0: ሁብ ዝኾነ ይኹን ኩነታት ምስ ክብን ለጠቕናይ ኩነታት ብቐሊሉ ዘይደሃል ፅኑዕ ክኸውን እሳት እዩ ነይሩ እቲ ክሰርቕ ዝተደልዩ ዝነበረ ክብርታት። እዚ ክብርታት ዝሓዘ ዜጋ ከዓ ፈርዩ ኣብ ቤት ትምህርቲ ሰውራ ኣብዚ ሕጂ እዋን ድሕሪ 50 ዓመት ክትዝክሮ ከለካ ከዓ እዚ ሰብ እዚ ኣብቲ ዝዓበየሉ ክብርታት ኮይኑ ይሰርሓሎ ዶ እወ ሰርሓሎ ኣነ ከምኡ ኢለየ ዝተኣማመን ዳርጋ እቲ ውድብ ሲ ኣብ ግዜ ውድብ ኮይኑ ኣብቲ ግዜ ቃልሲ ዝሰረቶ ሕጂ እውን ኣብ መንግስቲ ኮይኑ ኣብቲ ሰኺዕሉ ዘሎ እዞም ብምልኦም ፍርያት ቤት ትምህርቲ ሰውራ ዝሰርሕሉ ዘለዉ ፅላታት ኩሉ ኣለዉ ተምሃሮ ቤት ትምህርቲ ሰውራ በዚ ክብርታት እዚ ተቐሊሶም ዝሰርሑ ዘለዉ ኮይኑ ስማዓኒ ማለት እዩ።
1: ንሕና ካብ ገዛ ምኻድ ናብ ሓደ ቤት ትምህርቲ ሰውራ ዘሎ ብፃይካ ናብኡ ምኻድ እዩ እቲ ብፃይነት እቲ ዝተፈጥረ ዝምድና ማለት እዩ። ሕጂ እዚ እቲአን ዝበልዎን ክብርታት ኣለዋ ዶ ይብ ነይሮም ኣለዋ ንሰን እየን ዘቐፅላና ዘለዋ ንሱ ስለ ዝደፋኣና ንሱ ስለ ዘተባብዓና ኢና ክሳብ ሕጂ ኩሉ ኣብ ኩሉ ፅላታት እቲ ተማሃራይ ወይ እቲ ውፅኢት ናይቲ ቤት ምሰብራ ዝቕፅል ዘሎ ማለት እዩ። ሕጂ ንሱ እቲ መሰረት እዩ እቲያ ኣደያ እቲያ ቤት ምሰብራ ጃሃ ናይ 50 ዓመት ናይ ኣዴኻ ናይ ኣቦኻ እንታይ ሽሙ ምዝካር ዓብ ዓወት እዩ። በቲ ካሊእ ድሕሪ 50 ዓመት ክዝክሮ ከለኹ ኣነ ካብ ሓደ ካባዶ ሓደ ነገር ምፍጣር ሲ ዓወት ናይ ቃልሲ ህዝቢ ኤርትራ ኣንጻር መግዛእቲ በቲ ህዝባዊ ግንባር ዝመርሖ ማለት እዩ። ስለዚ ካባዶ ወይ ካብ ወላ ሓደ ዘይብሉስ ዓብ ነገር ክትሃንፅ ከም ትኽእል ንዝክር ኣለና ማለት እዩ።
2: ሕጂ ብክልተ ነገር ኢና ንሪኦ እቲ ቤት ትምህርቲ በቲ ሓደ በቶም ዘፍርዮም ሰባት፣ በቲ ሓደ ከዓ ኣብ ትምህርቲ ናይ ኤርትራ እታ ቤት ትምህርቲ ዝገበረቶ ኣበርክቶ ማለት እዩ። መጀመርያ ክሕሰብ እንከሎ ኮይኑ ዝስማዓኒ ንዓይ እዚ ሰውራ ኤርትራስ ሓርነታዊ ምንቅስቃስ እዩ ዝበሃል። ሓርነት ማለት ከዓ ብዙሓት ነገራት ዘጠቃልል እዩ። ቁጠባዊ፣ ፖለቲካዊ፣ ማሕበረ ቁጠባውን ፖለቲካውን ሓርነታት ናይ ብዙሓት ናይ ዝበዝሐ ክፋል ሕብረተሰብ ኤርትራ እቲ ማሕበረ ቁጠባዊ ኩነታት ሓራ ምውፃእ ካብ በጣማምታ በረኣእያ ብኩነታ መናባብሮ እዩ። እዛ ቤት ትምህርቲ ከዓ ሓደ እዞም ዜጋታት በዚ ባህርያት እዚ በዚ ትሕዝቶ እዚ ክምሃሩ ምክኣሎም ምክንያቱ ኣብቲ እዋንቲ እንድሕር ረአ ናይ ኣፍሪቃ ኩነታት ርኢናዮ ናይ ዓለም ብሓፈሻ እንተርኢናዮ መግዛእቲ ዝነበረሉ ትምህርቲ ከዓ ክልተ ዝብል ሕሴፍ እዩ። በቲ ሓደ እንተ ደኣ ገዛኢ ዓማፂ ኮንካ ንዓኻ ከም ዘገልግል ጌርካ ተሃንፆ፣ እንተ ደኣ ናይ ሓርነት ምንቅስቃስ ኮንካ ከዓ ንሓርነትካ ንናፅነትካን ከም ዘገልግል ጌርካ ተ ስለዚ ክትዕምፀሉ ትኽእል ኢኻ ሓራ ከዓ ክተውፃሉ ትኽእል እያ። ቤት ምሰውራ ሕጂ ካብቲ ናይ መግዛእታዊ ኣተሓሳስባ ናይ ትምህርቲ ዜጋታት ንመግዛእቲ ዘገልግሉ ዜጋታት ዘይኮኑስ ንህዝቢ ንሓርነት ንናፅነት ዜጋታት ዘገልግሉ እያ ትፍሪ። ከም ትካል እንተርእናዮ ከዓ ኣብ ሕቶ ናይ ቋንቋ ደ ሕቶ ስርዓተ ትምህርቲ ንርእሱ ሕቶ ካሪክለም ነዚኦም እውን እዛ ቤት ትምህርቲ ከም ሓደ ናይ ፈተነ ሰውራ ኤርትራስ ኣብዚኦም ተመኪሩ ዳሕራይ መንግስቲ ዝኾነ ህዝባዊ ግንባርስ ኣብዚኦም ዝወሰዶ ተሞክሮ እዩ። ድሕሪ ናፅነት ከም መሰረት ናይ ትምህርትን መበገሲ ንትምህርትን ኮይኑ ንኣብነት ግንቦት 91 ናፅነት ወፅኡ መስከረም ከዓ ትምህርቲ ተጀሚሩ ኣዝዩ ስሉጥ ዝኾነ ምትኽኻእ ናይ ስርዓተ ትምህርቲ እዩ ተኻይዱ። እዚ ሕጂ ብክእል ብዓቕሚ ሰብ እቲ ቤት ትምህርቲ ዘፍረዮ ከም መሪሕ ኣባል ናይቲ ስርዓተ ትምህርቲ ኮይኑ እቲ ቤት ትምህርቲ ዝተመኮረሉ ስርዓተ ካሪክለም ከዓ ከም መበገሲ ኮይኑ ሰሪሑ። ስለዚ እታ ቤት ትምህርቲ ብክልቲኡ ወገን ክትረአ 50 ዓመት ከነብዕል ከለና ነዚ ኩሉ እዛ ቤት ትምህርቲ ኣብ ምህናፅ ሃገር እውን ዘበርከቶቶ ኣበርክቶ ኢና ነብዕል ዘለና።

Mother!

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደብ መልሲ ኣብ መስመር መደብና ንጅምር ኣለና በቲ ልሙድ ቁፅርታት ቴሌፎን 12244 ከምኡውን 12247 ብምድዋል ኣብዚ ንሎሚ ተዳልዩ ዘሎ ሕቶታት ክትሳተፉ ትኽእሉ ኢኹም። ቴሌፎን ኣለና። ሄሎ መርሓባ። ሄሎ መልሲ መስመር። ሄሎ መልሲ መስመር። ሄሎ ሰላም ምን ክብል?
1: ኣሬ
0: ምን ክብል?
1: ፀጋ ትበሎ?
0: ፀጋ ቴሌቭዥን ከፊት ክለ ዲኸ ፀጋ መቓል ክገብር ኣለዎ ንሳማ እንታ ቴሌቭዥን ኣትሕታ ብልያ ድምፂ ሞ ብቴሌፎን ክንሳማዕ ንኽእል እዋ ኣራይ ካበልክኒ ፀጋ ደውልክና ሓቀ ስምኪ ካበይ ኹ ፀጋ ኣብ ዓዲ ፀጋ እታ ቴሌቭዥን ኣትሕታ ብልያ ኸ ንሳማዕ ምታ ኣራይ ኣብ ቀዳማይ ደረጃ ሕቶ ቁፅሪ ክንደይ ክትመርፂ? ሕቶ ቁፅሪ ሓደ ኣብ ቀዳማይ ደረጃ ሓራይ ምስቲ በዓልቲ ሓተኪ እያ ተሕቶ ፀጋ እታ ሕቶ ቅሩብ ምስቲ በዓል ክትሓተኪ
1: እያ
0: ቁፅሪ ሓደ ሰሚዐ ከለኹ ተሕቶ ክንሪአ ኢና ፀጋ ሰምዐን ኣለኸ ዲኸ ፅቡቅ ፀጋ ሕጂ ፅቡቅ ዶ ትሰምዐን ኣለኹ እዩ ድምፀይ ትሒት ከሎ ናራይ ክውስኽልክ እዮም ስቱድዮ ድሓን ናብታሕቶ ንኺድ ስሙ ብዝጠቐስካ ወይ ቃል ብምውፃእ ዝስወር ኩነት እንታይ እዩ? እንታይ ልክኒ? ወይ ቃል ብምውፃእካ ዝስወር ኩነት እንታይ እዩ?

0: ግዜ ክንበኪ ግዜ ብዙሕ ወሲት ከለኺ ኣርሴማ 20 ካሊት ክበኪ ቤት ትምህርቲ ካድር ኣብ ሳሕል ኣይኮነን ቤት ትምህርቲ ካድር ጣማ ቤት ትምህርቲ ስነ ኪነዲ ዘይኮነ 30 ካሊት ክበኪ ድሓን
1: ኣብናቕፋ ዘሎ
0: ሞ ኣብናቕፋ ዘሎ መንዲ ሽሙ ግዜ ትኸደክልና 20 ካሊት በፂሓን 18

0: ደንደን
1: ና ኣይኮነን ተመልሲ ወፂያ ኣላ ቤት ትምህርቲ ስነ ኪነት ዊና ኣብ ናቕፋ ኣላ እዚኣት ሓንቲ እያ ቁፅሪ ሓደ ካልአይቲ ድማ ቤት ትምህርቲ ሙዚቃ ኣስመራ እዚአን ኣብ ትሕቲ ቤት ትምህርቲ ሰውራ ዝተመሰረታ ክሳብ ሕጂ ከዓኒ ኣብ ሳሓልን ኣስመራን ዝቕፅላ ዘለዋ እየን። ነመስግነኪ ኣርሴማ ኣይመለስክን ካብ ኣኽርያ ነመስግነኪ ይቐኒየላ ናብ ካልእ ደዋሊ ወይ ደዋሊት ክንሰግር ኢና። ሎ መርሓባ መደብ መልሲ ኣብ መስመር ሎ
2: ሎ
1: ሰላም መን ክብል
2: ሎ
1: ሰማዕካ ኣለኹ መን ክብል
2: ኣቤል በዓል
1: ካበይ ኢኻ ኣቤል
2: ሎ
1: ኣቤል ካበይ ትድውል ኣለኻ
2: ካብ ድበርዋ
1: እንታይ ድምፀ ድ ትሕተካ ዘሎ ይትሰምዓንን ኣለ ኣነ ፅቡቅ ሰምዓካ ኣለዎ ናተይ ከመይ ትሰምዓን ኣለ ሳ እዩ ትሕቶ እምበር
2: ኣነውን ሰምዓካ
1: ኣለ ቁርብ ትሒቱ ድምፂ ራይ ክስክልካ ስቱድዮ ድምፂ ቁርብ ትሒቱ ኣሎ ሓራይ ቁፅሪ ክንደይ ካ ትመርፅ
2: ቁፅሪ ትሽዓተ
1: ናብ ቀዳማይ ደረጃ ሕቶ ቁፅሪ ትሽዓተ ናራይ ክንከይድና ናብቲ ሕቶ ካብዚ ዝስዕቡ ኣስማት ቦታታት ሃገርና ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ እዩ ካብዞም ዝስዕቡ ኣስማት ቦታታት ሃገርና ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝርከብ እዩ ሀ ኣፊምቦል መጎራይብ መጎሎ ለ ሽዕብ ዓድሹማ እምባትካላ ሐ ጀንገሬን መለብሶ በጉ መ ዓዲ ቁንፂ ገረሚ በለዛ
2: ለሸዕብ ዓዲ ሽማ እምባትካላ
1: ቁኑዕ መልሲ ናራይ እምባትካላ ኣይኮነትኒ መትከላ ቤት ደላ ሓቂ ወይስ እምባትካላ የለካ ሸባትሽማ እምባትካላ እምባትካላ ነራ ተረዲአካ ኣብ መልሲ መትከላ ቤት ኣላ ድሓን እምባትካላ ሓንቲ እዩ እታ እምባትካላስ መትከላ ቤት ተቐይራ ኣላ ቁኑዕ መልሲ ሓራይ ኣብ ካልኣይ ደረጃ ትቕፅል ትኾንካ
2: ቅፅለ
1: ንፅሮ ክንደይ
2: ቅፅሪ ክልተ
1: ሕቶ ቅፅሪ ክልተ ኣብ ካልኣይ ደረጃ ሓራይ

0: ኣብ 1978 ብህዝባዊ ግንባርን ተጋድሎ ሓርነትን ብሓባር ዝተጠቕዐት ከተማ እያ። ሀ ተሰነይ፣ ለ ባርንቱ፣ ሐ ኣቑርዳት።
1: ንእሽተይ ኢለ ክትሕግዘና ኣብ ናሓብተይ ገ ዕድልካ ኣና
0: ወደይ ኩለን ናብ ጋሽባርካ እንደን ዘለዋ ንስኻ
1: ለ ባርንቱ
0: ቁኑዕ መልሲ ባርንቱ ለባርንቱ ቁኑዕ መልሲ ኣራይ ሰናይ ትቕፅል ኢኻ ሰለስተን ሰላሳን ምግልጋል ዕሸካ ዶ ሓሊኻልና ፅቡቅ ፅቡቅ እቲያ ግን ሓሙሽተ እዩ ዘለዋ ጀዋ ዳዓ ንዓኻ ሰለስተን ሰላሳን ትረክብ ፅቡቅ ተሓላሊና ጎሪሕካ ንሕና ውን ጎሪሕና ነርና ግን ዝጎራሕካ ውንካ ትስኻ ፅቡቅ ግዜ ኣኪላ እያ ሓራይ ሰናይ ነመስግነካ ኣብ ፃዕዳ ክርስትያን 330 ሓራይ ሞ ዝኸበርኩም ተኸታተልቲ መደብና ንሎሚ ዘዳለናዮ ትሕዝቶ መደብ መልሲ ኣብ መስመራ ዝዛዚምና ኣለና ዝመፅ ዘሎ ሰሙን ብካልእ ትሕዝቶ ክሳብ ንረኸብ ድሓንቀኒ እዩ።

ሰላምታና ይብዛሕኩም። ኣብ ዝተፈላለየ ቦታታት ብምዃን ኣብ ምክትታል ትሕዝቶና ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ኣብ ዝሓልፈ ሰሙን ንዓኹም ተኸታተልቲ መደብና ዝተፈላለየ ትሕዝቶታት ዘለዎም መደባት ሒዝና ኣብ ሰዓትና ክንቀርብ ምዃንና ሓቢርና ነርና። ሰዓትና ኣኺሉ መደብና ትራ ንጅምር ኣለና። ነዚ ንሎሚ ኣዳሊናዮ ዘለና ትሕዝቶታት በብዘለኹም ወገን ምሳና ሓቢርኩም ክትከታተልዎ ብክብሪ ይዕድም። ከም ሞትሩ ኣብ መክፈቲ ትሕዝቶና ካብቲ ኣዛናይ ዝኾነ ትሕዝቶታትና ብደርፊ ክንጅምር ኢና። ሰናይ ናይ ምክትታል ግዜ ክኾንልና ድማ ንምነም።

ክብራትን ክብራንን ተኸታተልትና ካብ ንኡስ ትሕዝቶ መደብናትራን መደብ ፍነተ ሂወት ቀሪብናልኩም ኣለና ኣብ ሂወትና ንዘጋጥሙና ዝተፈላለዩ ክስተታት ዳሲሳ ፈትሽ ኣጠቃርብ መደብ ፍነተ ሂወት ንሕጂ እውን ቀሪብናልኩም ዘለና ትሕዝቶ ኣብ ሂወታ ንዘጋጥማ ስንክልና ከይዓገታ ንሂወታ ብፃዕሪ እትነብር ዘላ ተገዳሊት ዘውዲ ተስፋይ ብዛዕባኡ ዝተካየደ ዕላሊ ክኸውን መደብና ሙሉእ ትሕዝቶኣ ጋዜጠኛ ፍፁም ክፍለማርያም ብከምዝስዕባ ውሃ ሂድልና ኣሎ ናብታ መደብ ከስገረኩም።

0: ሓዳር ሃገር
1: ጉዕዞ ተጋዳሊት ዘውዲ ካበይ ናበይ ፃዕሪ ናብ ሓደ ጫፍ ንምብፃሕ ዝግበር ኩሉ ዓይነት መስርሕ እዩ። ፃዕሪ ብዘይድሌት እንትርፎ ሃልኪ ዘምፅኦ ዓወት የለን። ምኽንያቱ ናይ ዓወት ቀዳማይ መስርሕ ድሌትን ተበግሶን ስለ ዝኾነ። ተጋዳሊት ዘውዲ ድማ ነዚ ብኣጋ ብምርዳእ ተጸባይነት ብምጽያን ብሓርኮትኮቶምን ጻዕሮምን ንምንባር ካብ ዝበድህዋ ዜጋታት ሓንቲ እያ። ቂድሙኡ ግና ተጋዳሊ ዘውዲ መን እያ ንዝብል ሕቶ ክንምልስ።
2: ንዕብት ወለዶ ባህልናዩ ብተርታ እንኸዶ ኣማህ ፀኒዩ ሰፊሩ ቋንቋ ርስቲ
3: ኣብ ማዕደጋ ናባእታ ቤት ትምህርቲ ጀሚር ካብ ቀዳማይ ስጋዕ ራብዓይ ካብኡ ንደቂ ኣምሃሮ ወታደራ ቡይ ስለ ዝኾነ ኣብ ተፈላለየ ቦታ ኢና ዓብና ኣብ በዓል ደቂ ኣምሃሮ ኣስመራ ሰገነይቲ ማዕደጋ እንዳበለና ኢና ዓብና እጂ ኣብ ደቂ ኣምሓሮ ከዓ ኣብ ራብዓይ ስጋዕ ሻልሻይ በፂሐ ካብኡ ኣገግር ስለ ዝኾነ ኣቋሪፅናዮ ማለት እዩ። ብድሕሪኡ ኣስመራ መፅየ ናብ ሞይ ማለት እዩ ኣደይን ዓዲ ወሪዳ ጠርኒፋ ካብ ደቂ ኣምሓሮ እንዳ መንግስቲ ኣብ ብጅምላ ምስተቆትሉ ንደቂ ኣምሓሪ ንኮርባርያ ወሪዳ ንኩሎም ሒዛቶም ኣነ ከዓ ነስመራ ናብ ሞይ መፅአ ምስም ሞይ ቅመጥ ነይረ ደቕሎ ቁሩብ ግዜ ከዓ ስራሕ ጀሚረ ማለት እዩ ብቻር ከምባ
1: ዝኾነ ሰብ ብከባቢኡ ኮነ መቕርቡ ክፅሎ ባህሪ ዝፈጠሮ ነገር እዩ። ተጋዳሊ ዘውዲ ድማ በቶም ኣብ ከባቢኣ ዝነበሩ ውድባት መንእሰያት ክፅሎ ባህርያዊ ኮነ። ይኹን እምበር ናይቲ ግዜቲ መንእሰይ ዘውዲ ቀሲና ስራሓ ኣብ እተፀፋፈሉ ዝነበረት እዋን ንሳ ግዳይ ትኾነሉ ሓደ ኩነት ተፈጥሮ ሞ ናብቲ ክትገብሮ ዝነበራ ናይ መወዳእታ ውሳኔ በፅሐት።
3: ብድሕሪኡ እንዳ ሰራሕና ከለና ሓፋሽ ውድባት ከዓ ተቢልና ማለት እዩ ተወዲብና እጂ ሃፍታኣብ ተስፋጤን ምሳ ሃፍታኣብ ተስፋጤን እዚ ናይ ዘዋ ደቡብ ምሕዳር ምስ ኢና ንረኸብ ነርና በዚ ነይሩ በዚ ከባቢታት እቲ ስራሕና ከመይ ነይሩ መሲልካ ገንዘብ ናይ ዋህየታት ነብፅሕ ድኾነ ይኹን መልእኽቲ ከዓ ነብፅሕ ኣብኡ ከድና ከዓ ረሲድ ሒዝና ከዓ ናብ ዝንመፅእ ዝንበብ ተሎ ከዓ ማሕታለ መሪሕ ድዩ ፍፃሜታት ገለ ዓወታት ከዓ ሒዝና ንመፅእ ተንዋህየታት ንህበን ኣሰናንቢበን እንደገና ከዓ ኣብኡ ንመልሶ ማለት እዩ።

0: ከምኡ እንዳገበርና ከለና እዛ ዝረአኸዋ ብሰሜናዊ ሳሕል ተሳኢልናያ ደለ ናይ ብራው እየብን እሳ 78 ዳርጋ ወርሒ 7 ገለ ኸውን ተሓዚት ገንዘብ ናይ ማሕበር መንእሰይ ቆይሙ ነይሩ። ሽዑ ግዜ ናይ ደርጊ ከሎ ማለት እዩ ገንዘብ ሒዛ ትወፅእ እንጂ እቲ ገንዘብ መጀመርያ ሒዛቶ ናባይ ሒዛቶ መፂኣ ንዘውዲ ረኪብ እያ ኢሎማ ንዓይ ረኪባሃኒ ኣነ ከዓ ንሊቆም ዝበሃል ወዲ ቁሸቲ ፈዳይ ነበረ ንዑ ረኪብ እዮ ስ ሜዳ እትይዎ ማለት እዩ
1: እወ ብኤርትራዊ ዜጋ ንስለ ሃገር ዝተኸፍለ ረዚን መስዋዕቲ ማእለያ ኣይነበሮን። ከም በዓል ክብሮም ዝኣመሰሉ ውድባት ዜጋታት ዝወርዶም ዝነበረ ግፍዕ እውን ከምኡ። እቲ ዕድለኛ ዝኾነ ከም በዓል መንእሰይ ዘውዲ ድማ ካብ ጸላኢ ብምምላጥ ንኻልኣይ መስዋዕቲ ናብ ሜዳ ይጽምበር።
0: ሕጂ ኣነ ከዓ መሰለፊ ካብኡ ክብሮም ኩሉ ግዜ ክማ ናብ ገዜጣ ወፅኡ ክብሮም እዚ ወዲ ክብሮም ቀሺ ዘመን እንዲ ዝበሃል ሕጂ እሱ ፈዳይን እዩ ነይሩ። ሕጂ እሱ ኣብ ካብዚ ዓብ ባንኪ ገንዘብ ከውፅኡ ከለዉ ሰለስተ ሰባት ሒዞሞ እንዳወፅ ከሎ ብሎኮ ከረን ሓደ ካብቶም ሰለስተ ተታሒዙ ሕጂ እቲ ክብሮም ምስኦም ረኸብ ስለ ዝነበረ ተፈሊጡ ማለት እዩ ሕጂ ንሜዳ ወፅኡ ነይሩ። ሕጂ ንሜዳ ምስ ወፀዮ ዋህየታት ኩለን ደው ኢለን ኢሎም እቶም ናይ ክፍሊ ህዝቢ ከዓ እቶ ኢሎሞ ምስ ኣተወ ድሕሪ ክልተ ቀነይ ኣበይ ኣቱ ኣበይ ወፅእ ኣፅኒዖም ገዛና ኣቱ ስለ ዝነበረ ክብሮም ሰዓት 10 ሰሉስ መዓልቲ ኣብ ሹቅ ሒዞሞ ንክብሮም ማለት እዩ። ክብሮም ምስ ሓዝዎ ንገዛና መፅኦ ሕጂ ኣነ ኣጋጣሚ ዕድል ገይረ ሰይቲ ወዶሞ ይፀዊዓትኒ ኣብ ገዛእ ከይደ ገዛና ከዓ ዓፋኝ መፅያ ዓፋኝ ምስ መፀት እታ ዋና ገዛ ርያቶም ገዛ ክፈትልና ኢሎማ ከፊታትሎም ዋላ ሓንቲ ዝረኽቦ ነገር የለን ሕጂ ኣበይ ንረኽባ ኢሎማ ኣብ ስራሓ ኢላቶም ሳ ኣነ ስራሕ ከም ደይነበርኩ ትፈልጥ እያ ሳ ሕጂ እንዳወዶሞይ ከም ድነበርኩ ስለ ደፈለጠት ቆልዑ ገይራ ፀዊዓ ትገብሩ ግዲ ነርኪ ኮይኑ ዓፋኝ መፂኦም ክነይሮም ትብለኒ ሽዑ ካብኣ ኣብቲ ክንቸሎ ከማንይ ኣብትኮን ግልብጥ ኢለ ዕዳጋ ሓሙስ ከይደ ኖሞይ ነጊረያ ከምዚኣ ከምዚ ኣጋጢማ ኣላ ሜዳ ከይደ ገለ የብላ ሽዑ እዞም ሓፋሽ ውድባት ስለ ዝነበራ ዕዳጋ ሓሙስ ኣብአን ሓዲረ ኣብአን ምስ ሓደርኩ በዚ ማይበላ ፀግዕ ንፅባሒቱ ማለት እዩ ንጎሆ ተስኤ በዛ ማይበላ ገይረን ዓዱ ሰጉዶ ኣቱ ዓዱ ሰጉዶ ምስኣተኹ ኣብኻ ኢትዮጵያ እዛ ወፃእ ካብ ወፃእ መፅያ ድበልኩካ ኣብ ፀኒሓትኒ ኣብኡ እትገዝኦም ሓዲርና ብሎኮ ገይረ ኣነ ወፅእ ማለት እዩ ኣነ ከይተሓዕድል ገይረ ኣይተተሓዝኩም ክብሮም ግን ተረሽሙ ማለት እዩ።
1: ከምቲ ትከታተልዎ ዘለኹም ዛንታ ተጋዳሊ ዘውዲ ዛንታ ኩሉ ኤርትራዊ መንእሰይ እዩ። ኣካላቱ ኣብ ውልቸር ኮፍ ዝበለ ናይ መሓውር ስንክልና ዘለዎ ናይ ኣዒንቲ ዕረት ዘጋጠሞ እንተዘይኮይኑ ካብ ኩናት ክእለ ዝደሊ ዜጋ ኣበደን። ተጋዳሊ ዘውዲ ድማ ድሕሪ ተደጋጋሚ መውጋዕቲ ኣብ ተበግሶ ኣብ ዝነበረ ጥምጥም ከቢድ ናይ ዓንዲ ሕቆ መውጋዕቲ ኣጋጠማሞ ናብ ሕክምና ኣምርሐት።
0: ድሕሪ ምስላፍና ከዓኒ እዚ ናይ ሰሜን ምንሳሓብ ኮይኑ ንሕና መጀመርያ ኣምባህራ ታዕሊም ጀንቢርና ነርና ሽዑ ናይ ሰሜን ምንሳሓብ ምስ ኮነ ብናቕፋ ገርና ንዓራግኣቲና ማለት እዩ ዓራግ ኣብኡ ንዕለም ነርና እዛ ገንዘብ ሒዛ ወፀት ዝበልኩካ ኤልሳስዩ ሜንድያ ትበሃል እሳ ከዓ ቅድመይ ወርሒ ገይራ ስለ ዝፀንሐት ኣብታ ጋንታናት ኣብኣ ኣቲና ኣትያ ማለት እዩ ኣትያ ኣነ ኣትየ ዎ ሕጂ ብሓንሳ ተዓሊምና ካብ ዓራግ ከኣኒ ተዓሊምና ምስ ወዳእና ረባዓይ ወራር ተጀሚሩ ንሓይልታት ክስንክታለኒ ኹም ኢሎም እቶም ተዓለምቲ ኩላህና ንፋሕ ወሪድና ማለት እዩ ፋሕ ከዓ ስጋዕ ረባዓይ ወራር ድውዳእ ኣብኣ ሰንኪትና ረባዓይ ወራር ምስ ተወደአ መፂና ካብ ዓራግ ተዓሊ እዚ ተወዚዕና ንሳላሳን ሓደን ተወዚዕ ማለት
1: ተጋዳላይ ህዝባዊ ግንባር ንኩሉ ዝፀውር ንዘይንቡር ከም ንቡር ወሲዱ ዝሓለፎ ጉዕዞ ድማ ዛንታ ትማሊ ዝምስክሮ ሓቂ እዩ። ኩሉ ከይዓጀቦ ድማ ኣብ ዓረብያ ኮይኑ በታ ዘላቶ ዕለታዊ ንጥፈተ የካይድ። እዚ ኩሉ ድማ ንስለውፅእ ህዝቢ እዩ።
0: ካብኡ ከዓ ሓምሻዊ ወራር ኪና ተሳቲፈ ኣይተወጋእኩን ተበግሶ ግን ኩናት ነይሩ ኣብ ተበግሶ እግረይ ተወጊአ ነይረ ካብኣ ከ ሓወይ ምስ ተመለስኩ ከዓ ኣብ ጎላን ከለኹ ከቢድ በረ 81 ሃሪምኒ ማለት እዩ ዓንዲ ሕቆይ ካብኣ ንሓወልዕ ክንሕከም ከይድና ካብኣ ድሕሪ ሰለስተ ወርሒ ከዓ ንፖርሱዳን ኣቲና ማለት እዩ።
1: ተጋዳሊት ዘውዲ ንኩነታት መጓዕታ ምስ ዝነበረ ሕክምና ብምንፅፃር ኣብ ልዕሊኦም ዝነበረ ሓልዮትን ተገዳስነትን ሎሚ ብከምዚያ ትገልፆ።
0: ኩነታት መውጋዕቲ ዓንዲ ሕቆይ እንድያ ከቢድ እዩ ነይሩ። ኣወ ሕማቕ እየ ነይረ ሽዑኡ መጀመርያ በዚ ናይ ኤንቲጂቭ ገለ የዝሰቲ ነይረ ኩሉ ነብሰይ ሲንቀሳቀሲ ነይሩ ከቢድ እዩ ነይሩ። ሓኪም ከማን ናተይ ፊዚዮቴራፒ ሎም ዝምፅዎ ብርሃነ ሓየሎ ዝበሃል ሲ ዝያዳ ዳእልየን ነይሩ ከቢድ ከም ዝነበረ ወላ ሓፍ ክብል ኣይክእልን እዩ። ሓደ ግዜ ንኣብነት ክነግረካ እዚ ኣብ ሓወልዕ ከለና ነፋሪት ተኸሽፉ ተባሂሉ ክልተ ሰብ ውፅዓት ነርና በኣ ሕጂ እቲ ድሓን ድሓንዲ ኮነ ሳዕ 6 ሰዓት 5 ውፁእ ተኸሽፈ እዛ ሓወልዕ ነፈርቲ ክመፃ እንገለ ተባሂሉ ንሕና ክልቴና ተሪፍና ውፅዓት ስለ ዝነበረ ኣጋጣሚ ግን ነፋሪት ኣይመፀትን። ብድሕርያ ድሕሪ 3 ወርሒ ንፖር ሱዳን መውቃዕቲ ተኮይኑ ከቢድ እዩ ነይሩ። ዝኾነ ግን ኣብ ፖር ሱዳን መስከድና ግን ኣባላት ነይሮምና ናይ ባሓቂም ዳኣልዩና ነይሮም እንዳንቀሳቀሱ ብካሊበር ዝበሃል ኣብዚ ሓፂን ገብረልካ እንዳተንቀሳቀስና ዳርጋ ነብስና እንዳኸኣልና ባዕልና ዕለታዊ መናበብሮና ክነካይድ ኣብቲ ፖር ሱዳን ክለና ማለት እዩ። ዝኾነ ነገር ሲ ዝኾነ ንጥፈታት ንነጥፍ ነርና እንጂ ዕለታዊ ከምኡ ክብለካ ክሎ መጎጎ ባዕልና ንስንክት ነርና ዋላ እዚ ሽጉርቲ ገለመለገለ ባዕልና መቲርና ምግብና ንውፅእ ነርና። ብፍላይ እዚ ሻድሻይ ወራር ክተት ምስ ተባሃለ ኩሎም ቶም ኣባላት ዳርጋ ኸቲቶም ስለ ዝነበሩ ባዕልና ምግብታት ንነዳሉ ነርና ማለት እዩ።

0: ስለዚ ህይወትና ሲ ብፆትና ሲ ህይወት እዮም ዝተኽሉና ነይሮም። ሕጂ ንኣብነት ኣብ ሓሊበት ነርና ዶክተር ሚካኤል ነይሩ ናና ዶክተር ማለት እዩ። በዓል ዶክተር ሚካኤል ለይትን መዓልትን ሽዑ ከዓ ክስታይ ውጋኣት ብብዝሒ ስለ ዝነበርና ለይትን መዓልትን ካብቲ ራእስና ኣይእለይን እዮም። ብሰንኪ መውጋእቲ ድስዋእ የለን ምናልባሽ ማራ ዝበርትዑቱ ዘይኮይኑ ሕጂ ሲ ኣብ ሕክምና ኣብ ሜዳ ብዝለዓለ እዩ። ኣብ ፖርት ሱዳን ከዓኒ ካብ ናይ ሜዳ ዝፈልዮ ከዓኒ ኣብኡ ከተማ ስለ ዝኾነ ዋላ ብሽክሌታ ገይርና ክንኸይድ ንኽእል ስለ ዝኾነ ካብ ዓራት ስስ ኣብኡ ግን ኣብ ዓራት ዘይኮይኑ ካልእ ትስ ኣይትኽእልኒ ኢኻ ብኤንቪጂን ገለተ ዘይኮይኑ ሕጂ ኣብ ፖርት ሱዳን ምስ ከድና ግን ተንቃሳቂስና ነብስና ከምናኣሊ ካብ መጠን ላዕሊ እዮም ኮማ ተማብኣ ድነብሩ ኣላይት በዓል እዚ እዮም ዝሰርሑ ንዓናሲ ከመይ ጌርና ነብስና ክኢልና ክንከይድ ከም ዘለና እፅዕሉ ነይሮም። ስለዚ ሲ ሕክምና ናይዚ ናይ ህዝባዊ ግንባር ነበረ መቸም ክጎፀ ይክእልኒ ፅቡቅ እዩ ነይሩ ማለሲ እሱ ተደይከውን ከዓ ሰብ ተመላሊሱ እዩ ብኪና ዳእቱ ነይሩ ሸለልትነት ነይሩ ተትኸውን ዋላ ተወጊእካ ተሰው ክትስዋእ ምኽኣልካ ብብዝሒ ማለት እዩ። ኣብኡ ግን ብዙሕ ድስዋእ ክማን ኣይትርእኒ ተወጊኡ ሓውዩ ንድፋዕ ክኸይድ ምናልባሽ ኣጋጣሚታት ከምዚ ናህና እንተዘይኮይኑ ሓንድሕቆ ክንደይ ግዜ ተወጊኦም ዝተመላለሱ ኣለዉ። ምክንያቱ ብሰንኪ እቲ ተገዳስነት ኣብ ርእሲ ወጋእ ዘሎ ህዝባዊ ግንባር ናይ ባሓቂ መቸም ህይወት እያ ትተክል ነራ ካኸል
1: ትብል እሞ ኪኖ እዚ ኣብኡ ዘጥረይዎ ተመክሮ ድሕር ናጽነት እውን ካብ ዝኾነ ከይተጸበዩ ብሓርኮትኮቶም ክነብሩን ሙሉእ ጥዕና ክውንኑን ከም ዝኽኣሎም እያ ትገልጽ።
0: መበገስ እንታይ መሲልካ ሓደ እዚ ውድብ ክምህረካ ከለዎ ነብስኻ ምኽኣል ሰብሲ ከመይ ገይሩ ነብሱ ክኢሉ ክኸይድ ከም ዘለዎ እዩ ድምህረካ። ሕጂ ንኣብነት በዓል በረኸት እቲ ድሰርሕዎ ነበረ ከቢድ እዩ ጥዑይ ከማን ብኸብዶ እዩ ንዕኦም ግን ከም ቀሊል ገይሮም እዮም ድሰርሕዎ ነይሮም። ብሰንኪ ናቶም ኮማ ካሊበር ጌርና ንኸይድ ንፓላሶ ኢና ንዲብ ነርና ኣነ ሕጂ እዎ ማእከለይቲ ገዛ እየ ነይሩ ብዛ ሓፂን ፓላሶ ካሊበር ዝሰርሑልና ባይ ኣነ ንኸይድ ነይረ። ሕጂ ዋላ ኣብ ምግብና ከማን እቲዮም ኣባላት ይለውስልካ ባዕሎም ላፋ ገብሩልካ ኣብ ጣይታ ግን ባዕልና ንስንክት ነርና ኩላና ዞም ፓራላይዝ ተሰሪዕና ከምዚ ኢልና ሪጎ ኮይና ንስንክት ነርና። ኣብ ምግብና እዚ ፀብሒ ገለ መልካ ባዕልና ሽጉርቲ ቀርዲድና ፀብሒ ሓደ እዚ ሓኪም ምሳና ውፅነት ድስ ክስክተልካ ከውርደልካ እቲ ካልእ ግን በዓልና ፀብሒ ምሰርሖ ገለ ሕጂ መቸም ዋላ ሽቃቅ በዓልና ኢና ንሓፅብ ነርና ሕጂ ኩሉ ሲ በዓልና ኢና ንገብሮ ነርና

ውሕዳት ኣባላት ነቶም ደይክእሉ ገሊ ኣልይዎም ነይሮም ማለት እዩ። ንሕና ግን ተንቀሳቂስና ፅዒርና ነብስና ክንክእል ኮይና ማለት እዩ። ብሰንኮም ብሰንኮም ኣብቲ ዓኻይ ምሳና ዝነበሩ ማለት እዮም ማላ እዮም ዶግደሱልና ዋላ እታ ሓሚምና ከይንስዋእ መዓት እዮም ዶከላኸሉን እንታይ ቃሕ ብለካ እዮም ዶብሎ ካብቲ ረኣስካ ኣይእሉ እዩ ተቃሕ ትብለካ እዮም ዝብሉካ። ስለዚ መቸም ነቶም ኣብኡ ዝነበሩ ሓኻይምና ናይ ባሓቂ ደመስግኖ ኣነ ሳልኦም ኢና ስጋዕ

0: ስማዓካን በትኻ ትሕጎስ ኢኻ ናፅነት እቲ ዘረእካዮ ፍረዮ ክትፅዕል ከለኻ ክትረኽቦ ከለኻ ይሕጉሰካ እዩ። ናፅነት ንዓና መቸም ሂወት እንድያ ብሂወት ስለ ዝመፀት ብሂወት ኢልየድ ፀኒ
1: ከም ተወሳኺ ኣቦ ኣነ ተጋዳሊ ዘውዲ ኣባል ፖሊስ ስለ ዝነበረ ኣብ ንእስነታ ናብ ዝተፈላለየ ቦታታት ናይ ምንቅስቓስ ዕድላት ነይርዋ እዩ። ስለ ዝኾነ ድማ ካብ ቀዳማይ ስጋብ ራብዓይ ክፍሊ ኣብ ማይ ዕዳጋ ካብ ራብዓይ ስጋብ ሻዱሻይ ኣብ ደቀ ምሓረ ተማሂረያ ንሜዳ ወፅያ ኣብ 1995 ማትሪክ ትካፈል ዝኽኣለት ናይ ትምህርቲ ድልት ዝነበረ እውን እያ።
0: ኣብ ፖርስዳ እንተኾንካ ሻዱሻይ ክፍሊ ኣብ ሜዳ ተማሂርና ኣንዲና ሕጂ ኣብ ፖርስዳ ከዓ ሻዱሻይ ደይኮነ ራብዓይ ተመሊስና ኢና ተማሂርና ካብ ራብዓይ ክሳዕ ዓሰራይ ኣብ ፖርስዳን ተማሂርና ኤክስቴንሽን ኣሕራ ናፅነት ኮይና ኣብዚኣ ከዓ ካብ ታሻዓይ ተመሊስና ንድሕሪት ስጋዕ 11 ማትሪክ ከማን ተሳቲፈ ብድሕሪኡ ከዓ ንዕዮን ሰብኣዊ ድሕነትን ከኣኒ ኣብዚ ካብዚኦም ማስኮት ኮምፒተር ኣሚሮምና ኮምፒተር ተማሂረ እንዳዕዮን ሰብኣዊ ድሕነትን ከዓ ኮምፒተር ሒዘ ነይረ ገሌ 6-7 ዓመት ትሰርሕ ነይረ።
1: ትማሊ ብ4 መሓውራ ናፅነት ኣምፅኣ ሃገር ዘረከበት ጅግና ድሕሪ ናፅነት እውን እንተኾነ ካብ ፃዕርን ሓርኮትኮትን ኣይዕርፈትን ነቲ ዝተማሃሮተ ደረጃ ትምህርቲ ኣብ ምዕባይን ሞያ ኣብ ምውሳኽን ብምፅማድ ደኣ ሕጂ እውን ንኻልኣይ ቃልሲ መንብሮ ተፀምደት።
0: ኣብቲ ናይ ዕዮን ሰብኣዊ ድሕነትን ኣብኣ ከለኹ እንዳሰራሕ ክከለኹ ከዓ ናይ ኮምፒተር ከዓ ፍሉይ ከዓ ምሂሮምና ናይ ዳታ ተዋሃ ተማሂርና ኣብኣ ቀፃሊ ንሰርሕ ነርና 5-6 ዓመት ሰሪሕና ሃዋኻ ውፅኢና ካብኣ ከዓኒ ኣጋጣሚ ኮንተነር ከዓ በፂሓትኒ ድኳን ገይረ ሓኮትኮት እንዳበልኩ ከዓ ነብር ኣለ።
1: ተጋዳሊ ዘውዲ በቲ መንግስቲ ዝሃባ ደሞዝ ጥራይ ክትናበር ኣይመረፀትን። ነቲ ናይ ኣተሓሳስባ ስንክልና ደኣ እምበር ናይ ኣካል ስንክልና የለን ዝብል ኣምር ደርዒ ብምውሳኽ ደኣ ነቲ ዝረኸበቶ ዕድል ተጠቀመትሉን ኣብ መዓላ ኣውዓለቶን።
0: ሕጂ እንታይ ድመሲልካ ሰርሕ ስለ ዝነበርኩ ንዳዕዮም ሰብኣ ካብኣ ምስ ወፃኹ ኣጋጣሚ ኣብዚኣ ኩላና ተኣኪብና ካብ ፖርስዳን ደምፃ ናይ ኮንተነር ነይሩ ሕጂ እዚ ኮንተነር ስንጠቕመሉ ገለ ተባሂሉ ሕራይ ተባሂሉ ዕጫ ንግበር ተባሂሉ ዕጫ በፂሓትና ናይ ብገንዘበይ ማለት እዩ ገንዘብ ከፊ ለላ 35,000 ሕጂ ኣነ ሓሲበ ምሻለካ ሰርሕ ስለ ዝነበርኩ እታ ገዛ ከፊልካ መዓልሲ መሪራኒ ነይራ ኣጋጣሚ ከዓ ዕድል ገይረ ማለት እዩ እጂ ከምኡ ከዓ ሓስብ ነይረ ኮፍ ኢለስ እንታ ክገብር እየ ገሌ ኢለስ እየ ሓስብ ነይረ
1: እወ ሓርኮትኮት ምባል ፅባሕ ፍርአ እትረኽበሉ ነፀብራ ውሽጢኻ እዩ ነቲ ትበፅሖን ዘይትበፅሖን ትምርሾ ብዘገምታን ብናህርን ናብኡ ተቋምት ተስፋ ፅባሕ ኣብ ውሽጢኻ ኣሎ ኣብ መወዳእታ ድማ ኣርኣያ ብምዃን ኣብነታዊ ትኸውን
0: ከምዚ ትብሎ ደለኻ ማለት ካብ ሰብ ምፅባይ ዋላ ገለ ዕድል ሃለወኒ ማለት ኮንቴነር እንተ ትበፅሐኒ ከምኡ ከዓ ይምገበርኩን ከም ሓቂ እሳ መምብፅሓ እንደገና ከዓኒ እዚ መንግስትና ከዓ ሓጊዝና ኣብዛ ቀኞ ዝኾነ ነገር ክትገብሩ ኢሉ ፍቂድልና እዩ ስለ ደፍቀደልና ኣነ ከዓ በታ ዘለኸኒ ዓቕሚ ነብሰይ ክኢለ ካብ ሰብ ቁልሕ ኢለ ከይከይድ ከዓ እንዳፀዕርኩ ኣብኣ እንዳ ጫማን እንዳቑሑትን ገይረ ሰርሕ ኣለኹ ሓፍቲ ኣለሃኒ ከዓ እሳ ትሕግዘኒ ካብ ሽቕ ተምፃለይ ዋላ ኩነታተይ ተኣልየኒ ከዓ እዚኣ ሓፍተ ኣለካ እሳ ሳላየ ከዓ ስጋዕ ሕጂ ዘለኹ ማለት እዩ።

0: ዝፍጦ
1: ንግዲ ናይ ኣእምሮት ሓሳብን ምንቅስቃስ ናይ ኣካላትን ካልእ ተወሳኽቲ ነገራትን ዝጠልብ ምሕደራ ዝደሊ ኣምር እዩ። ኣተሃናንፃን ኣብ መዓባብላን ተጋዳሊ ዘውዲ ኣብ መዳይ ንግዲ ድማ ክሳዓብ ዘለዎ ዕዉት መንገዲ እዩ።
2: ሕጂ ኣብቲ ስራሕ ትኾንካ ነብሰይ ክኽእል ካብ ቅድምና ስራሕ ዝጀመርና ኣሰይ ሓደሰንንቲ ስራሕ ገለሲ ድሕሪ ገለ ኣንፈት ፀኒሒካ ሲ ኣይሕድሰካኒ እታ ነብስኻ ምኽኣል ከዓ ባዕሉ ምሂረና እዩ ኣብዚ ባጉመር ኣምሰረት ከዓ ንሄለኸ ፅቡቅ ኣለኹ ማለት ነብሰይ ክኢለ ካብ ገለ ቆሊሕ ከይበልኩ ከዓ ኣነብር ኣለኹ ማለት እዩ።
1: ከምዚ ክግለ ዝፀንሐ ንዝኾነ ነገር ከይፈተንካዮን ከይበፃሕካዮን ብማዕዶ ኣይክእሎን የ ኢልካ ኢድካ ምጥማር መሊስ እዩ ዘጠምረካ ኪና ዓቕምኻ ዘሎ ክእለት ኣልሚሱ ፅባሕ ንትበፅሑ

0: ዓወት መሳለል ኣልቦ ገይርካ እዩ ተኪ ዝኽነካ
1: ማለት ዕዮን ሰብኣዊ ድሕነትን ስለ ዝነበርኩ ቅሩብ ገንዘብ ነረናን በአን ተበጊሰ በአ እንዳሰራሕና ከለና እዛ ሓፍተይ ንብረት ተምፅእ ኣነ ከዓ ሒዘያ ፀንሕ ከምኡ እዳልና ምዞም መከፋፈልቲ ከዓ ተላሊና ማለት እዩ እሶም ሕጂ ወላ ናይ 20,000 ወላ ናይ 30,000 የለቁሑኻ ሸጥካ ክትቦም ሸጥ ከዓ ከም እንዳበርና ከም እንዳበርና ስጋዕ እግርና ንድልል ከማ ጌርና ንኸይድ ጌርና ማለት እዩ ሕጂ ተቃሊስና ማለት ሽቶና ወቂዕና ንብለካ
0: ኣብ ሂወት ብዙሕ ላዕሊ ታሕቲ ኣሎ ንምንባር ዝግበር ቅልስ ሓደ ካብ እዩ ነዚኦም ምስ በዳህካ ከዓ ብሉፅ ብምዃን ኣብነታዊ ትኸውን ኣብ ማዓስከር ደንደን ዘለዉ ኣባላት ዕድላት ምስ ዝረኽቡ በታ ዘላቶም ሓርኮትኮት ብምባል ህወቶም ዝመርሑ ልቦዋ ዘየድልዮም ምዃኖም እያ ተጋዳሊ ዘውዲ ትገልጽ
1: ኣቦ እንታይ ድመሲልካ ሕጂ ብዝገዛና ሓፈሻዊ ክትሪኦ ከለኻ ዳርጋ ዝስንኩላብ ዘሎ ሓኮት ዘይብል የለን በብዓቕሙ ሕጂ ከም ኩሉ ስንኩል ማለት ኣነ ልዕሊኦም ደይኮንኩስ ከም ኩሎም ስንኩላን ሓኮት ኢለ ነብሰ ይኽእል ኣለኹ ሕጂ ንሰብ ብፍላይ ንደገ እንተኾንካ ምናልባሽ ደገር ኣለዉ ሰባት ጥዕያት ከለዉስ ኮፍ ኢሎም ዝውዕሉ እተኮይኑ እምበር ኣብዚ ዘሎ ሓቂ ደይመፅዎም ደለኹም ኮይንኩ በር ድኾነ ስንኩል ኣብዚኣ ዘለና ሓኮት ደይብል የለ እቲ ግዜ ገለ ዝኸብደካ ኣሎ ገለ ከዓ ገለ ከዓ ኣሎ ናይ መውጋዕቲ ከዓ ክብድብለካ ኣሎ ብሰንኩ ትተዓናቐፍተ ደይኮን ካብ ዝገዛና ናይ ብሓቂ በዓል ዝበልካ ትርኢኸዮም ኢኻ ኣዎ ካልኦት ከዓ ደይተበርበረ ኮይኑ እምበር ኣለዉ ብዙሓት ብጉጅለ ኮይኖም ዝሰርሑ ገለ ኣለዎ ከማለ እጂሲ ዳርጋ ብዘሎ ስንኩሉ ናይ ብሓቂ ተመክሮ ሲ ላዕሊ ደሎ ንዕኦም ሲ ለቦባስ ኣየድልዮም እዮም ምናልባሽ ግን ዝኾነ ሰብሲ ክሰርሕ እንድሕር ልዩ ክሰርሕ ከም ድኽእል የዳቅመን ምክንያቱ እንድሕራ ሓንጎልካ ጡዕ ይኮንካ ሓንቲ ክሰርሕ ዝትኽእል ኢኻ ባህሊት ኣነ ፀገም ኣሎ እንዲ እቲ ፀገምካ ሸፊንካ ገለ መለ ኣለኾነ ተሳተፍ ትኽእል ኢኻ
0: ተጋዳሊ ዘውዲ ኣብ መወዳእታ ስንክልና ህዋስ ምጉዳል ዳኣ እምበር ተስፋ ምቑራፅ ኣይኮነን ስንክልና ሞራል ዳኣ እምበር ትህኪት ኣይወልድን እዩ ድሕሪ ምባል ምትብባዕ ፍርቂ ሓይሊ ስለ ዝኾነ ክስዓብ ኣለዎ ብምባል እያ ዘረባ ኣዛዚማ ወደ ሓንኩም
1: እዚ ንባዕልኩም ምትብባዕ እዩ ከምዚ ክትገብሩ ከለኹም ካልኦት ከኣብ ዘለዎ ከምኡ ገይሮም ሓኮት ድብሉ ንዕኡ ከማ ከምኡ እንተጌርካ ምብትብባዕ እዩ ዓዚሲ ዓበ ምትብባዕ እዩ ሞራል ይኮነካ እዩ ሞ ዝኩርና በሎ ገለስክትብል ትኸእል ኢኻ

ክቡራት ተኸታተልትና ኣብ ዝተፈላለየ ስነ ጥበባዊ ስራሕ ኣተኪራ እትቐርብ ካብ ንኡስ ትሕዝቶ መደብ ናትራን መደብ ዓለም ስነ ጥበብ ቀፂላ እትቐርብ ትሕዝቶ ናያ ክትከውን ንሎሚ ኣዳልያቶ ዘላ ትሕዝቶታት ኣብ ሙዚቃ ዝተፈላለየ መሳርሒታት ሙዚቃ ንሰሚዒ ኢና። እዞም መሳርሒታት ሙዚቃ ድማ ብዓይነቶምን ብዙሖምን ዝተፈላለዩ እዮም። እንተኾነ ግን በብናቶም ኣብ ሓደ እዋን ናቶም ስጥመት ይህቡ። ስለዚ ድማ ኩሉ ግዜ ሙዚቃ በብናቱ ወይ ድማ በብናቱ መግለፂ ዝተፈላለየ ኣስተማቐሪ ደርፊ ወይ ድማ ኣስተማቐሪ ስነ ጥበብ ናቱ መግለፂ ዝህበሉ። ካብዚ ብምቕፃል እምበኣር ምስ ሓንቲ መሳርሒት ሙዚቃ ናይ ሃገርና ከነላልየኩም ኢና። ኣርያም የማነ ብከምዚ ዝስዕብ ኣዋሂዳ ቀሪባትልና ኣላ። ንሙሉእ ትሕዝቶኣ ክንከታተላ

0: መሳርሒታት ሙዚቃ ካብቶም ብዙሕ ምዕባለታት እናሓለፉ ዝመፁ ኣብ ኩሉ ዓይነት ሙዚቃ ኩሉ ሕብረተሰብ ዓለም ዝግልገለሎም እዮም። ነናቶም ታሪኻዊ ኣመፃፅኣ እኳ እንተሃለዎም፣ ኣብዚ ግዜ እዚ ግን ዓለምለኻዊ ተፈላጥነት ዘለዎም መሳርሒታት ሙዚቃ ውሕዳት ኣይኮኑን። መሳርሒ ሙዚቃ ከከም ኣድላይነቶምን ኣቃውሞኦምን ኣብ ሙዚቃ ዘለዎም ኣስተዋፅኦ ይፈላለዩ። ደሮብካ እውን ሓንቲ ካብ መሳርሒ ሙዚቃ እያ። ደሮብካ ካብ ዓሌት ከበሮ ማለት ድራም ኮይና፣ ካብ ባህላዊ ከበሮን ካብ ዘመናዊ ከበሮ ማለት ድራምስቲክ ድማ ብዙሕ ዘመሳስላን ዝፈላለያን ዘለዋ ርእሳ ዝኽኣለት መሳርሒ እያ። ደሮብካ ኣብ ሙዚቃ ሃገርና እውን ተጠቃምነት ዘለዋ መሳርሒ ሙዚቃ እያ። ክቡራት ተኸታተልትና፣ ንሎም እምበኣር ምዛ መሳርሒ ሙዚቃ ዘላለመደቢና ናብኹም ከነብሎ ምስ ደሮብካ ከላለየና ዓዲምናዮ ዘለና ጋሻ ሳሚ መሓመድ ይበሃል። ሙዚቀኛ ሳሚ ዳርጋ ፍርቂ ዕድሚኡ ምዛ መሳርሒ ሙዚቃ ሌላ ዘለዎ ኮይኑ፣ ንሱ ኣብ ብዙሕ ሃገራውን ሃይማኖታውን በዓላት ዝካየድ ምርኢታት ነዛ መሳርሒ ሙዚቃ ሒዙ ቀሪቡ እዩ።
1: ኣዋ እዚኣ መሳርሒት እዚኣ ደሮብካ ትበሃል። ድራም ዓይነት ድራምስ እያ። ሓፈሻ ንብሙሉእ ድራምስ እየ ዝፃወት። ፐርካሽን ድራምስ ትበሃል ኩሉ ይፃወተ እየ። እዚአን ከዓ ኣካል ካብተን ድራምስ ማለት እዩ። ደሮብካ ትበሃል ኣብ ባህላዊ ንጥቀመላ ፐርካሽን ድራም እያ ማለት እዩ። ኣብ ባህላዊ ንጥቀመላ፣ ኣብ ዘመናዊ ወረበር፣ ኣብ ዝኾነ ኢና ንጥቀመላ እያ መሳርሒት እዚኣ። ብዛዕባ ጀማምራይ ክንዛረብቶ ኮይና ከዓ ብንእሽተይ ከለኹ ማለት እዩ ኣይ ቲንክ ማእከላይ ደረጃ እንዳተማሃርኩ ከለኹ 3-14 ከለኹ ኣብ ሚራስ ዝበሃል ናይ ከረን ቤት ትምህርቲ ክመሃር ኢለ ኦርጋን ኣትየ ማለት እዩ። ኣጋጣሚ ግን ሓደ ኣብ ከረን ኣሎ ድፃወታ ነዛ መሳርሒ ክፃወታ ምስ ረኣኹ ስሒባት እኒሆነ ዩ ደስ ኢልኒ እቲ ሙዚቃ ምስኪ ክላመድ ክፍትና ኢለ ምስ ሓዝኩዋ ኣደ ነው ተህቦ ክህልወካ ኣለዎ ይበሃል እንዲ ኣብ ሙዚቃ ቀልጢፈ በቃ ክሕዛ ጀሚረ ፅቡቅ ከዓ ሒዝያ ፅቡቅ ፅዋት ኣለኹ ኣብኡ ማለት እዩ። ናእሽጉ መደባት ፌስቲቫል ሳዋ ገለ ምስ ከረ ንሰርሕ ነይረ። ብድሕሪኡ ኣብ ኣስመራ ምስ መፃኹ ኣስመራ ከዓ ምስ ዘዋ ማእከል ተጠርኒፈ ማለት እዩ ያታ ጉጅ ለባህል ዘዋ ማእከል እዚ ብዙሕ ዝበለ መደባት ዝናር ጥበባት ዝበሃል ኢቨን ናይ ቲቪ መደብ ምስኡ ዛርጋ ንውንውሕ ዘለ ዓመታት ሰሪሐ ምስኦም ኣብኡ ከማዕበላ ክኢለ ማለት እዩ ዘዋ ማእከል። ብድሕሪኡ ምስ ዘዋዶብ ከዓ ክሰርሕ ጀሚረ ዘዋዶብ ከዓ 3-4 ዓመት ከዓ ምስ ዘዋዶብ ከዓ ሰሪሐ ኣለኹ ማለት እዩ። ኣብ መድረኻት ክንዛረብቲ ኮይና ከዓ ምስ ጉጅለ ባህለይ ሰሪሐ ምስ ተወርዋሪ ሃይሊ ማለት እዩ ላ ምስ ሃገራዊ ሽማግለ በዓላት ናይ ቸቸሮ ድዩ ዓበይቲ መደባት ዳርጋ ተሳቲፈለያ ሰሪሐላ እያ ብዙሕ መደብ ተሰሪሐላ እያ።

ደረቡካ ኣብ ሃገርና እኳ ቅድሚ ውሑድ ዕቑዳት ዝተኣታተወትኹን ኣብ ዓለም ሙዚቃ ግን ናይ 9 ዓመታት ታሪክ ዘለዋ መሳርሒ እያ። ካብ ጥንታዊት ግብፂ ኣትሒዛ ዝነበረትን ሓንቲ ካብተን ጥንታውያን ናይ መውቃዕቲ ማሌት ፐርካሽን ዝበሃላ መሳርሒ

0: ዓይነታት ሙዚቃ ኮይና ድማ ምስ ግዜ ዝተፈላለየ ምዕባለታት እናገብረት ክትመፅእ ዝፀንሐት እያ።
1: ብሰለስተ ኣካላት ዝቆመት እያ ማለት እዩ። ከምዚ ንሪኣ ዘለና እዚ በይ ዝበሃል ዝብዝማ ግዝፍ ትበለ፣ እዚ ከዓ ሲነር ይበሃል፣ እዚ ከዓ ትምቱም ይበሃል። በዚአን ዝቆመት እያ። ኣብ ኩሉ ዓይነት ሚዚክስ ኩሉ ዓይነት ሙዚቃ ክትኣቱ ትኽእል እያ እዛ ስራሕ እዚኣ ማለት እዩ። ብዝያዳ ሱዳናውያን በዚ ዕራብ ገለ እንዲኦም ዝፃወትዋ ሰሚዑት እዮማ። ከም ደይሊ ወቕዓዊ መሳርሕናትና ድማ ትሰርሓላ ማለት እዩ። ዝያዳ ብሄረ ብዳዊት ከዓ ጥቀሙላ እዮም ከቢራት ናና ማለት እዩ።
0: ደሮቡካ ልክዕ ከም ካልእ መሳርሒታት ሙዚቃ ናይ ባዕላ ቃናታትን ስርዓት ኣፀዋውታን ዘቆመት እያ። እቶም ቀንዲ ቅኒታት ደሮቡካ ሰለስተ እዮም። ንሳቶም ድማ እቲ ቀዳማይ ማለት ዱም ዝበሃል ኮይኑ ንሱ ድማ ኣብ ማእከል እቲ ዓለባ ብምውቃዕ ዝፍጠር ዓሚቑን ረዚንን ናይ ባስ ድምፂ እዩ። እቲ ካልኣይ ድማ ተክ ዝበሃል ኮይኑ ብጫፋት ፃብዕቲ የማነይቲ ኢድ ኣብ ተወሰን ጫፍ ናይቲ ኣሉሚንየም ብምውቃዕ ዝፍጠር በሊሕን ቀጢንን ድምፂ እዩ። እቲ ሳልሳይ ድማ ካ ዝበሃል ኮይኑ ብተመሳሳሊ መንገዲ ብኣፃብዕ ፀጋመይቲ ኢድ ዝፍጠር ድምፂ እዩ።
1: እንዲ ትቕኒታት ኣብዚ ዘሎ ሓደ ትቃወማ ከምዚ ጌርካ ኢካ ትፃወታ ዋላ ብስታንድ ጌርካ ክትፃወታ ትኽእል ኢኻ። ኣብዚ በይዝ ኣለና፣ ኣብዚ ከዓ ትምቱም ኣለና፣ ኣብዚ ከዓ ሲነር ኣሎ ማለት እዩ። ሕጂ እዚ ትሕፍስ ዝበለ በይዝ ንዛርቦ ዘለና ሕፍስ ዝበለ ክኸውን ከሎ እዚ ከዓ ትምቱም ክኸውን ኣሎ፣ እዚ ከዓ ሲነር ዝኾነ ካብ ደርፊ ናብ ደርፊ መሰጋገሪ ትጥቀመሉ ከም ሮላት ገለ ማለት እዩ ዝጥቀመሉ ሲነር እዩ። ከም ሜትሮል እዩ ዝጠቅም ማለት እዩ። ንኣብነት ትግረገለ ክንፃወቶ ኮይናስ ሕግታት ኣለዋ ከም ዝበልኩካ ድራም ልክዕ ከምቲ ድራም ማለት እንዲዩ ከበሮ ማለት ድራም ካ ብልክዕ ትንወትስ ኣለዎ ትምህርቲ ኣለዎ መፅሓፍ ኣለዎ ድራም ኢካ ትምሃሮ ኣለዎ። ግድን እዩ ሕጊ ዘለዎ ሕጊ ዘይብሉ መሳርሒ ሙዚቃ ሞ የለን። ግድን እዩ ኖትስ ዘሎ ብኖታ ብክትምሃራ ትኽእል ኢኻ ብድራም ማሰኒኻ ማለት እዩ። እቲ ቁሩብ ግን እቲ ኣብ ድራም ስለብድራም ኢኻ ናብዚኣ ክትነጥር ትኽእል ድራም ላይፍ ድራም ተማሂርካ ኢኻ ናብዚኣ ክትነጥር ትኽእል ቁሩብታ ትምህርቲ ውሕድ ትብል እያ ናይ ደረቡካ። ግን ኣነ ሕጂ ብዘቀረባ ግዜ በዚ ኣፅኒዐ ገለ በዚ ዘፅናሕኮ ስልጠናታት ቁሩብ ናእሹ ናእሹ ስልጠናታት ክበላ ክጅምር ሓሲብ ኣለኹ።
0: ኩሎም መሳርሒታት ሙዚቃ ነናቶም ጥበብ ኣፀዋውታ ኣለዎም። ደሮቡካ ብክልተ ኢድ ብጣዕሚ ረቂቕ ናይ ፃብዕትን ከብዲ ኢድን ምንቅስቓሳት እያ ትውቃዕ። እዛ መሳርሒ ፍጥነት ብዘለዎ ኣገባብ ምንቅስቓስ ኤዳው ኣብቶም ሰለስተ ክፋላት እናውቕዐ ሙዚቃ ይፍጠር። ፍሉይነት ደሮቡካ ካብ ባህላዊ ከበሮ ብሄራትና
1: ብበዝሒ ሱዳናውያን ሱዳን ግብፂ ገለ እንዲኦም ዝሰርሕዎ ኣብዚ እውን ኣባና ንሕና ንሰርሖ ኢና። ሕጂ እቲ ፍሉይ ነገራ ካብቲ ከበሮ ናይ ዓድና ይቃነ እዩ። እዚ መቃነ ኣለዎ። እዚ ንሪኦ ዘለና እዚ ይቃነ እዩ። በዚ ጌርካ ደለካዮ ሜዥር ክትቃኒ ትኽእል ኢኻ። ልክዕ ከም ክራር ተቃኒ ትኽእል ኢኻ ስማዓካ ክእል እየ እንዲናበልክ ብናጠወካ ተመለኻ ኩለን ማለት እዩ። ከምዚ ጌርካ ስ ክጠቃኒ ይቃን እዩ። እዚ እቲ ፍሉይ ነገሩ ማለት እዩ። እቲ ኣሰራርሑ ከዓ ኤክስትሬይ ኣሎ። ናይ ኤክስትሬይ ወይ ናይ ላይፍ ድራም ኣሎ። ላይፍ ድራም ትጥቀመሉ ዓይነት ጎማ ድመስል ነገር ኣሎ። ንዑ ብታሕቲ ምስ ወጠርካ ብላዕሊ ሰንተቲክ ጌርካ ገለመለ እዩ ዝስራሕ። ዋላ ብቆርበት እውን ይኸውን ቆርበት ናይ ጤል ቁርብ ርቕ ዝበለ ክትገብሮ ትኽእል ኢኻ። እዚ ከ ከም ንፈልጦ ኤክስሬይ እዩ። እቲ ናይ ምስራሕ ክንዛረብቲ ኮይና ከዓ ወላ ኢብን ኣነ ባዕለ ይሰርሐ ሰሪሕስ ኣለ ውን ዓማዊ ዝሃብኩም ኣለ ኣወ እጂ በዚ ፃብዕት በዚ እንዲ ድህርም ዝበዝሐ ፃብዕትና እዩ ዝሰርሕ። እዘና ፃብዕት ከምዚ ኮነ ከምዚ ኮነ በዚ ፃብዕት ካ ከምዚ ጌርካ ክፃወቶ ኣነ በዚ ፃብዕት የ ዝፃወቶ ፊን ክስታይ እናገበርኩ ልክዕ ከምዚ ናይ ኦርጋን ከምዚ ጌርካ ተሃርሞ ከምኡ ጌር የ ዝፃወት ኣፃብዕቲ እዩ ትስራሕ ናይ ኣፃብዕቲ ስራሕ እዩ እቲ ምስጢር ሰስ እዩ። ንኣብነት ከምዚ ክፃወቲ ኮይነ እዚኣ ሻፍቲ ቢት ኮይና ከምዚ ገይረ የመቅራ ከምዚ ገይረ የመቅራ ማለት እዩ ከምዚ ገይረ ፀዋት ፀዋት ኮይነ ስቲ ናይ ኢድ ማለት እዩ

0: ከበሮ ናይ ዓድና ክንሃርመቶ ኮይና ብሙሉእ ኢና ንፃወቶ ከምዝነገበርና ዝፃወቶ ለይካ ኮ ምሉእ ግን ሕጂ ሳይዝ ንእስ ብል ስለ ዝኾነ በፃብዕቲ ናይ ፃብዕቲ ስራሕ እዩ ትስራሕ ኩሉ ኣፀዋውት ኣለዎ ኣብ ከበሮ ናብ ኮንጋ ተኮይኑ ሕጂ ብሙሉእ ኢካ ትፀዋት ኮንጋ ዘን ክልተ ዓበይቲ ከበሮ ሙሉእ ኢካ ትፀዋት እዚ ግን ብፃብዕቲ ናይ ፃብዕቲ ስራሕ እዩ ብፃብዕቲ ኢካ ትፀዋት
1: ነብሲ ወከፍ መሳርሒ ሙዚቃ ነናቱ ኣገዳስነትን ቅኒትን ጣዕምን ዘለዎ እዩ ስለ ዝኾነ ድማ ሓደ ሙዚቃዊ ስራሕ ኣብ ዝቐርበሉ ልዕሊ 4-5 ዝኾኑ ዝተፈላለዩ መሳርሒ ሙዚቃ ተወሃሂዶም ጣዕሚ ዜማ ክፈጥሩ ንዕዘብ ደረብኳ እውን ኣብ ዝግበር ናይ ሙዚቃዊ ስራሓት ታራን ኣገዳስነትን ዘለዋ መሳርሒ ሙዚቃ እያ
0: ዘመናዊ ፐርካሽን እንዲ ኩሉ ግዜ ፐርካሽን ማለት ምምላእ ቦታ ማለት እዩ ሃጓፋት ዝመልእ ማለት እዩ ሕጂ ኣብ ዘመናዊ ክንፀዋት ከለና ንኣብነት ምስ ጉጅለ ባህለይ ሓሪና ዘመናዊ ጉጅለ እዩ ንፀዋት ከለና ዘመናዊ ደርፍታት ላይፍ ድራም ክሕዝ ከሎ ንሕና በዚ ድረቡካ ነቲ ደልዎ ቢትስ ተማዓርጎ ማለት እዩ ስራሓስ ኣማዓራጊት እያ እዚኣ ነቲ ዘሎ ስራሕ ኣማዓራጊት ስራሕ እያ እዛ ድረቡካ እቲ እዚኣ ድራም ከበሮ ማለት እንድዩ ሕጂ ኣብ ባህላዊ ክንጥቀም ከለና ኮንጋ ዝበሃል ኣለዎ ከበሮ ናይ ኢድ ዝናሓና ከበሮ ኣሎ እዚኣ ካ ንጥቀመላ ማለት ሰለስተ እዚአን ተወሃደን ዘይነፃፀላ ድራምስ እየን ካብአን ካ ካብዘን ሰለስተ ሓንቲ በይዝ ክትከውን ከላ ተቐፃልን ኣብነት ጓይላ ተኮይኑ እታ በይዝ ሒዛ ከላ እታ ኮንጋ ከምኡ ሒዛ ከላ ተን ክልተ ማለት እዎ ከምኡ ሒዘን ከለዋ እዚኣ ከ ከመ እንዳተፃወት ኣብ መንጎ ከዓ ሮላት ዝበሃል ኣሎ ሮል እዳእተወ ይቕልስ ማለት እዩ እዚ ሕጂ ቀላሲት እያ እዛ መሳርሒት እዚኣ ኣብቲ መቐረት ከዓ ዝያዳ ብስቢድ ፅወት ስለ ዝኾነ እዚ ናይ ስቢድ ፀወታ ስለ ዝኾነ ክትሪኦ ከለካ ትስሕበካ ክረአ ከሎ ሰብ ማለት እዩ

0: ደሮ ቡካ ኣብ ብዙሕ ቅድታት ሙዚቃ ክትኣቱ እትኽእል መሳርሒ ሙዚቃ እያ። ንበይና ኣብ ዝተፈላለየ ዓይነት ቅዲ ሙዚቃ ብመሳጢ ኣቀራርባ ክትፅወት ትከኣል። ኣብ ባንድ እውን ምስ ካልኦት መሳርሒ ሙዚቃታት ብምውሃድ ኣብ ብዙሕ ቅድታት ሙዚቃ ትኣቱ። ገለ ካብኡ ብኣብነት ንምስናይ
1: ሕጂ ካብ ብዘንጉሮባ ብትና ክንከይድ እዚኣ ፀወታ እዚኣ ናይ ዓረብ ኣረቢክ ኢጂፕሽን ኣረቢክ እያ ግብፂ ናይ ግብፂ ዓረብ ከስማዓኩም እየ

0: ነዛ መሳርሒ ሙዚቃ ከላልየና ዝፀንሐ ሙዚቀኛ ሳሚ መሐመድ ነዛ መሳርሒ ልክዕ ከምቲ ካልእ ኣዝዩ ልሙድ መሳርሒታት ሙዚቃ ንደረብካ እውን ፍልጥትን ዝውትርትን መሳርሒ ሙዚቃ ንምግባራ ካብ ዝሰርሑ ዘለዉ ሙዚቀኛታት ሓደ ምዃኑ ኢና ተገንዚብና። ንሕና እውን ኣብ ስርሑ ዓወትን ኣሳልጦም ብምምናይ ናይ መጻኢ መደባቱ ከም ሙዚቀኛ እዛ መሳርሒ ብምውካስ ኢና ተፋኒናዮ።
1: ይውከስ ሙዚቃ ሰሚዐ ዝኾነ ሙዚቃ ናይ ወፃኢ ይኹን ላቲኖ ኹን ኩሉ እቲ ድራም ዝተለዎ ኩሉ ስታይ ሰምዐየ ዝተማቕረ ኣብ ብሄራት ናህና ኣዝዩ ሕጂ ናህና ቀንዲ ብሄርናና ብሄራት ናህና ሃፍታም ዝኾነ ቢት ዝደለዎ ብሄራት እዩ ዘለና ብኤርትራ ሃፍታም ዝኾነ ባህሊ እዩ ዘለና ሕጂ ንዕኡ ኩሉ ኣፅኒዕዮ ክብል ኣይክእል ማለት ኣዝዩ ብዙሕ ክውዳእ ዘይክእል ባህሊ እዩ ዘለና ግን የፅንዖ ኣለኹ ኣብ ምፅናዕ ዘለኹ ሉ ደርፍታት ናህና ሉ ናይ ብሄራት ናራ ኹን ብሄረ ትግርኛ ኹን ብሄረ ብሌን ኹን ኩሉ እቲ ናይ ብሄር ናይ ዓድና ነዚአን ኣብ ምፅናዕ ዘለኹ የፅንዖ ደይሊ ፕሮቫ ገብሩ እየ ናይገን ናይ ደገ እውን ናይ ወፃእ እውን ሰሚዐ ፕራክቲስ ትገብር እየ ከም ዝበልካ ክልተ ሰዓት ኣብ መዓልቲ ገብር እየ ኩሉ ግዜ ክሳይ ኣብ ፒያኖ ባራት እትያ የ ፒያኖ ባር ንጥቀመላ ኢና ፒያኖ ባር ይሰርሓላ የ ኣብ ካልእ ኣብ ዝተፈላለየ ማለት እዩ ናተይ ደሎ ፃዕርሲ ናብ ክብ ዝበለ ኣብ ኩሉ ደይሊ ከምቲ ካልእ ልክዕ ከም ደራፋይ ንኣብነት ሕጂ ሙዚቀኛ ደራፋይን ይፈላለዩ ኢኖ ሙዚቀኛ ባክግራውንድ ክንከውን ከለና ድሕሪ መጋረጃ ክንከውን ከለና እቲ ደራፋይ ናይ ስክሪን እዩ ሕጂ ልክዕ ከምቲ ደራፋይ ክስቶ ደራፋይ ዝብል ዘሎ እዚኣ መሳርሒት እያ ኢለ እዩ ከፍልጣ እዩ ትሕልመይ ስቲል ፅዕረላ ኣለኹ ዝተፈላለየ ኣብ ነብሳ ግብእታ ሰለስተ እንድያ ኣርባዕተ ደ ወሲኸ ወላ ካልእ መሳርሒ እውን ፃወት እየ ጠብላ ዝበሃል መሳርሒ ኣሎ ናብ ከምኡ ናብ ምዕባይ እዩ ደሎ እቲ ሓሳበይ ማለት እዩ ሕጂ ኣነ ካብ መሳርሒ ፐርካሽን ኮንጋ ፃወት እየ ወላ ጠብላ ዝበሃል ከዓ ፃወት እየ እቲ ፐርካሽን ዝበሃል ብምሉእ ፃወቶ እንድየ ብዛዕባ እዛ ደረብካ ክንዛረብ ንሕር ኮይና ግን መሰረታዊ ብሰለስተ እያ ግብእታ ሰለስተ እያ ከምዚኣ ንሪኣ ዘለና ሰለስተ እያ ኣነ ግን ኣብ ሓሳብ ሕጂ ሞር ስቢድ ክህልወካ ኣለዎ እንድዩ ስቢድ ዳሓተ ፀወታ እዩ እዚ ናይ ቅልጣፈ ናይ ኢድ ዳሓተ ፀወታ እዩ ሓይሊ እውን ይሓትት እዩ ማለት ኣብ ክትሃርም ከለካ ሓይሊ ደይኮነ ሜላ ናይ ኢድካ ይደሊ እዩ ሕጂ ኣነ ግን ራብዒይቲ እዚኣ እዛ ንሪኣ ዘለና እዚኣ ራብዒይቲ ክገብረላ ክሕውሰላ ሓስብ ኣለኹ ከምዚ ክራር ብሓሙሽተ ጀራ ናብ ሸውዓተ ስልኪ ማዕቢላ ኣላ ሕጂ ኣነ እውን ናብ ኣርባዕተ ይብና ኣሹ ናኣሹ ከምዚ ክራሽ ዓይነት ድምስል ገለመለኸ ኣሎ ዳሓስቦ ዘለኹ ኣለዋ ኣብ ደት ክገብሩ ሓሲበ ኣለኹ።

ደጊምና ተመሊስና ኣለና ክቡራትን ክቡራንን ተኸታተልቲ መደብናትራን ኣብ ትሕዝቶ መደብናትራን ወትሩ ሰሙን ከም እንዕዘቦ ገለ መሃሪ ገለ ድማ ኣዘናጋዒ ትሕዝቶታት ኢና ናባኹም ንቐርብ ንሕጂ እምበኣር ካብቲ ኣዛናይ ዝኾነ ትሕዝቶታትና ፋኒ ክሊፕ ቀሪብና ኣለና ሄሉክ ፀሃየ ካብ ዝተፈላለየ መርበብ ሓበሬታ ተወኪሱ ንዓኹም ተኸታተልቲ መደብና የዛኒ ኢሉ ዝቐርቦ ትሕዝቶታት ናባኹም ከነቕርቦ ኢና ደጊመ ንምክብታልኩም ብክብሪ ይዕድም ትሕዝቶታት መደብናትራን ገና ቀጸሊ እዩ ዘሎ

0: ኣብዞም ማእከል ብጠቕላላ ኣብ 17 ዓይነታት ትካላት ኣስታት 9300 ትካላት ኣለዋ። ዓመት መፅእ ብፅሬት ንብሉፃት ናይ ህዝቢ ወሃብቲ ኣገልግሎት ዝኾና ትካላት ዝወሃብ ናይ መተባብዒ ሽልማት ኣሎ። እዚ ብሚኒስትሪ ቱሪዝም ዝተዋደደ ሽልማት እዚ ትካላት ብኸመይ ጥዕንኡ ዝሓለወ ፅፉፉን ፅሩይን ኣገልግሎት ንህዝቢ ይህባ ዘተኮረ እዩ። ሚኒስትሪ ቱሪዝም ነዚ ናይ መተባብዒ ሽልማት ኣብ 2018 እዩ ጀሚርዎ። ንሰለስተ ዓመታት ድማ ብተኸታታሊ ሸሊሙ።
1: ኣገባብ ምቁፅፃር ኣሎ። በቲ ምቁፅፃረን መሰረት ከዓ ዘርእኦ ጉድለታት ኣብ ፅሬት፣ ኣብ ኣቀማምጣ ውዳበ ናይቲ ገዝአን፣ ኣብ ዓይነት ሰራሕተኛታትን ተመርኪስና ገዝኣ ፅሬትን ወላ ምፍርራስ ከይህልዎ ንርኢ ማለት እዩ። ነዚ ዓመታዊ ምእራም ግበረሉ ምእራም ምስ ተገብረለን ኣብ ሓድሽ ከም ብሓድሽ ንዝመፅእ ዓመት የሕድሳ ማለት እዩ። እቲ ቱሪዝም ሓደ ናይ ኢንስፔክሽን ሓደ ከዓ ናይ ሪሰርች እዩ። ክልተ ጨንፈር እዩ ዘሎ። እዚ ስራሕ ናይ ኢንስፔክሽን እዩ። ከምኡ እንዳገበርና ብዙሕ ግዜ ጉድለታት ይርአ እሞ ማፅዓት ከዓ ይበዝሕ። ንሕና ንቐፅዕ፣ ሕግን ስርዓትን ንቐፅዑ፣ ካልኦት ንዑ ዝመስል ኢንስፔክሽን ደድገበረ ይቐፅዕ ማለት እዩ። ሕጂ እዚ ክንቅይሮ ኣለና ኢልና ማለት እዩ። ማፅዓቲ ኣብ ቦትኡ ይሃሉ ንጉድለት ንዝፈፀመ ግን ጉድለት ዝፈፀማ ጥራሕ መቕፃዕ ዘይኮነ እተን ፅቡቕ ድገበራ ከዓ ምምስጋን ኣገዳሲ እዩ። ምክንያቱ ክልተ ዕላማ ኣለዎ። በቲ ሓደ ወገን እተን ፅቡቕ ዝሰርሓ ደለዋ ይምስገና ፅቡቕ ኣለኽ ንበሃላ። በቲ ሓደ ወገን ከዓኒ ኩለን ትካላት ከዓ ኣብ ውድድር ኣትዋ ቅዱስ ዝኾነ ውድድር ኣትዋ እሞ ኣብ ክንዲ ደዲ ተጋገያ ምሁር ማጀን ናብ ፅቡቕ ነገር ክኸዳ ክወዳደራ ክንፍትኖ ኣለና ስራሕ እዚ ኢልና ፈቲና። ቀዳማይ ዓመት ምስ ብዙሕ ጉድለታቱ ፈቲና እዮ። 35 ዝኾና ዝሓሻ ረኺብና ነዚአን ሸሊምና ማለት እዩ። ካልኣይ ዓመት 39 ሰባት ረኺብና። ናይ ብሓቂ ሰብ ኣብ ውድድር ኣትዩ መመፂኦም ገዛ ይዕረዩ ኣለኹ ንዕራኢለይ ክንመፆም ከማና ይደልዩን እዮም። ኣብ ገለ እዋን ግን ገዛ ይተዓርዩሎ ንዕራኢለይ ሓድሽ ኣቑሑት እት ንዕራኢለይ ገለ ኣብ ምባል ኣብ ውድድር ኣትዮም ማለት እዩ።
0: ዕላማ እዚ ሽልማት ንውሃብቲ ኣገልግሎት ትካላት ንምትብባዕ ብመንፅሩ ተገልገልቲ ኣብዘን ትካላት ከይዶም ኣብ ዝግልገልሉ እዋን ንኸይብከሉ ከይሰግኡ ኣብ ናይ ዕረፍቲ ግዜኦም ፅፉፍ ኣገልግሎት ንምርካብ ዝዓለመ እዩ። ነዚ ናይ ፅሬት መደባት ክውን ንምግባር ዝተፈላለያ ትካላት መንግስቲ ይሳተፋ።
1: እቲ ህዝብና ፅቡቅ ኣገልግሎትን ጥዑይ ምግብን ዝረኽበሉ መንገዲ ካብ ገዝኡ ወፂስ ዘዕርፈሉን ዝዛነየሉን ኣገባብ ክፍጠር ኣለዎ ተባሂሉ ብኡ መሰረት እምበኣር እንታይ ንግበር ንሻረኽ ኩላትና ነናትና ናይ መቆፃፀሪ ኣገባባት ኣሎ። ኣብታ ገዛ ዘላ ንብረት ሲ ናይ ሃብቲ ዓሳ ኣላ፣ ናይ ሕርሻ ኣላ፣ ናይ ጥዕና ኣሎ። ንሕና ከዓ ብዓብኡ ዋናታት ኣለና ማለት እዩ። ስለዚ ኩላትና ኮይና ተሻሪክና ነዘን ትካ ዚኣተን ንቆፃፀረን ነተባብዓየን ኣተባቢዕና ከዓ ናብ ዝሓሸ ደረጃ ኣብ ክንዲ ኣብ ክሳይ ኣብ ውድድር ከም ዝኣትዋ ክንገብረን ተባሂሉ ብከምኡ መሰረት ናይ ሓባር ኣኼባ ገርና ተዛቲና ብዙሕ ግዜ በኣር በዝን መንገዲ ምቁፅፃር ገበረለን ተባሂሉ ምስ ናይ ኮሮና ክስታይ ዕንቅፋታት ነይሩ ድሕሪኡ 2014 ፈቲና ፅቡቕ ረሂብና 50 ዝኾና ኣብ ውድድር ኣትየን ፀኒሕናና ማለት እዩ። 50 ዝኾና ሸሊምናየን ሂብናየን ሰርቲፊኬት። እንታይ ኣትብልታ ሰርቲፊኬት ናይዛ ዓመት እዚ ዝፀረየት ትካል ኢና ንብለን። ካልእ መምዘኒታት መሊኡ ሎ ቀሲልካን እንዳሕራይ ድመፅእ ግን ብቐዳምነት ፅሬት ስለ ዘገድሰና ፅሩያት ናይዛ ዓመት እዚ ኢልና ኢና ንህበን ማለት እዩ።
0: ፅሬት ኣብ ውሃብቲ ኣገልግሎት ክበሃል እንከሎ ዝኾነ እትገብሮ ሸለልትነት ብቐጥታ ንተገልጋሊ ዝሃሲ ማለት ክሳብ ሞት ዝብፅሕ ፀገም ከብፅሕ ከም ዝኽእል ተገንዚብካ ኣብ ክሽነን

0: ኣተሓሕዛ ምግብን ጥንቁቕ ምዃን ማለት እዩ።
1: ኣቀማምጣ ፍርጅ ፍሉጥ እዩ፣ ኣብ ትካላትና ፍሉጥ እዩ። ዓሳ በይቕመጥ፣ ስጋ በይቕመጥ፣ ካልእ ኣሕምልቲ ኣበይቕመጥ፣ ከመይ ጌርካ ትኸድኖ፣ ክፉት ነገር ኣብ ፍርጅ ክኸውን ከም ዘይብሉ ዝኾነ ትካል ይፈልጦ እዩ። ሕጂ ኣብ ገሊኡ ኣለዉ ብጣዕሚ ክሳይ ዝገብሩ ኻን ኣብነት ካልኦት እውን ኣለዉ፣ ግን ሓንቲ ኣብነት ክጠቀስ ክትምስገን ስለ ዝግባእ ኣልሲ ከምሮ ትበሃል ትካል ኣላ። ቤት ምግቢ ናይ ዓሳ በይኑ ፍርጅ ዩ ዘለዋ፣ ናይ ስጋ በይኑ ፍርጅ ኣለዋ፣ ናይ ሕምልቲ በይኑ ፍርጅ ኣለዋ። ኣቀማምጣ ናይ ዝተፈላለየ ዓይነት ቀማማት ምን በበይኑ ኣለዋ። በበይኑ ጥራሕ ዘይኮነ ቅድሚት ዳኣተወን ድሕሪት ዳኣተወን ዕለታት እንዳፀሓፈት ኣቀማምጣ ክስታይ ትገብር። ንኹለን ትካላትና ከማን ኣብ ንገብሮ ሰሚናር ኣልሲ ካመሮ ከድኩም እቲ ኣቀማምጣ እቲ ስነ ስርዓት ኣቃውማ ናይቲ ንብረታ ከድኩም ርኣይዎ ትምሃሩ ኢና ንብል። ሕጂ ብከምዚ ዓይነት ዝሕዝ ክሳብ ክንደይ ጥዑ እዩ እቲ ገዛ፣ ክሳብ ክንደይ መቺእካ ትበላዕ ኣብቲ ገዛ ኣብ ግምት ዳኣቱ እዩ። ሕጂ ፍርጅ እንታይ ትገብራ ዝኾነ ሰብ ይፈልጥ እዩ፣ ዝኾነ በዓል ትካል ይፈልጥ እዩ። ዓሳን ስጋን ብሓንሳብ ኣይሕወስን እዩ፣ ስጋን ሓምልን ብሓንሳብ ኣይሕወስን እዩ። ድማ ከምኡ ጥራሕ ዘይኮነ ምኽዳን ስጋ ተኮይኑ ብጎማታት ክጠቕለል ኣሎ፣ ኣሕምልቲ ተኮይኑ መካዳደኒ ክህልዎ ኣሎ። ተኸዲና ከላ ኢኻ ኣውፂኢኻ ትጥቀመላ። ሕጂ እቲ ስነ ስርዓት ይፈልጥዎ እዮም። ምስ ተብተብ፣ ምስ ጉያጉያ፣ ምስ ሸለልትነት፣ ምስ ንቕሓት ግን ብዙሕ ጉድለታት ትፀንሕ። ብፍላይ ኣብ ፍርጅ ኣብ ክሽነ ጌጋ ተፀኒሓትና ዓይነ ናሕስ የሎም ኒና ማለት እዩ። ኣብ ካልእ ጠውላ ሰድያ ብዙሕ ይትግደሰሎም እንትኾውን ኣብ ክሽነ ግን ፍርጅን እንታይ ዓይነት ምግብን ትኮኮ ብጉቡእ ከይተኸድነ ቆቢዕ ከይገበረ ፅፍሩ ገለ መለ ተፀኒሕና ኣብዚ ብዙሕ ተሪር ዝበለ ስጉምቲ ኢና ንወስድ።
2: እዚኣ ፍሪጅ ናይ ዓሳ ጥራሕ እያ። ብሸካ ዓሳ ካልእ ኣይነቐምጠሉን ኢና። እዚ ከዓኒ በብመዓልቱ ምስ ገዛእናዮ ካብ ሃብቲ ባህሪ ዓሳ ኢና ንገዝእ። ማይ ጭሆት መዝጊብና ኣታውን ወፃእን መዓልታዊ እናመዝገብና ኢና ንውፅኦ። እዚ ከዓኒ ሕጂ ንኣብነት እዚኣ ዝነበረ ቅድም ወዲና ካብ ዕለት 12 ወርሒ 9 በብመዓልቱ ኣታዊ ወፃኢ ኩሉ ሚዛን ሓበሬታ ኣብዚ ፅሓፍ ማለት እዩ። ካብ ዕለት 12 ክሳብ ዕለት 15 ክሳብ ሎም መዓልቲ ኣታዊናን ወፃኢናን እንዳመዝገብና ንኸይድ ማለት እዩ። ናይዚ ከዓ ዝሎ ጥራዝ ከዓ ኣሎ ማለት እዩ። እዚ ከዓኒ ብሕጋዊ ረሲት ኣለዎ ማለት እዩ እንጂ እዚ ይተዓሳ ኩሉ ፍንቃል ከይኣብየልና ኢልና በቢ 2 ኪሎ ጌርና ኢና ንዕሽጎ ካብኡ ከምዚ ኢሉ ስጋዕ ዝሃልኽ በብቕሩ ጌርና ንውፅኦ ማለት እዩ። እዚ እዚኣ ፍርጅ እዚኣ ብሸካ ዓሳ ካልይ ንቐምጠላኒ እዚአን ትሕን ስጋ ኣሎ ድሕሪኡ ከዓኒ ናይ ዝግምታት ኣሎ ከምዚ ጌርና ዓቂብና ኢና ንቕምጦ ማለት እዩ። በበይን ክኸውን ኣለዎ ዓሳን ስጋን ሓሳብ ኣይተሓዋወስ እዩ።
0: እዚ ኣብ ፅሬት ናይ ትካላት ጥራይ ኣተኪሩ ዝፀንሐ መምዘኒ ዝሽልማት ኣብ መጻኢ ብዙሕ መምዘኒታት ብምትእትታው ንኽስራሓልዮም ሚኒስትሪ ቱሪዝም ዝፅዕርሉ ዘለዉ ከም ዋጋ ትሕቲ ቅርፅን ካልእን ዝኣመሰለ ኣብ ቱሪዝም ምስ ካልኦት ሃገራት ከወዳድረና ዝኽእል ዝተባሃለ ቅጥዕታት ክውስኽሉ ኣብ መስራሕ ኣለዉ።
1: ድሕሪኡ 2025 እስከ ሓንሳብ ነቋርፆ ዝዓመት እዚ ነፅናዕዮ ናምንታይ እዩ ድጓዓዝ ዘሎ እሱ ጥራሕ ዲ መምዘኒና ክኸውን ዝግብኦ ካልእ መምዘኒታት ከነእትወሉ ንኽእል ዶብዚ ግዜ እዚ ምስ ዓቕምን ምስ ብቕዓት ናይተን ትካላትን ምስ ህልው ኩነታት ናይተን ትካላት እንታይ ክንገብር ንኽእል ኢልና ብሬክ ጌርና በቲ ሓደ ወገን ከዓኒ ሓደሽቲ ትካላት ድፍጠረ ከዓ ሓያለይ ነይረን ማለት እዩ 2024 25 እዘን ሓደሽቲ ትካላት ክንሪአን ከለና ብመሰረቱ ካብቲ ናይ ቅድሚ ሕጂ ንሪኦ ዝነበረና ፍሉያት ኮይነን ረኺብና ኣብ ፅባቐ እየን ዝገብርዎ ኣሻላልማ ናይቲ ገዛ ክንሪኦ ከለና ክንከፍተለን ከለና ሲ ተመሲጥና ኢና ንከፍተለን ማለት እዩ። ብመሰረት እቲ ዕብየት ናይቲ ውድድር ኣብ ቦትኡ ከም ደሎ እንዳተረኣየና መፅኡ ማለት እዩ። ሕጂ 2024 2025 ዝሃብናየን ብዓይነተን ዝተፈለየን ኣብቲ ኣቃውማ ናይቲ ዋላ እቲ ዝካርይዎ ገዛ ሲ ንከምኡ ብቕዓት ኢሎም ይካርይዎ ፅቡቅ ከዓ ደስ ዝብለካ ዋላ ሰብ ከማን ተሓጒሱኡ ይበልዕ ይሰቲ ማለት እዩ። ሕጂ ናብ ከምዚ ደረጃ ስለ ዝሰጎመ ካልእ እውን ንዑ ድመስል መፅናዕትታት ኣብ መስርሕ ኣለና ማለት እዩ። ሜኑ ንቆፃፀሪ ኢና። ኣብቲ ሜኑ ትሪኦ ከለካ ዋጋታት ኣሎ። ሕጂ ንከምዚ

0: ከምዚ ሽጡን ከምዚ ከምዚ ሽጡ ክንብላይ ንኽእል ኢና። ፍርያት ናይ ሃገር ዝኾነ ጥራሕትን ፍሉጣት ኮካ ቢራየን ፍሉጥ ዋግአን ማለት እዩ ሳተን ፍሉጣት እየን። እቲ ካልእ ግን ክንዲ ዝግበር ክትብለይ ትኽእል ኢኻ። ናይ ሕልንኦም ጉዳይ እዩ ብሰዓት እዚ ማለት እዩ። ሕጂ ብከምኡ ሓያለዩ ኣለው ባህሊ ደለዎም ነዊሕ ዓመታት ኣብ ንግዲ ዝፀንሑ ኣለው፣ ገሊኦም ከዓ ሓደሽቲ ኣለው። ንምክንያቶ ንኣብነት 7 ናቕፋ ዝሸጥዎ ኣለው፣ ኣብ ገሊኡ ከዓ 12 ናቕፋ ትሽየጥ። እንታይ እዩ ትፍልልዩ? ምናልባሽ ክንምልሾ ዋላ ተዘይከኣልና ሲ ኣብ ቀፃለ ክንምልሾ ኢና ትፍልልዩ። ካብኡ ዝተረፈ ግን ሓደ ዓይነት ብዝሒ ዘለዎ ኣብቲ ሓደ ዝተሓተ ዋጋ ሽየጥ፣ ኣብቲ ሓደ ከዓ ዝለዓለ ዋጋ ዝሽየጥ። እዚ እውን ኣብ ግምት ምናልባሽ ንዝቕፅል ዓመታት ከማ ናብቲ ዝውሃብ ሽልማት ኣብ ግምት ከምእትዎ ኢና ማለት እዩ። ኣብ ገለ እዋን እውን ሂብና ነርና ኢና። ንኣብነት ዝባርነጋ ኣለዎ ዝበሃል ንዕኡ ሕጂ ብዘይ ዝኾነ ካልእ ክስታያት ኣብቲ ዋጋ ጥራሕ ከማን ኣብቲ ስነ ስርዓት ናይቲ ዋጋ ንኾካ 8 ሸጣ ኣብ ታሕቲ ዋጋታት ስለ ዝገብር በዚ ዋጋታት ጥራሕ ናይ ምስጋና ደብዳቤ ሂብናይ ዋላታ ሰርቲፊኬት ኣይንሃቦ። ሕጂ እውን ናብኡ ገፅና ክንቅፅል ኢና። ኣብ ዋጋ እውን ክወዳደሩ ኣለዎም ብጀካ እቲ ፅሬት ጥራሕ ስለ ዘተኮርና እምበር ፀኒሕካ ከዓ ዋጋ ኣገዳሲ ነቲ ሕብረተሰብ ማለት እዩ።
1: እዚ ሽልማት ንሓሙሽተ ዓመታት ብዘይ ምቁራፅ ኣብ ፅሬት ትካሎም ጥራይ ዘይኮነ ኣብ ዝተፈላለዩ ነገራት እታ ትካል ዓመት ዓመት ለውጢ እናገበሩ ንዝመፁ ወይ ንዝህብዎ ኣገልግሎት ከይሰልከዩ ብግቡእ እናዓበይዎ ዝኸዱ ወሃብቲ ኣገልግሎት ይሽልሙ። ካብዘን ኣብ 3 ዓመታት ዝተኻየደ ሽልማት ዝተሸለሙ ትካላት እምበር 10 ብዘይ ምቁራፅ ዓመታዊ ዝተሸለሙ ይርከብዎም።
0: ሕጂ ኣብቲ መጀመርያ ክንጅምር ከለና እዚ ሓደ ካብቲ ደዛርበና እዩ ነይሩ። ከመይ ኢና ክንህበን ናይዚ ዓመት እዚኣ ኢልና ዲና ክንህበን ዋላ ናይ ከመይ ቤነ ኢና ክንግምግመን ተባሂሉ ሕጂ ፋይል ኢና ንርኢና ማለት እዩ። ኣብነሲ 5 ዓመት 4 ዓመት ሲ ዝኾነ ነገር መጠንቀቕታ ወይ ወረቐት ወይ ሓበሬታ ወይ ኣርማ ተባሂሉ ዘይተዋህበን ሰባት ኣውፅኢና ማለት እዩ። ዜና 4 ዓመት እንድሕር ኣውፅኢና ሕጂ ንኸዶ ዑደት እውን ተማሳሳሊ እንድሕር ዝኾነ ጌጋታት ዘይፈፂመን 5 ዓመት ገይረና ኣለዋ ማለት እዩ። ነዚአን ክንበን ኢልና ከምኡ ይፍቲ ቀዳማይ ዓመትና ሽዑ ሓጎፅጎፅ እውን ዝነበረ ማለት እዩ። ብድሕሪኡ እንድሕር ቀፂለን እተን ካልኦት 4 ዓመት ገይረ ነበራ 5 ዓመት ክገብራ የን ማለት እዩ። 3 ዓመት ገይረ ነበራ ናብኡ ክቅፅላ የን። እተን ዝጀመርናየን ግን ንዓመታት ቀፂለን መሻድሻይ ዓመትን 7 ዓመትን ፅሩያ ትኾና ኣለዋ ማለት እዩ። ሕጂ ብከምኡ መሰረት እቲ መበገሲ 5 ዓመት ኢና ገርና ሓንቲ ትካል እንድሕር ተኸፊታ ሓዳሽ ግን 5 ዓመት ክንፅበይ ኣለና። ምክንያቱ ኣብ መንጎ ዝግበር ለውጥታት ኣሎ። ገለገለ ትካላት ስስዐይ ሒዞም ይጎዩ፣ ኣብ ገንዘብ ዘእትውሉ መንገዲ ይጎዩ። ሕጂ ፍቲ ክሽነ ተረእኻ ረስሓት ፀንሓካ ኣቀማምጣ ናይ ፍርጅ ተረእኻ ዘይጉባእ ኣቀማምጣ ፀንሓካ። ሕጂ ዋላፍቲ ካልእ ክንክናት መሳርሒታቶም እውን ሽግር የፀንሓካ ሓልፎም ማለት እዩ። ከይተሸለሙ ሰርቲፊኬት ከይተዋህቡ ይሓልፉ። ገለገሊኦም ግን በታ ዝጀመርዋ እንዳቐፀሉ ጥራሕ ዘይኮነ ኣገደስቲ ንብረት እንዳእተዉ ኣገደስቲ ተበግሶታት እንዳወሰዱ ምስ ዘለዎም ወጥሪ መጋረጃታት ይቕይሩ፣ ኮፍ መበሊታት ይቕይሩ፣ ድስትታት ሻሓኒታት ይቕይሩ በብዝመፆ ዘበናዊ እጂ ምስ ከምዚ እታ መበገሲት 5 ዓመት ኮይና ድሕሪኡ ትቕፅል ማለት እዩ።
1: ኣብ መወዳእታ ወይዘሮ ልያ ገብረኣብ ዝሃበትና ለበዋ እንተሃልዩ ኣብ ነፍሲ ወከፍ ትካላት ዘየቋርፅ ናይ ፅሬት ፈተሻ እኳ እንተገበርና ገለ ዘይሓላፍነታውያን ትካላት ዘርእይዎ ሸለልትነት ኣብ ብከላ ዘብፅሕ ፀገማት ዘምፅኡ ኣይሰኣኑን እዮም። እዚ ድማ ህዝቢ ምስ ትካላት መንግስቲ ብምትሕባር ጥራዩ ክፈትሖን ክወግዶን ዝኽእል ትብል። ዝኾነ ከምዚ ዓይነት ፀገማት ምስ ንርኢ ወይ ምስ ዘጓንፈና ድማ ናብ ሚኒስትር ቱሪዝም ዞባ ማእከል ጨንፈር ሕግን ስርዓትን ጨንፈር ጥዕና ዞባ ማእከል ብምኻድ ክንሕብር ትላቦ።
0: ንሕና እታ ዕላማና እንታይ እያ? ፅሩይን ብቑዑን ኣገልግሎት ንህዝብና ምሃብ። ሰብ ካብ ገዝኡ ወፂኡ ገዛኻ ሻሃ ኣለካ፣ ገዛኻ ምግቢ ኣለካ፣ ገዛኻ ገለ ስለምንታይ ደገ ኸድካ ትበልዕ፣ ስለምንታይ ደገ ኸድካ ሻሃ ትሰቲ እንድሕር ኢልክ ግን ብ50 ሳንቲም ኣብ ገዛ ክሰትያ ትኽእል፣ ብ5 ቅርሺ ደገ ኸድክ ትሰትያ ሻሂ። ንምንታይ እንተልኪ ትናፈሲ፣ ትዘናግዒ፣ ካብ ገዛ ከፍልይ ዝበለ ነገር ክትረኽቢ እያ። ሕጂ ከምኡ ስለ ዝኾነ እቲ ህዝብና ከምኡ ዓይነት ኣገልግሎት ንኽረክብ ሓደ ካብቲ ዝዓበየ ፃዕርና እዩ ማለት እዩ። ሕጂ በቲ ሓደ ወገን እቲ ዋና ትካል ናቱ ኣተሓሳስባ እንዳቐየረ ኣብ ክንዲ ገንዘብ ከመይ ገይረ ረኸብኩ ዝብል ከመይ ገይረ ህዝበይ ኣገልገልኩ እንተደኣ ነቲ ህዝባዊ ኣገልግሎት ኣማዕቢልዎት ገንዘብ ባዕሉ እዩ ክመፁ ቅድም ገንዘብ ተሓሲብካ ግን ኣይመፀካኒ ዋላ እቲ ገንዘብ እውን ሕጂ ናብ ከምኡ ክንቅይሮም ኣተሓሳስቦኦም ሲ ኩሉ ሻዕ ክቕየር ኣብ ቅዱስ ውድድር ክኣትዉ ንደሊ እቲ ህዝብና ከዓ ተሓጒሱ ክወፅእ ዝኾነ ብከላን ሽግርን ዘይብሉ ዋላ ንፃዓረሉ ፍቲ ምቁፅፃር ግን ከምኡ ክፅዕሩ ሓደ ካፍቲ ንደልዮ እዩ ማለት እዩ በቲ ሓደ ወገን ከዓ እዚ ከምዚ ዓይነት ውድድራት ከዓ ብሜድያ እንድሕሪ ተቃሊሑ ብፍላይ ከዓ ነዞም ውፍያት ንብሎም ዘለና ሰባት ከዓኒ ብፍሉይ ጎስጓስ እንድሕር ጌርኩምሎም ከዓኒ ንህዝቢ ስመራ ጥራሕ ዘይኮነስ ንምሉእ ህዝቢ ኤርትራ ኣብ ውድድር ዘእቱ ነገር ስለ ዝኾነ እንዳዓበየ ክመፅእ ይኽእል እዩ ናይ መግቢ ጉዳይ ስለ ዝኾነ ንሕና ሒዝና ዘለና ሲ ኩላትና ክንሰርሓሉን ክንፅዕረሉን ዝግባእ እዩ ሓደ ካፍቲ ለበዋና እውን ከምኡ እዩ ዋላ ንምምሕዳራት ዋላ ዝኾነ ውልቀ ሰብ ዝኾነ ሕማቕ ነገር ተርእዩ ወይ ሕማቕ ነገር ተተሰሚዕዎ በፂሑ ክሕብርን ክነግርን ከም ዘለዉ ኢና ንገብር ስለዚ ናትና ጎስጓስ ኣሎ ቀፃሊ ንገብር ኢና ኣፈባታት በቲ ሓደ እውን ከዓ ናይ ሜድያ ጎስጓስ ካብታ ውሽጢ ዳራሽ ሓሊፉ ንምሉእ ሃገር ስለ ዝኸይድ ከዓ ብወገንኩም ከዓ ክትፀዕርሉ ንላቦ ማለት እዩ

ኣለኹም ዶ ደቂ ይረይ ደቂ ይረይ ኩላትኩም ዕንበባ ደቂ ይረይ ኩላትኩም ዕንበባ ደቂ ይረይዎ ኩላትኩም ዕንበባ ፃዕዳ ዝኽዳንኩም ከምሰንበባ ንሳኹም ዝዛረባ ኣረክባ ደቂ ይረይ ኩላትኩም ዕንበባ ፀሓይ ዶ ክብለኩም ምስ ኮኸባ ፀሓይ ዶ ክብለኩም ዎ ምስ ዝባባ ወርሒ ዶ ክብለኩም ምስ ዝባባ ተሓልኹም ማርያም ፅላላ ቱም ደቂ ይረይዎ ኩላትኩም ዕንበባ ቱም ደቂ ይረይ

ረአኽዎ መስቀልኩም ክፈሪ ረአኽዎ ብመስቀልኩም ክፈሪ ሰማዕክዎ ታሪክኩም ነባሪ ኣዮ ኹሮ ኹሮ ከም ሰብ ንስሪ ፃዕዳ ዝኽዳኖዎ ከም ሰብ ባሕሪ መናብርትን በሳዎ መናብርትን ነብሪ መልክዕ ከም ሃገሮምዎ ጠባይ ላዕሊ መልክዕ ከም ሃገሮምዎ ንቕላይ ላዕሊ ኣለኹም ደለቂ ረይብረ

ናብሩ ባዕደ ይነሲ ዕያሚኖ ምስዘጢረ ይተረኸምና ኣሎ ተረኸምና ኣለኹም ዶ ለጢረ ኣለኹም ዶ ለጢረ ስከንፃወት ብሓባር ስከንፃወት ብሓባር

0: ክቡራትን ክቡራንን ተኸታተልትና ወትሩ ሰሙን ኣብ ትሕዝቶ መደብናትናን ኣብ ምዝዛም ተኸታታሊት ፊልም ሳውን ናብኹም ከነቐርብ ቀኒና ኣብ ዝሓልፈ ሰሙን ውን ከም ዝተዓዘብኩሞ ኣብ መበል 32 ክፋል ተኸታታሊት ፊልም ሳውን ተዛዚማ ንሕጂ እምበኣር ብዛዕባ እዚኣ ፊልም እዚኣ ኣብ ተዓዘብቲ ዝነበረ ርእቶ እንታይ ይመስል ብዓይነ ተዓዘብቲ ናባኹም ከነቐርብ ኢና ኣብ ዝመፅእ ሰሙን ውን ኣብዛ ፊልም ንዝተዋስኡ ቀንዲ ተዋስእቲ ምስኦም ዘካየድናይ ዕላል ናባኹም ከነዳልዎ ኢና
1: ማህደር ሓቂ ማህደር ታሪክ ኤርትራን ኤርትራውያንን ናብ ጉዕዞ
2: ንናፅነትሳዕብን
1: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛትን ብድሆታቱን ገድልን ማሕበራዊ ህወትን ናብ ኣሚራ
3: እዚ ትርኢ ዘይትገድፍ እየ
4: ብኢደዋኒኑ ኩናትካ እትፍቅዶ መስለኪ
5: እቲ ሓሳቦም እኮ ዝፅላእ

0: ኣይኮነን።
1: ኦር ደቂ ኣንስትዮን ዕዳ ውሳነ ንእስነትን ተርኢ ማህደር ሓቂ ምንባር ጓሂኣን ሓጐሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ኸተዘምቱ ዝተሃንፀ
2: ሕማ ናይ ሰብኩ ሓሲብ ይፈልጥ ሽግር መከራ በድሕሪ
1: ካብ 17 ጥቅምቲ ጀሚራ ኣብ ኤሪ ቲቪ
3: ውሸጣ
1: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጎን ካብ 17 ጥቅምቲ ጀሚራ ኣብ ኤርት
4: የመምራፀይ ደሞ ባጋጠ

0: ሽመይ መድሓኒ ክብሮ ምበሃል ብዛዕባ እታ ፊልም ሓትካ ለካ ብጣዕሚ ፅበት እያ ምክንያቱስ ላ እቲ ንባዕሉ መዘናጊዕያ እታ ፊልም መሃሪት እያ ካልኣይ እውን ዝግበር እዩ ፊልም ብሓፂር ዝግበር ፊልም እዩ ዘሎ ፊልም እዩ ምክንያስ ሳይ ኣይኮነን ካል ከዓ እንታይ እሞ ፅቡቅ ተጓሲ ተባዕ ምኳናስ እቲ ምሳሌ ገበርቲ ክሳይ ምጓላስ ናይ ሓቂ ተጉሰካ ነገር እዩ ኣነስ ፌትያ ብጣዕሚ ፅበት እያ ብጣዕሚ ፅበት እያ ኣነስ ካተላ ነረ ኣነከ ብጣዕሚ ሰሓቢት እያ መሃሪትን ሰሓቢትን እያ ነራ ሓፍሻ
1: ዓብሰላም መሓመድ ይበሃል እዚኣ ተኸታይት ፊልሚ ሳውል ብጣዕሚ ፅቡቅ ናይ ብሓቂ ከምኡስ ክበዝሕ ኣለዎ እዚኒ ዓዲ ባህላዊ ሕጂ እዚኣ ፊልሚ እዚኣ ከዓሲ እንድ ኣነስ ብጣዕሚ ቀዳም ቀዳምሲ ተገዲሰ ከይደስ ካብ ሹቅ ከይደስ ናብኣስ ብጣዕሚ እንድ ንዓይ ክሳይ ኮይና ሰሚዓት ዓባይ ፊልሚ በቃ ከምኡ ናይ ዓዲ ምሻ ኣለካ ከምኡ ሰዓቢ ብጣዕሚ ደስ ዝብለኒ ኣነ ከምዚ ክፈሪ ከዓ ደስ ዝብለኒ ድዕ በቃ ታጓልሲ ድዕ በቃ ማራ ሰሓቢት በቃ ማራ ምሻ ለካ ጅግና በቃ ኣነ ግን ደስ ኢሉኒ በቃ ሳ እታ ፊልም ታጓል ተባዕ በቃ ደስ ኢላትኒ ቴንክ ከምኡ ክበዛሕ ኣለዉ ከምኡ ፊልፋት እዚ ዘይጠቅም ፊልምታት ኣብ ክልተ ሰባት ገለ ዝስራሕ ዘሎሲ ፊልም ይኮነን ኣብ ክልተ ሰባት ገለ ባፅዕ ከድካ ኣብ ክልተ ሰባት ሰሪሒ ፊልሚ ገለ ዝርጋሕ ዘሎሲ እንደ ከመይ እቲ ፊልም ዝምዝርጋሕ ኣነማራ ይድገርመኒ ከምኡ ብዙሕ ክንደይ ኣለዉ ሕቶሳእቲ ብዙሕ ሕቶሳእቲ ኣለዉ ዝወፅዎ ድዕሪኢኻ ይኮንካ በዚ ካልታት ፊልምታት ኣብ ክልተ ሰባት ኣብ ኣርባዕ ሰባት ስራሕ ፊልምስ እንታይ ፊልም እዩ እዚ ከምዚ ፊልም ኒ ሃገርና ባህላዊስ ክበዛሕ ኣሎ ኣነ ባህላዊ ተኮይኑስ ዝኾነ ዝከታተል መዓት ፊልምታት ዝከታተል ባህላዊ ከምኡ ከዓ ኣብ ማስሜላ ክመፅቲ ኮይኑ ከዓ ከምዚ ከዓ ብጣዕሚ ደስ ዝብለካ ባህሊ ሃገርካ

0: እቲ ናትካ ተዋሳእቲ እንቶም ዓበይቲ ክረክፍለጡ ደስ ይብለካ ብጣዕሚ።
1: ኣነ ሽመይ ሳዕድያ ስዒድ ይበሃል። ሕጂ ድማ ብዛዕባ ናይታ ፊልም ናትራን ብዛዕባ ኣብ ናይታዊ ብኣ ብሰንካ ክዛረብ ኢለ እየ ኣብ ዝቀሪበ ዘለኹ ሕጂ። ስለዚ እሳ ቀቲላቶ ክመውት ንስኹ እሳ ክትመውት ቆልዓ ክብሎ ድ ክትቅፅል ነይርዋ እታ ፊልም ክትቅፅል ነይርዋ ኣብ ምንታይ ከም ዝበዓለ ሲ ክትቅፅል ነይርዋ። እዚኣ ዛርኢትናት እየ እየ ባህላዊ ፊልማት ዳ ፅቡቅ ነይሩ ማለት እቲ ባህላዊ ሲ እታ ጓል ኣንስተይቲ ተወጢዓ ነራ ትኸውን ትውፃዕ ነራ ትኸውን እጂ ንሱ ከዓኒ ብሰንኩ ከም እዩ ኣብኡ በፂሓ እዚ። ስለዚ እንታይ ሞት ብል ዋይ ሓበሬታ እጂ ኣብ ደቂ ኣንስትዮስ ክውፃዓ የብለንን እየ ድብል ኣነ ኣነ ደቂ ኣንስትዮ ኣብ ክውፃዓ የብለንን ማዕሩ ኮይኖም ውላዶም ድዮም ኳዕብዩ ሓዳሮም ድዮም ክገብሩ ካልእ ድዮም ክሳይገብሩ ኣነ እዚኣ ይምንየሎም ጥራሕ እወኒ ካልእ ወልሓንቲ
2: ኣረኣይ። ኣነ በረኸት ቀለታ በሃል ነባሪ መቐርካ ተወላድ መቐርካ ንእዞብ ኣለኩ ኣንሰባይ ቅልነት ነይሩዋ ካብቲ ኣነ ርእቲ ክህበሉ ደልየ ዘለኹ ግን ኣብቲ መጀመርያ ኣቀራርባ ዝነበረ መብራህቱ ኣብቶም ካራክተርናቶም መብራህቱ ናይ ሳውን ውድብ ምዃኑ በቲ ህዝቢ ጥርጠራ ነይሩ እቶም ህዝቢ እውን ዝዛረብሉ ነይሩ። ከምዚ እንዳኾነ እንዳኸደ ከሎ ግን ሓንቲ ብፀይቲ እውን ምስ ውድብትያ ነይራ ናይ ሓባር ናይ ሳውን ስርዓት እዮ እንተኾነ እንታይ ኣ ነራት ናብኣ መብራህቶም ኣብ ታውድብ ትጓል ክኸይድ ከሎ ዓሰርተ ግዜ ቁልሕ እንዳለ ይኸይድ ንድሕሪት ንፀማ ንቅድም ቁልሕ እንዳለ ኸይድ ከም ዘናይ ሰራቂ እዚ ንገዛ ርእሱ ነቲ እሱ ክበፅሖ ትደልዩ ዘሎ ሕላኽላኻት መስርሕ ቀልጢፍካ ናይ ምፍላጥ ናይ ምቅላዕ ኣንፈት ከም ዝነበረ ኮይኑ ይስምዓኒ። ምክንያቱ ካብኻ ድሕይሉ ካልእ እውን ካራክተራት ኩሉ ስለ ትኽእሉ ኣብዚኣ ሓንቲ ጉድለት ቁርብ ከም ጉድለት ኮይና ተርእያኒና ካልእ ኣብቲ ዝግበር ዝነበረ ናይ ሳውን መስርሕ ቅልጣፋ ነይሩ ንሓደ እሱ ዝደልዮስ ክዛረቦ ከሎ እንደገና ከዓኒ ቀልጢፉ ትመስርሕ ሕለኽለኻ ዘይብሉ ይትግበር ነይሩ ቀልጢፉ ይቃረብ ነይሩ እዚ እውን ቁርብ ሕለኽለኻ ክፍጥር ኣፀቡቕ ነይርዎ ዝብል ከም ሳልሰይቲ ተዳ ኮይና ከዓኒ እዚ መብራህቱ ዝብለካ ዘለኹ ምሳውን ርክብ ከም ዘለዎ ስለ ዝፈልጥዎ ተማዓዲ ንሱ ቀሪቦም እውን ክዛረቡ መፅእ ነይሮም ገላ ሓበሬታ እንተረኽቡ ዝኾነ ነገር እሱ ግን እንታይ ዳ ክትገብርሎም ማይ መፅእኩም ይብሎም ነይሩ ባድ ሎሚ ሰብኣይ መፅእኩም እብሎም ነይሩ ከምኡ ክብሎም ከሎ ሕጂ እወ ኣነ ገባርን ሓዳግን እዚ ዓይነት እዩ ዘስምዕ። ስለዚ ናይ ምቅላዕ ብዙሕ ነይሩዋታ ብበበን መብራቱ ባህላ የነ እቲ ካልእ ገፀ በረኸት እሱ ጭክን ፀኒሑ ከምዘይ ጭክን እውን ይረአ እዚ ንክትበፅሖ ዝደልኻ ፅቡቅ ነገራት ናት እውን ኣለዎ ሳውን ማለት እዩ ጭካን ኮይኑ ቐርብ እቲ ሰብ ምስ መፆ ከዓኒ ፈታሕ ኮይኑ ከዓ መሊሱ ይቐርብ ፅቡቅ ገፀ ባህርያት እዚ ከም ዝነበረ ይፈልጥ። እዚአን እንተን ቀንዲነ ኣተኩረለን ዝነበር ኩናቱ ንህዝቢ መሃሪ ዘሎ ብጣዕሚ መሃሪ ስነጥበበኛ ክነፍር እተዳ ኮይና ከዓኒ ከምዚ ዓይነት ፍልምታት እንተቐሪቡ ስነጥበበኛ ክመሃር ዝኽእል በዕሉ ብዙሓት ሰባት ሕጂ ነዚ ጥበብ እዚ ክደጊፎም ክሰርሑ ፈረነታት ክካይዱ እንተኮይኖም ከምዚ ዓይነት ፍልምታት ክቐርብ ክኽእል ኣለዎ። ስለዚ እዚ መበገስ ንብዙሓት ሰባት ኮይኑ ከም ዘሎ ኣነ ርዳእኒ።

ነዚ ህዝቢ ክርኢ ኣለዎ። ካብኡ ተበቢሱ ከዓኒ ስነ ጥበብ ተማሂሩ ከዓ ክሰርሕ ክኽእል ከም ዘለዎ በዚ መስጠኒ በዚ ከዓ ኣለዎ ነቲ ህዝቢ ከምዚ ክገብር።

0: ማርያም ክፍለ ማርያም ይበሃል። ተወላዲ ዓዲ ሓንስ ንእዘዋላ ጓዓን ሰባ ኮይነ ካብ ኣማጣይ ንእዘዋላ ጓዓን ሰባ እያ። እቲ ዝነበሮ ኣብቲ እዋንቲ ዝነበረ ሕማቅ ግፍዒ ናይቶም ሸፋቱ ዝበሃሉስ ክግበር ዘይብሉ ወይ እውን ከዓ ክገብርዎ ዘለዎም ዓያሽ ስለ ዝኾኑ ጥራይ ኣነ ክብል ዝኽእል ሎሚ ግን ከምኡ ዝገብር ኣለኳ ይብል እኒአ። እንተኾነ ግን እቲ ዝገብሮ ነበረ ዓመፃሲ ሃስያ ነይርዎ ትሮም ጥሪቶም ወስደሎም ነይሩ። ኣብዚ ሎሚ እዋን ስለ ደየለ ግን ንኣምላኽ ነመስግኖ የለን እንተብ ሓይሊ መንግስትና እንተብ ሓይሊ እግዚኣብሄር ሲ ተሪፉ የለን ሽፍታ ኣይኮነንሲ ዋላ ዝፀረፈካ ከማ ናይ ትረክብኒ ሃሎሚ እቲ እዋንቲ ግን ሓንቲ ፈድስቲ ሒዝካ ወይ ሓንቲ ጓንዴ ሒዝካ ነቲ ሓንቲ ዘይፈልጥ ህዝቢ ዕዳጋ ክኸይድ ከሎ ትኮትሮ ከለካ እንደይ ከመይ ነይሩ የገርመካ እንዲ ዝኾነ ሱ ተረፈልና ድሓን ኮይኑ ግን እቲ ኣነ ድብል ዕሉል ሽፍታ እዚ ናይ መዛዘም ክበፅሕ በታ ዋዕሮ ጓል ኣንስተይቲ ዓይኖም ተባሂላ ትፅዋዕ ዘላ ብኣኣ ምቁታሉ ናይ ብሓቂ ኣነ ከምዚ ኹን ኮይኑ ተሰሚዕኒ ከምዚ ናይ ብሓቂ ሽፍታ ኮይኑ ተሰሚዕኒስ ተሓጒሰ ሳራዕ ምሰብረቶም ሰው ደቐቶ ዝኾነ ግን እቲ ፊልሚ ሕማቕ እቲ ስራሕ ሕማቕ እዩ ነይሩ ናይ ቀደም ናቱ ተምሳል ካ ዮም ዘምፅኦ ዘለዉ ዝኾነ ተወዲኡልና ኸውን ነዞም ንኣሽቱ ኣሕዋትና ከዓ ከምኡ ንኸይገብሩ እዞም ተዋሳእቲ ናሕና ዘርእዎ ዝፀንሑ ፊልሚታት ፅቡቕ እንድዩ ከምኡ ንኸይገብሩ ግን ከምኡ ባግበር እዩ ነይሩ ኢልካ ክሳብ ኣፃብዕቱ ክቆርፆ ከሎ በታ ሴፍ ገይሩ ነቲ ሕፁይ ናይታ ዓይ ብበሃል ከምኡ ዋዛ መሲሎም ከዓ እዞም ንኣሽቱ ከምኡ ንኸይገብሩ ብወለዲ ኣስተምህሮ ከድሊ ፊልሚ እዚ ኢልካ ምርዳእ ከድሊ ዝኾነ ግን ሃሳይት እያ ነራ ነቲ ህዝቢ ነቲ ናይ ሕጂ ዘለና ግን ከምዚ ከዓ ነይሩ ድዩ ኢልና ከዓ ንምሃር ኣለና ዝኾነ ከምዳልና ነብል ኣለና ሃሳይት እኳ እተኾነት ትምህር እያ ግን ለካስ ከምዚ ነይሩ እዩ ቀደም ለካስ ከምዚ ዓመፅ እዚ ነይሩ እዩ ከምዚ ሃስያ ነይሩ እዩ ንብል ኣለና ዝኾነ ምስ ወደቐ ግን ኣነ ዚ ከምዚ ናይ ሓቅ መሲልንስ ተሓጒሰ ሰውደቆቶ ታጓለንሰይ ተሓጒሰ ዋዕሮ ንፍዕቲ ንፍዕቲ ጥራይ ኢላ ከምዝሰምዓን ዘላ መሲል ንሽዑ ትማልጎ ዝያዳ ተኸታቲል እያ ትማልጎ ግን ኣብ መደቀሰይ ከለኹ ተኸታቲል እያ ፅቡቕ እያ ብኹም
1: መጀመርያ ኣነ ለጉስ እዩ ምበሃል ኣባል ምሕዳር ንእዘዋሎ ጓዓን ሰባ ሓላፊት ዝበሎ ርክባት ኣብዚ ናይ ሳውን ፊልሚ ዝፀንሐ ክሳብ 32 በፂሓ ኣብዚ ግን ኣብ ገለገለ ኮ እንተሓለፈና መብዛሕትኡ ንከታተሎ ኢና ኣብ ግዜ ዕረፍቲ ቀዳም ብምዃና ብልጫ ኣለዋ ንምክትታላ ከዓ ፅቡቕ ንከታተላ ማለት እዩ ቆልዑት እውን ከምኡ ይከታተልዋ እዮም እየ ሓደ እቲ ናይ ባህሊ ባህላዊ ናይ ቀደም ዝነበረ እትገልፅ ብምዃና ዓብዪ ብልጫ ኣለዋ ኣብቲ ምድላው ኩሉ ሰብ ዋላ ክከታተላ እተደለየ ግን ኣነስ ከምቲ ትባህልና ዝነበሮ ቀደም ገላፂት እያ ክብላ ቁርብ ስታ ይኮነኒ ነቶም ደቅና ግን ዓብዪ ትምህርቲ እዩ እቲ ናይ ቀደም ባህልና ተመሊስና ክንሪኦም ከለና ዓብዪ ተበግሶ እዩ ቀፃሊ ከዓ ካብኡ ተማሓይሹ ክመፅእ ተስፋ ገብር ብዓብዩ እቲ ባህሊ ንደቅና ምልላይ ስለ ዝኾነ በቲ ሓደ ወገን ከዓ እንዳዘናጋዕካ ብምዃና ቁሩብ ግን ኣብቲ ምድላዋት ኣብቲ ልምምድ ናይቶም ባህለኛታት ፍኹስ ዝበለ ኮይኑ ይስማዓኒ ምክንያቱ ባህልና ከምቲ ዝድለ እቲ ቀደም ዝነበረ ፅቡቕ ባህልታት ነይሩና እዩ ከምቲ ድድለ ግን ገሊፃቶ ኣይብልን ነቶም ደቅና ግን ዓብዪ ትምህርቲ እዩ ይብል ኣነ ብዝያዳ ከዓ ከምኡ ተመሳሰሊ መፂኡ ዝያዳ ደቅና እቲ ናይ ቀደም ዝሓለፈ ባህልታትና ክቡር ባህሊ ብምዃኑ ዝያዳ ክንፀባረቕ በቶም ዓበይቲ ስነ ጥበባውያን ዘለውና ክንፀባረቕ ተስፋ ገብር ማለት እዩ
2: ሃራይ ምሉእ ስመይ መምህር ተግስቲ ሙሴ ይበሃል ናብ ንእዘዋ ለጓዓን ሰባ ማለት እዩ ፊልሚ ሳውን ፅቡቕቲ እያ በተ ሓደ ጎና ከዓ ገለገለ ዝረኣየካ ኣለዎ ሳውን ምሻሎ ጨካን እዩ ግፍዐኛ እዩ ብብዙሒ ደቂ ኣንስትዮ ይኸትር ነቲ መግቦም እንዳበለ ይነብር ግን ከዓ ክረኣየካ እዩ ማዕርክንዱ ሓደ ታሽምኡ ኣብቲ በረኻ ትጎደበ ዓድን ኮይኑ ከምኡ እንዳሰቃዮም ከሎ ሳይ ኮይኖም እዮም እቶም ዓዲኸ ኮይሎም ነቲ ታሽሙ ስከጥፍእዎ ዘይህቅኑ ሰብ ክቐትል ከሎ ብፍላይ ደቂ ኣንስትዮ ከጋፍዕ ከሎ ከምበይ ኢለኒ ከም ደቂ ኣንስትዮ ከዓስ ዓሚፅወን ምስአንቀኒስ ከይጠነሳ ከዓ ይኸዳ ይረኣየካ ገለ ሕጂስ ዋላ ክባሳጨዋ ኣነሰን ክፅበየን እቲ ፊልሚ ክኸውን እንተ ኮይኑ ኣነ ከምናተይ ከምትዕግዝቲ ኮይኑ ክርዮ ከለኹስ ኩለን ዓመፅ ዘጋጥመን ስ ኩለን ከይጠነሳ ይኸዳ ካብሳውን እሞ ከመይ ድዩ ደኣ ትብል ማለት እዩ በትበቲ ከዓ ቶም ናብኡ ናብሳውን ምስከዱ ቶም መንሰያት ቀልጢፉ ይእክቦም ምስኡ እሞ እቶም ዓዲስ ኣበይ ከም ዘለዎ ሳይጠፍኦምኒ እጂ ቶም ዓዲ ከመይ ኢሎም ዘይኮኑ በርሀ ናቶም ሓሳቡ ምዃኑ ትርእየ ከ ኣቶ በርሀ ንበረኸታ ኮይኖም እዮም ገለ ዘይገብርዎ ገሊኦም ንእሰሮ ነዞም ንበርሀ ጌንታ ምስኡ ትኸይድ ተከዓ እተከዓ በርሀን ስ ጀሰውስ ናይ ተዓዲ ዝኾነ ፅቡቅ ነገር ገለ ክግበር ከሎ ከይዶም ናብ ሳውን ይሕሱ ሳውን ከዓ ግፍዒ የውርድ ናብ ተዓዲ መፅ እዩ እጂ ኣብስ ገለ ብኮታሲ ይረኣየካ እዩ ንዕኦም ስታ ኮይኖም እዮም ስጉምቲ ዘይወሰድሎም ቶም ዓዲ ወላ እቲ ፊልሚ ክምቅርቲ ኮይኑ እኳ ንዕኦም ሓደ ካብኦም ከሳቅይዎ እሞ ተተሳቅዩ ከሳውን ከንታ እዩ ክገብር ዝኽእል ምክንያቱ ኣብ ዓዲ ከዓ ካኣቱ ከሎ ሶም ኣብዘየለውሉ እቶም ህዝቢ ኣብዘየለውሉ ሰብ የባሳጩ ይቅጥቅጥ ይሰብር ይሃርም ትርዮ ግን ንምንታይ እዚ ኣቱ ብሓቂ ሽፍታቶ ኮይኑ ኸ ብቀትሪ ሓደ ግዜ ብቀትሪ ይረኣየካ እዩ ብቀትሪ ከዓ ከምዚ ኮይኑ ኸውን ይብልዎ ንዝያዳ ኣብቲ ጭካነ ናይ ሳውን ይረኣየካ እዩ ኣብቲ መወዳእታ ከዓ ክርያ ከለኩቲ መወዳእታ እቲ ስቃይ ኩሉ ተገይሩ ብዓይኖም ቅትለት ክፍፀም ከሎ እቲ መርዓስ ኩ ንክኸውን ዳስ እንዳተሰርሐስ ፊልሚ ይውዳእ እንታይ ስለ ዝኾኑ ኣብቲ ደሲ እቲ መርዓዊ ከመይ ኢሉ እታ መርዓት ከመይ ኢላ እንታይ ዓይነት ክብሪ ይህብዋ ምክንያቱ ነቲ ዓዲ ደሳቂ ዝነበረ ሽፍታስ ብሓንቲ ውልቀሰብ መጓልን ስተይቲ ተቐቲሉ ማዕረጋ ክንደይ እቲ ናይ ደቂ ኣንስትዮ ጅግንነት ይረኣየካ እቲ ምብልሓት ይረኣየካ ፅቡቅ ብጣዕሚ የድንቓ ግን ተሰኪሞም ቆፅሊ ዳስ ክሰርሑ እንዳመፁ ተናንስቲ ዕሉል ኢለ እንዳተበላስ ካብ ፊልሚ ተወዲያ ተሰሓብነታት ኣብ ፊልምስ ፈሪሳ ኣብ መወዳእታስ ፍሩስ ዝኾነ ስራሕ ሰሪሖም ያኒ ዝብል ክርእያ ከለኩ ማለት እዩ ምክንያቱ እቲ ባህልስ ዳስ ንክስራሕን መርዓን ተመሪዖም ኣለዉ ይኾኑ ከምኡ ይሓስብ ሰብ ኢሎም እዮም ግን ሰሓብነት የብላ ንቕሬታ ከምናተ ርእቶ
3: መጀመርያ ስመራሕስም ዘሎ ይበሃል ተምሃሪ ትሻሻ ክፍለ
4: ሓራይ ተምሃሪት ራሓሲ ንዘሎ ፊልሚ ሳውን እንተኸፋትልካ ይፈልጥ እስከ ከመይ ትገልፅ እያ ከመይ ረክብክ እያ
3: ጥዕምቲ እያ ጥዕምቲ ክቅፅል ነይርዋ እምበር በዓል ሽማይ ክምረኣዊ ነይሩ ተመሪዖም ሓዳር ገይሮም ከርኢና ነይርዎም ሽዑኡ እቲ ወዲ ዘጎ ከዓ እቲ ወዱ ከዓ ከርኢና ነይርዎም
5: እኔ መንግስቲ ኣማና እምበሃል ኣባል ምክሪ ካልእ ሓደ ፅቡቅ ነገር ካብቲ ናይ ቲቪር ዝፍኖ ኩሉ ግዜት ናይ ፊልምታት ኩሉ ታሪክ ሓዘል እዩ ብኣጠቃላ ክትሪኦ ከለካ ናይ ሳውን ብዙሕ መልእክቲ መሓልፊ እንታይ ክትሪ ትኽእል እጂ ሓደ ኣብ ሓደ ዓማፂ ሓይሊ ወይ ድማ ወራራ ሓይሊ ኣብ ሓደ ዓዲ ምስ መፀ ህዝቢ ከመይ ምክቶ ዝብል መልእኽቲ ህዝቢ ገለ ተጠርኒፉ ነቲ ዓማፅን ወራርን ከጥፎ ክሓስብ ከሎ ገለ ከዓ ተሓበርትን ከዳዓትን ኮይኖም ንኡ ሓበርታዊ ይምግቡ ምስኡ ዝስለፉ ብተሳልሳይ መንገዲ ክትሪኦ ከለካ ከዓ ሕማቓት ኮይኖም ብሰንኪ ፍርሒ ከዓ ናብቲ ቀንዲ ተልእኮ ኣይምዝውደቡ ምስም ተወዲቦም ንፀላይ ዘጥፉ ይኮኑ ብሓደ ማለት ከዓ ሓበራዊ ዘይህቡን ዝተርፉ ከኣለ እዚ በታ ዓዲሲ ኣብ ሰለስተ ከም ድግማዕ ሕጂ ክትሪኦ ከለካ ኣብ ኩሉ ኣህዛብ ናይ ዓለም ዝረአ ዘሎ ልክዕ ትኽክለኛ መልእኽቲ እዩ በታ ሓደ መልእኽቲ ክትሪኦ ከለካ ደቂ ኣንስትዮ ስጋዕ ክንደይ ንዕላመን ካብ ደቂ ተባዕትዮ ላዓሊ ኣብ ርስን ከም ዝጣፋቃ ንዓማፅ ሓይሊ ከምዲዋጋኦም ከምዲቀረሶኦም ከዓ ናይ ዓይኖም ርኢና ማለት እዩ ዓይኖም ንሓደ ክሕፅያ ዘለ ሰብ ወይ ድማ ኣብቲ ሰብ ብዙሓት ሰባት እንዳሓትዋ ከሎ ንመርዓ ኣነ ነዚ ንህዝብና ዝዕኒ ዘሎ ሰብ ከጥፋኹ ኣይምርኣንላ ንትፈትዎ ሰብ ከይተረፈት ንምያ ብዙ ሓደጋ ክትቃልዓ ምንባራ ሕዚ ደቂ ኣንስትዮ ካብ ደቂ ተባሃዮ ላዕሊ ይምክትኦም ምንባረን ከዓ ትርኢ እዚ ሓደ ኣውንታዊ ነገር ካ የርእየካ ማለት እዩ ሳልሳይ ብፅቡቅ ባህል ናይ ህዝብና ካርአ ንወዲ ዘርጎ ዝተመርዐቶ ከዓ ሳብ እንዳዓመፃ ጓልት ሰይት እያ ኣብ ምፅዋ ምስ ቀኒዋ እናሃለ ከሎ ብ ክንዲ ትፅየን ክንዲ ትባህሉ ሕብረተሰብ እንታይ እዩ ነዛ ዝተበደለት ቆልዓ ከም ትመርዖ ኣብ ዘርጎ ከም ትመርዖ ገይረማ ትበብሓደካ ፅቡቅ ባህሊ ካ ትርኢ ማለት እዩ ገፀ ባህሪ ኮይኑ ኣልባሳት ብጣዕሚ ፅቡቅ እዩ ነይሩ ኣነ ንባሕ ክኽኢሎም እዮም ኣብ ኣብ ገፀ ባህርያት ተንኩሎም ተዋሳኡ ነበሩ ንወዘርጎ ከመርዑ ዝእከባ ነበር ኣንስቲ ብፍላይ በርህንቲ ከዓ እንዲዋስእዎ ዝነበሩ ንሳውን ሓበራ እናመገቡ ተኸዓ ሰይቲ ሳቢና ሰይቲ ሽፍ እያ ኮይና በቲ ከዓ ዓመታት ምገብ ኣላ በርሀ እናሓሰቡ ከሎ ተቐጥቂጡ ሓሳውን ኣሕባ ከዓ ርስዕልካ ሓሳውን ታሽሙን እንዳሓደረፈኩ ዝበሃል ሓበሬታ እናሃበ ከሎ እንዳቐልበ ከሎ ሓበሬታ ተቐጥቂጡ በርሀ እሞንታታ ህዝቡን ዓድን ጠለሙ ናብኡ እንታይ ክትሪኢካ ማለት እዩ ጥዑ ፋይዳ ይብሉ በቲ እውን እንታይ ዘሎ ማለት ንግዛዊ ረብሓ ንጥቀምሉካ ምታሽሙ ይኮነ ሕጂ ብኣጠቃላፊ ከለካ ግን ኣብቲ ኣለባብሳ ገፃ ባህርያት ገይረ ፅቡቅ እዩ ንጂ ብኣጠቃላፊ ከለካ እቲ ትዝበረይ ትፍኖ ኩሉ ትፊልም ዳርጋ ክውን ነገር ኒ ክብሎ ተሪኢካ ቅድሚ ዝነበረ ሕጂ ከዓ ገፃት ኣላ ምስ ፈንቅል ምስ ተኣስዮ ንብሮ ሕጂ ቀዳም ሓምስ ዓርቢ ትድገም ቀዳም ከዓ ብደንዳ ዝርያ ክላ ሕጂ ሕጂ ኣነ ኣብኡ በቲ ዘለና ዓሙስ እቲ ገፀ ባህርያት እቲ ዋሃብ ነበረ ፖሊሽን እዚ ብግቡእ ፅቡቅ ተዋሲኦም ኒ ሰሪሐመ ዝብላ ማለት እዩ ዋላ እቲ ቦታ እውን ልክዕ መርጮም እዮም ሽታ ነበረ ቦታ ልክዕ በረካይ ፅቡቅ እቲ ሱም ንበሱ ነበሩ ዓዲ ገጠራት ገና ክትሪኦ ከለካ ኩሉ ትጠቕሙሉ ኣገባባት ተኣዲ ሕሽካ ምኻድ እቲ ኩሉ ናይ ቀደም ባህሊ ሕሽካ ምኻድ ናይ ባሕቃኒ በቶቲ ዓቕሚ ክትሪኦ ከለዉ ፅቡቅ እዩ ዝብላ ማለት እዩ እቶም ካልኦ ዝኽእሉ እቲ ብዛዕባ እቲ ፊልም ዝፈልጡ ካልእ ገፅ ክእሉ እዮም ኣነ ግን ናተይ ኣክሉ የባህላ እየ
6: ولو نتا حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد حد

0: ክቡራትን ክቡራን ተኸታተልትና ከም ዝተዓዘብኩሞ ኣብ ፊልምሳ እውን ምስ ተኸታተልቲ ዘካየድናዮ ዕላል ናባኹም ክቐርብ ፀኒሑ ኣብ ዝመፅእ ሰሙን ድማ ኣብ ተኸታታሊት ፊልምሳ እውን ምስ ቀንዲ ተዋስእቲ ምስኦም ዘካየድናዮ ዕላል ኢና ከነቐርብ ማለት ምስ ዝተፈላለየ ትሕዝቶታት መደብናትራን ንሕጂ እምበኣር መደብናትራን ኣብ ዝዛዚምና ኣለና ኣብ ዝመፅእ ሰሙን ብካልእ ትሕዝቶታት ኣብ ልክዕ ሰዓት ክኸውን ምረኸብና ኣብ ትሕዝቶ መደብናትራን ንዘለወኩም ሃና ፅርኢት ይኹን ንቐፌታ ድማ በቲ ቀፃሊ እንሕብረኩም ቴሌፎን ስራሕና ክድውሉልና ትኽእል ኢኹም 12647 ኣብ ናፍ ሃውዝ እትርከብ ኖቫ ካፈ ብምዃን ምስ ሰኣላይ ሳሙኤል ዮሃንስ ብምዃን ኢና ፀኒሕና ሰሰናይ ምነ ምስ ተርፊ መርባት ኤሪ ቲቪ ክሓድገኩም
1: Gaba Manai Gaba Manai Gaba

0: ኦዞን ብሰለስተ ናይ ኦክስጅን ባእታታት ዝቆመ ንእንነብራ መሬት ዘካበበ ኣካል ህዋ እዩ። እዚ ጋዝ እዚ ብውሱን ዓቐን ኣብ ጠፈር ዝርከብ ኮይኑ ኣብ ስትራቶስፌር ድማ ቀጸላ ይቐውን። ካብ ገጽ ምድሪ ድማ ካብ 11 ክሳብ 50 ኪሎ ሜትር ኣብ ዘሎ ብረኸ ይርከብ። ቀንዲ ጥቕሚ ቀጸላ ኦዞን ንእንነብረላ ዓለም ኣብኣ ዝርከቡ ፍጡራትን ዝምችእን ዘይጓዳኣን ጸርግታት ንኽሓልፍ እቲ ተጓዳኢ ጸርግታት ድማ ምግራድ እዩ። ካብ ጥንቲ ክሳብ ምዕባለ ኢንዱስትርያዊ ሰውራ ኣብ መጠን ቀጸላ ኦዞን ካብ ንቡር ወፃእ ዝኾነ ተርእዮ ከይተረኣየ ብንቡር መስርሕ እቲ ቀጸላ እናተሓደሰን እናተተክአን ድሕነት ዓለምና ክዕቀብ ጸኒሑ። ኢንዱስትርያዊ ሰውራ ዝፈጠሮ ብቁጠባዊ ዕቤት ጥራይ ዝዕቀን ድሕነት ሰብን ኣከባብን ካልኦት ፍጡራትን ኣብ ግምት ዘይእተወ መድረኽ ኩሉ ተኽእሎታት ተባሂሉ ዝተዘመረሉ ፈጽሚ ኣብ ልዕሊ ኣከባብን ፍጥረትን ጉድኣትን ዕንወትን ንኸስዕብ ግዜ ኣይወሰደሉን። ገለ ካብዞም ቁጠባዊ ዕቤት ዘረጋገጾም ተኽእሎታት መግብን ካልእ ዝበላሸው ነገራትን ዝሑል መዐቀቢ ንነዊሕ እዋን ምጽናሕ ኣብ ልዕሊ ውዕ ዘለዎ ኣከባቢ ዘገልግሉ መዝሓለ ኣየር መሳርሒታት ይርከብዎም። እዞም መባረድን መዝሃምን መሳርሒታት ብቐንዱ ኣብ ልዕሊ ቀጸላ ኦዞን ርቀት ዝፈጥሩ ኣብ ጥዕና ሰብን ኣከባብን እውን ሓደጋ ዘስዕቡ ጋዛት ዝጥቀሙ እዮም ዝነበሩ። ኣብ 80ታት ቀጸላ ኦዞን ካብቲ ኣብ 60ታት ዝነበረ ርቀት ኣዝዩ ስሒው ንኣብ መሬት ዝነብር ፍጥረት ሃስያ ዘውርድ ምልክታት ብርኡይ ከስዕብ ድሕሪ ምጅማሩ ብደረጃ ዓለም እዞም ኣብ መባረድን መዝሃምን ኣገልግሎት ዝውዕሉ ዝነበሩ ብክሎሮ ፍሎሮ ካርቦን ዝፍለጡ ጋዛት ክውገዱ ካልኦት ኣብ ልዕሊ ኦዞን ሃስያ ዘይብሎም መተካእታ ክመሃዙን ህጹጽ ኩነት ኮነ። ኣብዚ መዳይ እዚ ብዝተረኣየ ትግበረ ዓለምለኻዊ ፕሮቶኮል ድሕነት ቀጸላ ኦዞን በብእዋኑ እቶም ጉዳእቲ ጋዛት እናተወገዱ ክመጹን እቲ ብሰንኩ ዝተኸስተ ሓደጋ ርቀት ኦዞን ምምሕያሽ ከርእን ጸኒሑ ይርከብ።
1: ካብኦም ሕጂ ምናልባት ኣብ ብዝሕ ብሃገርና ንጥቀመሎም ዓይነት ክጠቅስ ድሕር ኮይና R134 ኤ ስሞል ሌተር ኤ ማለት እዩ R22 ምስ ሕጂ ምስ ዘመናዊ ግዜ ቁሩብተይ ለውጥታት ዝግበረሉ ዘሎ R600 ከዓ ዝበሃል ኣለዎ። R22 ከዓ ብሓፈሻ ልክዕ ንዑ ብዝውክል ክንዛረብ ድሕር ኮይና ከዓ ኣብ ኤር ኮንዲሽነር ንጥቀመሉ ጋዝ እዩ። ሕጂ ክሎሪን ፍሎሪን ዝበሃሉ ኬሚካልስ ኤለመንትስ ኣለዉ። እዚኦም ሕጂ ወይ እንታይ ኢና ንብሎም ኦዞን ናይ ምቕዳድ ባህሪ ዘለዎም ባእታታት ክንብሎም ንኽእል።
2: ሕጂ እዚ ጋዛት ንብሎ ዘለና ካብ መጀመርያ እንተ ዳ ርእናዮ R12 ዝበሃል ነይሩ። R12 ማለት ሕጂ ካብ ፍርያት ወፂኢ ዘሎ ፌዝ ኣውት ኮይኑ ዝበሃል ዘሎ እዩ። ምክንያቱ ዓብ ጠቕሚ እዩ ዘለዎ ንሱ ኣብ ሬፍሪጀሬተር፣ ኣብ ኤር ኮንዲሽነራት ካልእን ብዙሕ ኣገዳሲ ጋዝ እዩ ነይሩ። ግን ንስ ከስዕቦ ዝኽእል ፀገማት ኣብ ኣከባቢ ቀጸላ ኦዞን የርቅቕ እዩ ተባሂሉ ካብ ስራሕ ወፃኢ ኮይኑ ኣሎ። ሕጂ ኣብዚ ሕጂ ሰዓት ክንጥቀመሉ ፍቕድ እውን ኣይኮነን ትኽክል እውን ኣይኮነን። ምክንያቱ ንኣከባቢ ብጣዕሚ ዝዐኑ ኦዞን ሌየር ዝዐኑ ኦዞን ሌየር ዓኒ ማለት ከዓኒ ኣብ ሂወት ደቂ ሰባትን ኣትክልትን ክወርድ ዝኽእል ፀገም ብጣዕሚ ከቢድ እዩ።
0: ተጠቃምነት መዝሃምን መብረድን መሳርሒታት ኣብ ዕቃበ ምግቢ ኣብ ዝተፈላለዩ ትካላት ከም መዐቀቢ ንጥረ ነገር ኣብ ናይ ሙቐት ወቕቲ ከም መዝሓለ ኣየር ኣብ

0: ቤት ትካላትን መኻይን መራኽብ ወዘተ ብሰፊሑ ዝተዘርግሑን ኣብዚ እዋን ንእንነብሮ ህይወት ላዊኦም ከመተካታ ዘይብሉ እዩ ዝቕፀር። እዚ ክንዲ ዝኾነ ነዞም መሳርሒታት እዚኣቶም ንኸብርዱን ንኸዝህሙን ቀንዲ ረቑሒ ዝኾነ ጋዝ ብዝተፈላለየ መንገዲ ክትምየን ተጓዳእቲ ጋዛት ክፅንበርዎን ብዘይሕጋዊ መንገዲ ኣብ ዝተፈላለዩ ከባቢታት ክዝርግሓን ከም ተርእዮ ጉኑን እዩ።
1: ኦዞን ካብዞም ብርቱዓት ጨረርታ ኢልትራቫዮሌት ሬይስ ዝበሃሉ ኣብኦም ናብ መሬት ናብ ባይታ ናብ ዝኾነ ይኹን ፍጡር ካብ ኣታክልቲ እንስሳ ሰብ ናብ ቆርቦቱ ንኸይዓልቡ ፊልተር ኣብ ምግባር እዩ ስርሑ ማለት እዩ። ነዚ ክገብር ድሕር ኮይኑ ከዓ ልክዕ ሙሉእ ብምሉእ ሽፋን ክረክብ ኣለዎ ማለት እዩ። ሽፋን ንኸይረክብ እዞም ጋዛት እዚኦም ካብ ኣብዝሓለፉ 80ታት 90ታት ዝነበረ ግዜ R12 CFC ዝበሃሉ ክሎሪን ፍሎሪን ዘለዎም ባእታታት ናይ ጋዛት እዚኦም ኣብ ኣየር ክወፁ ከለዉ ዝገብርዎ ዝነበሩ ሳዕቤናት ኣብ ኦዞን ምቕዳድ ብዙሕ ስለ ዝነበረ
0: ኤርትራ ኣብ ልዕሊ ቀጠላ ኦዞን ንዝወርድ ሓደጋታት ንምውጋድ ከም ኣካል ማሕበረሰብ ዓለም እጃማ ከተበርክት ናይ ግድን እዩ። እቶም ቀንዲ ንርቀት ቀጠላ ኦዞን ጠንቂ ዝኾኑ ገዛትን መስራሓት ምዕባለን ኣብ ኤርትራ ዝፈሪ እኳ እንተዘይኮኑ ብደረጃ ተጠቃምነት ዝተፈላለዩ መባረድን መዝሃምን መሳርሒታት ኣከባቢ ብቐንዱ ንኩሉ ብማዕረ ዝፀሉን ድሕነቱ ብኣበርክቶ ኩሉ ዝወሓስን ክንደ ዝኾነ
2: ኤርትራ ነቲ ፕሮቶኮላዊ ስምምዕ ኣብ 2005 እያ ብወግዒ ኣባል ኮይና፣ ግን ቅድሚ ኣባል ምዃና እዚ ኣከባቢዊ ቀውሲ እዚ ንምፍታሕ ዝሕግዙ ንጥፈታት ሓገዝቲ ዝኾኑ ንጥፈታት ደረጃ ሃገር ካየዱ ነይሮም እዮም። ኣቐዲሙ ቅድሚኡ መጀመርታ ቅድሚ ነቲ ኦዞን ቀፀላ ኦዞን ንምርቃብ ቀፀላ ኦዞን ንምዕቃብ ንጥፈታት ምግባር ብደረጃ ሃገር ዘለውና ኩነታት እንታይ ይመስል ዝብል ስፍሕ ዝበለ መፅናዕቲ ተኻይዱ ነይሩ። እቶም ቀፀላ ኦዞን ዝርቅቦ ገዛት ኣብ ሃገርና ሲ ኣብ ምንታይ መዓላ እዮም ዝውዕሉ እ ንዕኦም ተረዲእና ንዖም ንዑ ሓጋዝ ዝኾነ ንጥፈታት ክንገብር ትኮይና እቲ ኩነታትና ክንፈልጥ ኣለና። ኣብ ምንታይ ኩነታት ኣለና፣ ኣብ ምንታይ ምንታይ ክፋል ናይ ፅላት ናይ ሃገርና እዩ እቲኦም ዝያዳ ንዚኦም ንቀፀላ ኦዞን ዘርቅቁ ንጥፈታት ዝካየዱ ዘለዉ ወይ ንዕም ንምፍትሖም እንታይኦም ክግበሩ ዘለዎም ዝብል መፅናዕቲ ተገይሩ ብመጠን ከዓ ክልለዩ ተኻኢሎ ማለት እዩ። ንዚኦም ጋዛት እዚኦም ንምእላይ እቶም ቀንዲ ተራ ዝፃወቱ ኣብዚ እቶም ኣብ ምፅጋን መዝሓሊታትን መዛሃሚ ኣየርን ዝነጥፉ ክኢላታት ወይ ንዕኡ ኣብ ምእታው ኣብ ምስዳድ ዝነጥፉ ክኢላታት ንዕኡ ኣብ ምቁፅፃር ኣብ ግዜ እታው ይኹን ኣብ ግዜ ምስዳዱ ዝቆፃፀሩ ኣካላት እዮም።
0: ኣብዚ መዳይ እዚ ብቐዳምነት ዝስራዕ ምብርኽ ኣፍልጦን ጎስጓስን እዩ። ምስ መባረዲታትን መዝሃሚ ኣየር ዝኾኑ መሳርሒታትን ጥቡቕ ምትእስሳር ዘለዎም ቴክኒሽያናትን ትካላት ፅገና ናይዞም መሳርሒታትን እዮም። ሚኒስትሪ መሬት ማይን ኣከባብን ኣብ መሰልጠኒ ማእከል ነዞም ዝተጠቕሱ ቴክኒሽያናትን ካልኦት መሻርክቲ ዝኾኑ ትካላት መንግስትን በብእዋኑ ዝተፈላለዩ ስልጠናታት ክህብ ፅኒሑ ይርከብ።
2: መጀመርታ እዚኦም ንብሎም ዘለና ኣከባቢ በከልቲ ዝኾኑ ኬሚካላት ብዝሓሹ ክትክኡ ንድሕር ኮይኖም ዓቕሚን ክእለትን ናይቶም ክኢላታት እዚኦም ክዓቢ ክኽእል ኣለዉ፣ ኣፍልጦም ክዓቢ ክኽእል ኣለዉ። እንታይ ትናቶም ልክዕ ሓስያ ብሸካትና ኣከባቢ ዘምፅዎ ሓስያ ክንዖም እቶም ክኢላታት እንታይ ሓስያታት እዩ ክፈጥረሎም ዝኽእል ብቢሉ ኸ ኣብ ቁጠባዊ እንታይ ዓይነት ፅልዋታት ይኽልዎ ዝኽእል እዚ ብዝተኻእለ መጠን ንዖም ንምርዳእ ብዙሕ ስራሕ ክስራሕ ከም ዘለዎ እዩ ክንግንዘቦ ተኻኢሉ ካብ መጀመርታ። ስለዚ እዚ ንምግባር ከዓ ብቑዕ ዝኾነ መሰልጠኒ ማእከል የድልየካ። ቅድሚኡ እቲ መሰልጠኒ ማእከል ብዙሕ ስለ ዘይነበረ ኣብ መዝሓሊታትን መዝሃሚ ኣየር እውን እቲ ዓውዲ ኣብ ሃገርና ኣብ ምዕባል ዝርከብ ዓውዲ ብምዃኑ ነዚ ክፈልጥዎን ክግንዘብዎን ብግብራዊ መገዲ ይኹን ብክልሳ ሓሳብ ክነጥፍሉ ብዝኽእሉ ክመሃርሉ ብዝኽእሉ መገዲ ንምድላው ተባሂሉ መሰልጠኒ ማእከላት ኣብ ዝተፈላለዩ ክፋል ናይ ሃገርና ቀይሙ ኣብ ኣስመራ ኣብ ባፅዕ ንባዕሉ እውን ኣብ ኮሌጅ ማይነፍሒ ኣብዚ እዋን እዚ ክቆውም ተኻኢሉ ነይሩ። ሕጂ እቲ ዝቆመ መሰልጠኒ ማእከል

0: ቢሎም ከዓ እቶም ክኢላታት በቢግዜኡ በቢዓመቱ በቢእዋኑ ስልጠና ይውሃቦም። ነባራት ክኾኑ ክእሉ እዮም፣ ሓደሽቲ ዝወፁ ውን ክኾኑ ክእሉ እዮም። ምክንያቱ እዚ ዓውዲ እዚ ካብ ዓመት ናብ ዓመት ካብ ግዜ ናብ ግዜ እንዳዓበየ እንዳተወሰኮ ሓደሽቲ ዓውድታት ወይ ሓደሽቲ ጋዛት መዛሓሊ ጋዛት እንዳተወሰኩሉ ስለ ዝኸዱ እዞም መዛሓሊ ጋዛት ክውሰኩ ከለዉ ከዓ እሶም ዝጠልብዎ ቴክኖሎጂ እውን ስለ ዝፍለ ብኡ መጠን ከዓ ንዕዑ ናይ ምምላኽ ሓላፍነት እውን ስለ ዘለዎም እዞም ክእላታት ንዕኡ ክሕግዝ ዝኽእል ፍልጠቶም ክሕድስ ዝኽእል ዝተፈላለየ ስልጠናታት ይውደብ እዩ ደረጃ ሃገር።
1: ፅገና ሬፍሪጀሬተራትን ኣየር ኮንዲሽነራትን ምስ ኩነት ርቀት ቀፀላ ኦዞን ብባዶ ላሕኪ ጓዝ ክሳለጥ ዝግብኦ ዕማም ኮይኑ ተታሒዙ ዝርከብ። ዝኾነ ኣብ ፅገና ፍሪጅን ኣየር ኮንዲሽንን ዝነጥፍ ቴክኒሽን ጥንቃቐ ላሕኪ ጓዝ ንኸተግብር ፈለማ ብቑዕ መሳርሒ መግዓዝን መዐቀብን ጋዝ ክዓጥቕ ብቑዕ ምዕባለ ዝጠልቦ ኣፍልጦ ክህልዎ ቅድመ ኩነት እዩ። ሚኒስትሪ መሬት ማይን ኣከባብን ኣብ ፅገና ሬፍሪጀሬተራትን ኣየር ኮንዲሽነራትን ዝነጥፉ ትካላት ዝግባእ ዕጥቂ ብስማዊ ዝኾነ ዋጋ በብእዋኑ ክዕድለን ጠኒሕሎ። እዚ ኣብ ድሕነት ቀፀላ ኦዞን ዕዙዝ ተራ ዘለዎ መሳርሒታት ኣብ ትካላት ፅገና ምዝርግሑ ብደረጃ ዓለም ዝተሰርዑ ሸቶታት ንኽውቅዑ ወሳኒ ረቑሒ ኣለዎም።
0: ካልእ ቁጠባዊ ረብሓታት ንምርካብ ተባሂሉ ቅድሚ ሕጂ ብዝተፈላለዩ ነጋዶ ኣብ ዝተፈላለዩ ክፋል ዓለም ዝካየድ ምሻጥ ናይ ቲሚዮን ጋዝ ኣሎ። እዞም ቲሚዮናት ጋዛት ተባሂሎም ዝፍለጡ ዓይነት መዛሓሊ ጋዛት እንታይ እዮም? እቶም ብሕሱር መገዲ ብቐሊሉ መገዲ ክዳለዉ ዝኽእሉ እሞ ከዓ እቶም ልክ ዓይነት ጋዛት ዘይኮኑ ንዕኦም ኣምሲልካ ዝግበር ናይ ዕዳጋ ሸፈጥ እዩ መስርሕ እዚ። ንኣብነት ሓደ ኣብ ፍሪጅ ኣብ ፍሪጅ ዝነጥፍ መዛሓሊ ጋዝ ብ134 ዝፍለጥ ጋዝ እንድሕር ኣሎ። እሱ ከም ዝኾነ ምሲልካ ካልኦት ዓይነት ጋዛት ሓዊስካ ወይ ውሕድ ካብኡ ጌርካ ዝበዝሐ ብሕሱር መገዲ ክርከብ ዝኽእል ጋዝ ሓዊስካ ንዑብ ኣመሳሲልካ ኣብ ዕዳጋ ይሽየጥ እዩ። እዚ መስርሕ እዚ ብዙሕ ሰዕቤናት ዘለዎ እዩ። ሓደ ካብቲ ቀንዲ ሰዕቤኑ ነድማዓነት ንውፅኢታውነት ናይቲ ንዋት ዘጉድል እዩ። እታ በድማዓነት ክትሰርሕ ዝግባእ ዝነበረ ፍርጅ ብድማዓነት ከይትሰርሕ ይገብራ። ዕምሪ ተጠቃምነት ናይታ ፍርጅ ይኹን ናይታ መዛሃማ ኣየር ከዓ ይሕፅሮ ማለት እዩ። እሱ ጥራይ ከይኣክል ከዓ ካልእ ጥዕናዊ ካልእ ሓደጋ እውን ከስዕብ ይኽእል እዩ። ምክንያቱ ኣብ ሃገርና እውን ዘጋጠሙ ናይ ቀረባት ርእዮታት ኣለዉ። ብኦም ተጠቂሞም ከቢድ ሓደጋ ዘሰዓቦም ሰባት ኣለዉ። ምክንያቱ እቲ ተተሚኑ ዝቐርብ ጋዝ ምስቲ ኣብታ ፍርጅ ዘሎ ንዋት ክወሃድ ስለ ዘይክእል ክሳዕ ምትኳስን ካልእ ናይ ቃፅሎ ሳዕቤናትን ከምፅእ ክእል እዩ። ብኡ ቢሉ ከዓ ኣብ ጥዕና ይኹን ኣብ ቁጠባ ኣብ ክሳራታት ይስዕብ ነይሩ እዩ። ኣብዚ እዋን እዚ እቲ ኣሃዝ ክንሪኦ ከለና ግን ካብ ዓመት ናብ ዓመት እንዳዋሓደ መፅእ ኣሎ።
1: ክፍሊ ግምሩኽ ኣብ ትግባረ ንእታውን ተጠቃምነትን ጎዳእቲ ጋዛት ዝእግድ ሕጊ ብቅድመ ግንባር ዝነጥፍ ክፍሊ እዩ። ኣባላት እዚ ክፍሊ እዚ ብሚኒስትሪ መሬት ማይን ኣከባብን ግቡእ ስልጠና እናተዋህቦም ኣብ ዝተፈላለዩ ኣፍ ደገታት ምስ መባረድን መዝሃምን መሳርሒታት ምትእስሳር ዘለዎም ጋዛት በቢደረጃኦም ብዝግባእ ምክትታል ክሕዞም ፅኒሕሎ።
0: ኩሉ እቲ መዛሓሊ ጋዛ ኣብ ሃገርና ንጥቀመሉ ካብ ደገ እዩ ዝኣቱ እንጂ ካብ ደገ ዝኣቱ እንድሕር ኮይኑ ከዓ እቲ ጥዑይ ድዩ እቲ ዘይጣዓየ ዝተተሚየነ ወይ እቲ ቀፀላ ኦዞን ዝሓስ ድዩ ወይ ዘይሃሲ ምስ ኣከባቢ ዝሳነ ጋዝ መሚኻ ናይ ምእታው ሓደ ዝዓበየ ሓላፍነት ናይ መንግስቲ እዩ። እዚ ንምግባር ከዓ ኣብኡ ዝነጥፉ ኣካላት ኣባላት ጉምሩክ ተቋፃፅርቲ ኣካላት ኣብኦም ዘተኮረ ስልጠና በቢግዜኡ እዩ ዋሃቢ። እቲ ስልጠና እቲ ከምዚ ክንብሎ ፀናሕና ነቶም ሕግናውን ዝበልፆ ካኣትዉ ዘይብሎም ተባሂሎም ተዘርዚሮም ዘለዎ ዓይነት ጋዛት ንዕዖም ከሎ ጌና ኣብ ሃገር ከይኣተዉ መሚዮም እቶም ካኣትዉ ዝግብኦም ጥራይ ካኣትዉ ግቡእ መስርሕ ተኸቲሎምን ካኣትዉ ዝኽእሎም ስልጠና እዩ እቲ ስልጠና ዝውሃብ
2: ናይ ክፍሊ ከባቢ ሕጋዊ ምልክታ 117/2010

0: እንታይ ዝብል ምንቅስቃስ ናይዞም ዝኾነ እዞም ጋዛት እዚኦም ብፐርሚት ክኾን ከም ዘለዎ እዩ እቲ ሕጋዊ ምልክታት ደንጊጉ ዝርከብ ማለት እዩ። ስለዚ እቲ ናይ መጀመርያ ስራሕ ጉምሩክ ካብዚ እንታይ እዩ እቲ ጋዛት ክንቀሳቀስ ከሎ ፐርሚት ከም ዝብሎ ምርግጋፅ ማለት እዩ። ክመፅ ከሎ ሲ እቲ መጀመርያ ዝገብሮ ስራሕ ፐርሚት ኣለዎ ድዩ የብሉን ወይ ከዓ ፍቓድ ማለት እዩ፣ ፍቓድ ኣለዎ ድዩ የብሉን ከም ምርግጋፅ ማለት እዩ። ሕጂ እቲ ምርግጋፅ ክንብል ከለና ብዚ ሕጂ እንታይ እዩ እቲ ብፐርሚት ተፈቂድዎ ዘሎ ምስቲ ኣብ ግብሪ መፂ ዘሎ ጋዛት ብብዝሒ ዓይነት ብካልእ መዐቀኒታት ዝሳነ ምዃኑስ መርግጋፅ ማለት እዩ። ሕጂ ገሊኦም ሲኤፍሲ ዝበሃል ኣለው። እዚኦም ሕጂ ኣብ እቲ ርቀት ናይ ቀፅላ ኦዘን ብጣዕሚ ሕማቅ ፅልዋ ዘለዎም ብኡ መንፅር ድማ ኣብቲ ናይ ሞንትሪያል ስምምዕ ክሳብ 2010 ኣብ ዝማዕበለ ሃገራት ሙሉእ ሙሉእ እቲ ምንቅስቃሶም ጠጦ ክብል ተሰማምዑሉ ማለት እዩ። ሕጂ እዚኦም ጉብሩክ እንታይ እዩ ሙሉእ ሙሉእ ናብ ሃገር ንከይኣት የረጋግፅ ማለት እዩ።
1: ፍሪዮን ጋዝ ዝበሃሉ ኣብዚ እዋን እዚ ጠቕላላ ኣብ ሃገር ክኣት ዝኣትው የለውን። ቅድሚ ሕጂ ሕልፍ ሕልፍ ኢሎም ኣረኣዩ ነይሮም እዮም። ምክንያቱ ከድና ውን ንሕና ከዓ ቆፀራ ነካይድ ኢና፣ በብዓመቱ ቆፀራ ነካይድ ኢና ኣብ ኩሎም ዓይነት ዘለዎና መዝሓሊ ጋዛት። እሱ ንምግባር ከዓ ናብተን መዝሓሊ ናብተን መፀገኒ ቤት ዕዮ ንከይድ ኢና ናብ ካልኦት እሶም ጋዝ ክጥቀምሉ ዝኽእሉ ኢልና ንሓስቦም ትካላት እውን መብፃሕ ነካይድ ኢና። ሕጂ ብዙሕ ኣብቲ ነካይዶ መስራሕ ኣብዚ እዋን እዚ ብዙሕ ኣይንረክቦም ኢና እዚኦም። ምክንያቱ እቲ ቅዲሙ ዝተገብረ ዝተባሃለ ነገራት ግብራዊ ኮይኑ ከም ዘሎ ዘረጋገፅ እዩ ማለት እዩ።
2: ኣብ ዝተፈላለዩ ኣፍ ደገታት ከም ኩሉ ብእታው ዝኣቱ ንብረት ይኹን ካልእ እዞም ዝተጠቕሱ ጋዛትን መሰልቶምን በብደረጃኦም ዝውገዱ ብፍቓድ ዝኣቱ ኣብ ዝብል መቓን ክትትል ይግበረሎም ኣሎ።
3: እቶም ንጥቀመሎም ዝፀናሕና መዛሓሊ መብረዲ ወይ መዝሃሚ ኣየር ኤር ኮንዲሽኒንግ ክንብል ድሕር ኮይና ማለት እዩ። እዚኦም መጀመርታ ኣብ ግቡእ መዓልኦም ንክውዕሉ ምስኦም ጋዝ ሒዞም መፁ እዮም። እቲ ጋዝ እቲ ምስኦም ስለ ዝመፅእ ብፋብሪካ ኳሊቲ ኮንትሮል ተሓልዩ ስለ ዝመፅእ ኣብዚ ምስ መፁ ንነዊሕ ግዜ ከስርሖም ይኽእል። ኣብ ግዜ ብልሽት ተጋጥመሉ ግዜ ግን ብዝኾነ ይኹን ምክንያት ናብ ኣየር ድዮም ብኺኖም ቀዳድ ርኺቦም ድዮም ወፂኦም ክንትክኦም ኣብ ንደልየሉ ግዜ ብሲሊንደራት ብዕትሮታት ካብ ፋብሪካታት ካብቶም መዝሓሓለ ዝሰርሑ ዶይኮኑስ ካብ ካልኦት ናይ ኬሚካል ፋብሪካታት ካብኦም ወፂ እዩ ዝመፅእ። ኣብዚ ሕጂ ቅድሚ ሕጂ ብዙሕ ግዜ ዘጋጥም ነበረ ካውንተርፊት ንብሎ ወይ ዝመስል ንሱ ዘይኮነስ ንዕኡ ዝመስል ኣብቲ መዝሓሓሊኻ ኣትዩ ከዓ ፅቡቅ ክሰርሕ ዘይክእል ንዓኻ ብተገምጢሉ ሞተር ኣባላሽወልካ ምስ ካስተመር ይኽስረካ ከምዚኦም ዓይነት ሳዕቤናት ነይሮም ቅድሚ ሕጂ ኣብዚ ሃገርና እውን። ነዚኦም ንኸይመፁ ሕጂ ብዙሕ ስራሓት ይስራሕ ኣሎ።
2: እዚ ነቶም ብወቅዓዊ ኣፍ ደገታት ዝኣትዉ ዝተወገዙ ወይ ድማ ብፍቓድ ዝኣትዉ ጋዛት ዝምልከት ኮይኑ ካልኦት ብዘይወቅዓዊ ኣገባብ ሕጊ ጥሒሶም ዝኣትዉ ጋዛት እውን ዝተፈላለዩ ክትትል ከም ዝግበረሎም እዩ ዝሕበር።
0: ውሕጂ እንታይ እዚ እዚ ሕጂ ክገልፆ ዝፀናሓኩ መብዛሕትኡ በቲ ቀንዲ ኣፍ ደገ ወይ ከዓ ብዝተፈላለዩ ወደባት ማዕርፎ ነፈርቲ ብካል ካል ዝተፈላለየ ናይ መጓዓዝያ ተርሚናላት ንዝኣትዩ ኢና ንብል ዘለና። ገለገለ ግን ብዘይሕጋዊ መንገዲ ዶባ ጥሒሶም ክኣትዉ ዝፈተኑ ግን ብዘይገደስቲ ዓይነት ጋዛ ነዚኦም ውን ምስ ምትሕባር ምስ ፖሊስ ምስ ፀጥታ ምስ ምክልኻል ምስ ኩሉ ብምትሕባር ኣብ ምክልኻል ናይ እዚኦም እውን ዓብተራ ኣለዎ ማለት እዩ። ስለዚ እቲቶም እዞም ብሎ ዘለና ጋዛ ብዘይሕጋዊ መንገዲ ክሓልፉ እንድሕር ተታሒዞም ብመሰረት ሕጊ ኣከባቢ 17/2010 እቲ ዝግብኦ ስጉምቲ ይወስድ እዩ። ዝተፈላለየ ግዜ ዝተፈላለየ ዓይነት ወርክሾባት ክግበር ከሎ ዕድመ የቕርብልና እዮም። ካባና ድማ ዝኾነ ሰባት ምስኡ ዝተኣሳሰር ስራሕ ዘለዎም ከይዶም ኣብቲ ወርክሾፕ ተሳቲፎም ነቲ ዘሎ ኣባል እውን ኣብ ዝተፈላለየ ግዜታት ዝተፈላለየ ዓይነት ናይ ዓቅሚ ብራኽ ስልጠናታት ይገብሩልና እዮም ማለት እዩ። ብዘካዚ ንዓና እውን ስፔሻል ነቲ ክፍሊ ነቲ ክፍልን ነቲ ናይ ትሬድ ኮሚኒቲ ነቲ ነጋዶን ነቶም ኣሳለጥትን እውን ናይ ገዛ ርእስና ናይ በይንና ዝኾነ ወርክሾባት እውን ምትሕባር ምስቲ ክፍሊ ስልጠናታት ይህቡና እዮም ማለት እዩ።
2: ኣብ ዘቤታውን ኢንዱስትሪውን መዓላታት ዝውዕሉ ከም ፍሪጅን ኣየር ኮንዲሽነርን ዝጥቀምሉ ጋዛት ኣብተን መሳርሒታት እቲ ዝሓዘሎም ዕትሮ ክሳብ ዘይተበስዐ ንነዊሕ እዋን ዘገልግል ኣብቶም መሳርሒታት ብሰንኪ እርጋንን ጉድለት ተጠቃምነትን ብልሽት ወይ ፀገም ምስ ዘጋጥሞን እንተኾነ እቲ ጋዝ ኣብ ካብ ዝዕቀበሉ ዕትሮ ብግቡእ መሳርሒ ናብ ካልእ ዕትሮ ክግዕዝን እታ ንብረት ምስ ተዓርየት ናብ ቦትኡ ተመሊሱ ኣገልግሎት ክህብ ዝግብኦን እዩ። እዚ ኣብ ፍርጃትን ኮንዲሽነራትን ዝርከብ ጋዛት ናብ ኣከባቢ ክልሑኽ ፍጹም ከምዘይግባኦም ክኢላታት ዘጠንቅቑ
3: ብክፍልን ማይን ኣከባብን ኣብ 212ካብ 212 ናትሒዙ ክሳብ ዝሕጂ ግዜ ስልጠናታት እንዳተዋሃበ መሳርሒታት እውን እንዳተዋሃበ ነዞም ጋዛት ካብታ ዝፅገኑላ ግዜ ኣትሒዙ ኣብ ሓደ ጉቡእ መኸዘን ተኸዚኖም ከም ብሓድሽ ኣብ ጥቕሚ ከም ዝውዕሉ ብተወሳኺ እውን ንድሕር ካብ ጥቕሚ ወፃኢ እውን ድሕር ኮይኖም ማለት ኮንታሚነትድ ድሕር ኮይኖም ወይ ተረሲሖም እውን ሪክሌሚንግ ማሽን ብትበሃል መሳርሒ ንመጀመርታ ግዜ ኣብ ዛዕድና ብምትእትታው ነቶም ጋዛት ኣፅሪኻ ከም ብሓድሽ ናብቲ ጉቡእ ስታንዳርዶም ኣብ መሊስካ ኣቶም መዛሓሓሊ ወይ መበራረዲ ወይ መዝሃመ ኣየር ንብሎም መሳርሒታት ናብኦም መሊስካ ከም ብሓድሽ ብፅቡቅ ናብ ምጥቃም ጥቕሙና ማለት እዩ። ዞም መሳራርሒ እዚኦም ሕጂ ካብታ ሪካቨሪ ማሽን ትበሃል ሪካቨሪ ስሊንደር ሚዛን ማኒሜትሮ ወይ ፕሬር ወይ ፀቕጢ ድፊኢት ናይቶም ጋዛት መዐቀኒ በዞም መሳርሒ ጌርና እዚኦም ነቶም ሬፍሪጅራንትስ ወይ ጋዛት ንብሎም ዘለና ወርኪንግ ፍሉድስ ንብሎም ንዕኦም ናብ ሓደ ጉቡእ ኮንተይነር ክንመልሶም ክንጥቀመሎም ከም ብሓድሽ ይኽእለና ማለት እዩ።
4: ሕጂ እቲ ሚኒስትሪ ብጣዕሚ ክምስገን ዘለዎ እዩ። ምክንያቱ ዝገብሮ ዘሎ እቲ ዘድሊ ማቴርያል ይዕጥቀና ኣሎ፣ እቲ ዘድሊ ስልጠና እውን ይዋሃበና ስለ ዘሎ፣ ንሱ ከዓ ብግብሪ ንሰርሓሉ ንጥቀመሉ ስለ ዘለና ዓብ ውፅኢት ኣለዎ። እቲ ቀንድን ኩሉ እንታይ እዩ? ንድሕነትን ጥዕናን ሄልዝ ኤን ሴፍቲ ዝበሃል ቀዳምነት ሰሪዑ ዝኸይድ ዘሎ እዩ። ሓደ ጥዕና ናይ ነፍስኻን ናይ ከባቢኻን ክትሕሉ ስለ ዘለካ ኩሉ ትሰርሑ ስራሕ ኣከባቢና ኣብ ግምት ዘእተወ ክኸውን ኣለዎ። እዚ ማሽን እዚ ሕጂ እንታይ እዩ ዘሎ? ኩሉ ግዜ ምስ ኣከባቢ ትርክብ ዘሎ ተቐንዲ ርክብና ዘሎ ኣከባቢና ብዘይ ጎድእ መንገዲ ስራሕና ክነካይድ ኣለና። ሓደ እንታይ እሱ ጋዛት ናብ ኣየር ወይ ናብ ደገ ስቂልና ክንፍንዎም የብልናን። ዝተፈላለየ ምክንያት ሓንቲ ሬፍሪጀሬተር ክትከውን ትኽእል፣ ኤር ኮንዲሽነር ክትከውን ትኽእል፣ ችለር ክኸውን ትኽእል። ስጋብቲ ኢንዳስትሪያል ዝበሃል ማሽናት ጋዛት ኣለዎ። ዝተፈላለየ ካብ ግራማት ጀሚርካ ብኪሎታት ዝምዘን ጋዛት እዩ ኣብ ውሽጡ ሒዙ ዘሎ። ሕጂ ነዚ ዝኾነ ዓይነት ፀገም ዘጋጥም እቲ ጋዝ ስቂልና ናብ ንፋስ ክንሰዶ የብልናን ክንፍንዎ የብልና። ምክንያቱ ከምቲ ዝበልናዮ ኩሉ ነናቱ ፀገማት ኣለዎ። እቲ ሓደ ኦሬዲ ፌዝ ኣውት ዝኾነ ኣብ ስራሕ ዘሎ ክህሉ ክእል እዩ። ኣርትወልፍ ዝሰርሕ ክህልወና ክእል እዩ ማለት ክሰርሕ ክእል እዩ በቲ ናይ ዝነበሮ ናይ ቀደም። ሕጂ እቲ ኣርትወልፍ ፀገም ዘጋጥም እቲ ኣርትወልፍ ስቂልና ይኮና ናብ ኣየር ንፍንዎ። እሱ ምስ ንፍንዎ እቲ ንብሎ ዘለና ትሕዝቶ ናይ ኣር 12 ዳይፍሎሮ ሚቴን ዝበሃል ኬሚካል እዩ። ክሎሪን ዝሓዘ እዩ። ክሎሪን ማለት ከዓ ኣብ ኦዞን ከይዱ ዘስዕቦ ሳዕብን ዘውርዶ ዕንወት እዚ ኢልካ ክገለፅ ኣይከኣልኒ። ስለዚ እዚ ከጋጥም ከሎ እንታይ ኢና ክንገብር ዘለና? እቲ ጋዝ ክወፅእ ኣብ ዝደለየሉ ግዜ እታ ሪካቨሪ ማሽን ክትመፅእ ኣለዋ። ሪካቨሪ ማሽን ኣላ፣ ሪካቨሪ ስሊንደር ኣሎ። እቲ ጋዝ ኣብዚ ስሊንደር እዚ ክትሓዝ ክኽእል ኣለዎ። እንተፈኒናዮ እቲ ክስዕብ ዝኽእል ፀገማት ብጣዕሚ ክቢድ እዩ። ኦዞን ሌየር እንድሕር እንዳረቐቐ መፂኡ ኡልትራቫየት ዝበሃል ሬይስ ኣለው ንዑ ከም ፅላል ኮይኑ ዘገልግለና ዝነበረ ንዑ ኢና ንዕንዎ ዘለና። ስለዚ እዘን ማሽናት እዚአን ምህላወን እቲ ዘድልየና ስራሓት ክንሰርሕ ክኢልና ኣለና ማለት እዩ። ክትሓዝ ዘለዎ ጋዝ ትሕዞ

0: ካልኣይ ግዜ ትጥቀመሉ ኣብ ኣየር ከይፈንኸ ማለት እዩ። ክልቲ እዩ ትጠቕሚ እንታይ ኣከባቢና ንሕሉ ኣለና ዋላ ብዓይኒ ቁጠባ እውን ንጥቀም ኢና ዘለና። እንተ ደኣ ሰዲድናዮ ንኸስር ኣለና ንሕና እውን በቲ ሓደ ወገን ከዓ ዝኸበደ ከዓ ኣብ ኣከባቢ ከዓ ከቢድ ሰዕብን ነምፅእ ኣለና። ስለዚ እዚ ብቁጠባን ብኣከባብን ኩሉ ብጣዕሚ ሓጋዚ ዝኾነ ስራሕ ንሰርሕ ኣለና ኢልና ኢና ንግምት። ስለዚ እዚ ብጣዕሚ ኣገዳሲ ማሽናት እዩ እዚ ክንሪኦ ፀንሓና ኩሉ ሪካቨሪ ሲሊንደር ሪካቨሪ ማሽን ምስ ሚዛኑ ኣሎ ኩሉ እንታይ ኣውፅኢኻ ተን ዘውፅኻየን ከዓ ናብታ ዝነበረኣ ትመልሰን ናብ ኣየር ዝኸይድ ዝኾነ ነገር ክህሉ የብሉን። ኣከባቢና ከዓ በዚ መንገዲ እዚ ክንሕልዎ ንኽእል ማለት እዩ። ቁጠባና እውን ብጣዕሚ ሓጋዚ
1: እቲ ኣፍልጦ ከዓ ቀንዲ እቲ ኣከባቢያዊ ሳዕቤናት ማለት እዩ። እዛ ኣከባቢና ሲ ናይ ኤርትራ ጥራሕ ትብሎ ኣከባቢ የለን፣ ናይ ኣስመራ ትብሎ ኣከባቢ ጥራሕ የለን። ናብ ኩሉ እዩ ኣብ ሓንቲ ቦታ ምስ ወፀስ ናብ ኩሉ ይፋሓ ዝብል። ስለዚ ከምኡ ስለ ዝኾኑ ከምኡ ዓይነት ሳዕቤናት ስለ ዘለዎ ንዛ ዓለምና ከዓ ብሓፈሻ ኩላትና ሓሊና ካብቲ ዘሎ ሳዕቤናት ክንከላኸለላ ማንዴት ስለ ዘለና ወይ ግዴታ ስለ ዘለና ነቲ ቴክኒሽን ብተመክሮ ይኹን ብፍልጠት ዝመፀ እቶም ሳዕቤናቶም ልክዕ ብልክዕ እንታይ ምዃኖም ኣብ ምፍላጥ ባህርያት ናይ ነፍሲ ወከፍ ንጥቀመሎም ጋዛት ኣብ ምፍላጥ እቲ ባህርያት ኣብ ኣከባቢ ዘምፅኦ ሳዕቤናት ክኸውን ይኽእል ወላ እውን ትፅቡቕ ነገሩ ወላ እውን ኣብቲ መሳርሒ ኢና ዝመፅእ ሳዕቤናት ነቶም ዝመፁ ሳዕቤናት ማለት ሃልኪ ኤሌክትሪክ ኣብ ምቕናስ ከባብያዊ ሳዕቤናት ኣብ ምቕናስ ዝጥቕሙና ዓይነት ጋዛት እውን ሓደሽቲ ጋዛት ክመፁ ከሎ እውን ኣፍልጦ ኣብ ምሃብ ድሕራ ይብልኒ ማለት እዩ። ነቶም ንጥቀመሎም ነበርና ናይ ቀደም በቶም ከባብያዊ ሳዕቤናት ዘለዎም ጋዛት ዝጥቀሙ ዓይነት መዛሓሊታት እውን ብሓደሽቲ ዓይነት ኣብ ምትካእ ከመይ ጌርካ ትትክእ ካብ መጀመርታ ክሳብ መወዳእታ ዘሎ ኣገባብ ኣብ ፍልጠት ምሃብ ብንጡፍ ክሰርሕ ፀኒሖም ሚኒስትሪ ማይን ኣከባብን ማለት እዩ። ክሳብ ዝሕጂ ግዜ
2: መባረድን መዝሃምን መሳርሒታት በዞም ጋዛት ኣብ ልዕሊ ኦዞን ዝወርድ ሓደጋ ንክጎድል ተጠቃምነት መባረድን መዝሃምን መሳርሒታት ከቋርፅ ዝከኣል ኣይነበረን። ካልኦት ኣብ ልዕሊ ቀፀላ ኦዞን ጥዕና ኣከባብን ሰብን ዝወሓደ ጉድኣት ዘውርዱ ጋዛት ኣብ ኣገልግሎት ክውዕሉ ዝተሰርሓሉ ኣማራፂ እዩ። በብእዋኑ ድማ ጎዳእቲ ጋዛት እናጎደሉን ብካልእ ዝሓሹ ጋዛት እናተተክኡን ኣብ ልዕሊ ቀፀላ ኦዞን ወሪዱ ዝነበረ ኣብ ግዜኡ ኣዝዩ ኣሸቓሊ ዝነበረ ኩነት ክቃልልን ንህላውን ቀፃልነትን ፈታኒ ዝነበረ ኩነት ዝልቕ ክብል ከም ዝኽኣለ እቶም ብድሆታት ርቀት ቀፀላ ኦዞን ግና ጌና ተወሰኽቲ ጥንቃቐታትን እወታዊ ፅልዋ ዘለዎም ምህዞታትን ከም ዝጠልቡ ክኢላታት ይገልፁ።
3: እዚ ተገንዚቡ እቲ ነፍሲ ወከፍ ስድራ ቤት ብዝግባእ ፍርጁ ኤር ኮንዲሽነሩ ብዝግባእ ክሕዝ በብግዜኡ ከዓ ፅገና ንግበረሉ በብግዜኡ ከዓ ፅገና ክገብረላ ኢና ንላቦ። እዚ ንምግባር ግን ኣብዚ እዋን እዚ ብዙሓት ኣብ ፅገና ዝነጥፉ ክኢላታት ኣለዉ። ገሊኦም ግቡእ ስልጠና ወሲዶም ብዝግባእ ንክመሓደር መዛሓሊታት መዛሃማ ኣየርን ብዝግባእ ንክመሓደር ዝኽእል ኣፍልጦ ዘለዎም ኣለዉ፣ ገሊኦም ከዓ ብልምዲ ዝሰርሑ ኣለዉ። ስለዚ ብዝተካእለ መጠን እቶም ዝፅጉኑልና ኣካላት እቶም ኣብ ምፅጋን ዝነጥፉ ኣካላት ስልጠና ምውሳዶም ሕጋዋይን ምዃኖም ምፍላጥን ምግንዛብን ሓላፍነት ናይቲ ተጠቃማይ

0: 21 ኣብ ወርሒ ተኣኪብካ ሙሉእ ለይቲ ብዛዕባኦም ክትዛረብ ትሓድር። ሓደ ቆልዓ ንድሕር ገለ ነገር ኮይኑ እንታይ እዩ ኮይኑ፣ ስለምንታይ ናፊቁ ድዩ፣ ትምህርቲ ድሓምቕ ደሎ ከመይ እዩ ኮይኑ ተባሂሉ ክዝረበሉን ክፍወስን ይውዕል።
1: ቃልስና ነዊሕ እዩ፣ መሪር እዩ። ዓወትና ግን ናይ ግድን እዩ። እዚኣ ተዓጠቑ ተባሂልና ተዓጢቕና እያ። ንዝኾነ ምረት ክሓልፍ እዩ፣ ክወግሕ እዩ። እዚኣ መዝሙርና እያ ዋላ ነቲ ዝመረረ እምሮና ናይ ምቕያር እዩ።
2: ሓካይምና ግን ጥራይ ኣለይትን መምሃራ እንዘይኮነ ሓካይምና ካብ ወጣሽ ጀሚርካ ኣብነታዊት ሓኪም ያሳ ኩሎ ናብኡ ዝነበራ ሓካይም ኣዝዩ ዓብተራ ከም ዝነበረን
3: መምህርካ መን እዩ እንተልኩምኒ ንኣይ ከም ሰብ ክንወድሃኢለ እቶም ህፃናት እዩ። ስለምንታይ ንሶም ከማን እዞም ቆልዑ እዚኣቶም ኣብ ነኒሕሕዶም ክተኣላለዩ ክርኢ ከለኹ እዚኣ ግበራ ኢልካያ ክገብሩ ከለዉ ዝለዓለ ፍናንን ምራርን ይቡኻ እሞኒ ካብኡ ተተባቢዕኻ ከዓ ኣብ ልዕሊ እዞም ቆልዑ ዝግበር ሓልዮት ብዝለዓለ ደረጃ ብወነ ክሰርሕን ክተገልግልን ከዓ ይገልገልካ። ኣብ ዓራግ ሓፂር ግዜ ገይርና ከዓ እንደገና ምዝላቕ ስለ ዝነበረ ምዝላቕ ዘምፆ ጠንቂ እዩ። እምበር ዜሮ ገዲፍካ ኣብ ካልእ ክትንቀሳቐሳይ ትኽእልንኻ ከምዚ ክስታይ ዘለዎ እዩ። ካብኡ
4: ሓራይ ኣባ ከለኻ ወዳሂለ ክትጓዓዝ ካብትን ናብትን መጓዓዝያ ኣይነበረን፣ ኣውቶቡስ ኣይነበረትን። ስሩዲ እዩ። ከመይ ትገብርዎም ነርኩም ቶም ቆልዑ ቶም ተመሃሮ? እሳቶም ከ ብኸመይ ይቕበልዎ ነይሮም? ስለ ዝሓለፈ ቀሊል መስል ይኸውን፣ ፅቡ ቀሊል ኣይኮነን።
3: ቀሊል ኣይኮነን፣ ከቢድ እዩ። ሕጂ ንድሕሪት ክምለስ ከለኹ ብዙሕ ነገር እዩ ዝረአየኒ። ይኸርዓሉ ከዓ ዝሓለፉ ሓሊፎም ኣለዉ ዝተረፉ ብፆት ከ ኣብዚ ኣለና ኩሉና ከም ኣቦታት ከም ኣዴታት ተኣኻኺምና ከም ውላድ ተኣኻኺምና ማዕረ ደረጃ በፂሕና። እንታይ ደሞ ዝብለክ ዘለኹም ካብ ምዝላቕ ብፍላይ ናይ ምዝራቕ ኣዝዩ እቲ መሪር እንተኻ ትብሎ ዝነበረሉ እዋን ቁንጭላ ኣቢለ ኣምፅአ ኣተኽስታይ ነፍሲ ወከፍ ተምሃራይ እንታይ ክገብር ኣለዎ ብጋንታ እቶም መራሕቲ ጋንታ መምርሒ ይወሃቦም እዩ። ዓቕሙ ዝስክም ነቲ ሓደ ነቲ ሓደ ዝስከሞ መምህር ዝገብሮ ኣላየት ትገብሮ እተኻ ትብሎ ኩሉ ብክስታይና ጥራሕ እዩ። ኣብ ፈልከት መብዛሕትና ኣብ ፈልከትን ገረግር ኣስመራን ምስኣተና ንብረት ናይ ቤት ትምህርቲ ወራ ቅንጣብ ክትርፍ የብላን መጓዓዝያ የለን ተባሂሉ እቶም ምስ ወዲ ሕድሩ ዝነበሩ ዓበይቲ ንክፍል ታዕሊም ዝኸዱ እንደገና ንብረት ከጓዓዓዝ ኣለዎም ተባሂሉ ንሓይልታት ክንከይዲና ክብሉ ዝፀንሑ ንብረት ናይ ሰውራ ኣብዚኣ ክትተርፍ የብላን ትብል ሓንቲ ቃል ምስ ወፀት ካብ ዜሮ ኣትሒዙ ክሳብ ፈልከት ካብ ፈልከት ክሳብ ቀብሩ ወቀት መኪና ትረኽበሉ እንተተረኺቡ ብኣልጌና ኣቢልካ መህመት ኣቢልካ ከዓ ንዓየት ተኣተወሉ መንገዲ ይፍተን ስለ ዝነበረ ብሕቆ ናይ ፍተወራሪ ሙሉእ ንብረት ናይ ቤት ትምህርቲ ሰውራ ሻምብቆ ካብ ዒላበርዒ ዝኸደ ቤት ትምህርቲ ክስራሓሉ ተባሂሉ ማጉላ ዝበሃል ስዎ ሓንቲ ኤነትረ መሊእና ከይድና ሻምብቆ ከይተረፈት ብምሉኡ ክሳብ ጀላሃንቲ ብምንታይ ብሕቆ ናይ ዞም ቆልዑ እዚኣቱ ብንግድዓ ናይ ዞም ቆልዑ እዚኣቶም ብተወፋይነት ናይ ዘን ዝነበረ ኣለይትን ብሓፈሻ ብከምዚና ንሕና ንብረትና መርፍእ ከይገደፍና ወላ መርፍእ ቆልዓ ተሓዚሉ ከምዚ በዓል ጓል ገረ መስቀል ክትነግሮ ፀንሐት ናይ ኣበባ ጊደይቶም ዝነኣሱ ስለ ዝነበሩ ኣፋሕ ነይሮም ካብኡ ብዝተፈላለየ መንገዲ ገይሮም ጀላሃንቲ ከምዝኣትዉ ተገይሩ ንዓየት ከምዝኣትዉ ተገይሩ።

0: ማለት እዩ። እቲኣቶም ከዓ በብደረጅኦም ከዓ ዝተረፉ ነይሮም። ኣለይቲ ተባሂለን ሽዑ ብዙሓት ስለ ዝመፀና እቲ ምክፍፋል ከዓ ሽዑ መፂኡ ቆልዑ ክሓዝላ ካብ ዜሮ ንፈልከት ቆልዑ ንኽውርዳ ሓዘልቲ ተባሂለን ዝኸዳሉ መንገዲ እዩ። ብወገን ናይ ደቂ ተባዕትዮ እንተርኢና ብዙሓት ስንኩላን እዮም። ብዕድመ ዝደፍእውን ቁሩባ ኣለውና። ውሑዳት ኢና ኸዓ ትዝሓየለ ሓይልና ወይም ዓቕምና ኣብ ደቂ ኣንስትዮ እዩ ነይሩ። ካብ ደቂ ኣንስትዮ ሓሊፉ ከዓ ናብቶም ዓበይቲ ፊተራሪ እዩ ነይሩ። ክሳብ ጀላሃንቲ ንኣቱ ንብረትና ቅንጣብ ከይገደፍና ካብ ዜሮ ጀላሃንቲ ብፅሕናዮ። ካብ ጀላሃንቲ ከዓ ኣብ ዓራርብ ዓወት ንሓፋሽ ዝበለው ዝገደፍናዮ ካብኡ ነጆ ኣቲና ኣለና ማለት እዩ።
1: ምዛ ምዝላቕ ናይ ወዲ ሃይለ ማለት እየ። ኣነ ሕጂ ሓፂር እዋን እንድ ፀኒሐ ቤት ትምህርቲ ውራ ምስ በዓል መምህር ኣስመረት ስውእቲ መምህር ኣስመረት መምህር ኣልጋነሽ ምስአን ኢና ተመዲብና ንቤት ትምህርቲ ውራ ዳርጋ ዓመትን ፈርቓን ኣብኡ ፀኒሐ። ሕጂ እዛ ክጠቕሳ ዝፀንሐ ወዲ ሃይለ ብፍላይ ኣብ ምዝላቕ ዝነበረ ናይ ላዕልን ታሕቲ ንብባል ኣዝዩ ዘስካሕከ ክስታይ ምንባሩ እቶም ፊተውራሪ እውን ከም ዝኽብለው ዝፀንሐ ኣዝዮም በላሕትን እቲ ንገብሮ ዝነበርና ጉዕዞ በዞም ፊተውራሪ ይዕፁ ከም ዝነበረ እየ ክገልፅ ዝኽእል። ስለዚ ኣብዚ ደቂ ኣንስትዮ ጥራይ ዘይኮነ ወዲ ባህታ ስውእ ወዲ ባህታ ናይቶም ውን እዩ ነይሩ። ኣብቲ እዋንቲ ሓራ ከተማታት ስለ ዝነበረ እቶም ቆልዑ ከይጠሙን ከይዓርቁን ከይሓሙን ኢሉ እዚ ዘይበሃል ኣስቤዛ ንኸይጠምዩ ናብተን ጋንታታት ፅዑቅ ዝነበረ ምክትታል ከም ወላዲ ዘካይደ ዝነበረ ኣነ ኣብዚ ክዝክሮ እፈቱ። ብዓብኡ በዓል ወዲ ሕድሩ በዓል ገበል ኣብቲ ርእሲ ላዕለዎት ሓለፍትና ዝነበራ ደቂ ኣንስትዮ እቶም ኣለይትን ውፍያትን ዝነበሩ ሰባት ምንባሮም ክገልፅ ደሊ። ሕጂ ኣነ ኣብ ምዝላቅ መጀመርያ ኣብ ዜሮ ምስ መፃና ምዝኣተን ኣብ ሳትረብ ከይድና ካብ ሳትረፍ ንዜሮ ምስ ተመለስና ሽዑን ሽዑን እያታ ምዝላቅ ትመፅእ። ሕጂ ኣብዚ ምዝላቕ ዝነበረ ላዕልን ታሕትን ኣዝዩ ከም ዝወዲ ሃይለ ከብሎ ዝፀንሐ ድሕሪኡ በቲ ፀላእ ደፍኣና እዞም ቆልዑ ነታ ፋሕ ንክሰግር እውን እዚ ክበሃል ዝፀንሐ ማክልካታት ምስተሓልፈ ኣብቲ በዓል ቀውሪ ወቅት ገለ ምስ በፃሕና ላዕልን ታሕትን ትብል በቲ ፀላእ ደፍኣና ዓማዊን ኣብኡ ዕንቅፋት ገይራትልና ከም ሓቂ ክርአ እንትሕት ኮይኑ በቲ ቆልዑን ኣዴታትን ብእንዳ ህዝቢ መፅናና ቆልዑ ሒዝና እንዳኸድና ከለና ንኸይንሰግር ናብኡ ብኡ ዕንቅፋታት ገይራትልና ዓማዊን እቲ ዝኸፍአ ክዝክሮ ዝኽእል ኣነ ሽዑ ኣብ ቀብርወት ኣብ መንጎ ዘን ዝነበራ ቦታታት ላዕልን ታሕትን ናይ ምባል ኣብቲ ኣመቕሎ ነብል ንዓ ኣነቂልና ከዓ እንደገና ኣብ ካልእ ቦታ ቀይርና ከዓ ንዑን ክንቀልእ ክንተክል ቀሊል ክስታይ ኣይነበረን። ኣብ ርእሲኡ ምስተዓማ ምምፃእ ላዕልን ታሕትን ክንብል ፀኒሕና ምዞም ቆልዑ ክስታይ ክንገብር ሓለዋዊን ንወፅእ ነርና ለይቲ ማለት እየን ከን ደቂ ኣንስትዮ ነቲ ስራሕና ገዲፍና ገለ ነቲ ምግቢ ንክገብራ ነቶም ቆልዑ ከኣልያ ክተርፋ ከሎ ኣብ ሓለዋ ምባል ኣቲና። ስለዚ ኣነ እታ ምዝላቕ ዝነበረት ብፍላይ ኣዝያ ተስካሕክሕን ክትፃወሮ ዘይትኽእልን ክስታ እዩ ነይሩ። ሕጂ ኣብዚ እዋን እዚ ዓራግ ምስ በፃሕናና ኣብ ቀውርኦት እተን ብፃዕቅብ ስራሕ ዝፀናሕና ደቂ ኣንስትዮ ኣለይቲ ማለት ኣብ ሓዊ ድፍእ ንብል ዝነበርና ገለ ካብኦን ንክንምደብ ዳርጋ 30 ዲና 20 ገለ ንኸውን ምስቲ ፃዕቂ ስራሕ ዝነበረ ናይ ሓዊ ካብኡ ንኽኣሉ ኢና ኢሎም ንሕና 78 ማለት ይመስለኒ። ስለዚ እሰን ምስ መፃና ንሕና ንሓይልታት ተመዲብና ማለት እዩ። ንሓይልታት ክንምደብ ከለና ንሕና እውን 20 ገለን ገለ ንኸውን ኢና ኣብ ገረግር ኣስመራ ተመዲብና ናብ ኣሃዱታት ተመዲብና ከይድና ማለት እዩ። ስለዚ ሲ እዚ ከየበለ ከብል ሕጂ በዓል መምህር ኣስመረት ውና በዓል መምህር ኣልጋነሽ ኣብቲ ርእሲ መምህርነአን ኣዝየን ኣለይቲ ናይቶም ቆልዑ ውን ምንባርን ከመዴታት ከም ዓበይትን ከመዴታትን ምንባርን ክከብል ደሊ በዓል ወዲ ሕድሩ በዓል ገበል ውን ኣዝዮም ካብቶም ቆልዑ ከብሉ ዘይግብኦም ብፅቡቅ ክእለኢሉ ዝግብኦም መንገዲ ዝሰርሑን ዝፅዕሩን ዝነበሩ ኣባላት ምንባሮም ክገልፅ ፈቱ ቀኒለ።
2: ኣብዛ ናይ ቅድሚ ጓል ሻምበል ኣብዛ ምዝላቕ ወዲ ሃይለ ክብላ ዝፀንሐ ሲ ካብ ዜሮ ምስ ወፃናቶም ማእከሎት ሒዝና ፀላኢ ስለ ዝዓፀወት መገዲ ደይተሓስበ ብጎበይና ካልእ መገዲ እዩ ተወሲዱ። እጂ ነዚኦም ቆልዑት ብጣዕሚ ከቢድ ነይሩ ሽዑ እንድሕር ንዝክር ኮይና ኩሉ እቲ ከበርቶኦም ኳድራት ዝነበሮ ገለመለ ሳንጦኦም ተሓንጊጦም ኩሉ ንብረቶም ብዓቕሞም ከ ክንዚ ይኮኑ ቆልዑት እዮም ነይሮም። ሕጂ እምበኣር በሊዖም ንኺድ ክበሃል ከሎ ክርቢት ሲኢና።

0: ናሽዑ ነታ ሓዊ መእጎዲ ኸማን ኣጋጣሚ ወዲ ባሻይ ድሕሪ መስመር ስለ ዝነበረ ኣብ ፒስክሊቱ ፀኒሓ ሓንቲ ፍረ ብኣኣ ጌርና ገዓት ግዒትና ዘይቲ ጌርና ኣብልዕና እዮም ነቶም ቆልዑ ሽዑ ሽዑ ቐፅል ኮይኑ መገዲ ምክንያቱ ብፋሕ ዝነበረ ብናብ ጎቦ ኢና ኸይድና እቲኦም ቆልዑት መኻርሲ ኢኖም ምውዳእ ኣብይት ጎቦ ስሕብ ምጥጥ ኢሎም እንታይ ደ ይውዳእ እዚ ስሕብ ምጥጥ ኢሎም ክሳይ ገይሮሞ ተኸድካ ተኸድካ በቃ መጨረሽኡ ላዕሊ ምስ በፃሕና ዋላ ሓንሳብ ንዕርፍ ምስ ተባሃለ ሓደ ቆልዓ ኣብኡ ደቂሱ ገዲፍናዮ ኸይድና ኣይተረኣየን ዳሓር ገባር እዮም ኣምፅኦምልና ሕጂ ክንወርድ ከለና ቀይሕ ተኸዲኖም እቲ ከቦርታት ገለመለ ነፈርቲ ውውየን ኢለናና ንድሕር ሽዑ ንዝክሮ ኮይና መልሽካ ሽዑ ንዕኦም ናብ ዝብል ናብ ዝብል ኮይኑ መዓት ፀገም ነይሩ ግን ሓልፋ ስለ ዝነበራ ጉድኣት ኣይውረዳን ቀፂልና ኣብ ቀብርኦት ንበፅሕ ከምዝበለቶ ኣብኡን መዓት መሽክላ ናይቲ ሓደ ውድብ ኣጋጢሙ መዓት ገልጠምጠም ነይሩ በዚ ሕለፍዶ በዚ ገለዶ ነይሩ ቆልዑት ሒዝካ እዩ ነይሩ እቲ ፀገም ኣብኡ መስዕረፍና ንብረት ክእከብ ስለ ዘሎ ናይ ቤት ምሶራ ከም ብሓድሽ ንዕነ ኺዳ ተባሂልና ኣለይቲ ብዓስከር ሳንቲም ዝበሃል ተዋፂና ኸይድና ካብ ዜሮ ንብረት ተሸኪሞም ኣምፅዎ ነይሮም ቅንጣብ ኣይገደፉም ፊቶራሪ ምስ ኣቦታት ኮይኖም ኣብታ መዓስከር ሳንቲም ምግቦም ኣዳልና ኣብኡ ተመጊቦም እንደገና ንቀብርኦ ትመፅእ ነይሩ ሪለይ እዳቲ ክስታይ ዝኸይድ ነይሩ ስለዚ ከምዚ እንዳልና ኢናቲ ምዝላቅ ንኸዶ ነርና እቲ ሸኸም ናይ ንብረት ኩሉ ሓላፍነት ተሰኪሙ ንብረት ከየትረፍና ዘለና ኣኪብና ክሳብ መጨረሻ ዓራርብ ከም ንበፅሕ ተገይሩ ኣብ ቀብርኦት ምውዛዕ ናይ ኣባላት ነይሩ ከምዛ ዝበለታ እቲ ዝተረፈ ሽዑኡ ካልእ ሕማም እዩ ነይሩ እንዳ ሓዝካ እንታይ ኣክትገብር ዘለካ እንዳልካ እዩ ኣነኸ ደከይዳ እንዳበልካ እዩ ነይሩ ብዝኾነ ግን እቲ ክበሃል ፀንሐ እቲ ዝነበረ ሓያል ጎስጓሳት ከዓ ለጥ ከም ትብል ገብረካ ስራሕካ ትቕፅሎ ማለት እዩ
1: ኣረ ኣነ ንእሽተይኩ ዝተኸላ ደልየ ዘለኹ ሲ እቲ ሓንቲ ንብረት ከይትተርፍሲ እቲ ኒሕ ኣዝዩ ላዕሊ እዩ ነይሩ በቃ ሕጂ ናይ ቤት ምርሶራ ጥራሕ ዘይኮነስ ኣብቲ ከባቢና ዝነበራ ክፍልታት እውን ኣብ መግዓዝ ተሓጋጊዞም ማለት ፋርማሲ ነይሩ ቲ ከባቢና ነቲ ፋርማሲ ነቲ ከውፅዎ ዘይከኣሉ ፊተውራሪ ከይዶም እዮም ኣውፅኦሞ ሕክምና ነይሩ ሕክምና ከውፅዎ ዘይከኣሉ ፊተውራሪ ከይዶም ኣውፅኦሞ ዋላ ድምፂ ሓፋሽ ከማ ድምፂ ሓፋሽ ካፋሕ ኣብ ምዝላቅ ፊተውራሪ ከይዶም እዮም ካፋሕ ተሰኪሞም ኣውፅኦሞ ኣዝሊቆማ እወ ሕጂ እቲ ናይ ቤት መሰውራ ንብረት ጥራሕ ዘይኮነ ሲ ዋላ ናይቲ ከባቢ እውን ኣብ ምውፃእ ናይቲ ንብረት ተዋሲኦም እዮም ካልእ ኣብዚ ኣብታ ናይ ምዝላቅ ዝነበረት ሓንቲ ዘይተጠቐሰት ግን እቶም ደቂ ኣበባ ዝነበሩ እቶም ነእሽቱ ናቶም ሕጂ ካብቲ በዓል ወዲ ሃይለ ነቶም ማእከሎትን ነቶም ዓበይትን ብዝተፈላለየ መገዲ ከምዚ ክጥቀስ ፀንሐ ኣዝሊቆም ሕጂ ናይ እንዳ ኣበባ ኣጋጣሚ ኣበባ ጦፍ ከይዳ ፀኒሓታ ምዝላቅ ሃንድበት እያ ነራታ ምዝላቅ ምስ መፀት ድሓድ ማኪና ትለኣኸሎም እያዞም ደቂ ሸውዓተ ዓመት ኣብዚኣ ይፅንሑ ተባሂሉ ፀኒሖም እታ ማኪና ዝዓጊታ ምክንያቱ ፀላኢ ቀሪቡ ማለት እዩ ድሓር ንዓይን መምህር ኣልጋነሽ ስውእት መምህር ኣልጋነሽ ግብሪ ሂወት ንክልተና ንስኻትክን ሓላፍነት ተሰኪምክን ኣለኸን ነዞም ቆልዑ ሒዝ ክንኦም ተወፃ ናበይ ክንወፅእ ሓንቲ ንፈልጥ ኢና እቲ መገዲ ኣይንፈልጥ ካብ ዜሮሲ እታ ዜሮ ኢና ንፈልጥ እምበር ካብ ዜሮስ ናበይ ገፅካ ከም ትብል ኣይንፈልጥ እዚኦም ካ ደቂ ሸውዓተ ዓመት እዮም እሞ ኣብ እግሮም ክጓዓዙ እንታይ ኢና ክንገብሮ ድሓር ሓደሓደ ፊተወራሪ ነይሮም ስውእ መሓሪ በርሀ በዕል ስዕድ ሸው ኢሳቅ መሓሪ ኣርባዕተ ድማ ሓሙሽተ ፊተወራሪ ሂቦምና ማለት እዩ ንሕና ሒዝናዮም ተበጊስና እተን ዝከኣለ ናብ ሶም ክስከም ይክእሉ ቆቁርብተይ ማይ ተሰኪምና እተን ሳንጦኦም ተሰኪምና መቸም ቶም ተከኣለና ገይርና ሕጂ መገዲ ስለዘይንፈልጥ እሞ ናበይ ገፅና ዳኣ ክነብልና ሕጂ ሙዲ ዝበሃል ኣሎ ነዚ ከባቢ ዝፈልጥ ወዲ ዝዓዲ ኣብ ፋርማሲ ፀውዕዎ ተባሂሉ ተፀዊዑ መፅኡ ንዓተበገስ ተባሂሉ በታስ ተፀውዓ ሒዙና ከይዱ ምክንያቱ ኣዝዩ ተብተብ እዩ ነይሩ ከይድና ክንከይድ ከለና ሕጂ እዞም ቆልዑ ኣጆኹም እናበልና ንዑ ዘምሩ ዓይኖም ሰለም ዘየብሉ በሉ ዓይኖም ሰለም ዘየብሉ ኤርትርያ ዝተቕላላ በሉ ኤርትርያ ነዛም ንመዛምር ንኩለን እናዘመርና ሓደ ዓብ ጎቦ ነይሩ መቸም እንታ ጎቦ ወፂና ምስ ተነቆትና ለይቲ ኮይኑ በቃ

0: ደኺሞም ቆልዑ ሕጂ ዝኣታ ኢና ንገብሩ እዞም ትድኻም ገዳ ተፈለጦም እቶም ቆልዑ ብጣዕሚ ሓጊዞምና ነዊሕ ጉዕዞ ተጋዒዞም ዞም ደቂ 7 ዓመት ተፃዊሮሞ ድሓር ግን ማይ ኢሎም ማይ ኢሎም ማይ የለን ዝሓጅሙ ድ ምሽ ዝኸባቢ ትፈልጦ ኢኻ እወ ንዓማይ ዘላታ ቦታ ድለ ብለይቲ እቶም ፊቶራርን ንሕናን ማለት እዩ ከይድና ኣብዚኣ ነራ ማይ ይብለና ንፍሕር የለን በዚኣ ከዓ ነራ ምልእቲ ለይቲ ኣብቲኣ ክንፍሕር ኣብቲኣ ሲኢና በቃ ቆልዑ እንታይ ከም ንገብሮም ተጨኒቕና ሽዑ ወጋሕታ ምስ ኮነ ብማዕዶ መኻይን ርኢና እሞ እዚአን ናይ ፀላአ ድየን ናትና ድየን እንታይ ክንብለ ነረ ሽዑኡ ንሕና ከድና ንሓቶም ኢና ኢሎም ሓሊፎም በዓል እቶም ፊቶራር ምሳና ዝነበሩ ማለት እዩ ፀጠሞ ሰበልዎም ሕጂ ዳዊት ሃብቱ እዩ ለከ ነይሩ ዳዊት ሃብቱ ማኪና ሒዙ ወንብረት ሒዞም ከዱ ነይሮም ተጋደልቲ ነይሮም ምስኦም ኣለልይዎም እንታ ትገብሩ መፅኹም ኣብዚ ኢልዎም ኣብዚ ኣለና ቆልዑ ሒዝና ንዲና ኣብዚ እንዲዮም ዘለዎ ቆልዑ ገ ኣበይ ኣለዉ ኣብዚ መን ኣለኹም ከምኹም ብዓልጓል ሻምበል ኣለ ፀውዕወን ከድና ሽዑ ረሂብነ ዳዊት እንታይ ትገብሩ ከምዚ ኮይና ማይ ፀሚኦምና ቆልዑ ገ እዋእዋ ነቶም ኣብ ማኪና ዝነበሩ ተጋደልቲ ኩሉኹም ብረዱ ኣውሪዱ ነቶም ቆልዑን ብምሉኦም ኣብታ ማኪና ዝሰቂሉ እስኹም ብእግርኹም ምፁ ቆልዑና ሒዝና ከይድና ንሕና ኢሉና ከይድና ዳሓላፍቲ ቀብሮኦት ምስ በፅሑ ነቶም ቆልዑ ኣብ ኣራጊፍዎም ኣብ ማይ ዘለዎ ቦታ ንሕና ኣብ እግርና ኣርኪብና ማለት እዩ ስለዚ ከባድ ነይራ ሕጂ ኣብታ ናይ ኣለይቲ እቲ ትምህርት ሕጂ ብሰፊሑ ርኢናየ ንዲና እቲ ናይ ትምህርቲ ድሌት ከዓኒ ኣዝዩ ማዕቢሉ ነይሩ ብዙሓት ካብ ኣለይቲ መሃይምነት ኣጥፊአን እተን ቁርብተይ ደረጃታት ሓምሻይ ራብዓይ ገለ በፅሐን ዝነበራ ናይ ማእከላይ ደረጃ ወዲአን ኮታ ብትምህርቲ ኣዝየን ክስታይ ገይረን ሰጉመን ዋዳተን ካልኣይ ደረጃ በፅሕና ዝብላ ዝነበራ ናብ ጁኒየር እናተመለሳ ምስም ተምሃሮ ከም ዝቕፅለ ኮይነን ኣብ መወዳእታ ኣብቲ ውፅኢቱ እተን ንግንባር ዝኸዳ ዝነበራ ዕረፍቲ ይነበረን መቸም ንግንባር ከዳ ሓደሽቲ ይመፃ ንግንባር ከዳ ሓደሽቲ ይመፃ እዩ እምበር እተን ሓንሳ ኣብ ኣለይቲ ዝተመደባት ቆምቲ ኮይነን ንነዊሕ ዓመታት ይፀንሓን ምስቲ ናይ ሓዊ ዝነበረ ኩነታት እቲ ውድብ እውን ኣብ ግምት ኣእትዩ የቀያየረን እዩ ነይሩ ግን እተን ኣብ ቤት ትምህርቲ ሰውራ ዝተፀርባ ነቶም ቆልዑ ክብላ እቲ ኩሉ ምረት ዝሓለፍኦ ፅንዓት ኣሕዲሩለይ ተወፋይነት ተፃወረነት እዚ ብጣዕሚ እየን ኣብ ማዕቢለን ወፅአን ዋላ ንግንባር ክኸዳ ከለዋ ኣብ ግንባር ምስ ከዳ ብናተን ዲስፕሊንን ብናተን ተወፋይነትን ብናተን ተፃዋርነትን ኣዝየን ምሩፃት እየን ዝኮና ነይረ ስለዚ ኣብኡ ሕጂ መእለያ ደይብለን እንታይ ሞ መብዛሕትአን ዋላ ተበልና ከማ ብቁፅር ዋላ ተደይሓዝናዮ ተሰዊአን እየን ብደረጃ እንተመፂና ከዓኒ መብዛሕትአን ከዓኒ ይምረፃ እየን ነይረን መራሕቲ መሳርዒ ኮይነን መራሕቲ ጋንታታት ኮይነን ክሳዕ መራሕቲ ሓይልታት በፂሐን ዝተሰውኣ ሕጂ ብዙሓት እየን ሓንቲ ካብአን ሮማ እናሃለት ኣብዚ መራሕቲ ሓይሊ በፂሐት ዝነበረት ኣላይት ነይራ ድሓር ከም ኣብነት ኢና ንጠቅስ ዘለና ማለት እዩ ሕጂ በዓል ጓል ጎበል ተወጊአን ዝተረፋ ሕጂ ሲ ከምአን ኣዝየን ብዙሓት እየን ነረን ካብተን ኣዝየን ስውኣት በዓል ፅገ ዘርኡ በዓል ሰለስተ ሓረጉ ዘሙይ ሓረጉ ገብረ መድን ሓንቲ ሓረጉ ከዓ ነይራ በዓል ዘውዲ ግሩም በዓል ኣኽበረት ዓጎሪ በዓል ጃፓን ክንደይ ማ ክንብለን ኢና እዚኣተን ሕጂ ኣብ ዝላዕለ ደረጃታት ናይ ሓላፍነት በፂሐን ዝተሰውኣ የነ እተን ካልኦት ናይ ትምህርቲ ዕድር ረኪበን ቅርብተይ እተን ዝፀንሓ ከዓኒ ንመስ ወዲአን ገሊአን መምሃራን ኮይነን በዓል ሻሽ ተኸለና ዋለ ሕጂ ካብቲ ናይ ትግረ ፀገም ዝበሃል ዝነበረ መምሃራን ኮይነን ከይደን ዝትግረ ፅኒዐን ከማ መምሃራን ናይ ትግረ ኮይነን በዓል ኣኽበረት እናዋለ ብዙሕ ጃሜ ዝኣመሰላ ደንቲስቲ ኮይነን ሕጂ በቲ ኣወንታዊ መዳዩ ክንሪኦ ከለና እውን ዝያዳ ባዕላተን ተመክሮን ክገልፅኦ ይኽእላ እቲ ምረት ነይሩ ግን ነቲ ምረት ተፃዊረን ሓሊፈን ነብሰን ኣማዕቢለን ኣብ ዝለዕለ ደረጃ በፂሐን ሲ ነቲ ውድብ ኣዕበይ ኣበርክቶ ከም ዝገበራ ዝያዳ ባዕለን ክገልፅ
1: ትምህርቲ ምስቲ ኩሉ ዝገበርኩሞ ፃዕሪ ተገብረ ፃዕሪ ከመይ ሰጒሞም ትብሊ ብኣጠቃላለዩ

ንቀበሎም ብፁዕ ወቅዱስ ኣቦና ብብፁዓን ጳጳሳት ተሰንዮም ናብ ናይ ክብሪ ቦትኦም ይመፁ ኣለዉ እሞ ኩልና ብክብሪ ሓፊልና ብዕልልታ ናይ ኣዴታት ነሰንዮም። ብፁዕ ወቅዱስ ቀዳማዊ ባስልዮስ ሻዱሻይ ፓትርያርክ ወርእሰ ሊቃነ ጳጳሳት ዝሃገረ ኤርትራ ብብፁዓን ኣቦታት ተሰንዮም ኣብ ናይ ክብሪ ቦቶኦም ይመፁ ኣለዉ እሞ ኩልና ንክብሮም ሓፊልና ብዕልልታ ነሰንዮም።

መደምና ክንጅምር ስለ ዝኾና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብፁዕ ወቅዱስ ቀዳማዊ ባስልዮስ ሻዱሻይ ፓትርያርክ ወርእሰ ሊቃነ ጳጳሳት ዘሃገረ ኤርትራ ብፁዕ አቡነ ታዴዎስ ጳጳስ ሀገረ ስብከት ጋሽ ባርካ አባል ቅዱስ ሲኖዶስ ክቡራን ሊቃውንት መምህራን አቦታት ካህናት ዲያቆናት ምእመናንን ምእመናትን በዚህ ክቡር ዕለት ካብ ዓመት ናብ ዓመት እናደመቐን እናጸበቐን ዝኸይድ ዝመጽእ ዘሎ ክቡር በዓልና በዓለ መስቀል መጀመርያ ቅድስት ቤተ ክርስቲያንና ከምኡውን ቤት ጽሕፈት ቅዱስ ሲኖዶስ መንበረ ፓትርያርክ ካብ ዘመነ ማርቆስ ናብ ዘመነ ሉቃስ እንቋ ኣብ ሰላም ኣብፅሓና ካብ 2018 ናብ 2019 ዓመተ ምሕረት ግእዝ ብሰላም እንቋ ኣብፅሓና። ኣብዚ ናይ ክቡር ዕለትና ከኣኒ ወገብረ ሰላመ በደመ መስቀሉ ለዘበ ሰማይ ወለዘበ በምድር ኣብ ሰማይን ኣብ ምድርን ንዘለዉ ብደም መስቀሉ ሰላም ገበረ ዝብል ወይ ብዝብል መርሃ ግብር ዝበዓል ዘሎ ክቡር በዓልና ስለ ዝኾነ ናብቲ

ዕለታዊ ጸሎትና ውዳሴ ማርያም ቅድል ስለ ዝኾነ ብቐጥታ ከም መርሃ ግብርና ወይ መደብና መሰረት ጸሎት ንውዳሴ ማርያም ኩልና ሓፍ ንበል። ብብፁእነቶምን ብቅዱስነቶምን እዚ ክቡር በዓል ብጸሎት ይኽፈት ኣሎ።

0: መኽፈቲ ነዚ ክቡር በዓልና ዝኸውን ጸሎት ውዳሴ ማርያም ይዕድል ስለ ዘሎ ኩልና ውዳሴ ማርያም ኣብ ዘደለናዮ ሊቃውንቲ ይኹን ለባስያን ንዓድል ምእመናንን ምእመናትን ከዓ ኩልና ንሒልና ጸሎት ነብፅሕ። በዓልና ብሰላም ንኽሓልፍ ሰላሙን ረድኤቱን እግዚኣብሔር ኣምላኽና ክህበና ክቡር ዘመን ሰላም ዘለዎ ዘመን ንኽኾነልናን ንኽገበለልናን እዩ ዝበፅሕ ዘሎ ጸሎት። ኩልና ኣብ ደድ ዘለናዮ ኮይድና ናይ ሕልና ጸሎት ነብፅሕ።
1: ጸሎታ ለማርያም መስለት ያድነን። ጸሎታ ለማርያም መስለት ያለ ሀገሬት። ጸሎታ ለማርያም መስለት ዘግረን። ጸሎታ ለማርያም መስለት ያለ ሀገሬት ዘንዛት ደረት ያድር ከለ ብለፈታለ ማታ ማተው ላይ ሰርን በጸሎታ አስተውቆታል ወላይ ታውና ክፍልና ዘን። ጸሎታ ቅዱሳን ከምሰ ጸሎታ ላይ ስማና እግዚአብሔር በጸ መስቀሉ ቤዘውና ንግደትና ንግደተ ኢየሩሳሌም ጎረና እግዚአብሔር አምላክ ጉባኤና ዝተባረከ ዝተባረከ ቅዱስ ወደና እግዚአብሔር አምላክ በሰላም ጀሚር በሰላም የፈጽመና አቡነ ዘበሰማያት ነበ እግዚአብሔር ሆይ ሰአሪ ወጸልቲ ምሕረት እንዚአና ቅሮድች ኢየሱስ ክርስቶስ ከመይ እስራኤልን ሃጣዊ ኢነ
0: ራይ መደብ ስራሕና ስርዓተ ቅዳሴ

ውስተ ቅዱስ ተአት እንተላይለ ኩሉ ቤተ ክርስቲያን መስዋዕተ ቀዳሚያተ አስራተ አኮት የተተስካር ዘብዝህ ወዘህዳር ወቡ ወዘመሃል ወለለሂ ፈቅዱ

0: ሰዓት ዘወል
1: ኦ ይረክ ለባለም ዘክሩስ ኮነ ሰይታ ባንባሮ ከነ ቅዱሳን አንጻን ወረሲዮ ለታነ ወዳነ ኮነ ሰዓት ፍልትባይ መትከ ኩሉን ክርስቶሳውያን ወምላላ አለ ነፈረ የተሰበከ ዋቁባና ወይረፈ ወይረስ ማንተ ክዚና አምላክን መድኃኒት ተለከን ገነ ስባት ወትረስ ከላደ አግብርቲ ከለተልኩ በዛት ይለስ ከሲረን ዘነ ዘረ ዘክሩስ ወይ ካርታ ሰርታ መስትረያ ወማ ባሰርተ ኩለታውሪያት ሰዋ ከለታሪት ማበር ዘልቃ አባታት ቅዱሳው ይረስ ቅዱስ ክርስቶስ ክርስቲያን አጥንት ቅዱስ ያለስ ቅዱስ ያለስ ወቅዱስ ኮርኮሬ ወስ ወቅዱሳው ተናሰል ሰይታ ሰርቶ ሰሞን ተርታና ሃይማኖት ለተቀበለኝ ጋር ክለሚተል ተቀበለ ክርስቶስ ለሰልቃ አባታት አባት የድረሰው ጻፍ ባስና ባድቋ ሰዋ ከዚያና ነገር ከተማ ፋሎት ቅዱስ ድርግ ለክሌ ማርያም ላይ ታምላካ አዳስና ስሙ ወርቆን ቅዱስ ይዜ ነው ዘልፈኒ ወላለም አለ

ንኽውር ሽግ ወይ ዳሜራ ብፀሎተ ወጣን ዝብል ወይ ከዓ ዝበፅሕ ፀሎት ኣቦታት ለባስያን ወርቃዊ ፅንሃ መስቀልን ፅንሃን ወርቃዊ መስቀልን ሒዞም ብኣርባዕተ መኣዝን ስብሃት ወክብር ለስሉስ ቅዱስ ይደሉ። ምስጋናን ክብርን ንኣብን ንወልድን ንመንፈስ ቅዱስን ይግባእ ብምባል ጸሎት ናይ ዕጣን የብፅሑ ኣለዉ።

ተዋደሰተ ረዘገነ አውዳ አመትና ይባርኸና ያወደሰና ብርሃን መስቀል ዘትረሰና ግብረ ምስካና የሆነ ፈጣሪና እግዚአብሔር አላን እሳተ ኩሎ ሞታን ምዕራፈ ቅዱሳን ያርፈልና እግዚአብሔር አምላክ ጉባኤ ነዘተባርኸ ተዋደሰ ይግበረና አቡነ ዘበሰማያት ንበን

እመጻለሁ ብለህ ማስያን ተሰኒው ክቡር ወንጌል ወርቅ ነዚ ክቡር ዕለት እዚ ዝምልከት ከምቲ ብነቢየ እግዚኣብሔር ነቶም ንዓኻ ዝፅበዩን ናባኻ ዝውከሉን ሰንደቕ ዓላማኻ ሃብካዮም ዝብል ብዲያቆናት ተሰቢኹ ብክቡራት ካህናት እውን ወንጌል ተባሂሉ ሕጂ ከዓ ነዚ ክቡር ዕለት እዚ ዝምልከት ወንጌል ዮሃንስ ምዕራፍ 19 ፍቕዲ 25 ብቅዱስነቶም ብብፁዕነቶምን ክንበብ እዩ። ብለባስያን ተሰኒው ክቡር ወንጌለ ወርቅ ናብ ብፁእ ወቅዱስ ፓትርያርክ ዝሃገረ ኤርትራ ይመጽእ ኣሎ። ብቅዱስነቶም ክንበብ እዩ። ኩልና ብፅሞና ዝከታተል

Thank you.

0: ዝቃል ዘግዚእነ ኣምላክነ መድኃኒነ ኢየሱስ ክርስቶስ ለክረ መንግስቱ ንግህነ ስብሐተ ወትረስ ክላለም ዓለም ወይቀውማ ሃበ መስቀሉ ለእግዚእ ኢየሱስ እሞ ወእህታ ለእሙ ማርያም እንተ ቅለየጳ ወማርያም እግድላዊት ወሰበርእዮም እግዚእ ኢየሱስ ለእሙ ወለረድኦ ዚያ ፍቅር ይቀውሙ ይቤላ ለእሙ ብእሲቶ ነዋ ወልድቺ ወይ ቤሎ ለውእት ለረድ ነያ ምክ ወቢት ሰዓት ንስኣ ውእት ረድ ኣይተዋ ቤቱ ዘመይኣምን ብወሉ በህቦ ዘለዓለም
1: ኣራይ ክቡር ወንጌል ብቅዱስ ኣቦና ተነቢቡ ናቦቱ ይምለስ ኣሎ። እዚ ክቡር ወንጌል እዚ ወንጌል ዮሃንስ 19 ካብ ፍቕዲ 25 ክሳብ 27 እዩ። ካብዚ ብምቕፃል ኣቦታት ሊቃውንት ማለት መምህራነ ቤተ ክርስቲያን ነዚ ዕለት እዚ ዝምልከት ብስርዓተ ምቅናይን ብስርዓተ እግዚኣብሔር ኣምላኽ ብሰሃቦም ምልጣንን ብስርዓተ ሸብሸቦን ዝማሜን ነዚ ክቡር እዚ መዓል ዝምልከት ብሰብ ተራ ክበፅሕ እዩ። ናብ መደብ ናብ ሊቃውንት

በቲ ዝፍፅሞ ዝነበረ ትእምርትን ተኣምራትን ኣብ ጓሓፍን ኣብ ጉድጓድን ቀቢሮሞ ምስ ጸንሑ ንልዕሊ ንኣስታት 300 ዓመት ዝኾውናዎም ዝጸንሐ ነዚ ወቲ ግን ከም መብራህቲ ተፈሊዑ ጸርዩን ስለ ዝተረኣየ እንደገና ውን ትእምርቲ

እዚ ሕጂ ዝበጽሕ ዘሎ ብሊቃውንትና ወይን እዚ መስቀል በጃና መድሓኒትናን ሰላምናን ድሕነትናን ጽንዓትናን ኃይልናን እዩ። ንኣይሁድ ነቶም ብመቀኝነትን ብተንኰልን ብኽብኣትን ብኽሕደትን ዝጠመትዎ ስደት ኮይንዎም ካበይ ካብ መንግሥቲ እግዚኣብሔር

ወይ ከዓ ዓለም ኣሕሊፉ ዝነብር ኣምላኽና ሎሚ በዓል መስቀሉ እዩ። ኣብ ላዕሊ ኣብ ሰማያት ብመላእክት ኣብዚ መሬት ከኣኒ ብደቂ ሰባት ዝምስገን ስለ ዝኾነ ከመይ ብመስቀሉ ሰላም ስለ ዝገበረልና ሎሚ ክቡር በዓል ናይ መስቀል ጎይታናን መድሓኒናን ኢየሱስ ክርስቶስ እዩ ዝብል እዮም ብሊቃውንትና ክዝመረልና ዝፀንሐ። ስለዚ እዚ ከዓ ኣብ ሰማያ

በዚውን እግዚኣብሔር ኣምላኽና ብዝክእዞም ቅዱሳን ሊቃውንት ክቡራን ኣቦታት ዮም ኣሃደ መርኤተ ኮኑ መላእክት ወሰብ በእንተ መስቀሉ ለክርስቶስ ኢሉ መላእኽትን ደቂ ሰባትን ምእንቲ ክብሪን መስቀል ናይ ክርስቶስ ሓደ መጓሰ ሓደ ራእይ ኮይኖም ዝብል ምስጋና እዮም ኩሉና ፀኒሖም። ስለዚ ንሊቃውንትና ዝማርዮ መላእክት የስማዓልና። ካብዚ ብምቕፃል መንእሰያት ትምህርቲ ሰንበት ደብረ ፀሃይ ኣቡነ ተክለ ሃይማኖት ሓዝሓዝ ነዚ በዓል እዚ ዝምልከት ብናይ ክፍሊ ትምህርቲ ሰንበት ክብሪን መስቀል ዝገልፅ ምስጋና ንእግዚኣብሄር ዝህብ ክቡላን ክብፅናን እሞ ኩልና ናይዚ ክቡር በዓል እዚ ተኸታተልቲ ክንከውን ቅድስቲ ቤተ ክርስቲያን ትእት። ስለዚ መንእሰያት ትምህርቲ ሰንበት ደብረ ፀሃይ ኣቡነ ተክለ ሃይማኖት ሓዝሓዝ ነዚ ናይ ሊቃውንቲ ኣሰር ተኸቲሎም እዞም ናይ ሕጂ ህፃናት ወይ ወለዱ ናይ ፅባሕ ከኣኒ ተኽልን ዕምባባን ፍርን ዝኾኑ መንእሰያት ነዚ ክቡር በዓል እዚ ዝምልከት ብዝተፈላለየ ንዕኡ ዝገልፅ ማለት እቲ ስእሊ ወይ ከዓ ዘርእዮ እዚ ነቲ ክብሪ ንበዓልና እንገብሮ መብርህን መግለፅን ስለ ዝኾነ እቲ ብፅሑፍ ዝነበብ ክንከብርና እዮም።

ኣብ ትሕቲ መስቀል ናይ ጎይታናን መድሓኒናን ኢየሱስ ክርስቶስ ኣዲኡን ትዘፍቅሮ ወደ መዝሙርን ከምኡ ውን ኣሓት ኣዴታት ካብኡ ነበራ እሞ ክርስቶስ መድሓኒና ውዕለቱ ኣብ መስቀሉ ብዝገበረልና ክገልጽ ከሎ ነታ ደ ጸዊዑ እንሆ ወዲኺ እንሆው ደቂኺ ብዝበላ ንዕኡ ነቲ ወዲ መዝሙር ጸዊዑ እነት ኣደኹም እነት ኣዴኻ ኢሉ ብዛኣቦ ሕጂ ከዓ እቲ መስቀል ክብርና ክርስቶስ መድሓኒና ንኣና ክብል ንሕማምናን ሽግርናን ኣብ መስቀሉ ፀይሩ ዝሃበና ትብዓት ዘለዎ ፍጻሜ ብዝፈፅሙ ንሕና ከዓኒ ኣሰር ናቱ ተኸተልቲ ከም ምዃንና ብመስቀል ፅንዓትና፣ መስቀል ሓይልና፣ መስቀል ክብርና፣ መስቀል መጎስና ንሕና ንኣምን ድሓና ከምዘይኣምኑ ግን ተሰዱ ወይ ተሰጎጉ። ስለዚ ክርስቶስ መድሓኒና ክሰጉጉን ክሰድድን ዘይፈቱን ዘይፈቅድን እኳ እንተኾነ ነቶም ብሕጉ ዘይመላለሱ ግን ካብ ገፁ ከምዝኽብል ምክንያቱ ኣእይንቲሁ ለእግዚኣብሔር ሃበ ጻድቃኑ ወእዝኑሂ ሃበ ስእለቶሙ ገጹ ለእግዚኣብሔር ሃበ እለ ይገብሩ እኩየ ከመይ ሰሩ እምድሪ ዝቅረሙ ኣዕንቲ እግዚኣብሔር ናብ ጻድቃን ኣእዛን እግዚኣብሔር ናብ ኣብያቶም ገጽ እግዚኣብሔር ግን ናብቶም ክፉእ ዝገብሩ ይጥምት ከመይ ካብ መሬት ንኽድምፅስዎም እዚ ውን በዕላቶም ዝፈቐድዎ እዩ።

ዘለና ከዓኒ ከምቲ ቅዱስ ቃል ናይ እግዚኣብሔር ኣምላኽና እቲ ንነፍሱ ዝፈቱ ከጥፋ እዩ ኣይክትድሕን እያ፣ እቲ ነፍሱ ዝጸልእ ግን ክድሕን እዩ፣ ንነፍሱ ከዓ ክረኽባ እዩ። እቲ ንዓይ ዝመስል ንዓይ ዝኽተል ከዓ መስቀል ሞተይ ፀይሩ ደድሕረ ይስዓብ ይብል። ስለዚ መስቀል ሞት ናይ ክርስቶስ ሒዝና ስጉኡ ዝተቆርሰሉ ደሙ ዝፈሰሰሉ ብሓጢኣትና እምበር ብሓጢኣቱ ዘይኮነ ብኣበሳና እምበር ብኣባስኡ ዘይኮነ ኣብ መስቀል ሕማማተ መስቀል ተሰከመልና ናትዩ። ስለዚ ነፍስኻ ምፍታው ዘይኮነ ነፍስኻ ንእግዚኣብሔር ኣምላኽ ወፊኻ መስቀል ሞተይ ፀይርካ ደድሕረ ሰዓብ ክትድሐን ኢኻ ዝብል ምልክት ቃል ወንጌል ሒዞም እዮም እዞም

0: ኣብ መእመል ዓለም ትርከቡ ፍትዋት ተኸታተልትና ሎሚ እውን ንዓኹም ንምሕጓስ ሓደ መደብ ሒዝናልኩም መፂና ኣለና። ከም ዝፍለጥ ሎሚ በዓለ መስቀል እዩ። ብቁጥሮም ኣዝዮም ብዙሓት ዝኾኑ ምእመናን በዓል ንምኽባር ተረኺቦም ኣለዉ። ምስኦም ዝገበርናዮ ሓፂር ዝርርብ ናባኹም ከብሎ
1: ወዲ ሰብ ውዕለት እግዚኣብሔር ተረዲኡ ለይትን መዓልትን ሕጋጋት እግዚኣብሔር እንተመርመረ እሞ ድማ ንምፍጻሙ ለይትን መዓልትን እንተተጋደለ ከምታ ኣብ ወሰን ወሓዚ ማይ ዝተተኽለት ኦም እዩ ዝኸውን። ፍርኡ ድማ በብግዜኡ ዳ ይህብ እምበር ብፍጹም ኣይጽምሉን ኣይነቅጽን ውን። እቲ ምንታይሲ ከምቲ እታ ገረብ ንማዕድናት ምስ ማይ ስሒባ ናብ ምሉእ ኣካላ ኣውሒዛ ጥዕዩን ምቁርን ፍረ እተውፅእ ወዲ ሰብ እውን ኣብ ቤተ ክርስቲያንን መጻሕፍትን እንተተተኽለ ጸጋታትን ማዕድናትን ቤተ ክርስቲያን ኣብ ነፍሱ ኣስሪጹ ካብ ክሕደትን ካብ ፍትወታት እዛ ዓለምን ርሒቑ ፍረ ቅድስናዩ ዘውፅእ። ኣብዛ ዓለም ኣብ ጽላል እግዚኣብሔር ተጸጊዑ ብሓቂ መስቀል ሞት ሒዙ ዝጓዓዝ ዘሎ መን እዩ? ገለን ክስቀለሉ መስቀሉ ይጸውር፣ ገለን ድማ ብጻዩ ንኽስቕለሉ ጸይርዎ ይጓዓዝ። ቅድስቲ እሌኒ እቲ እኳ ንመስቀል ጐይታናን መድሓይናን ኢየሱስ ክርስቶስ ንምርካብ ዝርንዛሕ ዝነብዓ ዓይንታ ሕጂ ግን ደቃ

ከምዝ ኮይንና እንተ ትርኢ እንታይ ኮን ምበለት እወ እተን ቅዱሳን ኣእጋራ መስቀል ጐይታናን መድሓይናን የሱስ ክርስቶስ ረኺበን ንኽሰግዳን ንኽስከማን ዘይበጽሖ ስፍራ ዘይተቐበልኦ መከራን ኣይነበረን። ብብዙሕ ጋዓርን ልቕሶን ሓንሳብ ንቤተልሔም፣ ሓንሳብ ንሩባ ዮርዳኖስ፣ ሓንሳብ ንገዳመ ቆሮንጦስ፣ ሓንሳብ እውን ንጎልጎታ ኰለል በላ። ሎሚ ግን ይትረፍ ብስግደት ምድካምስ ንሓንቲ ሰዓት እኳ ውዕለቱ ተረዲእና ንምስጋና ክንቀውም ዘይከኣለና ደቅኺ እንተ ትርኢና እንታይ ኮን ምበልኪ

0: ኣዴና ቅድስቲ ኢለኒ።
1: ኣንታ ዝኸበርካ ፍትው መነኮስ፣ ንምንታይ ከብዚ መዓልቲ ንበይንኻ ትኻዝን? ሎሚ ብሓቂ ዓብ ዕለት ምዃኑ ዶ ኣስተቢልካ ኣለኻ?
0: እስስ ብኣዛነይ ሰሚዐዮ ነይሩ። ሕጂ ግን ብፍቕሪ መስቀሉ ልበይ ተረትዮ ንዝቐበርክዎ መስቀለይ ከይኩዓትኩ ግዜ ይሕልፎ ክየሉ እፈር። ነዚ መስቀል ንምርካብ ዝኸፈልክዮ ዋጋ ቀሊል ኣይነበረን። ብብዙሕ ጾምን ብብዙሕ ስግደትን ብብዙሕ ምህለላን ብብዙሕ ሰባኤን ካብ ዝተቐብሮ ዘፍራ ረኽክየ
1: ክትብሎ ዝደለኻ ተረዲእኒ ኣሎ። ስማዕ ዘወደይ፣ ሎሚ ብሓቂ ኣብዚ ዕለት ብዙሕ ሰብ ዝኽርዚ ክቡር መስቀል ከብዕል ብምእካቡ ዘንእድን ክብሪ ዘብህውን እኳ እንተኾነ ቅድሚ ኩሉ ግን ንነብሱ ክሓታ ዘለዎ ነገር ኣሎ። እወ ኣነ ብሓቂ ኣብቲ ዝተዋሃበኒ ሓደራ መስቀል ኣለኹ ዴ እናበለ ክሓትት ይግባእ።
0: ኦ ቅድስቲ ኣደ በጃኺ፣ እቲ ኩሉ ዝኾነ ደኣ ንገርኒ።
1: ኣንታ ክቡር መነኮስ፣ እቲ ኣብ ልበይ ዝዓቖርክዎ ክነግረካስ ልብኻ ደኣ ኣዳሉ።
2: ኣንታ ሽመት፣ ናትካ ስራሕን ዝናን ኣብ ደቂ ሰባት ኣዝዩ ጎኒኒ ዘሎ። ብሓቂ በዚ ፃዕርኻስ ሕልፉ ኩሉና ሞሳይ ዝግባእካ። ንሰብ ብስልጣን ብፍልጠት ብገንዘብን ህቡነትን ነብሱ ከም ዘይትሕት ጌርካ ልቡ ኣትሪልካ ርኢ ኣለኻን።
3: ክንዋዳደስ ደኣ ግዜ ኸይነጥፍ እምበር ውሕደት እውን ሰናፍ ኣይኮንካን። ኣብ ርእሲ ደቂ ሰባት ዘይኮነ ጥርጥርን በዓላዊ ፍልስፍና እናፈጠርካ ካብ ናይ መስቀል ኪደት ተሰናኽል ዘለኻስ ንስኻ ዶ ይኮንካን? ሰብ ካብ ሓቂ ንኻድም ትገብሮ ዘለኻ ቓልሲ ቀሊል ኣይኮነን። ልቦም ኣትሪርካዮ ኢኻ። ካብ ኩሉ ሕሉንኦም ጐስዮም ንድኻሞም ብጥቕሲ ክሽፍንዎ ክርኢ እንከለኹ ብኽፋኻ ኣመናየ ዝግረም።
4: ደቂ ሰባት ንጉዕዞ መስቀል ልክዕ ከም ሓደ ንናጽነቶም ዝነፍግን ድልታቶም ዝቃወምን ገይሮም ንኽርድኡ ናተይ ተራ ቀሊል ኣይኮነን። ንዝጀመርዎ ጉዕዞ ኪደቶም ከሰናኽል ንድሕሪት እንዳጠመትኩ ገለ ይግዛአኒ፣ ገለ ድማ ምሳይ ዝጀመሮ ጉዕዞ ስለ ዝመቆሮስ ካብ ሓቂ ኸሃድም ኣንጻር ሕልንኡ ኽቃለስ እዩ ዝነብር ዘሎ። እዝስ እቲ ዝንየተሉ ብሉፅ ክፍኣተይ ዶ ይኮነ?
3: ወረ ናትካስ ሕልፊ ኣለዎ። ከመይ ጌርካ ኢኻ ኣብ ኢድካ እተእትዎም ኣይርዳአንን እዩ። ብዛዕባኻ ብዙሕ እናፈለጡ ካብ ኢድካ ክወፁ ግን ኣይደልዩን እዮም። ፍትወት ዓለም ኢሎም እዮም ከዓ ዝፅውዑኻ። ወረ ገሊኦምሲ ኮንቱ ምዃንካ እናፈለጡኻ ኢኻ ኣታሊልካዮም ትነብር ዘለኻ።

0: ኣቱም ሰባት እስካ ሓሳብ ንተዓገስ
1: በዚ ዝረኣየና ዘሎ ጥጡሕ መንገዲ እንተንቆርፅ ኣይመሓሸን
0: ኣነስ እንተነዓርፉ ሓሸ ባንበልኩ ትርእይዎ ዘለኹም ዝንፋስ መመሊሱ እዩ ዝብርታዓና ዘሎ
2: እዚ መንገዲ ኣዝዩ ነዊሕና ኣእጋርና የቐንዝወና ኣሎ
3: እዚ ነገር ሰቒልካ እዩ እንታይ ኢኸ መዓርኸ ንዝሃልቲ ንምንታይ ኢናኸ ትርጉም ንዘይብሉ ጉዕዞ ጉልበትና ነብስና ንኸስር ኣእጋር ናብዚ ዓለም እሾኽ ኩርኳሕ ጥራይ እናረኽቦ ንቡርሲ እዩ ንይቐንዝወና ኣሎ ብሓቂ ኸ ዝጉዕዞ ኣብ ዓወ ዘብፅሓና ዶኸውን
4: እዚ ህዝቢ ነፍሱ ኣብ ሓሸብየ እቲዋ ክነብር ዶ ትምልከት ኣለኻ ብዝሓለፈ መንገዲኻ ይትጨነቕ ኣዶኻ ካብዛ ሓሳባት ናፃ ንኽትከውን እቲ እንኳ ኣማራፂ መንገዲ ና መሓዝ ጥራይ እዩ እስከ ንድሕሪ ተመሊስካ መጻሕፍትኻ ገናፅ ክርስቶስ ኣብ መስቀል ውዒሉ ንዅሉ ቓንዛኻን ስቅያትካን ተቐቢሉ ንዅሉ ፍጡር ወዲ ኣዳም ናጽነት ኣውጅ እንከሎ ንምንታይ መከራ መስቀል ንምቕባል ኣብዚ ዓለም ተጨኩንካ ተሕልፎ ብጥበብ ዝተፈጠርካ በልሕ ፍጥረት ዶ ኣይኮንካ መስቀል ሞትካ ምስካም ማለት ንዝተገብረልካ ውዕለት እናመስገንካ ውዕለት ምንጋር እምበር ነብስኻ ምሕሳም ኣይኮነን
5: ብርግጽ ንስኻ ውፅኢት ናይቲ ዝተረኽበ ነፃነት ኢኻ እቲ ዝተኸፍለልካ ዋጋስ ብሓጎስ ንኽትነብር ዶ ኣይኮነን ደጊም ናባይ መጺኻ ሓጎስካ ኸተስተማቕር ዝኽልክለካ የሎን ጾም ስርዓት ሕጊ ዝብል ዝኣስረካ ገመድ ፍትሓዮ ባዕልኻ ኽስከሞ ትኽእል መስቀልካ ኣዳሊኻ ንሳና ሰጉም
3: ኣብ ውስጠይ ንነዊሕ እዋን ዘሸግረና ሓሳብ ኣሎን ሓቀኹም ኢኹም ከመይ ኢለኸ ክሳብ ሕጂ ዝነገር ኣታልዩ ንነብር ነይሩ እምባ ሕሰቦ ሞ ብሓቂ ኸ ኣቦኻ ንዝቐተለልካ ክብሪ ይወሃብዲ እዩ ቤተሰብ ዝተሰርሐ መስቀልሲ ንሰግደሉ ንሳሎሞ ናበልካ ትምህርቲ ኸሊልካ ክትቀበሎ ይከኣል እዚ ፍጹም ስሕተት እዩ ኣነ ካብዚ ሓሳብ ሓረ ዝኾንኩ መስለኒ
6: ነቲ ደም ጐይታናን መድሓኒናን ኢየሱስ ክርስቶስ ዝፈሰሶ ክቡር መስቀልሲ
7: ጐይታናን መድሓኒናን ኢየሱስ ክርስቶስ ተሰቕለ ሞተ እንዳተባህለ እንተ ተነገረሉ ፍቕርና ስሒብዎ ብፍቓዱ እምበር ብግዴታ ኣይነበረን ብኣፍ ቅዱስ ዮሃንስ ወንጌላዊ ነፍሰይ ካብ ስጋይ ብግዲ ዝፈለየ የልቦን እንታይ ደኣ ኣነ ብፍቓደ እየ ዝፈልያ ኢሉ ዝፀሓፎ ኸ ብምንታይ እዮም ክትርጉምዎ ንክርስቶስ ኣብ መስቀል ሸንኪሩ ከይወርድ ዝሓዞ ግን መስማር ዘይኮነስ ፍቕርና እዩ ዝነበረ
6: ንመስቀል ከም ቀታሊ ጐይታናን መድሓኒናን ኢየሱስ ክርስቶስ ጌርካ ክብሪ ኣይንህብን ማለት ግን ንጐይታናን መድሓኒናን ኢየሱስ ክርስቶስ ብፍቓዱ ዘይኮነ ተገዲዱ ኸም ዝተሰቕለ ብዝራል እዚ ኸዓ ፍጹም ካህደትን እቲ ናይ ክብሪ በዓል ቤት ቤናይ ሞት ክመውት ከም ዘለዎ ንኸረድእ እምከመ ተለኣልኩ እምድር እስ ህብ ኩሎ ሃብየ ካብ ሰማይ ትሕት ካብ ምድሪ ልዕል ኢለ ምስተሰቐልኩ ንዅሉ ብግብሪ ናባይ ክስሕብ እየ ዝበሎ ምዝንጋዕን እዩ ንጐይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ብግዴታ ተሰቒሉ እንተበልና ሎቱ ስብሃት ዕሩቕ ብእሲ

0: ፍጡር ከምባል እዩ። ምኽንያቱ ንግዳድን ንሕያልን ንፍጡር እምበር ንፈጣሪ ዝሰማምዖ ስለ ዘይኮነ።
1: እዞም ሰባት ተረፍ ኣሂዳውያን ምዃኖም መታን ክፍለጥስ ናይ መስቀል ክብርን ተኣምራትን ከይግለጽ ተቐቢሩ ክተርፍን ወትሩ ምስ ጸዓር እዮም።
0: ንሕና ግን ከም ኣባ ጊዮርጊስ ኦ ጐይታ ንጸልማት ብመስቀልካ ኣብርህካልና ንሞት እውን ብመስቀልካ ስዒርካልና ኢኻምቦ ምስጋና ይኹንካ እንዳበልና ንዘለዓለም ከነመስግን ኢና።
1: እግዚኣብሔር ንሊቀ ነቢያት ሙሴ ተመን ኣስራዚ ብኢዱ ክሰርሕ ኣዘዞ፣ ኣባላ ድማ ስቐሎ በሎ። እግዚኣብሔር ግን ብቓሉ ነቶም ዝሓመሙ ክሕውዮም እንዳተኸኣሎ ንምንታይ እዩ ብነቢ ሙሴ ተመን ኣስራዚ ኣስሪሑ ንህዝቢ እስራኤል ካብ መርዞም ክፍውሶም ዝኸኣለ? እዝስ ምሳሌ ዶ ይኮነን? ህዝቢ እስራኤል ነቲ ብኢድ ሙሴ ዝተሰርሐ ተመን ኣስራዚ ጠሚቶም ካብ መርዞም ካብ ድሓኑ። ሎሚ እውን ንሕና ድሕሪ እቲ ክቡር ደሙ ዘፍሰሰሉ ዕለት ንዘለዓለም ንእፀ መስቀል ቀዲስዎ እዩ እሞ ብኣምሳለ እቲ ክቡር ደሙ ዝፈሰሰ መስቀሉ ብኢድና ሰሪሕና ኣጋንንቲ ነርሕቕ ኣሎና።

0: ንምንታይ ሓሳባት ውሽጢና ተዘሪቡ ነግፈረግ ንብል ኣለና? ኣጆኹም ቀሪብና ኢና። ዝተሰከምናዮ መስቀል ሞትና ጼርና ናብቲ ዝተውሃበና ርስቲ ንኽንኣቱ በዚ መንገዲ ዝምሕላፍ ናይ ግድን እዩ።
1: እቲ ዝበሃል ዘሎ ኩሉ ሓቂ ምዃኑ ስሒትና ኣይኮናን። ክሳብ ሕጂ ኣእጋርና እሾኹን ኩርኳሕን እናወግኦ ክንጓሓስ ጸኒሕና። እዚ መንገዲ ግን መወዳእታ ዘለዎ ይመስልን። ዕረፍቲ የድልየና ኣሎ።
0: ሕጂ መስቀልና ካብ ተሰከምናዮ ትዕግስቲ የድልየና እዩ። ንፋሳት እንተነፈሱ ማዕበላት እንተተስኡን ኣብ ሓቀኛ መስመርና ክንጸንዕ ዶ ኣይግባአናን እዩ? ንክርስቶስ ክትስዕብ መስቀልካ ክትስከም እናደለኻ እዚ ኸይጐለካ እቲ ሓደ ድማ ክትምልእ ምስ ዓለም ክትቀዳደም ንድሕሪት ግልጽ ምባል ግን ኦ ኣሃውየ ኢታፍቅርዎ ለዓለም ወኢ ዝሃሎ ውስተ ዓለም ኣሎሙኒ ሃላፊ ወፍትወትኒ ሃላፊ እስመ ኩሉ ሃላፊ ውእቱ ዶ ኣይኮነን ዝብል መጽሓፍና። ነቲ ዘይሓልፍ ጐይታ እንተ ተገዛእና ግና ኣብዚ ዓለም እኳ እንተ መረረና ኣብታ ናይ ዘለኣለም መንግሥቲ ግን ፍጹም ሓጐስ ኣሎና።
1: ኣብዚ ዓለም እዚ ዝከኣል ኣይኮነን እና ሸዕ ሕግታቱን ክሰምዕ ከመይ ኢልካ ይከኣልና በልኩ ንርእሰ እየ ዘጨንቕ። ስለዚ ኣነስ ቤተይ ኣስተናቢረ ርእሰይ ኣቕሲነ መስቀለይ ምስካም ይሕሸኒ።
2: እዚ እሞ ጸገም ዘለዎ ኣይኮነን። ኣብ ዘለኽዮ ተተኺልኪ ከመይ ኢሉ እሞ ክትዕመግ? መስቀልኪ ክትስከም እንተኾንኪ ንኣገልግሎት ትግህቲ ንንስሓውን ቅልጥፍቲ ክትኮን ኣለኪ። ስለዚ ንነፍስኺ እዚ ነገር የጨንቓዶ የሎ? መስቀልኪ ምስካም ኣይኮነ እንትጸገም ግን ሕይወት ክረስዕኪ ክኸውን የብሉን። ስለዚ ካብ ኩሉ ርሒቕኪ ኣብዚ ናይ ናጽነት ደንበና ተጸንበሪ።
1: እንድዒ በጃኹም ዝገብሮ ይጨኒቐኒ ዘሎ ከመይለ ንሓደ ይፍጸመለ ድዩ ኣይፍጸመለ ዘይፈለጥኩ ብድፍረ ዝኣትዎ።
2: ሰናይ ግብሪ ብምስራሕኪ ነብስኺ ኸተረጋግኢ ትኽእል ኢኺ። ናባና መጺኺ ማለት መስቀልኪ ተሰከምክን ማለት ኣይኮነን። ጊዜ የኸደክሎ ትጓል ንጽባሕ ዝሓሸ ንኽትነብሪ ሎሚ ኽትሰርሕ ኣለኪ። ለይትን መዓልቲ ናብ ቤቱ ብምምላስኪ ትሕሰብኪ ምስ ተረፍኪ ዳሓር ከየተዓሰኪ ረኣይ ንሞ ጽቡቕ ጌርኪ ጸጋታተይ እናስተማቐርኪ ኣብ ቤቱ ኽትመላለስ እውን ዝከኣል እዩ።
1: በቃ

0: እዚ እዩ ዝሓሸ ብዛዕባ ፅባሕ ይትጨነቑ መንግስቱን ፅድቁን ድለዩ ካልእ ኩሉ ክምላኣልኩም ኢሎምና ክንደይ ዓመት ተመላሊስና ዝተመልአ ነገር ግን ኣይረኣነን። እዚ ስንፍና እዩ። ናይ ፅባሕ መጻኢ እንዳፍራሓኒ ከመይ ኢለየ ከይቀሶንኩ ክስዕቦ ዝኽእል። ስለዚ ካብዚ ጉዕዞ ሪሒቐ ነብሰይ ክፈቅድ ይሕሸኒ። ድሓር ቤተይን ህወተይና ዝተናቢረ ይምለስ።
1: መስቀሉ ምሽካም ካብቲ ዓለም እተሰክመና ሸኸም ሓጢኣት ኣዝዩ ዝፈኾሰ እዩ። ከመይ ኣርዑት ወንጌሉ ልዙብ ጾር መስቀሉ ድማ ቀሊል ስለ ዝኾነ ካብ ሊተስጥሮስ ክሳብ ቀራንዮ እናወደቐ እናተንስአ ብቕድሚኡ ቀልጥፍ ብድሕሪኡ ድማ ቀስበል እናበሉ ገመድ ኣብ ክሳዱ እትዮም ክስሕብዎ ብፍቕሪ መስቀሉ ተሰኪሙ 13 ምዕራፋት ዝተጓዓዘ ጐይታ ከም ስምዖን ቀረናዊ ንሓንቲ ምዕራፍ መስቀል ሞትና ምስካም ብርቅን ድንቅን ዲ ኾይኑ? ብሓቂ ከም ምሕረቱ እምበር ክሳብ ምጽኣት ዝትንስኡ ጸድቃንን ሰማእታትን ዝቕበልዎ መከራ መስቀል ተደሚሩ ነቲ ሓደ ጻድቕ ንሓንቲ ሰዓት ኣብ መንግስተ ሰማይ ኣትዩ ዝረኽቦ ክብሪ ዋግኡን መጠኑን ከም ዘይኮነ ሃዋርያ ጳውሎስ ነጊርና ዶ የለን?
2: ሕጊ ንእግዚኣብሔር ፍቕርና እንገልጸሉ ህያብና እምበር መጨነቒና ኣይነበረን። እዞም ሰባት ግን ዕርፊ መስቀል ሒዞም ንቕድሚት ኪሓርሱ ቃላቱ ሰሚዖም ተንሲኦም መስቀሎም ኮይኩዕቱ እሞ ብርሃን ኮይኮነሎምስ ካብ ቃሉን ቤቱን ርሒቖም ኣምሰሉነት ሕይወት ክነብሩ መሪጾም። ቅዱስ ሉቃስ ግን ዕርፊ ሒዙ ንድሕሪ ዝሓርስ የልዎን። ከመይሲ መንግሥተ እግዚኣብሔር ትኽ ዝበለት ጠዋይ ዘይብላን ቅንዕትን ስለ ዝኾነት ኢሉ ኣብ ወንጌሉ ኣስፊሩልና ኣሎ።
3: ብሓቂ ንስኻ ኣብ ገለ ደቂ ሰባት ልዙብ ክርስትና ከም ዝህሉ ጌርካ ትገብርና ኣለኻ። ክንደይ ሞባዕኻ ዘይሰናኸሉ ኣብ ኣገልግሎቶም፣ ኣብ ናብሮኦም፣ ኣብ ንእስነቶም፣ ኣብ ኩሉ ሕይወቶም ስልጣን ሒዝካ ነክፈረ ክተብሎም ዘለኻስ ንስኻ ዳ ኣይኮንካን? ግና ባዕኻ ዘይተሰናኸሉ ጉዕዞኦም ዝፈጸሙ ከም ዘለዉ ኸ ነጊርካና ዶ ሓቀይ?
4: እወወ ካብቲ ዝገርመካ በንጻሩ ንሳቶም እዮም ብጥበቦም ቦታ ኸሊኦምኒ ብሃብቲ እንተመጻኽዎም ሃብቲ ናብዚ ዓለም ኣይኮነን ዝብል መልሲኦም ሂቦምኒ። ብንግስነቶም እንተመጻኽዎም ምስ ናይ ዓለም ኣኽሊል ዝተባእሱ ኾይኖም ጸኒሖምኒ። ብልብሲ እንተመጻኽዎም ነታ ሓንቲ ልብሱ እኳ ኣብ መስቀል ዕጫው ዲቖም ከም ዝተማቐልዋ ነጊሮምኒ። ክርስቶስ እዩ ልብስና ኢሎም። ኣብዚ ግዜ እዚ ግን መላኺ ኩሉ ነገር ዝኾንኩ ኾይኑ እዩ ዝስማዓኒ ዘሎ።
5: ወዲ ሰብ ባህቢ ዝብሎ መንገዲ ክጓዓዝ ንዕኡ ጽቡቕ መሲሉ ብዝርድኦ ክኸይድ ንሓሳቡ ዝሰማማዕ ሃይማኖት ክፈጥር ጌርና ኢና ክንደይ እሞኾ ንብሎ?
6: አንተ ሓወይ ንምንታይ ምሳና ኾንካ መስቀልካ ኽትስከም ዘይትፍትን?
7: ነዚ ጀሚሩዮ ዘለኹ ጉዕዞ ክፍጽሞ ዝኽእል ኣይምስለንን። ቃላት እግዚኣብሔር ሰሚዐ ንርእሰይ ከጨንቕ ኣይደልን እየ። ንዓይሲ ብዛዕባ እዚ ነገር እዚ ዘይምፍላጥ ይሕሸኒ። ከም ሓደ ገበነኛ እናሻሕልናይ እናኳሕኩሐ ካብ ዝወቕሰኒ ካብ ተሳሊምካ ምኻድ ዝሓልፍ ቅርበት ብፍጹም ክህልወኒ ይደልን እየ።
6: ንርእስኻ ኣለኹ ኸተብል ብግዳም ኮንካ እንተ ተጸጋዕኻያ ኣብ መወዳእታ እትረኽቦ ዓስቢ እንታይ እዩ? ነቲ ይኣምኖየ እትብሎ ብግብርኻ ኽሳዕ ዘይገለጽካዮ ሃይማኖት ኣሎኒ ኽትብል ዝከኣል ኣይኮነን።

0: እዚ ኣብ ክሳድካ ዘሎ ማዕተብ ግን ተራ ነገር ወይ ተራ ዕንጨይቲ ኸይመስለካ። ካብታ እተጠመቕካ ላዕለ ጀሚርካ ምስ እግዚኣብሄር ዝኣተኻዮ ማሕላ እዩ። እወ ማሕላ ፍቕሪ መስቀልካ ዘሰክም፣ ማሕላ ትዕግስቲ ቃንዛ መስቀሉ ዘስተውዕል፣ ማሕላ ትሕትና እዩ ንርእስኻ ምእንቲ ስሙ ዘሐስር።
1: ማዕተብ ምእሳርና፣ ነጸላ ምልባስና ትርጉሙን ክብሩን ክንርዳእ ይግባእ። ኣብዚ ክቡር ዕለት ንምዝንጋዕ ደስታን ንመጽእ ከይንህሉ ክንጥንቀቕ ይግባእ። እናሻዕ ምውዳቕ ዳሜራ ክንሓትት ወዲቕና ኸይንህሉ ከነስተውዕል ይግባእ።
2: እዛ ዓለም ንስርቂ ቢዝነስ፣ ንዝሙት ፍቕሪ፣ ንዘይምእዛዝ ነፃነት፣ ንተንኰልን ሽርሕን ድማ ጥበብ ኢላ ሰይማቶ ኸይኣክል፣ ንዝኽርን ውዕለትን መስቀል ንምህሳስ ዘይተገብረሞ እንታይ ኣሎ? ጥበብ ግን መድሓኒና እዩ ዝነበረ። ፍቕርስ ትእዛዙ እንዳሓለኻ ነቲ ዝተዋህበካ መስቀል ምስካም እዩ ዝነበረ። ናጽነትስ ካብ ሕማቕ ግብርታት ምርሓቕ እዩ ዝነበረ። ስለዚ ዝወደይ ብፍቕርን ብሓድነትን ምስ ኩሉ እናነበርኩም መስቀል መትኩም ክትስከሙ ይግባእ። ምኽንያቱ ጐይታናን መድሓኒናን ኢየሱስ ክርስቶስ መስቀሉ ኣልዒሉ ንዓይ ዘይስዕብ ንመንግሥተይ ኣይበቅዕን እዩ ዝብል ትእዛዝ ሂብና ስለ ዘሎ።
1: ጉዕዞ እዛ መስቀል ኣብ ዓወት እዩ። እንተ ቅድስቲ ቤተ ክርስቲያንና ግን ንኽብሪ ዝኽቡር መስቀል ብዜማን ብቕዳሴኣ ብሰዓታታ ብቕኒኣ ወትሩ እናመስገነትን እናዘመረትን ክትነብር እያ።

ሕራይ እዚ ብስእላዊ መግለፂ ክንዕዘቦን ክንሪኦን ፀናሓና እቶም ኣብ መንጎ መስቀሎም ገዲፎም ወዲቖም ዝኸዱ ከምቲ ኣብ ቅዱስ ወንጌል ተፃሒፉ ዘሎ እቲ ዘርኢ ኣብቲ ረቂቕ ወደቐሞ ቀልጢፉ ይሃጉግ ቀልጢፉ በቒሉ ቀልጢፉ ይሃጉግ ዝበሎ ሰባት ነቲ ናይ እግዚኣብሔር ቃላት ቀልጢፎም ይኣምንዎ እሞ ፈተነ ምስ መፀ ከዓ ቀልጢፎም ይክሕዱ እዩ። ስለዚ እቶም ፈተነ መፂኡ ቀልጢፎም ዝክሓዱ እንታይ ውድቀት ረኺቦም? እቶም ብንጹሕ ሕሊናን ብዕውት መንፈስን ዝኸዱ ግን እንታይ ዓወት ከረኺቦም? ስለዚ እግዚኣብሔር ኣምላኽና ነዚ ክቡር መስቀል እዚ ክነኽብሮ ጐይተናን መድሓኒናን ኢየሱስ ክርስቶስ ንደቂ መዛሙርቱ ወይብሎም እግዚእ ኢየሱስ ለኣርዳይሁ ኢሉ ዘይፈቅድ ይትልወኒ ይፅላአ ለነብሱ ወይጥባ ወይንሳእ መስቀለ ሞትየ ወይትልወኒ ኢሉ። ስለዚ እቲ ንዓይ ደድሕደ ክስዕብ ዝደሊ ብፅንዓትን ብትብዓትን ነብሱ ገዲፉ ደድሕር መስቀል ሞተ ይፀይሩ ደድሕረ ይስዓብ። ምክንያቱ እቲ ነፍሱ ዝገደፈ ብኣይ ምንታይ ከዓ ክረኽባ እዩ ኢሉ። ስለዚ ንወዲ ሰብ ከ ኣብዚ ዓለም እዚ ረቢሑ ነፍሱ ግን ኣብ መንግስቲ ኣምላኽ ወይ ካብ መንግስቲ ሰማያት ጥፍእት እንተኮይና እንታይ ረብሓ ኣለዎ? ስለዚ ንነፍሱ ኸ ወይ በጃንብስኹ እንታይ ዘይመኸፈለ ዝብል ቃል እዮ እሞ። ስለዚ ፅኑዓት ኮይንና ክንከይድ ኣብ መስቀል ክርስቶስ ዘለና ፍቕርን ብክርስቶስ ተገብረለና ውዕለትን እንታይ ዓይነት ውፅኢት ከም ምዃኑ እዩ። ስለዚ ክርስቶስ ተገዲዱ ዘይኮነ ብፍትወት ብፍቕሪ ንዓና ንኸድሕን ዝተሰቕለይ እሞ ነዚ ክነኽብሮ ከም ዘለና እዩ እዚ መግለፂ ረነፀንሐ

ሕራይ ንደቅና መንእሰያት ነዘምራን ቃል ህይወት ተስምዓልና እዚ ኩሉና ፀኒሑ መስቀል ድሕነትን ረድኤትን እዩ። እዚ ስለ ዝኾነ ከዓ ንመቤታችን ነታደ ጎይታ ዝኾነት መስቀል ናይ ውላዳ መስቀል ሞቱ እናፀርኩም ተሰኪምኩም ንማርያም ከዓ ኣመስግኑ ዝብል ምክንያቱ ኣደ ጎይታ ኣደ ክብሪ ስለ ዝኾነት ዝብል ለማርያም ዘምሩ መስቀሎ ለወልዳ እንዘትፀውሩ መስቀል ናይ ውላዳ

0: ሰከምኩም ንማርያም ኣመስግኑ ኢሉ። ስለዚ እቲ ካልኣይ ሳልሳዊን እንጎበ ከውህዘ ነቃማይ ዘቀደሶ ለፈያታይ። ስለዚ ነቲ ብየማን ነበረ ሽፍታ ብምእማኑ ክብሪ ናይ እግዚኣብሔር ብምግላፁ ፀጋ ናይ መስቀል ወይ ከዓ ኩሉ ምትምንጋሩ እቲ ካብ ጎቦ ጎይታ ናይ ክርስቶስ ዝወፀ ማይ ከዓ ንዕኡ ዝቀደሶ ካብ ጎቦካ ዝወፀ ነቃማይ ነቲ ፈያታይ ከዓኒ ንመንግስቲ ኣምላኽ ክኣቱ ዘገደዱን ዝመርሖን እዩ እሞ ከምኡ ከዓ ክቅድሰና ዝብል መዝሙር እዩ ክወሃበና ፀኒሕ ሞ። ስለዚ ንመንእሰያት ደቅና ዕድመን ጥዕና ሊሃብ ዝማሬ መላእክቲ የስምዓልና። ካብዚ ብምቕፃል ነዚ ክቡር ዕለት ዝምልከት ክቡር ሰባቸ ወንጀል መምህር ስምዖን በየነ ትምህርቲ ክህቡናዮም ናብኡ ንከታተል። ሃራይ ግዜና እንዳቐረበ ስለ ዝኾነ ኩልና ናብቲ ዝወሃብ ትምህርቲ ንከታተል።
1: በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ኩላትና ገጽናን መላእ ሰብነትናን ብትምህርተ መስቀል ነማዕትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። እግዚአብሔር አምላኽና ዘፍቅረኩም ንእግዚአብሔር አምላኽ ተፍቅርዎ ናይ እግዚአብሔር ቤተሰብ ናይ ኣዴና ቅድስተ ቅዱሳን ንጽሕተ ንጹሓን ድንግል ማርያም ቃል ኪዳን ናይ ኩላቶም ኅርያን እግዚአብሔር በረኸትን ረድኤትን እተኣምኑ ኣንቱሙ ውእቱ ብርሃኑ ለዓለም። ናይዚ ዓለም እዚ ብርሃን ንስኻትኩም ኢኹም ዝተባሃልኩም ብፁእ ወቅዱስ ኣቡነ ባስልዮስ ቀዳማዊ ወርእሰ ሊቃነ ጳጳሳት ሻትሻይ ፓትርያርክ ዘኦርቶዶክስ ተዋህዶ ቤተ ክርስቲያን ኤርትራ፣ ብፁዓን ሊቃነ ጳጳሳት ማይቶቴ ቤተ ክርስቲያን ሊቃውንቲ፣ ኣይንተ እግዚኣብሔር ካይናት ላይካነ ምስጢር ዲያቆናት፣ ክቡራን ላዕለዎት መራሕቲ ሃይማኖት፣ ናይ ክብሪ ዕዱማት ላዕለዎት መራሕቲ መንግስትን፣ ናይዚ ዕለት እዚ ናይ ክብሪ ዕዱማት ኩልኹም ብሓድነትን ብፍቕርን ተኣኪብኩም ዘለኹም ናይ እግዚኣብሔር ቤተሰብ ብስም እግዚኣብሔር ኣምላኽና ከመይ ሓዲርኩም ከመይ ጸኒሕኹም? ኣሜን። ዝለመንካዮ ዘይከልእ ዝሃብካዮ ዘይጥፍእ ሕያዋይ እግዚኣብሔር ኣምላኽና ሕሉፍ ኣበሳናን ሓጢኣትናን ከይጸብጸበ ንንስሓ ዝኸውን ዕድመ እናወስኺ ካብ ጸልማት ለይቲ ናብ ብርሃን መዓልቲ ብድሓነ ሰላም ኣሰጋጊሩ ናብዚ ሃይማኖታውን ታሪኻውን ሃገራውን በዓል ቅዱስ መስቀል ብድሓነ ሰላም ዘብጽሓና ልዑል እግዚኣብሔር ኣምላኽና ክብርን ምስጋናን ይብጽሐዮ። መንፈሳውን ሃገራውን በዓላትና ብፍርሃት ዘይኮነ ብትስብዓት ብስክፍታ ዘይኮነ ብቕሳነት ብሓዘን ዘይኮነ ብሓጎስ ከነሕልፍ ስለ ኤርትራን ኤርትራውነትን ብዋጋ ዘይትትመን መተካእታ ዘይብላ ክብርቲ ህይወቶም ዝወፈዩ ሰማዕታትና ልዑል እግዚኣብሔር ኣምላኽና ዕረፍተ ነፍሲ ይሃቦም። ምእመናን ናይ እግዚኣብሔር ቤተሰብ ዓመ ከም ዝለመ እዋን ብብፁእ ወቅዱስ ኣቦና ተባሪኽና ብድሓነ ሰላም የብፅሓና ኢልና ልዑል እግዚኣብሔር ኣምላኽና ብድ

ብርሃነ ሰላም ስለ ዘብፅሓና እግዚኣብሔር ካባና ዝደልዩ ከዓ ምስጋና ስለ ዝኾነ ኣቦታት ኣዴታት ዝያዳ ንእግዚኣብሔር ብእልልታ መስግኑ፣ ንእግዚኣብሔር ብእልልታ መስግኑ። ሎል እግዚኣብሔር ኣምላኽና ንኸንፈርና እልልታ ንልብናኻ ሓጎስን ደስታን ስለ ዝሃቦ ክብርን ምስጋናን ይብፅሓዩ። ምእመናን ናይ እግዚኣብሔር ቤተሰብ፣ መንፈሳውያን በዓላትና ይኹኑ ሃገራውያን በዓላትና መኽሰብና እምበር ክሳራና ኣይኮኑን። ስለዚ ብልማድ ኣይኮናን ተኣኪብና ዘለና፣ ብዕላማ ኢና ተኣኪብና ዘለና። ዕላማና ከዓ ሃይማኖታዊ ትምህርቲ ተማሂርና መንፈሳዊ ዕረፍቲ ምእንቲ ክንረክብ እዩ። ስለዚ ነዚ ዕለት እዚ ዝምልከት ኣርእስትና ጐይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ዝመሃሮ ወንጌላዊ ማቴዎስ ዝፀሓፎ ወንጌል ማቴዎስ ምዕራፍ 11 ፍቕዲ 29 ወተመሃሩ እምኔ ወትረክቡ ረፍተ ለነፍስክሙ እምባርክስ ኩልኹም እትፅዕሩን ጾር ዝኸበደኩምን ናባይ ንዑ ኣነኻ ክዕርፈኩም እየ። ካባይ ተመሃሩ ንህይወትኩም ከዓ ዕረፍቲ ክትረኽቢኹም። ስለ ቓላቱ እግዚኣብሔር ኣምላኽና ዝኸበረን ዝተመስገነን ይኹን። ስለዚ ቀንዲ መልእኽቲ ትምህርትና ካባይ ተመሃሩ ንህይወትኩም ድማ ዕረፍቲ ክትረኽቢኹም። ምእመናን ናይ እግዚኣብሔር ቤተሰብ፣ እዚ ዕለት እዚ ከምቲ ኣቐዲመ ዝገለጽክዎ ሃይማኖታዊ መልእኽቲ ዘለዎ ቅዱስ ዕለት እዩ። ሃይማኖታዊ መልእኽቲ እንታይ እዩ እንተኢልና ጐይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ብነቢያ ዝተናገሮ ብምሳሌ ዝመሰሎ ንምፍጻም ኣቐዲሙ ዝተዋሃበና ተስፋ ንምፍጻም ካብ ቅድስ ድንግል ማርያም ኣዴና ካብ ስጋኣ ስጋ ካብ ነፍሳ ነፍሲ ወሲዱ ምስ ተወልደ ናብዚ ዓለም እዚ ምስ መፀ ክምህርን ከስተምህርን እንከሎ ዝመሃሮ ትምህርቲ መሰረት ዝገበረ እዩ። ምእመናን ናይ እግዚኣብሔር ቤተሰብ፣ ጐይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ከምዚ ሕጂ ተኣኪብናዮ ዘለና ብዙሓት ሰባት ተኣኪቦም ክኽተልዎን ከለዉ ንሕሙማነ ስጋ ብተኣምራት ንሕሙማን ነፍስኻ ብትምህርቲ ይፍውሶም ነበረ። ሕሙማነ ስጋ ቃንዛ ስጋ ንዘለዎም ብተኣምራት፣ ሕሙማነ ነፍሲ ድማ ቃንዛ ነፍሲ ንዘለዎም ብሓጢኣት ንዝሳቀዩ ድማ ብትምህርቲ እናፈወሰ ክምህርን ከስተምህርን እንከሎ ከምቲ ኣቐዲመ ዝነገርክዎ ክርስቶስ ኣምላኽና ዕላምኡ ናብዚ ዓለም እዚ ዝመፀሉ ክልተ ነገር እዩ። ምእመናን ናይ እግዚኣብሔር ቤተሰብ፣ ወኣስተርአየ ወልደ እግዚኣብሔር ከመ ይስኣር ግብሮ ለጋኔን ቀዳማይ መልእኽቲ ዮሃንስ ምዕራፍ 3 ፍቕዲ 8 ወንጌላዊ ዮሃንስ ኣህዋቴ ወዲ እግዚኣብሔር ክርስቶስ ናይ ጋኔን ግብሪ ከጥፊ እዩ ናብዚ ዓለም እዚ ዝመፀ ኢሉ ምእመናን። ስለዚ ክርስቶስ ኣምላኽና ተግባር ዲያብሎስ ንምጥፋእን ንጸላይና ዲያብሎስ ንምስዓርን እዩ ስጋና ተወሃሂዱ ናብዚ ዓለም እዚ ዝመፀ። ካልኣይ ከዓ ኩሉ ተግባር ጽድቂ ክምህረና። ስለዚ ምእመናን ናይ እግዚኣብሔር ቤተሰብ፣ በዚ ዕለት እዚ ጐይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ኣብ መስቀል ተሰቒሉ ንሰለስተ ዓመትን ሰለስተ ወርሕን ዝመሃሮ ትምህርቲ መደምደምታ ብምግባር ብ7 ቓላት መደምደምታ ገይሩሉ። ክርስቶስ ኣምላኽና ኣብ መስቀል ተሰቒሉ 7 ቓላት ክዛረብ እንከሎ ሎሚ ንሕና ካብ መስቀል እንታይ ኢና ንምሃር? ክርስቶስ ኣምላኽና ክልተ ነገራት ኣብ ቅዱስ መስቀል ምሂርና። ዕላማ ቤተ ክርስቲያን ክልተ ነገር ምምሃር ይምእመናን። ኩሉ ሕጊ እግዚኣብሔር ብክልተ ነገር ዝተኣሰረ እዩ። ገዛ ተሰሪቱ ከም ዝፍፀም መሰረት ሕጊ እግዚኣብሔር ፍቕሪ እግዚኣብሔር ይምእመናን። መደምደምታ ወይ ከዓ ጉሉላት ናይ ወንጌል ድማ ፍቕሪ ብፃ እዩ። ክርስቶስ ኣምላኽና ኣብ መስቀል ተሰቒሉ ፍቕሪ እግዚኣብሔርን ፍቕሪ ብፃይን ምሂርና። ስለዚ ምእመናን ናይ እግዚኣብሔር ቤተሰብ፣ ፍቕሪ እግዚኣብሔር ሕጉ ብምሕላው እዩ ኣዳምን ሄዋንን ዝተዋሃቦም ትእዛዝ ኣፍሪሶም ኣምላኽ ዝኣክል ጐይታ ገዲፍ

ገነት ዝኣክል ቦታ ገዲፎም ኣምላኽ ዝኣክል ጐይታ ሓዲጎም እዮም። ምእመናን ናይ እግዚኣብሔር ቤተሰብ ትእዛዝ እግዚኣብሔር ከይንሕሉ ዝቃወመና ጸላኢና ዲያብሎስ እዩ። ብዙሕ ጊዜ ኣዳምን ሄዋንን ወዲቖም ክንብል እንከለና እንታይ ዘይገበሩ ሰይጣን ኣጋጊቦም ኢና ንብል። እዚ ሕያዋይ ዘረባ እዩ ምእመናን። ሓደ ሕቶ ካሓተኩም በጌ እንድሕር ጠፊኣ ትካ ናብ ጓሳ ትኸይድ ወይ ከዓ ናብ ተኹላ ትኸይድ። ተሓታቲ ጓሳ እምበር ተኹላ ኣይኮነን። ተኹላ ስርሑ እዩ ዝሰርሐ። ስለዚ ሰይጣን ዕዩ ክዓይ ዝኽልክሎ ውልሓደ የለን። ምግጋይ ስርሑ እዩ። ንሕና ግን መታዓይቲ ሰይጣን ክንከውን የብልናን። ንሕና ናይ እግዚኣብሔር መታዓይቲ ኢና። ካብ እግዚኣብሔር ዝተረኸብና ናይ እግዚኣብሔር ኢና። ወይ ቤ እግዚኣብሔር ንግበር ሰብኣ ብኣምሳሊነ። እግዚኣብሔር ከዓ ከም ዝበለ እምበኣርክስ ከም መልክዕናን ከም ምስልናን ሰብ ንግበር በለ ኢሉ ኦሪት ዘፍጥረት ምዕራፍ 1 ፍቕሪ 26። ስለዚ ንስኻ መታዓይቲ ኣምላኽ፣ ንስኺ ናይ እግዚኣብሔር መታዓይቲ ኢኺ። ስለዚ ምስ እግዚኣብሔር ብምንታይ ንዓይ እንተኢልና ፍቕሩን ፍቕሪ ሰብን እናሓለና። ስለዚ ክርስቶስ ኣምላኽና እቲ ብዲያብሎስ ዝሰኣናዮ ክብሪ ብምኽንያት ሓጢኣት ዝሰኣናዮ ክብሪ ክመልሰልና ኣብ መስቀል ኮይኑ ፍቕሪ እግዚኣብሔር ይምህረና። ቀዳማይ እግዚኣብሔር ክርስቶስ ኣምላኽና ዝምሃረና ፍቕሪ እግዚኣብሔር እንታይ እዩ እንተኢልና ኣብ እግዚኣብሔር ምውካል እዩ። ክርስቶስ ኣምላኽና ኣብ መስቀል ተሰቒሉ ኤሎሄ ኤሎሄ ላማ ሰበቅታኒ፣ ኣምላቼ ኣምላቼ ለምን ሃደገኒ፣ ኣምላኸይ ኣምላኸይ ንምንታይ ሓደካኒ ኢሉ። ምእመናን ናይ እግዚኣብሔር ቤተሰብ፣ እዚ ቃል እዚ ኣቦና ኣዳምን ኣዴን ሃይዋንን ደቆምን ንሓሙሽተ ሽሕን ሓሙሽተ ሚእትን ዘመን ኣብ ጸልማት መከራ ሲኦል ኮይኖም ዝጽልይዎ ዝነበሩ ጸሎት እዩ። እግዚኣብሔር መጺኡ ከድሕኖም ብተስፋ ዝጽበይዎ ዝነበሩ ዝገልጽ ምስጢር እዩ። ክርስቶስ ኣምላኽና ዳግማይ ኣዳም ስለ ዝኾነ ነቲ ናይ ኣዳም ጩኸት ደጊሙ ኣምላኸይ ኣምላኸይ ንምንታይ ሓደካኒ ኢሉ። ምእመናን ናይ እግዚኣብሔር ቤተሰብ ተመሃሩ እምኔ፣ ክርስቶስ ኣምላኽና ካባይ ተመሃሩ ኢሉ። ኣብ ጊዜ መከራኹም ናባይ ጠምቱ ንዓይ ጸውዑ። ዘጸዋ ስመ እግዚኣብሔር ውእቱ ይድህን። ነቢይ ኢኤል እምበኣርክስ ስም እግዚኣብሔር ዝጽውዕ ዘበለ ኩሉ ክድሕን እዩ። ፍቕሪ እግዚኣብሔር ስም እግዚኣብሔር ምጽዋዕ ማለት እዩ። ክርስቶስ ኣምላኽና ፍቕሪ እግዚኣብሔር ክንሕዝ ኣብ መከራና ናብኡ ክንጥምት በዚ ዕለት እዚ ክርስቶስ ኣምላኽና ኣብ መስቀል ኮይኑ ፍቕሪ እግዚኣብሔር ይምህረና። ስለዚ ምእመናን ናይ እግዚኣብሔር ቤተሰብ ፍቕሪ እግዚኣብሔር ዝግለጸሉ ትእዛዛቱ ብምሕላው እዩ። ወንጌል ዮሐንስ ምዕራፍ 14 ፍቕዲ 15 እመሰ ታፈቅሩኒ እቀቡ ትእዛዝ እየ እምበኣርክስ ተፍቅሩኒ እንድሕር ኬንኩም ትእዛዛተይ ሓልው ኢሉ። ካልኣይ ፍቕሪ እግዚኣብሔር ምእመናን፣ ኦ ኣባ ኣማሃፅን ነፍሴ ውሰእዴከ። ክርስቶስ ኣምላኽና ኣብ መስቀል ኮይኑ ይምህረና ኣሎ። መስቀል ተራ ነገር ከይመስለና ክርስቶስ ዘለዎ እዩ። ጽሑፍ ዘይብሉ ወረቐት መጽሓፍ ኣይበሃልን እዩ። ስለዚ ንሕና ኣብ ቅድሚ መስቀል ንዝምር ነገልግል ዘለና ኣብ መስቀል ክርስቶስ ስለ ዘሎ እዩ። ኣብ መስቀል ፍቕሪ እግዚኣብሔር ስለ ዘሎ እዩ። እግዚኣብሔር ዘይብሉ መስቀል እሞ ኣይነገልግሎን ኢና። ክርስቶስ ዘይብሉ መስቀል ኣይንኽተሎን ኢና። ስለዚ ነኽብሮ ዘለና ቅዱስ መስቀል ፍቕሪ እግዚኣብሔር ዘለዎ ክርስቶስ ኣምላኽና ዘለዎ ስለ ዝኾነ እዩ። ስለዚ ኦ ኣቦይ ነፍሰይ ኣባኻ ኣማዕቑባ ኣለኹ። ኣብ ጊዜ መከራኹም ተስፋኹም እግዚኣብሔር ግበሩ። ምእመናን ናይ እግዚኣብሔር ቤተሰብ፣ ንሕና እንተረኺብና እልል ንብል፣ እንተስኢና ኸዓ ንማርር። ተስፋና መን እዩ? እቲ እግዚኣብሔር ጸጉዑ ዝኾነ ህዝቢ ብፁዕ ኢሉ ልበ ኣምላኽ ዳዊት። ስለዚ ቸያከ ተወከሉ ኣበዊነ ወይትሃፍሩ፣ ቀዳሞት ኣቦታትና ኣባኻ ተወኪሎም ኣይሓፈሩን ኢሉ። ስለዚ ምእመናን ናይ እግዚኣብሔር ቤተሰብ፣ ፍቕሪ እግዚኣብሔር ኣብ እግዚኣብሔር ምውካል ማለት እዩ። ጸጊዕና እግዚኣብሔር ክንገብር ጸዋዓን እሞ ክሰምዐካ እየ። ዘይትፈልጦ ሕቡእ ምስጢር ከዓ ክነግረካ እየ። ኩልኹም እትጽዕሩን ጾር ዝኸበደኩምን ናብ ዓይንዑ ኣነ ኸዓ ክዕርፈኩም እየ። ስለዚ ነፍስና ናብ እግዚኣብሔር ከነማዕቑብ ተስፋና እግዚኣብሔር ክንገብር ፍቕሪ

እግዚኣብሔር ክህልወና በዚ ዕለት እዚ ክርስቶስ ኣምላኽና ይምህረና። ሳልሳይ ምእምናን፣ ፍቕሪ ክርስቶስ ኣምላኽና ዝተገለጸሉ ቅዱስ መስቀል ክርስቶስ ኣምላኽና ሓንቲ ነገር እያ ነይራቱ። በዓሉ ካ ወንጌል ክምህር እንከሎ ንወሃሩ ዝዕርፋሉ ጉድጓድ ኣለዎን ኢሉ፣ ንወዲ ሰብ ግና ዘጽለሉ ቤት የብሉን ኢሉ፣ ቤቱ ጽላሉ ጸግዑ ሓንቲ ነገር ነይራ ንክርስቶስ ኣምላኽና። ንስኻ ምልእተ ጸጋ ምልእተ

መስቀል ኣብ ዝነበረሉ ግዜ ክርስቶስ ኣምላኽና ናይ መወዳእታ ዓይኑ ቅድምሰ ምባሉ ቆሓቢሉ እንሆ ወድኺ እነህት ኣዲኻ ኢልዎ ክብርን እግዚኣብሔር ይኹኑ። ክሳብ መስቀል ምኽታል ተራ በረኸት ኣይኮነን ዘለዉ። ሰብ ሓላፊ ነገር ክበካ ይኽእል እዩ። ሰብ በራሲ ነገር ክበካ ይኽእል እዩ። ንእግዚኣብሔር ምኽታል ግና ዘለዓለማዊ ጸጋ ምርካብ እዩ። ድንግል ማርያም ተኣክል ኣደ ኣደ ክትከውን ዝተዋህበትና ኣብ እፀ መስቀል ምእመናን ናይ እግዚኣብሔር ቤተሰብ ክብርን እግዚኣብሔር ኣምላኽና ይኹኑ። ስለዚ ክርስቶስ ኣምላኽና ፍቕሪ ዝገለጸሉ ነታ እንኮ ኣድዩ ኣደ ክትኮነና ዝተዋሃበሉ ዝተቐደሰ ዕለት እዩ። ስለዚ ትሚልና ይኮንና ናብ መስቀል ደው ኢልና ዘለና ድንግል ማርያም ክትዋሃበና ኢና ብተስፋ ንፅበ ዘለና። ከምቲ ቅዱስ ኣቦና ዘንበብዎ ወሚእቲ ሰዓት ነስኣ ውእቱ ረድዋ ኣይተዋው ሰቤቶ፣ ካብታ ግዜትያ ጀሚሩ ዮሃንስ ወንጌላዊ ንድንግል ማርያም ሒዝዋ ናብ ገዝኡ ኸደ ኢሉ። ስለዚ መናን ናይ እግዚኣብሔር ቤተሰብ ሎሚ ሓደ ነገር ሒዝና ክንከይድ ኢና። ሰቲ ሒዝኩም ኣይኮንኩምን ክትከዱ፣ ሓላፍ ንብረት ኣይኮንኩምን ሒዝኩም ክትከዱ። ኣብ መስቀል ክርስቶስ ምፅላል፣ ኣብ መስቀል ክርስቶስ ምርካብ ድንግል ማርያም ሒዝና ነናብ ቤትና ክንከይድ ኢና። ክብርን እግዚኣብሔር ኣምላኽና ይኹኑ። ስለዚ ፍቕሪ እግዚኣብሔር ዝተገለጸሉ ዝተቐደሰ ዕለት እዩ። ካልኣይ ፍቕሪ ብጻይ ምእመናን ክርስቶስ ኣምላኽና ካብ ዝመሃረና ትምህርቲ ንብጻይካ ከም ነፍስኻ ምፍቃር እዩ። ፍቕሪ እግዚኣብሔርን ፍቕሪ ሰብን እዩ። ፍቕሪ ሰብ ኣብ መስቀል ብኸመይ ተማሂርና እንተልና ይቕረ ብምባል ክርስቶስ ኣምላኽና ወኣቦይ ዝገብርዎ ኣይፈልጥን እዮም እሞ ይቕረበለሎም ኢሉ ነቶም ብኺና ዝወግእዎ ነቶም ብዓመፅ ሰቐልዎ ኣይሁዳውያን ክርስቶስ ኣምላኽና ዝገብርዎ ኣይፈልጡን እዮም ይቕረበለሎም ኢሉ። ምኽንያቱ ክርስቶስ ኣምላኽና ናይ ቃልን ናይ ግብርን መምህር እዩ። ኣብ ወንጌል ማቴዎስ ምዕራፍ 5 ጸላእትኹም ኣፍቅሩ፣ ሕማቕ ንዝገብርኹም ጽቡቕ ግበሩ ኢሉ ስለ ዝመሃሮም ነቲ ብቓል ዝመሃሮ ብተግባር ክፍጽሞን ከሎ ዝገብርዎ ኣይፈልጡን እዮም እሞ ይቕረበለሎም እዩ። ስለዚ ምእመናን ፍቕሪ እግዚኣብሔር ዘለዎ ሰብ ፍቕሪ ሰብ ኣለዎ፣ ፍቕሪ ሰብ ዘለዎ ከዓ ፍቕሪ እግዚኣብሔር ኣለዎ። ንብጻይና ከም ነፍቅሮ ብምንታይ ኢና ንገልጸሉ እንተልና ብይቕሬታ እዩ። ስለዚ ዘመኑ ናይ ይቕሬታ ናይ ምሕረት ዘመን ይግበረልና። ካልኣይ ምእመናን ናይ እግዚኣብሔር ቤተሰብ ፍቕሪ ሰብ ዝተገለጸሉ ከምታ ኣቐዲምና ክንርእዮ ፀናሕና ክርስቶስ ኣምላኽና ኣብ ተሰቐለሉ ግዜ ብየማንን ብጸጋምን ዝተሰቐሉ ክልተ ሸፋቱ ነይሮም፣ ጥጦስን ዳክርስን እዮም ዝበሃሉ። ጥጦስ ንዘለዎ ግዜ ተጠቒሙ። ከምቲ ወንጌላዊ ቅዱስ ጳውሎስ ኣብ መልእኽቱ ናብ ሰብ ኤፌሶን ኦቆ እንከ ዘከመታውሩ ከመጠይባን ወኣኮ ከመኣብዳን ኣሕዋተየ ንኹሉ ግዜኹም ኣብ ረብሓ እናውዓልኩም ከም ዓያሹ ዘይኮነስ ከም ለባማት ተመላለሱ ዝተባሃለ ንግዜና ብፅድቂ ኣብ ረብሓ እናውዓልና ከም ለባማት ክንመላለስ ይግባአና እዩ። መዋእሉ ሽፍታ ዝነበረ በቲ ዝረኣዮ ተኣምራት ብክርስቶስ ኣሚኑ ተዘከረ ንእግዚኦ በውስተ መንግስትከ፣ ኦ ጐይታ ኣብታ ትመፅእ መንግስትኻ ዘክረኒ ኣነ ብገበነ ኣብ ዘለኹ ኢሉ ሓጢኣቱ ተኣሚኑ ይቕረ ምስሓተተ ዮም ትሄሉ ምስለየ ውስተ ገነት። ክብርን እግዚኣብሔር ይኹኖ። ክርስቶስ ኣምላኽና ሎሚ ምሳይ ኣብ ገነት ኣለኻ ኢሉ ወሃፀባ ለሓጢኣቱ ብኣንብኡ ንገዛእ ሓጢኣቱ ብንብዓቱ ስለ ዝሓፀበ ሓጢኣቱ ስለ ዝተኣመነ ሎሚ ምሳይ ኣብ ገነት ኣለኻ ተባሂሉ። እዚ ኸዓ ምእመናን እግዚኣብሔር ኣብ ሰባት ዘለዎ ፍቕሪ እዩ ዝገልጽ። ኣምላኽና ሓጢኣትና ንምሕዳግ ቆፀራ ይገብረልናን እዩ። ተኣምን ትድሕን ምእመናን ካልእ ወል ሓደ የለን። ስለዚ በዚ ኣጋጣሚ እዚ ኣብዚ ቅዱስ መስቀል ክንርእን ከለና ገዛ ርእስና ብንስሓ ክንሓፅብ፣ ኦ ጐይታ ኣብታ ትመፅእ መንግስትኻ ዘክረኒ ክንብሎ፣ ኣብ ትሕቲ መስቀል ዝተነስሐ ሓጢኣቱ ዝሓፀበ ኣብ ገነት እዩ ዘሎ። ስለዚ ምእመናን ሃይማኖታዊ መልእኽቱ ፍቕሪ እግዚኣብሔርን ፍቕሪ ብጻይን እዩ። ብዛዕባ ካልኦት ምዝራብ ፍልጠት እዩ ዘድሊ። ጥጦስ ብገዛ ርእሱ ኣይተዛረበን፣ ዳክርስ ብዛዕባ ክርስቶስ ይዛረብ ነይሩ። ጥጦስ ግና ብዛዕባ ገዛ ርእሱ ተዛሪቡ። ስለዚ ምእመናን ብዛዕባ ገዛ ርእስኻ ምዝራብ ልቦና እዩ ዘድልዮ፣ ጥበብ ኣይኮነን። ስለዚ ኣይንቲዩስ ሰለ ጻድቅ ዲበ ርእሱ፣ ለባም ሰብ ዓይኑ ኣብ ገጹ ይኮነን ኣብ ርእሱ እዩ እሞ ገዛ

0: ኃጢአትና ክንጥምት በዚ ዕለት እዚ ኃጢአትና ብንስሓ ክንሓፅብ ናይ ቅዱስ ኣቦና መልእኽቲ እዩ። ምእመናን ናይ እግዚኣብሔር ቤተሰብ ታሪኻዊ መልእኽቱ ብድራማ መልክዕ ክግለፀልና ፀኒሑ። እዚ በዓል እዚ ተራ በዓል ኣይኮነን፣ ናይ ቅድስቲ ኤሌኒ በዓል እዩ። ቅድስቲ ኤሌኒ ኣብ ፍቕሪ እግዚኣብሔር ዝነበራ ኣገልግሎት፣ ኣብ ፍቕሪ ሰብ ዘለዎ ኣገልግሎት ዝገልጽ፣ ንቅዱስ መስቀል ንምርካብ ዝገበረቶ ፃዕሪ፣ ነቲ ተቐቢሩ ዝነበረ መስቀል ኩዒታ ኣውፅያቶ ኢና ንብል ዘለና። ኤሌኒ ከምዚ ኢላ እይለብስ ኣልባሰ መንግስቲ እየ ለእመይተ ረክበ እፀ መስቀል። እፀ መስቀል ክርስቶስ ከይተረኸበ ናይ ንግስነተይ ክዳን ኣይክደንን ብምባል ካብ ክብራ ክብሪ እግዚኣብሔር ዝመረፀት ካብ ክብራ ክብሪ መስቀል ዝመረፀት ቅድስት ኣድያ። ስለ ዝምናን ናይ እግዚኣብሔር ቤተሰብ እዚ በዓል እዚ በዓል ቅዱሳት ኣዴታት እዩ። ናይ ቅድስቲ ኤሌኒ በዓል እዩ። ኣዴታት ንገዛ ርእስኽንን ነተን ኩለን ቅዱሳንን እናዘከርክን ንእግዚኣብሔር ብእልልታ መስግኖ በዓልክን እዩ። ዝበዓል እዚ በዓል ቅዱሳት ኣንስቲ እዩ። ኤሌኒ ዝገበረቶ ኣበርክቶ ኣደ ኩሉ ነገር እያ ምእምን ንወዳ ብፈቓድ እግዚኣብሔር ይዕብያ፣ ብፍርሃት እግዚኣብሔርን ብፍቕሪ ሰብን ይዕብያ። ንገዛ ርእሰ ከዓ ብመንፈስ ቅዱስ ተሃኒፃ ቅዱስ መስቀል ኩዒታ ዝረኸበትሉ እዩ። ስለዚ ምእምናን ንሕና ከዓ ንገዛ ርእስና ኣብ ሓጢኣት ቀቢርና ከይንህሉ እዚ ዕለት እዚ ብሓጢኣት ዝተቐበረ ኣካላትና ብንስሓ ንኩዕተሉ ዕለት ስለ ዝኾነ ብፅወ ቅዱስ ኣቦና ሓደራ ይብሉና ኣለው። ነዚ ዝተምሃርናዮ ቃል እግዚኣብሔር ፍቕሪ እግዚኣብሔርን ፍቕሪ ሰብን ሒዝና ገዛ ርእስና ካብ ጓሓፍ ሓጢኣት ክንሕሉ ቤተ ክርስቲያንና ሓደራ ትብለና ኣላ። ኣብ መወዳእታ መልእኽቲ ናይ ዝበዓል ዝምእምናን ሃይማኖታዊ እዩ፣ ታሪኻዊ እዩ፣ ሃገራዊ በዓል ምእምናን። ናይ እግዚኣብሔር ቤተሰብ ብፁእ ህዝብ ዘ እግዚኣብሔር ኣምላኩ ልበ ኣምላክ ዳዊት እግዚኣብሔር ህዝቡ ዝኾነ እግዚኣብሔር ተስፍኡ ዝኾነ ህዝቢ ብፁእ ቅዱስ ክቡር ኢሉ እዚ ሓድነት እዚ ኣብ ካልእ ዝርከብ ኣይኮነን። ዋጋ ቤተ ክርስቲያንን ዋጋ ሃገርን ልዕሊ ምንባር ይምእምናን። እዚ ክብሪ እዚ ክንረክብ ዋጋ ዝኸፈሉ ሰማእታትና ኣለዉ። ሃገርን ቤተ ክርስቲያንን ናይቶም ዝቐደሙን ዝሓለፉን ናይዞም ሕጂ ዘለናን ናይቶም ዝመፁ ወለዶን ስለ ዝኾነት ኩላትና ምእመናን ዝያዳ ስድራ ቤት ኣቦ ኣደ ንደቅና ብፍቕሪ እግዚኣብሔርን ብፍቕሪ ሰብን ከነዕቢ። ሰብ ማለት ሕብረተሰብ እዩ። ሕብረተሰብ ከዓ ሃገር እዩ። ፍቕሪ ሰብ ሒዙ ዝዓበየ ሰብ ንሕብረተሰቡ እዩ ዘፍቅር። ፍቕሪ እግዚኣብሔር ዘለዎ ሰብ ንሃገሩ እዩ ዘፍቅር። ስለዚ ብሓድነትን ብፍቕርን ግርማና ሓድነት ፍቕሪ ስለ ዝኾነ ንሓድ ሕድና ከምቲ መፅሓፍ ቅዱስ ብሰላም ንበሩ ዝብሎ ብሰላምን ብፍቕርን ክንነብር እዚ በዓል እዚ ፍቕሪ እግዚኣብሔርን ፍቕሪ ሰብን ንፍፅመሉ ቅዱስ በዓል ስለ ዝኾነ ብፅወ ቅዱስ ኣቦና ብሓድነት ብፍቕርን ተመላለሱ። መስቀል ክርስቶስ እናረእኹም ፍቕሪ እግዚኣብሔርን ፍቕሪ ሰብን እናዘከርኩም ብሃይማኖት ፅኑዓት ብስነ ምግባር እሩማት ክትኮኑ ብፅወ ቅዱስ ኣቦና ሓደራ ይብሉና ኣለው። ልዑል እግዚኣብሔር ኣምላኽና ዘመኑ ፍርሃትና ናብ ትብዓት፣ ስክፍታና ናብ ቅሳነት፣ ሓዘንና ናብ ሓጎስ፣ ንብዓትና ናብ እልልታ ዝልወጠሉ ሰናይ ዘመን ይግበረልና። ዝመሃረናን ዝገሰፀናን ልዑል እግዚኣብሔር ኣምላኽና ክብርን ምስጋናን ንዑ ይኹኖ። ካባይ ተምሃሩ ንህይወትኩም ከዓ ዕረፍቲ ክትረኽቢኹም ወንጌል ማቴዎስ ምዕራፍ 11 ፍቕዲ 29 ወስብሐት ለእግዚኣብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሚን።
1: ሓራይ ንመእምርና ቃል ህይወት ተስማዕና። ካብዚ ብምቕፃል ነዚ ክቡር በዓል መስቀል ዝምልከት ብለማስያን ሰብተራ ደብረ ፀሓይ ኣም ተክለ ሃይማኖት ሓዝሓዝ መስተውቁእ ዘመስቀል ብድጋም ክበፅሓልና እዩ። መስተውቁእ ዘመስቀል
2: ብመልክዕን ኣካልን ኣብ ናይ ፅላሎትን ምሳሌን ካህን ኣሮን በትሪ ዝተፈለየ መልክዕ ዘለዎ ብሓይልን ብስልጣንን ፅኑዕ ንዝኾነ ዝተቐደሰ ዕፀ መስቀል ካልኣይ ነመስግን ኣሎና። ኣብ ግዳም ቆይማ ከላ ከይተኸልዋ ዝበቖለት ለሚን ዝፈረየትን ናይ ኣሮን በትርስ ጻድቃንን ሓጣንን ፈጺማ ኣየድሓነትን ናይ ምድሓን ክእለት እውን የብላን በጃናን መስቀል

እዚ መስቀል እዚ እቲ ምስ ወልደሉ ዝኾነ ፈጣሪ ባዕሉ ብናይ ካልእ ደም ዘይኮነ ብናቱ ደም ስለ ዝቐደሶ ብፍርሓትን ብረዓድን ንሰግድ። ኣብ ልዕሊ እዚ መስቀል እዚ ኸዓ መለኮት ብትስብኢቱ ምስ ሞተ ሰብነቱ ካብ መለኮቱ ኣይተፈልየን ኣይተወሰኾን እውን። ናይቲ ዝሞተ ክርስቶስ ደቂ መዛሙርቱ ድማ በዚ በትሪ መስቀል እዚ ተኣምራት እናገበሩ ኣጋንንቲ ኣባሪሮም ናይ ጣዖታት እውን ሰባቢሮም። በዚ ምኽንያት እዚ ድማ ናይ ቅዱስ ወንጀል መምህራን ብምሳሌ ልዑል ፈጣሪ ንመስቀል ንድንግል ማርያም

0: ነሳታ ብርቲ ከማይማት ከጉና ምህለላና ንጋዓርና ንሃ ሰማይ ረገና እግዚኣብሔር ኣምላክ ጉባኤና ዝተባርኸ ተቐደሰ ይብልና ንግደትና ንግደተ ኢየሩሳሌም ግብረና እግዚኣብሔር ኣምላክ ንዓመት ከምዚ ብሰላም የፅሓና ጉባኤ ተቐደሰ ስሙን ቅዳስ መንግስትን ረረሰ ቃዓልና በፀ መስቀሉ ቤዛውና እግዚኣብሔር ኣምላክ ፀጋ መንፈስ ቅዱስ የወደልና ሓያላን ይዕግሰልና ቅጥዑና ብሰላም መለሰልና እግዚኣብሔር ብርሃንሉ መስቀሉ ዘፅሐ ብርሃንልዶት ድማ ብሰላም ይፅሐና ጉባኤና ዝተባርኸ ተቐደሰ ይግበለልና ነብሳተ ኩሎምታን ሃገረ ትብሰይት ምድረ ርስትን ይርሰና ኣቦታትና ኣብርሃም ይስሃቅ ያዕቆብ ይደምረልና ኣቡነ ዘበሰማያት ንኣትቀደሰም ገፃገስተከበይ ኮን ፈቃደ ከበክማ በሰማይ ከምኣሃም በምድሪ ሰናለለትና
1: ኣራይ ክቡራንን ክቡራትን ህዝበ እግዚኣብሔር ኣብቲ ናይ መፈፀምታ ዓወት ወይ ሽግ ምህርቲ ዝሕፈሰሉ ቅዱስ ኣቦና ብቅዱስነቶም ብለባስያን ተሰንዮም ምስ ብፃኣና ቦታትን መራሕትን ሃይማኖትን ተኸቲሎም ናይ ስነ ስርዓት ምውላዕ ሽግ ክኸድዮም እሞ በዚ ኩልና ብዕልልታ ክነሰንዮም ቅዱስ ኣቦና ፓትርያርክ ወርሰ ሊቃነ ጳጳሳት ናይ ስነ ስርዓት ሽግ ምውላዕ ብለባስያንን መራሕቲ ሃይማኖትን ተሰኒዮም

ብፁዕ ወቅዱስ ኣቦና ናይ ስነ ስርዓት ናይዚ ምውላዕ ሽግ ስለ ግዜ እዩ ዝኣኸለ ብለባስያን ተሰንዮም ብጳጳሳትን መራሕቲ ሃይማኖትን ተሰንዮም ናብቲ ሽግ ዘላቶ ብ4ተ ማእዝን ባሪኾም ንምውላዕ ሽግ ካብ ናይ ክብሪ ቦትኦም ናብቲ ዳሜራ ዘለዎ ይጓዓዙ ኣለው። ስለዚ እግዚኣብሔር ኣምላኽና ከምቲ ቅዱስ ቃላት

ሻድሻይ ፓትርያርክ ወርእሰ ሊቃነ ጳጳሳት ዘሃገረ ኤርትራ ብለባስያንን ብፁዓን ኣቦታትን መራሕቲ ሃይማኖትን ምምሕዳራትን ተሰንዮም ናብቲ ናይ ክብሪ ሽግ ዘለዎ ምልክት ንእፀ መስቀልና ዝተረኽበሉ ከምቲ ኣብዚ መግለፃዊ ወይ ከዓ መግለፂ ስእሊ ክሪኦ ዝፀናሓና ናይ ምብራኽ ቦታን ሽግ ዘለዎ በፂሖም።

0: መንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።
1: ቀዳማይ ስርዓተ ቡራኬ በወገን ምዕራብ ኮይኖም ናብ ምብራቅ በምጥማት ስርዓተ ቡራኬ ፈጺሞም ኣለዉ። ብወገን ምብራቅ ኮይኖም ንምዕራብ ዝባርኩሉ ስርዓት ከዓ በፂሖም ኣለዉ።
0: በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።
1: ኣራይ ከምቲ ቅዱስ ቤተ ክርስቲያንና ሐዋርያዊትን ኣጽናፋዊትን ብምዃና መሰረት ሕጅዊን በርባዕተ ማእዝን ክባረኽ ስለ ዘለዎ ብወገን ደቡብ ኮይኖም ንወገን ሰሜን ቡራኬ ወይ ከዓ ስርዓተ ቡራኬ ክፍጽሙ ናፍቲ ቦታ ወይ ከዓ ናፍቲ ክቢ ዓንኬል ወይ ዙረት ይጓዓዙ ኣለዉ።
0: በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።
1: ኣራይ እዚ ቡራኬ እዚ ንድሕነት፣ ንሰላም፣ ንረድኤት ዝኸውን ብኣርባዕተ ማእዝን ማለት እግዚኣብሔር ኣምላኽና ብኩሉን ኣብ ኩሉን ዝምስገን ከም ምዃኑ ንዘመልክት እዩ። ትእምርተ መስቀል ከዓ ብኣርባዕተ ማእዝን እዩ ትዝርአ ወይ ከዓ ቅርፁ ስእጭ ከዓ ወገን ሰሜን ኮይኖም ንወገን ደቡብ ይባርኹ ኣለዉ።
0: በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።
1: ኣራይ ስርዓተ ቡራኬ በርባዕተ ማእዝን ተፈጺሙ ከም ሕግን ስርዓትን ኣዋላልዓ ናይ ሽግ ንኽብሪ ናይዚ ክቡር ቦታን ወይ ከዓ እዚ ዞባና ዞባ ማእከል ወይ እውን ርእሰ ከተማ ኣስመራ ብሃገር ደረጃ ዝበዕለሉ ዘሎ ክቡር ስርዓትን ሕግን ስለ ዝፍፀም ዘሎ ንክቡር ሓላፊ ምምሕዳር ናይ ዞባ ማእከል ኣቶ ዘርኢት ሂቦም ናይ ክቡር ኣካያዲ ስራሕ ናይ ዞባ ማእከል ኣቶ ዘርኢት ሂቦም ብክብሪ ንምውላዕ ኣንሽግ እኖ ይኸዱ ኣለዉ። ክቡር ኣካያዲ ስራሕ ዞባ ማእከል ኣቶ ዘርኢት ምስ ብፁእ ወቅዱስ ኣቦና ብምዃን ስርዓተ ምውላዕ ናይሽግ ጀሚሮም ኣለዉ። ክብርን ምስጋናን ንእግዚኣብሔር ኣምላኽና።

0: ስለ ዝኾነ ኩልና ብጸሎት ኢናቲ ክንከዶ ዝግብአና። ምክንያቱ እግዚኣብሔር ኣምላኽና ጻድቅ ውእቱ ይህድግ ኃጢአተነ ኣኮ በእንተ ዚኣነ ባህቲቱ ኣላ በእንተ ዓለም እኒ ኢሉ ክርስቶስ መድሓኒና ኃጢአትና ክገድፈልና ኣብ መስቀል ተሰቕለ። ምእንታና ጥራሕ ዘይኮነ ምእንቲ ዓለም መሊእ እሞ። ስለዚ ዓለም ምልኡ ምሕረት ክረክብ ጸጋ ክንረክብ ብብፁዕ ወቅዱስ ኣቦና ከምኡ ውን መራሕቲ ሃይማኖት ስለ ዘለውና ነዚ ክቡር በዓል ዝምልከት ብስርየት ጌርና ብጸሎት ጌርና ክንከይ ስለ ዝኾንና ወህትሙ ጸሎተኩሙ በጸሎተ ሃይማኖት ዝብል። ስለዚ በቲ ጸጋ እግዚኣብሔር ኣምላኽ ዘውህብ ጸሎት ጌርና ስርየት ጌርና ክንከይ ስለ ዝኾንና መጀመርታ ስርዓት ክነማልእ። ስለዚ ነቲ ክቡር መስቀል ብክብሪ ክንፅበዮን ክንሪዮን ፀኒሕና ሕጂ ከዓ መወዳእትኡ ብጸሎትን ከምቲ ብምህልላ ዛዚምና ናብ ሽግ ብውላዕ ዝኸድና ሕጂ ከዓ ብኣቡነ ዘበሰማያትን ብስርየትን ክፍፀም ስለ ዝኾነ እቲ ናይ መወዳእታ ምህርቲ እናሓፍሰሉ ከዓ ጸሎት እዩ። ስለዚ ወጸሎተ ሃይማኖት ይሃይዎ ለድውይ ንሕሙም ንሽጉር ንኩሉ ንመዓት ዘቑርር ጸሎት እዩ እሞ ጸሎት ክግብረልና ስለ ዝኾነ ስርየት ከይተገብረ ከይንንቀሳቀስ ሓራይ ኩሉ ግዜ ንእግዚኣብሄር ክነመስግን ንእግዚኣብሄር ክነገልግል ብፀጋ እግዚኣብሄር ክንመላለስ ሕድገት እግዚኣብሄር ኣምላኽ ክንረክብ እዩ። ስለዚ እዚ ኩሉ ውዕለት እዚ ገይሩልና ዘሎ ከዓ ንዓና ንድሕነትን ንረድኤትን ንበረኸትን ንሰላምን እዩ። ስለዚ ነዚ ክቡር በዓል እዚ ብፀጋም ብበረኸትን ተኣኪብንየ ውዒልና ዘለና እግዚኣብሔር ኣምላኽና ቅዱስ ፍቓዱ ኮይኑ ንሓንቲ መዓልቲ ክንሽሕ ዓመት ንሽሕ ዓመት ከም ሓንቲ መዓልቲ ቆፂሩ ዓሚ ተቋፂርናዮ ለሚልናዮ ኣብዚ ብፅሒና ሕጂ እውን እንሆ ንዓመታ ቅዱስ ፍቓዱ ኮይኑ ዘመንና ናይ ሰላም ወርሓትና ናይ ቅሳነት ኩሉ መዓት ሃዲኡ ሰላም ነጊሱ ብብርሃን እንመላለሰሉ ግዜን ሰዓትን ዘመንን ክገብረልና ቅዱስ ፍቓዱ ይኹን ይብሉ ብፁዕ ወቅዱስ ኣቦና። ስለዚ ንኩሉ ዘስልጥ እግዚኣብሄር እዩ። ንእግዚኣብሄር ከስልጥ ከሎ ግን ንዕኸስተ ዝኽእል ከኣነ ተግባራት ናይ ደቂ ሰባት እዩ። ስለዚ ተግባራትና ሰናይ ኮይኑ ኪደትና ፅቡቕ ኮይኑ ተረኣኺድና እግዚኣብሄር ካባና ዝበቁ የብሉን ህይወቱ እኳ ዝኣክል ከይበቐቐ ንሞት ተወፊዩ ኣብ መስቀል ተሰቂሉ ስጉኡ ቆሪሱ ደሙ ፍሲሱ ውዕለት መስቀል ዝሃበና እዩ። ስለዚ ንሕና ከኣነ ከምዚ ኩሉ ብኣምሳል ናይ ስእልን ብኣምሳል ናይ ትምህርትን ክንገረና ፀንሐ ንድሕነትና እሞ ውፅኢት ናይ ዝበኣ ናትና ሓድነት ናትና ፍቕሪ ናትና ኺደት ናትና ሰላም እዩ። ስለዚ ንሰላም ካብ ኢድና ዘግድፈና ነገር የለን። ስለዚ ከግድፈና ዝኽእል እንተሃልዩ ከዓ ናትና ዘይምእማን ናትና ዘይምውሕዋድ ናትና ዘይምስላፍ እዩ። ስለዚ ንሕና ፀኒዕና በቲ ክርስቶስ ዝፈትዎን ሰብ ዝግልገለሉን ኮይንና ክንከይድ በዚ ዕለት እዚ እግዚኣብሔር ኣምላኽና ክብር ምስጋናን ይኹኖ። ከምቲ ኣብ መስቀሉ ኮይኑ ምእንታና ጥራሕ ዘይኮነ ምእንቲ ዓለም እየ እኒኹ ኣነ በጃ ሓልፈልኩም ኣለኹ ኢሉ ንሕማምና ፀይሩ ኣበሰና ተሰኪሙ ዝሓለፈልና ንሕና ከዓኒ ውዕለቱ ክትዝክር እዩ ዝበዓል እዚ ዝኸብር ወይ ከዓ ዝኽበር ዘሎ። ስለዚ ድሕነትናይ እሞ ብዝኾነ ርሑስ በዓለ መስቀል ርሑስ በዓለ ዘመን ርሑስ ወርሓት እንቋዕ ናብዚ ክቡር በዓለ መስቀል ብሰላም ኣብፅሓና ወገብረ ሰላመ በደመ መስቀሉ ለዘበ ሰማይ ወለዘበ ምድ ኣብ ሰማይን ምድርን ዘለው ብደመ መስቀሉ ሰላም ገበረ። ነቲ ኣብ መንጎ ሰማይን መሬትን ዝነበረ በእሲ ኣብ መስቀል ተሰቂሉ ቃል ዕርቂ ኣንበረ ዝብል እግዚኣብሔር ኣምላኽ ምስ ደቂ ሰባት ዕርቂ ወይ ከዓ ክታም ናይ ዕርቂ ፈፂሙ ክታም ናይ ዕርቂ ምልክት ከዓ ሰንደቕ ዓላማ መስቀል ገይሩ ዝሃበናይ እሞ ደጊምና ክብሪ ምስጋናን ንእግዚኣብሔር ኣምላኽና ንህብ። ስለዚ ነዚ ክቡር ተሳትፎ ዝገበረ ህዝቢ እዚ ከዓኒ ብጣዕሚ ነመስግን። ብዝኾነ ናይ በዓልና ፍፃሜ ኮይኑ ስለ ዘሎ ጸሎት ብብፁዕ ወቅዱስ ኣቦና ክወሃበልና እዩ።
1: ሕራይ በዓልና ናይ ሓጎስ ናይ ደስታ ግበረልና። ነዚ በዓል እዚ ክቡር ክገብሩ ካብ ኣካላት መንግስቲ ካብ መንበረ ፓትርያርክ ኮላ ኩሉ ፍጡር ዝኾነ ነዚ በዓል እዚ ክኸውን ክገብሩ እግዚኣብሄር ኣምላኽ ጉልበትኩም የፅርዓዮ ዝለዓልኩም ተካኣልኩም ንዓመት ከዛ ከምዚ ብሰላም የፅርሕኩም እግዚኣብሄር ኣምላኽ ዘርእኹም ይባረኽ። ነዚ ጉዳይ ዝስራሕኩም እግዚኣብሄር ኣምላኽ ንዓመት ከም ዝፈላም የፅርሐና። በዓልና ናይ ፍስሓ ናይ ሓጎስ ናይ ደስታ ይግበረልና። ፅሙም ንቅዳስ መንግስቱ ንብረሰብ ቃዓና ሃይማኖትና የፅርዓና። እግዚኣብሄር ኣምላኽ ዘመኑ ሰመና ሰላም ይግበረልና። ሓያለን ይዕግሰልና። ኣውጡዕና ብሰላም ይመሰልና። ኣንቀ ተማያትን ፍርያተ ምድርን ይባርኸልና ይቐድሰልና። ኣቡነ ዘበሰማያት ንብል
0: ራይ ሓንሳብ ስሬት ኣሎ ስሬት
1: እግዚኦ ኣምላክና መድሃይነ ኢየሱስ ክርስቶስ ካህን ሊቀ ካህናት ስርሓት ያት ወድምሳሲ ኣበሳ መፍቀሬ ንስሓ በዘውሃቦም ስልጣነ ዳኣኮነት በደሙ ይስረይለኩም ሃጢኣተኩም ንስኩም እስከ ግዜ ኣበውየ ካህናት ዋህቤ ዲያቆናት ኣግርቶ ኣይማት ኩኑ ፍትሓን ወንፅሓነ ይረስየን ይረሲኩም ድሎ ለመንግስተ ሰማያት እግዚኦ መሃረነ ክርስቶስ ንብል ዘገበርነ በኣእምሮ ወየኣእምሮ በዝሓለፈ ይምሃረነ ወዘይመፅእ ቀበልነ በእንተ እግዝእትነ ማርያም ንበልክመኹ እንተ እግዝእትነ ማርያም
0: ሓራይ በዓልና ዝተፈፂምሎ ከምቲ ክንኣቱ ስርዓት ዝኣተና ሕጂ ከዓ ኣቦታት ጳጳሳትን ሊቃን ኣባሳትን ብቅዱስ ኣቦና ጀሚሩ መራሕቲ ሃይማኖት ኣቦታት ዓበይትን ከምኡውን ሓለፍቲ ናይ መንግስቲ ግንባራት ከምኡውን ናይ ዲፕሎማት ኣጋኝ ስለ ዘለውና ቅድም ንዕኦም እቲ ዕድላት ናይ ቦታ ምሕለፍ መንገዲ ክንገድፍ። ስለዚ ወለዲ ምኽባር ዓበይቲ ምኽባር ኣጋይሽ ምኽባር ሕራይ ብዕልልታን ጣቕዒትን ጌርና ኣጋይሽና ነፋኑ ኣጋይሽና ክሳብ ዝሓልፉ መንገዲ ወይ ቀዳምነት ንዓቶም ናብ

ሰላምታ ናብፃሕኩም ኣብ ውሽጢ ሃገርን ወፃእን ብምዃን ንመደባት ኤሪ ቲቪ ኣብ ምክትታል ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ዘቕርበሉ ሰዓት ኣኺሉሎ ኣብዚ ንክልተ ሰዓት ዝፀንሕ ናይ ኣየር ሸፈንና ከም ወትሩ ምሳና ሓቢርኩም ክትፅንሑ ዕድሜና እዩ። ከም መእተዊ መደብና እትኸውን ደርፊ ክንጋብዘኩም ኢና። ኣብ ዓመተ 2026 ኣብ በዓል ናፅነት ኣብ ስታድዮም ኣስመራ ካብ ዘቕረባ ደርፍታት ሓበን ወለዶታት ዘርእስታት ደርፊ ናብ ኣኸበለኩም

0: نحن لا كوبي نو ديكو مرحبا
1: مرحبا

እሊ ኩሉ እቲ ነጃት ዓቕዲ እግሊ ኢደ ላዓል ወትሓት ልብላ ኣለ ትውቱ ባለቱ ድሓን ግን እስባት መስርከብ ገለ ርእየውቱ

ዝኸበርኩም ተኸታተልትና ከም ፈላሚት መደብና እተቐርብ ተኸታታሊት ፊልም ትግረ ሕደጋት እያ ክትከውን ንሎም እውን መበል 20 ክፋላ ይስዕብ መምህር ሕብረ ብዙሓት ጠባያት ተፃዊሩ ሕልሚ ብዙሓት ዘግህድ ሓንሳ ምሳ ስርፀ እውን ዘይለቅቕ ፍልጠት ዝዕጥቕ እዩ ኪኖዚ ግብ ንዝበለ ፅልማት

0: ተፈትለና ብዙሕ ግለሰባትፍ ቀድርእሊ ላኪን ንወስካ እንደ ከየትካ ሁገስካ ምገብኒ ብዙሕ ብፀገም ብልክለቅ ግልካ ይቀድር ንበለቱ ከብሊ ሰበትሊ ለመፀና ላዕላ ፀገማት ምስላ ወዱ ግና ለዓለው ዋልደና ለሰዱና ተዓለው መሳዕደ ኩሉ ፀገም ግን ንርአይ ቀደርናን አልሓምዱላ ክድረብ
1: ብድሆታት ከም ኣብ ስራሕ ዘለካ መጠን ብድሆታት ከጋጥምና ኣይግድን እዩ ከከም ግዜኡን ኩነታትን ከዓኒ ትፈትሖ ዘጋጥም ብድሆታት ከዓ ካብ ዓብኣንላዓሊ ምዝኸውን ካብቶም ልዕሊ ኢኻ ዘለውን ትሕቲ ኢኻ ዘለውን ተረዳዲኢኻ ዝፍታሕ እዩ።
2: እዚ ሞያ ዓሚቕ ዝኾነ ፍልስፍናዊ ነፀብራቕ ናይ ሓደ ትካል ሕብረተሰብ ብሓፈሻኻ ናይ ደቂ ሰብ እዩ ካብዚ ብምብጋስካዩ መምህር ነዝግቡእ ዕማም ንምትግባር ዝተዋፈረ ብዘይካዚ ንሕማቕን ፅቡቕን ዝመሚ መምህር እዩ። ሓደ መምህር በቲ ውህሉል ፍልጠቱ ጥራይ ዘይኮነ ብክብርታትን መትከላትን ናይቲ ዝሰርሓሉ ትካል ይኹን ሕብረተሰብ ክቕየድ ይግባእ። እዚ ድማ እዩ ነቲ ሞያ መምህርና ብግቡእ ክቕይሮ ዝኽእል። ከም ውፅኢት ናይዚ ድማ መምህር ሓደ ካብተን ሕብረተሰብ ብግቡእ ዝምእዝን እዩ ክንብል ንኽእል።
3: ኣብዚ መደብ ዝሳተፉ ደቂ ኣንስትዮ ካብ ዞባዮም ሎም ካብ ዞባ ክንብ ብጀካ ዞባ ዳሃላ ትሽዓተ ንኡሳን ዞባታት ተወሓደ ሓደ ክልተ ገለ ንኡሳን ዞባታቶም ብርክት ዝበለ ቁፅሪ ክሳብ 2015 ዘሳትፉ ንኡሳን ዞባታት ኣሎ። ከከም ሳታፍነትን ዘሎም ብዙሕ መምሃራንን ኣብ ግሚ ዘእተወን ኣብኡ ዘሎ ኣበርክቶ ውን ነዊሕ እዋናት ዝሰርሑ መምሃራን ዘጠቃለለይ ማለት እዚ ደቂ ኣንስትዮ ምትባዕ ማለት
4: ኣተሓሕዛ ወይ ከዓ ርክብ ወለድን ተመሃራይን ከመይ ክኸውን ዘለዎ ዝብል ርድኢት ኣለን። ኣነ ብነብሰይ እቶም ወለዲ ከም ንኣሽቱ ከም ኩሉ ግዜ ወላዲኻስ ተዓቢ ወይ ዳዓበኻ ኮይኑ ኣይስምዖን እዩ። ስለዚ ድማ ኩሉ ግዜ ብንእሽተይ ገይሩ ትሪት ዝገብረካ። ስለዚ እቶም ወለዲ ኣብቲ ዕድመ ናይ ደቅና ወሪድና ከም ሓዙትና ወይ ኣዕርኽትና ገርና እንድሕር ደኣ ሒዝናዮም ወይ ተንከባኺብናዮም ነቲ ውላድና ወይ ነቲ ተምሃራይ ናብ ዝደለናዮ መኣዝን ከነትሒዞ ኣይክንሽገርኒ ኢና ክብል ይኽእል። ስለዚ እቲ ወላዲ ምስ ተምሃራይ ወይ ከዓ ምስ ውሉዱ ልክዕ ከም ምሕዝነት ወይ ከዓ ከም ዕርክነት ዝምድና ክፈጥር እዩ ዘለዎ።
0: ኣተሓሕዛ ተምሃሮ ቀድናይ ነገር እቲ መምህር ልክዕ ከም ውላዱ ነቲ ተምሃራይ ክሪኦ ኣለዎ። እቲ ወላዲ ከዓ ነቲ መምህር ልክዕ ከም ወላዲ እዩ ኢሉ ኣሚኑ ነቲ ተምሃራይ ክሰዶ ኣለዎ ኣብቲ ቤት ትምህርቲ።
1: ንሱ ሕጂ ብጣዕሚ ኣገዳሲ እንዲ ብፍላይ ኣብትናትና ካሪክሎም እተን ሰለስተ ተኣሽመን ተኣሳሲረን ክኸዳኸል ዘለዎ ማለት እዩ። ወላዲ፣ ተምሃራይ፣ መምህር። ሕጂ እቲ ተራ ወላዲ ከማ ነቲ ዝዓበየ እዩ። ምክንያቱ እቲ ትምህርቲ ካበይ እዩ ዝጅምር ዘሎ እቲ ትምህርቲ ካብ ገዛ። ሕጂ ብፍላይ ጓል ኣንስተይቲ ወይ ኣዴ ምህርቲ እንተኮይና ከም ወላዲ ኮይና ከም መምህር ተገልግል ኣብ ገዛ ማለት እዩ። ሕጂ እቲ ታራ ብጣዕሚ እዩ ታራ ዘለዎ እቲ ወላዲ ኣብ ትምህርቲ ማለት እዩ። ኣብ ሕብረተሰብና ግን ብዙሕ እቲ ምክትታልሲ ብዙሕ የለን ማለት እዩ። ሕጂ ኣወዳዲርካ ምስትናትና ከባቢ ምክትታልሲ ብዙሕ የለን። እምበኣር እቲ ናይ ታራ ናይ ወላዲ ብጣዕሚ ዓብዩ መጀመርያ ኣድኡ ዝመሃረቶ እዩ እቲ ዝመሃር ማለት እዩ። ገዛና ከዓኒ ወይ እቶም ስድራና ዝበሃሉ እቶም ቀዳሞትናትና መምሃራን ስለ ዝኾኑ ዓብዪ ታራ ኣለዎም ኣብ ሂወት ተመሃራይ ማለት እዩ። ንሶም ዝከታተልዎ ዋላ ብዙሕ ይኹን እንታይ ተማሂርካ ሎሚ እንታይ ዕዮ ተዋሂብካ ዕዮ ገዛ ሰርሐኻ ዶ ዝብል ወላዲ እንተሃሊና እዚ ተምሃራይ እዚ ክሕምቕ ኣይክእልን እዩ ማለት እዩ። ሕጂ ኣብ ሂወት ተመሃራይ ዓብዪ ታራ ኣለዎ ይብል ኣነ ተራ ወላዲ
5: والله انا درساي ومدرس ومدرسات مثل اصابات اتسست مسلت اورا منا من عصا من قبي يتمم للالكات مالته للالكات قلت تمم هلا قام من قبي والداي ومدرس ودراسه مسكلش قاو ديبا لعبت لكات للحالف يوم سلام درس لوالدايته ما تابعتنا يا والداي ما لقت هلا بديبا اقل من بيت انت بقسا لسار حتوتو لقبل ريح حتوتو لوجه حتوتو شكل انها بقاو كل درسه ما تابع حتوتو ሕቶይ ሃላ ምስልካ ምገቢ ብዙሕ ግታድማ ይቀትኒ ከተረት ናይ ዋልዳ ሰኒ ዓባይታ ላዚም ህ መጠር መድረስ ግለጠር ብድቡ ማለት
6: እዚኣን ሰለስተ ኩርና ኣብ ሓንሳ ኮይነን እተ እንድሕር ዘይተሰማምዓ ወላዲ ካብ ገዛ እንድሕር ዘይሰጎገ ወለዲ መምህር ከዓ ፅቡቅ ገይሩ እንድሕር ዘይተቐበለ ተምሃራይ ከዓ እቲ ዝወሃቦ እንድሕር ብፅቡቅ ተቐቢሉ ካብ መምህሩ ድዩ ካብቲ ዝተፋነዎ ገዛ ወይ ካብ መምህሩ ወሲዱ እንድሕር ዝኾነ ክንፀባርቕ እንድሕር ዘይከኣለ የለን ርክብ የለን ማለት እዩ። ኣብ መንጎ ወላድን ኣብ መንጎ መምህርን ኣብ መንጎ ተምሃራይን ማለት እዩ።
0: ናይ ደረሳ ወመደርሲን ወዋልዴን ኩሎም ሓተ

0: ሸበካት እንደገብአናት እንደሕድ ሰደናቶም ደረሳይ ናጅሕ ንከልቕ በለቱ ሕና ሕድ እንደሰደና ኦም እተ ቤት መደረሳት ንመደረሳት ቤት እም ገአትምን መደርስ እየኒ ድ መድረሳት እየኒ ንወሱ ንምድርስ ኣው ለመደረሳት ንወሳ እተ ቤት መድረሳት ከም መደረሳት እንደቀርባት ኣው ከምኦም እንደቀርባት እግል ደረሳ ለላትሓዞ ሓጃት ለልትሃያቦ መምርሒ ዕቡ ግትጊስ ኣሰደየት በለት
1: ሰለስትኦን እዚአን ሰለስተ ኩርዓት እዚአን ዘይፈላለያን ወለዲ እንተዘየለዉ ኣብቲ ትምህርቲ ጎደሎ ዩ እቲ ትምህርቲ መምሃር ምስትምሃርን ጎደሎ ዩ መምህር እንተዘየሎ ከዓ ከምኡ ጎደሎ ዩ ተምሃራይ እንተዘየሎ ከዓ ከምኡ ሰለስትኦን ብሓንሳ ክጓዓዝ ኣሎ ወለዲ ካብ ገዛ ደቆም ብኸመይ ክብገሱ ኣለዎም ኣብ ገዛ ከዓ እንታይ ክሰርሑ ኣለዎም ቤት ትምህርቲ ምስ ከዶ ከዓ ጠባዮምን ገለን ወለዲ ክከታተልዎ ቤት ትምህርቲ መፂኦም ከዓ ደቆም ክግደሱን ክሓትን ኣለዎ መምህር ከዓ ኩነታት ናይቲ ቆልዓ ንወለዱ ክሕብርን ንተምሃራይ ከዓ ክግስፅን ክምህርን ኣለዎ ወይ ከዓ ከረድእን ኣለዎ እቲ ተምሃራይ ከዓ ብግቡእ ካብ ቤት ትምህርቲ ተበጊሱ ክሳብ ኣብ ትምህርቲ ዘሎ ናይ ተምሃራይ ስራሕን ናይ ተምሃራይ ጠባይን ክኽተል ኣለዎ
2: ኣብ ስሳታት መምህር ኣብ ምሕደራ ከም ቀዳማይ ኣብነት ዝጥቀስን ተፀዋዕን ምንባሩ ዝርስዕ ኣይኮነን በቲ ሽዕዋን ድማ መምህር ክቡር ፍትውን በቲ ሞያ ድማ ዝኮርዕ ነይሩ ኣብ ግዜ ብረታዊ ቃልሲ መምህር ኣብ ስሩዕ ትምህርቲ ልዑል ተራ ከም ዝነበሮ ዝፍለጥ እዩ ኣብ ሓራ ቦታታት ኤርትራን ኣብ ማዓስከራት ሱዳንን ድማ ስሩዕ ናይ ትምህርቲ ኣገልግሎት ከም ዝነበረ ዝርስዕ ኣይኮነን መምህር ሓደ ክቡር ዕላማ ነብሱ ዘበጅ እዩ ዝተምሃረ ኣካል ድማ ኣብ ቃልሲ ሰውሪ ኤርትራ ብዝተፈላለዩ ፅሕፈታት ዘገልገለ ምዃኑ ኩሉ ዝፈልጦ ሓቂ እዩ እዚ ቀንዲ ዕላማ ናይዚ ድማ ንቑሕ ዜጋታት ምፍራዩ ዝነበረ ከም ምልክት ክብረት ድማ በታ ናይ ወትሩ ቅፅል ስሙ መምህር ብዝብል ይፅዋዕ ድሕርና ፅነት ድማ ተራ ናይ መምህር ዝከሓድ ኣይኮነን
3: ሓዳርን መምህርናን ቁርብ ክብድ ይብል እዩ ግን ንኩሉ ግዜ እንተሰሪዕካሉስ ዘይከኣል ነገር የለን
4: ዋላ ሓደ ተመሓድሮ ትኽእል ኢኻ እቲ ቀንዲ እንታይ ሕጂ ኣብ ምሕደራ ዝሸግረና እዚ ውጥን ዘይምግባር ማለት እዩ ሕጂ ኣብ ሂወትና ፕላነድ እንተኮይና ወይ ብውጥን ንኸይድ እንተኮይና ኣብ ክላስ ጥራሕ ዘይኮነት ሂወትናስ ብውጥን ንወስዶ እንተኮይና ዋላ ሓንቲ ሽግራ ይጋጥምኒ ማለት እዩ ሕጂ ኣነ ከመምህር ብዙሕ ከብል ዝከብደካ ወይ ቻለንጅ ነገር ክመፀካ ይኽእል እንድዩ ግን እንታይ ትገብር ብውጥን ትኸዶ ማለት እዩ ብውጥን እንተኺድካዮ ዋላ ሓንቲ ብዙሕ ዝሸግር ነገር ኣይጋጥምኒ ማለት እዩ ሓዳርን መምህርናን ብሓደ ዋላ ሓደ ማለት ዝተኣደስን በዓላ መምህር ስለዝኮነት ክትፃወሮ ትኽእል እያ ዘሎ ማለት እዩ
5: በስ ስታት ተፈግር እግሉ እተሽቅልሓ ኮልየካ ስታት ተፈግር ኦበርናመጅ ተፈግር ኣውለውየት ለትወጀበ ኣውለውየት ንሃብካየኒ ለተዓብሽቁል ግልሰ ቀድር ፈለት እምበ ስታት ላኪን እግሊጊ ስካ ይቀድርኒ በርናመጅ እናፍጋርካሉ ለትወጀቡ ኣወለይተሂቡ ወለትወጀቡ ካልአይ ተሂቡ በሽቅልካ ደምዕ ፈለት ብነውድካየኒ ለወጀበካ ገበይ በትሸቂ ወ ደምዕ ሽቁልካ ፈለት
6: ሓዳርን መምህርን ወልሓንቲ መፃምድቲ እዮም ሙልሓንቲ ሓዳር ንድሕር ግድን እንድሕር ሓዳር ኣብ ሓዳር እንድሕር ኣለኻ ኣብ ስራሕ እንድሕር ኣለኻ ሓዳር ኣሎ ሓዳር ከዓ እንድሕር ፕሮግራም ጌይርካ እንድሕር ዘይተመሓደሮ ኮይንካ ወላሓንቲ ብፕሮግራም ጥራሕ እዩ ዝመሓደር ዝኾነ እንታይ ክትገብረ ኣለካ ጥራሕ ሌሰን ፕላን ኣውፅኢኻ ብሌሰን ፕላን ክመሓደር ኣለዎ ምስ ሓዳርን ምስ መምህርናስ ወላሓንቲ ዘጋጥም የለን ናትና ኢልና ኢና ንወስዶ እንድሕር ኣብ ስራሕ ኣለኻ እንድሕር ኣብቲ ሂወት ኣለኻ ግድን ኩሉ እዚ ተማሊእኻ ወይ ከዓ ማሊእኻ ብሓንሳእ ስለ ትገብሮ ወላሓንቲ ዘጋጥሙ ነገር የለን
0: መደረስ ዎ ሓዳር ንብል እንደሌና ሓበ ፀገም የለዎ ሻክል ክልው ዘና ይቀድር ንግን ምላት ላመዳቱ ወዳኢመን እብስታት ጌስካ ምግብል ተወድዩ በርናምጅ እቡ እንተሰጠርካዊ ጌስካ ምግብኒ እንታይ ተትዕብ ወለ ሽቁል ከማን እብበበዩ ገብእ ማለት
1: በቦትኦም ኣለዎ ሓዳርን መምህርናን ክትነብር እንተ ኮይንካ ስራሕ ክህሉ ኣለዎ እቲ ስራሕ ከዓኒ እቲ ናይ መምህርና ስራሕ እዩ እቲ ስራሕና ብዚ ናይ ሓዳር ኩነታት ነካይድ በዛ ከዓኒ እቲ ናይ ስራሕ ኩነታትና ነካይድ ክሳብ ሕጂ ኣነ ሓሙሽተ ቆልዑ ወሊደ ተማሂሮም ሕጂ ከዓኒ ብምልኦም ኣብ ኣገልግሎት ኣለዉ ሰሪሖም ሕጂ ንዓይ ይዕብዩን ኣለዉ ማለት እዩ ቅድም ንዕኦም ይዕብዮም ነረ ሕጂ ከዓንዓይ ተራይ ኮይኑ ማለት እዩ
2: ንታሪክ ስነ ምምህርና ናይ ሃገርና ምስነድስስ ነዊሕ ሰረት ዘለዎ እዩ መምህር ኣብ ሕብረተሰብና ከመይ ይርአን ዝብል ሕቶ ምምላስካ ኣድላይ እዩ መምህር

0: ክብርታት ውህሉል ፍልጠት ናይ ሕብረተሰብ ዝዕቅብን ናብ ወለዶ ዘሰጋግርን ድልድል እዩ ኣብ ሕብረተሰብ ለውጢ ዘበግስ ዝቆፃፀርን ዝመርሕን መምህር እዩ
1: እዚ መጀመርታ እምበር መወዳእታ ኣይኮነን ብፍላይ ብደረጃ ዘባኸሪ ይኹን ስፍሕ ዝበለ ቁፅሪ ዝሸለምናሉ ግዜ እዩ ስለዚ እዚ ነቶም እዞም ዝሸለሙ ዘሎ ምሃራን ብሓቂ ኣብነታውያን ኮይኖም ንካልኦት ኣብነታውያን ኮይኖም ንክሰርሑ ዘተባብዕ እዩ ማለት እዩ ስለዚ ንመፃኢ ካብ ዝበዝሐ ቁፅሪ ክንሳተፍ ተስፋ ኣለና ስለዚ ኣብቲ መስርሕ ምምሃር ምስትምሃር ዘሎዎ መምሃራን ደቂ ኣንስትዮ እውን ናይዚኦም ሎሚ ዝሸልሙ ዘሎ መምሃራን ኣብነቶም ተኸትልኩም ኣብ መስርሕ ምምሃር ምስትምሃር ኣብ በቕዓ ትምህርቲ ተርኦምን ክዕዝዙ ይላቦ ብፍላይ እዚ በዓል እዚ ሎሚ ንገብሮ ዘለና ምሽላምን ወይ ኣፍልጦ መሃብ ናይ ደቂ ኣንስትዮ ብኣጋጣሚ 50 ዓመት ወርካዊ እዮበሌ ምምስራት ቤት ምሰውራ ምዃኑ ሓደ ድርብ ዓወት እዩ ማለት እዩ ኣካል ነዚ ምትባዕ ዘለውን መምሃራንን ዳይሬክተራትን ሱፐርቫይዘራት እውን ተምሃሮ ነበር ቤት ምሰውራ ኣካል ነዚ መስርሕ ኮይኖም ኣሎም ስለዚ እዚ ሓደ ዓብይ ድርክት ዝፈትር እዩ ማለት ንመፃኢ ናብቶም ተሪፎም ዘሎ መምሃራን ማለት እዩ ስለዚ እዚ ብኣጋጣሚ ነዚ ናይ ምምስራት ወርቃዊ እዮበሊ ቤት ምሰውራ ምዃኑ ንኩሎም ተምሃሮ መምሃራን ኣለይቲ ቤት ምሰውራ ኣካል ናይ ስርዓተ ትምህርቲ ስለዝፀንሑ ብዚ ኣጋጣሚ እዚ ንዕሙን ዮሃና ዝብል መልእክቲ የመሓላልፈሎም ማለት እዩ
2: ኣብ መጨረሻ ኣነ ከመሓላልፎ ዝደሊ በዛ ኣጋጣሚ እዚ ዝኾነት ጓል ኣንስተይቲ ኣብ ዘላትሉ መድረኽ ብልፅቲ ኮይና ክትወፅእ ክትክእል ክትፍትን ኣለዋ ኢለየ ዝሓስብ ዛትዋይ ድማ እቶም ኣብ ከባቢና ዘለዉ መሳርሕትን ኣሓለፍትና ድማ ዝያዳ ምትብባዕን ምጉስጓስ ንደቂ ኣንስትዮ ኣብ ዝለዕለ ደረጃ ንክበፅሓን ንክገብርለን ከተባብዕወን በዛ ኣጋጣሚ እዚ ይላቦ ማለት እዩ
3: በዚ ኣጋጣሚ እዚ ይቐኒልና ንኩሎም ነዝዝሃቡና እዚ ሂቦምና ዘለዎ መተባብዒ ሎሚ መብፃዕና ንሕድሰሉ ንመፃኢ ከመይ ገርና ሓያላት መምሃራን ኮይና ሃገርና ንህዝብና ንስኒ ይገብረልና ማለት እዩ
4: በዚ ናይ ሎም ኣጋጣሚ ንድዒ ቃላት ከማኒ ሓፅርና ነቲ ዝስማዓኒ እቲ ክብሎ ዝደልን ማለት እዩ ብምሉእ እዚ ንዝተገበርና ምትብባዕ ማለት እዩ ደቂ ኣንስትዮ ተባሂልና ብፍላይ መምሃራን ማለት እዩ ምስ ኣዴታትና ዝኾነ መምሃራን ንሕና ሕጂ ማእኸላዊ ዕድመ ኣለና ካባና ዝንእሳ ከማ ንሕና ዝምሃርናየን ምሳና ተሸሊመን እዚ ኣብነት ተባሂልና ካብ ሙሉእ ዞባ ተኣኪብና ብዚኣ ብሓደ ኣብ ቅድሚ ክብርቲ ሚኒስትርን ሓላፊ ስምናዊ ቃሕብርን ትምህርቲ ማለት እዩ መምህር ረሺድ መሓመድ ዑስማን እቶም ካልኦት ዝገበሩልና ኣነ ብጣዕሚ ክገልፆ ኣይክእልኒ እቲ ዝስማዓና ሓበን እቲ ዝህበኒ መብፅዓ ማለት እዩ ኣብ ስራሕ ዝያዳ ንክዓቢ ኣብ ስራሕ ዝያዳ ክድምእ ክሕግዝ ኣብ ሕብረተሰበይ ብዙሕ ነገር ክገብር ከም ዘለኒ እዚ ሕድሪ ተሰኪም ኣለኹ በዚ ናይ ኢሎም መዓልቲ ዝተገብረለይ ማለት እዩ
5: ወላ ብለ መናሰበት እላ እትላ ኣብፅሓትና ኣወለ ግላ ለወደቡ ግልና ሓምድ ጋዝሕል እንደገባና ድብላ እግሪ ስኒ ንሪኣም ዓናት ርኤና ንኣድረሳውና መደረሴና ርኤና ሚኒስተር ኖሰምስና ነገሴት እግላ ርኤና ባሃለቱ እሊ ሀይን ይኮኒኒ ባረኸለፊዮም ዛ ተፍሰት ለነስእቶም ባሃለቱ ካልይት ሕና ኣዚ ሕና እብነት ብላምልና እግለ እግና ለመስሎ ወግራና ዝህለው መሰል ሕና ባሃለቱ ህቶም ሰኒ እግልሽቀውና ንደርአው ወመኒና ወዓልግ ሕና መሃየኒ ዝሂብና ሃለ ቀሊል ይኮኒኒ እቡን ኣማርሓና መኒና ወዓልኩም ሸቆ ግንውደ ግናደር ሃለግና ባሃለቱ ለልእከታ እና ግንውደ ወበግ ንትነፋዕ ባሃለቱ
6: ንብኣክር ግልበሉል ሃብዘይ ኩለን ኣዋል ኣንሳት ኤርትሪያ ባህላቶ ኤርትሪያይት ወለት ኣንሳት ናሽጣታ ወትርድታ ወበዓል ሓቦታ እብል ሰበት ልብለ መናሰበት እግላ ዘይማ እንደተረገት ክማ እማታ ለቀደመይሃ ላዓለያ ከም መሰል እንደቀረብና ግል መሰል ዘለን ንሕና ለርኤናሁ ፍገሪትና ወላማ ምድርሲና ለግና ለእዘርሰዕሎ ፍገሪት ሕቲ ሰበት ርኤና ግና እንደረእያ ብዝያድ እግል ሓሳበን ግለ ኣፊሓ ተወሰብ ኣለቱ ዘይብል እቶም
7: መጠረሽታ እኔ በቃ ዝተገብረልና ዕድሜ ከመስግን ይፈቱ ብፍላይ ከዓ ጨንፈር ሚኒስትሪ ትምህርቲ ዞባ ሰሜናዊ ቀሒ ባሕሪ ዝገበረልና ዕድሜ ዝገበረልና እንግዶቶ ኣዝኣ ከዓ ንሕና ኣብዚ ኩሉ ክንንፀባረቕ ወይ ከዓ ናትና መንፋዓት ክንርአ ኢሎም ዝገበርዎ ፕሮግራም ንዓና ሓባኒ እዩ ወይ ከዓ ንሕና ኣነስ ክገልፆ ኣይክእልኒ እየ ሓያሓፅረኒ እዩ ቃላት ከመይ ገርና ከምዚ ገይሮምልና ከምዚ ኢሎምና ኢልና ክሳይ ከይንገብር ኩሉ እቲ ዝግበር ወይ እቲ ዝድለ ወይ ንሕና ንደልዮ ወይ ንዓግበሉ ዕግበት ዝህበና ስራሕ ስለዝሰርሑ ወላ ሓንቲ ንዓና ኣነ ብፍላይ ዕግብቲ እየ ሓጎስ ይስማዓኒ እንሻ ላ ከዓ ይቀንድየልና ከዓ ንብሎም እዚኦም ጨንፈር ሚኒስትሪ ትምህርቲ ንዞባ ወይ ከዓ ዞባ ሰሜናዊ ቀይ ባሕሪ
8: መጠረሽታ ክብሎ ዝደሊ ኣወል ነቲኦም ነዚ ብልጫታት እዚ ዘዳለውልናን ኣብዚ ደረጃ እዚ ክንበፅሕ ዝፃዓሩልናን መምሃራናን ወለድናን ንሕና ሕጅስ ኣብ ደረጃ ዓባያታት ደረጃ ዓባያ በፂሐ ዘሎ ከዓነ ግን እቲኦም ዝምሃሩና መምሃራን ክሳብ ሕጂ ምሳና ዝምህሩ ዘለዉ ኣሎ የመስግኖም ከዓነ ሓለፍትናን መምሃራናን ብደረጃ ናይ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ዝተዳለወልናናን ብደረጃ ሚኒስትሪ ዝተዳለወልና ብልጫታት ብጣዕሚ ተሓጒሰለ ኣብዚ ደረጃ እዚ ከዓ በፅሕ ወይ ልዕሉ ኩሉ ንኸውን ኢለ ሓሲበ ይፈልጥን ኣነን ባዕለዩ ከም ስራሕ ፈትዎ ንሰርሓሉን ግን ልዕሊ ሰብ የ ኢለ ሓሲበ ይፈልጥን እየ ብድሕሪ እጂ ከዓ ክሓስብ ኣይክእልን እየ ልዕልየና ዘለውንውን ኣለው እቲ ጉዳይ ግን ንሕና መስያት ናይ ካልኦት ኢና ካልኦት ከዓ መስያትና ስለ ዝኾኑ እቲ ብልጫ ብካልኦት ተራእዩ ክኸውን ይኽእል ኣነ ግን ነታ ነፍሰይ ልዕሊ ካልኦት ኣይርእያን እየ
0: ንሰባት ንዕምቆት ኣራዳድኦም ዘስፍሕ ብመገቶ መንገዲ ነገራት ዝርዳእን ዘረድእን እዩ ንብድሆታ ዝነድቕ እሞ መፍትሒታቶም ዘናዲ መምህር እዩ ብመንፅር እዚ ክርአ ዝግብኦ ነጥቢ ግና ንመምህር ዘለና ክብርን እምንቶን ከመይ ይመስል ዝብል ሕቶ እዩ ግደ ሓቂ ዝኾነ ሕብረተሰብ መምህር ነቶም ዘፍቅሮም ደቁ ናብኡ ብምልኣኽ ብኩሉ መዳይ ብግቡእ ክዓብዩ ምእንቲ ዝለዓለ ሓላፍነት የሰኩሞም እዚ ድማ ኣብ ልዕሊ መምህር ልዑል እምነት ስለ ዘለዎ እዩ እዚ ድማ እዩ ነፀብራቕ ናይ ሓደ መምህር ኣብ ሕብረተሰብ ስለዚ መምህር ኣብ ሕብረተሰብና ልዑል ክብረትን እምንቶን እዩ ዘለዎ ኩሉ ብመምህር እዩ ዝሓልፍ እዚ ተበፂሑ ዘሎ ምዕባለ ድማ ውፅኢት ናይ መምህር እዩ

ናይ መዛዘሚ መደብና ተቐርብ ንኡስ መደብ መቐልሕ መንእስያት እያ ክትከውን ኣብ ትሕዝቶኣ ኣብ ዝሓለፈ ሰሙናት ዝተኻየደ ቅነ መንእስያት ሃማመት የ ዞባዶብ ዝዳሰሰ ዩ ክኸውን እዚ ንባህላውን ትምህርታዊ ጠቀስ ውድድራትን ፍሉይ ተውህቦን ዘለዎም ዘሳተፈ ምርኢት ኣብ ትስዕብ መደብ ተዋሂዱ ቀሪቡሎ ሰናይ ምክትታል

0: ኣማማተ ከም መቐፀልታ ኣብ መንእስያት ዘካይዶ ዝፀንሐ ንጥፈታት ብመሰረት ሓድሽ እስትራቴጂያዊ ውጥን 2026-2030 መሓውራቱ ክሳብ ዓድን ክፍልን ብምዝርጋሕ ንኩሉ መንእሰይን ተምሃሮን ንምውዳብ ንምምእዛንን ዘኽእል ቅርፅን ኣወዳድባን ብምሕያል ንነፍሲ ወከፍ ዓድን ክፍልን ወከልቲ ከም ዝህልዎን ብምግባር ንዕኦም ዘወሃህዱ ኣካይቲ ኣካል ምምሕዳር ከባብን ቤት ትምህርቲ ድማ ብምቓም ኣባላት ኣካይቲ ኣካል መዛንኦም ንምእላይ ዘኽእል ጥበባትን ንቕሓቶም ዘበረ ዝተፈላለዩ ኣርእስታትን ኣብ ምሕደራ ፖለቲካ ስነኣእምሮን ታሪክ ወዘተ ዝሓቆፈ ስልጠና ብስሩዕ ኣብ ዞባን ንኡሳን ዞባን ብምሃብ ንመንእስያት ሞያ ፍልጠትን ንቕሓትን ንምዕጣቕ ብውህደት ይሰርሕ ከም ዘሎ ዝፍለጥ እዩ።
1: እቲ ብልጫ እንታይ ይመስለኪ? ኩሉ ሰብ ነናሻዕ ወይ ድማ ኣብ ዝተፈላለየ ግዜ ዕድላት ከምዚ ዓይነት ኣጋጣሚታት ፌስቲቫላት ወዳበታት ክረክብ እንከሎ ዝያዳ ተመክሮ እናገብረ እዩ ዝኸይድ። ካብቲ ዝሓለፈ ዓመት ተመክሮ እናቐሰመ ትምህርቲ እናረኸበ እናተመክረ ስለ ዝኸይድ ኣብ ሓደ ንእዞባ ድማ ካብቲ ካልእ ንእዞባ ብምንታይ ደኺምሎ ብምንታይ ፀብለል ኢሉሎ እናተምሃረ ወይ ድማ እናተመክረ ስለ ዝኸይድ ካብ ዓመት ብዓመት እቲ ተመክሮ እቲ ብቕዓት ናይቶም መንእስያት እናዓበይ ዝኸይድ ዘሎ ማለት እዩ። ስለዚ ካብ ዓመት ናብ ዓመት ኣብቲ ባህላዊ መዳያት ኣብያታዊ ትልሂታት ክኾን ይኽእል፣ ኣብ ሙዚቃ፣ ኣብቲ ናይ ውልቀ ደረፍቲ ብሓፈሻ ኣብ ናይ ስነ ፅሑፍ ድማ ብፍላይ ክንሪኦን ከለና ካብ ዓመት ናብ ዓመት እናበለፀ እዩ ዝኸይድ ዘሎ እቲ ብቕዓት ናይቶም

0: ኣቕረብቲ ናይ ሎም ዓመት ንኣብነት ኣነ ኣብ ዝሓለፈ ግዜ ኣብ ውድድር ግጥሚ ይርአ ነርአ ዝነበረ ኣመላኻኽታ ዝነበረ ምልከት ዝነበረ ፍልጠት ናይቲ ዓውዲ ኣብ ሎም ዓመት ዝነበረ ትሕሶታት ብፍላይ ኣብቶን ዕዉታት ዝበሃላ ግጥምታት ክንሪአን ከለና ፍልይ ዝበለ ብቕዓት ክንርኢ ፀኒሕና ኣብዚ ዝሓለፈ ዓመት ንኣብነት ኣብ ናይ ውድድር ግጥሚ ክቐርብ ዝፀንሐ ስራሓት መብዛሕትኡ ግዜ ጎስጓሳዊ ዕሙቕ ዝበለ ትሕዝቶ ዘይብሉ ትሕዝትኡ ከዓ ብቀልጢፉ ዝፍለጥ ኣብ ዓሌት ናይቲ ስራሕ ከዓ ጎስጓሳዊ ዓይነት ክቐርብ ፀኒሑ ሕጂ ኣብዚ ሎም ዓመት ዝረኣናዮም ኣብቲ ናይ ግጥመ ግን ኣብቲ ውክልናዊ ዝበሃል ኣተኪሮም ዘቕረባ ግጥምታት ልሉይ ዝኾነ ብቕዓት ከም ዝነበረን ብዓይኒ ሞያ ክምስክር ይኽእል ማለት እዩ። ስለዚ ኣብ ኩሉ ክንሪኦ ከለና ስነፍልጠት እዩ ዓውዲ ስነጥበብ እቲ ስነፍልጠት እተዘይሃልይዎ በቲ ባህላዊ መዳይ ጥራይ ተሞኪርካ ጎስጓሳዊ ዓይነት ዝመስል ቅዲ ቀራርባ እናተረፈ ብስነፍልጠት እናጠመትካ ከመይ ጌርካ ትዕብዮ ከዓ ተመክሮ እናቐሰሙ ዝመፁ ዘሎ ኮይኑ ይስማዓኒ ልሉይ ትሕሶታት ነይርዎ ማለት እዩ ናይ ደማዓ ምስለ ትሕሶታት ማለት እዩ።
1: ከም መቐፀልታ ናይዚ ውድባዊ ስራሕ ሃማማቴ ዞባዶብ ኣብ ትሕቲ ኮም ሰረቱ ውዳቤና መሰረት ኩሉ እንትናዊ ብቕዓት መንእስያትና ዝብል መሪሕ ቴማ ካብ ዕለት 1 ወርሒ 3 ክሳብ ዕለት 24 ወርሒ 4 ኣብ 12 ንኡሳን ዞባታት 163 ምምሕዳር ከባቢታትን 143 ማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ውድድራት ቅነ መንእስያት ከም ዘካየደ ዝፍለጥ ኮይኑ ኣብ ዝሓለፈ ሶሙን ድማ ንኻልኣይ ዕብረ ካብ ኩለ ንኡሳን ዞባታት ዝተዋፅኡ ብሉፅ ብቕዓ ዘንፀባረቑ ናይ መዛዘሚ ውድድር ኣብ ከተማ መንደፈራት ተኻይዱ። ዕላማ እዚ መደብ ብቐንዱ ኣብ ምንታይ ዘተኮረ እዩ?
2: ብቐንዱ እቲ ዝምባለ ንብቕዓትን መንእስያት ንምልላይ ኣብ ዝተፈላለዩ ዓይነት ንጥፈታት ውድድራት ሞያዊ ስራሓት ታሪካዊ ፍልጠት ብሓፈሻ ንቕሓት ናይ መንእስያት ንምግምጋምን ንቕሓት ናይ መንእስያት ንምብራኽን ዝካየድ ናይ መንእስያት ንሕንሕ እዚ ዕላማ ገይሩ ከዓ ካብ ታሕቲ ይብገስ ኣብ ታሕቲ ኣብ ዓዲ ምምሕዳር ከባቢ ኣባየት ትምህርቲ መባእታ ማእከላይ ደረጃ ካልኣይ ደረጃ እንዳበለ ናብ ንእዞባ ካብ ንእዞባ ከዓ ናብ ዞባ ደረጃ ከዓ መንእስያት ዝራኸብሉ መንእስያት ነንሕድሕዶም ዝላለይሉ መንእስያት ነንሕድሕዶም ዘለዎም ኣፍልጦ ሞያ ጥበብ ዝከፋፈልሉ ዝላለይሉ መድርኽ እዩ ወይ ባይታ እዩ።
3: ኣብ ንኡሳን ዞባታት ኣብ ታሕቲ ክለባት ኣለዋ ዝምባሌታት ናይቶም መንእስያት ዘሳስያ ክለባት ማለት እዩ። ሕጂ እቴን ክለባት ሓደ ዓይነት ዝምባለ ዘለዎም መንእስያት ኣብ ሓንቲ ክለብ ምስ ተጠርነፉ ኣብቲ ዝገብርዎ ንጥፈታት ከዓ ደረጃኦም ዝፈልጥሉ ሓድሕዶም ዝበሃሃልሉ እቲ ዝምባሊኦም ከዓ ሞይኦም ዘዕብይሉ ዕድላት እየን ተን ክለባት። ሕጂ እዚ ቅነ ውዳቤታት ኣብ ንእዞባ ዝግበር ቅነ ውዳቤታትን ብደረጃ ዞባ ዝግበር ቅነ ውዳቤታትን ዝያዳ ነቲ ዝገብርዎ ንጥፈታት ናይ ክለባት ባይታ ናይ ውድድር ኮይኑ ዝጠቕሞ ማለት እዩ። ድሓር ኣብ ንእዞባ ዝግበር ቅነ ውዳቤታት ካብ ኩለን ምሕዳር ከባቢታት ዝመፁ መንእስያት ስለዝሳተፍዎ ሓድሕዶም ዝላለይሉ ተመክሮታት ዝለዋወጥሉ ደረጃኦም ከዓ ዝፈልጥሉ ዕድል እዩ። እቲ መንእስያት ኣብ ንእዞባ ዝዳሎ ብተመሳሳለ ኣብ ዞባ ዝዳሎ ከዓኒ ብደረጃ ንእሳን ዞባታት ተመሪፁ ዝሓለፈ ውፅኢታት ናይ ውድድር ስለዝኾነ ዝያዳ ብርኽ ኢሉ ደረጃኡ ብርኽ ኢሉ ካብ ንእዞባ ናብ ንእዞባ ተመክራታት ሸር ዝገብርሉ ሓድሕዶም ዝላለዩሉ ብደረጃ ዞባ እውን ኩለን ካብ ንእሳን ዞባታት ዝመፁ መንእስያት ማለት እዩ። ድሓር እቲ ዕንቆት ናይ ስነጥበብ ይኹን ዕንቆት ናይ ዝተፈላለየ መወዳደሪ ረቑሒታት ብዝበረኸ ተዓዊቱ ዝመፀ ተፃሪዩ ዝመፀ ስለዝኾነ ነንሓድሕዶም ዝመሃሃርሉ መድረኽ ስለዝኾነ ኣዝዩ ውፅኢታዊ መደብ እዩ ዝብል መረዳእታይ ዘለኒ ማለት እዩ።
4: ብጣዕሚ ፅቡቅ ማሲ ሕቡእ ታለንት ዘለዎ ሰብ ክሳብቲ ታሕታይ ወሪዱ ስለዝገብሮ ዘሎ እዚ ዘማካየቲ ኣካላት ማለት እዩ ፅቡቅ እዩ። ካብ ዝተሓተ ካብታ ንእዞባ ትሒዘ ክሳብ ዞባ ዘሎ ምስ ብዙሓት ሰባት ተኣኪብካ ሕድሕድ ፍልጠት እናተኻፈልካ ስለዚ ሕጂ ሓፈ

0: ቻውሲ ፅቡቅ ዝኾነ ብናተይ ክገልፆ ከለኹ ፅቡቅ ኢለ ዝገልፆ ማለት
1: እዩ። ብጣዕሚ ኣዝዩ በዳሂ እዩ። ካብ ልዕልቲ ዓወትና ዝተፈላለያ ንእሳ ዞባታት ኣቕሪቦኖ ዝመፃ ኣዝዩ ዝበለፀ እዩ። እንዳተማሃርናን እንዳማሃርናን ዝተሳተፍናዮ

0: ብዙሕ ብዙሕ ኢኻ ተወስድ ካብተን ትሕትኻ ኢልካ ተሓስበን ዋላ ብዙሕ ነገር ኢኻ ትወስድ ካብተን ልዕሊ ኢኻ ትብለን ከዓ ብዙሕ ነገራት ማለት እዩ ኩለን ከዓ ካባ ከወስዳ ካስኻ ካባን ትወስድ ማለት እዩ ጥቡ ነገር እዩ።
1: ሓፈሻዊ ዕላማ ዝመደብ ብቐንዱ ዝተፈላለየ ተመክሮታትን ድሕረ ባይታን ዘለዎም መንእስያት ሓድሕድ ተመክሮ ንኽለዋውጡ ባይታ ምፍጣር ሰውራውን ሕብረተሰባውን ክብርታት ናብ መንእስያት ክሰጋግሩ ብግቡእ ከም ዝኽልዑ ብምግባር መንእስያት ንኹሉ ብድሆታት ሰጊሮም ብልዕል ወንን ተወፋይነትን ሓናፂ ኣበርክቶ ንኽገብሩ ድርኺት ምፍጣር ዝብሉ መሰረታውያን ዕላማታት ዝሓዘ እዩ።
2: ሓደ ንመንእስያት ይፀምዶም እዩ ኩሉ ግዜ ከዓ ፅሙድ እተደኣ ኮንካ እቲሓስቦ የብልካን ብዛዕባ ሞያኻ ክትዓቢ ብዛዕባ ኣበርክቶካ ኣብ ሕብረተሰብ ንሓሰብካ ኢኻ ትኸይድ ማለት እዩ። ፀልዋ ከዓ ዕዉታት ክንሪኦም ከለና ንኣብነት ኣብ ዝሓለፈ ዓመታት ውሕዳት ንእሳን ዞባታት ነቲ ባህላዊ መዳይ ዝዕብልዎ ዝነበራ ፀልዋ ናተን ኣብ ሙሉእ ናይቲ ዞባ ተዘርጊሑ ኣብ ኩሎም መንእስያት ፅልዋ ከምዝህሉ ተገይሩ ብምልአን ሕጂ ተወዳደርቲ ኮይነን ኣለዋ ማለት እዩ። ስለዚ ፅልውኡ ኣብቲ ማሕበረሰብ ዓብዩ ክንብል ንኽእል። እዚ ሕጂ ናይ ዞባ ደቡብ ጥራይ ስለ ንዛርብ ዘለና ኢና እምበር ናይ ኩለን ዞባታት ከምዚ ዓይነት ተመሳሳሊ እዩ ትተመክሮ ናይ ኩለን ዞባታት ናይ ጋሽ ባርካ ቀነ ወዳቤታት ክንሪኦ ንኽእል ኢና፣ ናይ ዞባ ዓንሰባ ቀነ ወዳቤታት ክንሪኦ ንኽእል ኢና፣ ናይ ሰሜና ኣቑሑ ምሓር፣ ደቡብ ኣቑሑ ምሓር፣ ናይ ዞባ ማእከል እውን እቲ ኣብ ክልተ ዓመት ናተወደበ ዝካየድ ቀነ ወዳቤታት ሕጂ ኣብዚ ናይ ሕጂ ቅዲ ብፍላይ ተመክሮ እናተረኽቦ ካብ ዓመት ናብ ዓመት ከዓ ንሓየለ እዩ ዝኸይድ ቅነ ወዳቤታት ማለት እዩ። ስለዚ በቲ ፈጠራዊ ዝኾነ ቀራርቡ ይኸይደሎ ፅሉኡ ከዓ ምሽዶ ኣብ ሓደ ዞባ ካብ ምእ ዞባ ናብ ምእ ዞባ ሓደ ዞባ ናብ ካልእ ዞባ እውን ተን ዞባታት እውን ነንሕድሕደ እናተፀላለዋ እዮም እዩ ዝኸይድ ዘሎ እቲ ንጥፈታት ናይቲ ቅነ ውዳበታት ማለት እዩ። ስለዚ ፅልው ሰፊሕ እዩ። ብፍላይ ኣብቲ ማሕበራዊ ሚድያ ኣብ ቴሌቭዥን ክቐርብ ከሎ ከዓ ንካልኦት ዞባታት ንካልኦት ንኡሳን ዞባታት ከምኡ ዓይነት መደብ ንክገብራ ስለ ዝፅውዕ ፅልውኡ በቲ ሜድያዊ መዳይ እንተላይ ከዓ እንተዳሪእኸያ ዘርግሑኡ ስለ ዘረጋገፅ ናብቲ ማሕበረሰብ ፅቡቕ እዩ እቲ ፅልውኡ ማለት እዩ።
3: ብመጀመርያ እቲ ፅቡቕ ነገሩ እቶም ገና ዘይተበርበሩ ናብ መድረኽ ናብ መንእስያት ዘይተሰጋገሩ ያታ ክትሊታት ብመንገዲ ዞም መንእስያት ጌርካ ናብ ከምኦም ናብ ምሳቶም ናብ ምዛኖኦም ንምስጋርን ንምትሕላፍን እዩ እቲ ቀዳማይ። እቲ ካልኣይካ ምስናዶም ንምምዕባሎም ናብ መድረክ ኣቀራርቦም ጥበባዊ ሸነ ክተወሲኮ ኸ ከምዝቐርቡ ንምግባር እዩ እቲ ዕላሙ ማለት እዩ።
4: እዚ ባይታ ዳሞ ብጣዕሚ ብዙሕ ዕድላት ፈጥረልካ። ሓደ ምስ ሰብ የላለየካ ከማኻ ስነ ጥበበኛ ትላለ፣ ካልኣይ ተመክሮ ትወስድ ማለት እቲ ሓደ ኣብ ካልእ ኣቕሪቡ ዝፈልጥ ወይ ድማ ነናሕድካስ ተመክሮ እንዳደለብካ ትኸይድ ማለት እዩ። ሳልሳይ ከዓ ይነበር ነው መን ከም ትረክብ መን ምሻሎት ኣቢሊቲናትካ ስሽዑ ትረክቦ ሞኒ ዝለዕለ ደረጃ ውን ትበፅሕ ትኽእል ኢኻ። ከም ተመክሮ ከዓ ኣብ ስቴጅ ቀሪብካ ካ ስቴጅ ደይቦም ዘይፈልጡ ተወዳደርቲ ነይሮም እንጂ እዚ ከዓ ዓብይ ዕድል ንዕኦም ማለት እዩ። ስቴፕ ባይ ስቴፕ ድማ ናብ ዝለዕለ ንክበፅሑ ማለት እዩ። ብጣዕሚ ሓጋዚ እዩ። ኣብ ኩለን ዞባታት ውን ክግበር ኣነ ደስ ዝብለኒ ማለት እዩ። ንናትካ ወኪልካ ሸዓብ ዞባ ማእከል ከዓ ናይ ብምሉእ ዞባታት ክካየድ ዕድል ተዝፍጠር ከዓ ፅቡቅ ብል ኣነ
5: ሓደ ነቲ ታለንቲናትካ ንክትፍትሾ የድለካ። ካልኣይ ከዓ ማሕበራዊ ሂወት ከመይ ምዃኑ ትፈልጦ። ብዓብዩካ ሰብ መክሰብ ስለዝኾነ ምስ ሰብ ትላለ፣ ትፈልጥ፣ ትስሕቕ፣ ትፃወት፣ ትተሓጋገዝ ካብቲ ሓደ ናብቲ ሓደካ ዝተበላለፀ ሞያካ ትሰራርቕ ማለት እዩ። ኣዝዩ ቅዱስ ቅን ይወርደካ።
6: ምክንያቱ እቲ ሰብ ሞይኡ ፈልጥ፣ እቲ ደለዎ ደረጃ ፈልጥ፣ ሓፈሻ ከዓ ወላነት ነቲ ህዝቢ ብጣዕሚ ፅቡቅ ኣነ ድድንቆ ነገር እዩ።
1: ኣብ ንኡስ ዞባን ምምሕዳር ከባቢታትን ኣብያተ ትምህርቲ ዝርከቡ ውዳቤታት ሃማማቴ ወነንትን ገለፅትን ዝያዳ ንምትባዕ ውዳቤኦም ንምሕያል ስለ ዝኾነ ቀነ መንእስያት ኣብ መንእስያት ተምሃሮ ቅዱስ ቅኒ ኣሕዲሩ ናይ ተወዳዳርነት መንፈሶም ከበርኽ ዝለዓለ ዕድል ዝፈጥር መድረኽ እዩ። እዚ ውድድር ሓቂፎ ዝነበረ መወዳዳሪ ትሕዝቶታት
7: ብሓፈሻ እቲ ውድድር ካብ ዕለ 3 መስከረም ኣትሒዙ ክሳብ ናይ መዛዘም እዋን ንክልተ መዓልቲ ተኻይዱ ክሳብ 4 መስከረም ኣዝዩ ፅዑቕ ዝኾነ ዝተፈላለየ ውድድራት ሒዙ ክሰላሰል ቀኒዩ ንውድድር ደርፊ፣ ውድድር ስነ ግጥሚ፣ ውድድር ትልሂት ኣብ መንጎ 12 ንእሳን ዞባታት እዩ ዝኩሉ ዝብሎ ዘለዎ ናይ ፍሉይ ክእለት ከምኡ ድማ ፍልጠት ጠቀስ ውድድራት ሓዚሉ ዝተፈላለየ ዓይነት ውድድራት ሓዚሉ ክካየድ ቀኒዩ ኣሎ። ኣዝዩ ውዕውዕ ነይሩ እቲ ውድድር። እዞም መንእሰያት ኣብ መንጎኦም ዝነበረ እቲ መንፈስ ናይ ተወዳደርነት

0: እቲ ናይ ምግባር ሓይሎም ኣብ ንኡስ ወከፍ ዓይነት ውድድራት እቲ ዝነበረ ውድድር ናይ ቀያሕቲ ዕንበባ በሎ ኣብቶም ድምፃውያን በልዮ ኣብቲ ናይ ጉጅለ ዝነበረ ናይ መዛሙር ውድድር በልዮ ኣብቶም ናይ ድግማ ደረፍቲ ናይ ዓበይቲ በልዮ ኣብ ተለሃይቲ ኣዝዩ ብጣዕሚ ኣዝዩ ዘደነቐካ ስራሕ ይመፅዩ እቲ ፈጠሮኦም እቲ ምህዞኦም ኣብ ሃገሮም ዘለዎም ፍቕሪ ኣብ ሕብረተሰቦም ዘለዎም ፍቕሪ ኣብ መሬቶምምስ መሬቶም ዘለዎም ርክብ ብጣዕሚ ኣዝዩ ማዕርክ ንደይ ይሰርሕሉን ተኮስኪሶም ከም ዘለዉ ከዓ ዝያደ ከዓ ፈሊጦም ነቒሖም ከም ዘለዉ ማዕርክ ንደይ ከዓ ንቑሓትን ውፍያትን ከምኡ ድማ ኣማዕበልቲ ሃነፅቲ ፃዕረኛታት መንእሰያት ብሃገሮምን ህዝቦምን ዝሕበኑ መንእሰያት ይፈርዩ ከም ዘለዉ ካብዚ ዝነበረ ውድድር ክርዳእ ክኢለ ማለት እዩ ንባዕለይ እውን ኣብኡ ከም ዳኛ ኮይነ እውን ኣብ ገለ ናይቲ ውድድራት እውን ዓየየ ስለ ዝነበርኩ እውን ብጣዕሚ ንሓድሕዶም ዋላ ኣብ መወዳእታ ከምዝረኣናይ ኣብቲ እቲ መንፈሶም ናይ ዘይተሳዕርነት ኣብ ንጉስ ወከፍ ውድድር ገሊኦም እንዳበኸዩ እዮም ከይዶም ማለት እዩ ሕጂ እዚ እንታይ እዩ ዘርእካ መስለኪ ብወኒ ብስምዒት ከም ዝሰርሕዎ እዚ ከዓ ነቲ ኣብ ውሽጦም ዘሎ ፍቕሪ ዘጉልሕ ከምምዃኑ እዩ ይረአየካ
1: ብጠቕላላ ኣብ 24 ዓይነታት ውድድራት መንእሰያት ብቕዓቶም ዘንፀባረቕሉ መድረኽ ኮይኑ ሃማማት ንቕሓት መንእሰያት ክብንምባል ካብ ዘዳልዎም ትሕዝቶታት እቲ ዝሰፍሐን ፅቡቕ ፅልዋ ዘለዎ ሓደ ቅነ መንእሰያት እዩ
2: ብናተይ መረዳእታ ፅቡቕ ባህላይ ብዙሓት መንእስያት ኣብ ትሕቲ ፅላል ናይዚ ትካል ኣብ ፅዑቕ ንጥፈታት ይርከቡ ማሕበር ከዓ ካብ ግዜ ናብ ግዜ ማለት ሕማማት ካብ ግዜ ናብ ግዜ ውዳበታት እንዳስፍሐ ቅርፁ እንዳዕረየ እንዳማዕበለ ኣብ ዓዲ ካብ ዓዲ ናብ ምምሕዳር ከባቢ ኣብ ኣባያ ትምህርቲ ከዓ ደረጃ ክላስ መንእስያት ኣብ ክንዲ ብሓፈሻ ብትምህርቲ ደረጃ ኣብ ክንዲ ዝበሃል ብደረጃ ክላስ መንእስያት ዝውደብሉን ዝነቕሕሉን ባይታ እንዳፈጠረ ኣብ ፃዕሪ ይርከብ ብኡ መንፅር ከዓ እቲ ፅልዋ ካብ ግዜ ናብ ግዜ ድሓን እዩ ክበሃል ይከኣል መንእሰይ ብዙሕ እዩ መንእሰይ ሓያል እዩ መንእሰይ ማዕበል እዩ ከምቲ ኩሉ ግዜ ዝበሃል ማለት እዩ እጂ ንመንእሰይ ክተኣልዮ ብቀረባ ክትፀልዎ ብግቡእ ክተማእዝኖ ከቢድ ፃዕሪ ስራሕ እዩ ዝሓትት ሚእቲ ከብ ሚእቲ ዝበሃል ስራሕ ከዓ የለን ብተዛማዲ ግን ኣብ ዝሓሸ ኩነታት ኣለና ምስ ኩሉ ብድሆታት ዓላማዊ ብድሆታት ኣለና ከባብያዊ ብድሆታት ኣለና ናይ ገዛ ርእስና ውሽጣዊ ብድሆታት ኣለና እጂ ምስ ኩሉ ብድሆታት ንቃለስ ብተዛማዲ ከዓ ድሓን እዩ ፅቡቕ ምንቅስቃሳት ከዓ ክግበር ፀኒሕ ኣሎ ይቐፅል ከዓ ኣሎ
1: ቀነ መንእስያት መንእስያት ተወዲቦም ዘሰላሰልዎ ንጥፈታት ዘንፀባረቕሉ ፈጠራዊ ስራሓቶም ንካልኦት መንእስያት ዘላሊሉ ሓድሕድ ተመክሮ ዝለዋወጥሉ ዕቑር ዓቕሚ መንእስያት ኣብ ምውራስ ባህልን ክብርታትን መንነት ፀላዊ ዝኾኑ ኣበርክቶ ዝገብር መድረኽ እዩ
0: ኩሉ ግዜ ሃገራዊ ማሕበር መንእሰያትን ተምሃሩን ኤርትራ ኣብ ነፍሲ ወከፍ ዞባ ከምዚ ዝኣመሰለ መደባ ሰሪዑ የሳላስን የካይድን እዩ ኣብቲ ከባቢኦም ከዓ ነቲ ንእስ ዘበኦም ወኪሎም ስለ ዝመፁ ሓደራ ውን ተሰኪሞም ስለ ዝመፁ ናይ ብሓቂ ነቲ ኣብቲ ከባቢኦም ዓብ ፅልዋን ከምኡ ድማ ብዙሕ ነገራት ኣብቲ ከባቢ እትዮም ከም ዘለዉ ፀልዮም ከም ዘለዉ የርእካ ማለት እዩ ብሓፈሻ ምክንያቱ ይመፁ ኣለዉ ንፋዓት ገጠምቲ ንፋዓት ተላሃይቲ ኣብቲ ፍልጠት ጠቀስ ዝበልናዮም ከዓ ከምኡ ኣዝኦም ንፋዓት ተምሃሮ ከዓ ተወዳደርቲ ዝኾኑ መንእሰያት ብሃገር ደረጃ ክወዳደሩ ዝኽእሉ መንእሰያት እናፈረዩ ንፅባሕ ንጎ ከዓ ኣዝኦም ኣፍረይቲ ዝኾኑ መንእሰያት እናተቐልቀሉ ይመፁ ኣለዉ ስለዚ ክፍጠሩ እንተኮይኖም ከ ኣብ ከምዚ ዓይነት ዝኣመሰለ ዚ ናይ ከምዚ ቅነ መንእሰያት ወይ ቅነ ውዳቤታት ዝኣመሰለ ስለዝፍጠሩ እዚ መድረክ እዚ ከዓ ንዕና ከም ሃገር ንፅባሕ ዝኮ ኣዝኦም ተካእቲ በላሕቲ ብከባቢኦም ዝግደሱ መንእሰያት እናተፈጥሩ ይኸዱ ስለ ዘለዉ ኣዝዩ ይኩርዓካ ስለዚ ክቕፅል ዘለዎ መደብ እዩ ይብል
3: ኣብተን ንኡሳን ዘዋታት ዘሎ ናይ ተወዳድሪስ መንፈስ ሓደ እቲ ስራሕ ንውድድር ኢሉ ዝቐርብ ብምዃኑ እቲ ቀዳማይ ብሉጩ እዩ ማለት እዩ ኩሎም ናብዚ ዝመፁ ተወዳድርቲ ኮይኖም ንውድድር ብቕዕቶም ንከንፀባርቑ እዮም ዝመፁ ኣብተን ዓበይቲ ከተማታትን ኣብተን ናእሹን ግን እቲ ፍልልያት ይረኣየካ እዩ ኣብተን ዓበይቲ ከተማታት ምስቲ ዘለዎም ፀጋታት ዕብ ኢሉ ሎ እቲ ኣቀራርባ እቲ ጥበብቲ ምዕባለ ኣብተን ትሕት ዝበላኻ ድሓኒ ብመጠኑ ግን ካብ ውስ ዝጎድል ኣይኮነን ተወዳዳሪ
2: ከየድ ቅኒ ዘሎ ውድድራት ናይ ቅነ መንፅያት ናይ ዝዋድ ካብ ምምሕዳር ከባቢ እዩ ዝጅምር ማለት እዩ ኣብቲ ነፀብራቅ ውፅኢት ናይተን ክለባት እዩ ከዓ ክለባት ኣለዋ ንኣብነት ናይ ትልሂት ውድድራት ድሕራ ኣሎ ኮይኑ ናይ ደርፊ ውድድራት ድሕራ ኣሎ ኮይኑ ድምር ውፅኢት ናይቲ ንጥፈታት ናይ ክለባት ስነጥበብ እዩ ማለት እዩ ሕጂ ኣብ ክለብ ስነጥበብ ዝግበር ንጥፈታት ድሕራ ኣሎ ኮይኑ እሱ ተፀሚቑ ብደረጃ ምሕዳር ከባቢታት ውድድር ተገይርዎ ካብ ናብ ንኡ ዞባ ሓልፍ ብደረጃ ንኡሳን ዞባታት ውድድር ምስ ተገብረ ከዓኒ ኣብዚ ብደረጃ ዞባ ተመሚዩ ዝሓልፍ ውፅኢታት ኢና ቀሪብና ዘለና ማለት እዩ
1: ብኣካል ዝደልደለ ብኣእምሮ ዝበሰለ መንእሰይ ብዲስፕሊን ዝተሃንፀ መንነቱን ታሪኹን ዝፈልጥ ብባህሉን ክብርታቱን ዝሕበን ሓድነት ህዝቢ ኤርትራ ዝዕቅብን ዘደልድልን ሃገራዊ ረብሓታት ዘቕድም ኣብ ነብሱ ዝተኣማመን ኣካዳምያውን ሞያውን ፍልጠት ዝዓጠቐ መሃዚ ኣፍራይን ሓላፍነታዊ መንእሰይ ከም ቀንዲ ሃገራዊ ፀጋን ርእሰ ማልን ምንባይን ምምዕባሉን ኣካል ተልእኾ ሃማማትን ልማዓታዊ እስትራቴጂን መንግስቲ ኤርትራ እዩ እዚ እስትራቴጂ እዚ ተጨባጢ ዝኸውን ግን ሕብረተሰብ ብዓብዩ ፃዕሮታት ዝተዋሃደ ምስ ዝኸውን እዩ ኣብ መንእስያ ዝካየድ ወፍሪ ዝተዋሃደን ተመላለአን ኮይኑ ኣድማዕ ውፅኢት ውህድ ወፍሪ ክካየድ መድረኻዊ ሕቶ እዩ
2: ብሃገር ደረጃ ከም ዕማም ቀልል ኣይኮነን ዓብዪ ዕማም እዩ ቅድሚ ሕጂ ክስራሓሉ ፀኒሕ እዩ ካብ ቀዳማይ ክሳብ ሻምናይ ፌስቲቫል ኣብ ሰባ ከም ዝካየድ ተገይሩ እዩ ብደረጃ ሃገር መንእስያት ሓደ ቅነ ናይ መንእስያት እዩ ደረጃ ሃገር ሃገራዊ ፌስቲቫል መንእስያት ኤርትራውያን መንእስያት ካብ ወፃኢን ካብ ውሽጢ ዓድን ተኣኻኺቦም ናይ ሓባር ናይ ሌላ ናይ ጥበብ ናይ ምስግጋር ምትሕልላፍ ባይታ ዘለዎም ሃገራዊ ዕማም ዘለዎም ሕድሪ ስዋኣት ዘዘኻኽር ንጥፈታት ፀኒሑ እዩ ብደረጃ ፌስቲቫል ብኡ መንፅር ከዓ ዘለዎም ሃገራዊ ግድሆታት ምስቲ ሃገራዊ ዕላማ ተኣሳሲሮም ዘለዎም ሃገራዊ ግድሆታት ዘለልዩሉን ዝፈልጡሉን ሰሚናራት ኣነቓቓሒ መደባት ኣካል ናይቲ ፌስቲቫል ኮይኑ ብሃገር ደረጃ ክውደብ ፀኒሑ እዩ ብደረጃ ኮሌጃት ዝካየድ ተመሳሳለ ንጥፈታት ኣሎ ኮሌጃትና ናይ ሃገር ሙሉእ ንጥፈ መንእስያት እዮም ዝጥርንፉ ካብ ኩሉ ኩርናዕ ናይ ሃገር ዝመፁ መንእስያት ኣብቲ ኮሌጃትን ኣለው ብተመሳሳሊ ኣብ ኮሌጃት እውን ብደረጃ ኮሌጃት ዝካየድ ፌስቲቫል ፀኒሑ እዩ ሕጂ እዚ ክቅፅል ኣሎ ክንኡካ ክንሓስብ ኣገዳሲ እዩ ማለት ፀንሐ ብግቡእ ቀፂልካ ዓቅብካ ሓድሽ መደባት ሃገራዊ መልክዕ ዘለዎን መደባት ንኩሉ መንእሰይ ዘሳትፍ ዘራክብ ንጥፈታት ምውዳቡ እቲ ላዕለዋይ ኣካል ብዝያደ ካሓስበሉ ዝግባእ ኮይኑ ይስማዓኒ
1: ኣካል ናይ ትምህርታዊ መስርሕ ምዃኑ ዝእመነሉ ንጥፈታት ተምሃሮ ኣብ ዝተፈላለየ ኣጋጣሚ ተወዳደርቲ ብምዃን ተመክሮ ክድልቡ ዝሕግዝ ኣብ ርእሲ ምዃኑ መድረኽ ይህን ምሂን እውን ዝፈጥር እዩ እዚ ብሃማማት የ ዘዋዶብ ተወዲቡ ዝተኻየደ ቅነ መንእስያት እውን ውፅኢት ናይቲ ተወሳኺ ንጥፈታት ፃዕሪ ኣለይትን ኣካይቲ ኣካላትን እዩ
4: ናይ ኣለይቲ ተራ ወሳኒ እዩ ናይ ኣለይቲ ንኣብነት ካብ ሰንዓፈ ክመፁ ይኽእሉ እዮም ካብ ዓረዛ ክመፁ ይኽእሉ እዮም ካብ ፀሩና ካብ ዓይነ ገለ ክመፁ ይኽእሉ እዮም ኣለይቶም እዚኦም ከምዚኦም ዝኣመሰሉ ሞያውያን ኣብ ዕብቶም ኣብ ፅባቂኦም ኣብ ናይ መፃኢ ውሕስነቶም ክዓብዩን ዘይክዓብዩን ናይ ኣለይቲ ወሳኒ እዩ ስለዚ ኣለይቶም ብግቡእ እናኣለዩ ካልእ ድማ ስልጠናታት እናተወደበ ፍልጠቶም ክዕሙቁ ክኽእል ኣለዎ ፍልጠት ዘይብሉ ስነጥበኛ ንሕብረተሰብ ሓደገኛ እዩ ኮይኑ ይስማዓና እዩ ብፍላይ ኣብቲ ስነጥበብ ኣብቲ ባህሊ ዝነጥፍ ሰብ ፍልጠት ክህልዎ ክእል ኣለዎ ስልጠና ክወስድ ክኽእል ኣለዎ ክዓሙቕ ክኽእል ኣለዎ ክፈልጥ ክኽእል ኣለዎ ክመራመር ክኽእል ኣለዎ ከምዚ ክገብር ተ ኮይኑ ናይ ኩሉ ማሕበረሰብ ኣገዳስነት ልዑል ይገብሮ ማለት እዩ ስለዚ ኩሉ ሰብ ኩሉ ኣካላት ኣብ ምዕዋት ናይ ከምዚ ዓይነት ንጥፈታት ክሰርሕ ክኽእል ኣለዎ ናይ ኩሉ ሰብ ድምር ዓወት ይሽዑ ጉልሕ ዝገብሮ ነቲ ኣበርክቶ ናይቲ ዓውድታት ኣብቲ ሕብረተሰብ ማለት እዩ ስለዚ ኩሉ ሰብ ክሰርሓሉ ክኽእል ኣለዎ ኣብ ንእሳ ዞባታት ኣብ ርሑቅ ከባቢታት ኩሉ ሰብ ሳላ ኩሉ ዓይነት ዝርግሕታት ሞያውያን መንእስያት ኣብ ኩሉ ሕብረተሰብ ኣለዎ ስለዚ ሞያኦም ንሳቶም ከዓ ኣብ ምዕባይ ናይቶም መንእስያት ክፃወቱ ክኽእል ኣለዎም ኩሉ ሰብ ክሰርሕ ክኽእል ኣለዎም ማለት እዩ ካብቶም መንእስያት ዝብል እምንቶ ኣለኒ ማለት እዩ
2: ሕጂ ብደረጃ ሕብረተሰብ ዋይኮም ክነጥፍ ፀኒሕና ኢና ብብዙሕ ኣገባባቱ ብቐንዱ ምስ ኮም ወይ ምስ ሕብረተሰብ ተተኣሳስረና ሽማግለ ዕሩኽ መንእስያት ኮም ባዕሉ ተኣኪቡ ድመርፃ ሽማግለ ዕሩኽ መንእስያት ኣላ ኣብ ቀዳመይ ንጥፈታታ ጎስጓስ እዩ ምስ ኣብ ድልያታት ናይ መንእስያት ኣተኪራ ኣብ ጠለባት ናይ መንእስያት ኣብ ምምላስ እውን ኣብ ቆጠባዊ ንጥፈታት ናይ መንእስያት እውን ሓጋዚ ኣበርክቶ ትገብር እያ ጠለባትን ድልያታትን መንእስያት ንምምላእ በቲ ዓቕሚ ናይቲ ሕብረተሰብ ናይ ትኮም ልዕሊ ኩሉ ግን ኣብ ንቕሓት ናይቲ ሕብረተሰብ እውን ምዝ ትካል ምዝ ማሕበር እዚ ንምትእስሳሩ ዓብዪ ኣበርክቶ እጃም ክትፃወት ዝፀንሐት ውዳቤ ናይ ሽማግለ ዕሩኽ መንእስያት ኣለና ኪንኡ ኣካል ናይቲ ከምቶም ኩሎም መሻርክቲ ናይ ግንባር ማሓውራት ናይ መንግስቲ ማሓውራት ኮይና ከዓ ንሕና እውን ብግደና ምስቲ ሕብረተሰብ ከተኣሳስረና ዝኽእል ባህላዊ ጎስጓሳት ሓፈሻዊ ኣነቓቕሒ ሰሚናራት ምስ ውዳቤ ዝተኣሳስር ምስ ድልየታትን ሃንቀውታን መንእስያት ዝተኣሳስር እቲ ሕብረተሰብ ክገብሮ ዘለዎ እቲ ሕብረተሰብ ክነቕሓሎም ዘለዎም ጉዳያት ኣብ ኣተኣላለያን መልመላን መንእስያት ግደ ናይቲ ሕብረተሰብ ክዓቢ ከም ዘለዎ ብቐንዱ ከዓ ግደ ናይቲ ስድራ ቤት ክዓቢ ከም ዘለዎ ክትሰርሐሉ ፀኒሕና ኣለና ዝቕፅል ከዓ እዩ ኣብ ሓደ መድረኽ ሰሪሐሉ ኢልካ ተዓግበሉ ደው ኢል ተብሎ ነገር ኣይኮነን ቀፃሊ ምስ ነፍሶ ከፍ ሓድሽ ወለዶ ነቲ ሕብረተሰብ እንዳጎስገስካ ኣብቲ ሕብረተሰብ ናይ ንቕሓት ባይታ እንዳፈጠርካ ሕብረተሰብ ማዕርኻን ልዕልኻን ኮይኑ ሰሪሑ ነቲ መንእሰይ ዘነቓቕሓሉ መንገዲ ንምፍጣር ክስራሓሉ እዩ ክስራሓሉ ካ ፀኒሕሉ
1: ብጠቕላላ ኣብ ቀነ መንእስያት ሃማማትየ ዞባ ደቡብ ኣብ ምምሕዳር ከባቢታትን ኣብያተ ትምህርትን 6392 ደቂ ኣንስትዮ ዝርከብዎም 11782 መንእስያት ብቐጥታ ተወዳደርቲ ኮይኖም ክቐርቡ ከለዉ ልዕሊ 29200 መንእስያት ድማ ብዘይቀተቦ መልክዕ ተሳተፍቲ እዚ መደብ ነይሮም።

ዝኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፀንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ንስለ ምክተልኩም እናመስገና ምስ ዝቕፅሉ ትሕዝቶታት መደባት ኤሪ ቲቪ ንሓድገኩም ብወገና ሰላም መዓልቲ

0: ሰላም ከመይ ቀኒኹም ክቡራትን ክቡራን ተኸታተልቲ ዶክተራት ኣብ ስቱድዮ መደብና ንጅምር ኣለና። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ንብቕዓት ወይ ከዓ ደረጃ ብቕዓት ፍርያት መድሃኒትን ምግብን ዘድህስስ ይኸውን ዕዱም ጋሻና ካብ ሚኒስትሪ ጥዕና ሓላፊ ኣህዱ ምቁፅፃር ብቕዓትን ትካላዊ ኣሰራርሓ ሃገራዊ ምቁፅፃር ምግብን መድሃኒትን እዩ ፋርማሲስት መርሃዊ ደበሳይ ኣራይሞ መርሃዊ እንኳዕ ድሓን መፃእካ። ናይ ሎሚ ዛዕባና ከምዚ ክንጠቕሶ ዝፀናሕና ንደረጃ ብቕዓት ፍርያት ናይ ምግብን መድሃኒትን እዩ ክኸውን። ስለዚ ደረጃ ብቕዓት ፍርያት ክንብል ከልና ፈለማ እንታይ እዩ ማለትና እዩ?
1: ሕራይ ኣኒለይ ስለይማን ንኣገልግሎት ቴሌቭዥን ኤርትራውን ዝገበረ ላይ ዕድመ ኣቕዲመ ከመስግን ምናልባሽታ ደረጃ ክትላጠናሓ ወ ደረት ብቕዓት ብዛዕባ ደረት ብቕዓት ኢና ንዛረብ ዘለና። ደረት ብቕዓት ፍርያት ክንብል ከለና እቲ ብልሙድ ኤክስፓየር ወይ ከዓ ኤክስፓይሬሽን ንብሎ ብልምዲ ማለት እዩ። ሓደ ፍርያት ሲ እቲ ዝፈረየሉ ምክንያት ወይ ከዓ ንክጥቀመሉ ኢልና ዲና ንኣብነት ፍርያት እንታይ ንበል መድሃኒት፣ መግቢ ወዘተ ዝተፈላለዩ ፍርያት ንሓደ ዕላማ ይፈርዩ። ምስ ፈረዩ ግን እቲ ሒዞሞ ዝመፁ ጠባይ ንሓደ ዕላማ ንምውቃዕ ክሳብ ማዕርክ ንደዮም ነቲ ጠባይ ተዓቂቦም ነቲ ዕላማ ዝተሓስብሉ ወይ ዝፈረየሉ ዕላማ ክሃርሙ ዝኽእሉ ንዝብል ሓሳብ ንዑና ክንገልፅ ክንፍትለዎም ማለት ደረት ብቕዓት ክንብል ከለና ታይ ሓደ ፍርያት ውሱን ጠባይ ኣለዎ። ምስ ፈረየ ሒዝዎ ዝመፀ ጠባይ ክሳብ ክንደይ ንውሓት ግዜ ክፀንሕ ምስኡ ድሕሪኡ እቲ ለውጢ ናይ ጠባይ ምስ ግዜ ኣብ ግምት

0: እናእትኻ ነቲ ትፈረየሉ ዕላማ ብቑዕ ድዩ ብቑዕን ዝብል ሕቶ ይመፅእ ማለት እዩ። ስለዚ ክሳብ ዝተወሰነ ግዜ ብከምዚኣ ጠባይ ክኸይድ እዩ ነቲ ዝፈረየሉ ዕላማ ይኸይድ ኣሎ ማለት እዩ። ድሕሪ እዚ ዕለ እዚኣ ግን እቲ ፍርያት ጠባዩ ስለ ዝቐየረ እቲ ወቕዖ ኢልና ዝሓሰብናዮ ዕላማ ንወቅዕ ድ ወቅዕን ኣብ ምልክት ሕቶ ይኣቱ ማለት እዩ። ሕጂ እቲ ደረት ብቕዓት ክንብሎ ኸልና ታ ደረት ብቕዓት እንዘለና ንሓደ ውሱን ግዜ ብቑዕ ፀኒሑስ ድሕሪኡ ግን ኣይ ብቑዕን እዩ ብቑዕ ኣይ ብቑዕን ንምንታይ ዝብል ሕቶካ ይመፅእ። ንኣብነት ፍርያት መድሃኒት እንድሕር ኮይኑ ሕጂ መድሃኒት ንኽፍውስ ወይ ከዓ ሕማም ንኽፍውስ ኢና ነምፅኦ ዘለና ክሳብ ክንምንታይ ናይ ፈዋስነት ዓቕሙ ምስኡ ፀንሕ ድሕሪኡ ኸ እንታይ ይኸውን ዝብል ሕቶ ንምላስ ኣብ መግቢ ንክምግበካ ማእዘታት ንክበካ ዝተፈላለዩ ትሕሶታት ሒዙ ንክመፅእ መፂኡ ኣሎ ወይ ከዓ እቲ መግቢ ከምዚ ቀንዲ መግቢ እተዘይኮይኑ ንኣብነት መጋየፂ መግቢ ድሕሪ ኮይኑ ባዓ ቸኮላታ ወይ ዝም ዝኾነ ሽከራዊ ጣዕሚ ዘለዎም ነገራት ባህታ ንክፈጥሩልካ ጥራሕ ትወዞም ዓይነት መግብታት ምስ ዝኾኑ ከዓ ድሕሪ እዚ ዕለት ናይ ብቕዓት እንታይ እዮም ዝኾኑ ዘለዉ ንምምላስ ወይ ከዓ ነዚ ሕቶ እዚ ምንፃር ዝቕመጥ ዕለት እዩ ማለት እዩ። ሕጂ ደረት ብቕዓት ከም ዕለት ወይ ከዓ ንብቕዓት ጥራሕ ንምውሳን ዘይኮነስ እቲ ብቕዓት ንምንታይ ዝብል ሕቶ እውን ምስኡ ክምለስ ኣለዎ ማለት እዩ። ኣብዚኣ ግን ቀንዲ ነጥቢ ህባ ዝደሊ ብቕዓት ክንብል ከለና ምስ ተዓቋቑራ ወይ ከዓ ምስ ተሓሕዛኒት ፍርያት ተታሒዛ ትኸይድ ነገር እያ ማለት በይና ይኮንትን ትኸይድ ውፅኢት ነ ተሓሕዛ እዩ። እቲ ዕለት ገና ከላ ኣተሓሕዛ እንድሕር ክፊኢናሉ ቅድሚ እቲ ዕለት እውን ብቕዓቱ ክፈርስ ይኽእል እቲ ፍርያት። ሕጂ ደረት ብቕዓት ሓደ ንፁር ሓበሬታ ኮይኑ ብመፅናዕቲ ዝብፃሕ ኮይኑ ኣተዓቕባብ ግምት እትዩ እቲ ፍርያት ንዕላሙኡ ክሳብ ማዕረ ክንደይ ብቑዕ ኮይኑ ይፀንሕ ዝሕብረና ሓበሬታ እዩ ማለት እዩ።
1: ስለዚ ተንቀንዲ ነጥብታት ከም ዝጠቂስካ እንተለካ ምንካይ ደረጃ ናይ ብቕዓት ካልኣይ ድማ ውሕስነት ፍርያት ኣብ ምልክት ሕቶ
0: ምእታዊ ይኸውን ኣሎ ማለት እዩ ድሕርቲ ዕለት
1: ፅቡቅ። ስለዚ እቲ ደረት ብቕዓት ፍርያት ብኸመይ እዩ ዝልለየ ወይ ብኸመይ እዩ ዝፍለጥ?
0: ሕጂ እዚ ኣብ ዝተፈላለየ ፍርያት ዝተፈላለየ ዓይነት ነቲ ደረት ናይ ብቕዓት ዝሕብር ዕለታት ተለጢፉ ትርኢኻ እቲ ኣመፃፅኡ ዝብል ሕቶ ግን ብዙሕ ኣብቲ ሕብረተሰብ ምዝንባዕ ናይ ኣረኣየ ኣሎ ዋንስ ብጉድለት ናይ ንቕሓት ክኾኑ ይኽእል ብገለ ወላ እውን ኣብቲ ኣፍራይ ኣብ መፍረት ፍርያት ዝነጥፍ ኣካል እውን ብዙሕ ፍልልያት ትርኢኻ ናይ ኣረኣየ ድኣ። ሕጂ ንኣብነት ኣብ ዕዳጋ እንድሕር ከይድካ ብዙሕ ርግኦ ትረክብ ርግኦ ተለጢፋታ ኣላ ዕለት እቲያ ዕለት እቲኣ ካበይ መፅኣ ኩን ተለጢፋ ትኸውን እቲ ዝግባእ መፅናዕቲ ገይሮም እዚኣ ርግኦ ይሲ ካብቲያ ዘፍረኹላ ዕለት ክሳብ ክንዚ ዕለት ብዘይ ፀገም ክንጥቀምላ ንክእልና ኢሉ ከብሎም ዝኽኣለ መፅናዕቲ ወይ ሓሳብሲ ካበይ ተበጊሱ ዝብል ሓሳብ ምልክት ሕቶ እቱ ማለት እዩ። ሕጂ ብመድሃኒት ክጅምረልካ መድሃኒት ንኣብነት መድሃኒት ዝያዳ ተነቃፊ እዩ ምስ ጣዕሽሙ ክሪኦ ኸልና ክነወዳድሮ ኸልና ምስ ዝተፈላለዩ ካልኦት ፍርያት ንኣብነት ከም መግቢ መድሃኒት ንኽፍውስ እዩ ዝመፅእ ዘሎ መግቢ ኮነን ሓደ ፀገም ኣጋጢሙ ፀገም ክፈትሕ ይመፅእ ኣሎ። መድሃኒት ዘዚኣ ጠባይ እዚኣ ሒዝዋ ፀንሐ ንክትርኢ እቲ ሒዝዎ ዝመፅእ መልክዕ ወይ ፎርሙላ ንብሎ ወይ ቅዋመ ናይቲ ፍርያት ከይተተንከፈ ከይተቀየረ ጠባዩ ዓቂቡስ ክሳብ ክንደይ ይኸይድ ይብል ነዚ ንክትምልስ ገለ ረቑሒታት ተፅንዕ ኣለካ። ጠባዩ ንክቕይር ዝገብሮ እንታይ እዩ? ሙቐት ኣተዓቕባ ሰፋ ብሙቐት ይኹን ብጠሊ ይኹን ምቕላዕ ንኣየር ከፊትካ ምግዳፍ ዋላ ተኸዲዱ እዩ ዘሎ ኣተዓሻሽግኡ ከመየ ኣሎ እዚ ኩሉ ግምት እቱ። እጂ እቲ ውድእ ፍርያት ኣብ መዓላ ክውዕል ኮሎስ በናይ መዐሸጊ ናይ ኩነታት ኣተዓቕባ ሒዙ ክኸይድ እዩ ፈሊጥካ ኣለኻ ክተምፅኦ ከለካ እዚአን ኩነ ድሕር ረቋሒታት ኣብ ኣኽቢርናየን ብኣገባብ ድሕር ከይደን ክሳብ ክንዚ ዕለት ከጥንሓና ኢና ዘለና። ሕጂ ነዚአን ንምምላስ ነቲ ዕለት ንምውሳን ፈተነ ተካይድ ማለት እዩ። እቲ ፍርያት ንኣብነት ኣብ ኣስመራ ንክሽየጥ ድሕር ይፈርሎ ኣስመራ እንታይ ክሊማኣ ዝሕል ዝበለ ጠሊ ውድል ዝበለ ከም ባፅዕ ኣይኮነን ባፅዕ ሞኦት ኣሎ ጠሊ ልዕሉ ፀቕጥኻ ኣሎ። ሕጂ ነዚአን ፀቕጢ ጠሊ ገዝላ ኩነታት ኣብ ሓደ ስቴብሊት ቻምፐር ንብሎ ወይ ከዓ ናይ ቅዋምነት ናይ ፍርያት ዝፍትን ቻምፐር ከም ፍሪጅ መሰል መሳርሒ እዩ ኣውቶእትዎ ሞ ነቲ ኩነታት ኣየር ኣቃሊዕኻ ትከታተሎ እንታይ ለውጢ ገብር እቲ ፍርያት። ሕጂ ሓደ ፍርያት ድሩቕን ጥሉል እንተኮይኑ ኣብቲ ዕድመ ካ ኣፈላለዩ ጥሉል ፍርያት ሓፂር ዕድመ ኣለዎ ማስ ትሕዝቶማይ ዘለዎ ፍርያት ድሩቕ ንሕር ኮይኑ ንቑፅ ፍርያት ካ ዕድሚኡ ነዊሕ እዩ ወላ ብቲተራ ዝዛረባ ክርከና ጣይታሲ ኣብኣ ከላ ሳልስ ትገብር ትኸውን ከረሾ ተገርካ ግን ነዊሕ ትፀድሕ ምእላይ ማይ ስንባዕሉስ ዕድመ የ ነዊሕ እዩ ማለት እዩ ኣብ ፍርያት። ሕጂ ኣብቶም ድሩቓት ፍርያት ንኣብነት ነዊሕ እዩ ዕድሚኦም ከምዚ ፓራስተሞል ከይና ንበል ንሓሙሽተ ዓመት ዝስራሕ ብኒኣዘ

0: እንድሕር ከይድና ሓሙሽተ ዓመት ብጥዑይ እኒ ክፀኒሕ እዩ ንድሕር ለቲ ፓራስታሞል ከይድና ሲ ንሓሙሽተ ዓመት ድ ክከታተሎ ማለት እዩ ንሓሙሽተ ዓመት ሲ ተኸታቲለስ ብጥዑንኡ ደው ውዳኣ ከምኡ ድሕር ኮይኑ ሓሙሽተ ዓመት ናይ ምክንታል ግዜ ከዓ ግብራዊ ኣይገብሮን ነቲ መስርሕ ኣፍሪካ መሸጣ ዝበሃል ነቲ ፍርያት ኣብ ፈተነ ክሓልፍ እቲ ግዜ እጂ ከምዝኸውን ንኸይከውን እቲኦም መርመራታት ቀዋምነት ዝበሃሉ ንኸፋፍሎም እተቐላጠፈ መርመራ ኣሎ በቲ ኣገባብ ከዓ በቲ ዕለታዊ ንጥፈት ወይ ከዓ ዕለታዊ ኣነ ጣቕማ ኩነታት ናይቲ ፍርያት ዝኸይድ መርመራ ኣሎ ርጎ ን15 መዓል ድሕር ኮይኑ ገምጋም ዕድሚያ 15 መዓል ተኸታቲለ ይርያ እሞ ከመየላ ይብል ሕጂ ድሕር ፅቡቅ መፅያ እቲ ኣፈራርያይ እቲ ኣብ ፎርሙላ ወይ ካእቲ ኣቕዋመ ፅቡቅ ኣላ ኢለ ሓሲበ ብድሕሪ ብተመሳሰለ ኣገባብ ብልክዕ ዘፍረኪቦ ፍርያት ከምዚ ኸይድ ኢለ ብገምጋመ ኸይድ ግን ቲ መፅናዕቲ ኣብ ነዊሕ ግዜ ከዓ ይደጋግሞ ማለት እዩ ኣብ መስመር ከም ዘለኹም ርጋፅ ነዊሕ ዕድሚ ተኮይኑ ግን ተቓላጠፈ መስርሒ ይኸይድ ተቓላጠፈ መስርሕታይ ማለት እዩ ኣክሰለሬትድ ስታዲ ንብሎ ኣብቲኣ ቻምፐር ወይ ፍሪጅ መሰል መሳርሒ ዝበልክዋ እቲኻ ነቲ ኩነታት ኣየር ተጋንኖ ናብነት ኣስመራ ድሕሪ 20 ዲግሪ ሰንቲግሬት ኮይኑ ምዋት ሱሳ ተባንዓ እቲ ጠሊ ተበርትዖ እቲ ፀቕጢ ተልዕሎ ሽዑ ንክልተ ወይ ሰስተ ወርሒ ትከታተል ከከምቲ ዓይነት ፍርያት ማለት እዩ መፅናዕቲ ትፈላለዩ ምስ ተኸታተል ኣብ ክልተ ወርሒ ንጉኑን ኩነታት ኣየር እንታይ ግብረ መሲኡ ጠባይ ነቲ ፍርያት ትርኢ እጂ እተን ጠባይ ኣብ ወርሒ ኣብ ክልተ ወርሒ ብሰለስተ ወርሒ እንታይ ፈጢራላ ርኢኻ ሽዑ እምበኣር ካብ መበል ካልኣይ ወርሒ እኒአው ኣዝያ ጠባያ ተቐይራላ ነቲ ዕላማ ይተወቅዕንያልካ ንድሕር ወሲንካ ክልተ ወርሒ ብጉኑን ኩነታት ናብ ክንደይ ዓመታት በቲ ኖርማል ኩነታት ትትርጎም ኢልካ ቅማረታት ተካይድ ሽዑታይ ዕለት ትግምግማ ማለት ሰለስተ ዕለት ልክዕ ኣይኮነትን ወይ ከዓ ድሕሪ እዚኣ ትፀገም ኣሎ ቅድሚ እዚኣ ትፀገም የለን ተብለካ ዘይኮነት እዚ እንታይ እታ ዝቀረበት ግምታዊት ብመፅናዕቲ ዝተበፅሐት ዕለት እያ ማለት እዩ ስቕኢልካ ይኩምካ ንተቐምጣ ማለት እዩ እዚኣ ብርሂ ከብ ይደሊ ስለዚ ሕቶ ብኸመይ ይፍለጥ እንትብል ቀዋምነት ፍርያት ወይ ከዓ ጠባዩ ከይቀየረ ክፀንሕ ፍርያት ዝግበር መፅናዕትታት ኣለ ኣብ ልዕሊ እዩ እቲ መፅናዕትታት ስ ከዓ ጌርካ ትጉንጉቦ ነት ዕለት ማለት እዩ
1: ፅቡቅ መብርሂ እዩ ስለዚ እቲ ዕድመ ብቕዓት ፍርያት ብመንፅር ባህሪ ፍርያት ክንሪኦም ከለና ኣብነታት ዘዳልካየን ገለገለ ስእልታት ኣለዋ ሞ
0: እጂ ኣብነት ኣብዛ ስእሊ እንታይ ርኢና ኣብቲ ላዕሊ መሄለላ ኣብ ታሕትካ መዓር ንርኢ ኣለና ኣብ ጥርሙዝ ዝኣተወት ሕጂ ባህሪ ፍርያት ክንከልና እንታይ ሓደ ፍርያት ሙሉእ ንብሎ ብእንግሊሽ ሆል ንብሎ ወይ ከዓ ፍራክሽነትድ ንብሎ ወይከዓ ተማቂል ማለት ትሕዝቶ ናይ ሓደ ፍርያት ዝወፀ ሕጂ ሓደ ፍርያት ሙሉእ ክመፅእ ከሎ ባህርያዊ ማለት ዘመለ ሕጂ ምልእት እያ ቦቂላ ካብ ገረባ ዝተቐንጠበት እያ ተፀራርያኻ ንዕዳጋ ቀሪባላ ብዙሕ ትሕዝቶ ኣለዋ ኣብ ውሽጣ ብመጠንቲ ዘለዋ ብዙሕ ትሕዝቶ ባህርያዊ ትሕዝቶ ምንጥጣፍ ናይ ኬሚካላት ኣብ ውሽጣ ከዓ ብዙሕ እዩ ብባህሪ እዩ ዝመፅእ ከምዚ ዓይነት ፍርያት ጠሊ ዘለዎ ብዙሕ ትሕዝቶ ዘለዎ መቓቂልካ ፈላሊኻ ውሱን ፎርሙላ ስለ ዘይኮነ ዕድሚኡ ሓፂር እዩ ተባላሻዊ እዩ ከዓ ሕጂ እዚኣ ሚለ እዚኣ ኣብ ሓሙሽተ ደረጃ ርያ ኣለና ቅድም ሓዳሽ ክላ ቅሩብ ምስ ቀነየት ማርሾ ምስ ኮነት ዳሕራይቲ ዓማጫ መወዳታ ምስ መሽመሸት ንሪያ ኣለና ብቕዕቲ ድያ ንክንበልዓ እንተልና ሲ መዓስያ ታ ኤክስፓየርዴታ ኣበይ መሰኣልካያ ኣብ መንጎ ቅዳሚት ካልኦትን ካልአይት ሳሰይቲ ሳሰይቲ ራብዐይትን ኣበይ መሰኣልካያ ታያ ብቕዓት ኣብቂዑ ትብለላ ሕጂ ካብ ሰብ ናብ ሰብ ክፈላለዩ ንኣብነት ኣብቲ ቀጠልያ ዘሎ ክበልዓ ዘለሎ ብጫ ብዝኮነት ውን ዝፈትዋሎ ክሳብቲ ማርሾ ውን ፈትዋ ማእከለይቲ ድሕሪኡ ዘሎ ግን ምናልባሽ ኮ ዳርጋ ዘቢብያ ተቀይራ ንቂፃ እያ መወዳእታ ግን ተባላሽ እያ ዘላ ሕጂ ኣበይ ትስእሎ ዝብል እዚኣ ንምንታይ እያ ዘስእሊ ምፅ እያ ዓይነታት ናይቲኤን ኣብ ፍርያት ተለጢፈን ፀንሓና ገደብ ናይ ብቕዓት ዝሕብራ ዕለታት ፍልል ኣለዎን ንክብል እቲ ድሒሩ ዝመፅ ሕቶ ከምንሰይና ንሱ መዓር ተርእናያ ግን ካብ ቀዳሚ ክሳብ መወዳእታ ቀዳሚት 10 ዓመት ዝገበረ እንተልካየን ሓደ መዓር ኣይባላሾን ዝብል ብልምዲ ዘረባ ኣሎ ኣይባላሾን እዩ ዘብለናስ እንታይ እዩ መዓር ድሕር ኩነታት ናይ ተዓቐባ ተባላሽዎ ክባላሾ ክእል እዩ ንኣብነት ክፉት መዓርን ተዓፂ ዘሎ ኣየር ዘየእቱን መዕሸግ ዘለዎ መዓርን በበይን እዩ ክፉት ድሕር ኮይኑ ካብ ኣከባቢ ዝስሕቦ ጠሊ ኣሎ ጠሊ እንተለካ ብውሕዱ ኣብቲ ላዕለዋይ ቀፀላኒት መዓር ብከላ ክፍጠር እዩ ማለት እዩ ኣሎ ናይ ብከላ ነገለ ፀገማት ኣሎ ተበከለ ፍርያት ከዓ ብቑዕ ኣይኮነን ስለዚ መዓር እውን ክባላሸው ይኽእል እዩ መዓር ኣይባላሸውን ዘብለና ግን ብውሱን ኣሻሽጋ ንውሱን ኩነታት ድሕሪ ሒዝከያሲ ብውሽጣዊ ተናጣጣፍነት ኣብ ውሽጢ ሓድሕዱ ኣይባላሸን እዩ ኣይባላሸን እዩ ልክዕ ኣታ ኣሻሽጋ ተኽፊልካ እውን ክባላሸው ይኽእል እዩ
1: ፅቡቅ ኣብተን ደረጃ ብቕዓት ፍርያት ኣብ ዓይነቶምን ፍልልያቶምን ክንሰግር ኢና
0: እዚ ቀዲምና ርያ ፅና ስእሊ ምናልባሽ ኣብዚ ምምላስ እያ ክትጠቕመና ዓይነታት ገደብ ብቕዓት ወይ ከዓ ምዝዛም ብቕዓት ናይ ፍርያት ዝሕብሩ ዕለታት ኣብ ፍርያት ዝተፈላለየ ፀሓፍ ኣለዎ እንድሕር ተዓዚብና ገሊኡ ወርሕን ዓመትን ፀንሕ ገሊኡ ዕለትን ወርሕን ዓመትን ፀንሕ ገሊኡ ኤክስፓየር ዝብል ወይ ከዓ ድሕሪ እዚ ዕለት እዚኣ ይጠቀመላ ዝብል ሓበሬታ ሒዙ መፅ እዩ ገሊኡ ቤስት ቢፎር ይብል ቅድሚ እዚ ዕለት እዚኣ እተጠቀምካላ ዝበለፀ ይኸውን ድሕሪኡ ግን ብሉፅ ኣይኮን ብሉፅ ኣይኮን እንታይ ማለት እዩ ቅድሚ እዚኣ ተጠቀምካላ ዝበለፀ እንተለካስ ድሕሪኡ ግን እቲ ብሉፅነት ጎዲሉ ከለውን ክጥቀምላ ትኽእል ያ ተስምዕያ ማለት እዩ ካልእ ምስቲ ብቕዓት ናይ ትፍርያ ዘይተሓዘ ሰል ባይ ዴት ትበሃልላ ኣብ ሱፐርማርኬት ሰሪዕኻ ብወቅትታት መን ኣይና ይሃልኽ ፍርያት ምስ ምውሓዝ ናይ ዕዳጋ ዝተሓሓዝ ዝሕብር ሓበሬታ ኣሎ ሕጂ ሰለስትዩ ዕለት ብምዃኑ ጥራሕ ኤክስፓየር ዴት ኢልና ጥራሕ ንትርጉሞ ብልምዲ ማለት እዩ እዲ ፍልል ኣለዎ ኣብ መድሃኒት ክጅምር ኣብ መድሃኒት እቲ ብቕዓት ድሕርዛ ዚሙስ እንታይ ዝዛዝም ዘሎ እቲ ፍርያት ተጓዳእ ድዩ ዝልወጥ ዘሎ ወላስ ስሩሑ እዩ ዘቋርፅ ዘሎ ሕጂ መድሃኒት ንምንታይ ተነቃፊ ኢልና ዓንተ ወይ ስሩዑ ፀገም ንምፍታሕ እዩ ሕማም ንምፍታሕ እንድሕር ተጓዳእ ተቐይሩ ገለ ኬሚካላዊ ለውጢ ገይሩ ኣሎ ተወሲድካ ክሕመካ እዩ ማለት እዩ ሓሸ ተባሂሉ ኸ ስሩሑ እንተገዲፉ ኸ መድሃኒት ስሩሑ ተገዲፉስ ጉድኣት እዩ ስትል ምክንያቱ ንኽፍውስ ይመፅ እዩ ዘሎ ይፍወስ ኣለኹ እናበልካስ ከይተፈወስካ ምትራፍ ጉድኣት እዩ ንባዕሉ ስለዚ መድሃኒት ኩሉ ሻዕ ኤክስፓየር ናቱ ቤስት ቢፎር ወይ ከዓ ቅድሚ እዚ ዕለት እዚኣ ትጠቅማሉ ዝሓይሽ ገለ ክትብል ኣይትክእልን ኢኻ ኩሉ ሻዕ ተወዲኡ ኣብቂዑ ይወዲኢኻ ኢኻ ትብል መድሃኒት ድሕሪ ዕድሚኡ ክናዋሕ ኣለዎ ኮይኑ ግን ኣገባብ ኣለዎ እቲ ናይ መፅናዕቲ ናይ ቀዋምነት ዝበሃል ተመሊሱ ተኣኪቡ ብዝምልከቶ ስርዓት ናብቲ ኣፍራይ ተመሊሱ ናይ ምንዋሕ ዕድመ ዝግበረሉ እዋን ኣሎ ንኣብነት ብዋጉኡ ኣዝዩ ክቡር ኣብ ቁጠባ ሃገር ክትንክፍ ዝኽእል ብብዝሒ መድሃኒት ክባላሸወካ ዝኽእል እዚ ስካብ ዝጓሓፍ እስኪ ጥዕንኡ ተረጋጊፁ ይመለስ ይበሃል እዚ እጂ ሪፓኬጅ ጌርካ ወይ ከዓ ከም ብሓድሽ ሓበሬታ ተለጣፊ ጌርካ ግን ብመፅናዕቲ ቅድም ብሓሙሽተ ዓመት ፈርያ ነራ ሕጂ ንክልተ ዓመት ተወሳኹን ክትከይድ ትኽእል እያ ምክንያቱ መርመራ ጌርናሉ ገለቁም ሰወሲድና ጥዕና ኣለዎ ስቲል ኢልካ ገምጊምካ ክተውፅኦ ትኽእል እያ ብከምዚ ክናዋዕ ክእል እዩ ኣብ መግቢ ተመፂና ግን ቤስት ቢፎር ሕጂ ፀንሓካ ቅድሚ እዚ ዕለት እዚኣ ዝበለፀ ገብሮ ትብል ሕጂ ኣብ ከምዚኦም ዓይነት ፍርያት እንታይ ዝብለካ ዘሎ እዚ ፍርያት እዚ ቅድሚ እዚ ዕለት ተጠቂምካሉ ምስቲ ሒዝዎ ዝመፅእ ኣብ ምውዕዋዕ ይኹን ኣብ ገለ ሓበሬታ ንኣብነት ጣዕሙ ከምዚ እዩ ጨንኡ ከምዚ እዩ ከምዚ ዓይነት ፍሌቨር ኣለዎ ወይገለ ኣለዎ ኢሉ ይመፀካ ኣሎ ምስ ገዛ ከ ስበዕዛብሽኮትሲ ቫኒላ ትብል ነራስ ግን ቫኒላ ይጥዕምን እያ ትብል እንታይ ኮይና ኤክስፓየር ኮይና ክትኮን ትኽእል እያ ወ ቫኒላ ንክትጥዕም ግን ቅድሚ ወርሒ ሽዱሽተ ክትጥቀመላ ነርካ ድሕሪኡ ግን ካፍፍ ይኽእል እቲ ቫኒላ ተበላዕኸያ ናይቲ ጉዳእ እንትኸውን ግን እቲ ዝበለፀ ኩነታት ናይቲ ፍርያት ዕለቱ ስለዝሓለፈ ኣብ ዝበለፀ ኩነታት እዩ ትረኽቦ ናይ ነት ፍርያት ማለት እዩ ሕጂ ንሕና ኣብዚ ቤስ ቢፎር ዘለዎ ድሕሪኡ ክንበልዖ ዶ ኣይንበልዖን ክጥቀመሉ ንጥቀመሉ ዝብል ሕቶ ሙሉእ ሙሉእ ድፍር ኣቢልካ ንሓደ ሰብሲ ድፍር ኢልካስ ተጠቀመሉ ክትብሉ ኣይትክእል ኒሃ ንምንታይ እዩ እቲ ዘይትሰብ ብቕዓት ናይ ምግምጋም ከዓ ኣብ ግምት ክኣት ኣለዎ ትርእዮ ቤስ ቢፎር ማለት ቅድሚ ሰነ ተጠቀመላ እንተይለካስ ክልተ ዓመት ምስ ሓለፈ ድሕሪ እዩ ቤስ ቢፎር ስለዝኮነስ ክልተ ዓመት ድሕሪ እቲ ቤስ ቢፎር እውን ድሕሪ ከይዳ ኣፀቢኣ ክፊ ኣላ ክትከውን ትኽእል እያ ጉዳያ ናብ ጉዳዊ ውሕስነት ተቐይሩ ክኸውን ይኽእል እዩ ቤስ ቢፎር ብቐረባ ገደብ ክንሕዞ ኣለና ማለት ብገምጋም ሕጂ ነቲ ሕብረተሰብ ብሓፈሻ ንቕሓቱ ብግምተ እቲኻ ተጠቀመሉ ይጠቀመሉ ክትብል ድሕሪ ኮይንካ ናቱ ንቕሓት ዕቢኻ ኣብቲ ዝጠራጠረሉ እዋን ዝምልከቶ ኣካል እናተወከሰ ርእቶ ወሲዱ ብናቱ ሓላፍነት ክጥቀመላ ከም ዘለዎ ትነግረሉ እዋናትካ ኣሎ ማለት እዩ
1: እጂ እታ ቃል ክንደጋግማ እንዲና ፀኒሕና እታ ቤስት ቢፎር ትብል ዘላ ንምንፃራ ቅድሚ ዛዕለት ንምባል እያ
0: ማለትእዩቅድሚዛዕለት እዚኣተጠቅምካላስ ዝበለፀ ትኸውን ሕጂ እዚ ከምዚ ዓይነት ኣፀሓፋ ኣብ መድሃኒት ኣይፍቀድን እዩ ብሕጊ ቤስት ቢፎር ኢልካ ትፅሕፍን ኢኻ
1: መድሃኒት
0: ኣብ መግቢ ትፅሕፍ ኢኻ ምክንያቱ ሓንሳ ሓሳብ ሕቶ ብቕዓት ኣብ መግቢ ሲ ሕቶ ውሕስነት ኣይኮነን ኩሉሻ ሕቶ ናይ ትፍርያት ኣብ ዝበለፀ ኩነታቱ ዘይምርካብ ክኸውን ይኽእል እዩ እቲያ ብሽኮት ብክንዲ ክሪስፒ ትኸውን ስብርስብር ሓኾም ሓኾም ኣብ ክንዲ ትብል ሲ ዝኣወለት ትኸውን እንታይ ኮይና ምናልባሽቲ ጎማኣ ዕድሚኡ ሓፂር ድሕሪ ሽዱሽተ ወርሒ ተኸፊ ትኸውን ንፋስ ኣትይዎ ኣውኢሉ ስለዚ ኣውኢላ ኸላስ በልዓኸያ ጥዕና ፀገም መፀካ ማለት ኣይኮነ ግን እቲ ቤስት ኩነታታት ዝሓሸ ኩነታት ኣይረኸብካ እንታ ብሽኮት ኣብ ዝበለፀ ጣዕሚስ ኣይረኸብካ
1: ስለዚ ኩሉ ግዜ እታ ቅድሚ ዛዕለት ትብል ዘላስ ናይ ምውዳቕ ዕለት ወይ ከዓ ንኤክስፓየር ዴት ተመልክት እውን ክትከውን ትኽእል እያ ማለት
0: ኣብ ገለ እዋን እ ኣዝዩ እንድሕር ነዊሑ ናትካ ፍርድ ናትካ ግምጋም ኣብ ክምጥእቲኻ تجحفلو وانا لون أبنت نفسي أسئلة زي عند حري.

0: ኢናሲ በስ ቢፎርን እቲ ኣዩዝ ባዮካ ኤክስፐርት ብነዋዳ ትክልና ኤክስፐርት ኮይኑ እቲ ቀያሕ ዘላ ሕብራ ትኽላ ናብ ጓሓፋያ ትኸይታ ፍርያ ወላ ሓንቲ ኣሽሜለን ኤክስፓር ኤክስፓር እዩ ድሕሪ ዝዕለ ዚ ኣይትጠቀመሉ እዩ ዝብ ዘሎ ንኣብነት ርጉኦ ንድሕር ኮይኑ ርጉኦ ብኤክስፓር እዩ ዝፅሓፍ ንምንታይ ልዑል ትሕዝቶማይ ኣለዎ ፀባዩ ተበካል እዩ ካኣጢፉ ዝባሸ ወይ ዕሹግ ስጋ ወይ ገለ ንድሕር ኮይኑ እቲ ዕለት ምስ ሓለፈት ሲ ምናልባሽ እቲ ዝሓወስካዮ ዝዕቅብ ቀመም ስሩሑ የቋርፅ ሞ እቶም ሂወታውያን ኣብኡ ክፈር ይጅምሩ ስለዚ ንዑ ምብላዕ ማለሲ ኣብ ሓደጋ ጥዕና ስለዝብፅሕ ብቤስ ቢፎር ድሕር ኣሽከ እቲተቋፃፀሪ ምናልባሽ ናብ ዩዝ ባይ ቀይር ክብለ ካህል ወይ ከዓ ናብ ኤክስፓየር ኢልካ ፀሓፋ ክብለ ካህል እዩ ኣብ ገለገለ ከዓ ቤስ ቢፎር ወይ ከዓ ቅድሚ ዝሕለ ዝበለፀ ትብለሉ እዋን ወላ ብርግኦ እውን ክህሉ ይኽእል እዩ ከከምቲ ዓይነት ትርግኦ እንታይ ዓይነት ፎርሙላ እዩ ትርግኦ ኣብ ቤስ ቢፎር ድሕር መፂና ወይ ከዓ ቅድሚ ዚ ዓለ እዚኣ ትጠቀም ካላት ሓይሽከ እንታይ የድሊ ጨና ምደሳስ ትፍርያት ጨንኡ ገለ ትሕዝትኡ ከመይ ይመስል ንዓኻ ቅቡል ኮይኑ ድሕሪ ኺብካዮ እቲ ዓይነት ፍርያት ካ ኣብ ግምትካ እቲኻ ተባላሸውቲ ባእታታት እተዘይብሉ ኣብ ትሕዝትኡ ፀባ እንተዘይብሉ ናይ ስጋ ውፅኢት ስጋን ዘይብሉ ንድሕር ኮይኑ ተበካልነቱ ትውሑት እዩ ተራ ኖርማል ንቁፅ ነገር ድሕር ኮይኑ ሲ እዚኣስ ድሓላ ክበልዓ ክእልየ ትብል ትኸውን ኖ እዚኣስ ብጨናም ገና ይፈትኹዋን ወ ቤስ ቢፎርና ግን ገለ ኣጣላጢራት እንተልካ ግን ትኺላ ናብ ጓሓፍያ ክትከይድ ዘለዋ ማት ክትእለ እዩ ዘለዋ ክትውገን ኣለዋ
1: ስለዚ ኣብቲ ዓይነት ፍርያት ምስ ዓይነት ዕለቱ ዘርኢ እዚ ተፈላለዩ ዓይነት ፍርያት
0: ዋጂ በዓል ፀባ ገለ ተነቀፍቲ ስለ ዝኾኑ ብኤክስፓየር ዴታካ ትሕዞም ልክዕ ከም መድሃኒት ኣብ ገለገለ ካልእ ፍርያትን ከከም ቅዋሙ ይብላልና ሕጂ እቲ ኣነ ፎርሙላ ናተይ ቅዋመ ዝብሎ ዘለኹ ፎርሙላ እዩ እቲያ ፎርሙላ ናተይ ሲ ኣብቲ ከቃምማ ከለኹ ገለገለ ኬሚካላት ተጋጭዮም ወይ ከዓ ምስ ግዜ ተሰባቢሮም ወይ ሓቂቆም ናብ ካልእ ባህሪ ዝቕይር ዘለዎም ባህር ዘለዎም ትሕሶታት ጠቂመ ተለኹ ነቲ ፎርሙላ ብግምታት እየ ብምንታይ ተቃይሙ ወላ እቲ ዓይነት ፍርያት ብዘየገድስ ኤክስፓየር ክብሎ ክእል እየ ሓንሳሓንሳብ ብባህርያዊ ተዓቅባየ ዓቂብዮ እንተለ ግን ናብ ቤስ ቢፎር ወይ ከዓ ቅድሚ ዘይዕለት ክብል ክእል እየ ንኣብነት ሓደ ኣገባብ ናይ ተዓቅባ ፍርያት እዩ ነቲ ፍርያት ተድርቆ ኣዴታትና ሲ እንጀራ ናብ ኮረሾ ቅይረኣ ከለዎ ዕድሚኣየን ዘንወሓኣ ዘለዋ ሓቀ ንሽዑ ቋፂረን ኣብ ጎማ ሸጥ ዝበለ ጎማ ንፋስ ኣየር ዘይእቱ ተቋፂረና ንነዊሕ ብፀንሕ ትኽእል እያ ንክንዚ ክብል ኣይክል ምክንያቱ ካብ እንጀራ ንጀራ ፍልል ሎ ካብ ኣተዓሻሽጋ ኣተዓሽጋ ፍልል ሎ ኣንቂፀን ጋህብ ኢለን ተገዲፈን ኣኸ ሎሚ ጠሊ ንድሕር በዚሑ እቲ እንጀራ ንባዕሉ ምስ ነቐፀ ጠሊ መይሱ ዘስሕብ ቲዝነቐፀስ ጠሊ ይስሕብ እዩ ብኡ መጠን ከዓ ከለዋ ወጥ እዩ ህላዎ ማይ ኩሉ ሻዕ ንብከላ የቀላጥፍ እዩ ህላዎ ማይ ንምንጥጣፍ ኬሚካላት የቀላጥፍ እዩ ስለዚ ህላዎ ማይ ንብልሽት የቀላጥፍ እዩ ሕጂ ባህርያዊ ተዓቅባት ልና ብምንቃፅ ንድሕር ከይደ መብዛሕትኡ ግዜ ብቤስ ቢፎር ድሕሪ ዚ ዕለት እዚኣ ተዘይጠቀምድሚ ዕለት እዚኣ ተጠቀምካላ በልፅ ብል ሞ ድሕሪ ዚ ዕለት ከብሎ እቲ መዐሸጊ ንባዕሉ ምህምን ስለ ዝኽእል ክባሾ ዝኽእል ኣብቲ መዕበሲኡ ውን ኣይርክአቱ ስለዝጅምር እታ ብሽኮትስ ዝኣወለ ትኾነካ እታ ግርሲኒ ትባላሸው ትኸውን ኣብ ጥዕና ከይት ጎድኣካን እያ ድሕር ዘይፀላኣቶ ኮይንካ ብልዓ እያ ፀገም ኢለን
1: ስለዚ ኣብ ምግቢን መድሃኒትን ናይ ምግቢ ናይ መድሃኒት ዘረባ ይብሉን ዕለት ኣብቂዓ ምጓሓፋ እያ ናብ ምግቢ ከዓ ምዚ ክትገልፀ
0: ፀናዝግብኦ ኣካል ዕድሚኣ ክናዋሕ ኣለዎ ማለት እዩ
1: ሕጂ ብገለገለ እንታይ ብብዝሒ ከምዝበልካዮ ብብዝሒ ፀንሓካ ሞት ደረት ብቕዓት ዛዝመ ፍርያት ምግቢ ክንጥቀመሉ ይከኣል ዶ
0: እወ ሕጂ ከምኡ ኣሎ ኩሉ ሰብ ሕጂ ብዙሕ ግዜ ዝኾነ ሰብ ሓተካ እዩ ሕጂ ብመድሃኒት ክጅምር እየ እንደገና ኣብ መድሃኒት ሕጂ ሓደ መድሃኒት ይሰኣን ሰብ ይስእኖ ግን ኣብ ሓደ ትካል ኤክስፓየር ዝኾነት ቅድሚ ወርሒ ላትኒ ኣፈትና ዶ ሽዑ ምኽሪ ደልዩ መፀካ ሲኢነን ገ ክሳብ ዝመፀኒ ከዓ ውፃዕ ኣለኹ ወላ ካብ ደገ ተለኣኹ ኩንታይ ክገበር ይብለካ ሕጂ ናትካ ገምጋም ትወስድ ሃሳ እዚኣ ድርቕቲ ድያ ፈሳሲት ተኮይና ተኸፍተታ ዘተኸፍተት ብዙሕ ነገር ረቑሒታት ግምት ትእቱ እዚ ከምዚ ንድዩ ዕለቱ ተሕሊፉ እውን ቀልጢፉ ዝባላሸ ዓይነት ፎርሙላዊ ቅዋመ ስለ ዝኾነ ተወሰድካ ውን ኣይክትረብሕን ኢኻ ምክንያቱ እቲ ትሕዝቶስ ፈዋስነቱ ጥፍኡ ኢሎ ዋላ ተዘይጎዲእካ ኣይክፍውሰካን እዩ ዘይምፍዋስ ከዓ ጉድኣት እዩ ተዘዋዋሪ ጉድኣት እዩ ኣብ ገለገለ እዋን ግን ነቲ ሕማ ብምልክት እትዎ ሰብዚ ንድሕር ዘይወሲዱ ዝመድሃኒት ኣብ 2ልተ3ስተ መዓልቲ በቃ ናይ ምልክት ሕቶኣት ኢሎ ሂወቱ እንድሕር ክንፅበ ኮይናስ ምማትዩ ተርፎን ኢተልካ ንኩሉ ብገምገማእቲኻ ብፍቓድ ናይ ዝምልከቶ ኣካል ብሓላፍነት ነይቲ ተቐባሊ ባዕሉ ብናቱ ፍቓድ እዚኣ ክትወዛ ትኽእል እያ እዚ ተኽእሎታት ኣሎ ፀገም ክጋጥመካ ግን ከዓ እቲ ፀገምካ ስለዝዓቢ ተራዲእና ኣብ መንጎ ሰለስተ ኢና ዶክተር ኣላይ ሕሙም

0: መሊሱ ኣብ ካልኣይ ሻዕ መርሚርካ ገና 2-3 ዓመት ን ተኸይድ ያልካ ርለበት ብል ግን ካልኣይ ሻዕ ዝተመስርሐን ካልኣይ ሻዕ ተዓሽጉ ዕለት ተለጥፎ ምዃኑ እኳ ሓበሬታ ዋሃብ ማለት እዩ ብንፅር ሽዑ ይቕፅል የድሕነካ ኣሎ ካብ ክሳራታት ማለት እዩ። እዚ ኣብ ብዙሕ ስርዓታት ጥዕና ናይ ትሑት ኣታዊ ዘለዎን ሃገራት ድሕሪእና ይጥቀምሉ እዮም ከም ዳግመ ምዕሻግ ተባሂሉ ይመፅእ ማለት እዩ። ብደረጃ ስድራ ቤትን ብኢንዱስትሪ ደረጃን ክንሪዮን ክልቲ ምስራሕ ደረጃ ስድራ ቤት ዝተበላሸዎ መግቢ ኮ ኩሉ ሻዕ ሓንሳብ ገሊኡ ንእንስሳ ትበሉ እዋን ኣለዎ። እንስሳ እውን ተበላሸዎ ክሳብ ማዕርክ ክወስድ ዘለዎ ገደብ ኣለዎ። እቲ እንስሳ ተመይስካ ስለ ትምገቦ ድሕር ዝብላዕ እንስሳ ኮይኑ ከም ደርሆ ከም ጠለበጊዕ እንተኮይኑ ዘይብላዕ እንስሳ እንተኮይኑ ከም ከልቢ ድሙ እንተኮይኑ እውን ንሱ ሓሚሙን ሕማም ከም ፀልካ ስለዝኽእል እዚ እውን ኣብ ግምት እጢኻ ማለት እዩ። ሰብ ዘይፀሮ ናብ እንስሳ ትውግኖ መግቢ ኣሎ ወይ ከዓ ብዕብይ ዝበለ ደረጃኻ ከም ድኩዑ እውን ትጥቀመሉ ኢኻ። ተበላሸወ ስራሕቲ መግቢ ድሕር ኮይኑ ከም ብሓድሽ ተመስሪዑ ድኩዑ ኸውን እዩ ጀርዲ እንተለካ ገለ ግን ኩሉ ከዓ ድኩዑ ኸውን ማለት ይኮን ኬሚካልናት ኣብ ግምት እቲኻ እዩ
1: ማለትእዩ። ቴሌፎን ክቅበል ኣለዎ። መርሓባ ዶክተራት ኣብ ስትደ ሎ ሎ
2: ሎ
1: ሰላም
2: ሰላም
1: ንሰማዓካ ልና ቐፅል
2: ኣራይ ከመልኩም
1: ፅቡቅ
2: ኣነኸ ሓታ ዘለየ ዘለኹ ፍሪጅ ኣብ ፍሪጅ ኣቱ ነገራት ውሕስነቱ ማዕረክ ንደይ እዩ
1: ኣራይ ሰሪዕቶኻ
2: ዛዕባ
1: እዚ ታ ነገራት ኢለዋ ዘሎ ንመድሃኒትን ምግቢ ንሓፈሻ ንክልጥየን እዮም ሽ ኣራይ ወዲ የሎ ምስሊ ንትሓት ኣራይ ነመስግነካ ይቀኒየላ። ፍሪጅ ዝኣቱ ነገራት ውሕስነቱ ክሳብ ክንደይ እዩ እያታ
0: ዝሓውና ከማ ሓንቲ ፅቡቅ ትሕቶ ይልዕል ዘሎ ነገረ መንገዲ ያ መብርህ ክበላ ዘለኒ ከምዚ እንታይ መረዳእታ ኣለዎ ሓደ ፍርያት ኣብ ፍሪጅ ምቕማጥ ሲ ከምዚ ኩሉ ሻዕ ካብ ምብልሻው ዘድሕኖ ይመስለና ከውን መረዳእታ ኣሎ እጂ ብፍላይ ኣብ መድሃኒት ኩሉ መድሃኒት ኣብ ፍሪጅ ክኣትለዎ ዓይነት መረዳእታ ዘለዎ ሰብ ብዙሕ እዩ ኣብቲ ሕብረተሰብ። ኣብ ፍሪጅ ዝኣቱ ነገራት ኩሉ ሻዕ ውሑስ ይኮኑ ብላ ይክልና ምክንያቱ ፍሪጅ ሓደ ረቆሕያ ትቋፀር ሙቐት መዝሓሊት እያኮ ፀቕጢ ኣተዓሻሽጋ ጠሊ ዝብል ነገራት እውን ኣብ ቁፅፅር ኣተዎን ዘሎ ክኸውን ይኽእል እዩ። ንኣብነት ብሽሮፖ ንምፃእ ሓንቲ ሽሮፖ ሲ ኣብ 20 ዲግሪ ሰንቲግሬድ ድሕር ተዓቂባ ካብ ብርሃን ፀሓይ እንድሕር ኣርሒቕካያ ቀጥታዊ ብርሃን ፀሓይ እውን ሓደ ረቋሕ እዩ ተሪሒቕካ እያ ኤክስፓየር ዴት 3 ዓመት እንድሕር ሒዛ መፅያ ምስ ከፈትካያ ምክደና ምስ ከፈትካያ ሓንሳብ ክትበላ ምጀመርካ ግን ክንደይ ተርፋ 3 ሰሙን ወይ 2 ሰሙን ጥራሕ ክተገልግል ትኽእል ሳኸማ ናብ ፍሪጅ ኣትያ ማለት እዩ። ሕጂ ኣብ ፍሪጅ ተዝኣተዎ ጥራሕ ግን ከፊትካያ ስትፈልጥ ፍሪጅ ከድሕናይ ማለት ኣይኮነ ድሕሪ 2 ሰሙን ወይ 3 ሰሙን ትጓሓፍ ኣለዋ ዕለታ እውን ከይኣኸለ። ስለዚ ዕለታ ብምንታይ ተደሪቱ ብምኽፋት ስለዝተ ኸፍተት ካልእ ነገራት ፀላልይዋ ኣሎ ማለት እዩ። ስለዚ ትረቋሒታት ካልእ ኣብ ግምት ስለዘሎ ብፍሪጅ ጥራሕ ውሑስ እዩ መግቢ ወይ መድሃኒት ክንብል ኣይክእልና።
1: ሞብተን ኣብ ደረት ብቕዓት ዝተኣሳሰሩ እቶም ሰረት ዘይብሎም ዝበሃሉ ሓበሬታ 5 ደቂቃ ኢንተሪፈናና ዘለዋ ሞ ቅልጥፍ ቅልጥፍ ኢትካ
0: ትውደቀንዲ ከማ ውኮልና መጠቕለሊ ክንገብረን ንኣብነት ከመ ባህላ እንታይ ኣሎ ሓደ እንታይ ርድኢት ኣሎ ኤክስፓየር ወይ ከዓ ዕለት ኣብ ፍርያት ዝቕመጥ ኩሉ ሻዕ ሕቶ ውሕስነት ኮይኑ ስማዕና ማሲ ተበሊዖ ጥዕና ይክጉዳየ ሓንቲ መዓልቲ ዝፈተና ሰብተሎ ግን ሓንቲ ይገብረካን ይብል ጉዳይ ጥዕና ጥራሕ ይኮነ ሓንሳ ሓምሳብ ፍርያት ብዝሓሸ መልክዑ ዘይምፅናሕ እዩ። ካልኣይ መረዳእታ ዘለዎ ሕብረተሰብ ዝኾነ ፍርያት ሲ ኤክስፓየር ምስ ኮነ ወይ ከዓ ዕለቱ ሰብ ክዕስ ን6 ወርሑ ኮ ክትጥቀመሎ ትኽእል ኢኻ ትብል ባህል ኣላ ገሊኦም 3 ወርሑ ብሎ ገሊኦም 6 ወርሒ ሕጂ እዚኣ ዝኾነ ስነት ፍልጠታዊ መሰረት የብላን ብቤስ ቢፎር ወይ ከዓ ድሕሪ ቅድሚ ዛ ዕለት እዛ ትጠቀም ካላ ዝሓይሽ ዝብል ተገደበት ንድሕሪ ኮይና እታ ፍርያት ን6 ወርሒ ድኻ ትጥቀመላ ን2 ወርሒ ትጥቀመላ ክፈላለየ ይኽእል ኣብቲኣ ፍርያት ይምርኮስ ማለት እዩ። ን6 ወርሑ ንጥቀመሉ ንክእልና ኢልካ ግን ኣሓፊሽካ ንዝኾነ ፍርያት ዕለቱ ዝወድአ ጥቀመሉ ክና ዝብል ጉጉ ኣረዳኣይ ሞ ኩሉ ሻዕ እዚኣ ክንጥንቀቐላ ዘለና ማለት እዩ። ወላ ብኣብነት ተሪእና ርግኦ ሲ ን2 ሰሙን እያ ትስራሕ ን2 ሰሙን ዝሰሪሓስ ዕለታ ምስ ሕለበስ ን6 ወርሑ ጥቀመለ እያ መበልካ ከመይ ኢልካ 2 ሰሙን እዩ ዕድሚያ መሰረቱ ካብ ሓዳሽ ክሳብ ወዲኣ ንብላ ዘለና

0: ዝነዋሒ ግዜ ትባ እጃ 6ዱሽተ ወርሒ ትብል ካብ ፍርያት ንፍራይ ከም ትፈላለ ክንብደሊ ካልእ ስቃጥላ ገለ ኣይባላሾን እዩ ዝብል ንረዳእት ኣሎ ምብልሻው ማለት ብፍንጫኻን ብዓይንኻን ገለ ንትርዮ ጥራሕ ተጨባጢ ምብልሻው ጥራሕ ይኮነን ካልእ ክተንቦ ዘይትኽእል ለውጥታት ኣሎ ኮሚካላዊ ለውጢ ኣብ ፍርያት ስለዚ ስቃጥላ ስለዝኾነ እሞ ኤክስፓየር ዝኾነ ዓመት ዝገበረ ስቃጥላ ከፊቶም ሕማቅ ስለዘይጨነዎ ወይ ስለዘይመሽመሸ ጥራሕ ኣይባላሾን እዩ ስቃጥላ ትብል መረዳእት ኣሎ ኣብ ስቃጥላ ዝተዓሸገ እዚ ዝከዓ ገጋሪ ድኢት እዩ እዚአን ተንቀንዲ ከስምረለን ዝደሊ ማለት እዩ ብዙሕ ኣሎ መረዳእታታት ብጌጋ ዝተሓዝ ካብ ብሂልን ገለን ዝፀንሐና ማለት እዩ
1: ቡቅ ስለዚ እታ ተሓታትነትን ገደብ ሓላፍነትን ዝብል እውን ስለ ዘሎ
0: ሳተና ክፈያ መወዳእታ ግንታይ ብሓፈሻ ሓደ ፍርያት ዕለቱ ምስ ሓለፈ ክጥቀመሉ እየ እንተልካ ብዓብኡ ኣብ ቅድሚት ስራዕ እንታይ መን ሕቶተሉ ነቲ ውፅኢት ዝብል ሕቶ ክትንፅር ኣለዋ ሓደ ኣፍራይ ንፍርያቱ ብብቕዓቱ ክሳብ መዓስ ሕቶተሉ ክሳብ እዚያ ዕለት እዚኣ ብቕዕቲ እያ ኢሉ ዝወሰነልካ ቅድሚ እዚኣ ዕለት ምዝዛማ ፀገምቲ ኣኸቲሉ ትፍርያት ተሓታትነት ናብ መንዘዙ ናብቲ ኣፍራይ ምክንያቱ ፍርያተይ ብከምዝን ከምዝን ከምዝ ከምዚ ክሳብ እዚ ዕለት እዚ ፅቡቅ ውፅኢት ክትበካያ ብፅቡቅ ክትከይዳ ኢሉ ሓበሬታ ሂብካ ኣሎ ድሕሪ እዚ ግን ተሓታትነት ናትካ እዩ ድር ተጠቂምካላ ኣብቲ ኣገደብ ብቕዓት እውን ቅድሚ እቲ ዕለት ድሕሪ ተጠቂምካላ ብኣገባብ እውን ኩሉ ሻዕ ኣይኮነ ኣፍራይ ተሓታቲ መፅናዕቲ ተገይሩ ኣታሓሕዛኻ ወይ ተዓቕባ ክድሕር ኮይኑ ፀኒሑ ትሱር ነይ ፀገም ኣፍራይ ተሓታቲ ኮነ ኣታሓሕዛኻ እዩ ምክንያቱ ክሳብ እቲ ዕለት እቲ ጥዑይ ዝፀንሕ ኣታሓሕዙ ብኣገባብ ኣተዓሽጉ ብኣገባብ ኮይዱ እዚ ኩሉ ብግምት ኣትዩ ማለት እዩ እዚአን ክርስዕን የብልና ማለት እዩ
1: ፅቡቅ ስለዚ እቲ ምርጋፅ ድሕነት መግቢ ናይ ኩሉ ሓላፍነት እዩ ኢልካ ኣለካ መወዳእታ
0: መግቢን ፍርያትን ኩሉ መድሃኒት ወላ
1: ይኹንናይ ኩሉ ሓላፍነት እዩ ብኣና ክንዛዝብ ኢና ነመስግነካ ፋርማሲስት መርሃዊ ደበሳይ ስለቲ ዝሃብካና ዝተምሮ ምስም ኩሎም ተኸታተልቲ ዶክተራት ኣብ ስቱድዮ መስግነካ ካልእዋን ብካልእ ዛዕባ ንረኸብ ተስፋ ገብር ይቀኒልና ዘኸበርኩም ተኸታተልቲ መደብና ንሎሚ ዘዳለናይ ትሕዝቶ ኣብዛዚምና ኣለና ዝመፅ ዘለ ሰሙን ካልእ ትሕዝቶ ክሳብ ንራኸብ ሰሰናይ ንክሉና ሓንቀኒ እዩ

0: ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 9 ወርሒ 9 ክሳብ ዕለት 23 ወርሒ 9 2026 ዝነበረ ስታስቲካዊ ፀብጻብ ትራፊካዊ ሓደጋታት ኢና ሒዝናልኩም ቀሪብና ዘለና። ብደረጃ ሃገር ዝተመዝገበ ስታስቲካዊ ፀብጻብ መስን ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 124 ነይሩ። መጠን ሞት 2 ከቢድ መጉዳእቲ 32 ፎክስ መጉዳእቲ 55 ኣብ ንብረ ዝወረዳ ዕንወት ድማ 194400 ናቐፋይ ነይሩ። እዚ ፀብጻብ እዚ ምስተቕድሚ ሕጂ ዝነብረ ስታስቲካዊ ፀብጻብ ብምውህሃድ ምስ ንዕዘቦ በተዘማዲ ኣብ ኩሉ ነገሩ ጎዲሉ ንዕዘቦ ኣለና። ብደረጃ ዞባታት ዝነበረ ፀብጻብ ምስ ንዕዘብ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 82 ነይሩ። መጠን ሞት 1 ከቢድ መጉዳእቲ 5 ፎክስ መጉዳእቲ 13 ኣብ ንብረ ዝወረዳ ዕንወት 37800 ናቕፋ። ኣብ ዞባ ደቡብ ዝነበረ ስታስቲካዊ ፀብጻብ ከም ዘነፀሮ ድማ ዝተመዝገበ ቁፅሪ ሓደጋታት 14 መጠን ሞት ኣይነበረን። ከቢድ መጉዳእቲ 4 ፎክስ መጉዳእቲ 10 ኣብ ንብረ ዝወረዳ ዕንወት ድማ 13800 ናቕፋን እዩ ነይሩ። ኣብ ዞባ ዓንሰባ ዝነበረ ስታስቲካዊ ፀብጻብ ድማ ዝተመዝገበ ቁፅሪ ሓደጋታት 5 መጠን ሞት ኣይነበረን። ከቢድ መጉዳእቲ 1 ፎክስ መጉዳእቲ 3 ኣብ ንብረ ዝወረዳ ዕንወት ድማ 57,000 ናቕፋ ዝግመት እዩ። ናብ ዞባ ጋሽ ባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 17 መጠን ሞት 1 ከቢድ መጉዳእቲ 21 ፎክስ መጉዳእቲ 27 ኣብ ንብረ ዝወረዳ ዕንወት ከዓ 71,300 ናቕፋን እዩ። ኣብ ዞባ ጋሽ ባርካ እውን እንተ ተዓዚብናዮ ካብተን ካልኦት ዞባታት ፍልይ ብዝበለ ኣብ ከቢድን ፎኪስን መጉዳእቲ ወሪዱ ወይ ድማ ተመዝጊቡ እንዕዘቦ ዘለና ቁፅሪ በተዛማዲ ካብተን ካልኦት ዞባታት ንሂሩ ንዕዘቦ ኣለና። 21 ከቢድ መጉዳእቲ 27 ድማ ፎኪስ መጉዳእቲ ክንዲዝ ዳኣክል ስንክልና ኣብ ዞባ ጋሽ ባርካ ጥራይ ኣብ ዝሓለፈ ክልተ ሰሙን ተመዝጊቡ ተዓዚብና ነርና። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 5 መጠን ሞት ኣይነበረን። ከቢድ መጉዳእቲ 1 ፎኪስ መጉዳእቲ 2 ኣብ ንብረ ዝወረዳ ዕንወት ድማ 14,500 ናቕፋ ዝግመት ዕንወት ተመዝጊቡ ተዓዚብናዮ ነርና። ኣብ ዞባ ደቡባዊ ቀይሕ ባሕሪ ዝነበረ ስታስቲካዊ ፀብጻብ ከም ዘነፅሮ ድማ ዝተመዝገበ ቁፅሪ ሓደጋታት 1 ካልእ ዝተረፈ ብምሉእ ድማ 0 ኣይነበረን ዝብል ስታስቲካዊ ፀብጻብ ኢና ተቐቢልና ዘሎና። ናብ ጠንቅታት ሓደጋ ምስ ንሰገር ከዓ ብዘይ ኣገባብ ንድሕሪት ምምላስ 14 ኣዝዩ ተፀጊዕካ ምሕላፍ 12 ቀዳምነት ዘይምሃብ 20 ሓደገኛ ኣመራርሓ 14 ርሕቐትካ ዘይምሕላው 15 ንኣጋር ቀዳምነት ዘይምሃብ ድማ 13 ሓደጋታት ዝኸተሉ ጠንቅታት ነይሮም። ምናልባት ኣብ ዝሓለፈ ክልተ ሰሙን ካብ ዝተኸስቱ ሓደጋታት ብስእላዊ መግለፂ ካብኦም ከእንታይ ክንምሃር ኢልና ምስ ንዕዘብ ድማ እዛ ንዕዘባ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ ከባቢ ማይ ድምነት ካብ መስመር ቤት ገርግሽ ናብ ዓዲ ንፋስ ኣብ ዝወሰድ ዝነበረ መስመር ዘጋጠመ ሓደጋ እዩ። እዛ ሓደጋ እዚ ከምዚ ንዕዘባ ዘለና እዛ ተሽከርካሪት እዚኣ ብዝነበራ ክቱር ናህሪ ካብ ፅርግያ ወፅያ ንዝተወሰነ ሜትሮታት እንዳተገላበጠት እያ ካብቲ ሓዲድ ወፅያ ክትግምጠል ንዕዘባ። እቲ ዝርዝሩ እንታይ እዩ ዝመስር ጠንቂ ሓደጋ እንታይ ነይሩ ኣብ ከመይ ኩነታት ኸዚ ሓደጋ ዝኣጋጢሙ ብሰንኪ ዚ ሓደጋ ኸ እንታይ ሳዕቤን ወሪድሎ ነዚ ኣጠቓሊሉ ነቲ ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ዞባ ማእከል ተወሳኺ ሓበሬታ ኣለዎ ተኸታቲልና የ ንመለስ።
1: ደቂ እዚኦም ሰለስተ እዮም ኣውቲስታ ሓንቲ ጓል ሓደ ወዲ ደቂ ዓዲ እዮም ደቂ ዓዲ እዮም ሓደ ዓዶም ኣብዚ ሰምዓሰም ዝበሃል ዓዲ እዮም ኣብ ሓደ ዓዶም ስለ ዝኾነ በቲ ናይ ዓዲ ሌላ ስለ ዝነበሮም እምበር ኣብዚ ከተማ በበይኖም እዮም ዝቕመጡ ገሊኦም ቅሸ ትቕመጡ ገሊኦም ገዛባ እንዳቕመጡ እቶም ኣወዳት ክልቲኦም ደቂ 27 እዮም እዛ ጓል ግን ጓል 17 ዓመት እዮም ሕጂ እዚኦም ኣብ ሹቅ እዮም ተራኺቡ ኣብ ሹቅ ተራኺቦም እዚ መራሕ መኪና ቅድሚ ሕጂ ኣብዚ ማጨሎት እዚ በለዛ ማጨሎት ተሓፂቡ ነይሩ ሕጂስ ኣብዚያ ሹቕ ምስ ተራኸቡ በብናቶም ምስ ተራኸቡ ንዓይ ባ ማጨሎት እዚ እንዳ ማርያም በለዛስ ተሳሊምና ንምፃእ በዛ መኪና ጌርና ንዕና ሒዘኩም ክኸይድ ብኡ ጌርና ከመዛወሩ ኮነና ኢሎም ኮኑ ቤተ ክርስቲያን ተሳሊሞም ክመፁ እዩቲ መበገስ እዮም እጂ ካብኡ እዚ መራሕ መኪና ሒዝዎም እንዳኸደ ከሎ ንበለዛ ንክኸዱ ብቤት ገርግሽ ገይሮም እዮም ዝኸዱ ነይሮም በታ ኣብ ፅርግያ ፅቡቅ ፅርግያ ክኾነሎም ኢሎም ክኾኑ ሓሲቦም ኣካይዱ እቲ እዚ ስኳ ዳሓነ ነይረ ይብል እዚ ኤፍሬም ክገልፆ ከሎ ግን እቲ ካልኣይ ተሳፋራይ ናህሪ ነይርዎ እዩ ዝብል ናህሪ ነይርዎ በዚ ናህሪ እንዳኸደ ከሎ ኣብዚ በዚ ዳሓርቲ ፅርግያ ንናህሪ ገፊሕ ስለ ዝኾነ ናህሪ እውን ክዕድም ይኽእል እዩ ኣብዛ ታወር ናይ ኤሌትሪክ ናይ ባ ናይ ኤሪቴል ሕልፍ ምስ በልካ ኣንጎሎ ኣላታ ኣብዛ ኣንጎሎ ሕጂ ብናህሪ ክጥወ ንየማን ስዒራቶ ንየማን ትወፆ ንፀጋም መሊስዋ ካብኡ ኮንፊደንስ ኣይገበረን ዲ ኮይኑ ኣይተቋፀራን መኪና መሊሳ ናብዛ ዓፂፍዋ በታ ድርኤናያ ቦታ ብኣፀዲፋ ካብቲ ፅርግያ ኣሳት 32 ሜትሮ ዝኸውን ከይዳ 32 ሜትሮ ካብቲ ፅርግያ ከይዳ ተጋማጢ ኢላ ከይዳ ኣብ መጨረሻ እቶም ሰባት እቶም ክልተ ትወዲ እቲ ኣውቲስታን ሓደ እቲ ኤፍሬም ተሳፋራይኒ ስጋ መጨረሻ ምስኣ ምስታ መኪና እዮም ፀኒሖም እታ መኪና ተገምጢላ 4 እግራኒ ላዕሊ ምስ ሰባለት ካብ መኪና እቲ ቤትሮታት ተሰቢሩ ስለ ዝኾነ ካብ መኪና ባዕሎም እዮም ወፅዮም ማህረምቶም ምስም ዳሓን እዮም እዛ ጓል ግን ኣብቲ ክትግምጠል ከላ እታ መኪና ከምዚ ክትብል ከላ ቤትሮ ተሰቢሩ ፀኒሐ ነቲ ቤትሮ በቲ ቤትሮ ወፅያ ኣንፂላ ኣሳት 5 ሜትሮ ኸውን ንቕድሚት ኣንፂላታ ንቕድሚት ኣንፂላታ ብርእሳ ተሃሪማ ብርእሳ ዓሊባዊ እቲ ርእሳ ከቢድ ተሃሪማ ጠንቂ ማህረምታ እቲ መመትያ እውን እቲ ናይ ርእሲ ማህረምቲ ብብዝሒ ከዓ ደም ስለ ዝፈሰሳ ዋላ እኳ ሽዑ ንሆስፒታል ትብፃሕ እምበር ኣብ ሆስፒታል ምስ በፅሐት ብዙሕ ይፀንሐት ሽዑ ንሽያ ዓሪፋ እጅቲ ሓደጋ

እቲ ሓደጋ ዘምፅኦ ሓደጋ ኣውቲስታ ኩሉ ግዜ ኣበይ እጎይ ኣበይ ቀስ ብል ምስ ቦታ ቅርፂ ናይ ቦታን ክኸይድ ክኽእል ኣለዎ። ኣውቲስታ ዝበሃል ንስ እዩ ምክንያቱ ኣበይ እጎይ ኣበይ ቀስ ብል እንድሕር ፈሊጡ ከከምቲ ቡረታ ኩነታት ከዓ እንድሕር ተጓዒዙ ኣበይ ቀስ ትብል ኣበይ ትጎይ ኣበይ ማእከላይ ትኸይድ እዚ እንድሕር

0: ኣቀዲምካ ማርሻ ቀኒስካ ቀስ ኢልካ ክትዕፀፍ ኮይኑ እዚ ሕጂ ጉያ እዩ እቲ ጠንቁ። ካልእ እቲ ቀንዲ ናይዛ ጓል መመትኣ ዝብሎኒ ሕጂ ኣንሕናሲ ኣብ ሕግናሲ መቐነት ግበር ኢና ንብል። መቐነት እንታይ ውሕስነቱ እንታይ ጥቕሙ ነዚኣ እያ እኳ እዛ ኣብ ከምዚኣ ኣብ ምግምጣል ክትከይድ ከለካ ኣብ ክትመፀካ ከሎ መቐነት እንተዳ ጌይርካ ምስታ መኪና ስጋብ መጨረሻ ምስ እንዳተንከበለልካ ኢካትኸይድ። እዞም ሰባት እዚኦም ኩሎም መቐነት ኣይነበሮም። መቐነት ስለ ዘይነበረ ያ ከዓ ንሳ ንቅድሚታ ንፂላታ ብቤትሮ ወፅያ ንላዓሊ ንርሑቕ ከይዳ። ንከምኡ ኢና ከዓ ንሕና ኩሉ ግዜ መቐነት ግበሩ መቐነት ውሕስነት ኩሉ ግዜ ኣውቲሳ ጥራይ መቐነት ክገብር የብሉ። ኩሎም ቶም እንድሕሪ ሃልዋታ ማኪና ኩሎም ቶም ተሳፍርቲ ከዓ መቐነት እዛ ጓል እዚኣ ሕጂ መቐነት ብቅድሚት እያ ነይራ፣ ምስ ኣውቲሳ ብቅድሚት እያ ነይራ። መቐነት ገይራ ነይራ ትትኸውን እዚ ኣይምመፀን። ዋላ እኳ እቲ ሞት ናይ መዓልቲ እንተኾነ ግን እቲ ክትገብሮ ትኽእል ሰ ኣይገበረትን። በዚ ከዓ እቲ ሓደጋ ኣጋጢሙ ሕጂ ኩሉ ግዜ መቐነት እንዳሕደ ጌርካ ሓደጋ ህይወት ናይ ሰብ ንብረት ዕንወት ኩሉ እዚ የጋጥም። ብሰንኪ እንታይ ብሰንኪ ሸለልትነት እጂ ዝኾነ ኣውቲስታ ከዓኒ እዚ ሸለልትነት ዝኣወጊዱ ኣበይ ጎይ ኣበይ ቀስብል ቦታ ምስ ቅርፂ ቦታን ስፍሓት ናይ ፅርግያን ኣዛሚዙ ከይድ እምበር እዚ ፅርግያ እዚ ሕጂ ሰፊሕ ነይሩ ሰፊሕ እዩ። ኣብ ከምኡ ከጋጥመካ ዝኽእል ይኮነን፣ ግን ብሰንኪ ተናህሪ እዚ ኣጋጢሙ።
1: ዝኸበርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፆ ዝፀንሐ ፍጥነትና ሓሊና እንተደኣ ዘይንጓዓዝ ኮይና እቲ ከጋጥም ዝኽእል ሳዕብን እዚ እንዕዘቦ ዘለና እዩ። እዚ ሳዕብን እዚ ብሰንኪ ሸለልትነትን ክቱር ናህርን ዝስዕብ ዘሎ ስለ ዝኾነ ምናልባት ካብ ዝሓለፈ ቅሩብ እዋን እውን ኣብ ዞባ ጋሽ ባርካ ዘጋጠመ ሓደጋ እውን ነይሩ። ብሰንኪ ክቱር ናህሪ ልዕሊ 11 እዱግ ብሓንሳእ ክቐትል ዝኽኣለ ብራሕ ተሽከርካሪት እውን ነይሩ። ስለዚ ኩሉ ግዜ እንተ ፍጥነትካ ሓሊኻ ዘይትኸይድ ኮንካ ክስዕብ ዝኽእል ሳዕብን ብጣዕሚ ብዙሕ እዩ። ብዙሕ ነገር እውን ከተድሕን ከምዘይትኽእል ካብቲ ሓደጋታት ክንምሃሮ እንኽእል ኣብነት እዩ። ኣብኡ ዝርከብ መርማሪ ሓደጋ ፖሊስ ትራፊክ ዞባ ጋሽ ባርካ ተወሳኺ ሓበሬታ ኣለዎ፣ ተኸታቲልና ንመለስ።
2: በዕለት 2:04:26 ሰዓት 5 ወጋሕታ እዩ ካብ ሃይኮታ ናብ ባረንቱ ኣብ ዝጓዓዘሉ ዝነበረ ነዞም ኣብ ቅድሚኡ ዝነበሩ 11 ኣድጊ ገጪኡ ናይ ሞት ጉዳት ኣብ ልዕሊ መኪናውን ናይ 1600 ናቕፋ ዝግመት ዕንወት በቲ ዝነበሩ ሓደገኛ ኣመራርሓ ከዓ ነዞም 11 ኣድጊ እዚኦም ገጪኡ ናይ ሞት ጉዳት ከብፅሓሎ ክኢሉ ማለት እዩ።
3: ብፍላይ ዘን 11 ኣድጊ ካብ ባሮንቱ ከባቢ ሃይኮታ ተበጊሰ ንባሮንቱ ዕዳጋ ክሸጣ እዮም ዝወርዳ ነረ። ካብቲ ዘይጥንቁቁን ወጃሃላይ ዝኾነን ኣመራርሑ ተበጊሱ ከዓ ካብ የማን ንፀጋም ኣትዩ 5 ክሃርም ከሎ እንደገነታን 5 ሓሪሙ ከዓ ናብቲ ዝነበሩ ንየማን ክምለስ ክበል ከዓ 5 ይሃርም። እቲ ሓንቲ ዝተርፈት ከዓ ካብ የማናዊ ግን እንደገና ንማእኸል ከዓ ትክብል ከዓ ንዓ ከዓ ሓሪማ ሕጂ ብርምሩ 11 ኮነ ይእዱግ መይተ ኣብቲ ንብረት ዝወረዱ ዕሞት ብፍላይ ኣብቲ ማኪና 1600 ከምቲ ዝገለፆ ኮይኑሉ ብሓፈሻ ጠንቂ ናይዚ እንታይ እዩ እንሄልካ ኣዋጅ 154/2006 ፅርግያ ትራፊክ ዘይምኽባር እዩ። ኩሉ ተጠቃሚ ፅርግያ ከዓኒ በዚ ኣዋጅ እዚ ተመሪሑ እንተዝኸይድ ነይሩ ዝኾነ ሓደጋ ከጋጥም ኣይምኽኣለ። ስለዚ እዞም ሕግታት እዚኣቶም ዘይምኽባሮም ጥሕሰት ሕጊ ይኽሰት እሞ ጥሕሰት ሕጊ እንተልዩ ከዓ ሓደጋ ክጋጥም ከዓ ብሕርያዊ እዩ። ስለዚ ዘርና እንታይ እዩ እዚ እንተልካ ተዛሪብካ ሸለልትነት፣ ዘይቁን ኣመራርሓ፣ ሓላፍነታዊ ዝኾነ ኣመራርሓ ዘይምሕሳብ ሓደ መርሕ ማኪና ኣብታ ማኪና ተሳፊሩ እሽተርሶ ወይ ከዓ መሪሕ ክሕዝ ከሎ እንታይ ሓላፍነት ኣለኒ ኢሉ ክሓስብ ኣሎ። መጀመርያ ሂወት ኣብታ ማኪና ተሳፊሮም ዘለዎ ሰባትን ንባዕላ ኣብታ ማኪና እታ ማኪና ተሰኪማቶ ዘላ ንብረትን ኩሉ ኣግመት እትዩ ኩሉ ግዜ ኣብ ሓንጎሉ እዚ እንዳዘክረ ክኸይድ ኣለዎ እዚ ስለ

0: እዘይ ዝክሪ ከዓ ወጃሃላዩ ዝኮነ ኣተሓዘ ኮይኑ ሞ ከም ሰዓበና ከዓ ዝፀንሐ ብዙሕ ሓደጋታት የጋጥ። ስለዚ እዚ መምርሕታት እዚ ተኸትሎም ድሕሪ ከይዶም ብመንም ተኣምር ሓደጋ ኣይጋጥመን እዩ። ሓደጋ እንተጋጢሙ ከዓኒ እቲ ሓደጋ ስለትቋፃፀሮ ንእሽተ ሓደጋ ወይ ከዓኒ ድሓን ዝኾነ ወይ ከዓ ቀሊ ዝኾነ ኣካል ምግዳልን ዕርወትን እዩ ዘምፅአልካ። እዚ ገደፍካ ናሒዝካ እንትከድካ ግን ልዕሊ ቁፅፅርካ ስለ ዝኾነ ነቲ ሓደጋ እውን ንስኻ ክትቋፃፀሩ ኣይትኽእላ ንኻ እሞ ኣብዘ ተለየ ሞትን ስንክልናን ኣደዳ ዕንወትን ክውን ማለት እዩ። ሓደገኛ ኣመራርሓ ንወግድ ቀዳምነት ምሃብ ሕቐትካ ዘይምሕላው ተፀጊዕካ ምሕላፍ መገድኻ ዘይመሓዝ ወዘተ ቶም ጠንቂ ዝኾኑ እዚኣቶም እዚኣቶም ነዚኦም ተጠንቂና ኣክበና እትኸይደ ከዓኒ ሓደ ሓደጋ ዝበሃል የለን። ኩሉ ተጠቃሚ ፅርግያ ብፍላይ ከዓ መራሒ ተሽከርከርቲ ሓላፍነት ናይ ኩሉ ተሸኪሞም ስለ ዘለዉ ንዝመፅእ ሓደጋ እውን ተሰከምቲ በዕሎም ስለ ዝኾነ ሓደጋካ ከዓ ብሰንኪ ንስኻ ቶምጦ ተምፀኦ ሳዕብን ናይ ቋሕሰም ስለ ዝኾነ ከዓኒ ኣብዛ ናይ ቋሕሰም ግዜ ከዓ ብዙሓት ሰባት ይዘኽትም ብዙሓት ሰባት ዝኽትምና ይኾኑ ብዙሓት ንብረታት ይዓንዉ። ስለዚ ስለምንታይ እዩ እዚ ኮይኑ እንተልና ኣብታ ቴርሶ ክንሳፈር ወይ ከዓ ክንዲብ ከለና ሓላፍነት ናይቲ ሒዝና ዘለና ጉዳይ ምዝንጋዕ ስለ ዝኾነ ጉዳይና ካይዘንጋዕና ናይዞም ኩሎም ኣብታ መኪና ዘለዉ ተሳፈርትን ንብረትን ባዕላታ መኪናን ኣብ ዘሎ ህወትን ኣግምትእቲ ኢኻ ክትከይዱ ኣለኩም እብል እንታይ ብል ትራፊክ ሲ ቅልጢፍ ከተኣቱ ሲ ቀስርካ ክድ ኩሉ መርሒ ማኪና ከዓ ነዛ ሓበሬታ እዚኣ ክስዕባ ኣለዎ እብል። ምክንያቱ ስለምንታይ እየ ቀስ ኢለ ንድሕሪ ከይደ ሲ ቅልጢፈ ዝኣቱ ክብል ክእል ኸውን እዩ። ብዓብኡ ግን ሓደጋ ኣጋጥመካሞ ናይ ሞትን ናይ ከቢድ መቕሰርትን ናይ ካልን ስለ ዘጋጥም ኩሉ ተጠቃሚ ፅርግያ ከዓ መዛዝና ዝኽእሉ ተኸደ ካብ ዝኾነ ሓደጋ ናፃ ምዃኑ ከዝሃክር ፈቱ
1: ዝኸበርኩም ተኸታተልትና ከምዚ ክንዕዘቦን ክንሰምዖን ዝፀናሕና ክቱር ናህሪ እንተደኣ ኣሊካ ኮይኑ ሰብ ከተድሕና ይትኽእልን እንስሳታት ከተድሕና ይትኽእልን ኣብ ከቢድ ሳዕብን እውን ከም እትወድቕ እዚ ረኺብንያ ዘለና ስታስቲካዊ ፀብፃብ እዚ ክንዕዘቦ ዝፀናሕና ሓደጋ ገለ መረዳእታ ክህበና ዝኽእል ኣብነት እዩ። ምናልባት ምስኡ ተኣሳሲሩ ብዕለት 6 ወርሒ 8/2026 ቅድሚ ወርሒ ኣቢሉ እውን ኣብ ከባቢ ዒላ ብርዕሊ ዘጋጠመ ተመሳሳሊ ሓደጋ እውን ነይሩ። እቲ ሓደጋ ምስ ንዕዘቦ መራሒ ተሽከርካሪት ካብ ተሰነይ ተበጊሱ ንኣስመራ ኣብ ዝጓዓዘሉ ዝነበረ እዋን ኣብ ከባቢ ሓሊመንተል ምስ በፅሐ ብዘጋጠሙ ሓደጋ ልዕሊ 17 ከብቲ ብሓንሳእ ክቐትል ዝኽኣለ እዩ። ጠንቂ ናይቲ ሓደጋ ድማ የማናይ መስመሩ ሒዙ ክሓልፍ ብዘይምኽኣሉ 17 ከብቲ ብሓንሳእ ኣብ ፅርግያ ረጊፁ ናብ ሓደጋ ኣቃሊዑ ነይሩ። ስለዚ ኩሉ ግዜ የማናይ መስመርካ ሒዝካ እንተደኣ ዘይትጓዓዝ ኮንካ ድሕነ ተሽከርካሪትካ ሓሊኻ ዘይትጓዓዝ እንተደኣ ኮንካ እቲ ከጋጥም ዝኽእል ዕንወት እዚ እንዕዘቦ ዘለና እዩ። ሰብ ነይሩ እንተዝኸውን ከ እዚ ምናልባት ኣብ እንስሳት ጥራይ ንብሎ ኣለና ክንድኦም ዝኣኽሉ ሰባት ኣብ ፅርግያ ነይሮም እንተዝኾነ እውን ክሳዕ ክንደይ ከቢድ ሓስያ ዘውርድ ሓደጋ ክስዕብ ምኽኣለ እዚ ረኺብናዮ ዘለና ሓደጋታት ከረዳኣናን ክምህረናን ዝኽእል ኣብነት እዩ።

0: ኣብ ዝተፈላለየ ኩርናዓት ዓለም ብምዃን መደባት ኤርቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ዝኸበርኩም ተኸታተልትና ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ይንሕዝናልኩም ቀሪምና ዘሎና ሎሚ በዓለ መስቀል ኢና ንፅብሎ ዘለና ንመላ ህዝቢ ኤርትራ ኣብ ውሽጥና ወፃን ብፍላይ ድማ ንጅግና ሓይለታት ምክልኻልና እንቋዕና ብርሃነ መስቀሉ ብሰላም ኣብፅሓና እናበልና ብኣጋጣሚ በዓለ መስቀል ድማ ዝተፈላለዩ ትሕዝቶታት ናይ በዓለ መስቀል ነውዲ ዓመታት ዝገልፁ ትሕዝቶታት ክህልውና እዮም ኣብ መኽፈቲ ናይ መደባትና ድማ ክልተ ስነ ጥበባውያን ሒዝናልኩም ኣጋሽ ቀሪብና ኣሎና ስነ ጥበባዊ ሚካኤል ርእሶም ከምኡውን ሳዕረ ወልደ ሚካኤል ብሓባር ምሳና ኣለው ብዛዕባ ናይ ሃንሰ መስቀለ ዝድረፉ ደርፍታት ይኹን ድሕረ ባይቶኦምን ገለን ዝደስስ ትሕዝቶታት ክህልውና እዮም ናብቲ ዕላልና ክንሰግሪና ብመይና ክንጅምር ብሚካኤል ክንጅምር ዶ ምቹ ራይ ፅቡቅ ምቹ ማለት ዘለናዮ ቅንያት ናይ ሃንሰ መስቀል ኢና ከነፅምብል ቀኒና ሎም ድማ በዓለ መስቀል ንፅምብሎ ኣለና እስከ ኣብ ግዜ ቁልዕነትካ ማለት ብፍላይ ኣብ ግዜ ሃንሰ መስቀለ ዝነበረ እዋን ኣውደ ዓመታት ብከመይ ትዝክሮ ብፍላይ ስ ማለት እዩ
1: ሕራይ እንኳ ኣብ ዝብቃዓ እናብል መላእ ህዝቢ ኤርትራ ሓይልታት ምክልሓል ኤርትራ ቅነ መስቀል ኣውደ ዓመት ዝዝክሮ ብንእሰነተይ ማለት እዩ እዚ ኣቦታትና ክዳን ክኾኑና ከለዉ እዚ ኣይንድቅስና ከመይ ኢላ ትወግሕ ጥራይና ሓና ሓስብ ምስ ወግሕት እታ ክዳን ክንክደና መታ ሆይሆይ ኢልና ምስ ደቀስና ድድቂ ሰብ የለን ከመይ ኢላ ትወግሕ ሽዑ ንጎ ተንክዳውንቲ ጫማና ተኸዲና ነብዕላ ኢና ንደሊ እዚ ንእስነት እዚ ዝኩርዓል
0: ሕራይ ፅቡቅ እስከ ናይ ቅንያት ሃንሰ መስቀለ ካብ ዝዝየሙ ደርፍታት ገለ መስማዕ ኸና ዶ ተኸራርካ

0: ሓንኳይ ንመስቀል ንወለሎ ንሰብ እኳ ዝሕለሎ
1: ከምዚ ድበሃል ነይሩ ማለት እዩ።
2: ብጣዕሚ ነመስግነካ ኣኒልና ምልች ፀኒሕና ክንምለስ ኢና።
3: ሳዕረ እምበኣብድሓነ መፅኻ ሳዕረ ምስ ፀዋዕናዮ ካብ ደቂ ኣምሓረ እዩ ሕጂ ዝኣቱ ዘሎ ምስ ድኻም ኢና። ብጣዕሚ ና ነመስግነካ
4: ኣብቲ ኣብ ደገ ገዛውትና እዩ ዝካየድ መስቀል ማለት እዩ። ብደቂ ኣባት ኣለው ደቂ ማሓረ ማለት እዩ ኣዳሙ ዝበሃሉ ሕጂ ብኦም ዝካየድ ብጣዕሚ ኩሉ ኣስላማይ

0: ዝሓሳብ ዝወል ብጣዕሚ ዓርፅም ዝለዓለ ተዝቀልዋሉ ብኩሉ ብኩሉ ሰብ ተኣኪቡ ዋ ብሙሉ በጠምዓር ዝብዙ ስለ ዝጠቕንፍ ኩሉ ተኣኪቡ እዩ ዝወል በቶም ደቀባት ማለት ደቀምዓረ ሓዳም ዝበሃሉ ሰሙን ተኣካቢቱ ማለት እዳተተኻኽቡ ይቀድሉ ኣርኪባሉ ማለት እዩ
1: ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና እውን ገና ሕጂ ኢና ንፍልሞ ዘለና ፋልሜይቲ ትሕዝቶ መደብና ኮይና ዘላ እምበር ምስ ገዲም ስነ ጥበባዊ መሓሪ ዕዋ ሚካኤል ጠዊል ዝተካየደ ዕላል ክስዕብ እዩ መሓሪ ዕዋ ሚካኤል ጠዊል ዝበዝሕ እዋን ኣብ ዝተፈላለዩ ባህላውያን ያታውን ደርፍታት ናይ ሃገርና ዓብዪ ኣበርክቶ ዝገብር ዘሎ እዩ ብግጥሚ ተበልካ ብዜማ ከምኡ እውን መፅናዕትታት ብምክያድ መፅሓፍቲ እውን ፅሒፍ እዩ ኣብ ያታውን ወግዕታት ናይ ሃገርና ዝደስስ ማለት እዩ ምስኡ ዝተካየደ ዕላል ስዒቡ ክቐርበልና እዩ ክትከታተሉ ክብሪ ንዕድመኩም ፀኒሕና እውን መሰጋይሽና ምስ ምቹን ምስዓርን ክንምለሰኩም ኢና ተኸታተሉ ክቡራት ተዓዘብትና ንመኽፈት መደብና ዘዳለናዮ ደርፊ ኢኹም ክትከታተሉ ፀኒሕኩም ሕጂ ድማ ኣጋይሽና ስነ ጥበባዊ ሚካኤል ርእሶም ከምኡውን ሳዕሪ ወልደ ሚካኤል ብሓባር ምሳና ኣለው ብዛዕባ ናይ ሃንሰ መስቀለ ዝድረፉ ደርፍታት ይኹን ድሕረ ባይትኦምን ገለን ዝደስስ ትሕዝቶታት ክህልውና እዮም ናብቲ ዕላልና ክንሰግሪና ብመይና ክንጅምር ብሚካኤል ክንጅምር ዶ ምቹ ራይ ፅቡቅ ምቹ ማለት ዘለናዮ ቅንያት ናይ ሃንሰ መስቀል ኢና ክነፅምብል ቀኒና ሎም ድማ በዓለ መስቀል ንፅምብሎ ኣለና እስከ ኣብ ግዜ ቁልዕነትካ ማለት ብፍላይ ኣብ ግዜ ሃንሰ መስቀለ ዝነበረ እዋን ኣውደ ዓመታት ብከመይ ትዝክሮ ብፍላይ ስ ማለት እዩ
2: ሕራይ እንኳዕ ኣብ ዝብቃዓ እናብል መላእ ህዝቢ ኤርትራ ሓይልታት ምክልሓል ኤርትራ ቅነ መስቀለ ኣውደ ዓመፅ ዝዝክሮ ብንእሰነተይ ማለት እዩ እዚ ኣቦታትና ክዳን ክኾኑና ከለዉ እዚ ኣይንድቅስ ኢና ከመይ ኢላ ትወግሕ ጥራይ ናሓና ሓስብ ምስ ወግሕ እታ ክዳን ከንክደና መታ ሆይሆይ ኢልና ምስ ደቀስና ድድቂ ሰብ የለን ከመይ ኢላ ትወግሕ ሽዑ ንግሆ ተንክዳውንቲ ጫመና እንተኸዲና ነብዕላ ኢና ንደሊ እዚ ንእስነት እዚ ዝኩርዓል
1: ሕራይ ፅቡቅ እስከ ናይ ቅንያት ሃንሰ መስቀለ ካብ ዝዝየሙ ደርፍታት ገለ መስማዕ ኸና ዶ ተኽራርካ

0: እንኳይ ንመስቀል ወለሎ ንሰብ እኳ ዘዕለሎ
1: ከምዚ ድበሃል ነይሩ ማለት ኣ
2: ብጣዕሚ ነመስግነካ ዩ ኣኒኤልና ምልቹ ፀኒሕና ክንምለስ ኢና
3: ሳዕረ እንባዕ ብድሓነ መፅኻ ሳዕረ ምስ ፀዋዕናዮ ካብ ደቂ ኣምሓረ እዩ ሕጂ ዝኣቱ ዘሎ ምስ ድኻሙ ኢና ብጣዕሚ ና ነመስግነካ
4: ل كبر بعل جمر بل درج كتم زبر بعرم ኣብቲ ኣብ ደገ ገዛውትና እዩ ዝካየድ መስቀል ማለት እዩ ብደቂ ኣባት ኣለው ደቂ ማሓረ ማለት እዩ ኣዳሙ ድበሃሉ ሕጂ ብኦም እዩ ዝካየድ ብጣዕሚ ክሉ ኣስላማይ ክስታና ዝሓንሳ ዝወ ብጣዕሚ ዓርፅንድ ዝዓና መስቀል ማለት እዩ ብኩሉ ሰብ ተኣኪቡ

0: በቃ ማረስ ብዙ ስለተጠርንፍ ሁሉ ተአኪቡ ይዞታል። በቶም በቀባት ማለት በቃ ማረስ አዳም ባሉ ሰሎን ታታይቱ ማለት ዳተቃሁ ይወድሉ ለና አርኪባሉ ማለት
1: ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና እውን ገና ሕጂ ኢና ንፍልሞ ዘለና ፋልሜቴ ትሕዝቶ መደብና ኮይና ዘላ እምበር ምስ ገዲም ስነ ጥበባዊ መሓሪ ዕዋ ሚካኤል ጠዊል ዝተካየደ ዕላል ክስዕብ እዩ። መሓሪ ዕዋ ሚካኤል ጠዊል ዝበዝሕ እዋን ኣብ ዝተፈላለዩ ባህላውያን ያታውን ደርፍታት ናይ ሃገርና ዓብዪ ኣበርክቶ ዝገብር ዘሎ እዩ። ብግጥሚ ተበልካ ብዜማ ከምኡውን መፅናዕትታት ብምክያድ መፅሓፍቲ እውን ፅሒፍ እዩ። ኣብ ያታውን ወግዕታት ናይ ሃገርና ዝደስስ ማለት እዩ። ምስኡ ዝተካየደ ዕላል ስዒቡ ክቐርበልና እዩ። ክትከታተሉ ብክብሪ ንዕድመኩም። ፀኒሕና እውን ምስ ኣጋይሽና ምስ ምቹን ምስ ሳዕርን ክንምለሰኩም ኢና። ተኸታተሉ።

0: በታ ዝፅውዓላ ሳጓ እዩ ዝያዳ ዝፍለጥ ካብ ስሙ ብሳጉኡ ዝፈልጦ ሰብ ይበዝሕ። ዘፍረዮም ስነ ጥበባዊ ስራሓቱ ድማ ነታ ሳጓ ደሚቓ ንክትወፅእ መገዲ ዝኸፈተ ኮይኑ ይስምዓካ። እቲ ምንታይ ሲ ገና ኣብ እግሪ ተኽሊ ጉዕዞ ስነ ጥበብ ዝተዋህበቶ መፀዊዒት ስለ ዝኾነት
1: ዳርጋ ስመይ እውን ጠፊኡ ከም ዝኾነ ሳጓታት ዝገብሮ ማለት እዩ። ኣብ ታሻዓይ ክፍሊ 10ይ ክፍሊ ከለና ድራማ ሰሪሒና፣ ኣብቲ ድራማ ሓደ ጠዊል ዝበሃል ገፀ ባህሪ እቲና ማለት እዩ፣ ከም ዝኾነ ካራክተር ማለት እዩ። ሕጂ በቲ ሽዑ ዝነበረና በቲ ሽዑ ዝነበረና መረዳእታ ጠዊል ከም ዝኾነ ናይ ምስልምና ስም ይመሲልና ማለት እዩ። ከም መሓመድ፣ ከም ዑስማን፣ ከም ዓብደልቃድር፣ ከም ገሌ ይመሲልና፣ ከም ቅፅል፣ ከም ነዊሕ ምዃኑ ሲ ንፈልጦ ይነበርናን ማለት እዩ። እቲ ድራማ ኣብ ንኡ ዞባ ሰረጃቃ ኣብ ዞባ ማእከል ብሃገር ኣብ ዝነበረ ውድድራት ፅቡቕ ስም ኣትሪፋ እታ ስመይ ከዓ ማዕረማዕሪ እዩ ብጠዊል እናተዋሓጠት ከዳት ካራክተር ኣነ ሒዘ እዩ ነይሩ ማለት እዩ። ቁርብ መስተይማይ ዝኾና ናይ ቋንቋ ትግራይ ዛረቤ ከምኡ ስለ ዝነበረት ካራክተር ሒዘዮ ድሓር ግን ናታ ጠዊል ማለት ከምዚ ማለት እዩ ምስ ተባህለ ክንገድፋ ማለት ከደጥፋ ክንደይ ሕኹ ኢልና ኣይኮነልና። ሳጓ ከዓ እንተ ብቕኑዕ እንተ ብዘይቅኑዕ ምስለ ገበካ ኣይቋረፅን እዩ። ካብ ሽዑት ሒዛ በቃ ክሳብ ዝእዋን ሓደሓደ ግዜ መሓር እናበለኒ ሰብ እውን ሱቕ ኢለ ይኸይድ እየ ጠዊል ይብለኒ ሽዑ ስምካ ረሲዕኻስ ብሳጓ ካ ትፍለጥ ማለት
0: እዩ። መሓሪ ዕቑባ ሚካኤል ጠዊል ካብ ኣቦኡ ዕቑባ ሚካኤል ተስፋዝጊ ካብ ኣዲኡ ገነት ዘወልዲ ኣብ 1980 ዓመተ ምህረት ኣብ ፃዕዳ ዓዲ ተወሊዱ ናይ መባእታ ማእከላይ ካልኣይ ደረጃ ትምህርቱ ኣብ ዝተፈላለየ ቦታታት ብምክትታል ድማ ምስ 17 ዙርያ ሃገራዊ ኣገልግሎት ናብ ሰባ ወሪዱ ናብ ላዕለዋይ ትምህርቲ ክቐፅሎ ዝኽእል ነጥቢ ድሕሪ ምምዝጋብ ድማ ብዓውዲ ስነ ምሕደራ ተመሪቑ ንዝተወሰነ ዓመታት ኣብ ቤት ትምህርቲ ዋርሳ ይከኣሎ ከም መምህር ኮይኑ ከገልግል ድሕሪ ምፅናሕ ኣብ ባህልን መፅናዕትን ንዘለዎ ዝምባለ ዘለለየ ባህላዊ ጉዳያት ሚኒስትሪ ትምህርቲ ድማ ናብ ክፍሊ መፅናዕቲ ኣፋውያታታት ክሰሓብ ገበረ።
1: ናይ ኣጋጣሚ ነገር ኮይኑ ኣብ ሳዋ ተማሂርና ንሳዋ ክንምህር ኢልና ከዓ ወሪድና 22 23 ዙርያታት ኣብ ሳዋ ምሂረ ብድሕሪ እዩ ኣበርክቶይ ዝረኣዩ ከመስግኖም ዝደሊ ሓለፍቲ ናብዚ ናይ ባህሊ ክፍሊ እንተተመደብካ ይሓይሽ ተባሂሉ ናብ ባህላዊ ጉዳያት ሚኒስትሪ ትምህርቲ ተመዲበ። ኣብኡ ዝበልኩ ኣበርክቶታት ኣብኡ ክገብር ፀኒሐ። ብድሕሪኡ ኮሚሽን ባህልን ስፖርት ምስ መፀ ከዓ ነቲ ዝነበርናዮ ነቲ ሒዝናዮ ዝነበርና ናይ መፅናዕቲ ስራሕቲ ኣብኡ ኮይና ከም ንቕፅሎ ክሳብ ዝእዋን እዚ ከዓ እቶም ዝተፈላለዩ ናይ ስነ ጥበብ ስራሕቲ ኣብ ኮሚሽን ባህልን ስፖርትን ኤርትራ ኮይነ የበርክት ኣለኹ ሰራሕ ኣለኹ።
0: መሓሪ ጠዊል ኣብ ትሕቲ ኮሚሽን ባህልን ስፖርትን ተጠርኒፉ ጉልበቱን ግዚኡን ከይበቐቐ

0: ብርክት ዝበሉ መፅናዕትታት እዩ ኣካይዱ። ኣብ ኣፋውያታታት ትግርኛ ካብ 2000 ዓመተ ምህረት ክሳብ ሕጂ ከም ኣፅናዕን ዳይሬክተርን ያታዊ ጉጅለታት ባህሊ ፌስቲቫል ምስ ዞባታት ማእከልን ደቡብን ብምዃን ያታዊ ደርፍታትን ትልሂትን ብሄረ ትግርኛ ኣብ ምዕቃብን ምስግጋርን ልዑል ኣበርክቶ ይገብር ኣሎ። ከም ውፅኢቱ ድማ ከም ጋጣማይን ዘያምን ብርክት ዝበሉ ስነ ጥበባዊ ስራሓት ዘበርክት ዘሎ።
1: እቲ ደርፍታት ከም ዝበልክዮ ናይ መፅናዕቲ ውፅኢታት እዩ። ኣጋጣሚ ዕድል ጌርና ምስቶም ኣብ ቋንቋና ኣብ ብሄርና ካብዚ ሓሊፉ እውን ንሓድሕድናቶም ኣፅናዕቲ ኣብ ኮሚሽን ዘለና ፍልጠትና ንክንዕብር ድኢታትና ንክንሰፍሕ ገለሲ ኣብ ኩለን ብሄራት ኢና መፅናዕቲ ንገብር ማለት እዩ። ኣብቲ ተፅናዓሉ ብሄር ወይ ኣብቲ ተፅናዓሉ ቋንቋ ሓደ ኣፋፍኖት ወይ ሓደ ዕምቆት ዘለዎ ትሕዝቶ ምስ ሓዝካ ምስ ብሄረ ትግረ ትወፍር፣ ምስ ብሄረ ሳሆ ትወፍር፣ ሰሙን ምሳኻ ከምኡ ኣብ ኩለን ብሄራት ናብቲ ናይ መፅናዕቲ ክፍሊ ዘለዉ ከምኡ እናለና እቲ ክእለትናን እቲ ርድኢትና እናስፊሕና ማለት ሕጂ ናይ ደርፍታት ዝበልክዮ ከዓ እቲ ሕብረተሰብ ዳርጋ ካብ መዓልቲ ናብ መዓልቲ ካብ ወርሒ ናብ ወርሒ ታብ ምልእ እቲ ዓመት ብደርፍታት እዩ ዝሕልፋ ልዕሊ እቲ ካልእ ኣፋዊ ግጥምታት ናይቲ ሕብረተሰብ ማለት እዩ። ሕጂ ቅዱስ ዮሃንስ ክመፅእ ከሎ፣ መስቀል ክመፅእ ከሎ፣ ወርሒ ጥሪ ክመፅእ ከሎ ኣብ ኩሎም ዝድረፉ ደርፍታት ኣለዉ፣ ኣብ ኩሎም ዝቐርቡ ትልሂታት ኣለዉ። ስለዚ መፅናዕቲ ጌርካዮ ምሳኻ ኣኪብካዮ ስቕም ተበልካ እውን ከም ዝኾነ ሕማም እዩ ዝበላዓካ። ስለዚ ምብርካት ይሓይሽ ፌስቲቫላት ክመፅእ ከሎ ምዞባታት ንሰርሕ እቲ መፅናዕቲ ዝተገብረ ትሕዝቶታት ማለት እዩ። ኣውደ ዓመታት ክመፅእ ከሎ እውን ምስ ቻነላት ትሰርሕ፣ ምስ ኤርቲቪ ትሰርሕ፣ ምስ ድምፂ ሓፋሽ ትሰርሕ፣ ምስ ኩሉ ዝኣከብካዮ ዳታስ ከመይ ጌርካ ኣትሊስት እቲ ልቦና እንትኽእለትን ናይ ትሕሉፍ ሕብረተሰብ እዩ ኢልካ ስለተኣምን ከምኡ ከዓ ስለዝኾነ ነዚ ትሕዝቶ እዚ ከመይ ጌርካ ናብዚ ዘሎን ናብ ዝቕፅልን ወለዶ ተመሓላልፎ ኢልካ ሓደ ሕቶ ምሰልዓልካ እዩ እዝብል ክየናይ ኣበርክቶ ሕቶ ዝመፅ ማለት እዩ። ስለዚ ምስ ኩሎም ደረፍቲ ምስ ኩሎም ሙዚቀኛታ ክበሃል ብዝኽእል ደረጃ ማለት እዩ እዚ ናይ ያታዊ ደርፍታት ዝበሃል ክጠቕሶ ከለካ መለሲ ብዙሕ ይብል ሓደ ሓደ ግዜ ግን በበርክቶ ደረጃ ክረአ ከሎም ከዓ ምስ ኩሎም ገዳይም ደረፍቲ ምስ ኩሎም ንኣሹ ደረፍቲ ምስ ኩሎም ኣብ ማእከላይ ዕድመ ዝርከቡ ደረፍቲ ምስ ቻነላት እናተረዳድእና ብደረጃ ኣበርክቶ ብዙሕ ደርፍታት ምስ ኩሎን ምስ በዓል ዳናይ ምስ በዓል ኤደን ምስ በዓል ጓል ኣንክረ ምስ በዓል ወዲ ሻውሽ ኮታ ክተርፈኒ እዩ ምስ ገሊሑ ምስ ደረፍቲ ከዓ ከይበኣስ ምስ ኩሎም ደረፍትን ሙዚቀኛታትን ክበሃል ብዝኽእል ደረጃ ኣብ ኣውደ ዓመታት ውን ትርእዮ ኢኺ ቅዱስ ዮሃንስ ክመፅእ ከሎ ልደት ክመፅእ ከሎ ኣብ ኤርቲቪ ኣብ ቻነላት ኣብ ዝተፈላለዩ ናይ ሙቪ ስቶርስ ዘለዎ ትካላት ገለ እቲ ደርፍታት ናይቲ ሕብረተሰብ ስለ ዝኾነ ሕብረተሰብ ከዓ ብግቡእ ስለ ዝርድኦን ብግቡእ ስለ ዘስተማቕሮን ኩሉ ግዜ እዩ ነቲ ደርፍታት ዘስተናግዶ ማለት እዩ። ክሳብ ዝዕለት እዚ ከዓ ድሓን እዩ ከም ኣበርክቶ ሲ እቲ ድሓን ዘበረከት ኩሉ እቲ ፅቡቕ ዘበረከት ኩሉ ሸነኽ ናይቲ ስነ ጥበብ ክብሎ ክእል
2: ኣተናደይታየን ሰብደ
0: ዊል ኪንዮቲ ዘካይዶ ዝነበረ መፅናዕቲ ኣብ ጋዜጣ ሓዳስ ኤርትራውን ምስ ባህልን ክብርታትን እትተኣሳሰር ዓምዲ ሽያኽ ንኣስታት 9 ዓመታት ኣብ ኣፋውያታታት ትግርኛ ዘተኮረ ፅሑፋት ኣቕሪቡ እዩ።
1: ኣብ ጋዜጣ ሓዳስ ኤርትራ ን4 ዓመት ኣቢለ ዝኸውን እቲ ኣብ ዝተፈላለዩ ዓምድታት ናይ ጋዜጣ ክፅሕፍ ፀኒሐ ከም ኩሉ ሰብ ዝገብሮ ማለት እዩ። ብድሕሪኡ ኣብ ከባቢካ ኩሉ ግዜ ንፉዓት ፀለውቲ ሰባት ክህልውካ ከዓ ኣገዳሲ ነገር እዩ ማለት ዕድለኝን ዕድል ዘለዎ ሰብት ከምኡ ዝረኽቦ። ስለዚ ኤርምያስ ሰሎሞን፣ ኤርምያስ ገብረልዑል፣ ዘርሰናይ ዓንደ ብርሃን፣ ሳምሶም ሃይሌ ካልኦት ኣብቲ ናይ ፅሑፍ ነገር ማዕረይን ልዕለይን ዝነበሩ ሰባት ብቃዋሚ ዓምዲ ክትሕዝ ኣለካ ትኽእሎ ኢኻ ከዓ ኣረጋጊፅካ ኢኻ ዝብል ሓሳብ መፅኡ። ስለዚ ሽዑ እታ ሽያ ክትብል ዓምዲ ኣብ ጋዜጣ ሓዳሲ ኤርትራ ሒዘያ ኣትሊስት 9 ክሳብ 11 ዓመታት ኣቢለ ብቃዋሚ ኣብኣ ፅሒፈ ማለት እዩ። ሸያኽ ብዙሕ ግዜ ከም ትፈልጥዮ ሩባ ኣሎ፣ ሩባ ገፊሕ ሩባ ኣሎ። ስለዚ ውሕድ ዝበለ ማይ ፅሪይ ዝበለ ማይ ክትሰቲ ንዓኻ ንኽፍትኻ እንድሕርዳ ደሊኻ ውስን ኢልካ ካብቲ ዋሓዚ ቁሩብ ፍሕር ፍሕር ተብል ሞ ማይ ተፃሪ ናብኡ የመፀካ ታ ንእሽቶ ፍሕራ ጉድጓድያታ ሸያኽ ትበሃል ኩሉ ሰብ ይፈልጦ እዩ። ስለዚ ክፅሕፍ ከለኹ ኣነ ብዛዕባ እቲ ያታታት ናይቲ ሕብረተሰብ ብምሉእ ክፅሕፎ ከም ዘይክእል ካብ ምርዳእ እታ ገፅ ከዓ ሓንቲ ሕታምን ሓንቲ ገፅን ስለ ዝኾነ ቁሩብ ካብቲ ሰፊሕ ዋሓዚ ካብቲ ቐንዲ ሩባ ወይ ካብቲ ቐንዲ ቐላይሲ ነንእሾ ናፅሓፍኩ ነዚ ሕብረተሰብ በቲ ሓደ ንእሾ እየ እቲ ጋዜጣ እውን ዝተወሰነ ትሕዝቶታት ያ ክትፅሕፈሉ ትኽእል እሞ ፍሕር ፍሕር እናበልኩ ቁርብ ያታታት ቁርብ ግጥምታት ቁርብ ወግዕታት ናይቲ ሕብረተሰብ ከላልዮ ካብ ምባል እያ ብከምዚ ኣንቂልናያ ምስ ነቐለ እንዳሓንቲ ተኸታቲልካዮም ከዓ ስራሕቲ ኩሉ ግዜ ፅቡቕ እዩ ዝኸይድ ሕጂ 9 ዓመት 10 ዓመት ፅሒፈ ገለ ክብል ከለኹ ምናልባት 20 ዓመት 30 ዓመት ሰብ ዝፀሓፈ ክህሉ ክእል ግን ከምዝ ነዊሕ ኮይኑ ይስማዓኒ ማለት እዩ ብድሕሪኡ ምስኡ ዝኸዱ ካልኦት ፅሑፋት ኣለዉ ኣብ ኣጋጣሚ መፅእ ካልእ ሓለፍትኻ ወይ ኣሰናዳእቲ እውን ልእኹኻ ማዕረ ማዕረ ኣብ ሰሙን 2ተ ግዜ ትፅሕፍ 3ተ ግዜ ትፅሕፍ ከምዚ እናልኩ ነዊሕ ግዜ ፅሒፈ ምናልባት መፅሓፍቲ ክኸውን ዝኽእል ይትኡ ዘሎ ፅሑፋት ከምዝበልክዮ ንያታታት ናይቲ ሕብረተሰብ ንወግዕታት ናይቲ ሕብረተሰብ ንልምድታቱ ንግጥምታቱ ንኩሎም ኣብቲ ባህሊ ዘንፀባርቆም ትውፊታት ኣብኡ ንነዊሕ ግዜ ፅሒፈ ማለት እዩ
0: ነቲ ንኣስታት 15 ዓመታት ዘካየዶን ጌና እውን ዝቕፅሎን ዘሎ መፅናዕቲ ኣብ ኣፋውያታታት ዘተኮረት መፅሓፍ ኣሕቲሙ ይርከብ እዛ መፅሓፍ ነቲ መሓሪ ከይተዓለለ ዘካየዶ ዝነበረ መፅናዕቲ ካብቲ ብዙሕ ብውሑድ ዝገለፀትሉን ነበርክትኡ ዘንፀባረቐትሉን መፅሓፍ እያ
1: ናይ መፅሓፍ ከምቲ ዝበልክዮ እዛ ኣውሎን መልቀስን ክልተ ርሑ እያ ትብል ከምቲ ዝበልኩ ኸ ዕድል ጌርና ኣብቲ ያታታት ናይ ሕብረተሰብ ትግርኛ ብዙሕ ትሕዝቶታት ስለ ዝኣከብና ብመፅናዕቲ እዚ ትሕዝቶታት እዚ ከዓ ከመይ ኣቢሉ ናብ ህዝቢ ይቕረብ ዝብል ሕቶ ምስተላዓለ ከማ ኩሉ ትሕዝቶታትስ ናብ ህዝቢ ክቕርብ ዝኽእል ዝደሊ ወገን ማለት እዩ ስለዚ እዚ መፅሓፍ እዚ ከቕርቦ ኣለኒ ከም ትፈልጥዮ እቲ ኣፋዊ ያታታት እቲ ኣፋዊ ግጥምታት ዝበሃል ኣሎ ትልሂታት ዝበሃል ኣሎ ያታዊ መሳርሒታት ዝበሃል ኣሎ ወግዕታትን ልምድታትን ዝበሃል ኣሎ ፋል ዶ ማእለያ ይብሎም እንቶም ፅውፅዋይ ዶ ሕንቅል ሕንቅሊተይ ዶ ኣስግደኒ ዶ ተረካብ ዘረባ ኣብቲ መፅናዕትን ንዓሞቕካ ምስከድካ ልዕሊ ትግምቶ እዩ ዝፀንሐካ ትሕዝቶታት ናይቲ ሕብረተሰብ ማለት እዩ እናፅንዓኻ ምስከድካ ዳታኻ እናኣከብካ ምስከድካ ወይ ሓበሬታ እናኣከብካ ምስከድካ ከዓ እቲ መፅናዕቲ ዝያዳ እናኸበደ እናዓመቆ እዩ ዝኸይድ ማለት እዩ ሕጂ ብደረጃ ትካል ኣነ ኣብ ያታዊ ደርፍታት ትግርኛ ዘፅንዕ ምናልባት እዚ ነቲ ናይ ሕትመት ነገር እውን ከም መዋህለሊ ተመክሮ ክኾነኒ እምበር ብትሕዝትኡ ብዝተገብረሉ መፅናዕቲ ትዝዓበየ መፅሓፍ ድሕሪ ሕጂ ንዛረበሉ ንኸውን ኣብ ደረጃ ምምራቅ ገለ ምስ ብፅሐ ማለት እዩ ስለዚ ነዚ መፅሓፍ እዚ ግን እዚ ደርፍታት እናፅናዕኻ ከለካ ወይቲ ካልእ ወግዕታት እናፅናዕኻ ከለካ እቲ ተሓቶ ሰብ ወዲ ተባዕታ ይኹን ጓል ኣንስተይቲ ኣቦ ይኹን ኣደሲ ኢሎም ኢሎም ካብዞም ናይዞም ክልተ ሰባት ግጥምታት ኩሉ ግዜ የልዕሉልካ ደርፍታት ምስ ወድኡ ከምዚ ከዓ እኮ ነሮም እዮም ኣውሎ ዝብሉ ከምዚ ዝበሃሉ ከዓ እኮ ነሮም እዮም መልቀስ ዝገብሩ ክእል ብሉካ እሞ ስለዚ እዞም ሰባት እዚኦም ከማ ኩሉ ከባቢ ዘለዎ ክኢላታት ናይ ኣፋውያታ ክሳብ ክንደይ እዮም በላሕቲ ነይሮም ክሳብ ክንደይ ዝኣክል ትሕዝቶታት እዩ ነይርዎም ክንደይ ዝኣክል ግጥምታት እዮም ናብቲ ሕብረተሰብ ኣበርኪቶም ዝብል ነጥቢ እናለዓልኩ ኸይደ ማለት እዩ ኣብኦም ዝነበረ ግዳሰ ናዕበበ ይኹ ምስከድኩ ከዓ ናይ ብሓቂ ትሕዝቶታቶም ኣበርክቶኦም ከም ኩሎም ክኢላታት ኣፋውያታ ከም ኣብ ኩሉ ከባቢ ዝርከቡ ክኢላታት ኣፋውያታ ትሕዝቶኦም ዘይሕለፍ ኮይኑኒ ማለት እዩ ዘይሕለፍ ምስ ኮነኒ ዝያዳ ከፅንዕ ዝያዳ ብዛዕባኦም ግደስ ዝያዳ ብዛዕባ ካልእ ገይረዮ ዘለኹ መፅናዕቲ ከዓ ፓርቲኩለር እዞም ሰባት እዚኦም ክሳብ ክንደየ ብዛዕባኦም መፅናዕቲ ክገብር ዘለኒ እቲ ንዕኦም ዝገብሮ መፅናዕቲ ኸ ካብቲ ካልእ መፅናዕትታት ብኸመይ ክዕምቆን ብኸመይ ከስፍሑን ኣለኒ ዝብል ነጥብታት ኣልዒለ ስለዚ ነዞም ክልተ ክኢላታት ናይ ኣፋውያታ ከም ኣብ ኩሉ ከባቢታት ዝርከቡ ኣርሑ ከም ኣብ ኩሉ ከባቢታት ዝርከቡ ገለዳት ወይ ክኢላታት ናይቲ ኣፋዊ ስነ ግጥሚ ዝኣክል መፅናዕቲ ገይረ ግዜን ዓቕመይ ብዝፈቐዶ ማለት እዩ ናይዞም ክልተ ክኢላታት ኣፋውያታ ባሕርጋ ዝተንበሳ ወልደ ሚካኤል ዝበሃሉን ገረህላሰይ ሕደጉ ግራጭ ከብዱ ሳጉኦም ግራጭ ከብዱ ናይዞም ክልተ ኣብዚ ቀዳማይ ሕታ ከም ሓደ መፅሓፍ ክገብሮ ወሲነ
0: ግጥምታት

0: ኩሎም ኣፋውያታታት ካብ ወለዶና ወለዶ ብኣፍ እናተመሓላለፉ ዝፀንሑ ግጥምታት ህዝቢ እዮም። እቲ ቀንዲ ነዞም ግጥምታት ኣፋዊ ዘብሎም እውን እዚ ነጥቢ እዩ። ካብቲ ፅሑፍ ዝነበሮ ግዜ ኣትሒዙ ክሳብቲ ፅሑፍን መፅሓፍን ከምህዞ ወዲ ሰብ ዝተኣታተወሉ ግዜ ብዝኽሪ ናብ ዝቕፅል ወለዶ ብነጊር እናተወራረሱ ፀኒሖም እዮም። መፅሓፍ ከም መኽዘን ፍልጠትን ሓበሬታን ምስተለመደ እውን ከይተረፈ ናይ ኣፋውነት ባህሪኦም ዓቂቦም ዝቕፅሉ ግጥምታት እዮም።
1: ሕጂ ኣብዚ መፅሓፍ ዘለው ትሕዝቶታት ከምዚ ዋላ ክሳብ ዝሕጂ ክንዛረቡ ዝፀናሕና ገለሲ ትኺልካ ናብቶም ግጥምታት ናብቶም ትሕዝቶታት ክትኣቱ ስለዘይትኽእል ስለዘይብልካ ኢኻ ኢና ከም ኣብነት ክንዛረብ ፀኒሕና ማለት እየ። ሕጂ ኣብዚ መፅሓፍ ዘለው ከም ኣብ ካልኦት መፅሓፍቲ ዘለው ትሕዝቶታት ናይ ኣፋውያታ ወይ ኣፋዊ ግጥምታት ንሕራ ርኢኽዮ እዚ ክትዛረበሎም እውን ዘገድዱካ ኣይኮነ ንባዕሎም እቶም ትሕዝቶታት ዛንቶኦም ግጥሞኦም ኣወዳድኦም ኩሉ ነገር ንድሕር ክዮስ ከምዚ ናይ ብሓቂ ሙሉእ ትሕዝቶ እዩ። ከምዚ እንተንቢብካልነት ሰብ ወይ እንተንቢብዎት ሰብ መብርሀ ከማ ናይ ደልዩ ነቲ ኣብኡ ዘሎ ትሕዝቶታት ማለት ሕጂ ንኣብነት ዝኾኑ ኢሉ ኣብዚ ዝሓዝክዎ ትሕዝቶታት ኣለዎ። ንኣብነት እቶም ክኢላታት ኣፋውያታ ንባዕሎም ተወዳደርቲ እዮም። ኣነ ብል ኣነ ይስማዕ ኣነ ፈልጥ ዝያዳ መን ሽሙ ገለ ክብሉ ኩሉ ግዜ እምቲ ዝወዳደሩ ነይሮም ማለት እዩ። ሕጂ ንኣብነት እዛ ሓብቲ ደላት ክእዝኒ ትብላለ ሓብቲ ደላት ክእዝኒ ኣበይ ዘገርግሽ በዓል ዓተ ከሌዛን ካብቶም ተዛረብቲ ዝበሃሉ ኣብ ሕብረተሰብ ትግርኛ ስለ ዝነበሩ ሓደ ንፉዕ ተዛረባይ ከዓ በዚ ቆላ ኣሎ ዝብል ዘረባ ዝብል ወረ ሰሚዖም ክኸዱን ከለዉ ሕጂ ምራጭ ወዲ ጉዱም እናኸዱ ከለዉ ምስ ወለ ህላሰ ይሕደጎ ኣብዚ ናይ ከባቢ ናይ ድበረ መንቀሬስ ዝበሃል ቦታ ኣብኡ ይራኸቡ። እቲ በቕሊ ወጢጥዎም ዝኸይድ ዘሎ ንወዲ ጉዱም ንወዮም ሰብኣይ ዝፈልጦም ፀኒሑ ጎይታይ ወይ እዚኦም እንዲኦም ዳ እዞም ወለ ህላሰ ይሕደጎ እምበኣርሶም እዮም ሙሓራ ይብል ኣቶም ዳሓንደ ወዒልኩም ዳሓንደ ወዒልኩም ዋ ሓውኹም እምበሬ ብሎዎም ወዲ ጉዱም ንወለ ህላሰ ይሕደጎ ማለት እዩ ዋ ትኾኑ ኢሎሞም ወለ ህላሰ ሕደጎ ከዓ ሓብቲ ደላት ክእዝኒ የልዋ ሞ ሓብቲ ደላት ክእዝኒ የልዋ ሞ ወኣላት ክ ይብሉኒ ኣይርኣ ኣይትርእኒ ጎቦ ኸው ኢልኒ ጎቦ ዝኸውን ዘሎ ርእሲ እዩ እጂ ሓብቲ ደላት ክእዝኒ የልዋ ሞ ወኣላት ክ ይብሉኒ ኣይርኣ ኣይትርእኒ ጎቦ ኸው ኢልኒ እዞም ሰብኣይ እዚኦም ናይ ብሓቂ ተዛረቢ ናይ ብሓቂ ፈጣሪ ዘረባ ተባሂሎም በቕሎም ሂቦም እሶም ወዲ ጉዱም ብእግሮም ንሊባን ሓበላ ሊባን ይዓዶም ንሊባን ተመሊሶም ይብልዎም ማለት እዩ። ሕጂ እስቲል ንሶም እውን ከም ሞያ ከም ዓውዲ ሪኦም ናይ ብሓቂ ክሳብ ክንደይ ንዘረባ ይፈጥርዎ ክሳብ ክንደይ መልክዕ የትሕዝዎ ንዘረባ እውን ንሓደ ሕዶም ይትረፍ ናብ ህዝቢ ዝኸይድ ይትረፍ ናብ ካልእ ዝኸይድ ሓበሬታስ ንሓደ ሕዶም እውን ይወዳደሩን ይመላልኡን ከም ዝነበሩ
0: ኣፋዊ ግጥምታት ብዙሕ ስያመ ዘለዎም ኮይኖም ንረኽቦም። ንምጥቃስ ዝኣክል ሕምያን፣ ወተር፣ ድርሳን፣ ኣውሎን መልቀስን፣ ማሰን መልቀስን፣ ተረካብ ዘረባን ወዘተን ኣበየ ከባቢታት ነናቶም ስያመን ወግዕን ክህልዎም ድማ ይኽእል። ንኣብነት ሕምያን፣
1: ካብቶም ብዙሕ ሕምያን ዝተገብረሎም ናይ ቀደም ሽማምንቲ ሓደ ደጊያት ጉርጃና ብልሽ እዮም ትኹል ዘይደከሎም ይዓዶም እሶም 6-7 ዝኾነ ሓማዮ ወይ ዞም ሓመየን ዝበሃሉ ነይሮሞም ኩናት ክብገሱ ክደልዩ ከለዉ ምስ ተዓወቱ ወይ እንታይ መልእኽቲ ናብቲ ሕብረተሰብ ከመሓላልፉ ይደልዩ እዞም ከምዚኦም ፒኣር ናቶም እዮም ነይሮም ማለት እዩ። ስለዚ እቶም እዞም ኣፋዊ ግጥምታት እዞም ክኢላታት ኣፋዊ ግጥምታት ንብሎም ዘለና ንርድኢት ንድልት ናይዞም ሰባት ካብ ምርዳእ ባዕሎም ካብ ምስ ዝበሃል እቶም ሸማምንቲ እቶም ሃፈትም እቶም መራሕቲ ሃይማኖት እንታይ ክብሉ ይደልዩ ከምዚ ኣፍዮም ዝኾንዎም ነቲ ሕብረተሰብ ማለት እዩ። ሕጂ ንኣብነት እዛ ወድና ብልሽ ትብል ግጥምሲ ሓንቲ መረብ ሰጊራ መፅያን ደጊያት ጉርጃና ብለሽ ዝበለትሎም እዩ ዝበሃል ማለት እዩ። ጓል ኣንስተይቲ ኣ ሕጂ መፅያ ቀለብ ሓጋያ ዝኸውን ክትስለም ደልያ ከምኡ ምስ በለት ኢንሰንቲቭ ወይ መተባብዒ ከዓ ትደልያ ማለት እዩ። እቱ ኢላኒ ትኹል ናብ ደጊያት ጉርጃ ኣብ ቂዳ ኣትያ ወድናብልሽ ኢላቶም ወድናብልሽ ጎይታ ከዓናዲል ኢላቶም ወድናብልሽ ጎይታ ከዓናዲል ወዲ ዛይደኮሎም ጎይታ ከዓናዲል ጎይታ ማያናሃባይ ጎይታ ከዓናዲል ጎይታ ፃዕዳ ንቦራ እዚኦም ኩሎም ኣብ ግዛኣቶም ዝሓርስዎም ከብቶም ዘፍርሎም ንጓሰ ዝጥቀምሎም ዝነበሩ ቦታታት እዮም ናቶም ከብቲ ጥራይ እዮም።

0: ከዓ ነዚ ከባቢ እዚ ካልእ ሰብ ወይ ናይ ካልእ ገባር ክስታይ ኣይጥቀመለን ነዚ ቦታ ማለት እዩ። ስለዚ ጎይታ ፃዕዳ እምበራ ጎይታ ከዓና ዲል ንዓመፅ ንፍትሒ ትገብረ እንት ድልድል ሓይሊ ነርዎም እዩ ብቕዓት ነርዎም እቶም ሰብኣይ ማለት እዩ። ንዓመፅ ንፍትሒ ትገብረ ድልድል ንእንካ ንሃባ ትገብረ ድልድል ኣንታ እምንሩባ ብርእሱ ዝነድል እዚ ግን ንሃበካ ሃባ ዘይተጉድል ካብ ብፍትሒ ስምበር የምሕረልካ ጉድል ከም ኣባጅጎ ኣዝመራ ትዕድል ኢሎሞ ሓደ እዋን ሲ ኣንበጣ መፂቦም እዚ ዘይበሃል ኣንበጣ ዘራእቶም ሸወተ ገለገለ ሕጀታይ ገይሮም ሓይሊ ስለ ዝነበሮም ንኩሉ ብሓይሎም ስለዝብልዎ ንኩሎም ወተሃደራቶም ዘለዎም ዓይነት ብረታ ክቲቶም ነቲ ግራቶም ክሳብ ትንበጣ ናብኡ ዝዓልብ ሓልዮሞም ነቲ ስታይ ማለት እዩ። ዳሕራ ኣንበጣ ክዓልብ ምስ በለ ናብ ግራቶም ተኩስ ኢሎሞም ንኩሎም ዓሳክሩ ተኩሶም ተሓደጉ ኣንበጣ ናብ ግራቶም ዝተሓስበ ንግራቶምን ንከባቢኦም ንገዲፉ ደንበላስ ናብ ዝበሃል ከባቢ ኸይዱ ኣብኡ ንዝነበረ ዝሸወተ ዘራእቲ ብምሉእ ልምፅ ኣቢልዎ ማለት እዩ። ሕጂ ከም ኣባጅጎ ኣዝመራ ትዕድል ትብሎ ዘላ ሲ ነቲ ብሓይሎም ተበጊሶም ዝገብርዎ ዝነበሩ ኮፍ ኣብልዋ ኣብ ቅርፆ ኮፍ ኣቢልዋ ተባሂላ ኮፍ ኢላ በላይ ዓሰትያ ስልማታ ወሲዳ ቀለብ ሓጋያ ዝኸውን እዱጋ ፅዒና ንዓዳ ኸይዳ እዚኣ ሕጂ ከም ናይ ጓል ኣንስተይቲ ንግጥሚ እዩ። እዞም ክኢላታት ናይ ኣፋዊ ግጥምታት ተዋዘይቲ እዮም ኣስተባሃልቲ እዮም። ሕጂ ሓደ እዋን ባሕረጋ ዝተመሳሲ ንመንደፈራደይዎም ስዋ ክሰት እዮም ሕጂ ስዋ እናሰተዩ ብርዝ እናሰተዩ ምስ ሰቦም እቶም ኣብኡ ዝነበሩ ሰባት በትናቶም ኣፋፍነት በትናቶም ናይ ግጥሚ ኣቕርበት ምስ ተሓጎሱ ኣነ እየ ዝኸፍሎ ኣነ እየ ዝኸፍሎ ኢሎም ከመይ ይኹን ወይዘሮ እምብዛ ኢሎምን ወይዘሮ እምብዛ እየን ድበሃላ ከመይ ይኹን ወይዘሮ እምብዛ ኣትን ክንደይ ትፀምቃ ክንደይ ትብርዛ ኢሎም ክንደይ እሺ ትብላ ክንደይ ትምእዘዛ ክንደይ ትጥዕማ ክንደይ ከ ትምዕዛ ከምኡ እየን ዝብልኹን ሰብኡ ትዓረዛ ይፈልጥ ወኒን ኣፀቢቐን ከይበሃሉ እዮም ከምኡ እዮም ዝብልኹን ሰብኡ ትዓረዛ ዝብለሉ ስዋ ንዝበለ ብስዋ ትሕዛ ካልእ ንዝበለ ብካልእ ትሕዛ ከመይ ይኹን ወይዘሮ እምብዛ ኣትን ተፈታዊት ስርናይ ድንግዛዛ ኣትን ሸዊጥ ፅግኢ ጉርማፅ ድሕር ገዛ ድልዳለአን እዮም ንገልፁ ዘለዉ ጉርማፅ ድሕር ገዛ ኣብ ልብን መጎጎ ተሰንከታ ሃንዛ ዳንጋ ውልዶ ድማ ተመነደይ ሒዛ እንታይ ኮይንክን ይኹን ክንዲዝ ትፈዛ ኢሎም እንታይ ኮይንክን ይኹን ክንዲዝ ትፈዛ እንክን ተበልኹን ናይ ክልቲኦም ሓዛ ንስኽኒ ሎሚ ናይ ፅባሕት ሒዛ ኣነ እውን ይድሕን ካብ ቤዛኹም ቤዛ ክምለስ እንየ ፅባሕ ካብ ዓረዛ ኢሎም። እዚኦም ናይ ገረ ህላስሕ ደጎ እቶም ግራጭ ከብዱ ዝበሃሉ ዝበልኩ ናብ ሓደ ዓዲ መርዓ ከይዶም ሲ ሓደ ፀይቑ ወይ ረብሹ ኣብቲ መርዓስ ክጋላገል ሪኦሞ ሕጂ እቲ ዳስ መርዓት ኣፋን እዩ ኣብ ብልዕን መስተን ነበረ ሓደ ካብቶም ነቲ ዕግርግር ዝፈጠሩ ሰብኡ ተወቂዑ ናብቲ ዳስ ኣተወ ገረ ህላሰ ንውቅዑ ምስ ረኣዩ ደንገፁ ፀኒሖም እቲ ምስ ደሙ ናብ ዳስ ዝኣተወ ሰብኣይ ጠንቂ ናይቲ ዕግርግር ከም ዝነበረ ኣለልዮም ማለት እዩ እቲ ዕግርግር መሰረቱ ዝነበረ ንሱ እዩ ማለት እዩ። ሕጂ መፂእኻ ናባ ካልእ ትምፃ እዮ ኢሎሞ ናፍቲ ዳስ ዝብላዕ ዝስተ እዩ ዘሎ ሰብ ቀሲኑ ወግዖ ክገብር ገለ እዮም ዝደልዩ መፃእኻ ናባ ካልእ ትምፃ እዮ ረኣናካ ድማ ካልእ ትረአዮ ኢሎሞ ኣንታ ንብዕራይስ ግለት የጋግዮ ስዋ የጋግዮ ኣንታ ንኣድግስ ፅድያ የድህዮ ተዘይተፈጋእኹ ኢልካስ ክንዲዝለባዮ ክንዲዝሎ ዕግርግር ተዘይተፈጋእኩ ኢልካስ ክንዲዝለባዮ ተዘይቀተልኩ ኢልካስ ክንዲዝለባዮ ሂበና ካለዋ ማርያም ኣስተር እዮ ስዋ ገዲፍካስ ንባእሲ ተሓርዮ እንተዝፈልጡኻ እንዳኣትዕብዮ ሰብዳስ እዮ እንተዝፈልጡኻ እንዳኣትዕብዮ መርዓ ከይኣኸለ ምበሉኻ ንዮ በለስካ ይኣክል ዕግርግር እለዮ መኒ ደላይ ባእሲ ደጊም ፈሊጠዮ ክድንግፅ ኢሎ ነይሮም ሕጅስ ገዲፈዮ ኢሎም
1: ኣብ መወዳእታ ኣብ መጻኢ ምስ ካልእ መጽሓፍ ክመጸና ብምልዋብና ተፋድሚናዮ።

0: ሕጂውን ገና ዕላልና ቀፃሊ እዩ ዘሎ ምቹ ብዛዕባ ድሕረ ባይታኻ ግዜ ቆልዕነትካ ምስ ነጥበት ኣሲርካ ሕፅር ኣቢልካ ንእሽተይ ትገልፀልና
1: ራይ እንዳዕበ ኩሉ ኣርባዕተ ስመራን ድዩ ናብዚ ሙዚቃ ዳኣተ ኩሉ ብንእሽተይ ማለት እዩ ካብ 2003 ኣብቲ ገዛትና ናይ ጎደና ገለ ክራር እንዳሃርምና ድሕሪኡ ናብ ጉጅለ ቀሕት ዕምባባ ሰሜናዊ ምብራቅ ማለት እዩ ሃማት ናብኡ ኣቴ ካብኡ ትጉዕ ዘይድ ዝምርሽ ናብ ዝደሎ ኮዶ በፃሕኩስ ብኡቲ መሰረት ካብ ገዛትና ተበገሽ ናብ ጉጅለታት እንዳበልኩ ኣብዚ ደረጃ ዝበፅሐ ኣሎ
0: ሕረቲ ናይ ንእስነት እዋን ማለት ኣብ ገዛውትኹም ክራር ተፃወትኩም ንመን እንዳረእኹም ኢኹም ዓብኹም ከመይ ነርስከ ቆርብ ንእሽተ ብዛዕባ ማስ ገለ ፅልዋ ዝፈጥረልካ
1: ሕጂ በዓል ታረቀ ኣለው እቶም ዓበይቲ እቶም ድማሃሩና ከ ኣለው በዓል ምስወት ተስፈልጥ ሮቤል ቻይና ኣማንኤል ድፋዕ ንዑም እንዳረኣነስ ዓብና ማለት እዩ ኣብዚ ደረጃ ዝበፅሕና ቀሺ ወዲ ወይናይ ከም ማለት እዩ
0: ራይ ፅቡቅ ኣብቲ እዋንቲ ትደርፎ ዝነበርኩም ደርፍታት እንታይ ይመስል ነሩ ስከ ገለ በታ ክረርካ መስማዕ ከና ዶ
1: እዛ ደርፊ ሕጂ እዚኣ ናይ ብሻት ናይ ኣባሻውን ናይ ቀደም ማለት እዩ እቲ ንሰምዑ ነበና

ወያ ፀሓፋ እዩ ዝበልክኒ ወዮ ፀሓፋ እዩ ዝበልክኒ እዚ ኣራይ ወረቐት ብያንቶኒ ብሻት ጓል ደበዚቶ ድሓንትቶ ብሻት ጓል ደበዚቶ ድሓንትቶ ብቐዳር ገረወኛ ቐሊዓቶ ብሓርቡናይ ገደፈት

بحيامي كنبر تخنينا عتي مكاني لكي زغطشا

0: ዝዓራይ ወረቐት ብያንቶኒ ከምዚኢታት ንሰምዕ ነርና ማለት እዩ ትገዛትና ዓልብሻት ማዓት እዮን ኣምለሰት ኣባይ በዓል በየነፍረ ማዓት እዮም በዓል ቪቴሮ ማለት
1: ራይ ፅቡቅ ክቡራት ተኸታተልትና ትሕዝቶታት መደባት ሞዛይክም ትከታተሉ ዘለኹም መደባትና ከመይ ይኸይድ ኣሎ ሕጂ ምባር ኣስዒብና መደብ ዜና ሞዛይክ ንሕዝናልኩም ቀሪብና ዘሎና ዝተፈላለዩ ኣገረምቲ

ንነዊሕ ዓመታት መሓዙት ዝነበራ ህንዳውያን ኣሕዋት ኮይነን ጸኒሐን። እዘን ሕጂ ኣብ ኣርባዕታት ዕድመ ዝርከባ ሚና ገልቲንክን ሚናል ቺዝሰንን ኣብ ህንዲ ሙምባይ ኣብ 1980ታት ተወሊደን ዕሸላት ከለዋ ኣብ ዝተፈላለየ ምዕቆብ ዘኽተማት ተዓቒበን ድሕሪ ምጽናሕ ክልተ ዝተፈላለዩ ሆላንዳውያን ስድራ ከም ውላዶም ብምርዓም ናብ ሆላንድ ወሲዶመን ብናይ ኣስታት 160 ኪሎ ሜትር ተረሓሒቐን ይነብራ ነይረን። መጀመርታ ጊዜ ኣብ ንእስነተን ዝተራኸባ ኣብ 1996 እቲ ንቆልዑት ምስካዕ ብይዎም ዝኽእሉ ወለዲ ዘረኽብ ትካል ኣብ ዘዳለዎ መደብ እዩ ነይሩ። እቲ ትካል ንዕአን እውን ምስቶም ሆላንዳውያን ስድራ ዘረኸበ እዩ። ኣብቲ ኣጋጣሚ ዝተሳተፉ ዕድማት ድማ ከም ዝመሳሰላ ኣስተብሂሎም ንሰን እውን ከም ዝመሳሰላ ተረዲእዎን ነይሩ። ኣፍንጨን ኣሰሓሐቕአን ዝጥቀማሉ ኣካላዊ ቋንቋ ሓደ እዩ። በዚ ድማ ኣብ እዋን ድራር ብውሽጠን እዚኣስ ንዓይ ትመስል እናተባሃህላ ይጠማመታ ነይረን። ንጽባሒቱ ድማ ቁጥሪ ተሌፎነን ተቐያየራ። ብድሕሪኡ ክደዋወላን ቅጽበታዊ ምትእስሳር ፈጢረን ኣዝየን ዝፋተዋ መሓዙት ኮና።

ሚናን ሚናልን ግድነብሰን ነጊርወን ሓፍተይ ተባሂለን የን ዝፀዋውዓ ምስ ግዜ ሚናል ናብ ፈረንሳ ግዒዛ ሚና ድማ ናይ መጀመርታ ውሉዳ ምስ ሓቆፈት እትርክበን እናዛሕተለ ከይዱ በዚ ድማ ንኣስታት 15 ዓመታት ድሃይ ሕድሕድ ምሕታት ብቴሌፎን ጥራይ ተሓፂሩ ኣብ 2017 ሚና ኣብ ካልእ በቲ ትካል ምርዓም ኣብ ዝተኻየደ ኣኼባ ተሳቲፋ ነይራ እቶም ተሳተፍቲ ካብ ህንዲ ዝመፅኦም ነይሮም ኣብኡ ድማ ብዛዕባ መርመራ ዲኤንኤ ሰሚዓ ብመንገዲ ማይ ሄሪቴጅ ዝበሃል ኣፕ ናይ ዲኤንኤ መርመራ ፈቲና ዝኾነ ምስትናታ ምትእስሳር ዝነበሮ ሰብ ስለ ዘይተረኽበ ግን ነቲ ናይ ሞባይል ኣፕ ደምሲሳቶ ሚና ኣብ ወርሒ ግንቦት ናይ ዝዓመት ግን ዘይተፀበየቶ ናይ ፌስቡክ መልእኽቲ መፂዋ ካብ ሚናል ተጣፊአን ስለ ዝነበራ ዘኪር ክንደለኺ ብዝብል ጽሑፍ እዩ እቲ መልእኽቲ ዝጅምር ሚናል ቅድሚ ሓደ ወርሒ ኣብ ሆላንድ ንዝርከቡ ወለዳ ክትበፅሕ ከላያ መርመራ ዲኤንኤ ዝገበረት ሚናል ዝሰደደቶ መልእኽቲ ውፅኢት ናይ ዲኤንኤ ዝገልጽ ኮይኑ ንሳን ሚናን 100 ሚእታዊት ምትእስሳር ጸኒሕወን በዚ ድማ ኣሕዋት ምዃነን ኣረጋጊፀን ኣብዚ ሕጂ ግዜ ሚናልን ሚናን መዓልታዊ ይደዋወላ ምስ ስድራ ቤት ክልቴን ጥቡቕ ዝኾነ ቅርበት ተፈጢሩ ምህላው ድማ ይሕበር

ንዝኽርን ኣኽብሮትን ውሪት ድምፃዊት ብምስላስ ዝተዘርአ ናይ ሕርሻ መሬት። ዒስራ ዝኾኑ ኣብ ኣሜሪካን ካናዳን ዝርከቡ ናይ ሕርሻ መሬት ፍሽኽታ ናይ ገዲም ድምፃዊት ተዋሳኢትን ምስ ናይ ግብረ ሰናይ ትካል ትነጥፍ ናይ ዝነበረት ነፍስሄር ዶሊ ፓርተን ጐሊሑ ይርአ። እቲ ካብቲ ሕርሻ ዝተረኽበ ኣታዊ ኣብ ሰናይ ግብርን ከምኡውን ነቲ ዶሊ ኩሉ ግዜ ትሓስቦ ዝነበረት ብነፃ ንቆልዑ መፃሕፍቲ ዝህብ ቤተ መፃሕፍቲ ንምኽፋት ዝዓለመ ምዃኑ ተገሊጹ።

እታ ብጆሊን እትብል ውሪት ደርፋ ቀንዲ ትፍለጥ ዶሊ ብ25 ናሓሰ ኣብ ናሽቪል ኣብ መበል 80 ዕድሜኣያ ብሕማም መንሽሮ ካብዚ ዓለም ተፈለያ። ዶሊ ኣብ ዝሓለፈ ህወታ ኣብ ሕርሻ ዝነበራ ፍቕርን ፅልዋን ዓብ ከም ዝኾነ እዮም ብዙሓት ዝምስክሩ። በዚኦም ድማ ወነንቲ እቲ ናይ ሕርሻ መሬት ዝኾኑ ሓረስቶት ብምስላ ዕፉን ክዘርኡ ዝኽኣሉ

0: Thank you.
1: ብዓይነቱ ፍልይ ዝበለ ዳምድራ ዝነብሰ ትካል ተኸፊቱ ኣብ ቻይና እዩ። ወዲ 32 ዓመት ዛንግሻ ቻፖ ኣብ ወርሒ ልዕሊ 100,000 ዩዋን ወይ 15,000 ዶላር ኣታዊ ዘለዎ ትካል ከፊቱ ተባሂሉ። እንታይ ዓይነት ስራሕ ደኣ ኮይኑ ተበልካ ከምዚ ንዕዘቦ ዘለና ኮይኑ ጸኒሑ። ዛንግ ኣብ ከተማ ሸንዘን ኣብ ዝርከብ ኣውራጃ ባኦኣን ናይ መጀመርታ ብኣፅፋር ናይ ምሕካኽ ሳሎን ዝኸፈተ ኮይኑሎ ዛን ካብ ሓደ ብዙሕ ዘይፍለጥ ዩኒቨርሲቲ ድሕሪ ምምራቑ ኣብ ውሽጢ ሓደ ዓመት 7 ግዜ ስራሕ ክቀያይር ተገዲዱ። ኣብ ሓፂር ግዜ ዝፈሸሉ ክልተ ንግዳዊ ትካላት ድማ ነይሮሞ። እዚ ናኾነ ግን ተስፋ ቆሪፁ ኣብ ገዛ ኮፍ ክብል ኣይመረፀን። ነዚ ዘይተለምደ ዓይነት ስራሕ ኣብ ጉንቦት ከፊቱ ፍረ ጻምኡ ኣብ ምሕፋስ ድማ ሕጂ ይርከብ። ዛንግ ንሰዓት 300 ዩዋን ወይ 41 ዶላር ዝኽፈል። እቲ ፍሉይ ኣገልግሎቱ ውጥረት ኣካላት ንምፍዋስን ድቃሶም ንምምሕያሽ ንዝደልዩ ሰባት ዝጠቅም ከም ዝኾነ ንሱ ይዛረብ።

ተጻዋታይ ኩዕሶ መርበብ ኣቓልቦ ብዙሓት ይስሕብ። ቀጠር ኣብ ናይ ሎሚ ዓመት ሻምፒዮን ኩዕሶ መርበብ ኤስያ ኣብ ኩሉ ምድብ ጸወታ ኣንጻር ታይላንድ፣ ታይፔይን፣ ደቡብ ኮርያን ተሳዒራ። ይኹን እምበር ኣብቲ ውድድር ዝድነቕ ብቕዓቱ ብምንጽብራቕ ዝበዝሐ ሸቶታት ዘመዝገበ ተጻዋታይ ነይሩ። 2.1 ሜትሮ ዝቕመቱ ወዲ 13 ዓመት ኣባል ኩዕሶ መርበብ ቀጠር ሙባረክ ሙሳ ቲክማዱት። ሙባረክ ኣብ 3 ጸወታታት 40 ነጥቢ ኣመዝጊቡ። ሙባረክ ሙሳ ቲክማዱት ብ24 ሕዳር 2012 ኣብ ደቡብ ሱዳን ተወሊዱ። ብድሕሪዚ ናብ ቀጠር ብምግዓዙ ዜግነት ወሲዱ። ቁመቱ ከም ዝኾነ ወዲ 13 ዓመት ብዘይምዃኑን ኣብ ጸወታ ብዘርኣዮ ሰሓቢ ኣጸዋውቱ እዩ። ዋላ ጋንቱ ተሳዒራን ከላ ኣቓልቦ ሰባት ረኺቡ ብዛዕባኡ ዝዛረቡ ዘለዉ።

ሉሲ ጆከል ላስሁድ ብዛዕባ ንህብን መዓርን ዘለዎ ጥቕምታት ንቕሓት ንምዕባይ ትሰርሕ ኣሜሪካዊት ስነ ጥበባዊት እያ። ኣብ ኣሜሪካ ኣብ ውሽጢ ሓደ ዓመት ቁጥሪ ኣናህብ ብ42 ሚእታዊት ስለ ዘንቆልቆለ ስክፍታ ክፈጥረላ ብምጅማሩ ንዕቃበ ንህብን መዓርን ንምጉስጓስ እንታይ ስነ ጥበባዊ ስራሕ ክሰርሕ ከም ዘለዋ ክትሓስብ ጀሚራ። ኣብ መወዳእታ ድማ ካብ ዝሞቱ 20,000 ኣናህብ ክንፊ ወሲዳ ብጥንቃቐ እናጣበቐት ነዚ መጎልበቢ ሰሪሓቶ።

0: ገዛ ጥራይ ከጅምር ያነ ደይርስዕኻ ኣብ ዳበራኸ ፖላሲ ዓቤት ዳበራ ክበሃሉ ፖላሲ ደቀ ማለት ሕጂ ገዛውቲ ገዛ ፍቕሪ ይበቃ ኩላትካካ ዘላትካ ተማልካ ዘለ ካብ ዳበት ብሓንሳብ ይኣትርፎ ሕጂ ኣብ ትራይ ስነጥበብ ክምፅተ ኮይኑኻ ኣብ ኣንጎሎ ነ ሓንቲ እሚ በሪዩ ባሎት ገዛውትና ነይሩ ንስ የቃልየልና ሕጂ ኩላት ናይና ንፍት ነርና ኩሉ በብዓቁ መዓት ኣለዎ ደ ገዛውቲ ፅዋት ነበሩ ሕጂ ብኣጋጣሚ ኣነ ደስ ዝብለኒ ክራር ግያ የቃኒሉ ይፍትም ገለ በይን ዳፃዓር ክባለይቲ ደድሕ እሱ ዝገበራ ዳህርምኩ ከምቲ ኩሉ ሰብ ዝመፅኦ ከዓ ብቤት ትምህርቲ ድሕሪ ናብ ሃማማት መፀ ድሕሪ ከዓ ኣብ ሰራዊት ጉጅልባሃሊ ሓምሳሓሙሽተ ጉጅልባሃሊ ደምሕራ ካብ ውሽዑ ኣብ 217 ከዓ ናብዛ ሕጂ ጉጅለ ዘሎ ከዓ ጉጅልባሃሊ ቤንፈር እዚ ህዝባዊ ሰራዊት ማለት እዩ ይመጥፍ ኣለኹ
1: ኣራይ ብዘይ ክራር ደሪፍካ ትፈልጥዳ
0: ኣብ ዳስፖርት ኣጋጥመካ ኣብ ፒያኖባር ከምኡ ክራር ስለዘይትህልው ትደርፍ
1: ሃራይ ሳዕረ ሕጂ ኣብዚ እዋን ስዳርጋ ኣብ ዝተፈላለዩ እዋናት ማለት እዩ ኣብ መርዓታት ይኹን ኣብ ዝደግማ ዘሎ ሰብ ሓንቲ መለለይት ደርፊ ንእሽተይ ኣላት ካብ ምእተው ገለ ትገብራ እስከ እንታይ ኣብ ብዛዕባ እስከ ንእሽተ ተስማዓና ኣብታ ክራርካ ጌርካ
0: ቡን ቀርብ ስድራ ኣክብ ወግዕ ኣለና ስድራ ወዲ ሓወቦ እያ ትብል ክትኩሉ ሰብ ስቑዖ ማለት እዩ ጃነ ከምዚ ክሰርሓ ክልኹስ ልክ ምስ በዓልቲ ቤተይ ፌረን ሰሎማይ ዝገታኒ ኣስፋዓል ምስከበለ ምስ ደቀይ ከምዛ ደለናዮ ማለት እዩ ቡንዳ ሰጠና ከለና ተመስገን ኣራጊ ዝበሃላሉ ምፍሩእ ንእሽተይ ሓወይ መሳርሕተይ ደቀራሪ ንርኢ ነርና ትበደብ ማለት እዩ ዳተኸተና ከላ ገለ ሓሳብ ቢመፀካ ይበዓል ሽዑቃ እዛስመራ እዚ ሓወይ ከማለት ምቻሉ መብዛሕትኡ ግዜ ሓንሳብ ስለንኸይ መርዓታት ገለ ፍሉይ ነገር ብዙሕ ፍሉይ ነገር ትሰርሕ በዚ ጋጣሚ ከድንቆደለ ዛ ሓወይታ
2: ተንኪና
0: ሕጂ ፍሉይ ነገር ክሰርሕ ኣለኒ ከሌለ መፂና ኣለ ንሽ ሕጂ ብክራር ክስማዓ ዛሪባ ስተካብ ዝኮነ

0: ንእሽተይ ርግ ጌርላ ናይ ዛዓርከያ ዜማ ባዕሉ ፀወታ ነ
1: ፅቡቅ ራይ ሕጂ ኣብ ከምዚ እዋናት ደርፍታት ክደርፉ ከሎም ሃንደበት ዝመፃልኩም ድኦም ከምዝመፂልኩም ትደርፎ ጓይላ ክፃወት ከሎም ዋላ ከመይ
0: ዋጅ ኣውራይ ንድሕር ኮይኑ ነቲ ሰብ ዝመስሊ ነቲ ውራይ ዝመስሊ ደርፍ ባህላ ተፀበ መፃላ ፅቡቅ ዝተረኣየካ ዝያዳ ትወልፆ ማለት እዩ ኣብቲ ውራይ ኣብቲ ናይፒያኖባር ወይከዓ ናይ ዝገዓዳ ገለ ዝበሃል ግን ውልቃዊ ፕራክቲስ ትገብር ትሬኒንግ ትገብር ክፅዕር ኣለካ ትመፅእ ጠቆምካ ክፅዕር ኣለካ ናይቲ ውራይ ከም ዝበልኩ ምፅባቅ እዩ ፅቡቅ ሪኢካ ፅቡቅ ትውድስ ፒያኖባርን ጋዕዳ ገለ ንፃወተኒ ፃዕሪ ተሓተተ በይንካ ልምድ ትገብር ማለት እዩ ዳና ጋዕዳ ውልቃዊ ልምምድ የድልዮ ብጣዕሚ ኢካ ትፅዕር ምክንያቱ ናይ ሰብ ለቃኺብካ ምድራኽ ማለት እዩ ጋዕዳ እዚ ከመይ የርካ ንሰብ ትምስሎ ምክንያቱ ንፃወት ከለና ሓደ ሓደ ግዜ ካል ነገር ሪኮነስ ስቅ ኢሉ ሰብ ሰምዓካ ክህሉ ክሳብቲ ንምንታይ ፀጋ እዩ ብጣዕሚ እዩ ሕጂ እንታይ ክትገብር ኣለካ ሓዱሽ ነገር ብማዓልቲ ትደሪፍያ ፅባሕ ዝዕድሞ ናይ ጋዕዳካ ከምዚ ክገብር ኣለ ዝምስጥ ነገር ምስ ሰብ ተኣሳሰብ ደሪፍካ ዝያዳ ዝስመኩ
1: ፅቡቅ ሞ ቅድሚ ናብ መደብና ምስጋርና ሓንቲ ሕፅር ዝበለት ደርፊ ተስማዕና ሞ ናብ መደብና ንሰግር

0: ፅቡቃትና ብሓቂ ቀኒልና ሰዓረ ሕራይ ምቹ መለሰ ዕላል ክኾነና እዛ ምቹ ትብል ሳ ጓሲ ገሊኦም ምቹ ብላ ገሊኦም ከዓ ምቹ እዩ ይብሉ እንታይ ብኸመያ ወፅያ ብዛዕባ እዚኣ ስክትዕ ኣለና
1: ቀንዲ ምቹ እያ ትበሃል ገሊኦም ምቹ ገሊኦም ንልዋ ቀንዲ ግን ታ ሙቹ እያ ትብል ለውፀለይ ከዓ ሙሴ ወተስባለት እዩ ክራሪስታ ንድዩ ብንእሽተይ ከለኹ ገጅፍየ ነይረ ምቹ ኢሉ ምሰው ፀለይ ስጋብ ሕጂ ምሳይ ዓብያ ማለት እዩ ካብ ብንእሽተ እያ ሳ ፅያት
0: ሕጂ ምቹ እያ ማለት
1: እዩ ሙቹ እያ
0: መቺ እዎ ገለዚ ዓይነት
1: እያ ጥዕሚ ኣለዎ
0: ፅቡቅ ኣብ ኮልና ብዛዕባ ናብ ጋዕዳ ክንሰግር ጋዕዳ ካብ ላዓለ ሳዕረ ጋዕዳ ዝበሃል እንታይ እዩ ማስ ካበይ መፂ እቲ ጋዕዳ እንታይ እዩ ትርጉም ዋላ
1: ቀንዲ መሰረት እኮ ብቋንቋ ዓረቢ ሕጂ ጋዕዳ ኣጉዕድ ብሉካ ምስ ኣጉዒድ ካኸፍ ምስ በልካ ብዕዱ ገለ ድፃቶ ሕጂ ብከምኡ ጋዕዳ እዩ ድበሃል ቀንዲ መሰረቱ ሲ ሕጂ ኮ ፊሉ ሰብ ክሰምዓካ ከሎ ናይ ጋዕዳ ተልካስ ዘረባ ደይብሉ ሰምዓካ ፅንዲ ሰምዐካ እተኮይኑስ ናይ ጋዕዳ ተስምዑ ኣለካ ማለት
2: እዩ
1: የብሉን ትዝታታት ተዘክሮ ነናት ኣለዎ ዳዓበካ ኣላ ደርፊ ትዝታት ሕድረልካ ንድሕንደሪፍካስ ናበይ ንድሕሪት ኢካ ትምለስ ነናቶ ኢካ ትኮኑ ኩሉ ማለት
0: ሕራይ ሞ ካብ ጋዕዳ ካብ ልዓልና ማለት ናይ ቀደም ጋዕዳ ዝገብሩ ነበሩ ስነ ጥበባውያን ኣለዉ በዓል መንስከ ትዝክሮም
1: ኣለዉ በዓል ብየነፍረ ባያፍቱ በዓል ብሻት ማዓት እዮም ዘለዉ ዋላብዚ ግዜ ዘሎ በዓል ኢሰግ ኣሎ በዓል ወዳሃለ ቃልኣብ ንዑም እናርኣና ስለ ዝዓበና ሲ በዓል ቻይና ኩሎም ነናቶም ኣሎ እዚ ንዑም እናርኣኢካ ካ ተዓቢቲ ናይ ጋዕዳስ እዳተዋራርሲ እዩ ድኸይኑ ማለት እዩ
0: ሕራይ ፅቡቅ ሕጂ ብዚ ጋዕዳስ ከም ዝረእኸስ ዳርጋ ቁንጭል ቁንጭል ዝበለ ደርፍታት እዮም ዝኣት ከመይ እዚ
1: እወ ሕጂ ገሊኡ ሙሉእ ምስ ደረፍካ ኣብ ገሊኡ ካል ዳእትኻ ክትኸይድ ምስቲ ሙድ ኢካ ትሕሉ ንሓንቲ ዘርፍ ጥራሕ ይኮንካ ደጋግማ ቆናጭልካ ቆናጭልካስ ከምዚ ናይ መግበ በብዓይነቱ ትበልዐሉ ከምዕ ማለት እዮ በብዓይነቱ ከዓ ተስምዑ ነት
0: ፅቡቅ ሞ ተስማዕኸና እንታይ ከይብለና

ጥዕምቲ ደርፊ ክቡራት ተኸታተልትና ናብ ስዕብ ትሕዝቶ መደብና ከነሰግሪና ካብ ግዜ ንእስነቱ እንከሎ ኣብ ስነ ጥበብ ዓለም ዝተፀንበረ እዩ። ዝተፈላለዩ መሳርሒታት ሙዚቃ ዝመልኽ ደርፊ ከምኡውን ኣብ ምውሃድ ሙዚቃ ዝነጥፍ ዘሎ ኣብ ዝተፈላለዩ በዓላት ድማ ብኣበርክቶኡ ዝልለ ስነ ጥበባዊ ዳንኤል ምስኡ ዝተኻየደ ዕላል ኣብ ስዕብ ትሕዝቶ መደብና ክቐርበልና እዩ። ብሓባር ንከታተሎ

0: ክራር ጊታር ምስ ኪቦርድ ነቲ ዘለዎ ሰፊሕ ናይ ሙዚቃ ራእይ ንምግላጽ ዝጥቀመሉ ዓብዪ ናይ ዜማታት ባሕሪ እዩ። ኣጻብዕቱ ኣብ ልዕልቶም ጸሊምን ጻዕዳን መፍትሒታት ኪቦርድ ብሰላም ክነጥሩን ከለዉ እቲ ዝፍጠር ህርመት ንልቢ ሰማዕቲ የረስርስ። መሳርሕታት ሙዚቃ ብኢዱ ጥራያ ይጻወትን ናይ ገዛእ ርእሱ ነፍስን ስምዒትን ናብቲ መሳርሒታት ብምስጋር እቶም ካብ ዕንጨይትን ካብ ኣውታርን ዝተሰርሑ ኣቑሑት ከም ሰብ ህያዋን ኮይኖም ክዛረቡ፣ ክነብዑ፣ ክስሕቑን ክናፍቑን ዝገብር ስነ ጥበበኛ እዩ። ህይወቱ ምስ ቃናታት ክራር፣ ድምፅታት ጊታርን ኪቦርድን ብጥብቂ ዘተኣሳሰረ ናይ ዜማታት መሃንድስ እዩ። ጉዕዝኡ ካብቲ ፈለማ ኣብ ናይ ቁልዕነት ዕድሚኡ ዝሰረፀ ናይ ክራር ፍቕሪ ጀሚሩ ኣብ ጉጅለ ባህሊ ተጸንቢሩ ክእለቱ ዘዕበየሉ ናይ መድረኽ ህይወት ኣብ ምዝንጋዕ ሰራዊትን ሃገራውን ህዝባውን በዕላት ዘሕለፎ ወርቃዊ እዋናት ክሳብ ዝሎሚ ዘለናዮ ናይ ዩቲዩብ ህያው ሙዚቃ መድረኻትን ዘጠቓልል ብዙሕ ፍርያት ዘበርከተ ብጻዕርን ተወፋይነትን ዝተሃንፀ እዩ። ዳንኤል ብርሃነም ብ1988 እዩ ኣብ ሓዝሓዝ ተወሊዱ። መባእታ ኣብ ቤት ትምህርቲ እምባ ጠቐራ ተማሂሩ። ብድሕሪኡ ስድርኡ ናብ ማይ ተመናይ ስለ ዝቐየሩ ናይ ማእከላይ ደረጃ ኣብ ቤት ትምህርቲ ዋርሳይ፣ ናይ ካልኣይ ደረጃ ድማ ኣብ ቤት ትምህርቲ ልኡል መኮንን ሓፈሻዊ ተማሂሩ። ብድሕሪኡ ምስ 19 ዙርያ ናብ ሳዋ ወሪዱ። ናይ ስነ ጥበብ ጉዕዝኡ ካብ ጎደነታት ገዛውቲ እዩ ዝጅምር። ናይ ከባቢኡ ዓበይቲ ኣሕዋትን መናእሰይ ደቂ ገዛውትን ተኣኪቦም ክራር ክሃርሙን ክደርፉን ከለዉ ይከታተሎም ነይሩ። ሽዑ እዩ እቲ ካብ ጅማት ክራር ዝምንጩ ዝነበረ ቐና ኣብ ልቡ ፍሉይ ናይ ስነ ጥበብ ማሕተም ዘንበረም።
1: 2004 ገለኹ ሽዑ ክራር ጀሚረ። ኣብቲ ገዛውትና ነይሮም ዓበይቲ ደቂ ገዛውትና መሳትና ገለ ነይሮም ክራር ዝፃወቱ ንዕኦም እንዳረኣና ገለ ክራር ጀሚረ። ክራር ኣብ ሓፂር ግዜ ይኽኢለ እያ። ኣብ ሓፂር ምስ ካልኳ ብድሕሪኡ ወላ ብከምዚ ጉጅለ ባህሊ ናይ ቤት ትምህርቲ ገለ ኣይነበርኩን። ወላ ሳዋ ምስ ወረድኩስ ናይ ማዓስከር ገለ ኣይነበርኩን። ኣብ ባህሊ ገለ ክራር ጥራይ ፃወት ነይረ ሱ ኢለ ዓይነ ክስታይ ማለት እዩ። ናይ ሞያ ትምህርቲ ኢልና ኣብኡ ክንምሃር ካልኣይ ግዜ ንሳዋ ምስ ወረድና ኣብ ውሽዑ ሞያ ዘለኩም እቲ ሞያኹም ተፈተኑ ተባሂልና ኩሉ ማለት እዩ። ትፋግሮ ፈለኛሞ ብብሞይኡ ንሕና ከዓ ባህሊ ሽዑ ንጅምር ስለ ዝነበርና ገለ በቲ ናይ ባህሊ ብሞያ ብኡ ተፈቲና ካብኡ ከዓ ናብቲ ናይ ስርሒታት ዝነበራ ጉጅለ ባህሊ እቶም ነጥብ ዘምፃ ናብቲ ናይ ባህሊ ማለት እዩ ናብተን ስርሒታት ኣብኡ ተመዲብና ማለት እዩ። ኣነ ከዓ ናብዛ ጉጅለ ባህሊ ሕጂ ዘለኹዋ ጉጅለ ባህሊ ኣውላ ናብኣ ተመዲበ 2007 ማለት እዩ። ብድሕሪኡ 2007 ጉጅለ ባህሊ ኣውላ ምስ ኣቶ ኮየ ዝያዳ ክሳይ ገይረ ማለት እዩ። ኣብቲ ባህሊ ክነጥፍ ጀሚረ ምስ ጉጅለ ባህሊ ገለ ኣብኡ ከዓ ዓበይቲ ኣርቲስት ፀኒሖምን ኣጋጣሚ ንፉዓት ገጠምቲ በዓል ኣክሊሉ ተስፋፅን ሙዚቀኛ በዓል ቶማስ መድሃኔ ኢሳቅ ወዲ ገርህዝ ገይር ወዲ ሱዳን ገለ ንፉዓት ዓበይቲ ሙዚቀኛ ፀኒሖም ናብ ደረፍቲ በዓል ወዲ መስፍን ዒባ ገለ ጅንዓናስ ዓብ ነገር እዩ ማለት እዩ። ፍቲ ጉጅለ ክትኣቱ ጀመርቲ ሓደሽቲ ስለ ዝነበርና ኣብኡ ሕጂ ዝያዳ ይዕብየ እዮ ማለት እዩ። ናይ ከም ደራፋ ይኣት እዮም ኣብኡ ብደርፊ ይኣት ኣብኡ ዝያዳ ይዕብየ እዮ ማለት እዩ።
0: እቲ ንፅልዋ ደቂ ገዛውቲ ተመርኪሱ ዝጀመረ ደፋ ሓይሊ ዝያዳ ክደምቕን ክገዝእን ዝኽእለ ናብ ጉጅለ ባህሊ ምስ ተፀንበረ እዩ። ኣብ ውሽጢ ናይ ባህሊ

0: ብምእታው ነቲ ተፈጥሮ ዝዓደሎ ክእለቱ ዝያዳ ክስፍሕን ክዕቢይን ወሳኒ መድረኽ ኮይንዎ ፈለማ ናብ ጉጅለ ባህሊ ኣውላ ከም ድምፃውካ እንተተፀንበ ከም ሙዚቀኛ ብምዃንዩ ግን ቀጺሉ ኣብዚ ናይ ምስግጋር መድረኽ እምበኣር ውሑዳት ግን ከኣ ተዘከርቲ ደርፍታት ከበርክት ክኢሉ
1: ኣብ ደርፊ በቃ ኣብቲ መጀመርያ ናብ ጊታር ምሰበል ክስዳርጋዳ ገደፍክ ከይደ ደርፊ ኣብ መጀመርታ ግን 2008 ቀዳሚ እቲ ስርሐይ ናይ ደበሳይ ወልዱ ፊልም ነራ ማእረ ትብል ኣብ ተኸታታሊቲ ኣብ ኤርቲቪ 2008 9 ገለ ነረ ኣብኣ ኣኽሊል ተስፋፅን ዝገበራ ነራ ግጥሚ ዜማን ቶማስ መድሕኒ ከ ደውሃ ሃዳ ሙዚቃ ገለ ሕጂ በኣ ክልቲኦም ንዓይ ኣነ ንክደርፋ መሪፆምኒ ማለት እዩ ፍታ ስራሕ እሳ ኣነ ደሪፍያ ማለት እዩ ቀዳሚ ትስርሐ ኣብ እስቱድዮ ገለ ዝሰራሕ ከዋ ሰ ቀዳሚ ትደርፈ ብድሕሪኡ ከዓ ኣብ 2012 ገለ ከዓ እናተይ ሓንቲ ቶማስ ኣልኣዛር ዝሰርሐ ኣለይ ግጥሚ ዜማን ከዓ በቃ ይኣኽለና ትብል ደርፈ ከዓ ሽዑ ከዓ ሳ ክሊብ ገለ ይገበርኩዋ ንበር ብኣውድዮስ ኣብ እናዜና ገለ ዘርግሐያ ነረ ሳ ከዓ

0: ሕርዛ ደርፊ እኳ ከምቲ ዝብለካ ዘለኹ ናብ ሙዚቃ እየ ሽፍቲ ገይረ ናብ ሙዚቃ ሽፍቲ ገይረ ግን ከምዚ ናይ ሳውንትራክ ገለ መለ ዝኾውን ደርፍታት ገለ ይሰርሐ በዕለይ ንፊልም ገለ ዝኾውን ሳውንትራክ ኣብ ዝሰርሑ ኣነስ እቲ ደርፍታት እንድሕር ኣለዎ ብቅድሚት ገለ ወይ ካልእ ደራፋይ ተምፅኦምለ ተዘይኮይኑ ባዕልኻ ግበረት የሎምን ይደርፎ እየ ይገብሮ እየ ጠቕሊለ ሳይረ ሳዕ ኮንቲ ናይ ደርፊ ነገር ስለኹ
1: እቲ ብኽራር ዝጀመረ ናይ ዜማታት ጉዕዞ ብኡ ጥራይ ክዕፆ ይከኣለን ኣብቲ ጉጅለ ባህሊ ምስ ተፀንበረ መሳርሕታት ሙዚቃ ብስርዑ ልምምድን ብስነፈልጠታዊ ኣገባብን ክፅንዕን ክእለቱን ብቕዓቱን ዝዕብየሉ ዕድላትን ረኺቡ ናይ 9 ኣዋርሒ ስልጠና ቐሲሙ ኣብ ብሚኒስትሪ ምክልኻል ዝተወደበ ሓፀርትን ነዋሕትን ኮርሳት ተሳቲፉ ምስ ዓበይቲ ሙዚቀኛታት ብምትእሳር ወልቃዊ ፃዕርታቱ ኣጣሚሩ ብቕዓቱ ናብ ዝለዓለ ደረጃ ከብከብል ክኢሉ
0: እታ ጉጅለ ባህሊ ከምዚ ዝበልኩኻ ሓያል ጉጅለ ባህል እያ ኣብኡ ዝነበሩ ኣርቲስትስ ዓበይቲ ኣርቲስት ገለ እዩ ንሕና ምስኦም ክንፅመር ገለስ ከምዚ ዓብ ነገር እዩ ነይሩ ንዓና ማለት እዩ ሕጂ ብጣዕሚ እዮም ማለት እቲ መሰረታዊ ነገር ከ ኣትሒዞምና እዮም ኣነ ሕጂስ ጊታር ወል ሓንቲ ጊታር ኣይፈልጣን እየ ነራ ነፍቲ ጉጅላ ክተከለኹ ብደራፋይ ስለኣተኹ ከምቲ ድበልኩካ ኣብ ደርፊ እየ ዝነጥፍ ነረ ቲ ዝነበረ ዑደት ገለስ ብደርፊ ሒዘ ድኸይድ ነይረ ብድሕሪኡ ጊታር ምስ ተማሃርኩ ግን ብዝያዳ በዚ ጋጣሚ ከመስግኖ ንቶማስ መድሃኒ በቃ መሰረታዊ ነገር እሱ ኣትሒዝኒ እዩ ሙዚቀኛ ቶማስ መድሃኒ ማለት እዩ ናይ ጠኒቆ ቀዳመይቲ ካሴት ገለ ዘዋሃዳ ንፉዕ ሙዚቀኛ እዩ እሱ ማዕረ ላፕቶፕ እንዳሃበ ሕጂ ከምዚ ሶሻል ሜድያ ገለስ ዝሓንዩ ኣይሰኣኒ ዝኾነ ለሰን ገለ ሽዑ ግን ብዙሕ ኣይርከብ ነይሩ ዚ 211 12 ገለ ባዕሉ ላፕቶፕ ሂቡ ለሰን ዘለዎ ገለስ ንኸፅንዕ ዝያዳ ይደፋፍኣኒ ነይሩ በዚ ጋጣሚ ከዓ ከመስግኖ ደልን ቶማስ ጊታሪስታ ኣይነበረና ናብቲ ጉጅለ ብደገ እዮም ደምፅኡ ነይሮም ብደገ በዓል በረኸት ጥልያን መንግስቲ ኣብ ተጋይሸ ከዓ ባሮንቱ ስለዝነበረ ቦታና መንግስቲ ኣብ ተጋይሸ ከዓ ምሳና ሰርሕ ነይሩ መፅ ድሕሪ ኣነ ምስ ተማሃርኩ ነዊሕ ኣይፅናሕኩን ቀልጢፍ እየ ናብቲ ጉጅለ ባህሊ ተሓዊሰ ማለት እዩ ከም ሙዚቀኛ ብከምኡ እየ ከማ ተደርፍስ ዳርጋ እንዳገደፍዎ ከይደ ከም ሙዚቀኛ ተሓዊሰ ሽዑ ኣብ ዝነበረ ዑደታት ይኹን ናይ ሃገራዊ በዓላት ገለ ኣብ ኩሉ ተመክሮ እንዳበልና ኸድና ማለት እዩ ክሳብ ዝሕጂ ዘለናዮ ደረጃ ማለት እዩ።

ብተወሳኺ ኣብ ጉጅለ ባህሊ ኣውላ ዝዳለዉ ዝነበሩ ዓበይቲ ምርኢታት ንዓብዪ ናይ ተመክሮ ቤት ትምህርቲ እዮም ነይሮም። ኣብ ንውሶ ከፍ ልምምድን ምርኢትን እቲ ዘለዎ ናይ ክራር ጊታር ድምፅን ምውሃድ ሙዚቃን ክእለት ብምንፅብራ

0: ኣብ ኩሉ ንጥፈታት እዛ ጉጅለ ዕዙዛ በርክቶ ተፃዊቱ።
1: ሕጂ ከምቲ ድበልኩ ካብቲ ጉጅለ ባህሊ ዳርጋ ብንኣሽ ናይና ተፀንቢርና 2017 ማለት ተፀንቢርና። ሕጂ ቀሊል ዓመት ኣይኮነትን ኦሬዲ 19 ዓመት ገለ ገይረ ኣለኹ ቲ ጉጅለ ባህሊ። ሕጂ ቲ ጉጅለ ባህሊ ከዓ ከም ሙዚቀኛ ከም ታደርፊ እኳ ከምታ ድበልኩ እል ዘለየ ከም ሙዚቀኛ ከም ዜማ ከም ዘያማይ ከም ባንድ ሊደር ኮይነ ሰርሐ ኣለኹ ሕጅፍታ ጉጅለ ባህሊ ማለት እዩ። ንጥፈታት ናይቲ ጉጅለ ባህሊ ኮ ኣብ ዝኾነ ናይ ሃገራዊ በዓላት ኣብነት ከም ፈንቅል ናይ ግንቦት ገለ ኩሉ ናይ 20 ሰነ ናይ መዓልቲ ሰማእታት ብሙሉእ ኣብ ኩሉ ትሳተፍ ናይ ፌስቲቫል ገለ እዚ ንሳተፍ ብተወሳኺ ዑደት ንገብር ናብ ሰራዊት ዑደት ንገብር በቃ ብዝኾነ ናይ ሃገራዊ በዓላት ገለ ከዓ ኣይተረፍን ከምኡ ውድድራት ከዓ ኣለ ክልተ ዓመት ገለ ዝግበር ውድድራት ናይ ምክልኻል ጉጅለ ባህሊ ከዓ ኣብ ከምኡ ከዓ ንሳተፍ ኣብ ከምኡ ከዓ ብ2017 እዛ ጉጅለ ባህሊ ቀዳመይቲ ወፅያ ነራ ናይ ውድድር ነይሩ ናይ ኩሎም ጉጅለ ባህልታት ናይ ምክልኻል ወላ ሚኒስትርታት ገለ ዘለዎም ጉጅለታት እገይን ከምኡ ኣብ ናይ ምክልኻል ገለ ከዓ ዝሓለፈ ቅድሚ ክልተ ዓመት ካልአይቲ ወፂና ገለ ከምኡ ተዳሓኒ ዓወታት ኣለዎ ዳሓኒ
0: ዳንኤል ብዘይካ እዚ ናይ ጉጅለ ባህሊ መድረኽ ብውልቅ እውን ኣብ ንጡፋ በርክቶ እዩ ዝርከብ። ኣብ ድሕሪ መጋረጃ ኮይኑ ዘፍረዮም ፍርያት ኣዝዮም ብዙሓት እዮም። ኣብ ናይ ዜማታት ፍርያት ስሙ ከም ጊታሪስት ብብዝሒ ተጠቒሱ ትረኽቦ። ኣብ ናይ ህያው ሙዚቃ መድረኻት እውን መሳርሒ ሙዚቃ ተሓንጊጡ ብተደጋጋሚ ካብ ንዕዘቦ እዩ።
1: እዎ ሕጂ ኣብቲ ናይ ውልቃዊ ስራሕ ከዓ ኣብ ናይ ስቱድዮ ደርፍታት ከለኮ ብዙሕ ደርፍታት ብቁፅር ገለ ክንዲዚ ወይ ከዓ ናይ ክስቶ ክብለካ ቁርብ ክስታይ ክኾነኒ ብዙሕ ደርፍታት ክስታይ ገይረ ዳርጋ ካብ 2016 ገለ ማለት እዩ ናይ ስቱድዮ ስራሕ ጀሚረ ኣብ ውሽጢ እዚ 10 ዓመት ብዙሕ ደርፍታት ናይ በዓላት ይኹን ናይ ፍቕራዊ ደርፊ ናይ ሃገራዊ ደርፊ ገለ ብዙሕ ደርፍታት እየት ኣለኹ። ከምኡ እዚ ናይ ሸው ከዓ ላይፍ ሸው ንገብሮ ገለ ከዓ ብዙሕ ደርፍታት እታ ጉጅለ ባህልናት ናይ ኤሪባንድ ትበሃልታ ናይ ውልቂ ናይ ሸው ጉጅለ ባህልና ኣላ ምስኣ ከዓ ብዙሕ ደርፍታት ኣፍሪና ኢና ማለት እዩ ዳርጋ ልዕሊ 100 ገለንገለ ድኾኑ ደርፍታት ማለት እዩ ኣብ ሸው ዝሰራሕና እዮም።

0: ብዘይካዚ ዳንኤል ደራሲ ዜማታት እውን እዩ። ዜማታት ምፍጣር ናይ ነፍስና እምሮን ዓሚቕ ምስጢር ዝሓትት እዩ። ናይ ነፍሲ ወከፍ ደራፊ ናይ ድምፂ ዓቐንን ስምዒትን ኣፅኒዕኻ ንዑሳ ማዕፉሉይ ዜማታት ምቕራጽ እዩ። ዋላ ደኣ ብዙሓ ይኹን እምበር በቲ ኣገባብ ዘዳለዎም ዜማታት ይርከቦ።
1: ኣብ ዜማ ኮ ቀደም ሰርሕ ነይረ እንዴ ነዊሕ ይገብር ትፍቲ ጉጅለ ባህሊ ዝነበርናሉ ዝብለካ ዘለኹ 212 ገለ ቶማስ ኣልኣዛር ከዓ ናይ ቀረባ ሓወይ ዓርከይ ገለ ስለ ዝኾነ እሱ ዝፀለወኒ ኮይኑ ይስማዓና ኣነ ነሱ ንፉዕ ዘያማይ ንፉዕ ገጣማይ ቶማስ ኣልኣዛር ሕጂ እቲ ሜሎዲ እሱ ክሰርሕ ከሎ ገለ መለ ገለ ነገር ካብኡስ ዝተማሃርክዎስ ኣለዎ ማለት እዩ። ሕጂ ብዙሕ ዘይኮነ ኣለዋ ድወፃ ድፈረያ ደርፍታት ኣለዋ ክሳብ 8-9 ገለ ድኾነ ድወፃ ብሕጂ ከዓ ብስራሕ ዘለዋ ከዓ ኣለዋ ከ ጉንደ ድኾና ከዓ ብስራሕ ዘለዋ ዊልያም ግደይ ሜላዊት ትብል ደርፍላ ሓንቲ ናይ ፊሊሞን ማሕራይ ከዓ ገዳመይ ትብል ነዲኡ ዝደረፈላ ደርፍላ ናይ ቴድሮስ መንግስቱ ቴዲ ኬፍ ከዓ ናይ 20 ሰነ ነራ ናይ ሰማእታት ዝሰራሕ ኩሉ ሕሩይ ትብል ናይ ኣቤል ከዓ ኣቤል በቐም ከዓ ናቱ ከዓ ናይ 20 ሰነ ናይ ሎም ዓመት ዝሰራሕ ኩሉ ክስተያሎ ናይ ሰላም ሽማ ከዓ ሓዳሽ ደራፊት ኣላ 3 ዓመት ከዓ ንዓ ከዓ 3 ግዜ ኣብ ጋሽባርካ ዝቐረበ ናይ ግንቦት ክሳይ ዝሰራሕ ኩሉ ኣሎ 3 ዓመት ዝቐረባ ማለት እዩ። ከምኡ እናበላ ድወፃ ሓደሓደ ኣለዋ ከምኡ ብሕጂ ስራሕ ዘለዋ ክሳይ ከዓ ኣለዋ ዜማታት ከዓ ኣለዋ ዘይተዘርግሐ ደሎ

0: ምስክርነት ብደይ ምግናን ኢኻ ክትወደ ኣለካ ንሰብ ኣይትብለን ያ ካብ 2007 ስጋብ ዛደለና እያ ማለት እዩ 18-19 ዓመት ገይርና ብናይ ዲስፕሊን ወታደር ብናይ ዲስፕሊን ገይጋ ተቐፅዒ ይፈልጥ ንግሪ ካብ ድኾነ ይኹን ማለት እዩ እዚ ኣብቲ ናይ ዲስፕሊን እናቱ ማለት እዩ ሙሉእ ምዃኑ ኣብቲ ስርሑ ኣበርክቶ ድብለካ ደሎ ከዓ ምኡዙዙ ወላ ብኣሃዱ ወላ ካብ ኣሃዱ ወፃኢ ንሪኤና እዚ ኮንሰርታት ገብርዎ ገለ ማለት እዩ ወላ ኣብ መርዓ ናይ ኣሃዱታት ድን ናይ ደቂ ኣሃዱና ድን ፋሚሊ ድዩ ገለገለ ከዓ ምትሕጋዝ እዩ እንጂ ልዕሊ ዝኾነ እታ ድብለካ ደለኹ እታ ዲስፕሊን ዓጢቑዋ እዩ ድሕሪ ዲስፕሊን ሒዝካ ከዓ እንድኾነ ይኹን ነገራት ከዓ ኣብ ቅድሜካ ደሎ ንክትፍንጥሶ ፀገም የብሉን ወላ ድከኣለ ክኢላ ይኹን ድሕር ኣብ ጥበብ ዲስፕሊን ደይብሉ ኮይኑ ኩሉ ግዜ ፋሕፋሕ ይደእትወልካ እንጂ ናይ በዓል ዳንኤል ግን ብሙሉእ ዳርጋ ኩሉ ሲ ሙሉእ እዩ ብዲስፕሊን ሙሉእ በቲ ብቕዓት ሙሉእ ፅፈት ስራሐ ተማእዛዝነት ምትሕጋዝ ነቶም ንኣሽ ኣለዉ ሕጂ ዳዓበይ ድመፁ ዘለዉ ማለት እዮም በዓል ኣለይ ክድዮም ገለ ድመፁን ኣለዉ ማለት እዮም ንዖም ከዓ እንዳሓገዞም ምክንያቱ ከምቲ ተሓገዞ እንዳሓገዘ ከይዳ ኣሎ ማለት እዩ ሕጂ ብውዑ ኮይኑ እዩ ስቱድኡ ገለ ገይሩ እዩ ኩሉ ነገር ማለት እዩ እዚ ናይ ብሓቂ ምስጉን እዩ ከም ንእሽተይ ምስጉን እዩ ብዙሕ ኣብ ካልእን ካልእን ናይ ትሪኦን ኢኻ ጎዝ እዩ ዝፈቱ ሓዳሪ እዩ ዝፈቱ ከምኡ እዩ ኣነ ዝፈልጦ
1: እዎ እንታይ ድዩ ጥበብ ፍራህ እግዚኣብሔር እዩ እቲ ወዳ ከዓ እቲ ኣጉስቱ ንጥበብ ተፈጠረ ሰብ እዩ ብሓፈሽኡ እንታይ እሞ ሙዚቀኛ ጥራይ ዘይኮንስ ሙዚቃ በዓል ናይ ባሓቂ ምሻሎ ኣነስ ፅቡቅ ገይረ ድካታትሎ ኣፃሊስ ኣብ ብዙሕ ኢና ሰሪሕና ብሓደ ኣነስ ብጀካ ኣብ ቀዳሚቲ ኣልቡመይ ኣብ ቀዳሚቲ ከማ ሓንቲ ርያ ክልተ ሰሪሕለዩ ኣብቲ ንፅል ስራሕኮ ሃገራዊ መዝሙር ስዋኣት ከምኡ ውን ማሕበራዊ ዳርጋሱ ተፃዊቶ ኣብቲ ንፅል ተሰርሐ ብዙሕ ደርፍታት እዩ ሕጂ ከማ ኣብዚ ኣልቡም ንሰርሖ ዘለና ፕሮፌሽናል ዝኾነ ስራሕ ይሰርሐለ ኣሎ ኣልቡም ስ ምስኡ ከፊ ኢለ ዝሰርሐ ኣሉ ካልእቲ ኣልቡመይ ማለት እዩ ሕጂ ኣብ ስርሑ ኣብቲ ዕጉስቱ ዳንኤል ዝወፀ የብሉ እንታይ ሞ ፍሉጥ ነገር ሕጂ ዳንኤል ብኸምየ ዓቃል እዩ ስፔሻሊ ኣተሓሳስቡ በቃ ነዊሕ እዩ ይፍትሽ ኢኻ ይርኢ እዚ ኢንተርነታት እዩ ዝተፈላለዩ ሙዚቃ ፍትሽ እዩ ይፍትሽ ሙዚቃ ብጣዕሚ እዩ ኣብ ሙዚቃ ዘሎ ተኣሽሙ በሊሕ ብጣዕሚ ማለት እየ ስለዚ ፍልይ ዝበለ ቅድታት ሙዚቃ ከም ዝሰርሐ እውን ሕጂ ኣይጠራጠርኒ ዳንኤል ብከምዚ ፍርጣና ዳንኤል ስትልናው ብሓደ ንሰርሕ ኣለና ማለት እዩ
2: ሓንቲ ሕጂ ናይ 20 ሰነ በዕሉ ዜማ ገይሩ ሙዚቃ በዓል ገይሩ ሕጂ ከዓ ስቱድዮ ናቱ ከፊቱ ስለ ዘሎ ኣብቲ ስቱድዮ ወዲእና ፅቡቅ ስራሕ ሰሪሕና ነርና ሕጂ ዝሓለፈ 20 ሰነ ስቲል ሸዋት ሰሪሕና ነርና ናይ በዓል ቶማስ ኣልኣዛር ደገልናዮ ማለት እዩ ሕጂ ከዓ ሓዳሽ ናይ ሃገር ሰሪሕለይ ኣሎ ኣብ በዕሉ ዜማ ማለት እዩ ከም ስቱድዮማን ኮይኑ ማለት እዩ ዳኒ ማለት ሕጂ ከምዚ ምትዕብባይ ገለገለ ደይኮነ ድነበረ ናይ ቀደም ንና ሕጂ ንኣሽና መፂና ዘለና ስቲል ዳኒ ዳርጋ ናብ 20 ዓመት ገለ ከይዱ ኣሎ ኣብ ኣርቲ ጥራይ ማለት እዩ ኣብ ኣርቲ ጥራይ ሲ ዝነበረ እዩ ብዙሕ ሰሪሑ ድመፀ እዩ ከምቶም ምፅእ ኢሎም ጥፍእ ዝበለ ኣርቲስት ኣይኮነን ምሽ ሓደ ኣርቲስት መፅእ ግዜ ኣለዎ ሓደ መፅእ በቲ ሓደ ይትካእ ከምኡ እንዳበለ ግን ስቲል ናው ከምዚ ሻሎ እንዳመቀረ እንዳነፍዐ እንዳሓየለ ዝመፅእ ዘሎ ማለት እዩ ሕጂ ማላስ ኣብቲ ግዜ ኣብቲ ናትና ዕድመ ወሪዱ ሲ ምሳና ማዕሪና ድጓየ ደሎ ምጉያይ ጥራይ ዘይኮነስ ንዓና ዝደፍኣና ዘሎ ሓያል ኣርቲስት እዩ ኣብ ሙዚቃ ኹን ልዕሊ ኩሉ ዜማታቱ ሕጂ ከዓ ብዓብዩ እቲ ስቱድዮ መሓዙ ከማን ሓደ ፓወር ናቱ ዩ ዝኣምን ንዓና ከዓ እንሻላ ከምዚ

ሓደ ካብቲ ዝዓበየን ዝለዓለ ናበርክቶ ዳንኤል ምስራሕ ተነጻፊ ሙዚቃ ንፊልምታት እዩ። ንሱ ንፊልምታት ዝኸውን ሙዚቃ ክሰርሕ ከሎ ነቲ ስእላዊ ዛንታ ተወሳኺ ህይወት ይዘርአሉ። ፊልም ብዘይ ሙዚቃ ከም ጸሊምን ጻዕዳን ስእሊ እዩ። ዳንኤል ግን ብናቱ ተነጻፊ ሙዚቃ ገይሩ ነቲ ፊልም ናይ ስምዒት ሕብርታት ይስልሞ። ኣብቲ ናይ ፍርሒ ትርኢት ሰማዓ ክንቀጥቅጥ፣ ኣብቲ ናይ ሓጎስ ትርኢት ልቢ ሰብ ክውዝዕ፣ ኣብቲ ናይ ሓዘንን ስንብታን ትርኢት ድማ ንብዓት ከውሕዝ ዝኽእል ሙዚቃ እዩ ዝፈጠር።

ኣብ ሳውንትራ ከዓ ኣሎ ዝተዘርግሓ ፊልማት ኣለዋ ክሳብ 10 ገለ ድኾና ማለት እዩ ዝተዘርግሐ ሕጂ ኣብ ስራሕ ዘለዋ ከ ኣለዋ። እሱ ከዓ መጀመርያ እቲ ሳምፕልቲ ቪድዮ ይህቡካ እሞ ንዕኡ እንዳረእካ ካ ስኻ ኣበይ ኣበይ ኣሎ ምስቲ ስሚዒት ክሳይ እናግበርካ ነተን ሙዚቃ ተቐምጠን ማለት እዩ ናይ ሳውንትራክ ስራሕ ካ ከምኡ እዩ።

0: ዳንኤል ኣብ ምውሃድን ምቅንባርን ደርፍታት ዘለዎ ጽልዋ እውን ዓብዩ። ናይ መሃዝነት ዓቕሙ ብምጥቃም ንነብሲ ወከፍ ደርፊ ፍሉይ መልክዕን ንድፍን ይህብ። ኣብ ዝሓለፉ ቀረባ ዓመታት ስቱድዮ ስለ ዝኸፈተ ኸኣ ካብ ናይ ጉጅልኡ ፍርያት ጀሚርካ ናይ ዩቲዩብ ናይ ህያው ሙዚቃ ስራሓት ናይ ውልቀ ስነ ጥበባውያን ደርፍታት ክሳብ ኣልቡማት ኣብ ምቅንባርን ምስራሕን ይርከብ።
1: ብምውሃድ ሙዚቃ ከም ዝበል ካዚ ናይ ስቱድዮ ዘርፊ ድመልኣሉ ጊታር ገለ ካብዲ ጅምርሲ ዘርጋ 1ሰ ዓመት ገለ ኣለኒ ኢለካ ሕጂ ብዝውሽጢ 1ሰ ዓመት ኣብ ገዛየ ሰርሖ ንጊታር ክመልእቲ ኮይነስ ላፕቶፕ ገይረ ኣብ ገዛየ ድመልእ ነይረ። ሕጂ ብኡስ ይፈታትን ነይረ እቲ ምውሃድ ሙዚቃ ሚክስ ምግባር ገለ ከዓስ ይፈታትን ነይረ ኣብ ገዛይ ኮይነ ሽዑ ብዝያዳ ብትምህርቲ ከስፍሐለኒ ኢለ ስለ ዳሓሰብኩ ኣብ 223 ኮረስ ወሲለ ናይ 9 ወርሒ ብናይ ሃማት ዝተዳለወ ነይሩ። ናይ 9 ወርሒ ኮርስ ወሲለ በኣ ብሰርቲፊኬት ተመሪቕና ማለት እዩ ናይ ሳውንድ ሪከርዲንግ ሚክሲን ኤንድ ማስተሪንግ ማለት እዩ። ብድሕሪኡ ኣብኡ ፅቡቕ ኣምር ስለ ዝሓዝኩ ኣብዚ ናይ ስቱድዮ ክሳይ ክነጥፍ ጀሚረ ማለት እዩ። ኣብ ምውሃድ ሙዚቃ ገለ ክነጥፍ ጀሚረ ወረዲ 2 ዓመት ገለ መለ ኮይኑ ኣሎ ሕጂ ማለት እዩ። ዋ ሕጂ ከምዚ ዝበልኩ ከ ናይ በዓላት ደርፍታት ናይ ጉንቦት ገለ ድቐርብ ኣሎ ከምዚ ዝበልኩ ከዚ ናይ በዓል ሰላም ገለ ኤገን ናይ ሳውንድ ትራክ ደርፍታት ናይ በዓል ኣሊክ ተወልደ ገለ ዝወፀ ስራሓት ማለት እዮም። ናይ ዳንኤል ቻፒኮ ከዓ ናይ ሃገር ደርፊ ከዓ ናይ ፈንቅል ናይ ሃገር ደርፊ ከዓ ነራ ከምኡታት ኣሎ ማለት ወላ ብሕጂ ዝዝርጋሕ ገለ ኣሎ ኣልቡም ገለ ዝሓሰብናይ ኣሎ ናይ ሮቤል ነገደ ኣሎ ሕጂ ኣልቡም ሓሙሽተ ደርፊ ገለ ምሳይ ሰርሕና ኣሎ ኣልቡም ሰርሕ ኣሎ ሓሙሽተ ገለ ዝኾና ደርፊ ከዓ ምሳይ ኣብዓለ የዋህደን ኣለኹ ኣሎ ከምኡታት ስራሓት ዝወፀ ገለስ ኣሎ።

ብምቕፃል ንወለደይ ንበዓልቲ ቤተይ እውን ኣብዚ ስራሕ እዚ ስለ ትደግፈኒ እዚ ስራሕ እዚ ለይታዊ ትርሒት ተሓድረሉ ናይ ተሓድረሉ ግዜ ኣለዎ መርዓታት ተምስየሉ ፒያኖ ባር ተምስየሉ ገለ ግዜ ኣለዎ ሕጂ ነዚታት ነዚ ኩሉ ተረዲኣ ኣብ ጎናይ ስለ ዝኾነት እውን ከመስግና ደሊ ንጉጅለ ባህሊ ኣውላ ከዓ ናይ ቀረባ ሓለፍተይን ንጉጅለ ባህሊ ኣውላን ንሓላፊ ጎስጓስን ሓበሬታን ናይ ባህልን ስፖርትን ተለንተ ዳንኤል ሴፍካ ኣብ ዝኾነ ስራሕና ገለ ምትሕባር ስለ ዝገብረና ከዓ ዳንኤልካ ከመስግኖ ደሊ

ክቡራት ተኸታተልቲ መደብ ሞዛይክ ሎሚ በዓለ መስቀልና ንፅምብል ዘለና ከምኡውን ኣህግራዊ መዓልቲ ቱሪዝም ተኸፊቱ እንሆ ዝተፈላለየ ትካላት ውሃብቲ ኣገልግሎት ኣብ ከተማ ዝርከባ ማለት እዩ ኣዝየን ወቂበን ፀቢቐን ነዚ ከተማ ግርማ ሂቦን ርከባ ሰባት እውን ክዛወሩ ሸናዕ ክብሉዮም ዝረኣዩ ዘለዉ ኪንኤ ግን ብወኪል ሃገራ ዝኾነት ወይዘሪት ቱሪዝም ኤርትራ ሞዴል ሮዛ ሃብተ ሚካኤል ዝተዳለወ ብጅግና ስውእ ድምፃዊ ዕቁባ ጋብር ገብረትንሳኤ ዝተደርፈት ብድምፃዊት ሳሌም ጎይትኦም ዝተደግመት ሰራዊት ደርፊ ዝረሙ ንሃገርካ ብኣጋጣሚ ኣህግራዊ መዓልቲ ቱሪዝም ጋቢዝናኩም ኣለና ተኸታተልዋ

0: ክብራት ተዓዘብትና ከም ዝትዕዘቡና ዘለኹም ብኣጋጣሚ በዓለ መስቀል ኣዝዩ ደስ ዘብል ብዙሕ ሽሻያት ተዳልዩ እንህለ ንቐደም በሎ ክንብለኩም ኢና ቡን ኣወል ወሪዳላ ቅድሜ ግን እዛ ሕምባሻ እዛ ሓበስቲ ዝቆርስልና መን ዓቢ
1: ሳዕረ ካብ ርሑቕ ስለ ድመፀስ ኣኽቢርና ከዓ ንኹን
0: ዕድማ ክትሓቀዋ ደሊኹም ከይትኾኑ
1: ድበርሒ ኳ ዕድመ ኣለዎ

0: ሕራይ ኣወል ቡን ወሪዳ ኣላ ክብራት ተኸታተልትና ንቐደም በሉ ሕራይ ሳዕረ ናባኻ ክንምለስ እዚ ፕሌይ ባክን ላይቭን ዝድረፉ ደርፍታት ኣለዎ እጂ ብዙሕ ፍልያት ኣሎ ዳርጋ ዝበዝሑ ድምፃውያን እውን ዝሕምው ኢሉ ኣለዎ ምሻ ሎ ኣብ ላይፍሲ ፅቡቅ ኣይኮን ገለ ዝበሃሉ ሕጂ እዚ ጋዕዳ ዝጓይላታት ዝፃወቶ ከመይ ሓጋዝ እዩ ትብሎ እንታይ ትምስጢርስ
1: ናይ ግድን ክስተይ ድሕሪ ኣብቲ ስቱድዮ ብቑቆት ኮን ኮንካስ ሽዑካ ኣብ ላይፍ ብቑቆት ኮን እንተኮንካ ብዝኾነ ክትመፅእ ኣለካ ብዝተካለ መጠንሲ ልምምድ እንድዩ ካልእ ተተረፈ ከዓ ከምዚ ንሕና መርዓታት ንፃወቶ ብጣዕሚ ይጠቕመና ጋዕዳ ትፃወት ኣብኣ ከለካ እንካናሃባና ላ ክዝርጋዕ ከሎ ሞባይላት ክትሪኦ ከለካስ ሽዑ ትሕጎስ ምሻሉ ኣይትፅገም ኩል ሰብ ክትሓፍር ሕፍረካ ይ ድሕር ናይ ስቱድዮ ደራፋ ኮንካ ማለት እዩ እዚ ንዓይ ጠቂምኒ ዝብሎካ ጋዕዳት መርዓ ገለ እዩ ንኩሉ ሰብ ማለት እዩ ብኡ እንድሕር መፂካ ዝያዳ ፅቡቅ ማለት እዩ ደርፍታት ሕጂ ክንገልፅ ድሕር ኮይና ሕጂ ትሰሪሕካ ኣብ ስቱድዮ ከድካ ትመልእ ሽዑኡ ምስ መላእካ ቤላ ይኮውን እዚ ኩሉ ገንዘብካ ከፊኢልካ ገለ ትሰርሕ ድሕር ብቁዕ ደይኮይኑ ትገድፎ ኢኻ ቅድም ሳካ ትሕጎሰሉ ለካ ትስራሕካ ሕጂ ምስ ሰራሕና መዓት መዓት ትገድፎ ግን እቲ ኣብ እዝኒ ሰብ ዝበፅሐ በቂዑ ዝብላ ኣነ ሓሙሽተ ገለ በፂሕና ለ ከምዚ ተን ደርፍታት ከዓ ተሓንቲ ኩሉ ሰብ ድፈልጣ እዛ ሕጂ ተዘርጊሓ ዘላ ይኽእሎ ደልክኒ ቅድሚኢኻ ኣለክዶ ትብል ብኤርምያስ ክፍለስ ዝተዘየመት ኣብ ቅድሚ ሓሙሽተ ዓመት ገለ ተዘርግሐት ማለት ላ ቅድሚኢኻ ዘመናዊተይ ክቡር ኣርቲስት ቶማስ ኣልኣዛር ገበረለይ ዘመናዊተይ ትብል ፅቡቅ ትሰራሕ ነራትኒ ቅድሚያ ከዓ ኣጆኹ ነብሰይ ትብል ንሞራል ትህብ ማለት እዩ ፅቡቅ መልእኽቲ ደለዋ ከዓ ብጃንሆይ ተዘይማ ብወዲ ባሹ ዝበሃል ወደቀ ማሓረኻ ተሰሪሐ ማለት እዩ ግጥሚ ንኻ ክምፃወ ተሳቲፈባ ኣጆኹ ነብሰይ ትብል ከዓ ደስ ትብለና ዩ ከም ደርፌ ከዓ ደስ ትብለኒ ንሳላ
0: ረ ፅቡቅ ደስ ከበለትካ ሞታ ደርፊ ተስማዕኸና እንታይ ከይብለና ተስማዕና ሳዕሪና

ምባስ ሙፃእን ምትላቕን ግድን እዩ ኣብ ሂወት ኩርካሕን ሕማፅን መኻይትን ድዮም ነብሰይ ከም ሩባን ሓቂቕን ናተይ ኢልካ ሓዝዮ ብክያትን ስሓቕ ቁራዝ ዘይብለሎ ማዕረክን ድናትክቲ ማዕረክን ድናትክ ዝብላዕ ሲኢኖ ተኸርድን ዝበኪ ስኽ

0: ሎሚ ከምዚ ይብል ክትዓግብ ከም ዘለ ካብ ሂወት እያ ትገልፅ።
1: ይቀኒልና ሳዕረ ጥዕምቲ ደርፊ ስሚዕካና ኣለካ። ክቡራት ተዓዘብትና፣ ሕጂ ድማ ናብ መደወይ ኪና ክንሰግር ዝተፈላለዩ ኣዛነይቲ ዝኾኑ ቪድዮታት ሒዝሃልና ቀሪባ ኣላ። ትዘናግዑ ፍሽክና ክትብሉ ናብ ኣጋጣሚታት መደወይ ኪና ክንስግረኩም። ናይ ሎሚ ዘዋሃደልና ድማ ኤዲተር ያፌት እተክለዩ ኣዝና ኢና ንመስግን። ናብታ መደብ ከስግረኩም እየ። ተኸታተሉ።

Thank you.

0: Robo colegio.
1: 1, 2, 1, 2, 3. Let's go. 1, 2, 1, 2, 3. Let's go. 1, 2, 1, 2, 3. Let's go. 1, 2, 3. Let's go. 1, 2, 3. Let's go. 1, 2, 3. Let's go. 1, 2, 3.

0: lupa.
1: تفضل. شوف لحظة واسمع.
2: اي عم اي عم اللي شفتك اهو. اي عم في

0: ሕቶታት ወይ ኣዛነይቲ ዝኾኑ ቪድዮታት ናይ መደዊ ኪና ክንከታተል ፀኒሕና ዕላልና ቀፃሊ ዘሎ ምቹ ናባሃይና ኣብ ስነ ጥበብ ዓለም ክንደይ ጌርካ ኣለካ? ብሓፈሻ ማለት ክንደይ ዓመታት ነጢፍካ ኣለካ?
1: ናብ ከባቢ 20 ዓመት ከይድ ኣሎ።
0: ኣዝዩ ብዙሕ እዩ።
1: ደርፊ ጀመርኩሉ ከዓ ካብ 2007 ናብ ስቱድዮ ዳዕ ተኽሉ
0: ፅቡቅ። ሕጂ ዝበዝሕ ሰብ ብጓይላ እንዲ ዝፈልጠካ ብጓይላ ባህላዊ ክትፃወት ብዘመናዊ ስዳርጋ ውሕድ ብጓይላ እዩ ምቹ ተልካስ ጓይላ ጥራሕ ዝብል ሰብ ሕጂ ብዛዕባ ስከ ዝዕለና ዘመናዊ ደርፍታት ከመይኢኻ?
1: ዝበዝሕ ሕጂ ከምዚ ዝበልክዮ ብጓይላ እዩ ዝፈልጠኒ ደርፍታት ከባቢ 11 ገለኒ ሕጂ ገሊኡ ድስማዕ ኣሎ ገሊኡ ደይስማዕ ኣሎ ካብን ሕጂ ቀፂዕ ካዊኒ ጥዑም ፅላለ የእውደኬ ሽለቁለይ መንባር መሰዝባብ ግንባር ደሊና ምስጢር ሕብሪ ብርሃን ግዜ ተቐልቂሉ ጥዑም ዘለኽዎ ኪዳን ሓፋሽ ኣወል ክሰተ ደረጃ ክላዓለ እዚኣ ከዓ ናይ ኣደ ደርፊ ማለት እዩ።
0: ሕጂ ዘመናውያን ደርፍታት እዮ ዚአን
1: ፅቡቅ።
0: ሕጂ ካብአን ገለ ንእሽተይ ተስማዕና ፅቡቅ ነይሩ
1: ኣነ ድፈቶ ኮታ ሽለቁለይ እ ገለ ድርባ ክስማዓኩም ካባ

0: ዝኣድፈትዋ ደርፊ ባህላዊ
1: ዘሐጉስ ብስራት እንደለይቲ ጥዕና ሂወቶምን ደቆምን ስድራ ቤቶምን ዝግደሱ ከመይ ጌርና ወነንቲ ሙሉእ ጥዕና ንኸውን ትብል መፅሓፍ ኣብ ኩለን ኣብያተ መፅሓፍቲ ተዘርጊሓትልኩም ኣላ። እዛ ኣገዳሲት መፅሓፍ ዓይነታት ሕማም ካብ ዝተሓተ ክሳብ ዝለዓለ ከመይ ኢሎም ይመፁና ብኸመይ ከ ንከላኸሎም እንታ ሓሚምና ኸ እንታይ ክንገብር ኣለና ትምህረና ሂወት ልዕሊ ኩለያ እሞ ሂወትኩምን ሂወት ስድራ ቤትኩምን ንምዕቃብ ነዛ ኣገዳሲት መፅሓፍ ገዚእኩም ኣንብብዋ። ፀሓፊትን በዓልቲ ሞያን ሪመይ ተስፎም ኣብ ቀረባ ግዜ እውን መኻንነት እንታይ እዩ ብኸመይ ከ ክሕከም ይከኣል ብዝብል መፅሓፍ ክትመፀና እያ ተኸታተሉና።

0: ክብራት ተዓዘብትና ትሕሶታትና ጌና ቀፃሊ ዘሎ ሕጂ ድማ ንሳዕሪ ሓንቲ ሕቶልሃኒ ክንደይ ዓመታት ካ ጌርካብ ስነ ጥበብ ሳዕሪ ኢና
1: በቃ ካብ ተማራይ ሻሸይ ክፍል ከለዎ ገለ ማለት እዩ 2005 ገለ ደርፍ እናደገምና መፂና ሕጂ ኦሬዲስ 20 ዓመት ማለት እዩ 20 ዓመት ሙሉእ ከሪርና ኩሉ በቃ በብ ደረጁ ማለት እዩ ብሓፈሻ ስኻስ መርኣያ ሕብረተሰብ እኒሃ ሰብ ሙሉእ ንዓኻ እዩ ዝርኢ ከምዚ ካልእ ትረፍሲ ምክብባር ክህልሎ ሰብ ከዓ ዝያዳ ተኽቢርካ እዩ ፅቡቅ ሕጂ ንዕናኻ ተህዝቢ ይቕበለና ንዕር ኮይኑ ነቲ ህዝቢ ክነኽብሩ ኣለና ክብርታቱ ናቱ ፀጋታት ክትገልፆ ኣለካ ሕጂ ኣነ ይገብሮ ማለት ኣይኮነን ግን ከምኡ እንተኮይኑ ዝያዳ ከዓ እታ ዲስፕሊን ዝበልካ በቃ ሰያ ክትብሉ ኣለዋ ሕጂ የለን ኣይኮንኩ ንብል ዘለዎ ከዓ ከምኡ እንተኮይኑስ ዝያዳ ፅቡቅ ነቲ ሕብረተሰብ ድመስል ደርፍታት ካብቲ ትሰርሖ ስራሕ ጀሚርካ ክሳብ ትናትካ ባግራውንድ ካብ ትካይዳኻ ማለት እዩ ዋላ ሲ ወሳኒ ብዛዕባ ፅቡቅ ምስራሕ ዘይኮነስ ንስኻ ተኸዶኻ ስነስርዓት ዘለዎ ካይዳ ክኾን ኣለዎ ብዝተካለ ከምኡ ተገይርና ፅቡቅ ሽም ትረክብ ማለት እየ
0: ፅቡቅ ሞ ትሕሶታትና እውን ዳርጋና መዛም ገፂን ዝኸይደ ዘሎ

0: ሕጂ ሓንቲ ጥዕምቲ ዝበልካ ደርፊ ኣብ ጋዕዳ ማለት እዩ ኣብ ጋዕዳ ተኪርና ኢና ዝያዳ ክንዕልል ፅኒሕና ሓንቲ ደርፊ መስማዕ ካናሞ
1: ሕጂ ኣነ ኣብ ጋዕዳ መብዛሕትኡ ብናይ ክቡር ኣርቲስት ባህር ድምፃዊ ስዎእ በረኸት መንግስቲ ኣብ ኣነ ንዑ የዘድነቕ ብባህረይ ማለት እዩ ኩሎም እኳ ንፋዕ ተኾኑ ንዓይ ድስዕበኒ ከዓ ስዩ ማለት እዩ ሕጂ ኩሉ ግዜ ከም መዘከርታ ከዓ ንክብሪ ኣርቲስት ዝደረፋ ኣብ ግዜ ማለት እዩ ነቶም መዘኖ ኣነኻ ነዞም መዛነ ዘለዉ ኣርቲስት ናቱ ክደግመሎም ማለት እዩ ንእሸይ ከስማዕኪ እየ

ከም ሓያል ክረምቲ ዝተሰሚዮ ግመ መጋርሕ ድምፅና ጀጋን ምስዓደመ ትንቢታዊ ቋንቋ

እዩ። ቀዳሞት ሃገራት ባዕላት ንምሁራት ግጥምን ምስላዬ ላእኽቲ ምስጢራት ኣብ ቅድሚ ሰለይቲ ዘይፈርሖ ደፋራት ፈራሕቲ ናይ ኩናት ወናማት ባህራት ብስምኩም ሓርሒሮም

0: እዚኣ ንክብሪ ንደቂ ዓደይ ኣርቲስት ኣብዛ ዓድና ዘሎ ማይቲ ትኾነለይ
1: ይቀኒልና ሰዕረ ብጣዕሚ ትደርፊ በዛ ኣጋጣሚ እውን ኩሎም ኣርቲስት ናይ ሃገርና ሰሚዒ ምኾን ተስፋ ይገብር። ናብ ዛዛሚ ትሕዝቶ መደብና ኢና ወፅሕና ዘለና። ክቡራት ተዓዘብትና ተኸታታሊት ፊልም ገፅታ መበል 15 ክፋላ ስዒቦ ክቐርበልና እየ። ፀኒሕና እውን ክንምለሰኩም ኢና። ምሳና ፅንሑ።
2: ኢያሱን ስድራ ቤቱን ኤክስፕረስ ቤት ሕፅቦ ቤት ሕፅቦ ኢያሱን ስድራ ቤቱን ብሓድሽ ኣወዳድባን ሓደስቲ መሳርሒታትን ጥለብ ዓማዊሉ ንምርዋይ እንሆ ድሉ ኮይኑ ጆባ ይብለኩም። ናይ ነዊሕ ዓመታት ተመክሮ ዘለዎ ትካልና ዝተፈላለዩ ዓይነታት ክዳውንቲ ብደረቕን ማይን ይሓፅብ። ጥልፍን ነፀላን ሓፂቡ ይዕጥርን ይነግፍን። መጋረጃታት ይኹን ኮቦርታ ኮታስ ኩሉ ዓይነታት ጭቕቲ ብዝመረፅኩም ኣገባብ ፅሬቱ ይሕሉ። ኩሉ እንህቦ ኣገልግሎታት ፅሬት ክዳውንቲ ብዘመናውያን ዓበይቲ ማሽናት ተስታሪሩ ከም ዝምለሰኩም ኣይትዘንግዑ። እንተደለኹም ብፍሊቲ ባዝል ስቲም መስታረሪት እንተመረፅኩም ኣለኩም ናይ ስፕሬሳ መሳርሒት ማእስ ዝጥራይ ዝተፈላለያ ናይ መንቀፂ ወይ ድራየራት መሳርሒታት እውን ዓጢቕና ኣለና። ንደቂ ኣንስትዮን ደቂ ተባዕትዮን ብማዕረ ኣገልግሎት ንህብ ምዃንና ካብ ፍሉይነትና እዩ። ትካልና ንናይ ትሕቲ ዕድመ ክዳውንቲ ዝኸውን መሕፀቢ ይኹን መንቀፅን መስታረርን ኣዳልዩ ከም ዘሎኸ ትፈልጡ ዶ? ምኩራት ሰራሕተኛታት ምዕጣቑን ኣብ ግዚኡ ንብረትኩም ዘረክብ ምዃኑን ካብ ዓማዊሉ ወትሩ ናእዳ ምስ ረኸበ እዩ። ትካልና ካብ ሰዓት 8 ንግሆ ሰዓት 8 ምሸት ን12 ሰዓታት ኣገልግሎት ከም ዝህብ ኣይትዘንግዑ። ምፁና ብፅሑና ብእንህቦ ኣገልግሎታት ከም እትዓግቡ ርግፀኛታት ኢና። ኣድራሻና ኣብ ጎደና ሰማእታት ጎኒ ሲነማ ሮማ ከምኡውን ኣብ ቀሓውታ እዩ።

ቁጥር ቴሌፎን 10 14 22 ወይ ባዶ 7 28 ባዶ ባዶ 26 ተወከሱ። ቤት ሕጽቦ ኢያሱን ስድራ ቤቱን ምርጫ ብዙሓት

0: እሞ ምስ ረኣኹዎ እንዴት ከብደይ ከገለገርኒ ቁም ኣቶ ናይ ሰብ በይ ኣለኹም
1: ስቕስ ክበል እዩ ስቕ በል ስቕ ናይ ሰብን ደይ ሰብን ክትነገርኒ ይኮንክ
2: ናይ ቀረባ እምነት በዓል መማኮ እዩ
3: ሚሊዮን እንታይ እዚ ኣብ ልዕለይ ንዕቐት
0: ዋለይ እንተሓገዝኩም እንታይ ፀገም ኣለዎ እዩ ካብ ሕጂን እኒኦ ከዓ ትፈልጡ ኢኹም ድሕሪ እዛ ሕጂ ካብኣ ኸመን ኣይደልኒ ወ ዝገበርኩ እንዳገበርኩ ኣብ ጎና ጠጠኩ
1: ድሃን ኣንፃረይ ምኺዲ እዛ ገዛ እዚኣ ወይ ኣነ ወይ ንስኹ ክንሰፍራ እዩ
0: ኣይ ዋለይ ስለ ዝሓገዝኩ ሲ ገዛ ክስአን ገዛኹም እንተሰቐምኩ ደይ ጓለይ ዝኸሰብኩ ወ
1: ትበሊእ ወረጃ ማዕደ ይትኹንለይ
4: ብቐዳማ ዩ ስመና ምስያ ክንፀር ይቕኒ ምስ መን ምዃኑ ሰለትካ ብጣዕሚ እየ ሰንቢደ
5: መን ዝትብሎ ዘለኻ ሰብ

0: ሕጂ ልዕሊ ዝግብሳ ግዜ ተሕሊፈ ካልእ ነገር ንክፍጠር ሰላም ጌርና ንእዞ
1: ምንታይ ተዳሊኸ ዲኻ

0: ይኸር
1: ዳንኤልስ ነብሱ ቀታ ሓሲቡ ነይሩ
2: ገለ ዝተሓበእና ምስጢር ክህሉ ኣለዎ እምበር ንዳኑ ፅቡቅ ገይረ እንዲ ዝፈልጡ ከምዚ ናይ ሰነፋት ሓሳባት ክሓስብ ኣይክእል እዩ
1: መዓስ ረኺብ ከዚ
3: ቅድሚ ምሕማም እዩ
2: እሞ ቤዳ ሓቢ ኸ ፀኒሕኸት ሚካል ክሳብ ሕጂ
3: እንዳእተ ከማልሓወይ ኩሉ ነገር እንዲ ተሓዋዊስኒ ንዳሓር ከዓ እንታ ክገብር ከም ዘለኒ ይፈልጥ እኒ ነይረ ሎሚ ዶ ፅባሕ ይሓዊ ክኸውን ናበልኩ ክፅበየ ፀኒሐ ክሳብ ሕጂ ሕጂ ግን
1: ስለዚ ነዚኣ ክፅሕፋ ከሎ ሲ ክዛረብን ክሰምዕን ይኽእል ነይሩ ማለት እዩ
3: እወ ነዚኣ ምስ ረኸብኳ ከዓ ደቂ ከም ዝሓዝኩ ስለ ዘበሰርኮ መን ዋጋ ሂብወል ከለ ኢኻ ድሕሪኡ ከዓ እዚ ሕማም ኣጋጢሙ
1: ቁሩብ ከ እንታይ ትጥርጥሪ
3: እንታይ ምክብለተ ናሓወ እንታ ክብል ኽእል እንዳንኸ ከምዛ ትፈልጦ ወላ ሓንቲ ይዛረብኒ እዩ ኩሉ ነገር ኣብ ከብዲ እዩ ወላ ሓንቲ ዘተንባህለይ ነገር ኩኢድ የለ
2: ኣይተሓዙለይ ዳኣ እምበር ኣነ ዚ ኩነታት ሓዉ ፈፂሙ ይወሓጠለይ
1: ከመይ
2: ብቐዳማይ ክንዛረቦ ኮልና ወታእታ እብል ዶ ነይሩ ሕጂ ከዓ ንሚካል በይኑ ጥራይ ዝወስዶ ኢልዋ ኣብዚ ጉዳይ ከዓ እቶም ስድሩኡ ከምቲ ዝድለ ይጓያ ኣይኮኑ ዘሎ እዚ ታስ ከጠራጥረኩም ኣይክእል
3: ወይ ትኸማልሓወ መለስ ስብ ከም ዝትብሎ ዘለካ ዓይነ ክንጥምቶ ፅቡቅ እንድ ንሓዊ ግን ስምሐለሉ እዩ ከምዚ ሕማቅ ክሓስብ ኢልካ ሳይ ዝተሓስቦ ዲኻ
1: ኣነ እውን ምስ ሚካል ሳምዐ ምክንያቱ ናይ ዳንን ማይ ክንፈቅርስ ፅቡቅ ገና ንፈልጡ ከምዚ ገይሩ ሕማቅ ክሓስበሉ ገለ ሳይትብኒ ኢኻ ድሓርካ ዋላ ዝሃብካ ናሪዘን ገለ ከማ ኣብኡ ገለ ክብፅሖምዚ ኣይመስለኒ ና
2: እንዳዕበሎ ኣነስ ንሱ ጥራይ ዝሕስበኒ ዘሎ
1: እሞ ክስታይ ተግበርናኸኒ እዛ ጉዳይ ስ ብሕጋዊ መገዲ ተሓዝኒኢኻ
3: እንታይ ሒዝና ኣብ ሕጊ ከይድና ከንታይ ኢና ክንብል ድሓር ከኣ ዘጋጠመ ስለዘይንፈልጦ ሕጊ እውን ኣንፃርና ክኸውን ይኽእል እዩ
1: ድሓ ካብ ኣማራፂ ሞን ሓዞ ማለት ነዚ ጉዳይ ብኩሉ ሸነካ ተጠመትኒያ ስፅቡቅ እዩ
2: እወ ልዕሊ ዝኾነ ንስቂቂ ትሕግዝና ሚካል
3: ኣነ ዶ ሓግዘኩም ወሸለ ሓዊ ኢለ እንተ ከማልሓወይ
1: ድሓናቲ ሚኮ ሓፍተ ክሓወ እዩ ድሓር ከዓ ና ክኩሉ ግዜ ብጎኒ ክለና
3: ንስኹም ዳኣ ዝገብርለ ኣለኹም ዶ
2: ሓንድ ሓንድ ሚኮ ሓፍተ ዋ ሓዊ ጆክ ዝዳ ኖርማል ነገር እንዲ ኣጆክበ ንስኺ ሕክምና ከድክ ጉዳይ ቆልዓ ቸጊርክ ዶ
3: ኣብይ ኣርኪበል ኢልካ እኒኻ ነዊሕ ኣለና ካብዘይከይድ
1: ድሓኒ ሚኮ ሓፍተ እዚ ድል ዘለክ ድሓን በዓልና ክንከባተሎ ኢና ንስኺ ጥራይ ጥዕና ክንጥዕና ዝዕሸት ግበር እዩ
3: ኣዋይ
1: ነተ ሓ ኣጆ ኣጆ

0: እዛ ሓቂ ዘረባ ቲቸር ሕረክ ትብል ኣሂላ ተፀቡቕ ነረ
1: ይሄ
0: እንደይ ወዳድርቲ ስለ ዝኾነ ስለዝፀልእኒ
1: ናይ ድጋገ ሜራ ኣነ ይፀለቅኒ እንታይ ስለ ዝገበርክኒ ኸምክፀለቂ ልክዕ ኣብ ክላስ መወዳድርቲ ኢና ግን መወዳድርቲ ስለ ዝኾነ ከዓ ከምኡ ክንከውን የብልና ኣነ ብወገነይ ኣብ ልዕሊኡ ክዝኾነ ፀል ኾነ ሕመኻሳብ የለይ
0: ጥዕነይ ተግበለይ ደስ ኢልኒ ነይሩ ብዝኾነ ካብ ኣንገሶም ስለ ዘገላገልክና ኣዝየ ደመስግነኪ
1: ፀገም የብሎም እዚ ኩሉ ግን ቤና ክሰርሕ ክዮ
0: እወ ንሱ ስለ ዝሓገዘኒ ገሊ ለስጠጠ ክብል ኣይደለኹ
1: ከማን ብቕሩብ ኢና ቐዲምና ክፀኒሕና እምበር ኣኪብ ከየ ዘለኸ ኢንፎርሜሽን ቀሊል ኣይኮነን
0: እወ ባዕሊ ሰሪሐ ኮ መረከብ ክዎ ነይረ ግን በቃ ኩሉ ነገራት ቁጫምፂለይ ኣባይተህብ ቆራቤቱ ገለ ከይርሳ ይደለኹዎን
1: ሕጂ ንደሞ ከፊኣቶ ሲራክ ቤላ ገይሪ ተታሒዞ ዘሎ
0: በዓል ፈልጥ ምስሉ ዝኸሎ ድቂ ሰብ ክማን ፅላኣኒ
1: ሓቂ ክንዲኺ ብዝኾነ ንሕና እውን ቁሩብና ሓሊፍና ክምበር ዳርጋ ምሳና እዩ ክፀኒሕ እዚ ንሕና በፂሕና እዩ ዘለና ርኣዮም ውን ስራሕና ክንጅምር
0: ምንታይ ክሰርሕ ፍቓደኛ ምንጋዜ ደመስግነኪ
1: ፀገም የብሉ እቲ ሓገርግስ ጥራይ
0: ፀገም የለና ጆኺ

0: እዛ ጉዳይ እናኸብደ ትኸይዳላጆ
1: ይህ መየቃርቀ ሕክምና እንታይ ኢሎም ኸደ
0: ኣብቲ ዝለዕለ ሕክምናን ሓኪምን ኣርእየዮ ክና ተስፋ ዘለዎ ይመስልኒ ሕማሙ ከቢድ እዩ
1: ውፅኢት ነገይሮሞ ድዩ
0: ቆፂሮም ኣለዉ ግን ኣብ ገፅቲ ሓኪም ከም ዝረኣኽዎ ሕማሙ ከቢድ እዩ ዝመስል
1: እንታ ሰበይቱ ከዓ እምበር ማራ ትድንግፀካ
0: ኣታ ጆን ንሱ ብዓብ እዩ ዘለዎ ኸ
2: ንሱ ስዋሓቀ እሞ እንታይ ዳ እዩ ዝግበሩ
0: ንኩሉ ክትከስሮ ከዓ ፅቡቅ ኣይኮነን ገለ ነገር ክሓስብ ኣለኒ
1: ከመይ ማለት
0: ዳንኤል ንብረቱን ሃፍቱን ዝርኦ ሲኡ ንፋሕፋሒ ድ እዩ ዘሎ ብዓብዩ ንጥዕኑ ስጋብታ ናይ መወዳእታ ክማወተሉ እንዴ ግና ንብላሽ ከይጠፍእ ከዓ ጥርንፈሉ ኣለኒ
1: እሞ እንታይ ካ ክትገብሮ ወይስ ከተካርዮ
0: ዳንኤል ሓወይ ምክራ ይፈትን እዩ ብሕጊ ግን ከመሓድረሉ ከምዝኽእል ነጊሮም ኣሎ ብፍላይ እዛ ናይ ቅዱስ ማርያም ወረቐት ተሂቦሞ
1: ንሱስ ዋሓካ ንኩሉ ነገር ተዳሊካሉ ምፅናሕ ፅቡቅ እዩ
0: ኣብዚ ገለ ነገር ትሕግዘኒኻ
1: ፀገም የለን ናይ ቃርቀ እንታይ እዩ
0: ገለ ኣንፈተ ዘይኮይኑ ኮ ብሕጊ እንታይ ዝግበር ዝፈለጥኮ ነገር የለን ሕጂ ስኻ ናይ ሕጊ ክኢላ ክትረክበለ ኢኻ
1: እዚ ዳቢና እንዲታ ማይ ከዓርከ እንታይ ፀገም ኣለዎ ግዳ ሓደ መዓልቲ ናብቲ ገዝኡ መወሰድካ ንሞ ርኢ መበልኮ
0: መወሰድካ ኮ ግን ሰብ ተርእዩ ፅቡቅ ኣይሰማዖን እዩ ነብሲ እዩ ዘዋድቕ ድሓን ኣብ ዝኾነሉ ድሓንኮ ዝደቀየ ጥራይ እዛ ዝብለካ ዘለዎ ቀልጢፍካ ርከበለ
1: ናቱ ዝዳሓንቅሰን ቦቱሙያና ካ ሓዲስካ ትመፃኒ ደሰተ ነበር

0: تحن تخدا
1: دحاني

0: ማይክ ድሓንዲ ኸዳ ሓደ ካ ፀኒሕካ
1: ሸይጣን ኮይኑ ተራእዩ ንፀኒሑ
0: ሚሊ
1: ንሱ ወ
0: ማይክ ኣይትጋገ ህድእ በል ንኹሉ ሕቶታትና ግዜ ክምልሶ እዩ
1: ዓቕለይ ንፀይብኒ

0: ዳኒ እንታይ ዳ ናይ ሎሚ ዝኽሉ ሻይዶ ትብላ ኣለኻ?
1: ሎሚ ብክልተ ነገራት ተሓጊዝ ኣለኹ። ቀዳማይ ምሳሮትካ ሕክምና ከይደ ቸጊረ ነይረ። ጥንስ ግን ኣርባዕተ ወርሒ ብፅሕሎ ኢሎምን እዩ። ህፃን ድማ ፅቡቅ ኣሎ፣ ኣብ ፅቡቅ ኩነታት ኣሎ ኢሎምን ኣለዎ።
0: ካልኣይ ካብ ሚካኤል ሓዊካ ደው ኢለይ ነይሮም። ናይ ሕክምናካ ጉዳይ ተስፋ ከም ዘለዎ ነጊሮኒ።
1: ይሕኩሰቀምሽ ደስ ይበልካ እንዳነይ
0: ከምታት ፎቶ ኣብን ከይገረልካ ሎም ዓንቱ ክትሕጎስ ኢላ
2: ሰላማት ከመይ ውዒሎ? ተሓንዶ ውዒልካ? መርሓባ። ከመይ ስራሕ ኒ ኣለ? እንታይ ክዘራርበካ ደለ? ሓንቲ ጉዳይ ኣላስኒ ሕጂ ተሓደ ሓውና ገያሻይ ስለ ዝኾነስ ኣብዝሓፀረ ግዜ ክትውዳኣልና ገለይና ደሊና
3: ብዛዕባ ምታታ ጉዳይ ነራ

0: መቼም ጆን ስራ እንዳርዳ ሒዝካ ይትድቅ ሰላን ኢኻ
1: ስ ደቂስ ነጊሮም ድቅስ ሓድሩ ዝተባሃለ ከምዝናትካ ዩ
0: ምስላ ተጋጊኻ ኣለኻ ምስላ ተጋጊኻ ኣለኻ ተኣምኖ ልኢኽካስ እንታይ ጎዲልኒ ትበል እያ ተምሳኻ ትኸይድ
1: ኩሉ ገልፀኒ ድሓን
0: እስከበል ኣስማዕኒ ጥዑም ወረ
1: ሰብ ዘዛርብ ንፉዕ ጠበቓ ረኺበልካ ኣለኹ
0: ብኣኻ ዝመፀዳ ንፉዕ ክኸውን እምበርታይ ዳ እንታይ ከኢሉካ
1: በቲ ዘረዳእኒ እንተኮይኑ እዚ ጉዳይ ቀሊልን ግዜ ዘይወስኒ ክንስኻ ነታ ሰይጣንን ከተርዳእ ኣለካ
0: ዳሓንዳሓንዳሓናታስናባይ ግደፎ ኩሉ ተራራዲና ኢና
1: ሞ በቃ ጉዳይ ዳ ውዲ እዩ
0: በቃ ፅቡቕ ሞ ስራሕ ብዘይብለይ ክድውለልካ ሞ ናብቲ ጠበቓ ሓስካ ንክትከይድ ሃራይ
1: ዕርቡን ከይሃብካ ኣይወዘካኒ
0: ኣን ፀገም የለን ዕርቡን ኣይኮነን ልዕልዩ ክበካ የ ፀገም የለን
1: ይፃወተካየ ዘለዎ በቃ ደውለለይ ክፅበየከ
0: ሓራይ ቻው ጃን ዓርከይ ቻው ቻው

0: ዋይ ክድውለልካ እንዳበልክ ኢኻ ከዓ ደውልካ
1: እሞ ተቐዲምኪ ቤን ቤን ዳ
0: ስራሕ ኣለኹ ግን ኣረእዩ ሰልሽን ዘሎ ቅልጢፈ ከዓ ፀ
1: እሞ ኣበይና ዳ ሎ መዓልቲ
0: ሎ መዓንቲ ፍሉይ ቦታ እዩ ከይድካ የደ ትፈልጥ ይክወስደካ
1: ከይድ የ ዘይፈልጥ ከይድ የ ዘይፈልጥ ኣበይዳ ኮይኑ
0: ንሃን ቅልጢፍካ ጥራይ ምፃእ ምስ ወሰድኩካ ኢካ ትሪዮ
1: እንዳጎዮኹ እምበር
0: ኦይ ትጉዮስ ዳሓንትረፈኒ

Thank you.

0: ከሪሞም ተከሪሞም በቃ ነቲ ኣብ ክሊፕ ዝረኣይዋስ በቃ ከምዚ ዓይነት ክሊፕ የለ ሕጂ ክሰርሐ
1: ኖ ሕጂ ታይ ሎ ፃርከ ዳሓንዲና ደንጌካ ዶ ዕዳ ኒ ዝፀኒያ ኣላ ምሳይ ተተዋሳይት ኣላ ምሳይ በቃ ሕረይ ኣነ ምሳ ሁዴ ሞ ስኻኻ ናይቲ ኩሉ ነገር ወላዳዮ ድሕር ረኸብ ሕረይ ፃርከ ዕድል ጌርክ ግርመ ክትምዋል እዩ ረኺብከያ ዶ ገለ ንዲኢልኒ ረኺብያ ምሳይ ኣላ ኢሉ ባቅዳይ ካ ተሓጉሽ እዩ ካ ስራሕ ስለ ዝረአየ ካለይቲ ሕጂ ፅባሕ ሲ ወይ ፅባሕ ድሕ ፅባሕ ስእሎ ክንጀመር ኢና ሰቕጥራይ ከምታ ዝበልኩ ኸ ጥንቃቐ ኣብ ሂወትኪ ካልኦ ሓንቲ ዘድልየ ክልና ዝሞ ጥንቃቐ ሻሎ እመነኒ ካልዕሉ ክሉ ሰሊና ሓፍተያ ነራ ገለ ኩሉ ነገር ትወዲ እዩ እዚ ኸ ተጨንቀ እስኺ ናተይ ኸ ኣነ ከናትክ ድሕር ተራዲና ኣነንስኸ ካልእ ነገር ኣብ ስራሕ ደይኮነ ቀዳሚ ሂወት ብሓንሳብ ክንነብር ኢና ክንምራ ኢና ብዙሕ ዕላማ ይዘለና
0: እኮነእዚ
1: ከመይ መሲልክ ተከፋፍሉ ኣነ ብዝበልኩ እዩ ዝኸይድ ምክንያቱ ነዚኣ ክንዲ ዝኽፈላ ዚ ትኽፈል እተልዮ በቲ ናት ምክንያቱ ስራሕ ከ ኣብቲ ቻኖኖ ዝተፃዕነ የርብሖ እዩ ሓደ ሚልዮን ፈረቃ ክልተ ሚልዮን ድር ትረኣየሉ ኮይና ሰይዋፀ እዩ ስለዝኾነ ውኸ ከምቲ ደረጃ ስራሕ ኸ ዓይነት ሰብ እሲ በዓል ኣና ክንሰርሖ ከለና እቲ ስራሕ ካልኦት ኣለዉ ገለ ኣሎ ከከምቲ ደረጃ እዩ
2: እዛ ጉዳይ ብላ ትሰልጥ ኣላ ናይ ዳኒ ዳርጋ ውዲ እዩ ናይ ሰሊና እውን ኣብ ኩሉ ከምቲ ኣቱ ጌርካ ብምጭናቅ ከምቲ ጠፍእ ወይ

ሳ ክንተጥፍእ ምግባር እዩ ወድባኮ ከዓ ጉዳይ ካብ ፅቡቅ ገይረ ክተሓዘ እዩ ሕጂ ብድሕሪኡ ንስኻን ሃብትኻን ስድራኻን ጥራይ ይኸውን እትኩም እዩ

0: ክብራት ተዓዘብትና ተኸታታሊት ፊልም ገጽታ መበል 15 ክፋል ኢና ክንከታተል ፅኒሕና። ሕጂ ድማ ናይ መጠረሽታ ሕቶ ኣለዋና ምስኦም ምስ ስነ ጥበባውያና ክነፋኖ ኢና። ምቹ ብኣኻ ክነጅምር ንመፃእ እንታይ ኢና ክንፅበ ካባኻ?
1: ንመፃእስ ኣብዚ ቀረባ ግዜስ ደርፍታት ኣለ ክሰርሕ መደብ ኣለኒ ማለት እዩ።
0: ፅቡቅ ኣብኡ ከለካ ኣፀባቢልካ ከዓ ናይ ዮሃና መልእኽቲ ከተመስግኖም ትደሊ ኣካላት እንተለዎ ከዓ ዕድል ክንበካ።
1: በዚ ኣጋጣሚ መላእ ህዝቢ ኤርትራ ንሓይልታት ምክልኻል ኤርትራ እንኳዕ ኣብዚ ብፅቃዕና መላእ ኣርቲስቲ ኩሉ ፈተውተይ እንኳዕ ኣብዚ ብቃዓኩም ከምኡውን ስድራ ቤተይ እንኳዕ ኣብዚ ብቃዓኩም ኩሉ ምደሊ
0: ራይ ሳዕሪ እውን ናባኸ ኢና። ካብ ሳዕሪ ከ እንታይ ኢና ክንፅበ ኣብ መፃኢ? ከምኡ ናይ ዮሃና መልእኽትታትካ ተመስግኖም ኣካላት ኣለዉካ እግረ መገድኻ
2: ፅቡቕ እዩ። ናይ ግድና ኣብ ስራሕ ስለ ዘለና ክንሰርሕ ኢና ሰርሕ ከዓ ድዕወት ክንሰርሕ ኣለና ሓደሽ ነገራት ዘለበለ ክሰርሕ መደብ ኣለኒ ካልእ ትኮይኑ ናይ ዮሃና መልእኽቲ ፅቡቕ ኩሉ ኣብ ውጭን ኣብ ደገን ዘሎ መላእ ህዝቢ ኤርትራ ጅግና ሓይልታት ምክልኻል ኤርትራ ማለት እዩ እንኳዕ ናብ በዓለ መስቀሉ ብሰላም ኣብፃዓና ንኩሎም ፈተውተይ ጉጅለ ባህል ቤነፈር ጉጅለይ ማለት እዩ ክቡራ ስድራ ቤተይ ክብርቲ በዓልቲ ቤተይ ከዓ ፌበን ሰሎሙን ምስ ደቀይ ምስ ናኑ ስኒት ኤሉድ ሜሉ ባለ ገለ ማለት እዩ ምስ ኩሎም ደገዛውተይ በቲ ዓብተይ ከዓ ብሙሎ ደቀ ማዕረ ማለት እዩ እንኳዕ ኣብ ከዓኩም መስቀል ብሰላም የፅናሓና ንዓመት ከምዝዋል
0: ሕርያ ቅኒልና ኣነውን ኣዝየ ዘመስግነኩም ዕድሜና ኣኽቢርኩም መፅኹም ኣብዚ ምሳና ምውዓልኩም ብሽሜን ስም ተዓዘብትን የመስግን። ከምኡውን እንቋዕ ናብ ብርሃነ መስቀሉ ብሰላም ኣብፅሓና ምስ መላእ ቤተሰብኩምን ፈተውትኹምን ርሑስ በዓለ ክብል ይደሊ። ክቡራት ተኸታተልቲ መደባት መውዛል ትሕሶታትና ኣብዚ ተዛዚሙሎ ብዛቅርብናልኩም ትሕሶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ኣብዚ ቦታ ኮይና ክንሰኣል ዘፍቀዱልና መክሰብ ሬስቶራንት እንዳወድብ ኢድ እውን የመስግን ምስ ሰኣልቲ ኣማን ተክለ ሳይሞን

ወርሃዊ ከምኡውን እሰይ ሽሻይ ብምዃን ብሓባሪና ፀኒሕና ደጊመን መላ ህዝቢ ኤርትራ ድማ ኣብ ውሽጡና ወፃን ብፍላይ ድማ ንጅግና ሓይለታት ምክልኻልና እንቋዓና ብርሃነ መስቀሉ ብሰላም ኣብፅሓና ክብል ይደሊ ከምኡውን እዛ ጥዕምቲ ቡን ተስተየና ዘላም ኢሉ እንቋዓ ኣብቃዓኪ ምስ መላ ቤተሰብ ክንፈተውትኸን ራይ ኩራተ ተዕዘብትና እምበር ዝመፅእ ሰሙን ብዝተፈለየ ትሕዝቶ ኢና ክንራኸብ ክሳብ ሽዑ ሰናይ ቅነ

0: መጽኺኸ ኣበይ ነ
1: መፅ ነይረ
0: መፅ ነረ ኣቲ ነዚ ስራሕ እዚ ነዚ ትካል እዚ ወያላይ ክድልፍክዮ ኣስቤዛ ኮነ ዞም ሰራሕተኛታት ዝከታተሎም ዝጎደለ ዝምልእ የረ እንታይ ስራሕ
1: ስራሕይ ክሰርሕ ዝጎደለ ክምልእ ኳ ፀኒሐ
0: ሞበይ ኮይኑ ክትምልእ ኣብ ጎደና
1: ዋ ሃውቦይ
0: ስበይ እዚ ትካል እዚ ከመኣኽ መስልን ኢሉ እንዳባሃወ እንዳተስፋሃለን ግና ከምሰርድ ንሪኢ ክለክ ዓሚል ተጠቂቁ እንዳበልዕ እንዳሰጎደ ገንዘብ እንዳኣተወስ እዚ ስራሕ
1: ሞትባ ኣለካ ባሕሮ ኮይና ዘለና
0: በበይንና እምበር ከምዚ ርእክ ዘለኹ ርኢ ክለኺ እዚ ትካል ከም ማስናን መስልን ፋሕብትን ከተብል እዮ ከምዚ ርእሰይ ካረ ክለክፅጭ ብዘይ ጨጉሪ ተሪፉ ዘሎ ከምኡ ክትገብር ንተሓስቦ ከምዘለካ ኣነ ቋል ዓብል
1: ስማዕኒ ሓወበይ ኣነ እውን ስለዝተረዳእኒ ብንጉ ኣብ ሰለስተ ኣብያተ ቅርሲ በፂሒ መፅ
0: ወለ ምስራሕ ገገደፊቅስ ፍቅሪ ትካል ይክጎል ትብል ዘለኪ
1: ስራሕ ይሰርሕ ነይሮ
0: እንታይ ስራሕኺ ከም ማናጀርሲ ከምዞም ትካል ትካል እንዳኸዱ ርኢ ከለ ክፅቡቆም ሕማቐን ዝቆፃፀሩ ምንችብት ከምኦም ዲክኮለል ክትብል ደልዩ
1: ንምንታይ ማዓማዊል ትካልና ገሪፎም ናብ ካልእ ትካል ከብለዉ መፅናዕቲ ክገብር ስለዝተሎ ክበር
0: ጭኒ እንታይ ክትብላ ስኽን ጭኒ ክበል እዩ ምንታይ ዳ ወዲ እንታይ ዳ ወዲ ክሊቀየሊቃውንቲ
1: ኣቐዲሙ ስለጀመርኮስ ወዲአዋ
0: ኣብ ምንታይ መድምድምታ በፂሒ
1: ሓራይ ፅቡቅ ኣቐዲሙ ካብ ሳንዶቕ ርእቶታት ዝኣከብ ኮን ዓማዊል ድማ ባዕሎም ዝነገሩን ሃነፅቲ ርእቶታት ነጊረካ ነይረ ንስኻ ግን ፅመም እዝኒ ካሂብካኒ
0: እንታይ ክልክኒ እስክ ድገምለይ
1: ዋጋታት ፅሬት የለን ኣስቤዛታት ውሒዱ ብኬርታ ድማ ሸረፋትን ረስሓትን ኮይኖም ሰራሕተኛ ድማ ኣብ ልዕሊ ዓማዊል ክብረት የብሎምን
0: እስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪስኪ ሓቲ እንታይ
1: ሪኸርሓቦይ እዚ ኳ እዩ ፀዓበየ ፀገምካ ናትካ ጉድታት ክነግረካ ከለኹ ሸለል ኢልካ ሓሊፍከዮምሲ ሕጂ ኣብ ናይ ሰራሕተኛ ዝመፅሐ ግን እዚ ክኩር ኣቢልካዮምሲ
0: ትግደፍዮ

0: ፋ እንቲ ብዝገድፉ ለንገ እንታይ ይብሎ
1: በዓል ኣበሲስ በዓል መርሴድስ መፅ ይብላ
0: ልክ ረኪብ ክንለኺ እሞ ነቶም ርኢ ከለኺ ምስ ረሳሰና ከረኢኺ ገንዘብ ከም ዝዕንበባ ክትርእሰ ንርኢኺ ጣጣጣ መበለለንከ እንታይ
1: ይብሎ በዓል ቤት ገለ መፅ ይብለኹም ኮና
0: ስሱሳፈረኪብክ ማስየሉ ባርሲ ሓደ ጥ ሰባሎ ርኢ ከለኩ ተፀጊዑ ብሂንዲ ዝሰተልከይ እቲ ናሳሰይቲ ኣለ ከለኹ በዓል ፕሮቶኮል መኪና ኣበይ መት ኢለ በዚያ ፀጊዕ ኢሉ ብለላ ኣለ ስለምንታይ እዮም ዝብሎ
1: እዞም ባድላ ተኸሊዩ ወላ ሓንቲ ንኣፋ ማለት ንፀብ ሒዞማ ዝኸዱ እንትሕር ኮይኖም በዓል ፕሮቶኮል ማኪና መስእን ዝብሎ
0: ቅድሚጃይልክ ኣነ በቃ ቕሰብ ፀላኹ ኣይ ወድረብ ምዃን ተሰዓንካስ ወዲ ሰብ ክትከውን ኣይትኽእልን
1: እሞ ተሓቦ ሕጂ ንስኻዚ ኣብ ገዛኻን ትካልካን ዘይተኣደነ ንኳላት እንከለካስ እንት ኮነድካ ኸ ፍቆድኡ ገንዘብ ትብትል
0: ካዕበት ክትእቱ ተኾንካ ኮ ሒደት ክትውፅእ ኣለ
1: ኣሞናቶኮ ብገም ጣልኡ ኮይኑ ምሸት ምሸት ሒሳብማ ሰብኮም ምሸት ምሸት ይበልዕ በር ምሸት ምሸት ሰቲ
0: እንታይ ሞ ክንገበር ኢና ከምዚ ኮረንቾ ዝለመደ ኣድገር የለኸ ና ጎስስ እንዳበልና እዳጥና ዳሕና ማኸደና ነባር ላና ኣትወልቂ ግና ጭዋ ክሰት እምበር ክበልዕ ኣየምክረሉ
1: እንተሃቦይ ሰብሳሕ ትዘነጋዕ እምበር መዓልታዊ እዚ ምዝንጋዕ ዘይኮነ ኣብ መጨረሹ ምዝንጋዕ ይክኸውን
0: ኣቲ ዝኮ ናይ መስተ ወልፊ ገለመለ ጉዳይ ኣይኮነን እቲ እቲ ባር ዘሎ ርኢ ከለኺ ሰሓቁ ከዓታ ውጃዕጃዕ ቀለውሎ ሕሜታ ተበለ ተባሃለ ተባሃለ በለካ ዳተዓካ ንስኳ ይስኢሉ መቓራት እምበር እንታይ ካልናዮና ይኮይ
1: ሞ ናይ ትካልካ ፀገማትን ሽግራትን ፈሊጥካ ኣብ ክንዲፍታሕ ተናደሲ ትካል ዳማትካ ከተማዕብል ጠቂልካ በቃ
0: እሞ ትካለይ ዘይምምዕባሉ ናይ መን ፀገም ድ
1: ናትካ ሳውካ ከም ሕገዝ ኣብኻኒ
0: ከመይ
1: ከምዘን ናይ ከባቢና ኣብያታ ቅርሱ ዝገብርኦ ዘለዋ ዓማውን ንስሓብ ዝገብርኦ ዘለዋ ተግበራት ንግበር እንተበልኩካ ንስኻ ምስዋዕ ኣብኻኒ ኣብ ዘለኸዮ ጋማ እንዳበልካ ትጓዓዝ ኣለኻ
0: ኣንቲ ንምንታይ ድሞ ንዓኽ ማናጀር ገይረኪ
1: እሞ ብጀካ ዘዝሃብክካ ገንዘብ ምውሳድ ነዛ ትካል ነመሓይሻ ነዘምና ፍሉይ ነገር እናገበርና ዓማዊልና ንዓቅብ ናይ ካልኦት ትካላት ዓማዊል ድማ ንመንጥሎም እንተበልኩካ ምስማዕ ኣብኻኒ ኣንታ ሓወይ ዋና ኮን መክሰቡ ዘጥፋ ንድሕር ኮይኑ እታ ትካል መመሊስ እያ ንታሕቲ ትዝቆስ
0: ብጀካ ንስኺ ኩላ ሰራሕተኛ ንሰብኣይ ዝማም ወድረቢ ተኢኻ ንስኻ ወድረቢ ወዲ ዝገሄር ኢኻ ኩሉ ከማኻ ተዝኸውን ኣብ ፅርግያ ዚንጎን ሳዕርን ምበቆለ
1: እሞ ወድረቢ መን ዝበለትካ መቕሽሽ ንዘኮረት ሸለል እንድሕር ተረፍ መረፍ ውሰዶኦ ትብሎም ኮንካ ንሰብ ድማ ናዚ ፈሪጠን እንከሎ የለን እናበላ ይብለፅ ኣለዋ እንተበልኩካ ምስማዕ ዓቢኻኒ ኣብ ቅኒኻ የመስግንኻ ንስኻ ጥሙ ይስፈልካ ግን ይ ንስኻ ሕማም ስለ ሕማም ገለኳ እየ ዝብለኻ
0: ንስኽ ትብል እዚ ንዓይ እዳወይን ዝሳለማን ብለከለኹ ጎንቦ ኢደ ይስዕማ መስመንከ እቲ ኣባር ብዕድላ ዝረኽቦ ምዕሩክተይ ከመይ ድማቲ ንኢዶም ዘይፀጉቡኒ
1: ንምንታይ ዳ እዩ ንብልኻ የመስግንኻ
0: ዘይኽፍሎ ምናልባት ርኢክለኹም ገለለ ሽቃት እንተኸይደኸ ተሰኪፎም ይኸፍልዎም ሽ ኣ ከመይ ድ ሓወኩኹሞ ውርአ ስጋነቀይ ንስኹም ኣይትኸፍልዎን ኢኹም ብሎም ነተንሳሰሰ ፅዋዕ እንጀር ዕግርግር ተኢሎም ኣነ ክስትያትኹም ዓገር ጊረ ስጋ ስዋዕት ኣይትኸፍልዎን ኢኹም ሳትኩም ኣነ ዝኸፍሎ
1: እሞ ብጣዕሚ እዮም ዝፈትካ ማለት ካዩ
0: ባርገ ቁሩብ እንተደንጉያኸ ከመይ ግን ዝሸቆ እናተወሉ ሃጣን ሰንሰሎማየ ንስኻ ዘይምሉሲ ኣይጥዕሙን እየ ወይ ምፃና ወይ ድማ ገዛና ክንከይድ እናወ
1: እንታይ ትብል ኣለኻ ማዕርፍ ንዱ ይናፍቕኸን ብጉሃን ማለት ድዩ
0: ሽሩ ብለኩሎ ንፀምስበሉ ሓብሎምክበር ብጀኣድማኻ ብክናባብሮ ሰማይ ክበር ናኣኸፈን ኢሎም ካኸፈ ብላ
1: ወይ ሓቦይ ኣተስኽን ኣነጉስ ናይ ባራት ንሳኽረማት እንዲኹም
0: ኤግዛክትሊ ግሩ ርስርስ እንተያ ርስርስን ምስ በልኩ ተናሳሰይቲ ኣብዛ ቅድመይ መፅን ሓንጡለይ ሕንጢለይ ሕንጢለይተይ ሕንጢለይተይ ኢሎም ኣኣ ከለኹም ለክኸውን ዘን ገንዘብ ኣውፃ ቢለ ድሰት ከሎ ባህ ክብሎ ከሎ ይደስ
1: ኣሰይ ሃቦ ማዕረ እሙዛ መንግስተ ሰማይ ዳ ሂላ ፅበይካ ዘላ
0: ንፅኽብ ከለኩ በርታይ ነገርና ኢልክና ክለ እንታይ ሙዚን ክሩ ዘብዚርካ ሓጊዝካ ክንበስ ቁሩብ ድናይ ንእስነትና ርኢ ክለካ ሓጢያት ንሱ ደቦ ንጠባኣልና ይስልሰለልና ኢልና በርታይ ሞይና ይኮይኑንተይልትጋ
2: ኣተባሃል ይበሃል እንታይ ዳ ክንደስተ ንጥርጥር ዘይ ኣመልካ
3: ኣምሎም ትርሓቅ ባ ሕማ ቀዛርቡን ኣለዉ
2: እወይ ኣትባሃሉ ፈዲኻ ሸሞ በሉ ባሃ ክብለሉቡ ድባ ፀፈሉ
1: ስቕ ሎበሊ
3: ፈርስ ርኢስማ ናይ ብሓቂ ፈርስ

0: ኣነ ዝኸርሰይኩም ጥጥልቆ ብሎ ፀንሐ
1: ሰል ፓንድያ ነብስኻ ይጨመካ ደሎ
2: ኖኖ ፈርሲ ኮነን ዝዓርከይ ፈርሲ ኮነን ሽማ ሜርሲ ሜርሲ ትርጉሙ ከዓ እንታይ መሲ ኢልካ
3: ግደብሰተ ምሳይ ከይትበኣስ ከይትፈል
2: ወረ ሜርሲ ሽማ ካልእ ሽም የብላን ሜርሲ ሽማ
0: ወይ ተካር ስማዕ እዚ ኻብ ናይ ባዕዳውያ ተተለቂሓ ዝምፅዋዕ ስንደይ ትገድፎ

0: ሜርሲ ይብላ።
1: አትነፈራ እንምላሹ ኮለከንሲ ሜርሲ እንለተጨን አመተጨን አብራጨን አበይ ምስከረክኝ
2: እዚያስ ሐቀኸ
1: ትርሐስ ለማልም ገሪፍካስ ሜርሲ ሕማምሩሲ እንለታይ ትብለጥ ምህረት ከለከንሲ
0: አይምሐርካ በቆደሙ አነ የገገኛ እንዳ ተስፋአለም ከመይዚ ኣመሰለ ቤት ቁርስ ኸለኒ ልምድ ጌይረየ ናብ ዘይ መሓይሽ ገዛ ይመፅእ
1: ፈይለክ ናይ ድሓ ንዲያዳ ቀርናኹም ዝተወቑዐጤል ፅርፅር ዳበለስና ኸ
3: ኣስኩት ያኸ ሕጂ ሓይስ ያዕኒ ናይ ሓሙሽተ ናቕፋ ዓሚል ናይ ሓሙሽተ ሚእቲ ናቕፋ ዓሚል ኣንፊርካልና ግለተን ቀደም ኣምሺ
1: ኣይምሽን መገሙስ ኢልካ
4: ብሻርሻይ ማርሻ ኣብሪሩዋ በቃ እዛ ሓላ ይመስግን
5: ሓንቲ ሓንጣል ዓርቢ እዛ ወዲ ረቢ ትብል ሳብጓጉ ካብ ንበዓሎም ሰብኣይ ድማ ንዓኻ ኳ ያርኢኻ ቀንካለይ ወዲ ንታይ ወዲ ናይ ብልምኻ
6: ኢኻኣባኢድ ካብልካኣካብልካ
5: እንታይ መሳብቲ እንታይ መጌራ ኣነ ናስ ንዓኻ ኳ ካልእ ኮዩ ዝግባአካ ኣርክ ቀደም ተረካብ መዓዝ ኣነ ጥራይ ኩላ ታ ባርብዕ ድላ ምሸት ምሸት ጨርምኮ ታላኸ እንታ ስም መልኣኺ ዘውጡ ክበሃል ብሓቂ እዩ ብዕድላ ንዓኻ ዓሚል ምርካባ ኮ ዕድለኛ ናይ ብሓቂ
4: ኣይናይ ኮይኑ እንታ መሳፈቲ ክልተ ካሴታ ቢራ ንሓንቲ ቦትል ወይስ ከቢልና ሞንታይ ዝሞንታይ እንታይ ኣይግባኣንን እዩ
5: እዋይ ትሕትና ንክገርመካ ኩላታ ምሸት ምሸት ኣብ ተባር ብዕድላ ክትጨርም ትመፅእ ኣሰርተ ናቕፋ ናይ ታክሲ ጥራሕ ሒዛ ንዓኻ ተኣማሚና ኮያ ትመፅእ
4: ዝፍሉ ብጃ ከይልካ ብዙሕ ዘዛረብ ኣይኮነ እዚ እንታይ ነዚአን ክንዲዚአን ጋቢዝካ ሞይናይ ዘዛረብ ዝባይ ጅባኹም ኣነ ንስኻትኩም ንኮሪኢ ካለካ ናተይ ናትካ ክንበሃል ገበን ኮ እዩ ዝብለካ ኣሎ እቲ ፀጋት ሎሞ ምሳሉ ፅባሕ ካሳኹም ኣሎ እንታይ ኮይኑ ዝ መተካብዶ ዝዳካ
5: ሓቂካ ወግሮም በዓልከይ በዶም ፀካ የተካኣል
4: ከምበል ዘልካ ካብታ ሚትሪንጊ ጓል ሓወየ
5: ትክፋእኒእንታይ እዛ ሰብያእንታይ ክንታይ ኢላ
4: እንታይ ፈሊጥ ኢልካ እንታ ከምዛ ናይ ጋሽ ባርካ ጣንጡ መፅ ብዛኣትነይ ዚ ምን
5: ኣስሚላትኮይኒያእዚያ ስማ ዶ ምህርቲ ትበልናያ በር ጠጊባ ፍዕፍዒኢላ እንታይ ኢላትካ ሕጆ
2: እንታይ ደየ ልዮ ግደፍ ምሸት ምሸት ዝሃብካ ኣታውታት ናይ ስትካል ምስ ተበለፅትኹምካ ኣይተጥፋዮ ገዛኻ ንትካልካ ንርአኢለዮ ምስማዕ ግን ኣብ
0: ኣንትኩም ደካከመቀ እዙ ዘይካፀሉዱ ኮይኑ ስምዕና ነግረኪ ኣብ ክዲ ገንዘቡ ምስ ዘይጠቕሙ ሰባትን ኣብ ዘይጠቅም ቦታ ክዘርዎ ዘምስሲ
7: እቲ ነቲ ንኻል ትካል ዘይወትፈሉ
2: ኢለ ዩ እ ይትረፊ ሓሳብ ዓነስ ንዓይ ተመሊሲ እዩ ዘግባዕ በዓልናይ
7: ቢብሓፍተይ ኣነ ዛናተየ ናትክን ምሕዝነት ንከይትፍተኺ ኢለ ናብ ብቤት ቅርስኩም ከምትመፅ ትፈልጥ ኢኺ ሜርሲ ከዓ ኣብዘይ ምትነኒ ቦታ ቅርስ ከም ዘለኹ ተረድለ
2: ፈለጣት ሜርሴ ክንታይ እዮም ክትገብር በቃ ምስማ ዓብኒ
0: እንታይ ዋ ሓንጣብ ቁልዓት ዝጠፈ ስምዕና ነገረኪ መሳቱ እኳ ከላ ማሕድረዮ ዝኽድ ዘለዉ
2: እዛ ትብልያ ዘለኹ እውን ከም ኣይለ እዩ
0: መስርሒ ጠጥን ኣሎ ንዓይ እስክሪ ክሰርሕ ዝእኸሪሕ
2: ከምኡ ዘይኮነ እቲ ዝገብረለይ ፅቡቕ ነገር እምበር እዳተዘገረኒ
0: ይ ኣቶ ንስኻ ሓንቲ ለባም ሰብ ተረኺብክ እምበር ሰብ እኮ ነታ ፅብቕቲ የስዓን ሓሙሽተ ሚእታዊ ትገዲፉ ነታ ሓሙሽተ ሚእታዊ ትሕማቕ ዝገበርካ እየ ትዝክር
2: ትምህርቲ እኳ ከም ተመዛዘኒ ዝገብረካ ዳሓር ከዓ ሓወቦይ ሕጂ መንገዲ ፀጋም ተሓዘ ንዓይ ኮ ካብፁም ዝበለ ገጠር ኣንፅኡ ኣሚሩ ሰብ ዝገበረ ንንስ እዩ
0: ሓቂኻ ሓቂ ዚኣስ ለባም ከምዚኣ ዝሓስብ
2: እወ ሕጂ ድማ ኣነ መማዕሩ መፅ ዘሰፈፉ ምስተረፈ ጡፍ ክብሎ ኣይፀብቐለይን ጥራይ ዘይኮነ ሕልና ዩ ናይፈቕደለይ ኢሉ
0: እሞ ትስራሕ እንዲ ቁርኣን ቆልቂ ኢሉ ስምዕ ዶ ኣይብትሕዝቶ ኣይብፅርየት በቃ ኣብ ርእስና ኣሰርታስ ተቆርሞ መታ ኮይኑ ንሓቃቶም ሰራሕተኛ ዚ ነታ ቲቦም ክብልኦም ሃርጎንጎንጎንጎም ዝብሉ በ ሰሚዒ ክለክ ነቲ ትካል ከም ናቶም ኣይርእዎን እዩ ሰሚዒ ኣብ ሓንቲ ትካል ኮ እንድሕር ተቆፂርካ ከም ሰራሕተኛ ኮንካ ንድሕር ተመዲብካ ተቆፂርካ ኣለካ ኮንካ ሸርኩም ካለካ ማለት እዩ በቃ ዶመስካ ትወስድ መልዕ ድሕር ኣለካንካ ዋ ደፍናዋ
2: ሰራሕተኛታት ኮ ናይ ዋና እዮም ዝርዩ
0: እወ ንሓንጣር ኮ ኣብታ ትካል ኮፍ ኢሉ ክሰርሕ ወይ ክቋፃፀር ይትረፍሲ ክቆርሱ ኮ የርእየ ዘይፈልጥ
2: ሓቂ ከንዲኹሞ ገንዘብ ካባይ ወ ወሲዱ ኣብ ዝተፈላለዩ ኣብያተ ቁርስን ቤት መግቢን ኮይኑ ምስቶም መፂኻ ለይ ዶ ክፅበየካ ዝብልዎ ስዑማት እግሪ ኮይኑ እዩ ዘጣፉ
0: ኣቲ እንታይ መፂኻ ለይዶ መፂኻ ሎ ክፅበየካ ዳ መፂኻ ለይዶ መፂኻ ለይዶ ክብትብተካ መፂኻ ለይዶ መፂኻ ለይዶ ክእክለካ ይብሉበል እምበር እዩ ስምዕ ዶ ክነግረ

0: ገንዘብካ እኮ ኣኽቢርካ ትሒዝካየ ዝኽብረካ
1: ኣበይ ሞይልዎ
0: ዋፅዕንክደኽዶኪ ከመይ ኒአ ሓወቡኺ ኣብ ሓፂር ግዜ ተቐይሩ
1: ኣቲ ብሄርሰይ ወለ ናዓልካ እዩ ዝገርመኒ እቲ ብብቁ ዝፍለጥ ኣጫኑ ዝኽእልእሲ ሕጂ ስም ገንዘቡ ኸውን ብጣዕሚ እዩ ዝገርመኒ
0: ይገርም እዩ ትማል ትማል ብብቁ ወዲ ጥንቢ ፅዋዕ ነይሩስ ሕጂ ወዲ ረቢ ክፅዋዕ ጀሚሩ
1: እዚ ኩሉ ዝገብር ዘሎ እዚ ኣብ ሽጣራ ዝኾነ መስፍን እንዲ
0: እውይ ናይ መስፍን ግድፍተር መስፍን እኮ ካብ ከተምሃረ ይኮሉ ሕዚ ካምባና ነይሩ ንደቂ ዳሃራረትካ ከፋንወክዶ ክዘርየ ክል እናበለ እዛ ንእስነቱ ሕሊፎ ሕጂ ቀላለኽ ይኣርገላለ
1: ኣቲ ሜርሴ ፀገማት ምፅብፃብ ፍታሕ ኣይከውን እንዲ በጃኺ ኢለ ክሓወቦይ ኣብ ሕማቕ ከይወደቀ ከሎ ገለ ንግበር
0: ሕረ ፅቡቅ ሕጂ ንዓ ክንታይ እዩ ዝብልክ ዘሎ
2: ሚካል ትበሃል ቆልዓ ንዓይ ውሻን ኮይና ትንላላ ቤት ቁርሲ እንዳተስፋኣለን ብትሕዝቶን ብፅባቐን ላዕሊላዕሊ ኸይዳ ዋጋታት ትሕዝቶ ኮይኑ ንስኻ ግና ገንዘብካ ብምግባዝን ብምዕዳልን ወዲእኻ ዩላ ነዛ ኮፍ ከያትን
3: እዋይ ሕዝድና ሓቆም ባይ ሞደይ ሃብታም ክህብ ድኻ ማዓኮር እዩ ሓብጦ ክብሉ ንሳ ንባዕለ ቆርቢት ኮይናትካ ከምዘላ ትፈልጥ
2: እታ ዝማኣስገ ሰብ ዝገበሮን ዝግበረሉን ኣይርድኦን እዩ ኣነ ካብ ዓደም ፅኤብ ዝብፃሕ ኣብፅሐ ኣምሂረ ብለካ ኣለኹ ልዕልቲ ዝስራሓ ዝኸፍልዋ ደሞስ ከም ዝኸፍላሲ ኣይተሰወጣ ንፈሩ
3: ይገርመካ ኮዩ ስማ ንባዕላ ዘይትፀግብ ለማኒሲ ነዘናዓነ ዝውሃባና ተረፍናታስ ትሕቱ ደ
2: ደፈንዶ ናይ እዚኣ በጃኻ ርሳዕለይ ርሳዕለይ ኣይንዘክራ እዚኣ ናይቲ ትማሊፍቲ ቤት መግቢ ዝረኸብናዮ ሰብ ክዕለካ
3: ኣይ ንናኣመን ፋርፈሮን እዩ ነቲ ሃብታም ይባሃሊ
2: ወለ እንታ ትፈልጦ ባ
3: እፈልጦ ንሱ ከምዚ ኸማኻ ይጋብዘኒ ህብን እንድዩ ግን ሓንቲ ሕማቕ ነገር ዘላቶ ርኢኻ ፓኒኖ ጋቢዝካ ጥብሲ ከምዝጋበዘካን ክሳብ ብርእስኻ ትኸይስ ካብ ተዓብድ ከምዘስተየካን ገይሩ ንኩላ ሰብ ጋቢድ ነግረክ
2: እዚኣ ክፍእት ላቶካ ኣሽምካይቶ ዘይገበርካ ያ ክትዛረብ ዝወላእታ ዝገበርካ ያ ከማን ክትነገር ዘይብለቀ ከምዝገበርካ ያ ዘይኮነ ስበ ሓጢያት ዝፀርዶ
3: ሓቂ ኸውን እምበርከ ሂበ ገይረ መፅዊተ ደባሃል እዩ
2: ሓቂ ሓይሽ ዋላ ንስውን ኣኽፊ እዩ
3: ከመይ ከመይ
2: ንዝኾነ ሰብ እንዲ ዝጋብዝ ይድፍኑው ኮዩ ደቁን በዓልቲ ቤቶም ንሪኢካ ለካ ፍርቂ ከብዶም ገይሩ ንዝፈልጥዎን ዘይፈልጥዎን ቀይሕን ፃዕዳን ከብልዕ ተዋሪዱ
3: ንምንታይ ኢሉ ድሞ ንጃህራ ኳ ትፈልጦ ካብሳጉ ትፈልጦ ዶ
2: ይፈልጦ
3: ጃህራ ድራር ንብሎ
2: ሓቆም ኣታ ደኺሙ ፅዕሪሩ ዘምፃው ገንዘብስ ደቁን በዓልቲ ቤቱን ኣቕሚ ስብለካ ኣሎ ንካልኦ ጋብዛታ እዚ በርኒ እንታይ ኣነ ከምኡ ተገበርኩ ስሪኢካ ለካ ገዛ ይሙሉእ ደቀይ ኣብ ዝብፅሓ ብፅሒ እጅ ከዓ ደቂ ጓለ ይቅብሎ
3: እታ ግደፍ ደ ግደፍ ግደፍ ምሳኻ ምስ ወዲ ረቢ ክዋዳደሩ ሞ ሕልሚ እንታይ ሳዳ ሂብካ ዘይትርብር ገይረ ዘይትብል ለጋስ ናይ ብሓቂ ዘይትፈልጣ ብቂ ይ ዝበሃለልካታ
2: ናይዛ ዝበልካያ ጥራይ ሕጂ ምሳሕ ተድልየካ ኣብ ሚድያ
3: በልዚአን ከዓ ንክጋብዘካ
2: ኣብ ውዒዳ ውዕ እምበር እንታይ ኢዳ ደለ ኣብ ብዙሕ ልካ ትሰወልክ

0: ኮይኑ ታዓንዶ ኣነ ከነገርከ ይካና ውነልካ
1: ከምንዲ ማስክ ኣነ ገዛ ይርኢ ከለካ ብኾና ትልፊኖን ጣፍን እመዓር ኻ ጠስሚ ክትብሎ ብገሮ ወይና ማስክ ኣብ እዳባር ብዕድላካ ትፈልጥ ካንክን ክንደይ ሰብ ጋብዝ ክንደይ ይሕግዝ ኣነ ታይ ኮምዲ
0: ክንደይ ትንገረኒ ዋይ ንቐባራይ ባይተር
2: ኣብጣዓ ነበር መርድአይ ሰሚዐይ ዋይ ደቀይ ዋይ ወርቀይ
3: ስምዕ ዝገስኻ ተፈውሽካ ዲኻ
2: ትካልካ ዓማዊል ኣርቢትዎ ኣፉ ኣሃ ኣብልዮም ባሃው ንስኻ ከዓ ብሰኪኒ ስንኻ ትሰቕስቕ
1: ንስ መረተይታይ ዳ ኹን ክበይን ከደ ፀኒዕ ክዳ ርግልክና ኣበይ ከይድ ክፀኒዕ ምፃዕ ነርክ ዋላ በይን በይን ከዓ ነርክዳ ኣነ ዳ ሞ ሽሩቕ ሓይላት ኒልየን መስፍን መስፍን ከዓ ንዓና ይበል ኣብታ ሚድያን ፅቡቕቲ ናይ ፃሕሊ ተጋቢኖ ሽሮላ ኣብኣ ክጋብዘካ ዩ ካዳ ብዚ ኣምፂ
0: ሓቁ ኣነ ከዓ ርኢ ክቃ ሒልሓ ንፈለኒ ንሽሮ ዘይከውን ደ ደመኒ ነሉ
2: ስቕበል ሙንሙና ሽሮ ስንባዕ ሰኪን የድልዮ እዩ ብፍላይ ንስኻ ድማ ሰኪን ዘይኮነ ስኮባ እዩ ዘድልየካ ተክፍኣልካ ኣሎ ድርኮ ከምዝናትካ ተበለስን ኳ ኮኳ ትበካ ኣተንሳኸ

0: እንቶ ገዛውትን ኣቦ ዘከርካኒ ስማዓ ስከስ እቲ ንናይ ዓመት ናስ ቤዛ ኢሎም ኣዋፅኦም ዝሰደድዎ 75,000 ናቕፋ ኣብ ኢደ ኣረክበኒ ናይ ትበል ማዓስ ንሱ ጥራይ እቲ መክፈለ ግብሪልካ ቅድሚ 3 ወርሒ ዝሸጥካዮ 150 ግራም ወርቀይ ኣብዛ ኢደይ
1: እሞን ስድዓ ግብሪ እንዲ ከፊለሉ
0: ኣይፈልጥን እየ እቲ ሰብ ኣይኮነን ሓማ ዘይኣትዎ ትካልካ ዋላ ተዓፁ ግብ ተበለ ኣይግድሰንን ይብለካ ኣሎ ካብ ዘምፀካ ንፅኢኻ ትበኒ
1: እሞ ካበይ መስገን ካብካዝና መንግስቲ ዝኣትዎ ዳ ከመይ ፒል ክውፅ ይወፅእ ዘይወፅእ
0: ኣይግድሰንን ይኮብለካ ኣለኹ ተለቂሕካ ዲኻ ተመልቂኻ ዲኻ ኣዋርቀይ ትመልሰለይ ተዘይኮነ በዚኣ ገይረ ናብ ፖሊስ ክኸይድ
1: እሞንቲ ዝመረተይ ዝመስከ ወርቂ ዳ እሞ ካብ ናይ ግብርን ካብ ናይ ትካል ንሓሊፉ ንምንታይ ዝኸውን እዩ
0: ኣይፈልጥን እየ እኳ እዩ ድብለካ ኣለኹ ንኢ ናይ ትካል እዚ ሕጂ ኣብ ገዛና ጥር ትብል እኽሊ ስለዘየላ እቲ ደቀይ ዝሰደዱለይ 75,000 ናቕፋ እኽሊ ናስ ቤዛን ክገዝኣሉ እየ ሽያጥ ናይ ወረቀይ ድማ ኣዋርቀይ ክመልሰሉ ትበኒ ዲኻ ይትበንን
1: እንታ መሳፍንቲ ዘይዳ ስቕሪ ኢኻ ትብል ግልብ ሓግዘኒ
2: ኣነ ካበይ ከም ጣልካ ኣታ ኣብ ጥራሕ ማዕኮርካ ዲኻ ስቕኢልካ ንርኣየ ለይ ስምዕ ኣብ ገንዘብ ካብቲ ባራት ትንስልሶ ነርካ ዋ ኣበይ ድ ኣሎ ትጠስብን መዓራትን እኽሉን ገዝ ይ መልዩ ኢልካ ብራዕራዕራዕራዕ ትብሎ ነርካ ፎ ኣደድ ሓሳዊ
0: ረይ በላ ተዓይሻ ገንዘብካ ጣፊኦም ሲ ተመሊሶም ክኣዋራ ዘይልካ ኣለዉ መስፍን ንስኻ ሰብኣይ ኢኻ
2: ኣነ ሰብኣይ ኮን ሰብኣይ ዳ ነዚ እንዲኸ ሰብኣይ ኢልካ ሓቂፍ ከ ትሓድር ዘለኹ ኣነ ሰብኣይ ሰብኡት እየ
3: ከመይ ውዒልኩም ክንታይ ድዓ ሞይሉ ዘየ ኣለዉ ወዲኩም ማለት
4: ዩ ውዳእ ሽኑ እዛ ጀራይ ከማ ናቐ ኣይበለትን
5: ዋላ ኣነ ፀባ ዝብዝዞ ስለሳኣኒ ከይመውታ ፍርጀት እየ ኣለኹ
6: ኣታ ሞ ንዓምና ዳኣ ከይመውት ኢልኩም ኣብዚ ፍርጀት እትዎ እዋ ኣምናኣር ኣታ ዝትካል ክልተ ግዜ ዶረአ ኣሎ ሓቂ
5: ሓቂካ ወዲና ኢልና ዓማዊ ንመልስ ከምዘይነበርና ሕጂ ካ ቐድሚ ትሕዝቶና ዓማዊልና ተወዲኦም
4: ያ ሚካል ኣነ ኣብ ስራሕ ክ ስራሕ ርኢ ከለኺ እታ ፍሉይ ከይተወድአ ሰዕታት ገይራ ኣይትፈልጥን እያ ኣብዚ ላኪ ምስ ይትረፍ ምውዳእ ይጓሓፍ ኣለፉሉ ከምዚ ንድሕር ኮይኑ ከዓ ንስመይ ፅቡቅ ኣይኮነን ስለዚ ኣነ እዚ ስራሕ ክገድፎ ሓሸኒ
5: ዋላ ኣነ ኣብ ዝትካል ነዊሕ መፅኒሕና ኮ ዘዕግብ ደሞ ዝሃሊና ዘይኮነ ሳላ ቲቪና እናበር ነርና ሕጂ ግን ቲብ ጡብዕራ ይኮይንና ሚካል
6: እንታይ ጡብዕራ ኢዳ ብድርቀት ናይ ቲብ ዳኣክልሲ ጥብኣድ ክወፀና ቁሩብ ተሪፍዎ ገፅ
7: ስምዒ እዮ እቲ ብልሊ ቆረ ብበረኪና ከይተረፈ መስመስመስመስመስ ክሳዕ ዝብል ዘፅርዮ ሽቓቅ ዝሸነሉ ስኢኑ መንደቁን መሬቱን ንበይነ ከምዛ መስያት ከምዚ ዓይነ ክሪኦ ውዕላ
5: መድሃብ ናትና እዩ እንቋቑሖ ኣጉሉ ርጉኦ መፂቱ ኮሚደረ መሽምሹ ክንጉሕፍ ተዋሪድና ዘለና እምበር ናትክሎ እንታይ ፀገም ኣለዎ ካብ ሲሚንቶ ርሲሕኩም ማይ ወዲኡኩም ባልዲሕንክ ዘለኺ
7: ትርሓስ ንከባበረባ ወይ ደከ ሰስራሕና ንስራሕ እዋ ግርም እምበር ንስራሕካ ክቢርካ ንስራሕ ናይ ሰብ ድማ ምብኻስ
5: ኣንቲ ደድሃብ እንታይ ኢኹም ኩሉ ነገር ብሕማቕ ትርእዮ ንሳኮ እንታይ ማለት ኣይመስል ከምዚ ዓተር እንተጠፍአስ እንታይ ጠፍአ እዩ ዝበሃል ካብ ድኻም ደሕንኪ ኣትብለክ ዘላ
7: ንስኸ ናይ መን ኣባካቶ ትበሃል ጓል ኣነኸ ስዒሐ እምበር ዓውደክዲኸ ክበልዕ ዘሊ ሰብ ድ ዳሓር ድማ ኩሉ ሰብ ኮነናት እዩ ዝዓጠ
5: ወይደሃበይ ዓማዊል ተዘይመፅኦም ስ ንሕና ዝባላሸ ኣለና ንስኽ ግን ተዛማድስ ደሓኒኢኹ ማለታ እዩ
7: ኣዝ ጓል ከይፀልዓኪ ኣነ እውን እኮ ንተጠቀምቲ ኣብትያ እቶ ኖ መን ኣብኣይሉ እኳ ኣብትያ እየ ዝበልኩ ዋ ኣንታ ቐልጥፉና ብዙሓት ዝተፀጎመ ዓማዊል እኮ መፁን ኣለዉ ኣሕምልቲ ዘውትሩ ክብል ዘይደሊ መሲሉ ግና ብተምን ብስቕን ኣኸይ ጨሊሱ ክትብልኒ
6: ሓቂ ኣላማ ማድሃብ ኣነ ምስ ኣለኹ ኣነ ንባዕለይ ክጎድመኩም በዚ ትርሓ ዝተጠብሶ ምሻሉ ናይ ዓሳን ናይ እንቃቕሖን ጨናን በዚ ኣቦ ዓፋን ደቃሙ ናይ ሱዳን ቀመማት ገለ ከመይ ኢድ ዝስሕበኒ ከመይ ድ ድምርቅናኒ ንስኹም ከ ነ ማ ማድሃብ ተረድእዋ
7: እዚ ካብ ኩሉካኩም ዝነኣሰ ህፃን ቆልዓ ስኒ ንፀገመይ ቀልጢፍ ክርዳእ ኣለያታ ወይ
5: በሎ ስምዑ ቅድሚ ዓማዊል ጠፊኦ ምንባልና ንምንታይ ከምኡ ኮይኑ ኢልካ ምሕታት ከድል እዩ ንእንፈልጦሞ እንታይ ምሕታት ኣድልዩና ሰኣብ እኹል ቀረብ ትሕዝቶና ተበላሽ እዋ እዚ ትካል ምስ ናይ ካልኦት ኣቤት ቁርሲ ብቐረብን ፅሬትን ፍፁም ክወዳደር ኣይከኣለ
8: እወ ዋጋታትና ርትዓውን ምስ ከባቢና ዘይወዳደርን ኮይኑ ከቢሩ
5: እዚ ናይ ዝትካል ጉድለት ድዩ ናይ ኩላትና ጉድለት ካ ኣሎ

0: ክህሉ ይኽእልን ድዩ እቲ ቀንዲ ግን ናይ ዝዋና ጉድለትን ዘይተገዳስነትን እዩ።
1: ዳሓን ሓንተ ረድአኩም ኣለኹ
2: ያ ሚካል ተረዲአኩም ኣለኹ ማለት ጥራይ መፍትሒ ይኮ ንስኻ ማናጀር ንፀገም ዛ መፍታሕ ላዕለን ታሕትን ክትብልላክ እዩ እንተዘይኮነ ዋላ ኣስመርት መፅያ ነራ ፀርፀር ኢላ ከይዳ ማብፋይዳ ያ ሳክት እዩ
1: ሓቁሎ ብዓፋ ኣብ ዝተፈጠረ ፀገም ፍታሕ ከምፅና ከኣለ ስቕ ኢሉ ዝዕዘብ ኣብ ምፍጣር እቲ ፀገም እጃም ኣለዎ ዝብል ብሂል ኣሎ።
3: ኣነ እኳ ኣብ ዝፍጠር ዘሎ ፀገም ኢዱ የብለ እዩ ናብ መፍታሕ ናይዚ ሽግር ድማ ዝተኻእለ ንፅዕ ይርአ ግን እንታይ ሞ ክገብር ኣብዘይሰማዓካ ደብሪ ኣይትመሃለል ኮይኑኒ
4: ሚካ እሞ ንስኻ ንሓዊ ብኹን ፀገማትኩም ክትፈትሕዎ እንተዘይከኣልኩም ንሕና ግን ንፀገማትና ስኢልና ይንዕዘቦ ኢና ማለት ይ ስበብ ብዝጥዕመና መንገዲ ፀገማትና ክንፈትሕ ክንግደድ ኢና እዩ ጀማ ሓቂ እ
5: ወይለ ናይ ስድራ ቤት ኣኼባ ድዩ ዘለኩም ና ወልካው
3: መስፍን መሲልካ እምብር ሓወ ቦይ ከመኻ ዘይኮነ ለባማት ቤተሰብን ኣዝማደን ስለ ዘለዎ ወላሓንቲ ይከውኒ
5: ቲዲ ከምኡ ድዩ ዝኸውን ዘሎ ጎልዋጢኹም ሃብዎ እሞ ንሕና ከዓ ምስ ጀብዓትና ተኣኻኺብና ከነጣፍዎ ኢና ምስዋጡልካ ተዳሃየና
6: ንስኻ ኩሽካ ወይ ኣነበትኪ ወይ ኣነ ሙሽሙሽ ተፀሪፈ ተፅሪፈኩም
3: ሓወቦይ ኣታ ውሽጢ ሃገር ደው ኢሎም ነይ ፀኒሑ
6: እንታይ ደሞኺ
3: ናይ ሓሙሽተ ዓመት ዘይተኸፍለ ግብሪ ስለ ዘለኩም ኣብ ውሽጢ ክልተ ሰሙን እንተዘይከፊልኩም ሞ ትካልኩም ክዕሸግ ኢሎም እዩ
1: ናይ ኣዋርቂ ሽያት ከፈልካዮን ኣታ ንዓኸ ንዲ ተዛርብባ
6: ኣቲስ መረት ኣነ ምስ ቀልበ ዘ ኣለኹ ኣጥፍየ ንዲ
1: ኣጥፍየ እዮ ኣታ ሕማቅ ኣታ ተኾንከር ኣስኻ መስእሉ ይጠፋእካ
6: ኣቲ ነዚ ኸመን ክርየለይ ኣምላኽ ነዝረአየ ኢልኒ እስከ ወለይ ነቶም ዘጣፍኡ ንኻሕቶም ሄሎ ሃይለ ስምዓኒ ሞ ስምዓኒ ስምዓኒ ብጃኻ ባተን ቁሩብ ናይ ግብሪ ገለ መለ ቁሩብ ሸጊረና ንስለ ዘለዋስ ምስቶም መጀምዓና መሳተይትና ኮንኩም ባ ገለ ቁሩብ ቁሩብ ሓግዝ ኣብሉን በጃኻትኩም ካበይ ከምምፃልካ ኣታ በጃኻባ ንስኻትኩም ኩልኩም ኮንኩም ምሻ ጣፍኹምኒ ቁሩብ ሓግዝዎ በሎም በጫ ንሓግዞ ቁሩብ ተሸጊሩ ስለ ዘሎ ንሓግዞም ብሎ ኣብ ሽቃቅ ባርና ብዕድላ ከድካ ሕፈስ ኢሉ
3: ኣንተ ሓወቦይ እዚ ከይመፅኩይ ኣበየት ዝብል ነረ እቶም ናይ ራክዕርክቲ ካዳሞቶ ኮይኖም ሕጂ ሕግዙካ ንዓኻ ዘይኮኑ ንገንዘብካ ምተዓራሪኮም ክብለካ ዝክረ ዶ
6: ሕጂ ዋጋ ንዘይብሉ ኩሉ ዝክረ ኣለኩ ሕጂ
1: ኣቲ ታይ ክቀብ ጠርጠር ተብል የደለኺ እስሓሲ እዩ ዝክንዲ ዚ ገንዘብ ከጥፍ ኣይክእልን እዩ ቶምፀሪኻ ቶምፀሪኻ
6: ኣንቲ ስመረተይ ከመይ ሞ ከምታይ ኢለ ዝበሎ ርኢ ክለኺ ኣብ ሽቃቅ እንዳባዕር ብዕድላ ኣብ ብምሸት ኣውሸኒዮ ንተመሳሰይቲ ካ ከምዚ ገይረ መስሊ ዘሎ ንፀላማት ከዓ ንዝጠልሙኒ ከዓ ኣስትዮ እዩ
1: ኣታ ወታ እንታይ እዩ ዝብ ዘሎ ኣታ ቁረበይ ተሓፍር እኒኻ
6: እንታይ ማሕጂ እንታይ ማሕጂ ንዘይመልሶ ሓፊረሉ ስታይ ዋጋ ኣለዎ
1: ኣታ ሰብ ገንዘብ ደቃይን ኣዋርቀይን ትበኒ ዲኻ ኣይትበለኒ ኢኻ ሓንቲ እያ ተፍልጠኒ
3: ኣንቲ ስሚረ ካልእ ፍታሕነና ድንበር ሕጂ ኣሞተ ገንዘብ ካበይ ከምፅኦ
1: ሰቆለ ስኻ ተምፃለይ ዲኸይ ተምፃለየ

0: ኣቶ ሓንጣ ኩሉ ክትብሎ ፀንሖም ክሰምዓኩም ፀኒሐ። እዚ ከዓ ብህድማ ዘይኮነ ብኢህን ምህን እዩ ዝፍታሕ።
1: ሓቂ ሓቂ ሰባሊ እዚ ብህድማን ብምሕጓምን ዘይኮነ ብኢህን ምህን እዩ ዝፍታሕ። እጃ ክንደ ዳእ ሞ ፍታሕ ምፅ
0: ባሓን ናይዛ ጓለይ ዝበልኩም ንጥራሕ ናይ ኣስመረኹ ኣዋር ባዕለይ ክዋሕሰ
1: ይቕኒለይ ብጃኽ ሞ ዋላ ጓልጓለይ ክብለኩም ሞ እተን ደቂ ንቀልብ ዓመትና ኢሎም ሰደድዎን ገንዘብ ሞ ዘጥፋእኽዎን ንሳተን መለስለይ ሞ ምስተ ናይ ኣዋርቕ ዝበልክየን ካ ምስአን ሕውስ ኣቢለ ኣነትን ልቃሓኺ ኣብኣ ስርያ ክፍለኪ
0: ዳሓንዳሓ ንዓኹም ኢለ ዘይኮንኩም ነዛ ውፅዕቲ ከማይ ጓል ንስተይትን ሚሚካል መሓዛይን ክብል ሰሪሕኩም ትመልሶለይ ኣፈሪመ ተለቃሕኩም እዩ።
1: ይቐኒየለይ ምሕረት
2: የቐኒልና ሜርሲ ሽኮር
1: እዎ ሓቂ ክለኺ የቐኒየለይ ሜርሲ ሜርሲ ብል ክትምሃር
0: ሜርሲ በል ለቃክፈል
1: ኣስመረተይ ስሓቅባ

ስሩዕን መኣዛውን ኣመጋግባ ምምጋብ፣ ጥዑይ ቅዲ ህይወትን መሰረታውያን ረቑሒታት ኣብ ምውሓስ ጥዕናን ምክልኻል ካብ ዝተፈላለዩ ሕማማትን እዮም። ስለዚ ካብዚ ብምብጋሴዮም ተመራመርቲ ስነ ምግቢ ወዲ ሰብ ውፅኢት ናይ ኣመጋግብኡ ምዃኑ ክዛረቡ ዝስምዑ ዓሳ ዝለዓለ ፕሮቲንን ዝተሓተ ስብሕን ይርከቦ። እዚ ብፕሮቲን ዝሃተመ ምግቢ ድማ ኣብ ምህናፅን ምፅጋንን ሓደስትን ዝተሃስዩ ጭዋዳታትን ሓገዝቲ እዮም። ስለዚ እዞም ኣብ ታሕቲ ተጠቒሶም ዝርከቡ ነፍሲ ወከፎም ኣብ 100 ግራም ስጋ ዓሳ ዝርከብ ብዝሒ ፕሮቲን ዝርከቦም ኮይኖም ከከም ብዝሒ ትሕዝቶኦም ድማ ተሰሪዖም ይርከቡ። ቱና፣ ጥሉል ወይ ሓድሽ ቱና እቲ ዝለዓለ ትሕዝቶ ፕሮቲን ዝውንን እንስሳ ባሕሪ እዩ። ጥሉል ቱና ዓሳ 37 ግራም ኣብ 100 ግራም ክብደት ፕሮቲን ኣለዎ። ቱና ብትሕዝቶ ፕሮቲን ዝለዓለ ኮይኑ ካብቶም ልዑል ፕሮቲን ዘለዎም ዓሳታትን ኣብ ቀዳማይ ደረጃ ዝስራዕ ፀጋታት ባሕርና እዩ። ዝተዓሸገ ቱና እቲ ዝበለፀን ዝጠዓመን 25.5 ግራም ኣብ 100 ግራም ትሕዝቶ ፕሮቲን ዘለዎ እዩ። እዚ ዕሽግ ቱና ኣብ ዋጋ ርትዓዊ ዝነውሐ ግዜ ከይተበላሸወ ክፀንሕ ዝኽእልን ብዝተፈላለየ ኣከሻሽና ከተዳልዎ ስለ እትኽእልን ካብ ሓድሽ ወይ ጥሉል ቱና ተመራፂ እዩ። ኦክቶፐስ፣ ሓደ ካብቶም ኣብ ታሕተዋይ ፅፍሒ ባሕሪ ዝነብር እንስሳታት ባሕሪ እዩ። ካብ ኩሎም ንምግቢ ዝሃልኩ ህይወታውያን ባሕሪ እቲ ዝለዓለ ፕሮቲን ወኒኑ ኣብ ካልኣይ ደረጃ ተሰሪዑ ዝርከብ እዩ። መጠን ብዝሒ ፕሮቲን ኣብ 100 ግራም ጥሉል ስጋ ኦክቶፐስ 27.8 ግራም ይርከቦ። ብተወሳኺ ማዕድን ከም ካልሽየም፣ ማግኔዥየምን ፖታሽየምን ዝሃተመ እዩ። ብባህሪኡ ዝተሓተ ስብሒ ኣለዎ። ኦክቶፓስ ልሙድ ወይ ዝውትር ደኣ ኣይኹን እምበር እቲ ዝመቀረን ዝለዓለ ትሕዝቶ ፕሮቲን ዝርከቦን መግቢ እዩ። ኣንቾቪ፣ ኣብ ብዝሕን ትሕዝቶ ፕሮቲንን ዝለዓለ እዩ። ከምኡ ውን ብዝተሓተ ዋጋ ኣብ ዕዳጋ ከም ዝርከብ ይግለጽ እዩ። ዝተዓሸገ ኣንቾቪ ሓደ ኣብ ዕዳጋታት ዓለም ብዝተሓተ ዋጋ ኣብ ምሻት ዝርከብ ዘሎ ፍርያት ባሕሪ እዩ። ኣብ 100 ግራም ስጋ ኣንቾቪ 28.9 ግራም ትሕዝቶ ፕሮቲን ይርከብ። ስለዚ እዚ ብፕሮቲን ዝሃተመ መግቢ ብትሕዝቶ ሶዲየምን ኦሜጋ 3 ፋቲ ኣሲድን ድማ ዝለዓለ እዩ። ስናፐር፣ ብባህላዊ ኣፀዋውኣ ሃገርና ቦሃር ተባሂሉ ዝፅዋዕ ኮይኑ ኣብ ዕዳጋ ብመጠኑ ልዕል ዝበለ ዋጋ ኣለዎም። ብዙሓት ሓደስቲ መኣዛዊ ትሕዝቶ ዘጠቐለለ እዩ። 26.3 ግራም ትሕዝቶ ፕሮቲን ኣብ 100 ግራም ቪታሚን ኤ፣ ሰለኒየም፣ ፖታሽምን ኦሜጋ 3 ፋቲ ኣሲድን ዝሃተመ እዩ። ብስጋ ሲናፐር ዝተዳለወ መግቢ ምስ ንምገብ ንስርዓተ ምክልኻል ሕማም ኣዝዩ ሓጋዚ እዩ። ብተወሳኺ ካብ ሕማም ዓይኒ ማለት ጋህሚ ክከላኸል ይኽእል። ስናፐር ስተ

0: ዝተፈላለየ ኣከሻሽና ብምጥቃም ንመግቢ ክዳሎ ይከኣል። ትላፒያ ብትሕዝቶ ፕሮቲን መበልሸርሻይ ደረጃ ተሰሪዑ ዝርከብ ናይ ጥዑም ማይ ዓሳ እዩ። 26.2 ግራም ፕሮቲንን ዝለዓለ ቪታሚን ቢ12 ኦሜጋ 3 ፋቲ ኣሲድን ከም ዘለዎ ይፍለጥ። ብርትዓ ዋጋ ክርከብ ስለ ዝኽእል ንትሕዝቶ መግቢ ክህትን ድማ ይኽእል። ትላፒያ ብትሕዝቶ ኦሜጋ 6 ፋቲ ኣሲድ ሃብታም ስለ ዝኾነ ንድሪ ሰውነት የቀላጥፍ ተባሂሉ ብሰብ ሙያ ጥዕና ስለ ዝንገረሉ ኣብ ሰሙን ካብ 2-3 ግዜ ጥራይ ክንምገቦ ከም ዘለና ይሕብሩ። ምክንያቱ ነዚ ኣሉታዊ ሳዕቤን ፋቲ ኣሲድ ንምውጋድ ወኒንዎ ዘሎ ትሕዝቶ ፕሮቲንን ኑትሪንትን ብግቡእ ንምጥቃም እዩ። ግሩፐር ካብቶም ብጣዕሚ መቐረት ዝፍለጥ 24.8 ግራም ትሕዝቶ ፕሮቲን ዝርከቦ ካብ ዕምባባ ባሕሪ ዓይነት ዓሳ እዩ። ግሩፐር ብባህላዊ ኣፀዋውዓ ሃገርና ኩሸር ወይ ቸርንያ ተባሂሉ ይፅዋዕ። ፖታሽም፣ ሰለኒየም፣ ፎስፈረስ፣ ቪታሚን ቢ12፣ ቢ6 ኣዝዩ ሃብታም ዓሳ እዩ። ተጓዳእቲ ሚነራል ከም ሜርኩሪ ዝኣመሰሉ ናይ ምእካብ ተኽእሎ ስለ ዘለዎም ኣብ ሰሙን ካብ 2 ግዜ ንላዕሊ እንተዘይተመገብናዮም ተመራፂ ከም ዝኾነ ክኢላታት ሰሙያ ጥዕና ይሕብሩ። ማክረል ማክረል ተባሂሎም ዝፅውዑ ዓይነት ዓሳ ስፓኒሽ ማክረል ማለት ዴራክ ወይ ኢንዲያን ማክረል ባቃ እዮም። ኣይሮን፣ ኦሜጋ 3 ፋቲ ኣሲድን ፖታሽምን ዝለዓለ ትሕዝቶ ኣለዎም። 24.1 ግራም ፕሮቲን እውን ይርከቦም። ብማክረል ዓሳ ዝተዳለወ መግቢ ምስ ንምገብ ኣብ ምሕላው ክብደት፣ ስርዓተ ምክልኻል ሕማምን ኣብ ምሕዋይ ዝተሃሰየ ጭዋዳን ኣዝዩ ሓጋዚ እዩ። ኣገባብ ምኽሻን ብጥሉሉ ብምፅላው ንመግቢ ምድላው ዝበለፀ እዩ። ሎብስተር ዝበሰለ ሎብስተር ምስ ስጋ ደርሆ ሓሰማን ስጋ ከብትን ክወዳደር እንከሎ ዝተሓተ ስብሒ፣ ካሎሪን፣ ትሑት ኮለስትሮልን ኣለዎ። ኣብ 100 ግራም ስጋ ሎብስተር 23 ግራም ትሕዝቶ ፕሮቲን ይርከቦ። ከምቶም ዝተጠቕሱ ዓሳታት ብኦሜጋ 3 ፋቲ ኣሲድን ሃብታም እዩ። ቪታሚንን ፎስፈረስን ካብቶም ቀንዲ ትሕዝቶ ሎብስተር እዮም። መግቢ ሎብስተር ንኽትበልዕ ልምዲ ዝሓትት ጥራይ ዘይኮነ ንኽትዕድጎ ብዝሕ ዝበለ ባጀት ይሓትት። ከምኡ እውን ከም ካልኦት ውሕዳት ዓሳታት ኣብ ዕዳጋ ዓለም ዋሕድ ኣለዎም። መስርሕ ኣከሻሽና ሎብስተር ብሃፋን ትክን ሜላ ተጠቒምካ ከተዳልዎ ዝበለፀ እዩ።
1: ትላፒያ ካብቶም ኣብ ጥዕሚ ዓሳ እንረኽቦ ዓይነት ዓሳ እዩ። ግሩፐርን ኣንቾቪን ግን ካብ ባሕሪ እንረኽቦም ዓይነት ዓሳ እዮም። ግሩፐርን ኣንቾቪን ንገዛ ርእሶም ፍልልይ ኣለዎም ኣብቲ ማያዊ ኣካል ዝነብርዎ ሰፈራታት። ኣንቾቪ ኣብ ላዕለዋይ ፅፍሒ ክፋል ናይቲ ባሕራዊ ማይ ክንረኽቦ ከለና፣ ግሩፐር ግን ካብቶም ዕንበባታት ዓሳ ብምዃኑ ኣብቲ ታሕተዋይ ፅፍሒ እንረኽቦ ዓይነት ዓሳ እዩ። ኣብቲ ማእዛዊ ትሕዝቶኦም ውን ንገዛ ርእሱ በቲ ዓይነት ኣመጋግባናቶም ፍልልይ ኣለዎም። ኣንቾቪ ካብቶም ስፍሓውያን ዓሳታት ክኸውን ከሎ፣ ግሩፐር ግን ካብቶም ዘይስፍሓውያን ዓለት ዓሳ እዩ። ኣንቾቪ ብዝያዳ በቲ ኦሜጋ 3 ፋቲ ኣሲድ ዝበሃል ድልላ ዓይነት ዓሳ እዩ። ግሩፐር ግን ብመቆረቱን ብሰሓብነት ናይቲ ዓይነት ዝውንኖ ስጋ ዝፍለጥ እዩ። ብፍላይ ኣብ ሃገርና ከዓ ካብቶም ኣዝዮም ልሙዳት ዓይነት ዓሳ እዩ። ብክብሩን ተጠላብነቱን እውን ዝለዓለ ዋጋ ዝርከቦ ዓይነት ዓሳ እዩ። ብሕፅር ዝበለ ኣብቲ ዝነብርዎ ኣከባብን ዓይነት ማእዛዊ ትሕዝቶኦምን ብከምዚ ዝበልኩ ከዓ ክንገልፆ ንኽእል።

ሎብስተር ኣብ ሃገርና ብዙሕ ልሙድ ኣይኮነን። እቲ ምክንያት ብፍላይ ኣነ ኣብ ሚኒስትሪ ሃብቲ ባሕርካ ብትምድብ ኩሉ ኣትሒዘ ዝተዓዘብክዎ ናተይ ተመክሮ ክገልፅ ንድሕር ድኣ ኮይነ ሎብስተር ፍሉይ ዓይነት መግፈፍ ዓሳ ዘድልዮ እዩ። እቶም ልምዳን ገፍቲ ዓሳ ዝጥቀመሉ ዓይነት ናውቲ መግፈፊ ከዓ ንሎብስተር ዝዕድም ዓይነት መግፈፊ ዓሳ የብሎምን። ብሓፈሻ ሎብስተር ብላኼማ ዝመፅእ ምስ መጅሓፍ ንብሎ ወይ ከዓ ትረውል ንብሎ ዓይነት መግፈፊ ኢና ሓደ ሓደ ንረክቦ እምበር ኣብ ሃገርና ዝውትር ኣይኮነን። ኣብ ዓይነት ኣሰራርሓ ወይ ኣካሻሽና ናይ መግቢ ሎብስተር እውን ልሙድ ኣይኮነ ትሪኦ። ዋላ እቶም ኣብ ገማግም ባሕሪ ኣብ ደሴታት ዝነብሩ ገፍቲ ዓሰና እውን ተመገብቲ ናይ ሎብስተር ኣይኮኑን። ብዓይኒ ዕዳጋ ክንሪኦም ከለና ልክዕ ሎብስተር ኣዝዩ ልዑል መጠን ዋጋ ክንረክበሉ ንክእል እዩ። ኣብ ውሽጢ ሃገርና ዋላ እንተዘይኮነ ኣብ ዓለማዊ ዕዳጋ ዝለዓለ ተጠላብነት ዘለዎ እዩ። ኣብ ሃገርና ግን በዚ ዝበልኩካ ምክንያታት እቲ ናውቲ መግፈፊ ንዕኡ ዝዕድም ኣይኮነን ትጥቀምሉ።

0: ኦክቶፐስ ብባህሪኡ እንታይ ዝብል ስግኣት ኣለዎ ኣብ መብዛሕትኡ ሰብ ክሪኦም ከሉ ከኣነ ሓደ በቲ ዓይነት ባህሪ ኣነባብርኡ ማለት እዩ ክምገብ እንከሎ ነቶም ዝምገቦም ዓይነት እንስሳ ናይ መርዚ ምስዳድ ባህሪ ኣለዎ። ብተወሳኺ ካብ ፀላእቱ ንክከላኸል እውን ብምስማም ወይ መርዚ ብምስዳድ እዩ ንፀላእቱ ዝከላኸል። ሕጂ እንታይ ዝብል ስክፍታን ፍርሕን ኣሎ ኣብ ዝኾነ ሕብረተሰብ ክሪኦም ከለኹ ኣብዚ ናይ ሃገርና ብፍላይ ናይ ምስማም ባህሪ ስለ ዘለዎ እንተተመጊብካዮ ስስምመካ እዩ ዝብል ስክፍታ ኣሎ። ብሓፈሻ ኣብቲ ባህሪ ኣነባብርኡ ከዓ ብ8 ዓይነት ማሓውር ዝንቀሳቀስ ዓይነት እንስሳ ምኳኑ ዘይከምቶም ካልኦት ዓይነት ዓሳታት ብትርኢት እውን ሰሓብነት የብሉን ክሪኦም ከለኹ ዋላቶም ኣብኡ ኣብቲ ናይ ባሕራዊ ንጥፍታት ዝሰርሑ ክኢላታት እውን ድሕር ዳርኢኻ ተመጋብነት ናይ ሎብስተር ኣብ ውሕዳት ሃገራት ከም በዓል ጃፓን፣ እዚ ማእከላይ ምብራቅ ከም በዓል ቻይና ዝኣመሰሉት ዘይኮይኑ ኣብ ብዙሕ ዓይነት ከም ካልኦት ዓይነት መግብታት ዓሳስ ክንረኽቦ ኣይንርእና። ከምቲ ቀዲመ ዝብል ኳ ግን ልዕሊ ማንም እቲ ዓይነት ናውቲ መግፈፊ ንጥቀመሉ ንገዛእ ርእሱ የለን ኣብ ሃገርና። ብሓፈሻ እውን ካልኦት ኣማራጭታት ስለ ዘለዉና ግዲ ኮይኑ ንኦክቶፐስ ክንምገብ ብዙሕ ንግዲ ዘሉ ኣጋጣሚስ ኣይተፈጥረን እየ ዝብል እቶም ካልኦት ፀጋታት ዓሳስ እኹላት ኮይኖም ስለ ዘለዉ ግዲ ኮይኖም ብዙሕ ኣብ ከም በዓል ኦክቶፐስ ዋላ ልዑል ትሕዝቶ ፕሮቲን ዳ ይሃለዎም እምበር ክንምገብ ንግዲ ዘሉ ኣጋጣሚታት ኣይረአኹም ብከምዚ እየ ዝብሎ በትናተይ። ብሓፈሻ ግን ስለምንታይና ብዙሕ ኣብዚኦም ዘይተመርከስና ክንብል ንሕር ዳ ኮይና ግን ኣብ መፅናዕቲ ዝተደገፈ ዓይነት ስራሕ ክስራሕ ከም ዘድልዮ ግን ከም ርዱእ ጌርና ክንወስዶ ይደሊ።
1: ምግቢ ሓደ ካብ መሰረታውያን ነገራት ኣብ መስርሕ ምቕፃል ሂወት ደቂ ሰብ ከም ምዃኑ መጠን እቲ ንምገቦ ዓይነት ምግቢ ኣብ ሂወትና ዓብተር ኣለዎ። ኣብ እንምገቦ ምግቢ ትሑት ስብሒ ሃብታም ፕሮቲን ዘጠቓለለ ምግቢ ምስ እንምገብ ኣብ ላዕሊ ተዘርዚሮም ዘለዉ ጥዕናዊ ረብሓታት ክንረክብ ንኽእል። መብዛሕትኦም ተጠቒሶም ዘለዉ ዓሳታት ኣብ ቀይሕ ባሕሪ ብብዝሒ ዝርከቡን ዝግፈፉን ብምዃኖም ዝለዓለ ፕሮቲን ዝርከቡ ዓሳ ምልላይን ምምጋብን ምርጫና ይኹን። ብተወሳኺ ነዞም ብትሕዝትኦም ዝለዓሉ ብመጠን ዋጋ ድማ ዝተሓቱ ዓሳ መሪፅካ ምጥቃም ዝለዓሉ ተመገብቲ መኣዛዊ ትሕዝቶ ክንከውን ተመራፂ ይገብሮም።

0: ሰላም ሰላም ክቡራት ተኸታተልትና ከመይ ቀኒኹም? መደብ ካብ ፀጋባት ባሕርና ንዓኹም ይምህርን ይጠቅምን ዝበለቶ መደብ ሒዛ መፅ ኣላ እምባርከስ ናይ ሎሚ መደብና ብዛዕባ ባሕርን ብሂላቱን ድብል ይኸውን። ንዝያዳ ናብቲ መደብ ክብለኩም ሰናይ ምክታል።
1: ረይ ንሕጂ ንሓተክ ብዛዕባ ብሂላት ናይ ባሕር እንዲ ባሕርሲ ይገይሽ ይገለገለ ይበሃል እሞ ከመይ ሓስ
2: ባሕሪ ቀትሪ ክስታ ይኸውን ንንየጎፁ ይርሕቕ ይገይሽ ማለት እዩ ኣብታ ለይቲ ከዓ ይመልእ መልያ ሓደር
3: ባሕሪ ምሸት ክኸውን ከሎ ይኸይድ ከምዚ ናይ ንውሃ ከሎ ሰዓታት ከዓ ይምለስ ሕጂ ንዑ ይኸውን መስለና ትሪኦ ዲኻ ሓደ ግዜስ ከምዚ ጥርሑ ይኸውን እቲ ዝነበሮ ቦታስ ጥርሑ ይኸውን ክገይሽ ከሎ ማለት እዩ ክመፅእ ከሎ ከዓስ ይመልእ እዚ ክመልእ ከሎስ ትፈልጦ ማለት እዩ ገይሹ በፂሕ ይኹን መፀስ ትፈልጥ
4: ይገይሽ ክገይሽ ከሎ እቲ ባሕሪ ይወፅእ ኣብ ማዕበል ንታእሽ ንፋስ ኣብ ዝቕይረሉ ከዓኒ ይመፅእ እቲ ምጋሽ ማለት ሲ ይጎድል መሊሱ ከዓ መል
2: ሰንበት ገይሽ ዕረፍቲ ክዕርፍ ከምሰብካስ ከምሰቡ ከመይ ዳ እሞ ገያሻይ እንዲ ገይሽ እኳ እዩ ገይሽ ይመፅእ ዕረፍቲ እንዲ ከምይዕርፍ ማለት እኳ እዩ ከምሰብ ቀደማ ሰንበት ወይ በዕላት ኣሎ ወይ ገለሎ ከምዚ

0: ሰብ ዝዕርፍ ወይ ከዓ ከምዚ በዓላት ንስኻ ይዕርፍ ገጥ ይብልቲ ባሕሪ ኣይቀሳቅስን ከማ
1: ባሕሪ ገይሽ እንድዩ ቀትሪ መፅኡ ኣብ ለይቲ ከዓስ ከም ሰብ ምሻሎ ምንማዕት ዕሎ ድቅስ ስዋስ ይገይሽ ማለት እዩ ምሸት እዩ ዝገይሽ ቀትሪ ከዓ ይመፅ ማለት እዩ
2: ሰብ እኳ ይዕርፍ ባሕሪ እውን ይዕርፍ እዩ ሰንበት ይዕርፍ እዩ ባሕሪ ሰንበት ምሽ ኣይትግሽ ይበሃል ከምኡ ከዓ ባሕሪ ከዓ ሰንበት ዕርፍ ኢሉ ከምኡ ብሂል ኣሎ ናይ ቀደም ሓቂ እውን ይገይሽ ወገይሽ ገይሹ ይውዕል ምሸት ኣጋ ምሸት ይምለስ
3: በቲ ምልኣተ ምጉዳል ባሕሪ ኢልና ንፅውዖ ማለት እዩ በዝናሃና እዚ በቲ ኣብ መንጎ ምድርን ወርሕን ዘሎ ስሕበት ዝፍጠር እዩ ማለት እዩ ኣብ ንእስ ወከፍ ሓደ መዓልቲ ከዓኒ ክልተ ግዜ ምልኣተ ምጉዳል ባሕሪ ይረአ ማለት እዩ ንኣብነት ሰዓ 6ዱሽተ ንድሕር ረአ ምጉዳል ባሕሪ ኣሎ ኮይኑ ኣብቲ ሰዓ 6ዱሽተ ናይ ምሸት ከዓኒ ምጉዳል ባሕሪ ኣሎ ማለት እዩ ወይ እውን መልእቲ ባሕሪ ንድሕር ረአ ንግሆ ሰዓ 6ዱሽተ ኣሎ ኮይኑ ናይ መወዳእታ መሊኡ ንድሕር ረአ ፀኒሑ ኣብቲ ሰዓ 6ዱሽተ ናይ ምሸት ከዓኒ ይመልእ ማለት እዩ
4: ንመብዛሕትኡ ሰብሲ ባሕሪ ከብዱ ገለኒ እጅ ብኸመይ ከምኡ ኢሎም ምልክ ተሓስብ
5: ባሕሪ ከብዱ ባሕሪ ክንደይ ፅራ ኣላ ብዙሕያት ትፀውር ብሃገርና ተኾነ ክንደይ ህዝብና ተሰወ ዝመተ ኣብ ባሕሪ ኣሎ ማእከል ክንደይ ጀላቦ ዝጥሕላ ኣብ ባሕሪ ኣሎ ግርማታት ናይ ኣብ ልዕሊ መሬት ዘሎካ ኣብ ባሕሪ ኣሎ ኩሉ ኣሎ እቲ ግርማት ዝበለፀ እጅ ከብድና ከዓኒ ከምኡ ማለት እያ መግብና ድዩ ሽግርና ድዩ ኩሉ ኩነታትና ኣብ ከብድና ንፀውር ባሕሪ እውን ከማና ማለት እያ ሰብ ማለት እያ
6: ሓሳባትካ ኩሉ እዩ ዘንኩሉ ሰብ ዘይከምካ ትገልፆ ሓደ ኣለዉ ዘይግለፁ ሓሳባት በዕልካ ኣብ ውሽጢካ ሰሪሕካ ኣብ ውሽጢካ ሰሪሕካ ኣብ ውሽጢካ ትሰርሖም ማለት እቶም ሓሳባት ንዓኻ ጥራይ ዝኾኑ ሰብ ዘይ ትገልፆም ሓሳባት ስለ ዘሎ እሶም ክኾኑ ክእሉ እዮም ዝሓስብ
0: ባሕር ዳኣ ኩሉ እዩ ድኸድ ገፊሕ እዩ ኩሉ ዓይነት ካ ኣለዎ ከብዱ ኣብ ከብዲ ባሕሪ ኣብ ከብዲ ንኻ ከምኡ ማለት እዩ ኩሉ ነገርሲ ንዓቁር ንኽእል ኢና ከምቲ ባሕሪ ባሕሪ ሲ ከምዚ ሕጂ እምኒ የለን ይበሃል ቆፅሊ የለን ይበሃል ገለ የለ ይበሃል ኩሉ ግን ኣለዎ ውሽጢ ባሕሪ ይሓብእ ከዓ ማለት እዩ እንድሕር ገለ ዝደልየ ንዕኡ ክወስ ገለ ዝደልየ ሲ ይሕብእ ኣብቲ እዚ ከብድና ከዓ ልክዕ ከምኡ
1: ናይ ሰብ ከብድናስ ብዙሕ እዩ ዝዓቁር ብዙሕ ምስጢር ምሽ ብከምኡ ዶኸው ከምኡ ከዓ ብዙሕ ባሕሪ ብዙሕ እንዲ እዚ ባሕርስ ከምኡ እዩ ብዙሕ እዩ ብከምኡ ከብድና ብዙሕ እዩ ከዓ ምስጢር ዝዓቁር
2: ሰብ ባሕሪ ዩ ከብዲ ባህላ ኣባህላ ኮ ባሕሪ ሲ ብዙሕ ነገር እዩ ድሕዝ ምክንያቱ ብዙሕ ነገር ክሕዚ ይዕቅብ ትከብድና ከዓ ባሕሪ እዩ
3: ባሕሪ ኣዝዩ ዓሚቕ እዩ ድሓር ኣዝዩ ከዓ ሰፊሕ እዩ ማለት እዩ እ ኩሉ ግዜ ከምዝመስለኒ ሰባት ንሓደ ባሕሪ እዩ ከብዱ ዝብልዎ ኣዝዩ ምስጢራዊ ዝኾነ ሰብ ወይ እውን ኣዝዩ ዓቃል ዝኾነ ዝተፈላለዩ ብድሆታት ሽግራት ገለመለ ዝተፈላለዩ ነውፅታት ኣጋጢሞዎ ሲ ውሒጥዎም ጥራይ ስቁ ዝብል ሰብ ብህድኣት ክጓዓዝ ዝኽእል ዝተፈላለዩ ብድሆታት ሰጊሩ ከዓ ኣብ ካልእ ክበፅሕ ዝኽእል ሰብ ነዚ እዩ ባሕሪ እዩ ከብዱ ዝብሎ ማለት እዩ ምስጢራት ዘዕቅብ ኣብ ውሽጡ ጥራይ ዘእትዎም ማለት እዩ ሕጂ ባሕሪ ከዓ ኣዝዩ ዓሚቕ ስለ ዝኾነ ዝተፈላለዩ ነገራት ኣብ ውሽጡ ዓቂብሎ ማለት እዩ ሕጂ እዞም ኣብ ውሽጡ ዘለዉ ነገራት ከዓ ክትሪኦም ኣይትኽእልኒ ኢኻ እንተ ኣብ ውሽጡ ኣቲኻ ወይ ሓንቢስካ ወይ ዝኾነ ይኹን ንቑታ ኣካይድካ ተዘይኮይኑ ብቐረባ ክትከታተሎ ክትፈልጦን ኣይትኽእልኒ ኢኻ ማለት እዩ ኣብ ውሽጡስ ኣዝዩ ብዙሕ ነገር እዩ ዘለዎ ፕላስ ኣዝዩ ከዓ ዓሚቕን ሰፊሕን እዩ
4: ባሕሪ ሲ እንዳሰሓቅካ እዩ ድወስተካ ባህል ከመይ እዩ ዝኽእል ኢሎም
5: እንዳሰሓቅካ ዝበሃል ካኒ ኣብ ባሕሪ ምስኣትኻስ ኩሉ ነገር ኢኻ ትርስዖ ማለት ሕጉስ ከምዚ ቆልዓ ኣብ ማእክል ማህፀን ዘሎ ከምኡ ዓይነት ኢኻ ትኸውን ሕጂ ከምኡ ስለ ዝኾንካ ስለ እንዳሰሓቅካ ስለተብል ዕርዳእካኒ እንዳኸድካ እንታይ ኣጋጥመካ ዓመቕቲ ነገራት ከ ኣይትፈልጦን ኢኻ ብከምኡተማሊእካ ኸይድ ማለት
7: እዩ ጥዕምጥዕም ጥዒምካ ምሽቲ ኸይድ ቦጌሮ ትቐፅር ጠቃቃባእዚ
4: ከምዚ እንጂ እናገበርካስ
7: እ እናገበርካ ትኸይድ ኣብ ቦጌርካ ጥዕምጥዒምካ ካ ትቐፅር ትኸይድ ኣይትምለስ ናባ ጌርዒ ዝጋል ምብል
6: ኣነ ዝሓስቦ ምናልባሽ እንዳሰሓካ ዝወስተካ ዝበሃል እንዳተዘነጋዓኻ ዚኢድካ ንውሽጢ እንዳኣተኻ ስለ ትኸይድ ስለ ደይ ተዝተውዕለሉ ምናልባሽ ሓንቢስካ ዘይትኽእል ንሕር ኮይንካ ገይሩ ክወስደካ ክእል
8: ባሕሪ እንዳሰሓቅካ እዩ ዝወስደካ ክበሃል ከሎ ልክ እዩ ባሕሪ ክትኣትዎ ከለኻ ይወስደካ እዩ ማለት ፎኪስ እዩ ባሕሪ ክትሕምሶ ክትምቹ እዩ ድሓር ግን ክትምለሶ ከለካ ግን ኣፀጋሚ እዩ። ሓደ ናይ ማዕበል ጉዳይ ይፈጥር እዩ፣ ካልኣይ እውን ድኻም ይፍጠር እዩ። ስለዚ ምስ ከምዚታት ተደይኮነ ባሕሪ እናሰሓቅካ እዩ ዝወስደካ።
0: ንባሕሪ ደይፈልጦ ንባሕሪ ደይፈልጦስ ይወስዶ።
1: ኣብ ባሕሪ ኣትኻስ ኣይርዳእካን ብዙሕ ኢካ ትኸይድ ገለምሽ ሓጊስ ስኢልካ ከና ተሓጎስካጎስካጎስ እናሰሓቅካ ስለ ዝኸይድ ብኸምኡ እናሰሓቅካ ዝውሰድ ይበሃል።
9: እናሰሓቅካ እዩ ባሕሪ ዝወስድ። ምክንያቱ ትሕምስ ኢልካ እንደካ ተኣቱ ክወስደኒ ኢልካ ይኮንካ እንተኣትዎ እንታይ ዳ ክሕምስ ኣነስ ክዘናጋዕ ኢለ ኢልካ ስለ ተኣትዎ ምክንያቱ እዘናጋዕ እንዳተፃወትካ ሲ የዘንጋዓካ እዩ ባሕሪ ባሕሪ ስ የዘንጋዕ እዩ። ተዳሊኻ ይኮነን ዝወስደካ ከይተዳለካ ከለካ እዩ ዝወስደካ ባሕሪ ብኸማ እያ።
3: ኣብ ባሕሪ ኣብ ንሕምሰሉ ግዜ ነቲ ቦታ ፅቡቅ ገይሩ ዝፈልጦ ነቲ ባህርያት ናይቲ ኣከባቢ ፅቡቅ ገይሩ ዝፈልጦ ሰብ ክህልሎ ማለት እዩ። እንታይ ስለ ዝኾነ ኢና ከምኡ ንብል ዘለና ንኣብነት መድ ወይ ከዓ ኢንተርናል ካረንት ኣለዉ ሓንሳብ ክጋጥሙካ ዝኽእሉ ማለት እዩ። እዚኦም እንዳሓንበስካ ከለካ ሃንደበት ልክዕ ከምዚ ውሕጅ ኣብ ባሕሪ ሲ ከም ውሕጅ እዩ ዝንቀሳቀስ ማለት እዩ። ሒዞምካ ክኾኑ ይኽእል እዮም ማለት እዩ ሃንደበት ወይ ንውሽጡ እውን ክእትውካ ክእል እዮም ክጥሕሉካ ክእል እዮም። ሓንቢስካ ስለ ዝኽኣልካ ጥራይ ነጢርካ ናብ ባሕሪ ተኣቱ ማለት ኣይኮነን። ስለዚ እናስሓቀ እዩ ዝወስደካ ባሕሪ ክበሃል ከሎ እንድሕር ኣ ብወጃሃላይ ወይ ከዓኒ ብዘይጥንቃቐ እንድሕር ኣ ናብ ባሕሪ ኣቲኻ ብዙሕ ሓደጋታት ከጋጥመካ ይኽእል እዩ። ስለዚ ጥንቅቕ ኢልካ ክኣቱ ከም ዘለካ ንክሕብር ኢሉ እዩ። እንድሕር ኣ ብግቡእ ኣገባብ ኣቲኻዮ ኣዝዩ ፅቡቅ ቦታ እዩ ንክትዘናግዓሉ፣ ስፖርት ክትሰርሓሉ፣ ብዙሕ ፍልጠታት ንክትረክበሉ፣ ዋላ እውን ናይቲ ምህርትካ ንክተዓበተሉ እተታዊ ወይ ከዓ ቁጠባዊ ዕቤት ንክተመዝግበሉ እውን ዝለዓለ ኣፍ ደገ ዝኸፍት ኣዝዩ ኣገዳሲ ክፋል ናይዛ ፕላኔት እዩ ንብሉ ንኽእልና ማለት እዩ።

ትምህርትን መፅናዕትን እንታይ እንተ ኢልና እዛ ትምህርትን መፅናዕትን ንብላ ብኣጠቃላሊ ንኣሃዱ ሜካ 74 ንኣጋር ከቢድታት ኣሃዱታትን እሳ ዘማዕበለት እያ ንሓይሊ ባሕሪ ህዝባዊ ግንባር ሓርነት ኤርትራ

0: ዘሰልጠነት እያ ንሜካናይዝድ ህወሓት ከዓ ዝወለደት እያ። እዛ ትምህርቲ መፅናዕትን ክንብላ ከለና
1: ዓዲ ኮኸብ ሽረ ክሳብ ዓድዋ ኮታ ስብሓት ነጋ ሒዝና ከይዱ ማለት እዩ። ኣብ ዓድዋ ዝገብሩ ኣስራት ተቐቢልና ሓደ መዓልቲ ኣብኡ ምስ በዓልና ገብሩ ኣስራት ከዓኒ ንማይ ለሚን ዝበሃል ንተንቤን ዓብ ዓዲ ሰዲድና ማለት እዩ።
2: እቲ ኣለምሸት ደጊፈ ዝበሃል ብርጋደ ጀነራል ሜካናይዝድ መራሕ ኣሎ ሕጂ ንሱ ከዓ እንታይ ኢሉ ኣብታ መፋነ ክገብሩልና ከለዉ እዛ ሽዱሽተ ዝኣበለታ ናይ ህዝባዊ ግንባር ኣሃዱ ኢሉ ናይቲ ውድብ መርኣየ ኣብ ዲሲፕሊኖም ኣብ ኣሰራርሕኦም ኣብ ኣማህሮኦም ኣብቲ ምስነንሕዶም ዘለዎ ጠባይ ዝኾነ ይኹን ምልክት ኣበርከ ይረአናሎም ክንዚ ዋርሕ ምሳ ዚ ዋርሕ ምሳና ተቐሚጡ ከምዚ ክንሪኦ ከለና ማዕር ክንደይ ትውድቦም ምዕብል ምዃኑ በዚኣ ክንመሃር ንኽእል ኢና ኢሉ ምስጋና ሂብና።
3: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ ስርዓት ደርግ ኣብ 1989 ንግስጋሰ ህወደግን ህዝባዊ ግንባር ሓርነት ኤርትራን ኣብ ኢትዮጵያ ንምክልኻል በቲ ኣብ ውሽጢ ኢትዮጵያ ዝነበረ ብዙሕ ዘይተመኮረ ሰራዊት እዩ ዘጥቅዕን ዝከላኸልን ዝነበረ። እንተኾነ ድፊት ህወደግን ህዝባዊ ግንባርን ኣብ ኢትዮጵያ እናሓየለ ስለ ዝኸደ ካብቶም ኣብ ኤርትራ ዝነበሩ ምኩራት ኣህዱታቱ ፈለማ ን17 ክፍለ ጦር ቀፂሉ ንኣንበሳ 30 ክፍለ ጦርን ነብሮ 15 ክፍለ ጦርን ኢሉ ዝፅውዖም ዝነበረ ሓያላት ኣህዱታቱ ካብ ኤርትራ ናብ ኢትዮጵያ ናብ ግንባር ውጫለን ደብረታቦሩን ከም ዝመፁ ብምግባር ሓያል ናይ ፀረ መጥቃዕትን ምክልኻልን ውግእ ኣካየደ። ህዝባዊ ግንባር ስርሒት ፈንቅል ኣካይዱ ምፅዋዕ ምስ ተቋፃፀረ ስርዓት ኢትዮጵያ እንደገና ን17 15 ክፍለ ጦራት ምስ ካልኦት 8 ስፓርታክያት ብርጌዳት ናብ ኤርትራ ናብ ግንባር ግንዳዕ መሊስዎም ነበረ።
4: ሽዑ ኣብቲ ግንባር ከዓ መሰረታዊ መፅ እዩ በዓል 15 17 ሽዑም ክብጎሱ ተነጊሮም ዕለት 10 ተነጊሮም ዕለት 11 ከዓ ጉዕዞ ጀሚሮም ኣለዉ። ኣባና 17 15 ስፓርታክያ 3 ካብታ ግንባር እዮም ተላዕዮም። እቶም 3 ካልኦ ስፓርታክያት ካብ ተዓሊም እዮም መፅኦም ማእከል ኢትዮጵያ ደቡብ ኢትዮጵያ መፅኦም። እዚ ሓይሊ እዚ ምስ ጎደለ ሞራል ናይ ወያነ ተመሊሱ ናትና ከቢድ ብረት ኣሲሎ ዕለት 10 ተዛየም ኣለው
5: ደቡብ ወሎ ካብ ወልድያ ንንፋስ ማውጫ መገዲ ምስከና ብዲሽና ንብሎ ንፀጋም ንኩታበር ተኣሊኻ ዝኽየድ መንገዲ ኣሎ መገዲ ኣሎ። ኣብዚ መገዲ እዚ ብዙሓት ከተማታት ናይ ደቡብ ወሎ ነይረ ካብአን ወገል ጤና ታንታ ወርኢሉ ኢሉ ናብ ግሼ ሽዋ ወይ ከዓ ንመንዝ እውን ክልተ ወረዳታት ናይ ሽዋ ብኡ እዩ ዝስገር። ስለዚ ኣብ ቀንዲ መስመር ናይ ውጫለ ደሴ ዝኽየድ እዚ ቦታ እዚ ኬትካ ብደረጃ ኢህደግ ዓብ ፅልዋ ኣብ ውሽጢ ናይ ህዝቢ ምሓራ ምግባር ስለተደለየ እዋን እውን ስለዝነበረ ነቲ ቦታ ሓራ ንምግባር ሓደ ካልእ መድረኽ ካልኣይ መድረኽ ናብዚ ዝዓመቐ ክፋል ናይ ደቡብ ወሎ ንምኻድ ከም መበገሲ ካብ ወልድያና ተበጊስና
6: ድሕሪኡ ንሕና ንደይብኒ ንዝባን ደይብና ዝበዓል ጉጉፍ ካብ ከባቢ ምዕራብ ደሴ ማለት እዩ ብኒኦም በዚ ወረ ሂማኑ ተጠዊካ ኢካ ተኣቱ ኣብኡ ቁሪ እዚ ክትብሎ ይትኽእል ኢኻ ኣዝዩ ቆራር ቦታይ ኣብኡ ምሸት ኣቲና ብረት ክንተክል ወዲ ኢባ ድብሉ ሓደ ድልዱል መንእሰይ ነይሩ ትቁሪ ክፃወር ይከኣለን ፌንት ኮይኑ ወዲቑ ምዝራብ የለን ገለ የለን ብቁሪ ጠጠው ኢሉ ዶሞ በዚ ሓዊ ብሓዊ ክቢብና እንዲና ድሕሪ ገለ ደቃይቅ ክንቀሳቀስ ጀሚሩ ድሕሪ ገለ ደቃይቅ ምሽ ሞቀ ክዛረብ ጀሚሩ ከም እንዳሉ ሓዊ ካብኡ መጥቃዕቲ ንጅምር መጥቃዕቲ ጀሚርና ንጉጉፍ ሓሊፍና ንወረኢሉ ካራምሽግ ማራኛ ክሳብ ኣለም ከተማ ገምገም

0: በፂሕና እቲ ግንባር ደሰይ ግን ኣብኡና ድሕሪትና ገዲፍና ዘለና እዚ ንውሽጢ ኣቲና መሃል ሜዳ ንፀጋምና ገዲፍና ከይድና እታ ገምገም ናይ ዓለም ከተማ ምስበፅሓና ፀፊ እዩ ተወርዳይ ትኽእልኒ ካብ ቀሊሉ ዝወረዳ ይነበረን ዋላ ካብኡ ምቕፃል እውን ብዙሕ ምቹ ኣይነበረና ተኻትብሎ ካብኡ ተመለሱ ብሉና ተመሊስና ኣብዛ ወረ ኢሉ ንመፅእ ኣብ ወረ ኢሉ ኮይና ንመሃል ሜዳ ሮማ ተባሂልና መሃል ሜዳ ድማ ወጋሕታይ ነይሩ ንጎ ፀሓይ በሪቑ መሃል ሜዳ ልክዕ እቲ ናይ ፀላኢ ትካላት ይህረም እሱ ተሃሪሙ ወዲ የማነ ምስ ጎሸነ ዝበሃል መራሕ ክፍለ ሰራዊት ምስኡ የማንና ነይሩ ሕጂ እቲ ጎሸየ ኣብ ባዕለታ ቀፃሊ ዝድገምታ ዘረባ ኣነ ንወፀጋይኒ ከዓ ካብቲ ብረት ቅድም ኢልና ሓንቲ በራኽ ጎቦ ነራ ብኣይና ዘለና ሕጂ ወዲ የማን እናሰሓቀ ኣብ ርእሳ ረኺብካያ ድገሚ ዝብለካ ዘሎ ወፈል ተረዲእና ኣሎ ካብኣ ኣብታ ቦታ ፀኒሕና ቅሩብ ፀላኢ ናይ በዓል ደሴ ከባቢ ደፊኡ መፅኡ ነቲ ናይ ወያነ ድፋዕ ሰብሮ ሰይርዎ ያላ ውፁ ብሉና ሕጂ ካብኡ ውፁ ብሉና ካብኡ ለይቲና ንብገስ ንሕና ቀዲምና ተበጊስና ጉጉፍ ዝብልዎ ዓድላ ንጉጉፍ ሕጂ መስቀላዊ መገዲ እያ ንኮምበልቻ ትኸይድ ንደሴ ድኸይድ ንምዕራብ ድኸይድ ንወረ ኢሉ ዝመፅእ ሰንተርያታ ቦታ ኣብኣ ምሪህ ክብል ከሎ ኢድና ንበፅሕ ኣብቲ የማና ፀጋምና ተርአና ሕጂ ቆቅሩ ዝረኣዩ ወታደራት ተርኢ ቀረባ እዩ ሕጂ ከይተኮሳ ከይትትኩሱ ኢና ንሕልፍ መልእኽቲ እታ ማእኸል ከተማ ምስኣተን ሕጂ ንምዕራብ ኢና ክንጥውሕ ሰን ሕጂ እታ መኪና ኦራልያ ነራ ናተን እዩ ዝመስለን ዘሎ ኣቲና ንምዕራብ ምሰጠወና ግን ተኽሲ ጀሚረ ሕጂ እታ ከተማ ውድእ መሰበርና ውዲ ወረደ ርኪብና እጂ በዓል ወፀጋይ ዘለዎም ድሕሪት እያ ዘላ ካብታ ንመፃ ናይ ዓድስ ካብታ ንበር ናይ ዓድስ ቁሩብ ምፅኢን ሓንቲ ዓዲ ነራ ኣብኡ ኩሎዎም ተዓፅዮም እቲ ንብረቶም ብግማል ብሰብ ገይሮም እዮም ብኣጋር ወፂኦም እታ መኪና ኣኡ ተቓፂለ ድሕሪኡ በዚ ሒዝና ኣለና እሞ በዚ ውረዱ ብለና ወዲ ወረደ ንወረዳኡ ወሪድና ንፀንሕ ድሕሪኡ ሓድሽ መጥቃዕቲ ንደብረታወሩ ይበሃል ካብኣ ተበጊስና ንደብረታወሩ ኢና ንኸይድ
1: ናይ ሳሳ ክፍሎ ጦር ኣዛዚ ሸረቀ ብርሃን ሓደ ካብቶም በላሕሲ ወተሃደራት ናይ መኮንናት ናይ ደርጊ ነይሩ እጂ ኣብቲ ግንባር ዳርጋ ንሱ ምስ መፀ እቲ ግንባር ዝለዓለ ምርጋእ ነይርዎ ድሓር ከዓ ተመክሮ ኣብ ግምት ስእቲኻ ሳሳ ክፍሎ ጦር ኣብ ግምት ስእቲኻ ኣብታ ናይ ከባቢ ደብረታቦር ምሳሒዙ ደብረታቦር ናይ ኩሉ መእሰሪ ኢያ በዚ ባህር ዳር ኣሎ በዚ ከዓ ደሴ ኣሎ ኣብ ማእከል ንድሕር ኣሎ ኮይና ደብረታቦር ፅልሓሳ ዝበረኸት ደብረታቦር ንሓደ ዓብዪ እስትራቴጂ እዩ መጀመርያ ከም እስትራቴጂ ፈሊጡ ናቱ መእዘዝ መቕጣዕ ዝገበራ ሃፀይ ቴድሮስ እዩ ደብረታቦር ሰ ናይ ሃፀይ ቴድሮስ እያ ነራ ምክንያቱ እዞም ናይ ራስ ዓሊ ምስ መፁ ከዓ ናይ ወሎ ከዓ ኣብኣ ኮፍ ኢሎም እ ኣዝያ ወሳኒት እያ ንስ ከዓ ኣብኣ ኮፍ ኢሉ ፅበይ ዘሎ ወያነ መጥቃዕቲ ገይሮም ዋላ እኳ ንደብረታቦር ሒዞማ ተነበሩ ንበኣል ውጫ ለገፁ እዩ ደፊእዎም
0: ደብረታቦር ተጠቂዑ ኣብ ትሕቲ ቁፅፅር ኣቱ ብምሉእ ሎጂስቲክ ናይ ደብረታቦር ዝወፀ ሎጂስቲክ ኣይነበረ ኣብዚኣ ሕጂ ፀላኢ ናበይ ኮይዱ ወረሳ ከባቢ እዩ ዘሎ ካብ ወረሳ ካብ በዓል ሃሞሲት ኣኻኺቡ መፅኡ ሓድሽ ሓይሊ ፈጢሩ ንሕና ትጉስ ውዒልና ብሉ መዓልቲ ንፀጋምና ድሕር ኢሉ ከዓ ሰሙር ኣለዎ ዓብ ግበሎ ማይክሮዌቭ ዝነበሩ ኣብኡ ኣሎ ኣብቲ መወዳእታ ሓንቲ ሪዘርቫ ድሓዛ ብሽላ መፀውዕ ዘለዋ ኣሃዱ ኣታያ ሽላ ሎም ለይነት ካላ ማለሌት መዓስ ክትመተላ ጎይኦ ተብልዎ እንዳ ጎይኣ ትበልጠቐና ከይዱ ኣብቲ ክሳድ ምስ በፅሐ ንዕውን ጨርጊፈን መሊሶኖ ካብኣ ተተሓሒዞም ወያኑ ብምልኦም ናበዮም ኮይዶም ክሙር ድንጋይ ዝበሃል ዝጉና ተራራ ዝሓር ድፋዕ ተተሓዘ ማለት እዩ ንሕና በዓል ሳምሶን የማነ ዘለዎም ኣብ ጎቦ ኣለዉ ስጋዕ ብመፁና ንዕኦም ክንፅበእ ነተን ክልተ ኦራል ነረን እቲ ንብረት ፅዒናዮም ከይዱ በዚ ማእከል ከተማ ገርኩም ተጠንቂኡኩም ከተማ ምስ ወዳእኩም ኣፍታ ብለኮ ጠጠው ኢልኩም ፀንሑና ኢና ኢለ ቶም ሃና ኣህዱታት ከይዶም ኣብቲ ማእከልቲ ዓዲ ምስ በፅሑ ንፀላተ ተኸዲኖም መፅኦም ጎንባኢድዮም ክድርብ ኢሎም ጀሚሮም ወታድረ ኣብ ምምላስ ምስ ኮነ ሕጂ በዓል ወዲ የማነ ስጋዕ

0: ናባና ድወሩ ተፀቢና እዮም ተፀቢናዮም ዓይኒ ሒዝኡ ከለና ክንከይድ ከለና ክንወፅእ ምሸት ተራሶታት ሕጂ እቲ ተራሶታት ናይቲ ገዛውቲ ብምሉኡ ብሬናት ገለ መለ ተተኺልዎ በቲ መገዲ ንሓለፍኒ ኩሉ ጠየት ብርእስናዩ ፊጥፊጥ ዝብል ተኺድና እንዳ ነዳድብ ትኽሳድ ኣላ ንዓውሩድ ኢልካ ሓንቲ ዓባይ ቢንቶ ኣላ ነታ ቢንቶ ሰጊርካ ከዓ እቲ ዓብ ሆስፒታል ናይቲ ዓዲ ኣለዉ እዚ ዓብ ሆስፒታል ከዓ ዝሰሙን ምሉኡ ግእ ተኸየደ ኣብኦም ዘለዉ ግኣት ወያነ ኣብ ተኸሳድ መንፀናሕና ማዕረት ሓክምና ጌታቸው ሰፈ ሕጂ ምስ መፃና ሻዕብያ እንኳዕ በይ መፂኹም ጥራይ ዝብል ተሓጉሱ እዩ ኣብዘይ ሕጂ እቲ ቆዋሚ ድፋዕ ናይ ደብረታቦር ይምስረት ማለት እዩ ደብረታቦር ንግሆ ማይ ክትሕፀብ ኢልካ ማይ ጀሪካን ክትቀዳሕ ኣይትኽእል በረዝ ተቐይር ዝሓድር ኣብዚኣ ንፀንሕ ካብኣ ካልኣይ ግንባር ተፈጢሩ ግንባር ውጫለ ተፈጢሩ ሳሞራ ናይዚ ግንባር ደብረታቦር ኮይኑ ሓየሎም ናይ ውጫለ ኮይኑ ዋላ ንሕና ኣብ ክልተ ክንክፈል ተገዲድና ሓደ ክፋል ንውጫለ ኸይድና ሓደ ክፋል ኣብኡ ተሪፉ ሕጂ ኣነ ካብቶም ውጫለ ዝኸትክ ከይድና መጥቃዓት ገርና እንደገና ኣብ ሕጂ መጥቃዓት ገርና ክሳብ ሃይቂ ኸይድና ድሕሪ ንሕና ኣ ፀኒሕና ኣብኣ ተኸላኺልና ካብኣ እንደገና ንውጫለ ተመሊስና ካብ ውጫለ ንሕን ኣብ ደብረታቦር ኢና ዘይብና
1: ካብ ወልድያ ተበጊስና ንደብረታቦር ዝኸይድ መገዲ ንፀጋም ገዲፍና ኣብ ብቺና ዝተባሃለ ቦታ ንፀጋም ገዲፍና ናብ ጎቦ ኩታቦር ኢና ንኣቶ ሓደ ዓብይ ሩባ ብደስ የቢሉ ዝመፅእ ዝሰግር ንሰሜን ወሎን ንደቡብ ወሎን ዝፈሊ ሓደ ዓብ ሩባ ኣሎ እዚ ሩባ ዝሰጊርና ድሕሪ ነዊሕ ኩናት ንወገል ጤና ኢና ንኣቶ ወገል ጤና ሕጂ ሓደ ካብቶም ዓበይቲ ከተማታት ናይ ደቡብ ወሎ እዩ ወገል ጤና ድሕሪ መሓዝ ኣብቲ ከባቢ ዘሎ ጉፍጉፍቶ ዝበሃል ቦታ ወይ ኣብቲ ከባቢ ዘሎ ናይ መቕደላ ከባቢ ቦታት እውን ክንከዶ ስለ ዝነበረና ኔማነ ፀጋም ተጨናፊሩ እቲ ሰራዊት ስጋብ ታንታ ዝበሃል ቦታ በፂሕና ኣብዚ ቦታ እዚ እዚ ኩናት እዚ ንክካየድ ኣብ ልዕሊ ትቕድም ዝነበረ መካናይዝ ኦረዲ ትቕዲም ኣትዩ ዝነበረ መካናይዝ ብርጌድ ተመሊሱ ስለ ዝነበረ እንደገና ካልእ ዝተዋፅኡ ዝመፀ ናይ መካናይዝድ ኣኸዱ ገላዋ ዝሓዞ ኤፍዲሱ ኮይኑ ከዓ ኣብርሃም ፃዕዳ ንስኡ ዝሓዞ መካናይዝድ ብዝተዋፀ መገዲ ከምኡውን ናይ ኮማንዶ ናይ ግራድ ብረታት ብኣቕቢዑ ከዓ እቲ ናይ ኮማንዶ ሓይሊ ኮይኑ እዩ ነዚ ናይ ደቡብ ወሎ ስርሒት ከድና
2: ነቶም 11 ሰባት ግን እቶም 10 ሰባት ግን እቲዮም 8 መንፋዕጅታትና እቶም ክልተ ከዓ እቲ ሓደ ኣዛዚ እዩ እቲ ሓደ ከዓ ቴክኒካል ስታፍ ማለት እዩ ኣዛዚና ኣብርሃም ገለዋ እዩ ገብረ ሚካኤል ኣብርሃም ገብረ ሚካኤል ባሃል ኣብርሃ ለይ ሰሎሞን ፃዕዳ ከዓ ባሃል እቲ መርሓ መኪና ከዓ ገርየ ኢና ንብሎ እቲ ብገርየ ስለንፅውዖ ትካልእ ስሙ ከምሉምዳይ ትተሓታትንኻ ካብቶም መንፋዕጅታት ከዓ ተክሊ ኣብርሃኔ ሓይሊ ኣበርሄ ኣለም ገብረ ሚካኤል ነፀራ ፍስሓፅን መንግስቲ ኣባርኣያ ሰው እዩ ተኸስተ ተስፋ ምካኤል ዝበሃል ተስፋ ምካኤል ተስፋ ኣነኸ ማለት ኢና ንመቐለ ንኣቱ ዕለት 25 ማለት እዩ ድሕሪ 3 ማለት እዩ
3: ኣብ መቐለ መጀመርታ ዝረኸቡና ኣባይ ፀሓ ስየ ኣብርሃ ፃድቃን ግብረት ዝሰአ እዮም ስለዚ ተልእኾና ነጊሮምና ንደብረታቦር ከም ትኸይድን ንወዲ መድህንን ወዲ ገብረዲ ዝበሃል ናይ ከቢድ ግብረት ነይሩ ክንረኽቦ ነጊሮምና ሰቢሮም ሰሪዶም ኣረኪቦምና ኣብ ወሳቶም ተተዳልዩ ዝፀንሐ ክልተ ቢኦም ክንዓጥቕ ነጊሮምና ዝተረፈ ኣብቲ ግንባር ክፀንሐና ምዃኑ እውን ንሓቢሮምና
4: እዞም ክልተ ብረት ናይ ቢኤም እዘን ቢኤም 21 ተረኪብና ንዕኡ ከድልየና ድል ነቲ ጥዕንኦም ፈትሽና ዘድልዮም ንኮታስ ኩሉ ነገር ንዕና ከስርሐና ዝኽእል መሳርሒታቶም ድዩ መፋትሖም ድዩ ኩሉ ነገር ነቲ ብረት ከስርሑ ዝኽእል ነገራት ኣዳሊና ድሉ ምስ ግበርናዮ ብዝኾነ ግን ሳዕ 7 ተበጊሽና ማለት ምሸት ሳዕ 7 ተበጊሽና ካብኡ ተበጊሽና ንባዕል ወልድያ ቲና
2: ኣብ ወልድያ ዓንዲ ብርሃን በርሀ እዩ ናይ ባዶ 7 ኮማንዶ ኣዛዚ ዝነበረ መቕሎም ኣብኡ ስለ ዝነበሩ ዓንዲ ብርሃን በርሀ እዩ ዝቕበለና ኣብኡ ኦሬንትድ ገይሩልና እቲ ሓደ ባህርያት ናይቲ ከባቢ ኩሉ ነገራስ ኣላሊዩና ማለት እዩ
3: ኣብ ወልድያ ናይ ኮማንዶ ህዝባዊ ግንባር ፀኒሖምና ኣብ መሓዲሮምና ኣብቲ ጫፍ ናይ ወልድያ ዳቦይ በየነ ዝበሃል ኣብኡ እትዮምና እታ ገዛ

ንሳቶም ኣገዳውያንእዮም ኣብ ኩለንተን ንሕና እንዳ ተመላለስና ንስራሕ ዝነበርና ከም ገዛና ንጥቀመልና ነርና እታ ገዛ ማለት እዩ ንፅባሒቱ ተበጊስና ሃታሃታ እዩ ነይሩ ትጉዕዞ ምክንያቱ ህዝባውያን ሓርነት ትግራይ መጀመርታ ንከተማ ንብረታቦር መጥካዕቲ ፈቲኖም ነይሮም እዮም ኣጋጣሚ ግን ፅቕቲ ስለ ዝበርትዖም እቲዝገበርዎ ተበግሶውን ብዓወት ኣይተዛዘመን ስለዚ ብከምኡ ንሃና ኣድላይነት ነይሩ ተሃጓፋቶም ንምምላእ

0: ዝበሃል ቦታ ኣሎ ኣብኡ ውዒልና ንፅባሒቱ በስታይ ኣሽገርና ደብረ ታቦር ኣቲና ኣብኡ ኩላቶምቶም ናይ ኮር ሓለፍቲ ተቐቢሎምና ኮር ሓደ ኮር ክልተ ኮር ሰለስተ
1: ኣብ ግንባር ደብረ ታቦር ምስኣተና ወይ መን እዮም ኣብኡ ፀኒሕምና ናይቲ ግንባር ኣዘዝቲ ወይከዓ ሓለፍቲ ዝነበሩ እዚ ሓየሎ ማርኣያን ሳሙራ ያኑስን ፃድቃን ገብረ ትንሳኤን እዮም ሳይድ ጎድና ሉ ማለት እዩ ዝፀኒሑና ብዝኾነ ሶም እንጓዕ ድሓን መፀኹም ኢሎም ኣብቲ ርእሲ ሒዝኩሞ ዝመፀኹም ብረታት እዚ 2 ቢኤም 21 4 ናይ 122 ሚሜ ምድፍዕ ከዓ ኣብ ዘሎ ምስ ከዓ ክትዓጥቁ ኢኹም ኢሎም ንዑ ኣረኪቦምና ማለት እዩ ንዑ ተረኪማ እሱ እውን ዘድልዮ ነገር ኩሉ ጥዕንኡ ፅሬታቱ ተስፊሩ በለመለ ኩሉ ወዳዲና ወታት ነቲ ስራሕ ከድልየና ንኽእል ምድላዋት ኩሉ ምድላዋትና ኣፅሸፍና ወዲእና ዕለ ሰለስተስ ወዲእና
2: ዕለት ሓደ ወርሒ ክልተስ ኣብ ግንባር ደብረ ታቦር ኣቲና ማለት እዩ ብንፋስ መወጫ ጌርና ክምር ድንጋይ ጋይንት ገለ እዩ ዝበሃል ወረዳ እዚ ጉና ተራራ ዝበሃል ካብ ምስኡ ዝተፀግዐ እዩ ኣዝዩ ሲ ለቨል ናቱ በሪኽ እዩ ከባቢ 4230 ገለኒ ቦታና ኣቲና ንክምር ድንጋይ ጠርጠራ ትበሃል ዓዲ ኣብኡ ሕጂ እቲ ኣሃዱ እቲ ግንባር ኣብኡ ይፀኒሕና እቲ ኣሃዱ ከዓ ከም ቅርፂ መራፍዕ ሒዞም ፀኒሖምና በዓል ገብረ ዝበሃል ከም ስትራክቸር ከም ቦጦለን ደረጃ ትሒዞሞ ስለ ዝነበሩ 422 ሚሜን ክልተ ቢኤምን ንና ሒዝናዮ ዝኸድና ኢና ንቕበል ሕጂ እቲ 422 ተረኪብና ኩሉ ሬድ ክንገብር ኣብ ቁልጡፍ ናይ ትብረት ንፅራ ኢና ኣቲና ሰባት ከዓ ብምሉና ኢና ቶም ክልተ ቢኤም ቶም ኣርባዕተ ሰባት እዮም በዓል ተክላ ብርጅዋ ጎርዞ ስሌማን ኣድም ኣለም ግሎብ እዮም ነይሮም ከም ግቡእ ትብረት ሓደ መድፍዕ ከባቢ ካብ 9 ላዕሊ ኣባላት ክኸውን ዝግብኦ ነይሩ ግን ዋላቲ ኣብኡ ዝፀናሓና 422 እውን በዚ ዘለና መድፋዕሽታት እቶም ናይቲ 2 ቢኤም 4 ሰብ ክኣትዎ እዮም ነቲ 422 ከዓ 4 ሰብ ከክልተ ሰብ ንሱ ተረኪብና ኣብ ምፅራይ ኣብ ቦንቦታቱ ቦንቦታት ብዘይቀልዓሎም ፋሕ ዝበለ እዩ ፀኒሑና ናይ ተፈለየን ናይ ታንኪ ትበል ናይ 85 ናይ ትበል ናይ 76 ብዙሓ ፅዋራት ኣብኡ ቦንባታት ስለ ዝተረከብና ንዑ ክንፈሊ ቁርብ ግዜ ወሲድና ንሓደ 3-4 መዓልቲ ቀኒና ማለት እዩ
3: 11 ሰባት ወላ ንኹን እምበር ካብ ሓደ ባትርስ ሓደ ሰብ እዩ ዝውዛዕ ፍዕ ምስ መፃና መጀመርያ 12 ክፍሊ ዝወድኡ ሰባት ሃውና ኢልና ኢና ንቀደም ነታ ፓራኖሚክ መነፀር ክፈልጥዋ ከም ዘለዎም ገርና እቲ ካሊእ መተኮ ሰሌዳ በሎ እቲ ፓብቲ በሎ እቲ ካሊእ ኣይፈልጥዎን እዮም ንሳቶም ንሶም ይፈልጥዎ ስለ ዘይነበሩ ብቐጥታ ብሓፃር ንዓና ከተስርሐና ትኽእል ግን እንታይ ምሂዝና እዛ ፓራኖሚክ መነፀር ክፈልጡ ከም ዘለዎም ገርና ናቶም ኣባላት እቶም ድሓን ደረጃ ክፍሊ ዘለዎም
1: ዕለ ሰለስተ ሕጂ እንታይ እዮ ንገብር ኣብቲ ጉና ደይብናይ ማለት እዩ በዓል ሓየሎም ሒዞምና ኣብቲ ጉና ተራራ እቲ ጉና ተራራ በሪኽ እዩ 4200 ሜትር እዩ ብራኽ እዩ ኣዝዩ ቆራሪ ዝሓል እዩ ሕጂ እንታይ ኢና ንገብር ነቲ እቲ ድፋዕ ናይ ወያነን ኣቀማምጣ ናይ ወያነን ናይ ፀላእን ክንርኢ ኢልና ኢና ማለት እዩ ሕጂ እቲ ኣገዳሲ ቦታታት ባሃል በረኽቲ ቦታታት ስትራቴጂካዊ ቦታታት ዝበሃል ኩሉ እቲ ሰራዊት እዩ ወደግ ሒዝዎ ዘሎ ሰራዊት ፀላኢ ከዓ ኣብቲ ታሕቲ ኣብቲ ጎላጉል ኣብዚ ናይ በዓል ጋሳይ ኣብዚ ከተማ ጋሳይ ድልዎ ጎላጉል ኣብይታት እዩ ዓሪዱ ዘሎ ሕጂ ንኩሉ እቲ ቦታታት ናይ ፀላእ ዓሪድዎ ዘሎ የርኢና ካብዚ ስጋዕ ብዚ እቲ ግንባር ንሕና ከዓ ናይ ወገን ከዓ ካብዚ ስጋዕ ብዚ ሒዙሎ ኢሉ ነቲ ቦታታት ኩሉ የርኢና ማለት እዩ ርኢና እቲ ዕለ ሰለስተ ትብል ዘድልየና ነገር ምድላዋት ወዲእና ኢና ዕለት 4 ሕጂ እቲ ተኽሲ ይጅመር ማለት እዩ ዕለት 4 ፀላእ ኢኻ ንምፍታሽ እዩ ተቐንዲ ነበረ ንሕና እቲ ሒዝናያ ዝነበርና ብረታት በቶም 2 ቢኤምን 422 ሚሜ ኢና እቲ ተኽሲ ንጅምር ስለዚ ክንጅምር ከለና በቶም ሓለፍትና ወይ በቶም ናይ ኤፍዲሲ ዝተዋሃበና ዳታታት ብጌርና እቶም መንፋዕጅታት ዝበሃል ከዓ ኩሉ ምድላዋትና ፅፊና የመናይ ግንባር ናይቲ ደብረ ታቦር የመናይ ግንባር የመናይ ጫፍ ናይ ፅርግያ ብኢና ነርሳይ ነብል ሓደ ቢኤም ኛናይ ካሃር እዮም ድብልና ምናልባት የመናይ ጫፍ ኣዝዩ ወሰን ዝነበረ እናቲቱ ትበሃል ቦታ ንዓ ክድብድብ እቲ ሓደ ቢኤም እቶምሓደ ባትሪ 122 ከዓ ኣብቲ ጎላጉል ናይ ጋሳይ እዚ ጃን ሜዳ ዋድ ሜዳ ዝነበረ ቦታታት ኣብኡ ካሃርብ እቲ ታርጌታት ተዋሂብና ንዓና ብከምኡ እቲ ናይ ዜሮ ሰዓት ምስ ተጀመረ ልክ እቲ ስራሕና ጀሚርና
2: ዕለት 4 ወርሒ 1 ወርሒ 2

0: ኣብ መጥቃዕቲ ንደብሮ ታቦር ንምትንካፍ ብወያነ ሓደ ፕላን ይወፅእ። ብድሕሪኡ ንሕናዊ መተኮስ ሰለዳና እቶም ሓበርቲ በዓል ዳብርሃለይን ኣዛዚ ናይቲ መድፍዕ ገላዋን ምስቶም ኣዘዝቲ ናይ በዓል ሓየሎን በዓል ሳሞራ እዮም ነይሮም። ኣብቲ ግንባር ይወፁ፣ ካብቲ ግንባር ናይ ዝጉና ተራራ እዮም ዝወፁ። ብለጥልጥ ዝበለ ቦታ ኣዝዩ ይበርኽ ንደብሮ ታቦር ከም ድላይካ ዘቋፃፅር ነቲ ከባቢ ብምሉእ ዘቋፃፅር ቦታ እዩ። ንሕ ከዓ መትከሊ ብራትና ኣዳሊና በቲ ዝግባእ ናይ መድፍዕ ባህርያት ፓብቱ ጌርካ ገለ ትናታቶም ታርጌታት ምሳቡና ተኺልና ሬዲ ጌርና ማለት እዩ። ሕጂ ኣብዚ ክንትኩስ ተኮይና ግን ዓቕሚ የለን። ሓደ ብረት ሓደ ሰብ ንክልተ ብረት ንመድፍዕ 122 ንኸውን ኣሎ ማለት እዩ። እንታይ ንግበር ተባሂሉ ካብቲ ናይ ገብረ ገለ ቦጠሎነታት ኣባላት ይህቡና ሞ ኦሬንትድ ንገብሮም ብዛዕባ ናይ ክሸፋ እቲ ፓብቱ ነቲ ማእከላይ መተኮስ ናይ ትብረት በዕልና ኢና ንተኽሎ። እቲ ብድሕሪኡ ርሕቀት መዝጊብካ ክስታይ ንክትገብር ግን ቁሩብ ንዕኦም ሌላ ሂብናዮም። ካብኡ ኣብዚ ዕለት 4 ወርሒ 2 ብፀጋማይ ወገን ብኣጋር ሰራዊት ናይ ወያኔ መጥቃዕቲ ይጅመር። እዚ መጥቃዕቲ ምስ ጀመረ ንሕና እውን ደገፍ ንህብ።
1: እዛ መጥቃዕቲ እዚኣ እንዳተኸይደት ከለካ ብደሴ ዝተበገሰ ብበዓል ማርሳ ወርጌሳ ካብ ደሴ ዝተበገሰ ሓደ ሓይሊ መጥቃዕቲ ንወያነ ፈኒሎም ማለት እዩ። እዚ መጥቃዕቲ እዚ ምስተፈኖ እቲ መጥቃዕቲ ናይ ወሎ ወይከዓ ናይ ደብረታቦር መጥቃዕቲ ተጠዋቢሎም ከም ብሓዱሽ ንዓና ንማርሳ ወርጌሳ ክንምለስ ከም ዘለና እቲ መካናይዚ ናብኡ ይመለስ ተባሂሉ ሕጂ ከምኡ ዘግበሮ ምክንያት ከዓ ነዚ ፀላኢ ኣብ ቅድሜና ዘሎ ክንድምስሶ ወይከዓ ክንቀትሎ እንተደ ኮይና መካናይዚ ሻዕብያ ዝመፅ ተኮይኑ ፅቡቅ መካናይዚ ሻዕብያ ዘይመፅ ተኮይኑ ግን ነዚ መጥቃዕቲ እዚ ክንምክቶ ኣይንክእልና ኢሉ ድግሊት ሰራዊት ይተቀዩ። ብድሕሪኡ ነቲ ናይ ደብረታቦር ተጠዋቢልና ኩሎም ኣፅዋራት ናብ ማርሳ ወርጌሳ ወይከዓ ናብቲ ግንባር ውጫለ ዝበሃል ዝነበረ ሽዑ ናብኡ ተመሊስና 28 ወርሒ 2 ልክዕ ባፅ ክትተሓዝ ከላ ንሕና ከዓኒ ናይ ፀላእ መጥቃዕቲ ንከላኸል ኣለና ኣብ ማርሳ ወርጌሳ ብረት ተኺልና ማለት እዩ። ድሓርታ መጥቃዕቲ ንሳ ምስ ተወደአት ሕጂ ብኣ ከለና እንታይ ንሕና ባፅሖም ተተሓዘት ኣይፈለጥና ንረድዮ እውን ናይ ከፈትና ነርና ኣብ ኩና ስለ ዝነበርና ድሓርቶም ናይ ሎጂስቲክ ገለመለ ናይ ወያነ ብድሕሪት ነይሩ ሻዕብያ ረድዮ ኣባ ክፈቱ ኢሎምና እንታይ ኮይኖም ረድዮ ክፈቱ ይብና ኣለዎ ይሄ እታውንኩም ባፅዕ ተታሒዛ ረድዮ ክፈቱ እቲ ምሰበልና ጅግና ህዝባዊ ሰራዊት ሓርነት ኤርትራን ባፅዕን ከባቢያን ተቋፂሩ ዋገለ ትብል ድሕሪ ንሕና ሕጂ እቲ ሓጎስና መሊሱ ጎንፊሉ ማለት እዩ።
2: ልክዕ ኣብ ማርሳ ክንበፅሕ ከለና ስሪንቃ ስበፃሕና ልክዕ ድምፂ ሓፋሽ ኣብኣ ቴስዓ ተታሒዛ ባፅዕ ማለት እያ። ካብዚ ምብጋስ ተኽልና ውጫለ ብደይ ሓደ ነገር ኣቲና ማለት እዩ። ካብ ውጫለ ሓደ ቁሩብ ሰሙን ፀኒሕና ንድሕሪትና ተመሊስና በዓል ጋይንቲ ደብረታቦር ኩምብረንጋ ይበሃል ቦታ ኣብና ዝያዳ ግን ኣብታ ጋይንቲ ትበሃል ቦታ ወረዳ ኣብኣይና ነርና ማለት እዩ። እጂ ስኡ የማኔ ናትና ኤሊማኔ ተሰብአ ኣብዛ ናይ ጉና ዝበሃል ቦታ ዓብይ ጎቦ እጂ መጀመርያ ኣብኣ ምሳይ ክትከይድካ ኢልኒ ኣብኣ ከይድና እቲ ቦታ በሪስ ምኾነ ንበዓል ደብረታቦር ዘቐልቅል ቀረባ ስለ ዝኾነ ብኡ እሱ ዝፀኒዑ ከም ሓበሬታ መረት ከዓ በሊሑ ንጥፉ ስለ ዝኾነ እቲ መስርሕ ኣብ ወርኡና ድሓር ኣነ ተመሊሰ ማለት እዩ። ኣብዛ ናይ ጋይንቲ ትበሃል ሽዑ ክልተ ብረት ተኺድና ግራድ እዩ ነይሩ ኣብኣ ተኩስና ድሓንቲ ዕላም እኳ ፅቡቅ ኣሎ ኢልኒ ድሓና ኣለና ኢልና ኣብኣ ተኩስና ካብኡን እኒዮ ብኣፈፂምና ከይድና ማለት እዩ። በዓል ደብረታቦር ምስ ተታሓዘ ተኺድና ንበዓል ሃሞሲት ኢና ከይድና ሃሞሲት ከይድና ተኺድና ከባቢ ባህርዳር ኢና በፂሕና ካብ ባህርዳር ንፀጋም ዘሎ ቦታ ብምሉኡ ፀላኢ ስለ ዝነበሮ ወያነ ከዓ ብፀጋም ሸነክ ስለዝነበሩ ንዕና ኳይ ፀንሐና ሽዑ ሃዲሙ ከይዱ ማለት እዩ። ተኺልና ባህርዳር ኣትና ቤት ትምህርቲ ነራ ሓንቲ ዘንዘሊና ትበሃል ቦታ ፀላኢ ገዲፍዋ ከይዱ ጥቃ ባህርዳር እያ ዳህራይ ፀላኢ ምስ ገደፎ ተኺልና ባህርዳር ብሽጢ ኣትና ካብ ባህርዳር ወፃኢ ከዓ ማዓስከር ናይ ፀላእ ዝነበረ ዓብ ነይሩ ፈትሾ ኢሎምና ናብ ኸድና ነርና ማለት እዩ። ድሓር ፈትሽና ዋላ ሓንቲ ይፀንሐን ዋላ ብዙሕ ንብረት ካብ ናይ ይፀንሐን ተኸድና ንባህርዳር መስና
1: ሽዑ እታ መጥቃዕቲ ንሳ ፈሺላ ፀላኢ ንድሕሪት ከም ዝምለስ ተገይሩ ከም ብሓድሽ ብምሉእና ከዓ ተተሓሒዝና እቲ 122 ይኹን እቲ ቢኤም 21 ይኹን ተተሓሒዝና ናብ ግንባር ደብረታቦር ንምለስ ኣብ ግንባር

0: ሕብረተሰብ መጥቃዕቲ ተኻይዱ ኣብኡ ክብር ዝበለ ኩናት እዩ ነይሩ። ምክንያቱ እቲ ናይ ግንባር ደብረታቦር ቁርብ ትር ዝበለ እዩ። እተን ጎቦታትን በረኽቲ ጎቦታትን ነይርዎም እዩ። ኣዝዩ በረኽቲ እቲ ቦታታት ንደብረታቦር ክትሕዛሲ ዳርጋ 3-4 መዓልቲ ስገርና ኢና። ኣብኡ ሓንቲ ነፋሪት ኣውዲቆም ነይሮም። ሰረ ነፈርቲ እዙ 23 ፅቡቅ ሰርሓሎም ነይሩ። ሓንቲ ነፋሪት ወዲቓ ብድሕሪ እዚ እቲ መካናይዝ እቲ ዝድለ ዕላማታት ንምህራም ዋላ ሓንቲ ፀገም ኣይነበሮን። ምክንያቱ ፃዕዳ ኣሎ ገለዋ ኣሎ ኤፍዲሲ ንሕና ሙላኣት እዩ ፃዕዳ ኣዝዩ ምቁር ኤፍዲሲ ናይ ህዝባዊ ግንባር እዩ። ኣም ሕጂ ተሰዊኡ ኣሎ። እቲ ዝድሊ ዕላማታት ተሃሪሙ ደብረታቦር ሙሉእ ብሙሉእ ኣብቲ ተቁፅርናት እያ። ደብረታቦር ተቋፃፂርና ኣብኣ ሓደ 2-3 መዓልቲ ገርና እቲ መጥቃዕቲ ንሃሞሲት ገፁ ቀፂሉ
1: ልክዕ ናይ ብሓቂ ዘሕጉስ ስራሕ ኢና ሰሪሕና። ምክንያቱ ቶም ሓለፍትና ቶም ናይ ኤፍዲሲ ቶም በዓል ፃዕዳ ናትና ኢለ ወዲማ ነይቲ ኤፍዲሲ ነበረ ክልቲኦም ኣብቲ ጎቦ ደቢሞም ኣብቲ ቅድሚት እዮም ኣትዮም ግማን ንፀላዩስ ነቲ ብደቂዕ ከሪኦም ዝኽእል ክሕብሮም ዝኽእል ቦታታት መሪፆም እዮም ሒዞም። ስለዚ ኣብቲ ቅድሚ ስለ ዝኣተዉ ናይ ዝኾነ ምንቅስቓስ ናይ ዓበይቲ ኣፅዋራት ኣይኮነን ስ ዋላ ናይቲ ሰብ ዝንቀሳቀሰሉ እውን ዘሪኦም ቦታ መሪፆም ስለዝሓዙ ኣብኡ ኮይኖም ዝሕብሩና ነይሮም። በቲ ኣውፅኦም ዝሃቡና ዳታ በቲ ዝሕብሩና ዝነበሩ ከዓ ንሕና ኣብቲ ዝድሊ ዕላማታት ልክዕ ናሃርም ጌርና። ስለዚ ንፀላኢ እንታይ ና ጌርናዮ ዘይተፀበየ ነገር ፀላእ ንሕና ከም መፃና ዎ ኣይፈለጥ ነይሩ ዘይተፀበየ ነገር ይጋጢሞ ኣብቲ ዝድሊ ዕላማታት ኣብቲ ልዕሊ ኣፅዋራትን ዝተፈላለየ ድፋዓታትን ብልክዕ ኢና ንውርቆል ነርና። ስለዚ ነቲ ንና ንሃርሞ ዝነበርና ድብደባት ፀላእ ክፃወሮ ይከኣለን ኣብ ሓፂር ግዜ ካብኡ ተናዊፁ እዚ ግን ሻዕብያ ኣትዮ ክኸውን ክኽእል ኣሎ ናይ ሻዕብያ ክኾን ኣለዎ ኢሎም ቀልጢፈ እዮም ካብቲ ሒዘንኦ ዝነበራ ቦታ ከም ዝለቃ ገርና እዮም። ስለዚ እቲ ሰራዊት ይህወደ ከዓ ብዘይ ዝኾነ ነገር ነቲ ድፋዕ ካኣትዎ ክፅግዖ ክኢሎም ከዓ ሰራዊት ይህወደግ ማለት እዩ። ስለዚ እቲ ኩናት ናይ ንጎ ዕለት 25 ናይ ወርሒ ናይ ወርሒ 2 ጀሚሩ ንጎ ሰዓት 5 ፍርቃን ጀሚሩ ኣብ ውሽጢ 6 ሰዓት ኩሉ እቲ ጎላጎል ናይ ጋሳይ ዝበሃል ኣብዚ ከተማ ጋሳይ ተወዲኡ ኢሉ ማለት ተታሒዙ ፀላኢ ናበይ ከይዳሃድዩ ንደብረታቦር ሽዑ ንሕና ካብቲ ላዕሊ ወሬድና ካብቲ ሒዝና ዝነበርና ቦታታት ኣብቲ ሱ ብረታት ተኺልሉ ዝነበረ ቦታ ኣፅዋራትና ተኺልና ናብ መን ኢና ብረትና ቅኒዕና ከዓ ዕለት 26 ና ንታ ቦታ ክሳገርና ዕለት 27 ከዓ ደብረታቦር ብምሉእ እቲ ፀላኢዋ ዝነበረ ኣብ ደብረታቦር ስለዝኸደ ወያን ከዓ እቲ ኣጋር ሰበት ከቢብዎ ሓዲሩ ማለት እዩ። ዕለት 27 ንጎ ሰዓት 5 መጥቃዕቲ ተጀሚሩ ደብዳባት እንዳካየድና ፀላኢ ነተ ንሕና ንካይደ ነበርና ቦምባታት ክፀወራ ይክእል ነይሩ ቀልጢፍ ክሳይድኹን ይባታትን ይሃድን እሳቶም ውን እግሪእግሪ ይርክቡ ተኣጋር ናይ ሰራዊት ይህወደ ከዓ እግሪእግሪ ኢናርክቦ እሳ ውን እቲ ዕለት 27 ንኣብ ውሽጢ ፍርቅ መዓልቲ እታ ከተማ ደብረታቦር ሓራዊ ማለት እዩ
0: ንሃሞሲት ተቋፃፂርና ባህርዳር ኣብ ደገ ባህርዳር ምስበፃሕና እዚ ፅናሕ ንመለስ ተባሂሉ እቲ ሰራዊትናቶም ኣብ ዓሪዱ ንሕና ኣብ ደብረታቦር ቀኒና ማለት እዩ። ኣብ ደብረታቦር ምስ ቀነና ድሕሪ ገለ እዋናት ከም ብሓድሽ መንገዲ ንሰሜን ሽዋ ኮይኑ ንበዓል ወሪኢሉ መራኛ ኣለም ከተማ ዝበሃል ቦታታት ኣሎ ወሪኢሉ ናይ ወሎ እዩ። በዓል መራኛን ኣለም ከተማን ዝበሃለ ከዓ ከባቢ ተወራረስቲ የን ናይ ሰሜን ሽዋ ይዳርገ ሕጂ ናብዚ ቦታ እዚ ክንከይድ ከለና ቦታታት መንገዲ ኣዝዩ ሕማቕ እዩ ኣፃድፍ እዩ ኣዝዩ ፃድፍ እዩ። ብዝኾነ ግን ነቲ ቦታታት ዘይሰጊርና ኣብ ዝባን ምስ ደየብና ንወሪኢሉ መጥቃዕቲ ተኻይዱ ወሪኢሉ ክነጥቃ ከለና ሕጂ ክብድ ዝበለ መጥቃዕቲ ነይሩ። ኣብዚ ግዜ እዚ ሕጂ ዳርጋ ናብ ወርሒ 3 ገፁ ኸይዱሉ ወርሒ 3 ካብስ ኮይና ኣለና ማለት እዩ። ወሪኢሉ ድሕሪ ክብድ ዝበለ ኩናት ተቋፃፂርና ኣብቲ በረኽቲ ቦታታት ሕጂ ናብ ወሪኢሉ ምስ ተቋፀርና ኣብ ወሪኢሉ ሓደ ዝተወሰነ መዓልትታት ጌርና ነርና እስኪ ንክድፋዕ ንርኣዮ ገለ ኢልና ክድፋዕ ምስ ደየብና ከም ዝብለካ እቲ ከቢድ ኩናት ከቢድ ተኣሽሙ ከም ዝነብርካ ይግለፅ ማለት እዩ። ድሕሪ እዚ ንወሪኢሉ ተቋፃፂርና ብዘለና ይቀፂልና ንቀራምሽ ግን መራኛን ዝበሃሉ ዓበይቲ ጎቦታት እየን እስትራተጂያዊ ቦታ እዩ ንዕን ተቋፃፂርና ቁልቁል ወሪድካ ሕጂ ከምዚ ኢልካ ምስ ደየብካ ኣለም ከተማ ኢካ ትርከብ። ኣዝዩ በሪኽ ቦታ እዩ። ንኣለም ከተማ ክንኣትዎ ከለና ልክዕ ከምቲ ኣቐዲሙ ዝተካየደ ኩናት ክብድ ዝበለ ኮይናት ተካይዱ ኣለም ከተማ ሙሉእ ሙሉእ ተታሒዛ ኣለም ከተማ ምስ ተታሕዘት ሕጂ ንሕና እንታይ ኢና ንገብር እቲ ማያዊ ዓቕሚ ንሕና ኢና እቲ ጉልበታዊ ዓቕሚ ከዓ ናቶም እዮም።

0: ፍላይ ካብቲ ቢኤም 21 ዝነበረ እቲ ኣፍልጦም ገሊኦም ባህሊ ዝነበሩ እዮም፣ ገሊኦም ተምሃሮ ካብ ዝተፈላለየ ሃብታት ዝመፁ እዮም፣ ካብታ ክፍ ተዕሊም ዝመፁ እዮም። እዞም ሰባት እዚኣቶም ሕጂ ንሕና እንታይ ንጥቀመሎም መብዛሕትኡ ግዜ ሓለዋን ነቲ ብረተ ከዓ ከመይ ጌርካ ከም ዝጎርስ ንምህሮም ሙሉእ ብምሉእ እቲ ናይ ምትኳስን ናይ ምትካልን ሓላፍነት ናብቶም ክልተ መድናዕቻ ዝነበርና ናባ ናይቲ ሓላፍነት ኣለም ከተማ ምስኣተና ሕጂ ሙሉእ ብምሉእ እቲ ቦታታት ተቋፂሮምን በዓል ሸሸመን ገፁ እቲ ፀላይ ወፊሩ ሃዲሙ ኣብዚ ቦታ እዚ እንታይ ኢና ንገብር? ኩሉ ግዜ ተኺናት ክዓርፍ ከሎ ነቲ ብረት ኣብ ሓደ ቦታ ክጥርነፍኩም ዘለዎ ተገይሩ ንሕና ከዓ እቶም 11 ሰብ ኣብ ሓደ ቦታ ኢና ንጥርነፍ። ኣለም ከተማ ተታሒዛ ሙሉ ብምሉ ተዋፂርና ማዕርያ ከዓ መሃል ሜዳ ትበሃል ኣላ። ካብኡ ንምብራቅ መንዝናገሸ እዮም ዝለዎ እዚኣ እውን ተታሒዛ ማለት እዩ
1: ናይ ኮማንዶ ዝነበሩ ሽዑታርኦም ዘይርስዓና ነቲ ናይ ኢትዮጵያ ቦታ ወዲ በርሀ ሳምሶም ፃዕዳ ዝበሃሉ ነሮም ከም ከብዲ ኢዶም ነቲ ዝነበረ ቦታ ዝፈልጥዎ ንዓና እውን ኩነታትና ይፈልጡ ነሮም እዮም ብግቡእ ማለት ርስዑ ዘይደሊ ምክንያቱ በይነኻ ተነፂልካ ክብል ስለ ዝብል እሳቶም ኣብ ነፍሲ ወከፍ እዋን ወዲ በርሀ ዳሃይና ይፈልጥ ነይሩ እዩ ማለት እዩ። ስለዚ ብድሕሪኡ ናብ ወላ ሕክምና ንባዕሉ ዶክተር የስፍ ይበሃል ነይሩኡ ብርእሰ ተኣማነት ኢና ንሕና ንሰርሕ ና እዚኣ ክንከውንና ይንብል ነርና ኣንባንዶ ንዓናስ ነቶም ኣብኡ ዝነበሩ ናይ ወያነ ዝተሃርሙ ዝተሰብሩ ካልእ ዝኾኑ ብምልኦም ዶክተር የሴፍ እዩ ይሕክሞም ነይሩ። ንሕና ብዛዕባ ዝኾነ ሽግር ኣብኡ ዘሰክፍ ነገር ኣይነበረና ብሕክምና ምክንያቱ በዓል ዶክተር የሴፍ ምሳና ስለዝነበሩ እምባንዶ ንዓናስ ንካልእ እውን ይኾኑ ስለዝነበሩ በዓል ወዲ በረ ዝለዓለ ብቕዓትን መረዳእታን ስለዝነበሮም

ካብዚ ካብ ሚኒስትሪ ምክልኻል መሰናድኦ መደብ ዋልታ ዝዓዘዘን ዝኸበረን ሰላምታና ተቐበሉ ክቡራትን ክቡራንን ተዓዘብትና ከመይ ቀኒኹም? እንሆ ሎሚ እውን ኣሳት 4 ደቓይቕ መደባትና ሰሪዕና ምሳኹም ክንፀንሕ ኢና። ክሳዕ መወዳእታ መደብና ምሳና ሓቢርኩም ክትፀንሑ ቅድሜና እዩ። ሕጂ ናብ ዝርዝር ትሕሶና ክነስግረኩም። እዚ ቅንያት እዚ ቅንያት መበል 5 ዓመት ምምስራት ቤት ትምህርቲ ሰውራ ምዃኑ ድሮ ፈሊጥኩም።

ቀኒኹም ኣለኹም። ነዚ ምክንያት ምምግባር ድማ ኣባላት ቤት ትምህርቲ ሰውራ ነበር ዝኽርታቶም ከካፍሉና ምሳና ክፀንሐኦም ሕጂ ናብቲ መደብ ክስገረኩም ሰናይ ምክትታል።

0: ኣብ 1975 ዓ.ም ብሰሪ ጨካን ግፍዒ ስርዓት ኢትዮጵያ ካብ ዝተፈላለየ ዓድታትን ከተማታትን ኤርትራ ዝተመዛበላ ስድራ ቤታት ናብ ሜዳ ኤርትራ እየን ውሒዘን። ህፃናት፣ መንእሰያት፣ ዓበይትን ኣረጋውያንን ከይተረፉ ሂወቶም ንኸትርፉ ምድሮምን ንብረቶምን ራሕሪሖም ጥራይ ኢዶም ኣብ ገድሊ ምስ ዓጎቡ ነቲ ውድብ ዓብዪ ፅዕነት እዩ ነይሩ።
1: ንሳሕል ምሰደየ ወፅ ኣቦይ ንሜዳ ምስ ወፀ ምስ ሓደ ምዕባይ ሓወይ ሒዛትና ንሳሕል ከይዳ ኣብ 76 መጀመርያ የተወሊደ ኣነ ተሓዚለ ሓወይ ከዓ ብእግሩ ማለት እዩ ተዘይተጋግየ ምዝላቕ ኣብ ምዝላቕ እዩ ካብ ባፀዒና ከዓ ንሜዳ ከይድና ማለት እዩ።
2: 81 ና ካብ ኣስመራ ወፂና ኣቡና ኣብዚ ፈዳይን ስለ ዝነበረ ምስ ወፀ ኣዴና እውን ተሓባባሪት ስለ ዝነበረት ናይ ህዝባዊ ግንባር ማለት እዩ ክትኣቱ ክትወፃ ይከኣለስን ጠርኒፋትና ንዓይኒ ሓፍተ እዩ።
3: ኣቦና ኣቕዲሙ ኣብ ሜዳ ኮይኑ በቲ ናይ ሽዑኡ ከም ዝርዳእኒ ደቀይን በዓልቲ ቤተይን ይምፅን ኢሉ ይሓትት ሞ መልሲ ብክፍሊ ህዝቢ ድመፅእ ወረቐት መፅያ ኣብ ኣኽርያ ነደይ ትዋሃባ ደቂ ክሒዝኪ ዝርፈ ውረድ እያ ትብል ሒዛት እናተወርድ ማለት እዩ።
4: ሕጂ ቅድሚ ምዝላቕ ሰብ ውዳቤታት ነይሩ ትሕቲ ህዝባዊ ግንባር ዝነበረስ ማሕበር መእስያ ዶ ናይ ደቂ ኣንስትዮ ከምኡ ከዓ እቶም ብዕድመ ንእስ ዝበልና ማሕበር ቀያሕቲ ዕምባባ ገሊሎም ኣብኡ ተጋዳላይ ንምምሳል ተገብሮ ምንቅስቃስ ነይሩ ምስኦም ተጠሪፍና ነርና ማለት እዩ። ኣብኡ መዝሙር ትምሃር ገለገለ ንኣሽቱ ፖለቲካ ከዓ ይምህሩካዮም ግን ገሊኡ ትሕዞ ገሊኡ ከዓ ትሕዞ ኒኻ ከም ንእስነት ማለት እዩ ትመዛሙር ግን ትሕዞ ኢኻ። ድሕሪኡ ከምቲ ታሪክ ንፈልጦ ከዓ ናፅነት እናተፀበና ከለና ምዝላቅ ኮይኑ ምስ ህዝባዊ ግንባር ዚቕና ሽዑኡ ብሕፅር ዝበለ ዜሮ ኣቲና ኣብ ዜሮ ከዓ ክልተ ቦታታት ነይረን ሓንቲ ብዙሕ ሰብ ዝፈልጣ ዜርያ ሓንቲ ከዓ ሳትረብ ሳልሳይ ክፍሊ ስለ ዝነበርና ናብ ሳትረብ ከድና ኣብ ሳትረብ ትምህርቲ ጀሚርና ፀላ እውን ቀፃሊ መፅ ስለ ዝነበረ ካብኡ ከዓ ምዝላቅ ኮይኑ ዝኩሉ ቦታታት ናይ ሳሕል ብበዓል ቀብርቦት ጌርካ ንእሽ ፈልከት ጌርካ ገረግር ኣስመራ ዓራግ ሃወልዕ ዓየት ጌርካ ከዓ ኣብ ጀልሃንቲ ኣቲና ማለት እዚ
2: ክወፅእ ከለኹ ምስ ስድራየ ወፅ ተሓዚለ ከለኹ ምስቲ ዕግርግር ዝነበረ ናይ 75 ምስ ስድራይ ወፂና ንደብዓት ዝበሃል ዓዲ ከም ዝበፃሕና ኣብኣየ ዝዝክር
5: ድሕሪ ዕግርግር ናይ 75 ነበረሉ እዚ ጃምላዊ ቅትሊታ ክፍለት ኣብ ኣስመራ ድሕሪኡ ኢና ኣቦና ገዲፍና ስለ ዝወፀን ኣብዚ ምስ ተሓባበር ስለ ዝነበረ ስፈዳይ ክሕዝቦ ምስ ደለዩ ሃዲሙ ምስ ከደ ኣይ ደንጎና ንድሕርቲ ዓግርግር ንሕና ከዓ ተጋፋጊፍና ምስ ስድራና ኩሎም ምስ ኣሕዋትና ምስ ገለ ንሳሓሊ ንኸይድ
6: ኣዋፃፃይ ንሜዳ ኣነ ኣብ ኣኽርያ እየ ተወሊደ። ኣብቲ ግዜ እቲ ኣደይ ዓባየይ ሓትነይ ክሽቅጣ ኢለን ከረን ከይደን 76 የተወሊደ ኣብቲ ግዜ እቲ ግን 78 ጓል 2 ዓመት እየ ነይረ። ኣደይ ኣብዚ ግዜ ዝነፍሶ ፀር ስለ ዝነበረት ንዓይ ሓትነይ ሓዚላትኒ ነይራ ሓትነይ ሓዚላ ንምፀንሐት ዕግርግር ምስ ተፈጠረ ኣብ ዝባን ሓትነይ ከለኹ ምስ ስድራይ ተፈላለዩና ማለት እዩ። ሓትነይ ንዓይ ሒዛ ሓዚላ ንሜዳ ከይዳ ኣደይን ዓባየይን ከዓ ናብቲ ዝነበርኦ ነስመራ ተመሊሰን ተጣፋፊአን
0: ኣብ መስከር

0: ኣብ ናይ 1976 እዩ ድማ ናይ ፈለማ ቤት ትምህርቲ ሰውራ 300 ተምሃሮ ሓቒፉ ዝተበገሰ። ብሕልፊ ውሉተን ስድራ ቤታት ዝኾኑ ህፃናት ኣልያ የድልዮም ነበረ።
1: ሕጂ እቲ ካብ ዝተፈላለየ ዝመፀ ብፍላይ ኣብቲ ንሕና ዝመፃናሉ 83 ብና ህፃናት ዝመፁ ነይሮም። ሕጂ እቲ ና ህፃናት ዝበሃል እንታይ እዩ ንእሽተይ ክሳይ ክበኩም ገሊኡ ኣብካብዚ ካብ ውሽጢ ፀላኢ ካብቲ ግፍዕታት ዝነበረሉ ገለ ኣቡና ዲኡን ብግፍዕታት ፀላኢ ይቕተሉ ሞ እዚ ህፃን ክበክ ፀንሕ ወይ ገለ ህዝባ ግንባር ብቶም ኣብ ዝነበሩ ሓፋሽ ውድባት ይወስድዎም ገሊኡ እውን ምስ ኣቡና ዲኡን ምስከ ደሞ ኣቡና ዲኡን ክጋደሉ ንድፋዕ ከድሞ ነቲ ቆልዓ ብህፃን ስለ ዝኾነ ኣብቲ ና ህፃናት ክኸይድ እ ና ህፃናት ዝበሃል ካብ ትሕቲ ዓመት ዘለዎ ናይ ኣዋርሒ ጀሚርካ ክሳብ 3-4 ዓመት ዝኾኑ ስጋብ 5 ዓመት ዝኾኑ ዝናበይሉ እዩ። ብከምዚ ክብለኩም ፀናሕኩ ዝተፈላለየ ዝተኣከቡ ማለት እዩ።
0: እዞም ብዜሮ ትሕዝቶ ዝፈለሙ ቆልዑ ሓያል ሙቆት፣ ጥምየት፣ ዕርቃን ክሰግሩ ግድነት ነበረ። ብሕልፊ ኣብ 1978 ምዝላቕ ምስ ኣርከበ ሃድን ፀላኢ ተደሚርዎ እኹል ዝኾነ መግቢ ይኹን መፅለሊ ኣብ ዘይብሉ ካብ በረኻ ናብ በረኻ ክጓዓዙ ተኸላቢቶም እዮም።
2: እቲ ካብ ዜሮ ንሱዳን ዝነበረ ጉዕዞ ግን ብጣዕሚ ኣህላኺ ኩሉ በቃ ሕሰም ዝበሃል ሲ ሽዒና ርኢናያ ማለት እዩ። እቲ ድኻም ናይቲ ጉዕዞ ጥራይ ደይኮነስ ዋላቲ ናይ ናብራ ሕሰም እውን ነርና እዩ። ጥሜት ነይሩ፣ ዕርቃን ነይሩ፣ ሕፅረት ጫማ ነይሩ፣ ሕማማት ነይሮም፣ በዓል ዓበቕ ነይሮም፣ ታይፎይድ ነይሩ፣ ዓሶ ነይሩ። ኮታቲ ሕሰም ዝበሃል ሲ ሽዒት ዝኸፍአ ነይሩ። ምናልባት ኣብ መንሽሙ ጀልሃንቲ ምስኣትና እቲ ንቡር ናብራ ተመዓራር እዩ ነይሩ ክበሃል ከኣል፣ እቲ መግቢ እውን ብመጠኑ ተመሓይሹ ነይሩ ክበሃል ከኣል እዩ። ምስ ኣብ መገዲ ዝነበርናዮ
3: ምስ ዝነበረና ዕድሜ ጫማ ዝበሃል እውን ኣይነበረና ቤት ምሶራ። ኣነ ከባቢ 4 ዓመት ኣብ ቤት ምሶራ ጫማ ይረኣኹ። እቲ ሽዑ መሊስየ ንመፃኹ ጫማ ዶች እዩ ነይሩ። እቲ ዶች ምሳይ ክቕፅል ስለዘይከኣለ ንሱ ተደርቢስ ብጥራይ እግረ እየ ዝኸይድ ነይረ። ስጋብ እታ ፋብሪካ ናይ ጫማ ተጀሚራ ትበሃል ኣብ መፋርቕ ናይ 80 ያዲገለ ብጥራይ እግርና ኢና ንኸይድ ነርና። ጫማ ዝነበሩ ሰብ ኣይነበረን። እቶም ናእሽቱ እጋሮም ዳ ኣበባ ዝበሃሉ ካብ ሱዳን መፅኦም ነሩ ጫማ ካብ ሱዳን መፀ ፃዕዳ ጫማ ነሩ ንእሽተይ ዘይኮይኑ ካልእ ግን ብዘይ ጫማ እዩ ዝኸይድ ነሩ።
4: ዕንጨይቲ ክንወፈሪና እዮም ኢሎምና ገመድ ሒዝና ኢና ተበጊስና ክንብገስ ከለና ገመድ መውፈሪ ዕንጨይትና ሒዝና ገለ ዝሓር መገዲ እንዳነውሑ ኸይዱ ብበሊቓት ገይሮም እቶም ቅድሜና ዝኸዱ ካብ ፋሕ ንቐብርወት ብካልእ መገዲ እዮም ኣትዮም። እቶም ንሕና ድሕሪ ዝመፃና ዝበዛሕና ተሰሪዕና ክንከይድ ከለና ዝኾነ ናይ ፀላኢ ናይ ታንክታት ናይ መኻይን ምንቅስቃስ ኣብ ከባቢ ኣልጌን ስለ ዝነበረ ነታ መገዲ ገዲፎም ንዓና ንጎቦ ኣደይቦምና ብጣዕሚ ነዋሕ ጎበያ ድሓር ታባ መግዛእቲ ኢሎማ ተጋዘልቲ ድፋዕ ምስ ገበርዋ ንሕና ሽዑ ክነዝልቕ ከለና ታባ ስሕብ ምእጢ ጣውፂኢና ኣላ ሓደ ጫፍ ኮይኑ ንርአየካ ሞ ጫፍ እንዳበልና ከለና ካብቶም ዓበይቲ ተምሃሮ ላምፓዲና ሒዞም ገለ ይሰድዎ ሞ ላምፓድ ናብርህልና እቲኣታ መወዳእታ ብልና ንኸይ ተብልካ ክእል ፀናሓካ ስሕብ ምጥ ጣውፂኢና ኣላ። ኣነ ኣብኣ ደቂሸ ተሪፈ ንሕና ቅድሚ ተሰሪዕና ስለነበርና ኣብ ሓደ ብራ ከምስ በፃሕና ኣብሩኽ ኢሎምና ሕጂ ብምሉእና ደቂሽና ደቂ 11 ዓመት ኢና ሽዑ ድሓር ኩሉ ሰብ ኣብሪኹ እቲ ክንዕርፈላ ዝግባአና ግዜ ምስ ተወደአ ኣተሲኦም ሰበገሰቦም ኣነ ይሰማዕኩን ኣይተስኡንን ኣነ ብኣ ሓዲረ ንጎብድ እተበልኩ ፀሓይ በሪቓ ሰብ የለኦም የለ ንዓቐበት ንኸይድ ከም ዝነበርና ዝክርእየ ንዓቐበት ብብገስ ሓደ ገባር ርክብ ካብ ከረን ስለ ዝወፃእኩ ቅርብ ትግረ ክእል ነይረ ይሓቶ ሒዙ ፈልከት ኣምፃአኒ ንዓይ ቤት ምህርቲ ኣውራ ቀብርወት እዮም ኣትዮም ነይሮም ካብ ፈልከት እቶም ተጋዘል ተረኪቦም ንቀብርወት ኣብፅሖምኒ
3: እዚ ኣብዚ ደረጃ እዚ ዕድመ ከለና ኢና ዝኩሉ ጉዕዞታት ተጓዒዝ ነ እሞ ነፈርቲ ብላዕሊ ኣለዋ ምስ ማእልያ ዘይብሉ ሽግራት እዩ መወዳእታ ከዓ ንጀልሃንቲ ኣቲና ማለት እዩ። ኣብ ጀልሃንቲ ንርእሱ እቲ ዝነበረ ሙቆት ናይ ጀልሃንቲ ልዕሊ 41 ዲግሪ ሴንቲግሬድ ዝኸይድ ዝነበረ እዩ። ኣብኡ እውን ብጥራይ እግርና ኢና ንኸይድ ነርና። ብጥራይ እግርና ክንከይድ ከለና መብዛሕትና እንታይ ጫማ ነርና ባኮይ ጫማና ነይሩ። ባኮይ ጌርካ እዚ ናይ ኢንፊጂን ተኣሽሙ ካብ እንዳስንኩላን ላዕልቲ ናይ ሕክምና ካብኡ ናይ ኢንፊጂን ሒዝካ ትመፅእ እግርካ ባኮ ጌርካ ትጥምጥማ ንክሽን ክትከይዚ ቀትሪ መጀመርያ ጠጦ ኢልካ ትሪኣታ ትሸነላ ቦታ ኣብየንቲ ገረብ ከም ተኣትዮካ ተስተባሃል ወይ ቀትሪ ዝረእኸይ ኣግራብ ኢካ ተኣሽ ዝገብሩ ካብኡ ካብቲ መውዓሊካ ብጉያ ከድካ ኣብታ ትሕቲ ገረብ ኢካ ተኣቱ ምክንያቱ እቲ ፀሓይ ክትፀዋወሮ ናይ ትኽእልን እያ ዕንጨቶ ትወፍር ትኾንካ ጥራይ እግርካ እዩ ዝኩሉ በረኻታት ሽዑ ነተን ኣሌትና ጫማ ወሃባ ስለነበራ ካብአን ከድካ ጫማ ትቀዳደም ኢኻ ካብአን ለሚንካ ጫማ ስተን

0: እግረን ፅንሓ እሳኸነ ጫምአን ጌርካ ንዕንጨት ትኸይድ
1: መጀመርያ ኣነቤት ምሰውራ ከኣቱ ከለኹ ካብ መራፊት ኣትየ ካብ ጀልሃንቲ መሬት ሱዳን ስለዝኾነ ሰብ ካብኡ ወፅእ ስለዝነበረ ውፁእ ስለተባሃለ ኣዴታትና ከዓንዓና ኣደይ ምስ ከም ኣዳ መሰላ ኣዴታት ንመራፊት ማእቶት ከይደን ማእቶት ምስ ከዳ ካብኡ ኢና ሕጂ ዕድሜና ኣኺሉ ንቤት ምሰውራ ንኣቱ ቤት ምሰውራ ኣብ 82 መወዳእታ 83 ኣቢለ ኣትየ ሽዑኡ እቲ ቦታ ዱር እዩ ነይሩ ሕጂ ቁርብ ኣብ መራፊት ጎልጎል እዩ እቲ ቦታ ግን በረኻ ምዃኑ ይተረፈን ሓውሲ በረኻይ
0: ኣብ መገዲ ሓደ ግዜ ጋዓት እግኖሳ ትበሃል ነራ ጋዓት ተጋዒታስ መሊሳ በታ ስብቆ ከዓኒ እታ ጋዓት ገይሮም ናይ ግድን ከም ትበልዓ ገብሩ ናይ ግድን እያ ከዓ ጋዓት በቲ ሕሩጭ ጌርካ ክትበልዓስ ኣይትብላዓልካ ያ መጀመርያ ግዜ ድሓር መሊሱ ኣብ ሓውልዑ ክንኣቱ ከለና እቲ ዝተባላሸወ ታእሹ መፂ እዚ ፋጆሉ መፂ ሰብ ፋጆሉ እንዳኣል ክበልዕ ጀሚሩ መን ፋጆሉ ለኢሉ ኳ ተባሂሉ መምር ኣብ ልዕሊኻ ተጠብል ሓደ ኣላይ ናይ ግድን ክትበልዖ ስለ ዘለካ ክትጓዓዝ ኢኻ ጉዕዞ እንተሎስ ናይ ግድን ክትበልዕ ኣለካ ማለት እዩ ብግዴታ ክንበልዖ ከም ዘለና እተገይሩ ከም ንብልዕ ግበር ነይሩ ድሓር ግን ጀልሃንቲ ምሳእትና ዋላእቲ ሃንዛ ድሓን ዝኾነይቶ ካልእቲ ፀብሒ እኳ ዝሓሸ እተደይኮነ ኣብ ዝተፈላለየ ግዜ ስጋ ሕረደልካ እዩ ድሕሪ ብዙሕ ድሕሪ ብዙሕ እቲ ቤት ትምህርቲ እውን ኣዝዩ እንዳበዝሐ ይኸይዱ መጀመርያ ክንቆም ክልና ዝነበርናዮ ንሓር ከዓ ማዕልያ ድብሉ ሰብ ስለ ዝመፀ ነቲ ኩሉ ኩሉ ግዜ ክስንከት ዝኽእል ወይ ክሕረ ዝኽእል ሕሩድ ኣይነበረን ኣብ ገለገለ እዋናት ግን እቲ መግቢ ወይቲ ፀብሒ ዝቕየረሉ ግዜታት እውን ነይሩ እዩ ማለት እዩ
2: እዞም ሕቕፊ ስድሮኦምን ናይ ህፃንነት ሂወትን ከየስ ተማቕሩ በረኻ ዝሰፈሩ ህፃናትን ቆልዑን ተማሃሮ ቤት ትምህርቲ ሰውራ ከም ንኣሽቱ መጠን ዘድልዮም ብዙሕ ነገር እኳ እንተነበረ ግዜን ኩነታትን ስለ ዘየፍቀደ ግን መስገደል ክሰግሩ ተገዲዶም እዮም
3: ኣዴታትና ስግሩባ ንሕና ናብ ስግር ኢና ደቂ 6 ዓመት ኢና ቤት ምሰራ ምስኣተና ክንሕፀብ ንርባ ክንወርት ከሉና ኣዴታትና ንሪአን ኢና ገዛና ስፊት ንፊት እዩ ማስ ወላ ክሸኒ ኢልካ ከትካስ ኣዴኻ ክትወፅእ ክትኣቱ ኢካ ትሪያ ሕጂ ኣዴ ንሄለት ኢልካ ፈሊጥካ ክሸኒ ኢልካ ትኸይድ ሞ ኣዴ ንሄለት ክትብል ኢካ ትውዕል እንደገና ሩባ ክንሕፀብ ኮና ኣዴ ላ ኢልካ ግን ኣይትኸይድኒ ኢኻ ምክንያቱ ምሳኻ ኣደ ዘይብሎም ስለ ዘለዉ ንዕኦም መሲልካ ኢኻ ኮፍ ትብል ክመፃኻ ከለዋ ክዳውንቲ ሓፅባልና ሞ ክመፃና ከለዋ ኣብዚ ጎልጎል ኮፍ ንብል እቶም ንኣሽቱ እተን ኣዴታትና ይርኣና እሳ ትሪኤካ ላስኻ ትሪኢ ኣለካ ግን ኣደይ ንሄለት ኢልካ ሱቅ ኢኻ ትብል እሳ እውን ፍልይ ኢላ መፃይ ትስዕመካ ናይ ብሓበር እያ ትስዕመካ ሕጂ ናብቲ ደኻ ዘላቶ ተቐርብ ክስዕመካ መታን ገለ ከምዚ ፍልይ ክትብል ግን ኣይትደልን ኢኻ ካብ እቶም ካልኦት ምሳኻ ዘለዉሲ ክትፍላ ኣይትደልን ኢኻ ግን ከመይ ገይረ ንክልኦ ነይረን ወላ ሕጂ ብጣዕሚ ትገርመኒ እያ ማርያ ትገርመኒ በቃ
1: ህወት ቤት ምሰውራ መቸም ከም ዝበልክዮ ብንኣሽቱና ስለ ዝኸድና ኣብዚ ከመይ ነርና ኣብኡ ከመይ ከተጋናዝቦ ቅርብ ክሳ ይኮነካ እዩ ድሕርና ፅነት ግን ተመሊስካ ክጥምቶ ትኽእል ሕጂ ክንዲሰብ ኮይንካ ከተስተውዕል ምስ ጀመርካ ገለ ተጋናዝቦም ሕጂ ደሎ ተማሃራይ ገለ ጋናዚብካ ክትሪኦ ከለካ ቤት ምሰውራ መቸም ሓደ ቤት ምሰውራ ክበሃል ከሎስ ከምዚ ስሩዕ ቤት ትምህርቲ ድመስሎ ሰብ ቤት ትምህርቲ ከምዚ ሩማት ሃልይዎ ሰድያ ሃልይዎ ቴብል ሃልይዎ ገለስ ትመሃረሉ ቤት ትምህርቲ እዩ ድመስሎ ቤት ምሰውራ ግን ከምኡ ይኮነን ኣብ በረኻ ብፍላይ ከዓ ኣብ ሩባ ፅብብ ድበለ ሩባ ኮይኑ ኣነ ሕጂ ብዓራርብ የ ቤት ምሰውራ ኣትየ ዓራርብ ካብ ባዶ 2 ክሳብ ባዶ 5 ባዶ 3 ዘሎ ስጋ እቲ ጎልጎል እዳቦይ ርእሶም ሽንጭሮ እዩ ፀቢብ እዩ እዚ ፀቢብ ዝኾነሉ ምክንያት ክትሕባእ ማለት እዩ ካብ ነፈርቲ ደብዳብ ናይ ነፈርቲ ብቐሊሉ ከይረክበካ ብፍላይ ባዶ 1 ባዶ 2 ባዶ 4 ክረክባኸስ ኣይክእላን ኤናዎ በርከ ዳርጋ ከምዚ ኢልካ ምስ ጠመትካ ዳርጋ ተክልተ ጎቦ ድላ ገብደሎ ኮይኑ ይስማዓካ ብማዕዶ ክትመፅ ኮላ ሕጂ እዛ ስዋይ ኣብ ከምኡ ተደኩኑ
4: ቆልዓ ኩሉ ግዜ ናት መዘና እንድሕር ኣለዎ ኮይኑ እቲ ዝበዝሕ እናፍቀቱ

0: መራሳስ ኣለዎ። ስለዚ ኣብ ሓደ ጋንታ ኣብ ሓደ መእከቢ ምስ ተኣከብና ከዓኒ ነቲ ኩሉ ናፍቆትና ነቲ ምፍላይ ካብ ስድራና ከረሳዓና ዝኽእል ኩነታት ኣብኡ እዩ ተፈጢሩ። ምክንያቱ ካብ ዝተፈላለየ ቦታታትን ካብ ዝተፈላለየ ወለድን ዝመፃና ንኣሽቱ ህፃናት ይሕዋት ኣብ ሓደ መኣዲ ተኣኪብና ሕጂ ነቲ ዝነበረና ናፍቆት ስዒርና ክንወፅእ ብህፃንነትና ማለት እዩ። ነታ ዝነበረትና ናፍቆት ብዓቕምና ስዒርናያ ክንወፅእ ንዓና እዚኣ ሓጊዛትና።
1: እቲ ኣመጋግባ ማለተይ ከምዚ ነይሩ ነይሩ ከምዚ ዝበልኩኺ ምሕምባሻ ይገብራልና እየን መቕልያ ገብራልና እዚ ሕጂ ዘይቲ ንብሎ ማለት እዩ ከምኡ ገብራልና። ግን ነዚ ኩሉ ሰብ ከምኡ ክገብራ ምክኣለን ኣብ ሓንቲ ጋንታስ 120 ገለ ይኩ ከምዚ 50-30 ገለ ከይመስለኪ 120 ሰብ ክንደይ ከተን ኣለይቲ 5-6 ሕጂ እቲ ሚዛኑስ ብኸምኡ ኢካ ትሪዮ። ሕጂ ኣነ ደይ ርስዑ እቲ ኣመጋግባ መቸም በረኻ እንዲ በረኻ ምዃኑ ይተርፎን እዩ ድሓር ከዓ መግዛእቲ እዩ ከዓ ከምቲ ዝድለየ ከምቲ ቆላዕ ዝዓብዮ ክሳይ ትኸውን ኢኻ። ግን ብዝከኣሎ ትውድብ ዝኾነት ብልፅቲ ነገር ወይ ከተማ እንተተታሒዛ ድዩ ካብኡ ብሰለብዎ ድዩ ገለገለ መጀመርያ ናብ ቤት ትምህርቲ ውራይ ትስደድ ብዕሽጉ ብፍላይ መግቢ እዚ ነርዎ ይበልዮ ብሽኮቲ ገለገለ በቃ ቀዳምነት ንቤት ትምህርቲ ውራይ ድመፅእ ካብቲ ቤት ትምህርቲ ውራ ከዓ ቀዳምነት ነቶም ድነኣሱ ገለ ምሽ ሕጂ እቲ ከምኡ ገይሮም ኣለይ መለይ ክብሉካ ምፍታኖም ብጣዕሚ እዩ ዝገርመካ። መጀመርያ ግን ብዙሕ ከምዚ ብሽኮቲ ገለገለ ኣይነበረን እታ ትግበር ሕምባሻ ያ ነርካ ነርካ እንተደይ ኮይኑ ቅጫ ኢካ ትበልዕ ቅጫኻ ወዲ ዓከር እዩ። ሕጂ ሳርዲን ከዓ መፅያ ነራ ኣይ ሳርዲን ኣይገለ ፕሮቲን ዓይነት እያ ምስ ከምዚ ሕርጩ እዩ ግን ናይ ዓሳ እዩ ቀጠልያ ሰበባ ይድመስል በቃ ማይ ተበፅቢፅዮ ሰበባ ልካ ሕጂ እቲ ክሳይ ከዓ ይህቡካ ኣብታ ቅጫ እቲ ወዲ ዓከር እዩ እቲያ ካይ ትልከፍንያ ዋ ፈፂምካ ካ ክትበልዖ ዘይትኽእል ኤን ወይ ኣብቲ መንጎ ቅጫ ወይ እታ ቅጫ ዕፅፍ ከተብላ ኣብኣ ገብሩልካ ሽዑ ቦርሳካ ተእትዋ ንምብላዕ ምስኣንካያስ ኣብ ቦርሳካ ተእትዋ ምሽ ንበረካ ዲኻ ንትምህርቲ ትኸይ እቲ ቦርሳካ ኣየቕርብኒ ብጨና ምክንያቱ እቲ ድብለክ ደለኹ ዓሳ ኣነስ ኣብዚ ከማ ንሪኦ ይፈልጥን ኣሎ ዶ የለን ካበዮም ደምፅዎ ንቁፅ ክሳይ ነይሩ ንቁፅ ባናና ነይሩ ንቁፅ ባናና ሕጂ ሰብ እዋ ከመይ ገይሩ ባናና ይነቅፅ ነ ወይ ክባላሾ ይንበርገለ እዩ ዝብለካ ንቁፅ ባናና ንቁፅ ኩኽ እዩ ድመፃና ሕዚ ኣቐዲምና ምስቲ ሽታ ናይቲ ፍሩታታት ከባን ኣብቲ በረኻ ተላሊና ኢና።
2: ቤት ትምህርቲ ሰውራ ከርተታ ወዲኣ ኣብ መወዳእታ ዓራርቢያ ዓስኪራ እንተኾነ ኣብ ዓራርብ እውን ምረት ናብራ ሃድን ፀላኢ ይኹን ሰግለለት ሞት ኣየብቅዕን ፅምእ ማይ ደብዳብ ነፈርቲ ሕፅረት ዝተፈላለዩ ኣድለይቲ ነገራት ብኡ ንብኡ ክመላእ ዝኽእል ኣይነበረን።
3: ንዓና ቤት ትምህርቲ ሰውራ ገዛና ቤት ትምህርቲ ሰውራ ቤት ትምህርትና ቤት ትምህርቲ ሰውራ ስድራና ኩሉ ሲ ቤት ትምህርቲ ሰውራ እዩ ምስ ካልእ እሲ ነናፃፅሮ ኣይነበረናን።
2: እንተኾነ እዞም ብዙሓት ክነሶም ብውሕዳት ኣለይትን መምሃራንን ዝናበዩ ዝነበሩ ቆልዑ ቤት ትምህርቲ ሰውራ ብፍቕሪ ተፀዋርነትን ሓድነትን ክሰግርዎ ክኢሎም እዮም። ደቂ ዓባይ ድስቲ ብዝብል ቅፅል ዝፅውዑ ኣብ ሓንቲ ድስቲ ሓንቲ መኣዲ ስጋ ስውዓት ብዝብል ሓንቲ ማሕላ ጉዕዞ ትምህርቲ ኣብ ገድሊ ከይዶሞ
3: ምስ ደቂ ገዛውትኻ ከዓ ብሓንሳብ ውዒል ካብ ደገ ክትፃወት ለይቲ ነናብ መደቀሲኻ ትኸይድ። ኣብ ቤት ትምህርቲ ሰውራ ግን እቲኣ ትበልዓላ ሓንቲኣ እታ ትድቅሰላ ሓንቲኣ ስቲልታ ትፃወተላ ቦታ ሓንቲኣ ምስ ልክዕ ከም ኣሕዋት እምበር ካልእ ዘሎ ወላዲ ካልእ ከም ዘሎ ኣይትፈልጥኒ ኢኻ። ቤት ትምህርቲ ሰውራ ናቱ ቋንቋ እዩ ነይርዎ ድኾነ ትግርኛ ኣብኣያ ትምስረት ካብቶም ዓበይቲ ዝመፁ ሓደ ክልተይካ ትፈልጥ እምበር እቶም ብፍላይ ቶም ንኣሽቱ ኣውደ ዓበና ንኩሉ ንኩለን ጨራሩ ነናተን ስም ኣለወን ብዙሕ ሕብሪ እንድሕር ኣለዋ ባንዴራ ውድብ ኢና ንብላ ነርና። ኣብ ሩባ ትውዕል ነራ ሓንቲ ሓላዊት ሩባ ፀላም እንደ ኮይና ፋጥን ሓሪር እንዳበልና ነናተን ኢና ነተን ጨራሩ ስመንህባ። ፅይፍ ቃላት ኣብ ሜዳ ኣይፍለጥን ይፈፂሙ ፅይፍ ቃል እንድሕር ተዛሪቡ ደይሰውራዊ ቃል ተዛሪቡ ኢልካኻ ንሓላፊኻ መፅኻ ትነግረሉ

0: ፅፍ ቃል እዚ ዘይሰውራዊ ቃል ተዛሪቡ ኣይትደግማን ኢኻ ትውስዱ በላ ኣብኣ ከላ ርድእ እትያ እንታይ ሕማቅ ከም ተዛረበ
1: ደቂ ዓባይ ደሲ ዓበይቶም ንኣሽቶኦም በብመድረኾም ንዝሓለፍዎ ዘገርም ዘስሕቕ ዘስተንትንን ዘሕዝንን ፍጻሜታት ብከምዚ ይገልፁ።
2: ኣደ ዘለኩም በዝተሰርዑ ኣደ ዘይብልኩም በዝተሰርዑ ንበሃል ብዙሓት እዮም ሕጂ ኣደ ዘይብሎም ምሳና ማስናተይ ባች ብፍላይ ናይ እዚኦም ወላ ተጋደልቲ ደኣዮም ኣዴታቶም በረ ኣቦታቶም ናተይ ግን ብዙሕ ብ78 ምስሓብ ገለ ዝተሓወሱና ገለ ስለ ዝኾኑ ኣዲኦም ዘይፈልጡ ኣቦኦም ዘይፈልጡ ዝያዳናትና በዝሑ ሕጂ ኣደ ዘለካ በዚ ስራዕ ኣደ ዘይብልካ በዚ ኣደ ዘለካ በዚ ሽዑ ውዝዑኻ ከ2-3 በፅሑኻ ከምዲ በፅሑኻ ሒዝከዮም ገዛኻ ትኸይድ ሕጂ ከቢድ እዩ ኣብዚ እዋን እዚ ኣነ ነደይ ኣደ ዘይብሎም ደቀይሲ ኣደ ዘይብልክ በዚ ኹኑ ክበሃሉ ከለዎስ እንታይ ይስምዖም ሕጂ ብዚ እዋን እዚ ሽዑ ግን ኖርማል እዩ እሶም ኣይስምዖም ንሕና ከ ኣደ ከም ዘላትና ኣይትርዳኣና ማለት እዩ ሒዝናዮም ንኸይድ ማዕረ ከዓ ዓሪፍና ንምለስ
3: እንታይ ኣሉ ሕጂ ከምቲ ድበልኩኹም ብዝተፈላለየ ምሽ ገሊኡ ኣብኡ ስድርኡ ይቕተሉ ብደርጉሞኒ ብንእሽትኡ ሓዚሎም ወስድዎ ገሊኡ ገለ እዩ ሕጂ ምስ መፃኻ ገሊኡ ሽሙ ሽሙ ኣብኡ ጥራይ ይፈልጥ ኣቦ ሓጉ ይፈልጥኒ ገሊኡ መን ይቦካ ትብሎ ኣብኡ ከ ኣይፈልጦን ሽሙ ግን እንታይ ይገብርቶም ኣለይቲ ብመን መፂኻ ናብቲ ቤት ትምህርቲ ናብቲ ቤት ትምህርቲ ከመልካ ቲኻ ወይ ናብቲ ሰውራ ከመልካ መፂኻ ኣለዎም ኣብ ወርኒክ ሕጂ ስኻ ኣነኖ ምስ በልካዮም እታ ሽምካ ሒዞም ኣለው ሕራ ኢሎም ስኾዮም ድብሉ ኣፃሪኦም ግን ይሓትሶም ዘቲ ድፈልጠካ ንዓኻ ወይ ዓርክቦካ ድዩ ወይ ገለ ምሻ ኣለዎ ንዓኻ ናብቲ ቤት ትምህርቲ ደምፃካ ሓታቲቶም እቲ ኦርኒክ ይመልዎ ባዕሎም ኣቦኻ ኣባሓጓኻ ሕጂ ንዓኻ ክፍልጡካ ኣለዎም ምክንያቱ ኣቦኻ እውን ክስዋእ ክእል እዩ ከይነገሩካ ንዓኻ እሶም ኣፈሊጦሞ ንድሕር ዳ ክስታይ ኮይኑስ ክነግሩካ ኣለዎም ሕጂ እቶም ኣቦይ ኣይፈልጦን እየ ወይ ኣባሓጓይ ኣይፈልጦን እየ ዝበሉ ይእክቡኻ ተፀዊዕካ ትመፅእ ሽዑ ንስኻ ድሕሪ ሕጂ ክስቶ ክስቶ ኣቦኻ ቢና ማሓሪ ገለ ብለካ ንኣብነት ንስኻ ድሕሪ ሕጂ ኣቦኻ ማሓሪ እዩ ኣቦሓጓኻ ከዓኒ ንጉሰ ንስኻ ከዓ ኣቦኻ ከምዚ ሕጂ መምስ ተባሃልካ ትወፅእ ነግረካ ፅዋዕካ ተኣቱ ነግረካ ትወፅእ ሽዑ ኣብ ደገ እንታይ በፅሕካ ንዓኻ እንታይ በፅሕካ ንዓኻ ገሊኻ ትበሃል ከምዚ ትዕደ ከምዚ ትዕደል ዘለካ እንታይ በፅሕካ ገሊኻ ትበሃል ሕጂ ንሓደ ምስ ቅድሚት ተነጊሩ ኣቦ ምስ ወፀ ክፅበ ፀኒሕ ሽዑቶም ዶ ድሕሪኡ ድመፁስ ናይ ኩላቶም ሰሓፂር ኮይኑ ሽሙ ናቱ ገብረ መድህን ገብረ ብርሃን ገለ በፂሕዎ ናተ ክነዊሕ መዓት ሂቦም ንባ ኣነ ቀይረለይ ክብለካ እትየ ገለ ኢሉ
2: እንዳ 74 ጋረጃት ኢና ንኸይድ ከም ዝበልኩም እዳ 74 ምስ ኮትካ ቦይና 74 ስለዝነበረ ኣብኣ ዝሰምዕ ብገለ መስዋእት ናይ ኣቦይ ሰምዕ እሞ ምስተመለሱ ክሰዕቲ ኣቦይ ዳኣሰብ እንዲ ገለ የለየን እዋ ኣብላንዎ ኣዴታትካ ኮ ንገራየን ገር ብላኒ ማዓሽና እንዳ ህዝቢ ንኸይድ ኢለ እንዳ ህዝቢ ከይድና ነዛ መሸማዕያ እታ ቦርሰአን ወሽመጥ ገብራ ላበዝን በዝን ገምጢልና ነታ ክዳና ተፈተሽና ሲእና ሽዑ ከምዚ ምስ ገበርና ዕምጭ ፅፅላትና ፈቲሕና ነታ ቦርሳ ከፊትና ኣውፂና ኣብኣ ትፀንሓና መስዋእቱ ገለ መለስ ዝተነገረትሉ እ እንዳ ህዝቢ ወላ ክበኸያ ርእና ና ይፈልጥኒ ዓይበኸያ ነን ኣነ ርእየ ፈልጥኒ ዓብ ሰብ ክበኪ ነይቱ ሕጂ ከዲና ገለ ሕጉስ ኢልና በቃ ተሓጒስና ተሓጒሰ ኣረጋጊፀ መስዋእትና ኣቦይ ከምዚ ሞት ኮይኑ ከዓ ይስማዓካኒ ሞት ኣይትፈልጣኒ ኢኻ
4: ካልኣይ ግዜ 7 ሰብ ኮይና ናህድ ሓደ ጎደበሳይ እስማን ጃዕሊ ንእሽተይ ሓውነ ስዒ ጃዕሊ ኣብታ ካልአይት ምሳይ ሃዲሙ እስማን ጃዕሊ ቴድሮስ ግርማይ ዓሊ ሽሙ ናይ ገረ ግርማ ርሓጋንታ ዝነበረ ዓሊ ሽሙ ኣቦኡ ዝክረኒ ዓብደላ ዓሊ ኣድጊ ሱዳን ከዓ ንብሎ ነርና ኣድጊ ሱዳን እናሃድም 7ና ከምታ ናይ ቀደምና መራፊት ኣቲና ተኮር ወሲዶምና ኣቦይ ከዓ መፅኡ ጋጣሚ ኣቦይ ከዓ ዕረፍቲ መፅኡ ነይሩ ጀላሃንቲ ወድኻ ከይዱ ኢሎሞ መፅኡ ውዕል ንገብር ጀኻልኣይ ግዜ ብኣፍካ ውዕል የለን ኣብታ ቀዳመይ ተጠሊምና ኢና ይሽዑ ደቂ ክንደይ ኣለና ማለት እዩ 14 ክንገብር ስገለ ዋርሒ ተሪፉና ኣሎ ገሌና ቶም መሳት ዑስማን ጃዕሊ ካባና ንእስ ተሳሚዕና በቃ እንድሕር ግድን ተጋድሉና ኮይንኩም መረጋገፂ ንደልለና ኢልናዮም ወረቀታም ፅኦም ፅሒፎም ኣፈሪሞም ናቶም ፖሊስ ፈሪሞም ፈሪምና ሒዞምና ንመራፊት መፅኦም መራፊት ኣብታ ጋራጃ ቀኒዮም ሽዑን ጠሊሞምና ጀላሃንቲ መሊሶምና እንደገና ንሓሪ ጀላሃንቲ መሊሶም ኣብ ፊት እንዳወዲሻኽ ክላስ ነራ ብሻምብቆ ዝተሰርሐት ትምህርቲ ይነበረን 4 መዓልቲ ኣሲሮምና ኣብ 4ይ መዓልቲ በባ ሓደ ፀዊዖም ትምሃር ዲኻ ይትምሃር ንብሉና ኣነ ይምሃርኒ ይትምሃርኒ ካወ ግልበቲ ኣፅናሕ ኢሎም በበ ይናገሮም 7 ኣጋጣሚ ሓንቲ ዓይነት መልሲ መሊስኒ ኣይንምሃርኒ ኢና የለና ራይበሉ ኢሎምና ደቂስና ፍርቂ ለይትን ገለና

0: ተሲኦም ሃይለ መብራህቲ ዘለዎም ኣርባዕተ ተጋዘልቲ ብረት የለን ጀልሃንቲ ብረታ ዝነበረ ብረት ሒዞም መፅኦም ፍርቂ ለይትን ገለን ተሰራዒሎም ሸውዓቴና ኣርባዕትኦም ከብኪቦም ወሲዶምና ጌተብ ኣቲና ኣብኡ ሓዲርና ንግሆ ካብ ኣበጊሶም ከዓ ኣብታ እግሪ ጥርቑ ንውዕል ኣብኣ ፀባ በፅሚፆም ገለስዮምና ደቁስ ኢሎምና ንድቅስ ንሶም ከዓ ድቅሱ ምትእማን ስለዘይብልና ስለዘይተኣመና ጃኬት ናይ ሃይለ መብራህቱ ካብዛ ትረእሶ ስዕብና ደብዳቤ ነራ ከፊትና ኣንቢብና ናብ ክል ተዕሊም ዓራግያ ትብል ኣንቢብና ተዕሊም ውሃና ምስ ኣረጋገፅና መሊስና ኣሉታ ደብዳቤ ብታ መተረእሱ ጌርና ንፅባሒቲ ጓዓ ኢሎም ዓራግፅ እዮምና ተዓሊምና ተመዲብና
1: ሰዓት ኣርባዕተ ወጋሕታ ኢና ተሲእና ንኸይድ ፍርቂ ለይቲ ሰዓት ሓደ ከዓ ክዳና ውሰድ ክልተየን ክዳና ጥራይ ነብስና ኢና ንድቅስ ሕጂ ናይ ጓል ነገር ንእሽተይ ትዕጠቕ ገለ ኣደረየ ገለ ድኻ ትሂባትካ ማለት እዩ ተሰሪዒካ ንሩባ ትኸይድሞ ኣብቲ ሩባ ዝስራዕ ሕጂ መጀመርታ ዓራርብ ከም ዝበልኮ ኣነ 82 ስለዝኣትኮ በረድ እዩ ፀኒሕና ከምዚ ኣሰሓይታ እዩ ነይሩ ሙቆትቲ ኣይ ክሳ ይነበሮን ሕጂ በቲ ሰሓይታእቲ በረድ እዩ ዝቕየርቲ ማይሲ ብላዕልስ ሰንፈለ ልብል ይበረድ ከምኡ ኢልና ኮልና ተሰሪዕና ጥራይ ነብስና ሽድሽ ኣለዋ ዝሓፅባኻ ኣንጠብጣባይ ትኸውን እቲ ቀላይ ኬትካኢኻ ማይ ተንጥብጥብ ሽዱሽተ ሰባት ኣለካ ንጥብጣባይ ብኣጃክስ ኢኻ ትሕፀብ ኣጃክስ ሞ ብጎልፎ ኢኻ ከዓ ትፍሕፋሕ ኣብ ሰሙን ሓንቲ መዓልቲ ኢኻ ትሕፀብ ሽዑ ዘይትን ማይን ኣብቲ ተን ኣባላትና ብጣዕሚ ንፋዓትን ማይን ዘይትን ብፅብፅ ኣቢለን ኣሕውስ ኣቢለን እንዳለኸያ ክዳን ኸድናኻ ዝበፅሓካ ክዳን ኢኻ ትኽደን ከምዚ ሓንቲ ክዳን ትብፅሓካ ትድርበየልካ ዝበፅሓትካ ሎሚ ከምዚ ዝበልዎ ዓንቲ ወይ 300 ቅያር ነርና ማልያ ናይ ሶቪስታት ተኸዲነ ፅባሕ ናይ ሄኖክ ስረ ተኸዲነ ኣሎ ኮታ ከምኡ እዩ ዳሓር ግን ገሊኡ ዝእርጋ ኣሎ ጥዕዋዕ ደብሎ ክዳኑ ጉቡዝ ምስ በልካ ከዓ ናይ ጓል ነገር ክሳ ክትኮን ትፍትን ገክረከ ክዳና ኣፍሊጦምና ሕጂ እንታይ ገርመኒ ትስሓይታት ተሓፂብካ ካብዚ ተሓፂብካ ናብቲ ኢካ ትኸይድ ክዳንካ ክትቀይር ጥራይ ንብስካ ርድረት እናበልካ ይምሽጣኻ ክድናኻ ቁሪ ኣስሓይታ ገ ወላ ሓንቲ ይኮነ ናዓና
2: ኣኽላባት ነይሮም መጀመርያ ኩሉ እቲ ተምሃራይ ሃሙን ቀልቡን ናብኦም ስለዝኾነ ክቐትልዎም ደልዮም ክቐትልዎም ምስ ደለዩ በቃ ኣክንዲ ትኸልብስ እሶም እዮም ኣብቲ ቅድሚት ግትር ዝብሉ ካብዚ ኸልበይ ድመውስ ኣነ ክመውት ገለ ሽዑ እዚኣ ይትኸውን እያ ግደፍዋ ተባሂሉ ሽዑ እንታይ ታክቲክ ተጠቂሞም ነቶም ማኽላባት ማዕረቶም ተምሃሮ ኣፍቂሮሞም እቶም ኣለይቲ ማዕርዮም ኣፍቂሮሞም ዋ ከራይ ከምዚ ወራር ከምዚ ዋ እዚ ኸልቢ ዝኽፍተወካ እዚ ከምዝገብር ገለ ኢሎም ካራክተር ኣውፅኦምሎም ነቲ ፅባቐኦም ነቲ ጠባያቶም ገለ ክጎዩ ከሎ ሽዑ እቲ ሰብ ኣኽላባት እዩ ድስእል ክስእል ከሎ ኩሉ ግዜ ስእሊ ክስእል ከሎካስ ከልቢ ወይ ተጋዳላይካ ዝስእል ሽዑኡ ማዕሪኻዮም ኣፍቂሮሞም ዘለዉ እጂ ፍቕሪ ከም ዘለዎም ከዓ ፈሊጥካ ኣለኻ ሽዑ እንታይ ገይሮም ብሓዘን ምሻሎ ሕማም ዕቡድ ከልቢ እንዲ ነቶም ቀንዲ ዋናታት ኣኪቦም ሕማም ዕቡድ ከልቢ ዝበሃል መፂ ድኣ እዞም ክለባትና ድኣ መድሃኒት ዶ ድኣ ክንሓተሎም ብውድብ ደረጃ ገለ ሕጂ ብውድብ ደረጃ መድሃኒት ክሓቱ ንከልቢ ማዕርኹ ንድኡ እንተ ደኣ ተወፍየምሎም ነቶም ኣክላባት ፈትዮሞም ኣለዉ ማለት እዩ ከምዚኣ ክንገብር እምበር እንታይ ድኣ ከምዚ እንዲ ኮይኑ ዋ እዎ ማለት ካብ ከልቢ ከዓ ንሕና ደ ንምበር ኣክላባት እ ኣነ ንርወይ ብጣዕሚ እየ ዝፈትዎ ገለ እዮም ድብልካ ሽዑ መወዳእታ በቃ ብመድሃኒት ኣይኮነን እዚ ብክብሪ በቃ ንቕተሎ ብክብሪ ኣኽቢር ቀድና ብክብሪ ክንቀብሮም ኢና ምክንያቱ ብርቱዕ እዩ ትሕማም ኣይ ምሕርኒ ገለ ተባሂሉ ዋ ብስነ ስርዓት ኣብቲ ክሳይ ግዮም ቀቲሎሞም ነቶም ኣኽላባሲ ቀቢሮሞም ሽዑፍቲ ልዕሊዩ ኮይኖም እንታይ ኢሎም ደርፉ ወራር ተሰዊኡ እንዳረኣኽዎ ገለ ስዉ እዩ ማለት ከምዚ ምሳኻ እዩ ነይሩ ተፍቅሮ ኢኻ ትፈትዎ ኢኻ ገለ ትፈትዎ ሰብ ተተፈሊኻ ብመስዋእት እዩ ብብረትዮም ከዓ ተቐቲሎም ገለ ሕጂ ማዕረ ክንዲ እሶም እዮም ከምኡ ኢሎም ዝደርፉ ሽዑ ደይ ርስዓ ደርፊ እንታይ ነይራ ኣኻልብና ወይዞም ጀጋኑ ክፈትዎም ከሎ ማለት እዩ ኣኻልብና ወይዞም ጀጋኑ ዘይድቅሱ ንዓና ከድሕኑ ስጋ የብልዑና እንዳሃዳኑ ባርዕ ተወርዋሪ ጎቢጡ ዝዕትዕት ነርወይ እንተሒዛ ኣይተብልን ፈልከት ገለ ዝብል ግጥሚ ባዕሎም እዮም ቶም ኣባላት እዮም ዝገጥሞ ሽዑ ንዝምርሑ ሽዑ ማዕርየና ኣፍቂሮም ማዕሬና ኸ

0: ሃብቲ ዝኾነ ይኹን ነገር ይሳተፍዎ ማለት እዩ።
1: ከነዝልእ ከልና ሽዱሽተ ነፈርቲ ማሓንሲያ ንድመፅኣ ሄሊኮፕተር ፋክረስ ድርብያ ኣብሩኽ ትበሃል ተብሩኽ ምስ ሓላፋ ተኸይድ ኣብቲ ጠጦቱ ገለ እዩ ነይሩ። ብድሕሪ እዩ ተሰሪዑ ነይሩ ድሕሪ እዩ ተሰሪዑ ነይሩ ሽዑ ካልኣይ መድፋዕ ጂ ኣርቢጂ ገለ እዮም ገይሮም ና ሳንጣ ናይ ኣርቢጂ ተሰኪመ ነ ቅድሚያ ኣሎ መንግስቲ ዝብሎ እቲ መድፋዕ ጂ ሓብቲ ብል ናናይ ጥረቾ ብለኒ ብለኒ በቃ ንዓና እዮም ክሳይ ገይሮም ናና ብገስ ክንብል ምስ መፃ ብድሕሪ ወዲ ናስር ነ ኣብሩኽ ስለዝበሎ ኣብ ኣብሪኹ ኣብሪኹም ንሕና ፍትያ ክንሓልፍ ከልና ግልብጥ ኢሎም ስለ ክብል ፋክረስ ኣብ ርእሱ ዕሊባትሉ ነፍሲ ክቋፃፀሮ ብዙሓት ስዋኣት እየ ንዕኡ ግን
2: ኣብ ቀጣን ክንበፅሕ ከለና ውሕጅ ድሓን እያ ዘላ ኢሉ ክሰግርቲ ኣውቲስታ ናይቲ ናይ እንዳ ሰብዓ ኣውቲስታ ማለት እዩ። ኣብ መንጎ ግን መክሳይ ሓድሽ ጋሻ ውሕጅ መፀና ጋሻ ውሕጅ ምስ መፀና ኣብኣ ከላ ነዛ ትታ ከምዚኣ ገይሩ ክሳይ ገብራ ማለት እዩ ይገልብጣ ምስ ገልበጣ ኣጋጣሚ ይቃለስ ማለት እዩ ኣውቲስታ እንዳተቓለሰ ከሎ ግን ዓብይ እምኒ ፀኒሑ ይሕዛነታ ትታ ካብ ምግምጣል ንድሕን እዚ ወዲስ ካብ ስውእቲ ብፀይቲ ዝወለዶ ዳንኤል ግን ሸዓ ሽደን ስውእ ደይክብሎ ሞቱ እንዳ ያደኖ ሰተት ኢሉ መሊቑ ይኸይድ ማለት እዩ። እዚ ቆልዓ ኩሉ ግዜ ካብ ሓንጎለይ ኣይከይድን እዩ በቃ ሽደን እዩ ዝበሃል መኣድዩ ስውእቲ ሕጂ ኮ ኣቦኡ ንስውኡ ኮይኑ ማለት እዩ ፍሉይ ተዘክሮ ናይ ዝቆልዓ ኣለኒ በቃ እንድ
3: ኣብ ሓንቲ ጋንታ ተመዲብና ኣነ ናቦይን ሕጂ እንታይ ሽግር ጋጥም ዓን ሰባይ ዝበሃል ኣቦይ ኣነ ኣቦይ ክብል ኣይክእልኒ ኣይ ዕበየትንን ካበይ ከምዚ መፀታ ይፈልጣኒ ንሕና ባባ ገላካ ኢልና ይንፈልጥና ናይ ኣምሓርያታ ዘረባ ከበይ መፅያ ግን ኣባባ ኢልና ኢና ዓብና ንሕና ኣጋጣሚ ሕጂ ከምታ ቀደምካ ኣባባ በለኒ ብለኒ ኣነ ተጋዛላይ ኮይነ እ ከመይ ኢላኹም ክብለካ ማዓን ሰባይ ትብለኒን ይኽእልኒ ከይፀዋዕ ኮ ነዊሕ እዋን ንኸይድ በ እጂ ሽዑ ከዓ እቶም ተጋዘልቲ ከዓ ፈልጥዮም ነዚ ሽግር ዝሳይገብሩካ ትም ኢሎም ፀኒሐም ኒኤ ምስ በፅዕ ንዓባ ነባካ ከምዝበሎ ብሉ ክፅውዖ ይክእል ሽው ኢለ የርክቦም ትንክፍ ትንክፍ ከምዝብሉካ ኣለዉ ብሎ ከምዝ ሓሊፍና ዝሓር መወዳእታ ምስ መረረኒ ኣብ ሓደ ጋ እንታይና ኣኼባ ግበር ስምኦን እዩ ነይርቦ እምበር ኣብዚኣ ነቐፌታ ኣላትኒ ኢለ ንመን ኢሉ ንብፃይ ዓን ሰባብ ሰንቢዶም ኣነ ተጋዘላይ ኢለ ኣነ ከም ሰበይ ወይ ዓን ሰባ ክብል ዓን ሰባ ምባል ቀበለኒ ወይ ከዓ ኣነስ ሕጂ ቆልዓ ኮይኑ ቦ ክብላ ይክእልኒ ወይ ከዓ ቦታ ቀይሩኒ ይብል ያ ዓን ሰባ ኢሉ ኣይብለኒን ኢሉ ከዓ ወደ እዩ ከምታ ናይ ቀደሙ ኣባቡ ኢሉ ነብር እምበር ዓን ሰባ ዝበሃል የለን ኢሉ ምርእዳእሲ ኢና በቃ ከይተፀዋዕና ነዊሕ ከድና
4: ሕጂ ንዓይ ተጨንቐኒ ዝነበረ ትሕቶ ነይራ ታሕቶ እንታይ ተጨንቐኒ ነራ እንታይ ይብሉ ክዕልሉ ከለዉ ሲ ለንቀነ ድኣኒ ሻዕብያ ኣዛራቢት እያ ኮይና ደላ ብዛዕባ ሻዕብያ እዮም ዝዛረብ ዘለዉ ሕጂ ንፀላ እዮም ማለት እዩ ብዛዕባ ሻዕብያ ዝዛረብሎ ተበሉኒ እታ ሻዕብያስ ኣብ ናቕፋ ትቕመጥ ሰበይቲ ሕጂ ንከዓ ደላይኩም ሕቱ ሕቶቱ ምስ በለና ኣነስ እዛ ሻዕብያ ትበሃል ሰበይትስ ከመይ ድበለት እያ ኣነስ ክፈልጣ ደድየ ሕቶ እዚኣ ናይ ብሓቂ እያ ትገርመኒ በቃ ሻዕብያ ከምዚ ገራ ሻዕብያ ከምዚ ገራ ምስ በሉናስ እሳ ትገብር ደላ መሲልኒ ንሕና ቤት ትምህርቲ ሰውራ ኣብ ዓራርብ ኢና ዘለና እታ ሻዕብያ ትበሃል ካ ኣብ ርሕቕ ኢሉ ከም ናቕፋ ተበሩካ ከምዚ ኣብ ናቕፋ ኮይና ተመሓደረ እናደላ ገለ ኣርኢዳቶም እያ ከምዚ ገይራ እያ ሻዕብያ ከምዚ እዩ ዳሕራይ ዝሰምዖ ኣለካ ትዜናታት ከምዚ ብላ ኣሎ ተበሉ ኣነ ሓንቲ ሻዕብያ ትርብሾም ደላ መሲልኒ ኣነ ብዛዕባ እታ ሻዕብያስ ኣፍሉጡ ስለዘይብለ ኣ ሻዕብያስ እንታይ ትገብር ደላ ኢልዮ ሰሙን ምሉእ ስሒቑ
3: ቀሺ ተስፋን ክእል ንብሎ መጋባይ ነይሩ የለን ሕጂ ሰው እዩ ሰለስተ ጀሪካን ማይ መሊኡስ ንዓባ ወዳዕን ሰባ ባፃሕኒ ኢሉኒ ተንክልተ ንስ ሒዝቦን ከይዲ ሳልሰይቲ ኣነ ተማሊአሉ ጨው ግብር ኣቢሉ እዛ ፍርቂ ፊሶ ሰለስተ ንእቶ ኣቢሉ ተንጣይታ እቲ ፈትፊቱ ምሳሕ በለዎም እብለኒ ሕጂ ንመጀመርያ ግዜ ዋላ ሓንቲ ዘይብላ ነገር ንበልዕ ምኳና ሽዑር እየ ኣነ እንዳ በላዕካ ክላ ይርዳእካ ንበርካ ስዊት ተዓባብያና ድሓር ዝሕሪ ሰሙን ዲ ክልተ ሰሙን ኣብኣ ኩዕሶና ተፃወት ክቦጥ መፅያ ፀብሕና መፂኣ ኢላ ኣነ ከምዚ ኮነ ኢለ ዝበልኮ ኮነ ገለ ይኮነ ጋጣሚ ኹም ኢለ ድሓር ነቲ ስምኦ ንነግርዎ ፀዊዑ ትጠሚ ኣለካ ዲኻ ኢሉኒ ኣይጠመኹን ሓቂ ተዛረብ ነኖ ይጠመኹን ኢለ እጂ ኣጣል ነረና ናብ ኣብታራ ዝወፍርዎን ዝሓንበል ሰሚዕና ካለና ክይድ ኢሉ ንዓቶም ኣኼባ ግብር ኣቢሉ ዝኾነ ሰብ ተረኛ ዝወዓለ ሓሊቡ ፀጊበ ክሳብ ዝብል ፀባ ከየሽተ ከይትንክፍ ኢልዎም
5: ነፈርቲ መፃና ነይረን እቲ ናይቲ ውድብ ፅቡቅ ነገር ግን ንሕና ተምሃሮ ኮይንና ክንዓቢ ነተን ነፈርቲ ፀላእትና ከም ደለዉና ከይንፈልጥ ብዙሕ ታክቲክ እዮም ዝጥቀሙ ነይሮም ገለ ካብኡ ከዓ ዘነፈርቲ ክመፃ ከለዋ እዚኣተን ድመፃኹም ደልዋ ብሽኮትየን ክዕድላኹም እዮን ድብልዋ ንሕና ሽዑኡ ብሽኮትየን እምበኣር ክዕድላና ኢልና ካብቲ ፍርሒ የልኣፍ ኣይንፈርሐኒ ኢና ጥራይ እንታይ ክንወፅእ ከዓ እንደለ ከዓ ብሽኮት ደሊና ሕጂ ብሽኮቲ እዚአን እንተተሓቢኡኹም ጥራይ ንገድፍኦ እንድሕር ዘይተሓቢኡኹም ብሽኮቲ ይገድፋልኩም እኒአ ንብሉካ ንስኻ ትሕባእ ሽዑፍቲ ግዜ እቲ ኖርወይ ድበሃል ብሽኮቲ ይመፅእ ስለ ዝነበረ ንሕና ከዓ ንምሸት ክድረር ከለካ ወይ ትቆርስ ከለካ ፀባ ገለ ብሽኮቲ ይዕድሉካ እዚ ካብቲ ንሳተን ብሰደድኦ እየን እንዳበሎ እዮም ልዕ
2: ንፃወት ገለገለ ምስ ነበርና ሕጂ ኣብ ምሻ ኣለዎ ከምዛ ናይ ቋሕሰም ግዜ እዩ ከይዱ ካባይ ሕጂ ኣብኣ ምስ ከደ ዝኾነ ድምፂ ሂም ድብል ምስ ሰማዕና ኩሉ ሰብ ናብኡ ኸይዱ ይመልሱና ሽዑ ንዓና ናእሽቲና ነርና ሕጂ ቶም ዓበይቲ መሊሶምና ሕጂ ኣብ መኪና ሰቂሎም ሞ ይመፁ ክኸዱ ንሕክምና ማለት እዩ ሕጂ ኣነ እንታይ ዝክር ክንርኢ ከምዚ ደድሕታ መኪናስ ንጎይ እሶም ቶም ተሃሮሙ ማለት እዩ ምስ ሮቤል ነይሮም ዳንኤል የማነ ነፀረ መን እዩ ሰሪቻ ከዓ ሽሙ ነይሩ ሕጂ ሰለስቲኦም እዮም ነይሮም ኣብ ኣደይቦም ከለዉ ሕጂ ክኸዱ ከለዉ በቲኣ ምሽ ከይድ ይመልሰኒ በቲኣ ከይድ ይመልሰኒ ዋእዚ ከዓ ምርኣይ ከሊኢና ገሊልና ኣይንርእን ኢና ኮታ መኪና እነትረያ ነዋሕያ ግን በቃ ስቂልናስ ኮለል ንብል ደድሕርታ መኪና ካብኡ ይመልሰና ሰናይትያ ነራ ምሳይ ተመሊስና ንኸይድ ሕጂ ክዕልሉና ከለዉ ንሓትት መን እዮም እንታይ እዮም ከመይ እዮም ገለ ንብል ምሽ ሕጂ ናይ ሮቤል ሽም ኣይሰማዕኩን ኣነ ግን ሓደ ሲ ይብሉ በቃ ምሻ ኣሎ ሓንቲ ትግረይና ከማ ንሓቲትና ብኡ ዝነበረት ማለት እዩ በቲ ሓደሽደሽ ዝበሃል ቦታ እዩ ከምዚ ክስታዮም ረኪቦም ደይተፈንጀረ ቡምባ ገሊኦም ረኪቦም ትትኮሶም ሕጂ ትብለና ቲ ሓንቲ ትግረ በቃ ነቲ ሓደ ሲ ኣብዚኣ ነብሱያ በቃ ክስታይ ኮይናቶ ትብለና ሕጂ ሽሞም ኣይትፈልጦም ንያሶም ግን ነቶም ዝነበሩ ትተሃራርሞም ትነግረና ሕጂ ከምኡ ኢልና እዋ እቲ ሓደስ ከምዚ ኮይኑ ከም ሰበ የደዕልሉ ኣለኹ ማለት እዩ ከምዚ ኮይኑ እቲ ሓደ ሓደ ከዓ ከምዚ ኢዱ ተሃሪሙ እቲ ሓደ ዓይኑ ገለ ኢልናስ ንዕልል ሕጂ ከም ኣኢሎም እዚኦም ንሕክምና ወሲዶሞም ንድዒ ድበፅሐ እውን ኣይመስለኒን እዩ ሮቤል ሓወይ ኣብኣ ተሰውኡ ኣብቲ ፃብራ ዝበሃል ሕክምና ተሰውኡ
6: ነቶም ልዕሊ ወለዲ ዝኾንዎም ኣለይቶምን መምሃራኖምን እንክዝክሩ ካብ እግሪ ተኽልና ካብ ቦኽሪ ክሳብ ሕሳስ ልደ መልሚሎምና ኮስኪሶም ኣዕብዮምና ክዳናን ነብስናን እናሓፀቡ ፍቕሪ ከይጎድለና ከም ወለዲ ኮይኖም መጊቦምና ምሂሮምና ብሉፃት ዜጋታት ንክንከውን ንኣእምሮና ቀሪፆሞዮም ክብሉ ድማ ይገልፁ
4: ዓሰርተ ኣባላት ንምእትን ዓሰርተን ዝኾኑ ህፃናት እየን ዘናብያ ንምእትን ዓሰርተን ዝኾኑ ህፃናት ነብስና ሓፂበን ሰሪዐን ሽዑ ከዓ ነፋሪት ከይርከበትና ከዓ ነታ ንነብረላ ገዛስ ካልእ በረኻ ዝብል ቦታ መስሪቶምላ እዮም ነቲ በረኻስ በረኻ ወፂዎ እዩ ኣመፃፅኡ ብጉቡእ ኢኻ ዝግለፀልካ ነብስኻ ተሓፂብካ ክዳን ክትክደን ከለካ እዚ ኣዳ ይደልያኒ ክፍእቲ በፂሓትኒ ናይ ሸየንቲ ትመስል ንብል ሸየንቲ ስካል እዩ ክዳኖም ድሸኑ ሲ ናይ ሸየንቲ ትመስል በፂሓትኒ ጅባደ ይብላ በፂሓትኒ ትብል እትዕደለ ኒኻ እዚ ኣቦኻውያ ዲኻ ኣይኮነን ከዲንካ ነዚ ኣብ ስደት ዘሎ ህዝብና ማለት እዩ ሰጊ ሰላም እንዳበለ ብበረድን ብኣሳ ሓይታ እንዳተቀጥቀጠ ለሚን እዩ ድሰደልካ ደሎ ይብለና ምሽ ኣይርዳኣኒ መን እዩ ድልምን ደሎ መን እዩ ድሰደልና ደሎ መን እዩ ለሚን እዩ ድሰድስ መን እዩ ኣነ እዚ ሳልሳይ ወራር ኮይኑ ብዛዕባ ዲያስፖራ ክዛረቡ ከሎ እዚ መንግስቲ ኣነ ሽዑ ተረዲእኒ
6: ሳላ ዝመሃሩናን ሞያ ዘዕጥቑናን ቁንዓት ንሓቂ ዝሓልፉላ ወሰንቲ እሙናትን ተባዓትን ክንከውን በቂዕና ክብሉ እውን ይውስኹ
7: እቶም ድንበቡልና ኣብ ግዜ ድቃስ ንመደቀሲ ጥራይ ኣይኮኑ ወዲ እቲ ደቓላ ትሕቲ እቲ ዓባይ ከውሒ ዋላ እቲ ናይ ኤርትራ እውን ዕምራይ መን እዩ ጦር ሰራዊት ይደቃዊ ቆሪፆም ጉዳም ዕትሮ ብደርጉ ትሕሎ ኣርእስታት ከምኡታት እዩ ምስኦም ተዳናገፂ ምስኦም ንዕኦም እሶም ክንበቡልካ ከሎ ምስኦም ወይካ ትጉህ ጓሃኻ ምስኦም እ ምስቶም ውፅዓት ከም ትውግን ኩሉ ግዜ ምስ ውፅዕ ከም ትኸውን ገይሮም ስለ ደዕበይና
3: ኣነ ህዝባዊ ግንባር ዝኣምኖ ዝነበሩ ክይበዝሕ ካብ ኣደይን ክርስቶስ ዝኣምኖ እቲ መዕቀኒ ናይ እምነትና እዚ ትስምብደካ ዝኾነ ኣማን ብዚ ቤተክርስትያን ክፅሊ ዝውዕል ማዕረት ንሕና ንኣምኖ ንህዝባዊ ግንባር እምነት ይብሉ
6: ብምክንያት እዚ ክቡር ወርቃዊ መዓልቲ ቤት ትምህርቲ ሰውራ ድማ ለበዎኦም የመሓላልፉ
3: ታሪክና ታሪክና ይቶም ዝሓለፉ ሰባት እቲ ኣብዚ ዘሎ ብዕድል ዝኣተወ እዩ ምናልባት ኩሎም ተሰው ብድሕሪኦም ከም ፀናሕና እዮም ዝፈልጡ እምበር ክሳብ ሎም ከም ዘለና ዝፈልጥ የብሎም ንሕና እውን እግሪእግሮም ሳዓምና እዩ ዝመስሎም ዝኸውን ይብል ኣነ እጂ ንሕና ስለዝኣተና ክንዛርብ ስለዝኽኣልና ዓድል ስለዝረኸብና ማይክሮፎን ስለዝሃብኩምና ነናትና ፀጥዑም ተዛሪብና ጥራይ ክንከይድ ዝግበአና ዝብል እምነት የብለን። ምክንያቱ ኩሎም ተሰቡ ካባና ዝነፍዑን ካባና ዝንእሱን እዮም። ብዛዕባኦም ክባህልን ክፀሓፍን ዝግብኦ ከዓ ማእለያ ዘይብሉ ነገር ኣሎ።
8: እቲ ኣማፃፃእና እዚ ኣብታ ክንመሃረላን ክንሰምዓልናን ዝግበአና ግዜ እታ ቤት ምስ ወረድ ወሰድና ክታበት ሰያ ክሳዕ ሕጂ ተኺደና ዘላ ማለት እዩ። ኣብቲ ክኾና ዝግበአኒ ክትከውን ዝግበአኒ መድሃኒት እዮም ሂቦምሉ ማለት እዩ።

ናይ ሎሚ ትሕሶታት መደብ ዋልታ ኣብዚ ተዛዚሙሎ ዝኸበርኩም ተዓዘብትና ኣብዚ መፅእ ዘሎ መደባትና ብካልእ ትሕሶ ኢና ክንራኸብ ክሳብ ሽዑ ድሓንቀኒዩ ሰላም።

ነዚ ፀንሑ መደባት ኤሪቲቪ ተኪና ንዓኹም ተኸታተልቲ መደብና የዛንዩ ዝበልናዮ ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳሊና ኣለና። ሰላምታና ይብፃሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ንምክትታል ትሕዝቶ መደብ ህርመት ተዳሊኹም ዘለኹም ክቡራትን ክቡራንን ተኸታተልትና፣ ንሎሚ ኣዳሊናዮ ዘለና ደርፍታት ባህላዊ ደርፍታት እዩ ክኸውን። ምክንያቱ ሎሚ በዓል ቅዱስ ዮሃንስ ሓሊፍና ብርሃነ መስቀሉ እንኽብረሉ ዕለት ስለ ዝኾነ ንመላ ህዝቢ ኤርትራ እንቋዕ ናብዚ በዓል እዚ ብሰላም ኣብፅሓና ንብል። ደርፍታትና ባህላውያን እዮም ከምቲ ቀዲመ ዝበልክዎ። ኣብ መኽፈቲ ቀሪብናያ ዘለና ደርፊ ዓዳኑ እትብል ብክልተ ድምፃውያን ሃገርና ዝተደርፈት ብፌቨን ሃፍቶም ሊድያን ኣንደ ብርሃንን ብምዃን ኣብ 225 ዘረፋ ክትከውን እያ። ብኣ ክንጅምር ኢና። ድጊመ ንምክትታልኩም ብክብሪ ይዓደም።

ትሕዝቶታት መደብህርመት በዛ ዝተዓዘብኩማ ኣዳኖ እዩ እትብል ብክልተ ድምፃውያን ሃገርና ዝተደርፈት እያ ናይ ሎሚ ሰሙን ትሕዝቶና ኣህዱ ኢልና ፈሊምና። ካብዚ ብምቕፃል ዘላትና ደርፊ ከላለየኩም እየ ሸዊት ፈለማ እትብል እዛ ደርፊ እዚኣ እውን ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ እያ ክትከውን። ገዲም ድምፃዊት ኣብርህት ብርሃነ ምስ ኣበራ በየነ ኣብ 224 ዝደረፍዋ ስራሕ ክትከውን ሕጂ እውን ናባ ከስግረኩም እየ ንምክታልኩም ደጊመ ብክብሪ ይዕድም።

ምስ ትሕዝቶ መደብ ህርመት ኣለኹም ክቡራትን ክቡራን እንተኸታተልቲ በዚ ነቕርቦ ዘለና ደርፍታት ትዛነይ ክትልው ተስፋና ሙሉእ እዩ። ካብዚ ብምቕፃል እውን ቀሪብና ዘለና ደርፊ ናይ ብዳዊት ደርፊ ክትከውን እያ። ናይ ድምፃዊ መንግስትኣብ ገብረ ገርግሽ ዳናኖ እያ እትብል ድምፃዊ መንግስትኣብ ገብረ ገርግሽ ተጋይሸ ዳርጋ ብናይ ኩናማ ከምኡውን ትግርኛ ደርፍታት ኢና ዝበዝሕ እንሰምዖ። እዛ ንሕጂ ቀሪብናያ ዘለና ደርፊ ግን ናይ ብዳዊት ደርፊ እያ ክትከውን። ኣብ ዝሓለፈ እዋን ብዳዊት ደርፊ ከም ዝደረፈ ሰሚዕና ኣለና። ነታ ደርፊ ንሎሚ ቀሪብና ኣለና ከም ተቐዲመ ዝበልክዎ ንምክተልኩም ደጊመ ብክብሪ ይዕድም።

ክቡራትን ክቡራንን ተኸታተልትና ትሕዝቶታት መደብ ህርመት ከመይ ትከታተልዎ ኣለኹም? ብምክንያት ብርሃነ መስቀሉ ኢና ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ባህላውያን ደርፍታት ናባኹም ንቐርብ ዘለና። ካብዚ ብምቕፃል ዘለዋና ደርፊ ከላለየኩም ክልተ ደርፍታት ክኾነ እየን። ሓንቲ ናይ ድምፃዊ ቃልኣብ ተወልደ መድሒን ሕለል ዓዲ እትብል ኣብ 2020 ዝደረፋ ደርፉ ክትከውን ከላ፣ ካብኣ ቀፂላ ናይ ድምፃዊ ገብረ ወልደ ሩፋኤል ኣብ 2026 ኣብዚ ሒዝናዮ ዘለና ዓመት ማለት እዩ ሕዮ እትብል ደርፊ ነዚ ዘሎ ሃዋሁ ናይ በዓል ቅዱስ ዮሃንስ ተንፀባረቕ ደርፊ ኣ ክትከውን ንምክታልኩም ደጊመ ብክብሪ ይዕል።

ክቡራትን ኣፍቀርትን ትሕዝቶ መደብ ህርመት ደጊምና ተመሊስና ኣለና። ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ከላልየኩም ሓንቲ ከምዚኣ የደልየ እትብል ናይ ድምፃዊት ፌበን ፀጋይ ደርፊ ክትከውን ከላ ፍቅራዊት ደርፊ እያ። ካብኣ ቀፂላ እውን ናብ ድምፃዊት ፊዮሪ ብርሃን ኣብ 2022 ዝደረፈታ ኣውዱ ኣመት እትብል ደርፊ ክንጋብዘኩም።

ክቡራትን ክቡራንን ተኸታተልትና ትሕዝቶ መደብርመት ኣብ ሰዓት እዚ ሓድሽ ትሕዝቶ እዩ ዝፍነዊ ረብዕ ድሕሪ ቀትሪ ድማ ይድገም ትሕዝቶታትና ገና ቀፃሊ እዩ ዘሎ ካብዚ ብምቕፃል ቀሪብናያ ዘለና ደርፊ ናይ ትግራይ ደርፊ ክትከውና ብገዲም ድምፃዊት ከዲጃ ኣደም ሶሮባይ እትብል ኣብ 2010 ዝደረፈታ ሃገራዊት ደርፋ ካብኣ ቀፂልና ናይ ድምፃውያን ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ ኣርያም ዘሚካኤል ምስ ሚካኤል ኣብርሃም ሸጡ ኣውረ እትብል ናይ 2023 ደርፊ ክንጋብዘኩም ኢና።

ማይ እግል ንስተ ትፋና እምበለሊ ስከር ላዕቢ ዲቡ ነበሪት ካምሰልሁማ ሽብሕ ናብረ ናይ መዓለባት ዋእሲቶ ከምረት ምስል ወሰኮት ዕምር ዲብ ዓፍየት መሻክል ሰበት ላመፅእ መሓፈዘት እግል ትግባእ ኣትፋቐዳ መሻርከተ ብጅህቶም ሓረከት ጎረቦም ዲብ ዓፍየት ሰድያይ ሰበቱ ዲብ ዓኢላት እግል ልትለመድ እትሉሉይ ኣትፋዝዖት መሓደራት እግል ልትነዘም ፋነው ምተቕብለትና ሓቁሉ ኣጫር ምታዓዲት ሙሸቐት ሄ ዲብ ኣኽባር ካርጅ ግንታዓዲ መርሓባ ብኩም ኣብ ድግማን ኣሜሪካ እስራኤል ዲብ ደንጎባ ናይ ወርሕ ፌብርዋሪ ናይ ኢላ ሰነተ ጎና ዲብ ደውለቱ እባልአት በገሰያሃ ወልሳዕቲ ኣተላለየ ሃሌት ፊራሮ ዓስከርያት ዝያድ 5,000 ነፈር ከም ትቀተለው ወዚር ካርጀት ኤራን ዓባስ ኣራቅጂ ሓበራ ለባሳሓዊ እማት ዋእጀኒት ከምቶም ላሸርሓ ወዚር ኣራቅጂ መዳርስ ማእሰሳት ዓፍየት ዋዕብንየት ታሕቲ የተጣቀት ምን ኣግዳ ሃደፍ ናይ ኢላ ፊራሮ ጋቢ ከምሃላ ኣፍሃማ እምበለሊ እብላ ፊራሮ ዝያደ 26,000 ነፈር ከም ጃርሐው ዋጅምለት ወጠንያ እተይ ኤራን ዲብ ኣወላይ ሰረሰነት ናይ ሰነተ 2026 እበ ዝያደ 100 ከም ናቕሳ ተቐሪር ሓብረው እብላ ፊራሮ ዓስከርየት ብዓመት ዝያደ 860 ዓሳክር ኣሜሪካ ከም ትቀተለው ዋጃርሐውማ ላተቓሪር ሸርሐው ኣሜሪካ ዲባ ሓርበ ዝያደ 38 ቢልዮን ዶላር ላእለትዋጋም ከሳር ናይ እቅትሳድ ከም ጀራ ዲባ ልትሓበር ለሓርብ ዲብ ኤራን ወኣሜሪካ ሌጣ እንደ ይገቢ ዲብ ደረጀት ዲና እንደ ይተርፍ ዲብ እቅትሳድ ሽን ርብሓ ላሓድግ ክምሓላ ልተኣመር እምበለሊ ረይስ ዶናልድ ትራምፕ ኸሊጅ ሆርመዝ እግል ልትፈታሕ ኤራን ላቐደመቱ የማም ሓዲስ ከም ረፍደዩ ተሓበራ ሩስያ ወጀርመን ሓቆ 4 ሰነት እግል ሰልፍ መረት ዶልዲብ ኣትሓያስ ዕላቐት ዋቐድየት ሓርቢ ዩክሬን ሃድገያ ውዘራ ካርጀት ናይ ክልኤ ላደውለት ማልዕ 26 ሴፕተምበር መጥመጦር 81 ኢነት እጅትማዕ መጅልስ ዓም ናይ መነዘመት መጅልስ ቅራን ዲብ መዲነት ኒውዮርክ ላወደው ህድግ ለሓርብ ብሰላም ሓል እግል ርከብ ገበይ ዲፕሎማሲ እግል ኣጥፍሖት ከምቱ ሓብረው ምናታ ዲባ ህድግ ላኣትበፅሓተ መፋህመት ናይ ክልኢተን ላጅሃተ ከም ይህልት እሙርሃላ ጀርመን ወሩስያ ሓርቢ ዩክሬን ሓቆላ ኣንበታ ናይ ዲፕሎማስየት ወእቅትሳድ ዓላቐተን ዲብላት ዳህረታ ደረጀተ ክሬት ከም ሕሌት ተቐሪር ለፍህሞ እትላ መደትላ መባደለተ ትጃረት ናይ ክልኢተን ላ ደውለተ ምስላ ቀደም ሰነት 2020 ወክልአ ላዕላ ዲብ ልትርአ እብዝያደ 7500 ከም ሃጎጋል ትሓበር ሕኩመት ጀርመን እታ ሓልፋ ወርሕ ኦገስቲ ዲብ መዲነት ላይ ቢዚግ ላገበኣ ህጁም ድሮን ብሩስያ ከም ገበኣ ሸኮት ሓቆላ ቀደመት ዕላቐተ ዝያደ ከም ትከለመት ልትእምር ሕኩመት ሩስያ ላሸኮት ኣተላላይ ናኢላ ድወል ምውዳቕ ፀሓይ ላደውለት እግል ኣተኣካይ ወድያሁ ለፀንሐያ ምን ኣማን ለሬማ ዘማተየ ከምቱ ዲብላ ወቅት ለሂ ሕብርታ ፖላንድ ዲብ መምለከታ ቃይም መርከዝ ዓስከርየት ኣሜሪካ እግል ቲኢደ ተተሓረክ ክምህለ ተሓበረት ለብርናመጅ እግል ልግባ ዝያደ 4 ቢልዮን ዶላር ሜዛንየት እግል ተኣፍግር ከምሰልቱ ለሓበረተ ፖላንድ እብላ ቀድየት ምስሊ ኣሜሪካ ህድግ ወደየ ከም ሕሌት ኣተኣምራት እሊ ዲብ ደንጎባ ናይ ሰነተ 2020 ወሰዕ እግል ልትመም መስኢት ላገቢእ ዲቡ መርከዝ እስክ 5,000 ዓሳክሪ ኣሜሪካ እብቃይም እግል ለእስክን ከም ቀድር ልትገማም ኣሜሪካ ዲብ ፖላንዲ እትክል ሰነተ ላልትባደሎ ሓደ 10,000 ዓሳክር ከም ትነዲእ ላሓበራ ተቓሪር ክልኢተን ላደውለት ላዓደድ ዲብ 15,000 እግል ልትወቀል ህድግ ወድያ ከም ፀንሐያ ለፍህሞ ሕልፍ ኔቶ ዲብ ሩስያ ጨቕጥ እግል ሊደ ፖላንድ ልህሌተ ዲበን ጓሪሃ ለተዓንድቕ ከምሰል ፀንሓ ልተእምር ሩስያ ኣንፋር ኔቶ ላተን ጓሪሃ ወድያሁ ልህለያ ናይ ሰበብ ሓዚ ሓረካት ዓስከርየት ዲብ መሻክል እግል ኣትየን ከምሰልቱ ዲብ ትሓዝር ፀንሐታ ኣምን ናይ ምፍጋር ፀሓይ ኤውሮጳ ሓቆ ሓርቢ ዩክሬን ዲብ ለዳህረተ ደረጀተ ኩሩይ ከምሰልሃላ ተቓሪር ለፍሕም ካብ ሓሳብ ምተቕበለትና ኣኽባር ቀድምናቶም ኣርእሲ ኣኽባር ግል ትገምግልኩም በዓል መስቀል ዮም 27 ሴፕተምበር ሰነት 2026 ዲብ ኩላ ወጠነ ብሕሽመት ተዓየዳ ዲብ ዳረት ዳህየ ተዓዳ

ሓወሻ ምድርየተ ጋላ ነፍሒ ላጥበና ከዛ እንዳሓራ ዲብ ምድርየት ዓቱ ኻላ በቓ ምህሮ ግለት ሓየ ስለሃድጋዕቲ ማዕገባ ኣሜሪካ ወእስራኤል ብላኣት በገሳያ ፊራሮ ኣስከርት ዝያዝዲ 5,000 ነፈር ከም ቀተለው ኢራን ሩስያ ወጀርመን ሓቆ 4 ሰነ ተግል ሰልፍ ዶለን ዲብ ኣትሓያስ ዓላቐተ ቅድየት ሓርብ ብዩክሬን ኣድገያ ሆላንዲ ዲብ መምለከታ ቀይም መርከዝ ዓስከርት ኣሜሪካ እግልቲ ደ ክትሓረግ ከም ሕልት ሓበሮ ካሓይሳም ሓይሳት ምተቕብለትና ኣኽባር ዲብለተማ ምስለተለየ በራምጃትና መታባዕት በኪደ ዲብ ንተምንአን ሰራሕ መንኩም

0: ሰላም ከመይ ኣምሲኹም? ዝኸበርኩም ተኸታተልቲ መደባት ቴሌቭዥን ኤርትራ፣ ከም ዝፍለጥ ሃገራዊ ጋንታ ቅድድም ብሽክሌታ ኤርትራ ኣብ ሞንትሪያል ኣብ ዝካየድ ዘሎ ሻምፒዮን ቅድድም ብሽክሌታ ዓለም ትሳተፍ ከም ዘላ ዝፍለጥ እዩ። ኣብቲ ቦታ ዝርከብ ወኪል ሚኒስትሪ ዜና ሚካኤል ተኽላይ ንሓፈሻዊ ኩነታት ናይቲ ሃገራዊ ጋንታ ብዝምልከት ካብቲ ቦታ ብቴሌፎን ረኪብና ኣሉና። ሚካኤለ ከመይ ውዒልካ? ከመይ ቀኒኻ?
1: ሰላም ኣሚር፣ ሰላም ይፅቡቅ ኣለና
0: ሃራይ ማይክ። ምናልባት ሃገራዊት ጋንታ ቅድም ብሽክሌታ ኤርትራ ከምዚ ቀዲመ ዝበልክዎ ኣብ ካናዳ ዝካየድ ዘሎ ሻምፒዮን ቅድም ብሽክሌታ ዓለም ትሳተፍ ኣላ ሞ ሓፈሻዊ ኩነታት ሃገራዊት ጋንታ ከመይ ይመስል ኣሎ?
1: ሃራይ ኣሚር፣ ሃገራዊት ጋንታ ቅድድም ብሽክሌታ ኤርትራ ኣብዚ ናይ ዝዓንስቲ ናይ ዩሲኣይ ናይ ፅርግያ ውድድር ንምስታፍ ናይ 14 ተቀዳደምቲ ውጥን ሒዛያ ነቂላ። ኣብዚ ውድድር እዚ ኣብ ናይ ኤሊት ኣብ ናይ ትሕቲ 23 ዓመት ከምኡ ድማ ኣብ ናይ ደቂ ኣንስትዮ ምድባት ንምፅዋት እያ ኣንቂላ። እዚ ይኹን ዳኣ እምበር ግን ከም ኣብ ኩለን ጋንታታት ናይ ተሳተፍቲ ናይዚ ውድድር እዚ ዘጋጠመ ፀገም ንሃገራዊት ጋንታና እውን ገጢምዋ። ንኣብነት ዝተፈላለዩ ፌደሬሽናት ናይ ኣፍሪካ ኣብ ካልእ ሃገራት እውን ዝርከቡ ናብ ሞንትሪያል ካናዳ ዘቱ ናይ ቪዛ ፀገማት ኣጋጢምዎን ንጋንታና እውን ተመሳሳሊ ማለት እዩ። ስለዚ እቲ ፀገም ንበይንና ዘጋጠመ እኳ ኣይኹን ዳኣ እምበር ኣብ ተፃወትና ምድንጓይ ናይ ቪዛ ስለ ዘጋጠመ እቲ ሒዝና ክንስለፍ ዝተመደበ ቁፅሪ ናይ ተፃወትና ነኪዩ። ንኣብነት ኣብ ናይ ዓበይቲ ናይ ኤሊት ተመዲቦም ዝነበሩ ናትናኤል ተስፋጤን ከምኡ ድማ ማሌል ገብረ እግዚኣብሔር ንዛ ጋንታ ክሳተፉ ይከኣሉ። ከምኡ ድማ ኣብ ናይ ታ 23 ሚልኪያስን ያፌትን ክሳተፉ መደብ ነይሩ እንተኾነ ንድንጓይ ናይ ቪዛ ንዛ ጋንታ ክፅምሩ ይከኣሉ። እዚ ይኹን ዳኣ እምበር እቲ ዘጋጠመ ብድሆ ክስገር ስለ ዝነበሮ ሃገራዊት ጋንታና ዳግመ ውደባ ብምግባር ነቲ ክገጥም ዝኽእል መስርሕ ናይ ገዛ ርእሱም ቅንዲ ብምውፃዮም ነቲ ውድድር ነቂሎምሉ። ኣብ ዝሓለፈ ክልተ መዓልትታት እቲ ናይ ደቂ ኣንስትዮን ናይ ትሕቲ 23 ዓመትን ተኻይዱ እዩ። ኣብዚ ውድድር እዚ ኣብ ናይ ደቂ ኣንስትዮ ኤሊት ማለት እዩ ተቀዳዳሚት ሞናሊዛ እያ ተሳቲፋ። ሞናሊዛ እቲ ውድድር ኣዝዩ በዳሂ ነይሩ እንትኾነ ግን ኣቐማ ዝከኣል ጌራ ነቲ ናይ ከባቢ 169 ዝኾን ኪሎ ሜትር ዝነበረ ርሕቐት ትዝበዝሕ ብዝዩ ሸፊናቱ እያ። ካብ ሞናሊዛ ኣብዚ ውድድር ዝንፅበዮ ዝነበርና እቲ ብሰላም ወዲያ ክትዛዝሞ ፀወታ እንደገና ድማ ንዝመፅእ እዋን ናይ ተሞክሮ ግዜ ክኾና እዩ ትፅቢትና። ኣብቲ ናይ 23 ዝነበረ ግጥም ድማ ተቀዳዳማይ ውልዶ ተቀዳዳማይ ባይክ ኤድ ናኦም ኤፍሬም እዩ ተሳቲፉ። እሱ እውን ብተመሳሳሊ ነቲ ኣዝዩ በዳሂ ዝነበረ ትንፋስ ዘይህብ ዝነበረ ፀወታ ነቲ ዝበዝሕ ኪሎ ሜትራት ዓሊሞ እዩ ዛዚሙ። እሱ እውን ብተመሳሳሊ

0: ኣብዚ ውድድር እዚ ኣብ ዝመፅእ ተመክሮ ቀስመሉ እዩ ኢና ትናትና ንፍለዮ ማለት እዩ። ብድሕሪኡ ኣብቲ ናይቶም ዝሓበዩ ናይ ዝሓበዩ ኣድህቦ ዝግበረሉ እቲ ናይ ኤሊት ውድድር ማለት እዩ። ኣብዚ ውድድር እዚ ንሃገራዊት ጋንታና ወኪሎም ክሳተፉ ዝኽኣሉ ቢንያም ግርማይ፣ ሄኖክ ምሉብርሃን ከምኡ ድማ ምርሃዊ ቅዱስ እዮም። እዞም ሰለስትዮም ተቀዳደምቲ ነቲ ዝነበረ ሓጓፍ ንምትካእ ብምክሪ ኣሰልጣኒ ሳምሶን ሰሎሙን ተሓጊዞም ዝተፈላለየ ታክቲካዊ ቅዲ ከውፅ እዮም ቀኒዮም። ፅዕቁ ዝበለ ልምትካ ኣብ ምግባር ቀኒዮም። ስለዚ ሎሚ እቲ ውድድር ናይ 270 ኪሎ ሜትር ውድድር ሎሚ ጀሚሩ ኣሎ። ቅድሚ እቲ ውድድር ምስ ሄኖክ ምስ ቢንያም ከምኡ ድማ ምስ መርሃዊ ኣብ ዝገበርና ይዕላል ሃገራዊት ጋንታና ነቲ ፀወታ ብቐሊል ከም ዘይትሕዞ ዝተፈላለዩ መጥቃዕትታት ክትገብር ከም ዝኾነትን ተደጋጊፎም ብፍላይ ምርሃውን ቢንያምን ንሄኖክ ዝዓበየ ዕድል ብምሃብ ናብ መጥቃዕቲ ገጾም ክሰጋገሩ ምዃኖም ብውሕዱ ብውሕዱ ኣዝዩ ሰሓብን መሳጥን ፀወታታት ከርእዩ ምዃኖም ከም ገሊፆምለይ ኣብዚ ክጥቀስ እንደልዮ ማዕረ ማዕረ ናይዞም ተቀዳደምትና ወኒ ዋላ ተበግሶ ኣብ ካናዳ ዝርከቡ ኤርትራውያን ካብ ዝተፈላለዩ ቦታታት ንነዊሕ ሰዓታት ብምዝዋር ንኣብነት ካብ ከተማ ቶሮንቶ ንልዕሊ 5 ሰዓት ብማኪና ብምዝዋር ብርክት ዝበለ ህዝቢ ኣብቲ ቦታ ተረኪቡ ንሃገራዊት ጋንታና ኣብ ምድማቕን ሞራል ኣምሃብን እዩ ዝርከብ። ስለዚ እቲ ናይ ብሓቂ እቲ ኤርትራዊ ስምዒት ናይ ስፖርት ናይ ሃገር ኣብ ከተማ ሞንትሪያል ይንፀባረቕ ኣሎ። ኣብ ነውሱ ወከፍ ጎደና ናይቲ ውድድር ዝካየደሉ ቦታ ባንዴራ ኤርትራ ዘይትርየሉ ቦታ የለን። ተቀዳደምትና ኣብቲ ዙርያ ትክዘሩ ከለዉ ነውሱ ወከፍ ዝጭርሖን ዝዕልልታን ኣዴታት እናሰነየኦም ስለ ዝኸዳ ናይ ብሓቂ ኣብ ሞራል ናይቶም ተፃወትና ዓብዪ ዝኾነ ፍናን ከም ዘሎ ክሕብረካ ደላ ኣሚር
1: ራይ ሚከለ ከምዚ ኣቐዲምካ ዝገለፅካዮ እቲ ናይ ቪዛ ምድንጓያት ኣብ ናትና ተቀዳድምቲ ጥራይ ዘይኮነ ብሓፈሻ ኣብ መላእ ተቀዳድምቲ እዩ ኣጋጢሙ ዘለዎ ክትብለና ፅኒሕካ። ኣማሌ ገብረ እግዚኣብሄር ናትና የ ተስፋ ፅዮንን ካብዛ ሎም ትካየድ ዘላ ፀወታ ብኺሮም ከም ዘለዉ በዚ ኣጋጣሚ እዚ ንተዓዘብቲ ክንሕብር ንፈልጡ። ምናልባት ሚከለ ዘይምህላው እዞም ክልተ ተቀዳድምቲ ናብ ረብሖኦም ንምቅያር ቢንያምን ሄኖክ ምሉብርሃን ከምኡ ድማ መርሃዊ ቅዱስ ነዚ ፀወታ ብኸመይ ተደልዮም ኣለዉ?
0: ልክዕ ኣብቲ ዝገበርናይ ኣካል ምሕተት እውን እቶም ተቀዳደምቲ ነዚ ተራዚ ጠቂሶሞ እዮም። ብፍላይ እዞም ክልተ ጠቀስናዮም ተቀዳደምቲ ኣብዚ ኣብ ሞንትሪያል ተሰሪሒ ዘሎ ዓይነት ቅዲ ውድድር እቶም ናይ ባሓቂ ብቑዓት እዮም ኢልካ ክዝረብ ይከኣል እዩ። እዚ ይኹን ዳ እምበር እቶም ተሰሊፎም ዘለዉ ተቀዳደምቲ እውን ፅናፋት ከምዘይምዃኑ ኩላትና ንርድኦ እዩ። ንኣብነት ሄኖክ ምሉብርሃን ተዳሪኢናዮ ካብ መጀመርታ ናይዚ ዓመት እዛ ትሒዙ ኣብ ዝተፈላለየ ቱር ይኹን ዋላ ናይ ዓለም ኸለኸዊ ውድድራት ዝተፈላለየ ዓወታት እናጨበጠ ቁመኑ ኣብ ዘተኣባብዕ ወይ ኣብ ዘተኣማኖ ደረጃ ከም ዘሎ ዘመስከረ እዩ። ኣብነት ንምጥቃስ ኣብ ሩዋንዳ ዝተካየደ ዙር ሩዋንዳ ናይ ሄኖክ ብቕዓት ተመስኪር እዩ። ቀጠልያ ማልያ ጨቢጡ ብድሕሪኡ ብዝተፈላለየ ውድድራት ተሳቲፉ እውን ብርክት ዝበለ ዓወታት ከንዳሓፈሰይ ክመፅእ ቀኒሑ ኣብ ርእሲኡ እውን ብፍላይ ኣብ ቮልታ እስፓኛ ዝረኣዮ ናይ ብሓቂ በዳሀ ዝኾነ ውድድር እዩ ቮልታ እስፓኛ ኣብኡ ዝረኣዮ ብቕዓት ድማ ነዚ ዘለዎ ቁመና ዝምስክር እዩ። ስለዚ ናይ ሄኖክ ምህላው ዓብዪ ተራ ከህልዎ እዩ። ብዓብዩ ቢንያም ግርማይ ብዘለዎ ተመክሮን ልዑል ብቕዓትን ነዛ ጋንታ እዚኣ ኣብ ምእላይ ናብ ምውሃድን ዝዓበየ ተራ ከም ዝፃወት እዮም ገሊፆምለይ። መርሃዊ ቅዱስ እውን በቲ ዘለዎ በሊሕ ተመክሮ ወይ ውን ናይ ነዊሕ እዋን ተመክሮ ኣብ ምቕላስ ዝፀወታ እዚ ዝዓበየ እጃም ከም ዝህልዎም እዮም ተረድየ ዘለኹ። ስለዚ በዳሂ እዩ እቲ ፀወታ ናይ ብሓቂ ኣዝዩ በዳሂ እዩ። ናይ ከባቢ 270 ኪሎ ሜትር እሞ ከዓ ኣብዝዩ ተርተዓቐበት ዘለዎ ቅድድም እዩ። ስለዚ ብዓብዩ ብዓብዩ እቲ ሃገራዊት ጋንታና ንሃገራ ወኪላ ኣብ ከምዚ ዝኣመሰለ ኣዝዩ ዓብን ኣገዳስን ውድድር ክትሳተፍ ምኽኣላ ከም ዓወት ንቆፅሮ። ኣብኡ እውን ነቲ ኣብኡ ዝጥረይ ብቕዓትን ተመክሮን ዝድለበሉ ጋጣሚ እውን ስለ ዝኾነ እዚ እውን ከም ረብሓ ይረኣይ። ኣብኡ ግን እቲ ብቕዓት ናይ ሃገራዊት ጋንታና እውን ዝተፈላለየ ፈተነታትን መጥቃዕትታትን ብምግባር ኣቓልቦ መባዕትና ዜና

0: ኣባይን ክትሳብያ ዝብል ገምጋም ኣለኒ።
1: ሕራይ ሚካኤል ተኽላይ ወኪል ሚኒስትር ዜና ካብ ሞንትሪያል ካናዳ፣ ስለቲ ብቐጻሊ ንህዝቢ ሓድሽ ሓበሬታ ንምሃብ ተካይዶ ዘለካ ፃዕሪ ኣዝና ኢና ነመስግን። ምናልባት እዚ ተካይዶ ዘለና ዕላል ናብ ስቱድዮ ክሳብ ዝፍኖ ምናልባት ፀወታ ጌና ቀጻሊ እዩ ዘሎ። ፀወታ ምስተወደአ ድማ ፅባሕ ኣብ ዝህልወና ዕለታውን ሰሙናውን ፍፃመታት ስፖርት ድማ ንተዓዘብቲ እቲ ዘሎ ሓበሬታ ክነቕረቦ ምኳና በዚ ኣጋጣሚ ዝቃል እናእትኹ ሚካኤል ኣዝየ የመስግነካ። ይቐኒየለይ
0: ይቐኒየለይ ኣሚር።
1: ዝኽበርኩም ተኸታተልቲ መደባ ቴሌቭዥን ኤርትራ ምስ ወኪል ሚኒስትር ዜና ካብ ከተማ ሞንትሪያል ካናዳ ሚካኤል ተኽላይ ክነካይዶ ፀናሕን ዕላል ኣብዚ ዛዚምና ኣለና። ፅባሕ ኣብ ዝህሉ መደባትና ድማ ሓፈሻዊ ሓበሬታን ከምኡ ድማ ድሕሪ ፀወታ ወኪልና ሚካኤል ተኽላይ ምስ ተቀዳደምቲ ንዘካይዶ ዕላልን ምስ ደገፍትን ከምኡ ድማ ምስ ኣሰልጠንቲ ናባኹም ክነቕርቦ ምኳና ቃል ናኣቱ ብሩክ ምሸት።

0: ግራውን ዜናታት ሒዘልኩም ቀሪበ ዘለኹ ሮቤል በረኸተ ንምክታልኩም ብኽብሪ ንዓደምኩ ብቐንዲ ርእሲ ዜና ፍልም። በዓል መስቀል ሎሚ 27 መስከረም ኣብ መላእ ሃገር ብኽብ ዝበለ መዓርግ ተኸቢሩ። ኣብ መምሕዳር ከባቢ ዓዲ ሓወሻ ንኡ ዘባ ጋላ ነፍሒ ዝተሃንፀ ዲጋ ተመሪቓ። ኣብ ንኡ ዘባ ዓዲ ኳላ ብቕዓት ትምህርቲ ንምምሕያሽ ሰፊሕ መድረኻ ዘተ ተኻይዶ። ኣሜሪካን እስራኤልን ኣብ ልዕሊ ኢራን ብዘበገሶኦን ዝቕፅል ዘሎን ኩናት ልዕሊ 5,000 ሰባት ከም ተቐትሉ ተገሊጾም። ሩስያን ጀርመንን ድሕሪ 4 ዓመታት ንፍልማ እዋን ኣብ ምምሕያሽ ዝምድናን ጉዳይ ኩናት ዩክሬንን ተዘራሪበን። ፖላንድ ኣብ ግዝኣታ ቀዋሚ ወተሃደራዊ መዓስከር መደበር ኣሜሪካ ንምድኳን ትንቀሳቐስ ከም ዘላ ሓቢራ። ዝርዝር ዜና። በዓል መስቀል ኣብ መላእ ሃገር ብኽብ ዝበለ መዓርግ ተኸቢሩ። ወኪል ኤሪና ዮናታን ይዕብዮ ነቲ ኣብ ሜዳ ባሕቲ መስከረም ዝተኻየደ ስነ ስርዓት ተኸታቲሉ ዘዳልዎ ፀብፀብ ኣሎ። ኣርሴ ማስሞሮም ክተቕርቡ እያ።
1: በዓል መስቀል ሎሚ 17 መስከረም 2019 ግእዝ ማለት 27 መስከረም 2026 ዓመተ ምህረት ኣብ መላእ ሃገር ብኽብ ዝበለ ማዕርግ ተኸቢሮም። ካብ ሰዓት 7 ፈረቓን ንግሆ ኣብ ኣስመራ ሜዳ ባሕቲ መስከረም ኣብ ዝተኻየደ ሚኒስትራት ዝርከብዎም ላዕለወት ሰበስልጣን መንግስትን ግንባርን ብፁዓን ኣቦታት ሊቃነ ጳጳሳትን ጳጳሳትን ኣባላት ቅዱስ ሲኖዶስ መራሕቲ ሃይማኖት ኣብ ኤርትራ ዝመደበሮም ዲፕሎማሰኛታትን ናይ ክብሪ ዕዱማትን ከምኡውን ብኣሸሓት ዝቕፀሩ ምእመናን ዝተረኽቡሉ ስነ ስርዓት ብፁእ ኣቡነ ባሲልዮስ ቀዳማዊ ሻድሻይ ፓትርያርክ ኦርቶዶክስ ተዋህዶ ቤተ ክርስትያን ኤርትራ መኽፈቲ ጸሎት ምስ ሃቡ ውዳሴ ማርያም ተዓዲሉን ብሰብ ተራ ለባስያን ስርዓተ ቅዳሴ በፂሖን። ብመሪሕነት ደብረ ፀሓይ ኣቡነ ተክለ ሃይማኖት ሓዝሓዝን ተቐባልነት መካነ ሰማዕት ቅዱስ ጊዮርጊስ ቴራቮሎን ርእሰ ኣድባራት ደብረ ፅዮን ቅድስቲ ማርያምን ምስልጣን ምስ ተመርሐ ዝተመደቡ መዘምራን ሰብተራ ኣድባራትን ሊቃውንትን ኣሸብሺቦም። መንእስያት ተምሃሮ ትምህርቲ ሰንበት ድማ ነቲ በዓል ዘንፀባረቕ መንፈሳዊ ምርኢት ኣቕሪቦም። ኣብ ቤት ፅሕፈት መንበረ ፓትርያርክ ሓላፊ ክፍሊ ስብከት ወንጌል መምህር ስምዖን በየነ ንሃይማኖታዊ ታሪኻውን ሃገራውን መልእኽቲ በዓል መስቀል ኣመልኪቶም ኣብ ዝሃብዎ ዓሚቕ ኣስተምህሮ ከም ዜጋታት ኩሉ ተግባራት ጽድቂ ክንፍጽምን ብስነ ምግባር እሩማት ክንከውንን ተላብዮም። መንፈሳውን ሃገራውን በዓላትና መኽሰብናዮም ዝበሉ መምህር ስምዖን ግርማና ሓድነትን ፍቕርን ስለ ዝኾነ ፍቕሪ ብጻይን ይቕረ ምባልን ክነቐድም ብምምካር ስለ ኤርትራን ኤርትራውነትን መተካእታ ዘይብላ ህይወቶም ንዘወፈዩ ሰማዕታት ክብርን ሞጎስን ተመንዮም። ኣብ መወዳእታ ምህለላ ምስ በፅሐ ብፁእ ኣቡነ ባሲልዮስ ቀዳማዊ ሻርሻይ ፓትርያርክ ኦርቶዶክስ ተዋህዶ ቤተ ክርስትያን ኤርትራ ብለባስያን ከምኡውን ብብፁኣን ሊቃነ ጳጳሳትን ጳጳሳትን መራሕቲ ሃይማኖትን ተሰንዮም ንዳሜራ ብ4 መኣዝን ባሪኾም ሽግ ወሊዖም ንዋና ኣካየድ ስራሕ ምምሕዳር ዝዋ ማእከል ኣቶ ዘርኢ ተወልደ ብርሃን ብምርካብ ዳሜራ ምስ ተወልዐ ብቡራኬን ጸሎትን ፍጻመ ናይቲ በዓል ኮነ።
0: ናብ ካልእ ዜና ምስ ንሰግር። ኣብ ምምሕዳር ከባቢ ዓዲ ሓወሻ ንኡ ዘባ ጋላ ነፍሒ ዝተሃንፀ ዲጋ ትማሊ 26 መስከረም ተመሪቓ። ጋዜጠኛ ሳሙኤል ሃብቲ ሚካኤል ዘዳለዎ ጸብጸብ ኣሎ። ፊሊሞን ዞም ይከቕርቦ እዩ።
2: ኣብ ንኡ ዞባ ጋላ ነፍሒ ምምሕዳር ከባቢ ዓዲ ሓወሻ ብምትሕባር ህዝብን መንግስትን ዝተሰርሐት 180,000 ሜትሮ ኩዕቦ ማይ ትሕዝ ዲጋ ብ26 መስከረም ብኣዛዝ ማእከል ስልጠና ሓይልታት ምክልኻል ኤርትራ ሜጀር ጀነራል ሮሞዳን ዑስማን ኣውልያይ ተመሪቓ። እዛ ኣስታት 11 ሚልዮን ናኣፋ ውፃእ ዝተገብረላ ናይ መንደቕ ዲጋ 16 ሜትሮ ቁመትን 50 ሜትሮ ንውሓትን ከም ዘለዋ ንህንፀታ ካብ ዝተኸታተሉ ክኢላታት መሃንድስ ተስፋ ማርያም መንግስቱ ኣብርሂቡ። ኣብቲ ስነ ስርዓት ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ዞባ ማእከል ኣቶ ተኪኤ ቐለታ እታ ዲጋ ብመጠንቲ ዝፈሰሰላ ጸጋታት ተመጣጣኒ ፍረን ውፅኢትን ክርከባ ምእንቲ ጽሬታ ክወሓስ ማይ ኩዖ ኣብ ቐጻሊ ክፍወስ ዝውሃለለቶ ማይ ድማ ኣብ መዓልኡ ክውዕልን ብግቡእ ክንመቓራሕን ተላብዮም ኣብ ማሕዳር ንኡዞባ ጋላ ንፍሒ ኣቶ መሓሪ ዮሃንስን ኣብ ማሕዳር ምምሕዳር ከባቢ ዓዲ ሓወሻ ኣቶ ገብሪ ሂወት እስቲፋኖስን ብወገኖም ዕላማ ህንፀት ታዲጋ ቀረብ ፅሩይ ሰተማይ ንምውሓስን መስኖኣዊ ልምዓት ንምስፋሕን

0: ምዃኑ ብምጥቃስ ህዝቢ ኣብ ምፍዋስ ማይኩዖ ከምኡውን ኣብ ምስራሕ ናብ ጠዲጋ ዝእቱ 3 ኪሎ ሜትር መጋቢ ናይ ሓመድ ፅርግያን ንዝገበሩ ኣበርክቶ ሞጊሶም ኣዛዚ ሓንቲ ኸብተን ኣብ ህንፀዲጋ ዓዲ ሓወሻ ዝተሳተፈ ኣህዱታት ሓይልታት ምክልኻል ኤርትራ ብወገኑ ጎኒ ጎኒ እቲ ኣብ ምክልኻል ሃገር ዘለዎም ዋኒን ኣብ ልምዓታዊ መደባት እውን ዕዙዝ ኣበርክቶ ይገብሩ ከም ዘለዉ ብምግላጽ ህዝቢ ንዘርኣዮም ክብርን ንዝገበረሎም ምትብባዕን መጊሱ ኣብ መወዳእታ ህንፀዲጋ ዓዲ ሓወሻ ንምዕዋት ኣበርክቶ ንዝነበሮም ኣካላት ወረቐት ምስክር ተዓዲሉ
1: ኣብ ንእዞም ዓዱኸላ ብቕዓት ትምህርቲ ንምምሕያሽ ኣብ ምጅማር ትምህርቲ ክትግበሩ ብዛዕባ ዘሎም ዕማት ዘተየ ርክባት ተኻይዶም እቲ ካብ 18 ክሳብ 21 መስከረም ኣብ ከተማ ዓዱኸላን እንዳገርግስን ዝተኻየደ ኣኼባታት ብሓፈሻ ኣብ ዝሓለፈ ዓመተ ትምህርቲ ዝነበሩ ብልጫታት ብምዕቃብ ዝያዳብቶም ዝተለለዩ ድኻማት ፀቂጥካ ብምስራሕ ዝሓሸ ውፅኢት ንምምዝጋብ ዝዓለመዩ ነይሮም ንጥፈታት ባህልን ስፖርትን ንምሕያል ኣገልግሎት ቅድመ ትምህርቲ ንምስፋሕን ንምምዕባልን ብቕዓት መምህራን ክብ ንምባል ከምኡውን ተሳትፎን ኣበርክቶን ኮማት ንምዕዛዝ ክትግበሩ ኣብ ዘሎ መደባት እውን ብዕምቀት ተዘቲኦም ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ህብቲ ዝግኪዳነ ብወገኑ ብቕዓት ትምህርቲ ንምምሕያሽ ፈለማ ምሕደራ ኣብያተ ትምህርቲ ምውርፃፅ ከም ዘድሊ ብምዝኻር ውጥን መደብ ስራሕ ብመንፅር ትግባርኡ እናተገምገመ ክስራሓሉ ኣዘኻኺሮም ተሳተፍቲ ብወገኖም እርጋን ዋሕዲ መፅሓፍትን ከምኡውን ትሕቲ ቅርፂ ኣብያተ ትምህርቲ ኣቓልቦ ክግበረሉ ተላብዮም መወዳእታ ወኪል ኣመሓዳሪ ንኡዞባ ዓዱኻላ ኣቶ ተስፋይ ብርሃነ ትሑት ውፅኢት ተምሃሮ ዝፍወስ መምህራንን ወለድን ተዋሂዶም ምዝሰርሑ ምዃኑ ብምጥቃስ መምሕዳር ንኡዞባ ካብኡ ዝሕተት ክገብር ቁሩብ ምዃኑ ኣረጋጊፆም ኣብ ንኡዞባ ዓዲኻላ ካብ መዋእሊ ህፃናት ክሳብ ካልኣይ ደረጃ ዝምህራ 128 ትካላት ትምህርቲ ኣለዋ ኣብ ከተማ ዓዲ ቀይሕ ትሕቲ 40 ዓመት ዝዕድምአን ደቂ ኣንስትዮ ብ25 መስከረም ኣብ ጥዕና ፍርያ ምነት ዘተኮረ ኣስተምህሮ ተዋሂቦም ኣብቲ ካብ መምሕደራት ከባቢ ሓይነባ ሃዳሙ ሕሽመለን ማእለውያን ዝተዋፅአ ደቂ ኣንስትዮ ዝተዋሃበ ኣስተምህሮ ኣብ ሆስፒታል ዓዲ ቀይሕ ካብ ኣሃዱ ውጥን ስድራ ቤት ሲስተር ፍትሓዊ ዛይድ ኣብ ዝሃበቶ መግለፂ ኣብ ዕድመ ወሊድ እትርከብ ጓል ኣንስተይቲ ኣብ ትካል ጥዕና መፂኣ ምኽርን ማዕዳን ክትረክብ ኣተሓሳሲባ ወኪል ኣገልግሎት ጥዕና ኣብ ንኡዞባ ዓዲ ቀይሕ ኣቶ ክኾብ ተስፋይ ብወገኑ ደቂ ኣንስትዮ ንጥዕንአን ንጥዕና ዝወልደኦ ዕሸል ብዓብዩ ድማ ንጥዕና ናይታ ስድራ ቤት ክኽተልኦ ዝግብአን መምርሒታት ዝምልከት መብሪ ሂቦም መወዳእታ ሜዲካል ዳይሬክተር ሆስፒታል ዓዲ ቀይሕ ዶክተር ፀጋ ዝኣብ ክፍለ ዝጊ ጥዕና ፍራያ መነት መሰረታዊ ስለ ዝኾነ እቲ ዝካየድ ጓስጓሳት ውፅኢታዊ ንክኸውን ደቂ ኣንስትዮ ኣብ ጥቕአን ንዝርከብ ትካላት ጥዕና ብግቡእ ክጥቀማሉ ተላብዮም ኣብ ከተማ ከረን ብማሕበር ምንቅስቓስ ኣካላት ዝተወደበ ኣብ ሕመማት ፀቕጢ ደም ሽኮርን ኮለስትሮልን ዘተኮረ ጥዕናዊ ኣስተምህሮ ብ26 መስከረም ንህዝቢ ተዋሂቦም ኣብቲ ኣስተምህሮ ሙሉእ ጥዕና ንምውናን ኣካላዊ ምንቅስቓስ ክዝውተርን ስሩዕ ኣመጋግባ ክህሉን ከም ዝግባእ ኣብ ሆስፒታል ከረን ሓፈሻዊ ሓኪምን ክኢላ መፅባሕትን ዶክተር ዑስማን ዓሊ ኣዘኻኺሮም ኣካላዊ ምንቅስቓስ ኣብ ደም ዘሎ መጠን ሽኮር ተቓፂሉ ናብ ሓይሊ ከም ዝቕየርን ኣካላትና ኦክስጅን ከም ዝረክብን ዝገብር ከምኡ ውን ንስርዓት ልቢ ሰራውር ደምን ሓንጎሉን ፍቱን መድሃኒት ከም ዝኾነ ገሊፆም ዶክተር ዑስማን ወሲኹ ኣካላዊ ምንቅስቓስ ልዋም ድቃስ ብምርካብ ሕማማት ረሲዕን ጭንቀጥን ንምውጋድ ዝሕግዝን ስሩዕ ሚዛን ኣካላት ከም ዝህለወካ ዝገብርን ከም ዝኾነ ብምሕባር ብሰፊሑ ክዝውተር ተላብዮም ኣካላትና ዝተማጠነ መጠን ካርቦ ሃይድሬት ፕሮቲን ቪታሚናት ማዓድናት ጨውን ማይን ከም ዘድልዮ እኹል ማይ ምስታይ ድማ ንረኽሲ ፍሕኛን ኩሊትን ከም ዘቃልዕ ብምግላፅ ዝሑል ማይ ምስታይ ረኽሲ ጎረሮን ፀገም ምሕቓቕ መግብን ስለ ዘስዕብ ልብጥ ዝበለ ማይ ክዝውተር ተማሕፂኖም ብዘይካዚ ሽኮራዊ መግብታት ከምኡውን ስብሒ ዕሹግ መግብታትን ኣልኮላዊ መስተን ምስ ምውሳኽ ዕድመ ንጥዕና ሓደገኛታት ስለ ዝኾኑ ጥንቃቐ ክግበር ኣዘኻኺሮም ተሳተፍቲ ብወገኖም ኣካላዊ ምንቅስቓስ ንጥዕና ሓጋዚ ስለ ዝኾነ ኣብ ስድራ ቤታት ንኽተኣታቶ ቀጻሊ ጓስጓስን ኣስተምህሮን ክውደብ ተላብዮም እስዕብ ዜናታት ሃገራት ወፃኢ እዩ ንምክታልኩም ደጊምና ብኽብሪ ንዕድም ዜና ወፃኢ ኣሜሪካን እስራኤልን ኣብ መወዳእታ ወርሒ ለካቲት ናይዚ ዓመት ኣብ ልዕሊ ሃገሩ ብዘበገሶኦን ዝቕፅል ዘሎን ወተሃደራዊ ወፍሪ ልዕሊ 5,000 ሰባት ከም ትቐትሉ ሚኒስትር ጉዳያት ወፃኢ ኢራን ዓባስ ኢራቅጂ ሓቢሮም

ዝበዝሑ ግድያት ቆልዓ ሰበይቲ ምዃኖም ዝጠቐሰ ሚኒስተር ዒራቕጂ ኣብያተ ትምህርቲ ትካላት ጥዕናን ትሕቲ ቅርፅታትን ፀዓትን ካብ ቀንዲ ዕላማ ናይቲ ወተሃደራዊ ወፍሪ ኮይኖም ምህላዎም ኣረዲኦም። ብዘይካዚ በቲ ወፍሪ ልዕሊ 26,000 ሰባት ከም ዝቆሰሉን ጃምላ ሃገራዊ እቶት ኢራን ኣብ ቀዳማይ መንፍቕ 226 ብልዕሊ 10,000ዊት ከም ዝጎደለን ፀብፀባት ሓቢሮም። በቲ ወተሃደራዊ ወፍሪ ብጠቕላላ ልዕሊ 880 ወተሃደራት ኣሜሪካ ከም ትቐትሉን ከም ዝቆሰሉን እውን እቶም ፀብፀባት ገሊፆም። ኣሜሪካ ኣብቲ ኩናት ልዕሊ 38 ቢልዮን ዶላር ዝግመት ቁጠባዊ ክሳራ ከም ዘጋጠማ እዩ ዝጥቀስ። እቲ ኩናት ኣብ ልዕሊ ኢራንን ኣሜሪካን ጥራይ ዘይኮነ ብደረጃ ዓለም ከይተረፈ ቁጠባዊ ስምብራት ይገድፍ ከም ዘሎ ዝፍለጥ እዮም። እዚ ከምዚ ኢሉ እንከሎ ፕረዚደንት ዶናልድ ትራምፕ መፃቢ ሆርሙዝ ንምኽፋት ኢራን ንዘቕረበቶ ሓድሽ እማመ ከም ዝነፀጎ ተገሊፆም። ሩስያን ጀርመንን ድሕሪ 4 ዓመታት ንፈለማ እዋን ኣብ ምምሕያሽ ዝምድናን ጉዳይ ኩናት ዩክሬንን ዝርርብ ኣካይደን። ሚኒስትራት ጉዳያት ወፃኢ ክልቴን ሃገራት ትማሊ 26 መስከረም ጎኒ ጎኒ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት ኣብ ከተማ ኒውዮርክ ዘካይድዎ ዝርርብ ነቲ ኩናት ብሰላም ንምዕራፍ ዲፕሎማሳዊ መንገዲ ንምፅራግ ምዃኑ ሓቢሮም። ይኹን እምበር ኣብቲ ርክብ ዝተበፅሐ ክልታዊ ምርድዳእ ከምዘየለ ክፍለጥ ተኻኢሉሎም። ጀርመንን ሩስያን ኩናት ዩክሬን ድሕሪ ምውልዑ ዲፕሎማሳውን ቁጠባውን ዝምድንአን ናብ ዝተሓተ ደረጅኡ ወሪዱ ከም ዘሎ ፀብፀባት የረድኦም። ኣብዚ እዋን እዚ ንግዳዊ ምልውዋጥ ክልትኤን ሃገራት ምስቲ ቅድሚ 222 ዝነበረ ክናፅር ከሎ ብልዕሊ 95 ሚእታዊት ከም ዘንቀልቀሎ እዩ ዝጥቀስ። መንግስቲ ጀርመን ኣብ ዝሓለፈ ወርሒ ንሓሰ ኣብ ከተማ ላይፕዚግ ዝተኻየደ ምጥቃዕቲ ድሮን ብሩስያ ከም ተፈፀመ ድሕሪ ምኽሳሱ ዝምድንአን መሊሱ ከም ዝሻሕኸረ ዝፍለጥ እዮም። መንግስቲ ሩስያ እቲ ክሲ መቐፀልታ ናይቲ ሃገራት ምዕራብ ንሃገሩ ንምፅላም ከካየዶ ፅንሓ ሓቅነት ዘይብሉ ዘመተ ምዃኑ ኣብ እዋኑ ገሊጹ እዮም። ፖላንድ ኣብ ግዝኣታ ቀዋሚ ወተሃደራዊ መደበር ኣሜሪካ ንምድንኳን ትንቀሳቐስ ከም ዘላ ሓቢራ። ነቲ መደብ ንምትግባር ልዕሊ 4 ቢልዮን ዶላር ክትስልዕ ምዃና ዝገለፀት ፖላንድ በቲ ጉዳይ ምስ ኣሜሪካ ትዝቲ ከም ዘላ ኣፍሊጣ። እዚ ኣብ መወዳእታ 229 ክዛዘም ትፅቢት ዝግበረሉ ዘሎ መደበር ክሳብ 5,000 ወተሃደራት ኣሜሪካ ብቕዋምነት ክሰፍር ከም ዝኽእል ይእመት። ኣሜሪካ ፖላንድ ዓመታዊ ዝቀያየሩ ኣስታት 10,000 ወተሃደራት ከም ትልእኽ ዝጠቕሱ ፀብፀባት ክልቴን ሃገራት ነቲ ኣሃዝ ናብ 15,000 ክብ ንምባሉ ክዘራረባ ከም ዝፀንሓ የረድኦም። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ፖላንድ ንእትርከበን ጎራብታ ክጥቅዕ ምፅንሕዎ ዝፍለጥ እዮም። ሩስያ ኣባላት ኔቶ ዝኾና ጎራብታ ዘካይድኦ ዘለዋ ተኽታኺ ወተሃደራዊ ምንቅስቓሳት ግዳይ ክገብረን ምዃኑ ክተጠንቀቕ ፀኒሓላ። ፀጥታ ምብራቕ ኤሮጳ ድሕሪ ምውላዕ ኩናት ዩክሬን ናብ ዝተሓተ ደረጅኡ ወሪዱ ከም ዘሎ ፀብፀባት የረድኦም። ዜናታት ንምዛም እምበኣር ኣርእስቲ ዜና ክደግመልኩም። በዓል መስቀል ሎሚ 27 መስከረም ኣብ መላእ ሃገር ብኽብ ዝበለ መዓረግ ተኸቢሩ። መምሕዳር ከባቢ ዓዲ ሓወሻ ንኡዘባ ጋላ ነፍሒ ዝተሃንፀ ዲጋ ተመሪቓ። ኣብ ንኡዘባ ዓዲ ኳላ ብቕዓት ትምህርቲ ንምምሕያሽ ሰፊሕ መድረኻት ዘተ ተኻይዱ። ኣሜሪካን እስራኤልን ኣብ ልዕሊ ኢራን ብዘበገሶኦን ዝቕፅል ዘሎን ኩናት ልዕሊ 5,000 ሰባት ከም ትቐትሉ ተገሊፆም። ሩስያን ጀርመንን ድሕሪ 4 ዓመታት ንፈለማ እዋን ኣብ ምምሕያሽ ዝምድናን ጉዳይ ኩናት ዩክሬንን ተዘራሪበን። ፖላንድ ኣብ ግዝኣታ ቀዋሚ ወተሃደራዊ መደበር ኣሜሪካ ንምድኳን ትንቀሳቐስ ከም ዘላ ሓቢራ። ዜናታት ተዛዚሙሎ ምስ ትርፉ መደባትና ንሓድገኩም ብወገነይ ሰናይ ምሸት።

ሕራይ ድሮ ተወዳድርትና ቶም ናብ ናይ መወዳእታ መድረኽ ናብ ናይ መወዳእታ ዕዉት ዕዉታት መን እዮም ንምንጻር ካብዞም ቀሪቦም ፀንሑ

0: ሕን መጻረይ 8 ተወዳደርቲ እቶም 4 ተለልዮም ኣለዉ ንመድረኽ ክፅውዖም እየ። ሕራይ እቶም ሙሉእ 16 ነጥቢ ኣምፅኦም ናብ ናይ መወዳእታ ካልኣይ መድረኽ ዝሓለፉ 4 ተወዳደርቲ ንመድረኽ ክፅውዖም እየ። መስተሮት ኣማኑኤል ካብ ቤት ትምህርቲ ሓርበኛታት፣ ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ህይወት፣ ኣሮን ህብቲ ዝጊ ካብ ቤት ትምህርቲ ማይ ተስፋ፣ ከምኡውን ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ። ተወዳደርትና ብታ ናይ መወዳእታ መድረኽ ምብፃሕኩም እንቋዕ ሓጎሰኩም። ብወዝቢ ዝመፀ ኣይኮነን ፃዕርኹም ናቱ ፍረ እዩ። እንቋዕ ሓጎሰኩም። ኣብዘን ተሪፈን ዘለዋ ናይ መወዳእታ መፈላለዩ ከዓ ምን ቀዳማይ ካልኣይ ሳልሳይ ከዓ ፅቡቅ ዕድል ይምነየልኩም። ከምኡ ክንብል ዘለና ከምኡ ክንብል ስለ ዘለና እምበር ኩላትኩም ዕዉታት ኢኹም ከምቲ ደጋጊመ ዝብሎ። ስለዚ መስተሮት ኣማኑኤል ኣስተውዕሊ ምርጫ እያ። መስተሮት ካብዘን ስዕባ ሃገራት ኤርትራ ምስ ኢትዮጵያ ክትቁረን ኣለዋ ኢለን ዘድመፃ የን ሀ ነርወይ ኣሜሪካ፣ ለ በርማ ደቡብ ኣፍሪቃ፣ ሐ ፓኪስታን ጓቲማላ፣ መ ፈረንሳ ኣሜሪካ።
1: ለበርማ ደቡብ ኣፍሪካ።
0: ሙሉእ መልሲ። ሆሲ ኢሳያስ ካብ ቤት ትምህርቲ ፈለገ ህይወት፣ ምርጫ እያ እዚኣ ሆሲ ኣስተውዕል። ካብ ኣባላት ባይቶ ንዲሞክራሲያዊ ሰልፊ ኤርትራ ዝውክሉ ክንደይ ነይሮም? ሀ 32፣ ለ 33፣ ሐ 21፣ መ 12።
2: ሐ 21።
0: ሙሉእ መልሲ። ካብ ኣባላት ባይቶ ንዲሞክራሲያዊ ሰልፊ ኤርትራ ዝውክሉ ክንደይ ነይሮም? ሐ 21። ባይቶ ኤርትራ ሽዑ ብ68 ኣባላት እዩ ቆይሙ ነይሩ። ኣሮን ህብትዝጊ ካብ ቤት ትምህርቲ ማይ ተስፋ፣ ምርጫ እያ እዚኣ ኣሮን ኣስተውዕል። መንግስቲ ኢትዮጵያ ንባንዴራ ኤርትራ መዓስ ኣውሪዳታ? ሀ 1958፣ ለ 1957፣ ሐ 1960፣ መ 1962።

0: ኣሜሪካ።
1: ሙሉእ መልሲ ናብ ኣሮን ህብትዝጊ ክሓልፍ። መርገፂ ሕብረት ኣብ ጉዳይ ወግዓዊ ቋንቋ ኤርትራ እንታይ ክኸውን ኣለዎ ይብል ነይሩ? ናይ ማሕበር ሕብረት ማለት እዩ። ሀ ትግርኛን ኣምሓርኛን፣ ለ ትግራይትን ኣምሓርኛን፣ ሐ ትግርኛ ጥራሕ፣ መ ኣምሓርኛ ጥራሕ።
2: መ ኣምሓርኛ ጥራሕ።
1: ሙሉእ መልሲ። ምክንያቱ ተን ሰልፍታት ነና ተን እማም ዓረብ ትግርኛ ትግረ ዓረብ ከምኡታት የምፃእ ስለ ዝነበራ። ዕረፍቲ ሚካኤል ካብ ቤት ትምህርቲ ዳዕሮ ጳውሎስ። እንደ ራሴ ማለት እንታይ ማለት እዩ?
2: ወኪል ንጉስ።
1: ሙሉእ መልሲ። ናይ ንጉስ ወኪል ግን ከም ነብሰይ እቲ ንጉስ ባዕሉ ዝውክሎ ሽመኛ ማለት እዩ።

0: ወዳደርቲ ከምዚ ንከታተሎ ዘለና ኣዝዩ ሓያል ናይ ተወዳዳርነት እዩ ዘለዎም ኣብ ውሽጦም ምፍልላይ ተሳኢኑ ሕቶታት ገና ይቕፅል እዩ ዘሎ ኣብቲ ናይ መወዳእታ ዕቡታት ንምልላይ ቁፅሪ ሓደ ክሳብ ቁፅሪ 4 ምረፁ ብመስተርሆት ክንጅምር ቁፅሪ 2 ምክንያት ንውድቀት ኣክሱም ካብ ዝኾኑ 3 ጥቐሲ
1: ቀዳማይ ወራር ፈሪሳውያን ወይ ድማ ናይ ሕጂ ኢራናውያን ካልኣይ ወራር ንግስነት ቤጃ ሳልሳይ ድማ ምቁራፅ ናይ ባሕራውን መሬታውን መስመራት ንግዲ
0: ሙሉእ መልሲ ምክንያት ውድቀት ኣክሱም ካብ ዝኾኑ 3 ጥቐስ ወራር ፋሪሳውያን ሙክሽመጥ ዓረብን ቀይሕ ባሕርን ምቁራፅ ናይ ባሕሪ መሬትን መስመራት ንግድን ወራራትን ምስፍሕፋሕን ቤጃ ሆሴ ኢሳያስ
2: 4
0: ንዓሰብ ብስም ሩባቲኖ ናይ ንግዲ ኩባንያ ዝተኻረየ ሰብ መን ይበሃል
2: ጁሴፔ ሳፔቶ
0: ሙሉእ መልሲ ኣሮን ኣብትዝጊ
3: ቁፅሪ 3
0: መጀመርያ ቱርካውያን ንስዋኪንን ምፅዋዕን ኣብ ትሕቲ ቅፅፅሮም ምስእተውን ድሕሪ ክንደይ ዓመት ንምፅዋዕ ናይ ብዝበሃሉ ሽመኛታት ከም መሓድርዋ ጀሚሮም
3: ድሕሪ 4 ዓመት
0: ሙሉእ መልሲ ስለዚ ኣብ ዕረፍቲ ኢና ክንመፅእ ዕረፍቲ ብ1887 ኢጣልያውያን ኣበይ ቦታ ማዓስከር ተኺሎም
3: ኣብ ሰሓጢትን ውዓን
0: ሙሉእ መልሲ ሕራይ መሰርሆ ኣማኑኤል ካብ ቁፅሪ 1 ክሳብ ቁፅሪ 12 ቁፅሪ ምረፂ
1: ቁፅሪ 6
0: ሃፀይ ዮውሃንስ ብ1889 ብማህዳውያን ኣበይ ተቐቲሉ
1: መተማ
0: ሙሉእ መልሲ ሆሴ ኢሳያስ ካብ ቤት ትምህርቲ ፈለገ ሂወት
2: 11
0: ካብ 1889 ክሳብ 1890 ዝነበረ ዓመታት ጣልያን ውዒሉ ሓዲሩ ንመግዛእታዊ ስርዓቱ ክቃወሙ ይኽእሉ እዮም ዝበሎም መራሕቲ ህዝቢ ኤርትራ ኣስታት ክንደይ ሽመኛታትን ሰዓብቶምን ቀቲሉ
2: ሕቶ
0: ካብ 1889 ክሳብ 1890 ኣብ ዝነበረ ዓመታት መንግዛእቲ ኢጣልያ ውዒሉ ሓዲሩ ንመግዛእታዊ ስርዓቱ ክቃወሙ ይኽእሉ እዮም ዝበሎም መራሕቲ ህዝቢ ኤርትራ ንኣስታት ክንደይ ሽመኛታትን ሰዓብቶምን ቀቲሉ
2: 800
0: ሙሉእ መልሲ ኣሮን ትዝጊ
3: ቁፅሪ 3
0: ቁፅሪ ኤርትራውያን ዓሳኽር ኣብ 1935 ክንደይ በፂሑ ነይሩ

0: ትኸይዳላታ ግዜ ኣሮን
1: ሱሳሸ
0: ምሉእ መልሲ ብኸመይ ክፍለዩ ገሪምና ኣሎ ዕረፍቲ ሚካኤል
1: ሸውዓተ
0: ስርሒት እናኹራ መዓስ ተኻይዱ
1: ምፍራስ ናኹራ ማለት ድ
0: ስርሒት እናኹራ መዓስ ተኻይዱ ማለት እሱራት ካብኡ ዘምለጡሉ መዓስ እዩ ነይሩ
1: 17 ሕዳር 8899
0: ምሉእ መልሲ ሕራይ መሰርሆት ኣማኑኤል
2: ቁፅሪ 2
0: ኣነ ካብቲ መሰልና ክገፍፍን መሬትና ክምዝዕን ዝመፀ ወራሪ ነፃ ከውፃካ የ ዝበለ ሓርበኛ መን እዩ
2: ሓርበኛ ደጊያት ባህተ ሓጎስ
0: ምሉእ መልሲ ሆሴ ኢሳያስ
3: 9
0: ቅድሚ ስልጣን ኣክሱም ህዝቢ ኣብ ምንታይ የምልኽ ነይሩ 4 ዘርዝር
3: ኣብ ብዙሓ ታሕቶም
0: ቅድሚ ስልጣን ኣክሱም ህዝቢ ኣብ ምንታይ የምልኽ ነይሩ 4 ዘርዝር
3: ኣብ ብዙሓት ኣማልኽቲ እዩ ዘምልኽ ነይሩ ካብቶም ዘምልኾም ዝነብሩ ኣማልኽቲ ከም ፀሓይ ወርሒ መሬት ባዕሪ
0: ምሉእ መልሲ ኣሮን
4: ቁፅሪ 10
0: ደጊያት ባህታ ሓጎስ ንሰንጋል ሓው ዝበሎ ኣውሎ እንታይ ነይሩ
4: ሰንጋል ሓወይ ኣመናይ ተዓሹ ሰንጋል ሓወይ ኣመናይ ተዓሹ ፃዕዳ ተመን ድሕር ነቂሱ ደላሊኻ ይርከብ ንፈውሱ
0: ምሉእ መልሲ ዕረፍቲ ሚካኤል
1: ሓደ
0: ኣብ ስርሒት ናኹራ ክንደይ እሱራት ኣምሊጦም
1: 109
0: ምሉእ መልሲ መስተርሆት ኣብ ስርሒት ናኹራ ጨዲድዋ ከደ ነጠላየ ተባሂሉ ዝዝንተወሉ ኤርትራዊ ሓርበኛ መን እዩ
2: ደጊያት ማሕራይ
0: ምሉእ መልሲ ሆሴ
3: 4
0: ካልኣይ መንገዲ ሃይማኖት ምስልምና ብፍላይ ኣብ ሻምናይ ክፍለ ዘመን ብምንታይ መንገዲ ተኣታት እዩ
3: ንግዲ
0: ምሉእ መልሲ ኣሮን
4: 13
0: ስለምንታይ ኢጣልያ ኣብ ካልኣይ ኩንያት ዓለም ምስ ሓይልታት ኣክሲስ ተፀጊዓ
4: ምክንያቱ ኣብቲ መጀመርታ ምስ ዝኾነ ፀግዒ ኣይወሰደን ነይሩ ብድሕሪኡ ግን ሓይልታት ኣክሲስ ማለት ጃፓን ምስ ጀርመን ኮይነን ንሓይልታት ኪዳ ምስ ሰዓረ ምስ ሓይልታት ኣክሲስ ወገን ክሕዝ ጀሚሩ
0: ምሉእ መልሲ ዕረፍቲ ኣፍሪቃ ብሓቀኛ ትርጉም ናይቲ ቃል ታሪክ የብላን ዝበለ ፍሉጥ ኤውሮጳዊ ፈላስፋ መን ይበሃል
1: ሄግል
0: ምሉእ መልሲ ሕራይ መስተርሆት ኣማኑኤል ቁፅሪ 2 ኣቦ መንበር ማሕበር ሕብረት ኮይኑ ዝተመርፀ መን ይበሃል
2: ደጃት በየነበረኺ
0: ምሉእ መልሲ ናይ ማዕርግ እዩ ራእሲ እኦም ነይሮም በየነበረኺ ናብ ሆሴ ኢሳያስ
3: 4
0: ጋዜጣ ብርሃን ብናይ መን ማሕበር ወይ ሰልፊ ትዳሎ ነይራ ብርሃን ጋዜጣ ብርሃን ብናይ መን ሰልፊ ወይ ማሕበር ትዳሎ ነይራ
3: ሻራ ኢጣልያ
0: ምሉእ መልሲ ምናልባት ኣብ ቀራርባይ ብመን ጌርካ ተረዲእካ ፀኒሕካ መስለኒ ኣሮን ህብትዝጊ
4: ቁፅሪ 6
0: እንግሊዝ ኣብ 1943 ንኤርትራ ኣብ 2 ንምምቃል ሓሳብ ነይርዋ ነዚ ሓሳብ ክውን ንምግባር እንግሊዛውያን ኣብ ማሓደርቲ ዘቕርቦ ዝነበሩ ስነ ሞጎት እንታይ ዝብል ነይሩ
4: ሃራይ እንግሊዝ ካብ መፋርቕ 1943 ኣትሒዛ ንኤርትራ ኣብ 2 ናይ ምቃል ሓሳብ ነይርዋ እንግሊዛውያን ድማ ነዚ ክውን ንምግባር እዛ ሃገር ብቕጠማ ነብሳ ኣይትኽልና ኤርትራውያን ድማ ናይ ምሕዳር ብስለት የብሎም እንዳበሉ ነቲ ናቶም ሓሳብ ንምድጋፍ የቕርቦ ነይሮም
0: ምሉእ መልሲ ራይ መሰረታ ማኑኤል
2: ቁጥር 7
0: ካብ መለለይታት ንግስነት አክሱም ዝኾኑ ምዕባለይታት 4 ጥቀስ
2: ተሐድሶታት ኣብ ቋንቋ ግዕዝን ስነ ህንፃ
0: ህልኢልኪ ንሰምዖካ ኩላትና
2: ተሐድሶታት ኣብ ቋንቋ ግዕዝን ስነ ህንፃ ከምኡውን ምትእትታው ገንዘባዊ ቁጠባ ሳልሳይ ድማ ኣብ ግዕዝ ዝተፃሓፉ ዝተፈላለዩ መፅሓፍቲ ማለት ናይ ስነ ሕሳብ መፅሓፍቲ ናይ ዜማ መፅሓፍቲ ዝተፈላለዩ ስነ ፍልጠታዊ መፅሓፍቲ ዝተኣታተወ ምዕባለ ከምኡውን ምትእትታው ሃይማኖት ክርስትና
0: ሙሉእ መልሲ ስነ ህንፃ ምትእትታው ገንዘብ ቋንቋ ግዕዝ ምእታው ክርስትና ሆሲ ኢሳያስ
3: 3
0: ብ3 ናሓሰ 1944 ብምምሕዳር መንግስቲ እንግሊዝ ትሕተም ኣብ ዝነበረት ሰሙናዊት ጋዜጣ ብስም ሓደ ኤርትራዊ ዝብል ናይ ብርዒ ዝተጻሕፈት ንመጻኢ ዕድል ኤርትራ እትምልከት ዓንቀጥ ዝተሓትመት ብናይ ሽዑ እንግሊዛዊ ኣመሓዳሪ ናይ ብርዒ ስም እያ ተጻሒፋ እቲ ጸሓፋይ መን ይበሃል
3: ብርጋደ ስታፎርድ ሎንግሪግ
0: ምሉእ መልሲ ምክንያቱ ኣብዛ ምሉፃት ዓንቀጻት ትብል ወይ እውን ሰሙናዊ ጋዜጣ ናይ ቤወልዳኣብ ብተኸታታሊ ኣብ ቤወልዳኣብ እዮም ዝትርጉምዋ ነይሮም ኣሰናዳ እዩ ስነ ዝደመሩ ንቐፅል ናብ ኣሮን
4: ቁፅሪ ሓደ
0: ራቢጣ ኣልእስላምያ ኣብ ቀዳማይ ናይ ከረን ዋዕላኣ ወይ ጉባኤ ፕረዚደንት ኮይኑ ዝተመርፀ መን ይበሃል
4: ሰይድ በክሪ ኣልሙርቃኒ
0: ምሉእ መልሲ ሕራይ ንቐፅል መሰሮት ኣማንኤል
2: ቁፅሪ 11
0: ግብፃውያን ኣብ 1823 ንሰብድራት ምስ ተቆፃፀርዋ ድሕሪ ክንደይ ዓመት ንምፅዋዕን ሕርጊጎን ካብ ቱርኪ ተኻርዮም መን
2: ድሕሪ 23 ዓመት ባለት ብ1546
0: ሙሉእ መልሲ ግብፃውያን ኣብ 1823 ንሰብድራት ምስ ተቆፃፀርዋ ድሕሪ ክንደይ ዓመት ምፅዋዕን ሕርጊጎን ካብ ቱርኪ ተኻርዮም መን ድሕሪ 23 ዓመት ሆሲ ኢሳያስ
3: ሓሙሽተ
0: ማሕበር ፍቕሪ ሃገር ክሳብ 1945 ናብ ክንደይ ተኸፊላ መነመን ይበሃላ
3: ሕቶ
0: ማሕበር ፍቕሪ ሃገር ፈሊጥካ ኣለኻ ማሕበር ፍቕሪ ሃገር
3: ኣብ ክልተ እሳቶም ድማ ናብ ማሕበር ሕብረትን ናፅነት
0: ሙሉእ መልሲ ኣሮን ነፍቲ ዝጊ
4: ቁፅር 10
0: ብናራን ኩናማን ዝቆሙ ንግስነታት ሰፈራታቱ ኣብ ባርካ ዝመሰረተ ንግስነት መን ይበሃል ተሕቶ ነፂራ ትልካ ኣላ ምሽ እታ ግዜ ተጠቕመላ 30 ካልኢት እንድዩ ሓንሳብ ድምፂ
4: ንግስነት ፉንጅ
0: ታ ግዜ ተጠቐመላ ኣሮን ብናራን ኩናማን ንዝቆሙ ንግስነታት ሰፈራታቱ ኣብ ባርካ ዝቆመ ንግስነት እንታይ ይበሃል ንግስነት ባዚን ድሮ ሳልሳይ ፈሊጥና ኣለና ሕጂ ናብ ቀዳማይን ካልኣይን ንምፍላይ ትህልኽ ቀጻሊ እዩ ዘሎ ኩላት ናብ ስምዒት እትዮምና ኸማን መስተርሆት ክንደይ
2: ቁፅሪ 8
0: ካብ ብሄራት ኤርትራ ብመሰረት ሽማግለታቶም ዝመሓደሩ ዘይቀጸላውያን ሕብረተሰባት ዝነበሩ መን እዮም
2: ናራን ኩናማን
0: ሙሉእ መልሲ ሆሲ
3: 12
0: ካብ ንግስነታት ናይ ቤጃ እቲ ዝሓየለ ንግስነት መን ይበሃል
3: ኮጣዕ
0: ሙሉእ መልሲ ሕራይ ዝኸበርኩም ትኸታተልትና ከምዚ ክትከታተልዎ ፀናሕኹም ብፍላይ ዘዳሕርዋይ ክፋል ከቢድ ምትህልላኽ ተወዳዳርነት መንፈስ ዝነበሮ እዩ ተምሃሮና እንታይ ወላ ሓንቲ መግለፂ ክትረኽበሎም ኣይትኽእልን ኢኻ ቃል ብቃል ኩሉ ኣብ ርእሶም ኣስፊሮም ሕቶታት መጻሪ ካልኣ ይዳሎ ኣብዚኦም መወዳእታ በፂሕና እዚኦም ደኣ መወዳእታ ቀዳማይ ካልኣይ ሳልሳይ ክንብል ስለ ዘለና እምበር ኩሎም ተወዳደርቲ ኣዝዮም ብሉፃት እዮም ነይሮም ብፍላይ ኣብቲ ዳሕራይ እቲ ንምፍላዮም ኣብ ዝነበረ ከቢድ ሃልኪ ማለት እዩ ግን ማዕልቦ ስለ ዝረከብና መወዳእታ ቀዳሞት ክልተ ተደሪቦም ወፂኦም ኣለዉ መስተሮት ኣማኑኤልን ሆሲ ኢሳያስን ሳልሳይ ከዓ ኣሮን ህብቲ ዝጊ
5: ካብ ዝቐፂልና መታብዑን

አሮን ህብተዝጊ ካብ ማእከላይ ደረጃ ማይ ተስፋ ንኡስ ዞባ ሰሜናዊ ምብራቅ ሽልማት ታብለት ከምኡውን ነሓስ መዳልያ። ኣብዚ ውድድር ናይ ሻውዓይ ክፍሊ ተወዳደርቲ ብዝተፈላለየ ሕቶታት መፈላለየ ሕቶታት ተዋሂብዎም ክፈላለዩ ስለ ዘይከኣሉ ተመሳሳሊ ብቕዓት ዘንፀባረቑ ንፉዓት ተወዳደርቲ ክልተ ቀዳሞት ዝወፁ ኣለዉ። መስተር ሆት ኣማኑኤል ካብ ማእከላይ ደረጃ ቤት ትምህርቲ ሓርበኛታት ንኡስ ዞባ ደቡባዊ ምብራቅ ታብለት ከምኡውን ወርቂ መዳልያ ብቀዳመይቲ ኮይና ተዓዊታ ከምኡውን ቀዳማይ ኮይኑ ዝተዓወተ ሆሴ ኢሳያስ ካብ ማእከላይን መባእታን ማእከላይን ደረጃ ቤት ትምህርቲ ፈለገ ህይወት ንኡስ ዞባ ደቡባዊ ምዕራብ ታብለትን ወርቂ መዳልያን። የቀኒ የለና ብወንበር ባይቶ ዞባ ማእከል ኣቶ ኣብርሃም ሰምረ

0: ኣብዚ ጉዕዞና ናብ ፓራዳይዝ እዩ።
1: ኣብ ፓራዳይዝ ንኢና ዘለና።
0: ፓራዳይዝ
1: ፓራዳይዝ ኣለና።
0: ዋው ዓይንኻ ዝመልእ ፅባቐ በረሃዋ ዝበለ ሃዋሁ
1: ኣዝዩ ጥዑም ኣዝዩ ብሉፅ ስፔሻል ፓራዳይዝ
0: ስፔሻል ስፕሪስ
1: ጆስ
0: ዋው
1: ብጣዕሚ ጥዑም
0: ማራ ጥዑም
1: ስፔሻል ፓራዳይዝ
0: ፒዛ
1: ሚልክሼክ ኤንጆይ ኢት
0: ዋው ስፔሻል ሚልክሼክ
2: ጣም
0: soft ice cream
1: hard ice cream بالعين flavor طعم ازا زلو مغبتات
0: طما
1: ice cream
0: معزز طري
1: موصنا بصحنا
0: وتحسونا عم تعقبوا رقصنياتاتنا
1: paradise
3: special قچا فتفت
0: ا paradise كله
1: زي
0: العالم نقدم

0: ጉዕዞና ናብ ፓራዳይዝ።
1: ኣብ ፓራዳይዝ ንሪኦ ዘለና
0: ፓራዳይዝ
1: ፓራዳይዝ ኣለና።
0: ዋው ዓይንኻ ዝመልእ ፅባቐ በረሃውሃው ዝበላ ሃዋሁ
1: ኣዝዩ ጥዑም ኣዝዩ ብሉፅ ስፔሻል ፓራዳይዝ
0: ስፔሻል ስፕሪስ
1: ጁስ ብጣዕሚ ጥዑም
0: ማራ ጥዑም ስፔሻል ፓራዳይዝ ፒዛ
1: ሚልክ ሼክ ኤንጆይ ኢት።
0: ዋው ስፔሻል ሚልክ ሼክ ሶፍት አይስክሪም
1: ሃርድ አይስክሪም በላይነ
2: ፍሌቨር
1: ጥዑም መኣዛ ዘለዎም ምግብታት
0: ፅማ
1: አይስክሪም
0: ማዓስ ዝጥራይ
1: ሙፁና ብፁሕና
0: ብትሕዝቶና ከም ተዓግቡ ርግፀኛታት ኢና።
1: ፓራዳይስ
2: ስፔሻል ቅጫ ፍትፍት
0: ኣብ ፓራዳይስ ኩሉ ሎ
1: ብዘይቀል
0: ዓለም ንቐደም ፓራዳይስ
1: ኣብ ማእኸል ከተማ ኣብ ጎደና ሓርነት ጥቓ ዓበ ባንክ

ይቀበሎም ብፁዕ ወቅዱስ አቡና ብብፁዓን ጳጳሳት ተሰንዮም ናብ ናይ ክብሪ ቦትኦም ይመፁ ኣለዉ እሞ ኩልና ብክብሪ ሓፊልና ብዕልልታ ናይ ኣዴታት ነሰንዮም። ብፁዕ ወቅዱስ ቀዳማዊ ባስልዮስ ሻዱሻይ ፓትርያርክ ወርእሰ ሊቃነ ጳጳሳት ዝሃገረ ኤርትራ ብብፁዓን ኣቦታት ተሰንዮም ኣብ ናይ ክብሪ ቦቶኦም ይመፁ ኣለዉ እሞ ኩልና ንክብሮም ሓፊልና ብዕልልታ ነሰንዮም።

መደብና ክንጅምር ስለ ዝኾና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብፁዕ ወቅዱስ ቀዳማዊ ባስልዮስ ሻዱሻይ ፓትርያርክ ወርእሰ ሊቃነ ጳጳሳት ዘሃገረ ኤርትራ ብፁዕ አቡነ ታዴዎስ ጳጳስ ሃገረ ስብከት ጋሽ ባርካ አባል ቅዱስ ሲኖዶስ ክቡራን ሊቃውንት መምህራን አቦታት ካህናት ዲያቆናት ምእመናንን ምእመናትን በዚህ ክቡር ዕለት ካብ ዓመት ናብ ዓመት እናደመቐን እናጸበቐን ዝኸይድ ዝመጽእ ዘሎ ክቡር በዓልና በዓለ መስቀል መጀመርያ ቅድስት ቤተ ክርስቲያንና ከምኡ እውን ቤት ጽሕፈት ቅዱስ ሲኖዶስ መንበረ ፓትርያርክ ካብ ዘመነ ማርቆስ ናብ ዘመነ ሉቃስ እንቋዕ ኣብ ሰላም ኣብፅሓና። ካብ 2018 ናብ 2019 ዓመተ ምህረት ግእዝ ብሰላም እንቋዕ ኣብፅሓና። ኣብዚ ናይ ክቡር ዕለትና ከዓኒ ወገብረ ሰላመ በደመ መስቀሉ ለዘበ ሰማይ ወለዘበ በምድር ኣብ ሰማይን ኣብ ምድርን ንዘለዉ ብደም መስቀሉ ሰላም ገበረ ዝብል ወይ ብዝብል መርሃ ግብር ዝበዓል ዘሎ ክቡር በዓልና ስለ ዝኾነ ናብቲ ዕለታዊ

ጸሎትና ውዳሴ ማርያም ቅድል ስለዝኾነ ብቐጥታ ከም መርሃ ግብርና ወይ መደብና መሰረት ጸሎት ንውዳሴ ማርያም ኩልና ሓፍ ንበል። ብብፁእነቶምን ብቅዱስነቶምን እዚ ክቡር በዓል ብጸሎት ይኽፈት ኣሎ።

0: መኽፈቲ ነዚ ክቡር በዓልና ዝኸውን ጸሎት ውዳሴ ማርያም ይዕድል ስለ ዘሎ ኩልና ውዳሴ ማርያም ኣብ ዘደለናዮ ሊቃውንቲ ይኹን ለባስያን ንዓድል ምእመናንን ምእመናትን ከዓ ኩልና ንሒልና ጸሎት ነብፅሕ። በዓልና ብሰላም ንኽሓልፍ ሰላሙን ረድኤቱን እግዚኣብሔር ኣምላኽና ክህበና ክቡር ዘመን ሰላም ዘለዎ ዘመን ንኽኾነልናን ንኽገብረልናን እዩ ዝበፅሕ ዘሎ ጸሎት ኩልና ኣብ ደድ ዘለናዮ ኮይንና ናይ ሕልና ጸሎት ነብፅሕ።
1: ጸሎታ ለማርያም ስለት ያድነን። ጸሎታ ለማርያም ስለት ለሀገሬት። ጸሎታ ለማርያም ስለት ዘግሬት። ጸሎታ ለማርያም ስለት ሀገሬት ዘደረት ድርግ ደግለፈታለ ማዕታ ማዕተ ወላይ ሰወልን በጸሎታ አስተውቆታል ወላይታ ሆነ ክፍልና ዚያን ጸሎተ ቅዱሳን ከምሰ ጸሎት ላይ ስማና እግዚአብሔር በዕፀ መስቀሉ ቤዞና ንግደትና ነገተ ኢየሩሳሌም ግበረና እግዚአብሔር አምላክ ጉባኤነ ዝተባረኸ ዝተበረኸ ቅዱስ ወድና እግዚአብሔር አምላክ በሰላም ጀሚሩ በሰላም የፈጽመና አቡነ ዘበሰማያት ነበ
0: ራይ መደብ ስራሕና ስርዓተ ቅዳሴ

ውስተ ቅዱስ ተሃት እንተላይለ ኩሉ ቤተክርስቲያን መስዋዕተ ቀዳሚያተ አስራተ አኮት የተተስካር ዝብዝብ ወዘህዳር ይህቡ ወዘጋሃር ወለለይ ፈቅዱ

0: ሰዓት ዘወል
1: ኦ ይረምከ ይባላ ዘወል ክርስቶስ ነሰይ ታጣን ባረከ ቅዱሳን አንጻህን ወረሲያን ወታነ ወታነ ክርስቶስ ሰዓት ፍልትፋይ መትከ ኩሎም ክርስቶሳውያን ወምላል አለ ነፈረ የተሰበከ አቁባና ወገረ ወይስ ማንተ ክርስቲያን አምላክን መድኃኒት ተለከን ገን ስብሐት ወትረስ ከላለ አግብርቲ ከለተልኩ በዛት ይለስ ከሲረን ዘነዘ ወረዘ ክርስቶስ ወይ ታርታ ሰርታ መስትረቢያት ወማ ባሰርቶ ክለታውሪያት ሰዋስ አክለታርት ማበርገል ካባታት ቅዱሳው ይረስ ቅዱስ ቅዱስ ቅዱስ ናት ቅዱስ ዮሐንስ ቅዱስ ጀለስ ወቅዱስ ጎርጎሪ ወስ ወቅዱሳው ተናሰል ሰይታ ሰርቶ ሰሞን ተርታውን ሃይማኖት እንደተቀበለ ጋር ክለሚተል ተቀበለ ቅዱስ ወረሰል ካባታት አባት የድረሰው ጻፍ ባስና በአድቋ ሰዋ ከዚያና ነገር ቁጥ ማፋረድ ዝፈት ድስትሪክት ወክሊየ ማርያም ላይ ታምላካ አዳስ መናስ ወርቆን ቅዱስ ኢዜ ነው ዘልፈን ይወላለም አለ።

ንኽውር ሽግ ወይ ዳሜራ ብፀሎተ ወጣን ዝብል ወይ ከዓ ዝበፅሕ ጸሎት ኣቦታት ለባስያን ወርቃዊ ፅንሃ መስቀልን ፅንሃን ወርቃዊ መስቀልን ሒዞም ብኣርባዕተ ማእዝን ስብሓት ወክብር ለስሉስ ቅዱስ ይደሉ። ምስጋናን ክብርን ንኣብን ንወልድን ንመንፈስ ቅዱስን ይግባእ ብምባል ጸሎት ናይ ዕጣን የብፅሑ ኣለዉ።

ተዋደሰተ ረዘብከነ አውደ ዓመትና ይባርኸና ያወደሰና ብርሃን መስቀል ዘትረሰና ግብረ ምስጋና የሆነ ፈጣሪና እግዚአብሔር አምላክ እሳተ ኩሎ ሞታን ምዕራፈ ቅዱሳን ያርፈልና እግዚአብሔር አምላክ ጉባኤ ነዘተባርኸ ተዋደሰ ይግበረልና አቡነ ዘበሰማያት ንበን

0: የመጣለው ለመሲያን ተሰኒው ክቡር ወንጌል ወርክ ነዚ ክቡር ዕለት እዚ ዝምልከት ከምቲ ብነቢ እግዚኣብሔር ነቶም ንዓኻ ዝፅበዩን ናባኻ ዝውከሉን ሰንደቕ ዓለማኻ ሃብካዮም ዝብል ብዲያቆናት ተሰቢኹ ብክቡራት ካህናት ውን ወንጌል ተባሂሉ ሕጂ ከዓ ነዚ ክቡር ዕለት እዚ ዝምልከት ወንጌል ዮሃንስ ምዕራፍ 19 ፍቕዲ 25 ብቅዱስነቶም ብብፁእነቶምን ክንበብ እዩ። ብለባስያን ተሰኒው ክቡር ወንጀለ ወርቅ ናብ ብፁእ ወቅዱስ ፓትርያርክ ዝሃገረ ኤርትራ ይመጽእ ኣሎ። ብቅዱስነቶም ክንበብ እዩ። ኩልና ብፅሞና ዝከታተል
1: ዮሐንስ

0: ዝቃል ዘግዚኢነ ኣምላክ ንመድሃይነ ኢየሱስ ክርስቶስ ለክረ መንግስቱ ንግህን ስብሃተ ወትረስ ክላለም ዓለም ወይ ቀውማ ሃበ መስቀሉ ለእግዚ ኢየሱስ እሞ ወእህታ ለእሙ ማርያም እንተቅለየባ ወማርያም እግድላዊት ወሰበር እዮም እግዚ ኢየሱስ ለእሙ ወለረድኦ ዚያ ፍቅር ይቀቁሙ ይቤላ ለእሙ ብእሲቶ ነዋ ወልድቺ ወይ ቤሎ ለውኡት ረድ ነያ እምከ ወቤት ሰዓት ነስኣ ውኡት ረድ ኣይተዋ ቤቶ ዘመይ ኣምን ብወልድ በህቦ ዘለኣለም
1: ራይ ክቡር ወንጌል ብቅዱስ ኣቦና ተነቢቡ ናቦትኡ ይምለስ ኣሎ። እዚ ክቡር ወንጌል እዚ ወንጌል ዮሃንስ 19 ካብ ፍቕድ 25 ክሳብ 27 እዩ። ካብዚ ብምቕፃል ኣቦታት ሊቃውንት ማለት መምህራነ ቤተ ክርስቲያን ነዚ ዕለት እዚ ዝምልከት ብስርዓተ ምቅናይን ብስርዓተ እግዚኣብሔር ኣምላኽ ብሰሃቦም ምልጣንን ብስርዓተ ሸብሸቦን ዝማሜን ነዚ ክቡር እዚ መዓል ዝምልከት ብሰብ ተራ ክበፅሕ እዩ። ናብ መደብ ናብ ሊቃውንት

ለዚ ዝፍፅሞ ነበረት እምብርትን ተኣምራትን ኣብ ጓሓፍን ኣብ ጉድጓድን ቀቢሮሞ ምስ ጸንሑ ንልዕሊ ንኣስታት 300 ዓመት ዝኾውና ውን ጸንሐ ነዚ ወፂ ግን ከም መብራህቲ ተኸሊዑ ጸርዩን ስለ ዝተረኣየ እንደገና ውን

እዚ ሕጂ ዝበፅሕ ዘሎ ብሊቃውንትናዊን እዚ መስቀል በጃናን መድሓኒትናን ሰላምናን ድሕነትናን ጽንዓትናን ሓይልናን እዩ። ንኣይሁድ ነቶም ብመቀኝነትን ብተንኰልን ብኽብኣትን ብኽሕደትን ዝጠመትዎ ስደት ኮይንዎም ካበይ ካብ መንግሥቲ እግዚኣብሔር

ንመልክትን ንምህለልን እልን ኣሎና ኣቲ ቆራንዮ ኣብ ናይ ጎልጎታ ስፍር እትርከብ ክርስቶስ ኣባኽ ዝተቐብረ ኣብ ቁቢን ጎኑ ዝተወግአ ዝተሰቕለ ሕጂ

ሃሌሉያ ቅድመ ዓለም ዝነበረካ ኣምላኽና ዓለም ሕሊፍካ እትነብር ኣምላኽና ወይ ከዓ ዓለም ሕሊፉ ዝነብር ኣምላኽና ሎሚ በዓል

መስቀሉ እዩ ኣብ ላዕሊ ኣብ ሰማያት ብመላእክት ኣብዚ መሬት ከኣኒ ብደቂ ሰባት ዝምስገን ስለ ዝኾነ ከመይ ብመስቀሉ ሰላም ስለ ዝገበረልና ሎሚ ክቡር በዓል ናይ መስቀል ጐይታና መድሓኒናን ኢየሱስ ክርስቶስ እዩ ዝብል እዮም።

ሰማያት ኣብ ኣርያም ሰላም ንደቂ ሰማያት ኣብ ምድሪ ኢሎም ዘመስገንዎ በዚ እውን እግዚኣብሔር ኣምላኽና ብዝክእዞም ቅዱሳን ሊቃውንት ክቡራን ኣቦታት ዮም ኣሃደ መርኤተ ኮኑ መላእክት ወሰብ በእንተ መስቀሉ ለክርስቶስ ኢሉ መላእኽትን ደቂ ሰባትን ምእንቲ ክብሪ መስቀል ናይ ክርስቶስ ሓደ መጓሰ ሓደ ራእይ ኮይኖም ዝብል ምስጋና እዮም ኩልና ፀኒሖም። ስለዚ ንሊቃውንትና ዝማርየ መላእክት የስማዓልና። ካብዚ ብምቕፃል መንእሰያት ትምህርቲ ሰንበት ደብረ ፀሃይ ኣቡነ ተክለ ሃይማኖት ሓዝሓዝ ነዚ በዓል እዚ ዝምልከት ብናይ ክፍሊ ትምህርቲ ሰንበት ክብሪን መስቀል ዝገልፅ ምስጋና ንእግዚኣብሄር ዝህብ ክቡላን ክፍጥናን እሞ ኩልና ናይዚ ክቡር በዓል እዚ ተኸታተልቲ ክንከውን ቅድስቲ ቤተ ክርስቲያን ትእት። ስለዚ መንእሰያት ትምህርቲ ሰንበት ደብረ ፀሃይ ኣቡነ ተክለ ሃይማኖት ሓዝሓዝ ነዚ ናይ ሊቃውንቲ ኣሰር ተኸቲሎም እዞም ናይ ሕጂ ህፃናት ወይ ወለዱ ናይ ፅባሕ ከኣኒ ተኽልን ዕምባባን ፍርን ዝኾኑ መንእሰያት ነዚ ክቡር በዓል እዚ ዝምልከት ብዝተፈላለየ ንዕኡ ዝገልፅ ማለት እቲ ስእሊ ወይ ከዓ ዘርእዮ እዚ ነቲ ክብሪ ንበዓልና እንገብሮ መብርህን መግለፅን ስለ ዝኾነ እቲ ብፅሑፍ ዝንበብ ክንከብርና እዮም።

ኣብ ትሕቲ መስቀል ናይ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣዲኡን ትዘፍቅሮ ወደ መዝሙርን ከምኡ ውን ኣሓት ኣዴታት ካብኡ ነበራ እሞ ክርስቶስ መድሓኒና ውዕለቱ ኣብ መስቀሉ ዝገበረልና ክገልጽ ከሎ ነታደ ጸዊዑ እንሆ ወድኺ እንሆው ደቅኺ ብዝበላ ንዕኡ ነቲ ወዲ መዝሙር ጸዊዑ እነት ኣደኹም እነት ኣዴኻ ኢሉ ብዛኣቦ ሕጂ ከዓ እቲ መስቀል ክብርና ክርስቶስ መድሓኒና ንኣና ክብል ንሕማምናን ሽግርናን ኣብ መስቀሉ ጸይሩ ዝሃበና ትብዓት ዘለዎ ፍጻሜ ብዝፈጽሙ ንሕና ከዓኒ ኣስር ናቱ ተኸተልቲ ከም ምዃንና ብመስቀል ጽንዓትና፣ መስቀል ሓይልና፣ መስቀል ክብርና፣ መስቀል መጐስና ንሕና ንኣምን ድሓና ቶምዘይ ኣምኑ ግን ተሰዱ ወይ ተሰወጉ። ስለዚ ክርስቶስ መድሓኒና ክሰጉጉን ክሰድድን ዘይፈቱን ዘይፈቅድን እኳ እንተኾነ ነቶም ብሕጉ ዘይመላለሱ ግን ካብ ገጹ ከምዝኽብል ምኽንያቱ ኣእይንቲሁ ለእግዚኣብሔር ሃበ ጻድቃኑ ወእዝኑሂ ሃበ ስእለቶሙ ገጹ ለእግዚኣብሔር ሃበ እለ ይገብሩ እኩየ ከመይ ሰሩ እምድሪ ዝክረሙ ኣዕንቲ እግዚኣብሔር ናብ ጻድቃን ኣእዛን እግዚኣብሔር ናብ ኣብያቶም ገጽ እግዚኣብሔር ግን ናብቶም ክፉእ ዝገብሩ ይጥምት ከመይ ካብ መሬት ንኽድምፅሶም እዚ ውን በዕላቶም ዝፈቐድዎ እዩ።

ዘለና ኸኣኒ ከምቲ ቅዱስ ቃሉ ናይ እግዚኣብሔር ኣምላኽና እቲ ንነፍሱ ዝፈቱ ኸጥፋ እዩ ኣይክትድሕን እያ፣ እቲ ነፍሱ ዝጸሊእ ግን ክድሕን እዩ፣ ንነፍሱ ከዓ ኸረኽባ እዩ። እቲ ንዓይ ዝመስል ንዓይ ዝኽተል ከዓ መስቀል ሞተይ ጸይሩ ደድሕረ ይስዓብ ይብል። ስለዚ መስቀል ሞት ናይ ክርስቶስ ሒዝና ስጉኡ ዝተቖርሰሉ ደሙ ዝፈሰሰሉ ብሓጢኣትና እምበር ብሓጢኣቱ ዘይኮነ ብኣበሳና እምበር ብኣባሱኡ ዘይኮነ ኣብ መስቀል ሕማማተ መስቀል ተሰከመልና ናት እዩ። ስለዚ ነፍስኻ ምፍታው ዘይኮነ ነፍስኻ ንእግዚኣብሔር ኣምላኽ ወፊኻ መስቀል ሞተይ ጸይርካ ደድሕረ ይስዓብ ክትድሐን ኢኻ ዝብል ምልክት ቃል ወንጌል ሒዞም እዮም እዞም

0: ሎሚ እውን ንዓኹም ንምሕጓስ ሓደ መደብ ሒዝናልኩም መፂና ኣለና። ከም ዝፍለጥ ሎሚ በዓለ መስቀል እዩ። ብቁጥሮም ኣዝዮም ብዙሓት ዝኾኑ ምእመናን በዓል ንምኽባር ተረኺቦም ኣለዉ። ምስኦም ዝገበርናዮ ሓፂር ዝርርብ ናባኹም ከብሎ
1: ወዲ ሰብ ውዕለት እግዚኣብሔር ተረዲኡ ለይትን መዓልትን ሕጋጋት እግዚኣብሔር እንተመርመረ እሞ ድማ ንምፍጻሙ ለይትን መዓልትን እንተተጋደለ ከምታ ኣብ ወሰን ውሓዚ ማይ ዝተተኽለትኦም እዩ ዝኸውን። ፍርኡ ድማ በብግዜኡ ዳ ይህብ እምበር ብፍጹም ኣይጽምሉን ኣይነቅጽን እውን። እቲ ምንታይ ሲ ከምቲ እታ ገረብ ንማዕድናት ምስ ማይ ስሒባ ናብ ምሉእ ኣካላ ኣውሒዛ ጥዕዩን ምቁርን ፍረ እተውፅእ ወዲ ሰብ እውን ኣብ ቤተ ክርስቲያንን መጻሕፍትን እንተተተኽለ ጸጋታትን ማዕድናትን ቤተ ክርስቲያን ኣብ ነፍሱ ኣስሪጹ ካብ ክሕደትን ካብ ፍትወታት እዛ ዓለምን ርሒቑ ፍረ ቅድስናዩ ዘውፅእ። ኣብዛ ዓለም ኣብ ጽላል እግዚኣብሔር ተጸጊዑ ብሓቂ መስቀል ሞት ሒዙ ዝጓዓዝ ዘሎ መን እዩ? ገለን ክስቀለሉ መስቀሉ ይጸውር፣ ገለን ድማ ብጻዩ ንኽስቕለሉ ጸይርዎ ይጓዓዝ። ቅድስቲ እሌኒ እቲ እኳ ንመስቀል ጐይታናን መድሓይናን ኢየሱስ ክርስቶስ ንምርካብ

ዛሕ ዝነብኣ ዓይንታ ዕጅግን ደቃ ከምዝ ኾይንና እንተ ትርኢ እንታይ ኮን በለት እወ እተን ቅዱሳን ኣእጋራ መስቀል ጐይታና ንመድሓይናን የሱስ ክርስቶስ ረኺበን ንኽሰግዳን ንኽስከማን ዘይበጽሖ ስፍራ ዘይተቐበልኦ መከራን ኣይነበረን። ብብዙሕ ጋዓርን ልቕሶን ሓንሳብ ንቤተልሔም፣ ሓንሳብ ንሩባ ዮርዳኖስ፣ ሓንሳብ ንገዳመ ቆሮንጦስ፣ ሓንሳብ እውን ንጎልጎታ ኰለል በላእ። ሎሚ ግን ይትረፍ ብስግደት ምድካምስ ንሓንቲ ሰዓት እኳ ውዕለቱ ተረዲእና ንምስጋና ክንቀውም ዘይከኣለና ደቅኺ እንተ ትርኢና እንታይ ኮን ምበልኪ

0: ኣዴነ ቅድስቲ ኢለኒ።
1: ኣንታ ዝኸበርካ ፍትው መነኮስ፣ ንምንታይ ከብዚ መዓልቲ ንበይንኻ ትኻዝን? ሎሚ ብሓቂ ዓብ ዕለት ምዃኑ ዶ ኣስተቢልካ ኣለኻ?
0: እስስ ብኣዛነይ ሰሚዐ እዮ ነይሩ። ሕጂ ግን ብፍቕሪ መስቀሉ ልበይ ተረትዮ ንዝቐበርክዎ መስቀለይ ከይኩዓትኩ ጊዜ ይሕልፎ ክየሉ እፈር። ነዚ መስቀል ንምርካብ ዝኸፈልክዮ ዋጋ ቀሊል ኣይነበረን። ብብዙሕ ጾምን፣ ብብዙሕ ስግደትን፣ ብብዙሕ ምህለላን፣ ብብዙሕ ሰባይን ካብ ዝተቐብሮ ዘፍራ ረኽክየ
1: ክትብሎ ዝደለኻ ተረዲእኒ ኣሎ። ስማዕ ዘወደይ፣ ሎሚ ብሓቂ ኣብዚ ዕለት ብዙሕ ሰብ ዝኽሪዚ ክቡር መስቀል ከብዕል ብምእካቡ ዘንእድን ክብሪ ዘብህውን እኳ እንተኾነ ቅድሚ ኩሉ ግን ንነብሱ ክሓታ ዘለዎ ነገር ኣሎ። እወ ኣነ ብሓቂ ኣብቲ ዝተዋሃበኒ ሓደራ መስቀል ኣለኹ ዴ እናበለ ክሓትት ይግባእ።
0: ኦ ቅድስቲ ኣደ በጃኺ፣ እቲ ኩሉ ዝኾነ ደኣ ንገርኒ።
1: ኣንታ ክቡር መነኮስ፣ እቲ ኣብ ልበይ ዝዓቖርክዎ ክነግረካስ ልብኻ ደኣ ኣዳሉ።
2: ኣንታ ሽመት፣ ናትካ ስራሕን ዝናን ኣብ ደቂ ሰባት ኣዝዩ ጎኒኒ ዘሎ። ብሓቂ በዚ ፃዕርኻስ ሕልፉ ኩሉና ሞሳ እዩ ዝግባአካ። ንሰብ ብስልጣን፣ ብፍልጠት፣ ብገንዘብን ህቡነትን ነብሱ ከም ዘይትሕት ጌርካ ልቡ ኣትሪድካ ርኢ ኣለኻን።
3: ክንዋዳደስ ደኣ ጊዜ ኸይነጥፍ እምበር ውሕደት እውን ሰናፍ ኣይኮንካን። ኣብ ርእሲ ደቂ ሰባት ዘይኮነ ጥርጥርን በዓላዊ ፍልስፍና እናፈጠርካ ካብ ናይ መስቀል ኪደት ተሰናኽል ዘለኻስ ንስኻ ዶ ይኮንካን? ሰብ ካብ ሓቂ ንኻድም ትገብሮ ዘለኻ ቓልሲ ቀሊል ኣይኮነን። ልቦም ኣትሪርካዮ ኢኻ። ካብ ኩሉ ሕሉንኦም ጐስዮም ንድኻሞም ብጥቕሲ ክሽፍንዎ ክርእን ከለኹ ብኽፋእኻ ኣመናየ ዝግረም።
4: ደቂ ሰባት ንጉዕዞ መስቀል ልክዕ ከም ሓደ ንናጽነቶም ዝነፍግን ድልየታቶም ዝቃወምን ገይሮም ንኽርድኡ ናተይ ተራ ቀሊል ኣይኮነን። ንዝጀመርዎ ጉዕዞ ኪደቶም ከሰናኽል ንድሕሪት እንዳጠመትኩ ገለ ይግዛአኒ፣ ገለ ድማ ምሳይ ዝጀመሮ ጉዕዞ ስለ ዝመቆሮስ ካብ ሓቂ ኸሃድም ኣንጻር ሕልንኡ ኽቃለስ እዩ ዝነብር ዘሎ። እዝስ እቲ ዝንየተሉ ብሉፅ ክፍኣተ ዶ ይኮነ?
3: ወረ ናትካስ ሕልፊ ኣለዎ። ከመይ ጌርካ ኢኻ ኣብ ኢድካ እተእትዎም ኣይርዳአንን እዩ። ብዛዕባኻ ብዙሕ እናፈለጡ ካብ ኢድካ ክወፁ ግን ኣይደልዩን እዮም። ፍትወት ዓለም ኢሎም እዮም ከዓ ዝፅውዑኻ። ወረ ገሊኦምሲ

0: ኾንቱ ምዃንካ እናፈለጥኻ ኢኻ ኣታሊልካዮም ትነብር ዘለኻ።
1: በልዎ ናብቶም መስቀሎም ሒዞም ዝጓዓዝ ሰባት ንኽድ።
0: እወ መንገዶም ከነሳና
2: ንኽድ ንኽድ

0: ኣቱም ሰባት እስካ ሓሳብ ንተዓገስ
1: በዚ ዝረኣየና ዘሎ ጥጡሕ መንገዲ እንተንቆርፅ ኣይመሓሸን
0: ኣነስ እንተነዓርፍ መሓሸ ጓንበልኩ ትርእይዎ ዘለኹም ዝንፋስ መመሊሱ እዩ ዝብርትዓና ዘሎ
2: እዚ መንገዲ ኣዝዩ ነዊሕና ኣእጋርና የቆንዝወና ኣሎ
3: እዚ ነገር ሰኢልካ እዩ እንታይ እዩ ከማዕርኽ ንዝሃልቲ ንምንታይ ኢናኸ ትርጉም ንዘይብሉ ጉዕዞ ጉልበትና ነብስና ንኸስር ኣእጋር ናብዚ ዓለም እሾኽ ኩርኳሕ ጥራይ እናረኽቦ ንቡርሲ እዩን ይቐንዝወና ኣሎ ብሓቂ ኸ ዝጉዕዞ ኣብ ዓወ ዘብፅሓና ዶኸውን
4: እዚ ህዝቢ ነፍሱ ኣብ ሓሸብየ እቲዋ ክነብር ዶ ትምልከት ኣለኻ ብዝሓለፈ መንገዲኻ ይትጨነቕ ኣዶኻ ካብዛ ሓሳባት ናፃ ንክትከውን እቲ እንኳ ኣማራፂ መንገዲ ና መሓዝ ጥራይ እዩ እስከ ንድሕሪ ተመሊስካ መጻሕፍትኻ ገናፅእ ክርስቶስ ኣብ መስቀል ውዒሉ ንኹሉ ቓንዛኻን ስቅያትካን ተቐቢሉ ንኹሉ ፍጡር ወዲ ኣዳም ናፅነት ኣውጅ እንከሎ ንምንታይ መከራ መስቀል ንምቕባል ኣብዚ ዓለም ተጨኩንካ ተሕልፎ ብጥበብ ዝተፈጠርካ በልሕ ፍጥረት ዶ ኣይኮንካ መስቀል ሞትካ ምስካም ማለት ንዝተገብረልካ ውዕለት እናመስገንካ ውዕለት ምንጋር እምበር ነብስኻ ምሕሳም ኣይኮነን
5: ብርግጽ ንስኻ ውፅኢት ናይቲ ዝተረኽበ ነፃነት ኢኻ እቲ ዝተኸፍለልካ ዋጋስ ብሓጎስ ንኽትነብር ዶ ኣይኮነን ደጊም ናባይ መጺኻ ሓጎስካ ኸተስተማቕር ዝኽልክለካ የሎን ጾም ስርዓት ሕጊ ዝብል ዝኣስረካ ገመድ ፍትሓዮ ባዕልኻ ክስከሞ ትኽእል መስቀልካ ኣዳሊኻ ንሳና ሰጉም
3: ኣብ ውስጠይ ንነዊሕ እዋን ዘሸግረና ሓሳብ ኣሎን ሓቀኹም ኢኹም ከመይ ኢለኸ ክሳብ ሕጂ ዝነገር ኣታልዩ ንነብር ነይሩ እምባ ሕሰቦ ሞ ብሓቂ ኸ ኣቦኻ ንዝቐተለልካ ክብሪ ይወሃብ ድዩ ቤተሰብ ዝተሰርሐ መስቀልሲ ንሰግደሉ ንሳሎሞ ናበልካ ትምህርቲ ኸመ ኢልካ ክትቅበሎ ይከኣል እዚ ፍጹም ስሕተት እዩ ኣነ ካብዛ ሓሳብ ሓረ ዝኾንኩ መስለኒ
6: ነቲ ደም ጐይታናን መድሓኒናን ኢየሱስ ክርስቶስ ዝፈሰሶ ክቡር መስቀልሲ
7: ጐይታናን መድሓኒናን ኢየሱስ ክርስቶስ ተሰቕለ ሞተ እንዳተባህለ እንተተነገረሉ ፍቕርና ስሒቦ ብፍቓዱ እምበር ብግዴታ ኣይነበረን ብኣፍ ቅዱስ ዮሃንስ ወንጌላዊ ነፍሰይ ካብ ስጋይ ብግዲ ዝፈለያ የልቦን እንታይ ደኣ ኣነ ብፍቓደ የ ዝፈልያ ኢሉ ዝፀሓፉ ኸ ብምንታይ እዮም ክትርግምዎ ንክርስቶስ ኣብ መስቀል ሸንኪሩ ከይወርድ ዝሓዞ ግን መስማር ዘይኮነስ ፍቕርና እዩ ዝነበረ
6: ንመስቀል ከም ቀታሊ ጐይታናን መድሓኒናን ኢየሱስ ክርስቶስ ጌርካ ክብሪ ኣይንህብን ማለት ግን ንጐይታናን መድሓኒናን ኢየሱስ ክርስቶስ ብፍቓዱ ዘይኮነ ተገዲዱ ኸም ዝተሰቕለ ምዝራል እዚ ኸዓ ፍጹም ካህደትን እቲ ናይ ክብሪ በዓል ቤት ቤናይ ሞት ክመውት ከም ዘለዎ ንኸረድእ እምከመ ተለኣልኩ እምድር እዚ ህብ ኩሎ ሃብየ ካብ ሰማይ ትሕት ካብ ምድሪ ልዕል ኢለ ምስተሰቐልኩ ንዅሉ ብግብሪ ናባይ ክስሕብ እየ ዝበሎ ምዝንጋዕን እዩ ንጐይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ብግዴታ ተሰቒ

0: ኢሉ እንተበልና ሎቱ ስብሃት ዕሩቕ ብእሲ ከማና ፍጡር ከምባሃል እዩ። ምኽንያቱ ንግዳድን ንሕያልን ንፍጡር እምበር ንፈጣሪ ዝሰማምዑ ስለ ዘይኮነ።
1: እዞም ሰባት ተረፍ ኣሂዳውያን ምዃኖም መታን ክፍለጥስ ናይ መስቀል ክብርን ተኣምራትን ከይግለጽ ተቐቢሩ ክተርፍን ወትሩ ምስፀዓር እዮም።
0: ንሕና ግን ከም ኣባ ጊዮርጊስ ኦ ጐይታ ንጸልማት ብመስቀልካ ኣብርሕካልና ንሞት እውን ብመስቀልካ ስዒርካልና ኢኻምቦ ምስጋና ይኹንካ እንዳበልና ንዘለዓለም ከነመስግን ኢና።
1: እግዚኣብሔር ንሊቀ ነቢያት ሙሴ ተመናስራዚ ብኢዱ ክሰርሕ ኣዘዞ፣ ኣባላ ድማ ስቐሎ በሎ። እግዚኣብሔር ግን ብቓሉ ነቶም ዝሓመሙ ክሕውዮም እንዳተኸኣሎ ንምንታይ እዩ ብነቢ ሙሴ ተመናስራዚ ኣስሪሑ ንህዝቢ እስራኤል ካብ መርዞም ክፍውሶም ዝኸኣለ? እዝስ ምሳሌ ዶ ይኮነን? ህዝቢ እስራኤል ነቲ ብኢድ ሙሴ ዝተሰርሐ ተመናስራዚ ጠሚቶም ካብ መርዞም ካብ ድሓኑ። ሎሚ እውን ንሕና ድሕሪ እቲ ክቡር ደሙ ዘፍሰሰሉ ዕለት ንዘለዓለም ንእፀ መስቀል ቀዲስዎ እዩ እሞ ብኣምሳሌ እቲ ክቡር ደሙ ዝፈሰሰ መስቀሉ ብኢድና ሰሪሕና ኣጋንንቲ ነርሕቕ ኣሎና።

0: ንምንታይ ሓሳባት ውሽጢና ተዘሪቡ ነግፈረግ ንብል ኣለና? ኣጆኹም ቀሪብና ኢና። ዝተሰከምናዮ መስቀል ሞትና ፀርና ናብቲ ዝተውሃበና ርስቲ ንኽንኣቱ በዚ መንገዲ ዝምሕላፍ ናይ ግድን እዩ።
1: እቲ ዝበሃል ዘሎ ኩሉ ሓቂ ምዃኑ ስሒትና ኣይኮናን። ክሳብ ሕጂ ኣእጋርና እሾኹን ክርኳሕን እናወግኦ ክንጓሓስ ፀኒሕና። እዚ መንገዲ ግን መወዳእታ ዘለዎ ይመስልን። ዕረፍቲ የድልየና ኣሎ።
0: ሕጂ መስቀልና ካብ ተሰከምናዮ ትዕግስቲ የድልየና እዩ። ንፋሳት እንተነፈሱ ማዕበላት እንተተስኡን ኣብ ሓቀኛ መስመርና ክንፀንዕ ዶ ኣይግባአናን እዩ? ንክርስቶስ ክትስዕብ መስቀልካ ክትስከም እናደለኻ እዚ ከይጎለካ እቲ ሓደ ድማ ክትምልእ ምስ ዓለም ክትቀዳደም ንድሕሪት ግልፅ ምባል ግን ኦ ኣሃውየ ኢታፍቅርዎ ለዓለም ወኢ ዝሃሎ ውስተ ዓለም ዓሎሙኒ ሃላፊ ወፍትወትኒ ሃላፊ እስመ ኩሉ ሃላፊ ውእቱ ዶ ኣይኮነን ዝብል መፅሓፍና። ነቲ ዘይሓልፍ ጎይታ እንተተገዛእና ግና ኣብዚ ዓለም እኳ እንተመረረና ኣብታ ናይ ዘለኣለም መንግስቲ ግን ፍጹም ሓጎስ ኣሎና።
1: ኣብዚ ዓለም እዚ ዝከኣል ኣይኮነን። እናሸዕ ሕግታት እውን ክሰምዕ ከመይ ኢልካ ይከኣልና በልኩ ንርእሰ እየ ዘጨንቕ። ስለዚ ኣነስ ቤተይ ኣስተናቢረ ርእሰይ ኣቕሲነ መስቀለይ ምስካም ይሕሸኒ።
2: እዚ እሞ ጸገም ዘለዎ ኣይኮነን። ኣብ ዘለኽዮ ተተኺልኪ ከመይ ኢሉ እሞ ክትዕመኪ? መስቀልኪ ክትስከም እንተኾንኪ ንኣገልግሎት ትግህቲ ንንስሓውን ቅልጥፍቲ ክትኮን ኣለኪ። ስለዚ ንነፍስኺ እዚ ነገር የጨንቃ ዶ የሎ? መስቀልኪ ምስካም ኣይኮነ እንትጸገም ግን ህይወት ክረስዕኪ ክኸውን የብሉን። ስለዚ ካብ ኩሉ ርሒቕኪ ኣብዚ ናይ ናጽነት ደንበና ተጸንበሪ።
1: እንድዒ በጃኹም ዝገብሮ ይጨኒቐኒ ዘሎ ከመይለ ንሓደ ይፍጸመለ ድዩ ኣይፍጸመለ ዘይፈለጥኩ ብድፍረ ዝኣትዎ።
2: ሰናይ ግብሪ ብምስራሕኪ ነብስኺ ከተረጋግኢ ትኽእል ኢኺ። ናባና መጺኺ ማለት መስቀልኪ ተሰከምክን ማለት ኣይኮነን። ጊዜ የኸደክሎ ትጓል ንጽባዕ ዝሓሸ ንኽትነብሪ ሎሚ ክትሰርሕ ኣለኪ። ለይትን መዓልትና ቤቱ ምላስኪ ትሕሰብ ክምስተረፍኪ ዳሓር ከየጣዕሰኪ ረኣይ ንሞ ጽቡቕ ጌርኪ ጸጋታተይ እናስተማቐርኪ

0: ቤቱ ክትመላለስ እውን ዝከኣል እዩ።
1: በቃ እዚዩ ዝሓሸ። ብዛዕባ ፅባሕ ይትጨነቑ፣ መንግስቱን ፅድቁን ድለዩ፣ ካልእ ኩሉ ክምላኣልኩም ኢሎምና። ክንደይ ዓመት ተመላሊስና ዝተመልአ ነገር ግን ኣይረኣነን። እዚ ስንፍና እዩ። ናይ ፅባሕ መጻኢ እንዳፍራሓኒ ከመይ ለየ ከይቀሰንኩ ክስዕቦ ዝኽእል። ስለዚ ካብዚ ጉዕዞ ርሒቐ ነፍሰይ ክፈቅድ ይሕሸኒ። ድሓር ቤተይን ህወተይና ዝተናቢረ ይምለስ።
2: መስቀሉ ምሽካም ካብቲ ዓለም እተሰክመና ሸኸም ሓጢኣት ኣዝዩ ዝፈኾሰ እዩ። ከመይ ኣርዑት ወንጌሉ ልዙብ፣ ጦር መስቀሉ ድማ ቀሊል ስለ ዝኾነ ካብ ሊተስጥሮስ ክሳብ ቀራንዮ እናወደቐ እናተንስአ ብቕድሚኡ ቀልጥፍ ብድሕሪኡ ድማ ቀስበል እናበሉ ገመድ ኣብ ክሳዱ እትዮም ክስሕብዎ ብፍቕሪ መስቀሉ ተሰኪሙ 13 ምዕራፋት ዝተጓዓዘ ጐይታ ከም ስምዖን ቀረናዊ ንሓንቲ ምዕራፍ መስቀል ሞትና ምስካም ብርቅን ድንቅን ዲ ኾይኑ? ብሓቂ ከም ምሕረቱ እምበር ክሳብ ምጽኣት ዝትንስኡ ጸድቃንን ሰማእታትን ዝቕበልዎ መከራ መስቀል ተደሚሩ ነቲ ሓደ ጻድቕ ንሓንቲ ሰዓት ኣብ መንግሥተ ሰማይ ኣትዩ ዝረኽቦ ክብሪ ዋግኡን መጠኑን ከም ዘይኮነ ሐዋርያ ጳውሎስ ነጊርና ዶ የለን?
3: ሕጊ ንእግዚኣብሔር ፍቕርና ንገልጸሉ ህያብና እምበር መጨነቒና ኣይነበረን። እዞም ሰባት ግን ዕርፊ መስቀል ሒዞም ንቕድሚት ከይሓርሱ ቃላቱ ሰሚዖም ተንሲኦም መስቀሎም ከይኩዕቱ እሞ ብርሃን ከይኮነሎምስ ካብ ቃሉን ቤቱን ርሒቖም ኣምሰሉነት ህይወት ክነብሩ መሪጾም። ቅዱስ ሉቃስ ግን ዕርፊ ሒዙ ንድሕሪ ዝሓርስ የልዎን። ከመይሲ መንግሥተ እግዚኣብሔር ትኽ ዝበለት ጠዋይ ዘይብላን ቅንዕትን ስለ ዝኾነት ኢሉ ኣብ ወንጌሉ ኣስፊሩልና ኣሎ።
4: ብሓቂ ንስኻ ኣብ ገለ ደቂ ሰባት ልዙብ ክርስትና ከም ዝህሉ ጌርካ ትገብርና ኣለኻ። ክንደይ ሞባዕኻ ዘይሰናኸሉ ኣብ ኣገልግሎቶም፣ ኣብ ናብሮኦም፣ ኣብ ንእስነቶም፣ ኣብ ኩሉ ህይወቶም ስልጣን ሒዝካ ነክፈረክ ተብሎም ዘለኻስ ንስኻ ዳ ኣይኮንካን? ግና ባዕኻ ዘይተሰናኸሉ ጉዕዞኦም ዝፈጸሙ ከም ዘለዉ ኸ ነጊርካና ዶ ሓቀይ?
5: እወወ ካብቲ ዝገርመካ በንጻሩ ንሳቶም እዮም ብጥበቦም ቦታ ኸሊኦምኒ ብሃብቲ እንተመጻኽዎም ሃብቲ ናብዛ ዓለም ኣይኮነን ዝብል መልሲኦም ሂቦምኒ። ብንግስነቶም እንተመጻኽዎም ምስ ናይ ዓለም ኣኽሊል ዝተባእሱ ኾይኖም ጸኒሖምኒ። ብልብሲ እንተመጻኽዎም ነቲ ሓንቱ ልብሱ እኳ ኣብ መስቀል ዕጫው ዲቖም ከም ዝተማቐልዋ ነጊሮምኒ። ክርስቶስ እዩ ልብስና ኢሎምኒ። ኣብዚ ጊዜ እዚ ግን መላኺ ኩሉ ነገር ዝኾንኩ ኾይኑ እዩ ዝስማዓኒ ዘሎ።
6: ወዲ ሰብ ባህቢ ዝብሎ መንገዲ ክጓዓዝ ንዕኡ ጽቡቕ መሲሉ ብዝርድኦ ክኸይድ ንሓሳቡ ዝሰማማዕ ሃይማኖት ክፈጥር ጌርና ኢና ክንደይ እሞኹ ንብሎ።
7: ኣንታ ሓወይ ንምንታይ ምሳና ኾንካ መስቀልካ ኽትስከም ዘይትፍትን?
8: ነዚ ጀሚሩ እዮ ዘለኹ ጉዕዞ ክፍጽሞ ዝኽእል ኣይመስለንን። ቃላት እግዚኣብሔር ሰሚዐ ንርእሰይ ከጨንቕ ኣይደልን እየ። ንዓይሲ ብዛዕባ እዚ ነገር እዚ ዘይምፍላጥ ይሕሸኒ። ከም ሓደ ገበነኛ እናሻ ሕልናይ እናኳሕኩሐ ካብ ዝወቕሰኒ ካብ ተሳሊምካ ምኻድ ዝሓልፍ ቅርበት ብፍጹም ክህልወኒ ይደልን እየ።
7: ንርእስኻ ኣለኹ ኸተብል ብግዳም ኮንካ እንተ ተጸጋዕኻያ ኣብ መወዳእታ እትረኽቦ ዓስቢ እንታይ እዩ? ነቲ የኣምኖየ እትብሎ ብግብርኻ ኽሳዕ ዘይገለጽካዮ ሃይማኖት ኣሎኒ

0: ትብል ዝከኣል ኣይኮነን። እዚ ኣብ ክሳድካ ዘሎ ማዕተብ ግን ተራ ነገር ወይ ተራ ዕንጨይቲ ኸይመስለካ፣ ካብታ እተጠመቅካ ላዕለ ጀሚርካ ምስ እግዚኣብሄር ዝኣተኻዮ ማሕላ እዩ። እወ ማሕላ ፍቕሪ መስቀልካ ዘሰክም፣ ማሕላ ትዕግስቲ ቃንዛ መስቀሉ ዘስተውዕል፣ ማሕላ ትሕትና እዩ ንርእስኻ ምእንቲ ስሙ ዘሕስር።
1: ማዕተብ ምእሳርና፣ ነጸላ ምልባስና ትርጉሙን ክብሩን ክንርዳእ ይግባእ። ኣብዚ ክቡር ዕለት ንምዝንጋዕ ደስታን ንመጽእ ከይንህሉ ክንጥንቀቕ ይግባእ። እናሻዕ ምውዳቕ ዳሜራ ክንሓትት ወዲቕና ኸይንህሉ ከነስተውዕል ይግባእ።
2: እዛ ዓለም ንስርቂ ቢዝነስ፣ ንዝሙት ፍቕሪ፣ ንዘይምእዛዝ ነጻነት፣ ንተንኰልን ሽርሕን ድማ ጥበብ ኢላ ሰይማቶ ኸይኣክል፣ ንዝኽርን ውዕለትን መስቀል ንምህሳስ ዘይተገብሮሞ እንታይ ኣሎ? ጥበብ ግን መድሐኒና እዩ ዝነበረ። ፍቕርስ ትእዛዙ እንዳሓለኻ ነቲ ዝተዋህበካ መስቀል ምስካም እዩ ዝነበረ። ናጽነትስ ካብ ሕማቕ ግብርታት ምርሓቕ እዩ ዝነበረ። ስለዚ ዝወደይ ብፍቕርን ብሓድነትን ምስ ኩሉ እናነበርኩም መስቀል መትኩም ክትስከሙ ይግባእ። ምኽንያቱ ጐይታናን መድሓኒናን ኢየሱስ ክርስቶስ መስቀሉ ኣልዒሉ ንዓይ ዘይስዕብ ንመንግሥተይ ኣይበቅዕን እዩ ዝብል ትእዛዝ ሂብና ስለ ዘሎ።
1: ጉዕዞ እዛ መስቀል ኣብ ዓወት እዩ። እንተ ቅድስቲ ቤተ ክርስቲያንና ግን ንኽብሪ ዝኽቡር መስቀል ብዜማን ብቕዳሴኣ ብሰዓታታ ብቕኒኣ ወትሩ እናመስገነትን እናዘመረትን ክትነብር እያ።

ሕራይ እዚ ብስእላዊ መግለፂ ክንዕዘቦን ክንሪኦን ፀናሓና እቶም ኣብ መንጎ መስቀሎም ገዲፎም ወዲቖም ዝኸዱ ከምቲ ኣብ ቅዱስ ወንጌል ተፃሒፉ ዘሎ እቲ ዘርኢ ኣብቲ ረቂቕ ወደቐሞ ቀልጢፉ ይሃጉግ ቀልጢፉ በቂሉ ቀልጢፉ ይሃጉግ ዝበሎ ሰባት ነቲ ናይ እግዚኣብሔር ቃላት ቀልጢፎም ይኣምንዎ እሞ ፈተነ ምስ መፀ ከዓ ቀልጢፎም ይክሕዱ እዩ። ስለዚ እቶም ፈተነ መፂኡ ቀልጢፎም ዝክሓዱ እንታይ ውድቀት ረኺቦም? እቶም ብንጹሕ ሕልናን ብዕውት መንፈስን ዝኸዱ ግን እንታይ ዓወትካ ረኺቦም? ስለዚ እግዚኣብሔር ኣምላኽና ነዚ ክቡር መስቀል እዚ ክነኽብሮ ጐይታና መድሓንያን ኢየሱስ ክርስቶስ ደቂ መዛሙርቱ ወይብኤሎም እግዚእ ኢየሱስ ለኣርዳኢሁ ኢሉ ዘይፈቅድ ይትልወኒ ይፅላአ ለነብሱ ወይጥባ ወይንሳእ መስቀለ ሞትየ ወይትልወኒ ኢሉ። ስለዚ እቲ ንዓይ ደድሕደ ክስዕብ ዝደሊ ብፅንዓትን ብትብዓትን ነብሱ ገዲፉ ደድሕር መስቀል ሞተ ይፀይሩ ደድሕረ ይስዓብ። ምክንያቱ እቲ ነፍሱ ዝገደፈ ብኣይ ምንታይ ከዓ ክረኽባ እዩ ኢሉ። ስለዚ ንወዲ ሰብከ ኣብዚ ዓለም እዚ ረቢሑ ነፍሱ ግን ኣብ መንግስቲ ኣምላኽ ወይ ካብ መንግስቲ ሰማያት ጥፍእት እንተኮይና እንታይ ረብሓ ኣለዎ? ስለዚ ንነፍሱኸ ወይ በጃንብስኸ እንታይ ዘይመኸፈለ ዝብል ቃል እዮ እሞ። ስለዚ ፅኑዓት ኮይንና ክንከይድ ኣብ መስቀል ክርስቶስ ዘለና ፍቕርን ብክርስቶስ ተገብረለና ውዕለትን እንታይ ዓይነት ውፅኢት ከም ምዃኑ እዩ። ስለዚ ክርስቶስ ተገዲዱ ዘይኮነ ብፍትወት ብፍቕሪ ንዓና ንኸድሕን ዝተሰቕለዩ እሞ ነዚ ክነኽብሮ ከም ዘለና እዩ እዚ መግለፂ ነፀንሐ።

ሕራይ ንደቅና መንእሰያት መዘምራን ቃለ ህይወት ተስማዓልና እዚ ኩሉና ፀኒሑ መስቀል ድሕነትን ረድኤትን እዩ። እዚ ስለ ዝኾነ ከዓ ንመቤታችን ነታደ ጎይታ ዝኾነት መስቀል ናይ ውላዳ መስቀል ሞቱ እናፀርኩም ተሰኪምኩም ንማርያም ከዓ ኣመስግኑ ዝብል ምክንያቱ ኣደ ጎይታ ኣደ ክብሪ ስለ ዝኾነት ዝብል ለማርያም ዘምሩ መስቀሎ ለወልዳ

0: እንዘ ትፀውሩ መስቀል ናይ ውላዳ እናተሰከምኩም ንማርያም ኣመስገኑ ኢሉ። ስለዚ እቲ ካልኣይ ሳልሳዊን እንጎበ ከውህዘ ነቃማይ ዘቀደሶ ለፈያታይ። ስለዚ ነቲ ብየማን ነበረ ሽፍታ ብምእማኑ ክብሪ ናይ እግዚኣብሄር ብምግላፁ ፀጋ ናይ መስቀል ወይ ከዓ ኩሉ ጥምት ምንጋሩ እቲ ካብ ጎቦ ጎይታ ናይ ክርስቶስ ዝወፀ ማይ ከዓ ንዕኡ ዝቀደሶ ካብ ጎቦካ ዝወፀ ነቃማይ ነቲ ፈያታይ ከዓኒ ንመንግስቲ ኣምላኽ ክኣቱ ዘገደዱን ዝመርሖን እዩ እሞ ከምኡ ከዓ ክቅድሰና ዝብል መዝሙር እዩ ክወሃበና ፀኒሕ ሞ። ስለዚ ንመንእሰያት ደቅና ዕድመን ጥዕና ሊሃብ ዝማርያ መላእክት የስምዓልና። ካብዚ ብምቕፃል ነዚ ክቡር ዕለት ዝምልከት ክቡር ሰባኪ ወንጀል መምህር ስምዖን በየነ ትምህርቲ ክህቡናዮም ናብኡ ንከታተል። ሃራይ ግዜና እንዳቐረበ ስለ ዝኾነ ኩልና ናብቲ ዝወሃብ ትምህርቲ ንከታተል።
1: በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ኩላትና ገጽናን መላእ ሰብነትናን ብትምህርተ መስቀል ነማዕትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። እግዚአብሔር አምላኽና ዘፍቅረኩም ንእግዚአብሔር አምላኽ ተፍቅርዎ ናይ እግዚአብሔር ቤተሰብ ናይ ኣዴና ቅድስተ ቅዱሳን ንጽህተ ንጹሓን ድንግል ማርያም ቃል ኪዳን ናይ ኩላቶም ኅርያን እግዚአብሔር በረኸትን ረድኤትን እታኣምኑ ኣንቱሙ ውእቱ ብርሃኑ ለዓለም። ናይዚ ዓለም እዚ ብርሃን ንስኻትኩም ኢኹም ዝተባሃልኩም ብፁእ ወቅዱስ ኣቡነ ባስልዮስ ቀዳማዊ ወርእሰ ሊቃነ ጳጳሳት ሻትሻይ ፓትርያርክ ዘኦርቶዶክስ ተዋህዶ ቤተ ክርስቲያን ኤርትራ፣ ብፁዓን ሊቃነ ጳጳሳት ማይቶቴ ቤተ ክርስቲያን ሊቃውንቲ፣ ኣይንተ እግዚኣብሔር ካይናት ላይካነ ምስጢር ዲያቆናት፣ ክቡራን ላዕለዎት መራሕቲ ሃይማኖት፣ ናይ ክብሪ ዕዱማት ላዕለዎት መራሕቲ መንግስትን፣ ናይዚ ዕለት እዚ ናይ ክብሪ ዕዱማት ኩልኹም ብሓድነትን ብፍቕርን ተኣኪብኩም ዘለኹም ናይ እግዚኣብሔር ቤተሰብ ብስም እግዚኣብሔር ኣምላኽና ከመይ ሓዲርኩም ከመይ ጸኒሕኹም? ኣሜን። ዝለመንካዮ ዘይከልእ ዝሃብካዮ ዘይጥፍእ ሕያዋይ እግዚኣብሔር ኣምላኽና ሕሉፍ ኣበሳናን ሓጢኣትናን ከይጸብጸበ ንንስሓ ዝኸውን ዕድመ እናወስኺ ካብ ጸልማት ለይቲ ናብ ብርሃን መዓልቲ ብድሓነ ሰላም ኣሰጋጊሩ ናብዚ ሃይማኖታውን ታሪኻውን ሃገራውን በዓል ቅዱስ መስቀል ብድሓነ ሰላም ዘብጽሓና ልዑል እግዚኣብሔር ኣምላኽና ክብርን ምስጋናን ይብጽሐዮ። መንፈሳውን ሃገራውን በዓላትና ብፍርሃት ዘይኮነ ብትስብዓት ብስክፍታ ዘይኮነ ብቕሳነት ብሓዘን ዘይኮነ ብሓጎስ ከነሕልፍ ስለ ኤርትራን ኤርትራውነትን ብዋጋ ዘይትትመን መተካእታ ዘይብላ ክብርቲ ህይወቶም ዝወፈዩ ሰማዕታትና ልዑል እግዚኣብሔር ኣምላኽና ዕረፍተ ነፍሲ ይሃቦም። ምእመናን ናይ እግዚኣብሔር ቤተሰብ ዓመ ከም ዝለመ እዋን ብብፁዕ ወቅዱስ ኣቦና ተባሪኽና ብድሓነ ሰላም

ብፅሓና ኢልና ሉል እግዚኣብሔር ኣምላኽና ብድሓነ ሰላም ስለ ዘብፅሓና እግዚኣብሔር ካባና ዝደልዮ ከዓ ምስጋና ስለ ዝኾነ ኣቦታት ኣዴታት ዝያዳ ንእግዚኣብሔር ብእልልታ መስግኑ፣ ንእግዚኣብሔር ብእልልታ መስግኑ። ሉል እግዚኣብሔር ኣምላኽና ንኸንፈርና እልልታ ንልብናኻ ሓጎስን ደስታን ስለ ዝሃቦ ክብርን ምስጋናን ይብፅሓዩ። ምእመናን ናይ እግዚኣብሔር ቤተሰብ፣ መንፈሳውያን በዓላትና ይኹኑ ሃገራውያን በዓላትና መኽሰብና እምበር ክሳራና ኣይኮኑን። ስለዚ ብልማድ ኣይኮናን ተኣኪብና ዘለና፣ ብዕላማ ኢና ተኣኪብና ዘለና። ዕላማና ከዓ ሃይማኖታዊ ትምህርቲ ተማሂርና መንፈሳዊ ዕረፍቲ ምእንቲ ክንረክብ እዩ። ስለዚ ነዚ ዕለት እዚ ዝምልከት ኣርእስትና ጐይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ዝመሃሮ ወንጌላዊ ማቴዎስ ዝፀሓፎ ወንጌል ማቴዎስ ምዕራፍ 11 ፍቕዲ 29 ወተመሃሩ እምኔ ወትረክቡ ረፍተ ለነፍስክሙ እምባርክስ ኩልኹም እትፅዕሩን ጾር ዝኸበደኩምን ናባይ ንዑ ኣነ ኸዓ ክዕርፈኩም እየ። ካባይ ተመሃሩ ንህይወትኩም ከዓ ዕረፍቲ ክትረኽቢኹም። ስለ ቓላቱ እግዚኣብሔር ኣምላኽና ዝኸበረን ዝተመስገነን ይኹን። ስለዚ ቀንዲ መልእኽቲ ትምህርትና ካባይ ተመሃሩ ንህይወትኩም ድማ ዕረፍቲ ክትረኽቢኹም። ምእመናን ናይ እግዚኣብሔር ቤተሰብ፣ እዚ ዕለት እዚ ከምቲ ኣቐዲመ ዝገለጽክዎ ሃይማኖታዊ መልእኽቲ ዘለዎ ቅዱስ ዕለት እዩ። ሃይማኖታዊ መልእኽቲ እንታይ እዩ እንተኢልና ጐይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ብነቢያ ዝተናገሮ ብምሳሌ ዝመሰሎ ንምፍጻም ኣቐዲሙ ዝተዋሃበና ተስፋ ንምፍጻም ካብ ቅድስ ድንግል ማርያም ኣዴና ካብ ስጋኣ ስጋ ካብ ነፍሳ ነፍሲ ወሲዱ ምስ ተወልደ ናብዚ ዓለም እዚ ምስ መፀ ክምህርን ከስተምህርን እንከሎ ዝመሃሮ ትምህርቲ መሰረት ዝገበረ እዩ። ምእመናን ናይ እግዚኣብሔር ቤተሰብ፣ ጐይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ከምዚ ሕጂ ተኣኪብናዮ ዘለና ብዙሓት ሰባት ተኣኪቦም ክኽተልዎን ከለዉ ንሕሙማነ ስጋ ብተኣምራት ንሕሙማን ነፍስኻ ብትምህርቲ ይፍውሶም ነበረ። ሕሙማነ ስጋ ቃንዛ ስጋን ዘለዎም ብተኣምራት ሕሙማነ ነፍሲ ድማ ቃንዛ ነፍሲ ንዘለዎም ብሓጢኣት ንዝሳቀዩ ድማ ብትምህርቲ እናፈወሰ ክምህርን ከስተምህርን እንከሎ ከምቲ ኣቐዲመ ዝነገርክዎ ክርስቶስ ኣምላኽና ዕላምኡ ናብዚ ዓለም እዚ ዝመፀሉ ክልተ ነገር ይምእምናን ናይ እግዚኣብሔር ቤተሰብ፣ ወኣስተርአየ ወልደ እግዚኣብሔር ከመይስኣር ግብሮ ለጋኒን ቀዳማይ መልእኽቲ ዮሃንስ ምዕራፍ 3 ፍቕዲ 8 ወንጌላዊ ዮሃንስ ኣሕዋተየ ወዲ እግዚኣብሔር ክርስቶስ ናይ ጋኔን ግብሪ ከጥፍ እዩ ናብዚ ዓለም እዚ ዝመፀ ኢሉ ምእመናን። ስለዚ ክርስቶስ ኣምላኽና ተግባር ዲያብሎስ ንምጥፋእን ንጸላይና ዲያብሎስ ንምስዓርን ስጋና ተወሃሂዱ ናብዚ ዓለም እዚ ዝመፀ ካልኣይ ከዓ ኩሉ ተግባር ጽድቂ ክምህረና። ስለዚ ምእመናን ናይ እግዚኣብሔር ቤተሰብ፣ በዚ ዕለት እዚ ጐይታናን ኣምላኽናን መድሓኒናን ኢየሱስ ክርስቶስ ኣብ መስቀል ተሰቒሉ ንሰለስተ ዓመትን ሰለስተ ወርሕን ዝመሃሮ ትምህርቲ መደምደምታ ብምግባር ብ7 ቓላት መደምደምታ ገይሩሉ። ክርስቶስ ኣምላኽና ኣብ መስቀል ተሰቒሉ 7 ቓላት ክዛረብ እንከሎ ሎሚ ንሕና ካብ መስቀል እንታይ ኢና ንምሃር? ክርስቶስ ኣምላኽና ክልተ ነገራት ኣብ ቅዱስ መስቀል ምሂርና። ዕላማ ቤተ ክርስቲያን ክልተ ነገር ምምሃር ይምእመናን። ኩሉ ሕጊ እግዚኣብሔር ብክልተ ነገር ዝተኣሰረ እዩ። ገዛ ተሰሪቱ ከም ዝፍፀም መሰረት ሕጊ እግዚኣብሔር ፍቕሪ እግዚኣብሔር ይምእመናን። መደምደምታ ወይ ከዓ ጉሉላት ናይ ወንጌል ድማ ፍቕሪ ብፃ እዩ። ክርስቶስ ኣምላኽና ኣብ መስቀል ተሰቒሉ ፍቕሪ እግዚኣብሔርን ፍቕሪ ብፃይን ምህርና። ስለዚ ምእመናን ናይ እግዚኣብሔር ቤተሰብ፣ ፍቕሪ እግዚኣብሔር ሕጉ ብምሕላው እዩ ኣዳምን ሔዋንን ዝተዋሃቦም ትእዛዝ ኣፍሪ

ገዲፎም አምላክ ዘአክል ጎይታ ገዲፎም ገነት ዘአክል ቦታ ገዲፎም አምላክ ዘአክል ጎይታ ሓዲጎም እዮም። ምእመናን ናይ እግዚአብሔር ቤተሰብ ትእዛዝ እግዚአብሔር ከይንሕሉ ዝቃወምና ጸላኢና ዲያብሎስ እዩ። ብዙሕ ግዜ ኣዳምን ሄዋንን ወዲቖም ክንብል እንከለና እንታይ ዘይገበሩ ሰይጣን ኣጋጊቦም ኢና ንብል። እዚ ሕያዋይ ዘረባ እዩ ምእመናን። ሓደ ሕቶ ክሓተኩም በጌ እንድሕር ጠፊኣ ትካ ናብ ጓሳ ትኸይድ ወይ ከዓ ናብ ተኹላ ትኸይድ። ተሓታቲ ጓሳ እምበር ተኹላ ኣይኮነን፣ ተኹላ ስርሑ እዩ ዝሰርሐ። ስለዚ ሰይጣን ዕዩ ክዓይ ዝኽልክሎ ውልሓደ የለን፣ ምግጋይ ስርሑ እዩ። ንሕና ግን መታዓይቲ ሰይጣን ክንከውን የብልናን። ንሕና ናይ እግዚኣብሔር መታዓይቲ ኢና፣ ካብ እግዚኣብሔር ዝተረኸብና ናይ እግዚኣብሔር ኢና። ወይቤ እግዚኣብሔር ንግበር ሰብኣ ብኣምሳሊነ። እግዚኣብሔር ከዓ ከም ዝብል እምበኣርክስ ከም መልክዕናን ከም ምስልናን ሰብ ንግበር በለ ኢሉ ኦሪት ዘፍጥረት ምዕራፍ 1 ፍቕሪ 26። ስለዚ ንስኻ መታዓይቲ ኣምላኽ፣ ንስኺ ናይ እግዚኣብሔር መታዓይቲ ኢኺ። ስለዚ ምስ እግዚኣብሔር ብምንታይ ንዓይን ተልና ፍቕሩን ፍቕሪ ሰብን እናሓለና። ስለዚ ክርስቶስ ኣምላኽና እቲ ብዲያብሎ ዝሰኣናዮ ክብሪ ብምኽንያት ሓጢኣት ዝሰኣናዮ ክብሪ ክመልሰልና ኣብ መስቀል ኮይኑ ፍቕሪ እግዚኣብሔር ይምህርና። ቀዳማይ እግዚኣብሔር ክርስቶስ ኣምላኽና ዝምሃረና ፍቕሪ እግዚኣብሔር እንታይ እዩ እንተልና ኣብ እግዚኣብሔር ምውካል እዩ። ክርስቶስ ኣምላኽና ኣብ መስቀል ተሰቂሉ ኤሎሄ ኤሎሄ ላማ ሰበቅታኒ፣ ኣምላቼ ኣምላቼ ለምንት ሃደገኒ፣ ኣምላኸይ ኣምላኸይ ንምንታይ ሓደካኒ ኢሉ። ምእመናን ናይ እግዚኣብሔር ቤተሰብ እዚ ቃል እዚ ኣቦና ኣዳምን ኣዴን ሃይዋንን ደቆምን ንሓሙሽተ ሽሕን ሓሙሽተ ሚትን ዘመን ኣብ ጸልማት መከራ ሲኦል ኮይኖም ዝጽልይዎ ዝነበሩ ጸሎት እዩ። እግዚኣብሔር መጺኡ ከድሕኖም ብተስፋ ዝጽበይዎ ዝነበሩ ዝገልጽ ምስጢር እዩ። ክርስቶስ ኣምላኽና ዳግማይ ኣዳም ስለ ዝኾነ ነቲ ናይ ኣዳም ጩኸት ደጊሙ ኣምላኸይ ኣምላኸይ ንምንታይ ሓደካኒ ኢሉ። ምእመናን ናይ እግዚኣብሔር ቤተሰብ ተመሃሩ እምኔ፣ ክርስቶስ ኣምላኽና ካባይ ተመሃሩ ኢሉ። ኣብ ግዜ መከራኹም ናባይ ጠምቱ፣ ንዓይ ጸውዑ። ዘጸዋ ስመ እግዚኣብሔር ውእቱ ይድህን። ነቢይ ኤል እምበኣርክስ ስም እግዚኣብሔር ዝጽውዕ ዘበለ ኩሉ ክድሕን እዩ። ፍቕሪ እግዚኣብሔር ስም እግዚኣብሔር ምጽዋዕ ማለት እዩ። ክርስቶስ ኣምላኽና ፍቕሪ እግዚኣብሔር ክንሕዝ ኣብ መከራና ናብኡ ክንጥምት በዚ ዕለት እዚ ክርስቶስ ኣምላኽና ኣብ መስቀል ኮይኑ ፍቕሪ እግዚኣብሔር ይምህረና። ስለዚ ምእመናን ናይ እግዚኣብሔር ቤተሰብ ፍቕሪ እግዚኣብሔር ዝግለጸሉ ትእዛዛቱ ብምሕላው እዩ። ወንጌል ዮሐንስ ምዕራፍ 14 ፍቕዲ 15 እመሰ ታፈቅሩኒ እቀቡ ትእዛዝየ፣ እምበኣርክስ ተፍቅሩኒ እንድሕር ኬንኩም ትእዛዛተይ ሓልው ኢሉ። ካልኣይ ፍቕሪ እግዚኣብሔር ምእመናን ኦ ኣባ ኣማሃፅን ነፍሴ ውሰእዴከ። ክርስቶስ ኣምላኽና ኣብ መስቀል ኮይኑ ይምህረና ኣሎ። መስቀል ተራ ነገር ከይመስለና ክርስቶስ ዘለዎ እዩ። ጽሑፍ ዘይብሉ ወረቐት መጽሓፍ ኣይበሃልን እዩ። ስለዚ ንሕና ኣብ ቅድሚ መስቀል ንዝምር ነገልግል ዘለና ኣብ መስቀል ክርስቶስ ስለ ዘሎ እዩ። ኣብ መስቀል ፍቕሪ እግዚኣብሔር ስለ ዘሎ እዩ። እግዚኣብሔር ዘይብሉ መስቀል እሞ ኣይነገልግሎን ኢና፣ ክርስቶስ ዘይብሉ መስቀል ኣይንኽተሎን ኢና። ስለዚ ነኽብሮ ዘለና ቅዱስ መስቀል ፍቕሪ እግዚኣብሔር ዘለዎ ክርስቶስ ኣምላኽና ዘለዎ ስለ ዝኾነ እዩ። ስለዚ ኦ ኣቦይ ነፍሰይ ኣባኻ ኣማዕቑባ ኣለኹ። ኣብ ግዜ መከራኹም ተስፋኹም እግዚኣብሔር ግበሩ። ምእመናን ናይ እግዚኣብሔር ቤተሰብ ንሕና እንተረኺብና እልል ንብል እንተስኢና ኸዓ ንማርር ተስፋና መን እዩ? እቲ እግዚኣብሔር ጸጉዑ ዝኾነ ህዝቢ ብፁእ ኢሉ ልበ ኣምላክ ዳዊት። ስለዚ ቻከ ተወከሉ ኣበዊነ ወይትሃፍሩ፣ ቀዳሞት ኣቦታትና ኣባኻ ተወኪሎም ኣይሓፈሩን ኢሉ። ስለዚ ምእመናን ናይ እግዚኣብሔር ቤተሰብ ፍቕሪ እግዚኣብሔር ኣብ እግዚኣብሔር ምውካል ማለት እዩ። ጸጊዕና እግዚኣብሔር ክንገብር ጸዋዓን እሞ ክሰምዐካ እየ። ዘይትፈልጦ ሕቡእ ምስጢር ከዓ ክነግረካ እየ። ኩልኹም እትጽዕሩን ጾር ዝኸበደኩምን ናባይንዑ ኣነ ኸዓ ክዕርፈኩም እየ።
ስለዚ ነፍስና ናብ እግዚኣብሔር ክነማዕቁብ ተስፋና እግዚኣብሔር ክንገብር ፍቕሪ እግዚኣብሔር ክህልወና በዚ ዕለት እዚ ክርስቶስ ኣምላኽና ይምህረና። ሳልሳይ ምእምናን ፍቕሪ ክርስቶስ ኣምላኽና ዝተገለጸሉ ቅዱስ መስቀል ክርስቶስ ኣምላኽና ሓንቲ ነገር ያ ነይራቱ ባዕሉካ ወንጌል ክምህር እንከሎ ንወሃሩ ዝዕርፋሉ ጉድጓድ ኣለዎን ኢሉ ንወዲ ሰብ ግና ዘጽለሉ ቤት የብሉን ኢሉ ቤቱ ጽላሉ ጸግዑ ሓንቲ ነገር ነይራ ንክርስቶስ

ሰባት ሐዋርያት ሓደ ወንጌላዊ ዮሐንስ ተከትሎ ኣብ መስቀል ኣብ ዝነበረሉ ግዜ ክርስቶስ ኣምላኽና ናይ መወዳእታ ዓይኑ ቅድሚ ሰብ ምባሉ ቀሓቢሉ እንሆ ወድኺ እነሀት ኣዲኻ ኢልዎ ክብሪ ንእግዚኣብሔር ይኹኑ። ክሳብ መስቀል ምኽታል ተራ በረኸት ኣይኮነን ዘለዎ። ሰብ ሓላፊ ነገር ክበካ ይኽእል እዩ። ሰብ በራሲ ነገር ክበካ ይኽእል እዩ። ንእግዚኣብሔር ምኽታል ግና ዘለዓለማዊ ጸጋ ምርካብ እዩ። ድንግል ማርያም ተኣክል ኣደ ክትከውን ዝተዋህበትና ኣብ እፀ መስቀል ምእመናን ናይ እግዚኣብሔር ቤተሰብ ክብሪ ንእግዚኣብሔር ኣምላኽና ይኹኑ። ስለዚ ክርስቶስ ኣምላኽና ፍቕሪ ዝገለጸሉ ነታ እንኳ ኣድዩ ኣደ ክትኮነና ዝተዋሃበሉ ዝተቐደሰ ዕለት እዩ። ስለዚ ትሚልና ይኮንና ናብ መስቀል ደው ኢልና ዘለና ድንግል ማርያም ክትዋሃበና ኢና ብተስፋ ንፅበ ዘለና። ከምቲ ቅዱስ ኣቦና ዘንበብዎ ወሚእቲ ሰዓት ነስኣ ውእቱ ረድዋ ኣይተዋው ሰቤቶ፣ ካብታ ግዜትያ ጀሚሩ ዮሐንስ ወንጌላዊ ንድንግል ማርያም ሒዝዋ ናብ ገዝኡ ኸደ ኢሉ። ስለዚ መናን ናይ እግዚኣብሔር ቤተሰብ ሎሚ ሓደ ነገር ሒዝና ክንከይድ ኢና። ሰቲ ሒዝኩም ኣይኮንኩምን ክትከዱ፣ ሓላፍ ንብረት ኣይኮንኩምን ሒዝኩም ክትከዱ፣ ኣብ መስቀል ክርስቶስ ምፅላል፣ ኣብ መስቀል ክርስቶስ ምርካብ ድንግል ማርያም ሒዝና ነናብ ቤትና ክንከይድ ኢና። ክብርን እግዚኣብሔር ኣምላኽና ይኹኑ። ስለዚ ፍቕሪ እግዚኣብሔር ዝተገለጸሉ ዝተቐደሰ ዕለት እዩ። ካልኣይ ፍቕሪ ብጻይ ምእመናን ክርስቶስ ኣምላኽና ካብ ዝመሃረና ትምህርቲ ንብጻይካ ከም ነፍስኻ ምፍቃር እዩ። ፍቕሪ እግዚኣብሔርን ፍቕሪ ሰብን እዩ። ፍቕሪ ሰብ ኣብ መስቀል ብኸመይ ተማሂርና እንተልና ይቕረ ብምባል ክርስቶስ ኣምላኽና ወኣቦይ ዝገብርዎ ኣይፈልጥን እዮም እሞ ይቕረበለሎም ኢሉ ነቶም ብኺና ዝወግእዎ ነቶም ብዓመፅ ሰቐልዎ ኣይሁዳውያን ክርስቶስ ኣምላኽና ዝገብርዎ ኣይፈልጡን እዮም ይቕረበለሎም ኢሉ። ምኽንያቱ ክርስቶስ ኣምላኽና ናይ ቃልን ናይ ግብርን መምህር እዩ። ኣብ ወንጌል ማቴዎስ ምዕራፍ 5 ጸላእትኹም ኣፍቅሩ፣ ሕማቕ ንዝገብርኹም ጽቡቕ ግበሩ ኢሉ ስለ ዝመሃሮም ነቲ ብቓል ዝመሃሮ ብተግባር ክፍጽሞን ከሎ ዝገብርዎ ኣይፈልጡን እዮም እሞ ይቕረበለሎም እዩ። ስለዚ ምእመናን ፍቕሪ እግዚኣብሔር ዘለዎ ሰብ ፍቕሪ ሰብ ኣለዎ፣ ፍቕሪ ሰብ ዘለዎ ከዓ ፍቕሪ እግዚኣብሔር ኣለዎ። ንብጻይና ከም ነፍቅሮ ብምንታይ ኢና ንገልጸሉ እንተልና ብይቕሬታ እዩ። ስለዚ ዘመኑ ናይ ይቕሬታ ናይ ምሕረት ዘመን ይግበረልና። ካልኣይ ምእመናን ናይ እግዚኣብሔር ቤተሰብ ፍቕሪ ሰብ ዝተገለጸሉ ከምታ ኣቐዲምና ክንርእዮ ጸናሕና ክርስቶስ ኣምላኽና ኣብ ተሰቐለሉ ግዜ ብየማንን ብጸጋምን ዝተሰቐሉ ክልተ ሸፋቱ ነይሮም፣ ጥጦስን ዳክርስን እዮም ዝበሃሉ። ጥጦስ ንዘለዎ ግዜ ተጠቒሙ። ከምቲ ወንጌላዊ ቅዱስ ጳውሎስ ኣብ መልእኽቱ ናብ ሰብ ኤፌሶን ኦቆ እንከ ዘከመታውሩ ከመጠይባን ወኣኮ ከመኣብዳን ኣሕዋተየ ንኹሉ ግዜኹም ኣብ ረብሓ እናውዓልኩም ከም ዓያሹ ዘይኮነስ ከም ለባማት ተመላለሱ ዝተባሃለ ንግዜና ብጽድቂ ኣብ ረብሓ እናውዓልና ከም ለባማት ክንመላለስ ይግባአና እዩ። መዋእሉ ሽፍታ ዝነበረ በቲ ዝረኣየዎ ተኣምራት ብክርስቶስ ኣሚኑ ተዘከረን እግዚኦ በውስተ መንግስትከ፣ ኦ ጐይታ ኣብታ ትመጽእ መንግስትኻ ዘክረኒ ኣነ ብገበነየ ኣብ ዘለኹ ኢሉ ሓጢኣቱ ተኣሚኑ ይቕረ ምስሓተተ ዮም ትሄሉ ምስለየ ውስተ ገነት። ክብርን እግዚኣብሔር ይኹኖ። ክርስቶስ ኣምላኽና ሎሚ ምሳይ ኣብ ገነት ኣለኻ ኢሉ ወሃፀባ ለሓጢኣቱ ብኣንብኡ ንገዛእ ሓጢኣቱ ብንብዓቱ ስለ ዝሓፀበ ሓጢኣቱ ስለ ዝተኣመነ ሎሚ ምሳይ ኣብ ገነት ኣለኻ ተባሂሉ። እዚ ኸዓ ምእመናን እግዚኣብሔር ኣብ ሰባት ዘለዎ ፍቕሪ እዩ ዝገልጽ። ኣምላኽና ሓጢኣትና ንምሕዳግ ቆፀራ ይገብረልናን እዩ። ተኣምን ትድሕን ምእመናን ካልእ ወል ሓደ የለን። ስለዚ በዚ ኣጋጣሚ እዚ ኣብዚ ቅዱስ መስቀል ክንርእን ከለና ገዛ ርእስና ብንስሓ ክንሓፅብ፣ ኦ ጐይታ ኣብታ ትመጽእ መንግስትኻ ዘክረኒ ክንብሎ፣ ኣብ ትሕቲ መስቀል ዝተነስሐ ሓጢኣቱ ዝሓፀበ ኣብ ገነት እዩ ዘሎ። ስለዚ ምእመናን ሃይማኖታዊ መልእኽቱ ፍቕሪ እግዚኣብሔርን ፍቕሪ ብጻይን እዩ። ብዛዕባ ካልኦት ምዝራብ ፍልጠት እዩ ዘድሊ። ጥጦስ ብገዛ ርእሱ ኣይተዛረበን፣ ዳክርስ ብዛዕባ ክርስቶስ ይዛረብ ነይሩ፣ ጥጦስ ግና ብዛዕባ ገዛ ርእሱ ተዛሪቡ። ስለዚ ምእመናን ብዛዕባ ገዛ ርእስኻ ምዝራብ ልቦና እዩ ዘድልዮ፣ ጥበብ ኣይኮነን። ስለዚ ኣይንቲዩ ሰለ ጻድቅ ዲበ ርእሱ ለባም ሰብ

0: ኣብ ገፂ ይኮነ ናብ ርእሲ እዩ እሞ ገዛ ርእስና ክንጥምት በዚ ዕለት እዚ ሓጢኣትና ብንስሓ ክንሓፅብ ናይ ቅዱስ ኣቦና መልእኽቲ እዩ። ምእመናን ናይ እግዚኣብሔር ቤተሰብ ታሪኻዊ መልእኽቱ ብድራማ መልክዕ ክግለፀልና ፀኒሑ። እዚ በዓል እዚ ተራ በዓል ኣይኮነን፣ ናይ ቅድስቲ እለኒ በዓል እዩ። ቅድስቲ እለኒ ኣብ ፍቕሪ እግዚኣብሔር ዝነበራ ኣገልግሎት፣ ኣብ ፍቕሪ ሰብ ዘለዎ ኣገልግሎት ዝገልፅ፣ ንቅዱስ መስቀል ንምርካብ ዝገበረቶ ፃዕሪ፣ ነቲ ተቐቢሩ ዝነበረ መስቀል ኩዒታ ኣውፅያቶ ኢና ንብል ዘለና። እለኒ ከምዚ ኢላ እይለብስ ኣልባሰ መንግስቲ እየ ለእመኢተ ረክበ እፀ መስቀል። እፀ መስቀል ክርስቶስ ከይተረኸበ ናይ ንግስነተይ ክዳን ኣይክደንን ብምባል ካብ ክብራ ክብሪ እግዚኣብሔር ዝመረፀት፣ ካብ ክብራ ክብሪ መስቀል ዝመረፀት ቅድስቲ ኣድያ። ስለዚ ምእመናን ናይ እግዚኣብሔር ቤተሰብ እዚ በዓል እዚ በዓል ቅዱሳት ኣዴታት እዩ። ናይ ቅድስቲ እለኒ በዓል እዩ። ኣዴታት ንገዛ ርእስኽንን ነተን ኩለን ቅዱሳንን እናዘከርክን ንእግዚኣብሔር ብእልልታ መስግኖ በዓልክን እዩ። በዓል እዚ በዓል ቅዱሳት ኣንስቲ እዩ። እለኒ ዝገበረቶ ኣበርክቶ ኣደ ኩሉ ነገር እያ ምእምን ንወዳ ብፈቓድ እግዚኣብሔር ይዕብያ፣ ብፍርሃት እግዚኣብሔርን ብፍቕሪ ሰብን ይዕብያ። ንገዛ ርእሰ ከዓ ብመንፈስ ቅዱስ ተሃኒፃ ቅዱስ መስቀል ኩዒታ ዝረኸበትሉ እዩ። ስለዚ ምእምናን ንሕና ከዓ ንገዛ ርእስና ኣብ ሓጢኣት ቀቢርና ከይንህሉ እዚ ዕለት እዚ ብሓጢኣት ዝተቐበረ ኣካላትና ብንስሓ ንኩዕተሉ ዕለት ስለ ዝኾነ ብፅወ ቅዱስ ኣቦና ሓደራ ይብሉና ኣለው። ነዚ ዝተምሃርናዮ ቃል እግዚኣብሔር ፍቕሪ እግዚኣብሔርን ፍቕሪ ሰብን ሒዝና ገዛ ርእስና ካብ ጓሓፍ ሓጢኣት ክንሕሉ ቤተ ክርስቲያንና ሓደራ ትብለና ኣላ። ኣብ መወዳእታ መልእኽቲ ናይ ዝበዓል እዚ ምእመናን ሃይማኖታዊ እዩ፣ ታሪኻዊ እዩ፣ ሃገራዊ በዓል እዩ። ምእመናን ናይ እግዚኣብሔር ቤተሰብ ብፁእ ህዝብ ዘ እግዚኣብሔር ኣምላኩ ልበ ኣምላክ ዳዊት እግዚኣብሔር ህዝቡ ዝኾነ እግዚኣብሔር ተስፍኡ ዝኾነ ህዝቢ ብፁእ ቅዱስ ክቡር ኢሉ እዚ ሓድነት እዚ ኣብ ካልእ ዝርከብ ኣይኮነን። ዋጋ ቤተ ክርስቲያንን ዋጋ ሃገርን ልዕሊ ምንባር እዩ። ምእመናን እዚ ክብሪ እዚ ክንረክብ ዋጋ ዝኸፈሉ ሰማእታትና ኣለው። ሃገርን ቤተ ክርስቲያንን ናይቶም ዝቐደሙን ዝሓለፉን ናይዞም ሕጂ ዘለናን ናይቶም ዝመፁ ወለዶን ስለ ዝኾነት ኩላትና ምእመናን ዝያዳ ስድራ ቤት ኣቦ ኣደ ንደቅና ብፍቕሪ እግዚኣብሔርን ብፍቕሪ ሰብን ከነዕቢ። ሰብ ማለት ሕብረተሰብ እዩ። ሕብረተሰብ ከዓ ሃገር እዩ። ፍቕሪ ሰብ ሒዙ ዝዓበየ ሰብ ንሕብረተሰቡ እዩ ዘፍቅር። ፍቕሪ እግዚኣብሔር ዘለዎ ሰብ ንሃገሩ እዩ ዘፍቅር። ስለዚ ብሓድነትን ብፍቕርን ግርማና ሓድነት ፍቕሪ ስለ ዝኾነ ንሓድ ሕድና ከምቲ መፅሓፍ ቅዱስ ብሰላም ንበሩ ዝብሎ ብሰላምን ብፍቕርን ክንነብር። እዚ በዓል እዚ ፍቕሪ እግዚኣብሔርን ፍቕሪ ሰብን ንፍፅመሉ ቅዱስ በዓል ስለ ዝኾነ ብፅወ ቅዱስ ኣቦና ብሓድነትን ብፍቕርን ተመላለሱ። መስቀል ክርስቶስ እናረእኹም ፍቕሪ እግዚኣብሔርን ፍቕሪ ሰብን እናዘከርኩም ብሃይማኖት ፅኑዓት ብስነ ምግባር እሩማት ክትኮኑ ብፅወ ቅዱስ ኣቦና ሓደራ ይብሉና ኣለው። ልዑል እግዚኣብሔር ኣምላኽና ዘመኑ ፍርሃትና ናብ ትብዓት፣ ስክፍታና ናብ ቅሳነት፣ ሓዘንና ናብ ሓጎስ፣ ንብዓትና ናብ እልልታ ዝልወጠሉ ሰናይ ዘመን ይግበረልና። ዝመሃረናን ዝገሰፀናን ልዑል እግዚኣብሔር ኣምላኽና ክብርን ምስጋናን ንዑ ይኹኖ። ካባይ ተምሃሩ ንህይወትኩም ከዓ ዕረፍቲ ክትረኽቢኹም ወንጌል ማቴዎስ ምዕራፍ 11 ፍቕዲ 29 ወስብሐት ለእግዚኣብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሚን።
1: ሓራይ ንመእምርና ቃል ህይወት ተስማዕና ካብዚ ብምቕፃል ነዚ ክቡር በዓል መስቀል ዝምልከት ብለማስያን ሰብተራ ደብረ ፀሓይ ኣም ተክለ ሃይማኖት ሓዝሓዝ መስተውቁዕ ዘመስቀል ብድጋም ክበፅሓልና እዩ። መስተውቁዕ ዘመስቀል
2: ብመልክዕን ኣካልን ኣብ ናይ ፅላሎትን ምሳሌን ካህን ኣሮን በትሪ ዝተፈለየ መልክዕ ዘለዎ ብሓይልን ብስልጣንን ፅኑዕ ንዝኾነ ዝተቐደሰ ዕፀ መስቀል ካልኣይ ነመስግን ኣሎና። ኣብ ግዳም ቆይማ ከላ ከይተኸልዋ ዝበቆለት ለሚን ዝፈረየትን ናይ ኣሮን በትርስ ጻድቃንን ሓጣንን ፈጺማ ኣየድሓነትን ናይ ምድሓን ክእለት እውን የብላን በጃናን

እዚ መስቀል እዚ እቲ ምስ ወልደሉ ዝኾነ ፈጣሪ ባዕሉ ብናይ ካልእ ደም ዘይኮነ ብናቱ ደም ስለ ዝቐደሶ ብፍርሓትን ብረዓድን ንሰግድ። ኣብ ልዕሊ እዚ መስቀል እዚ ኸዓ መለኮት ብትስቢቱ ምስ ሞተ ሰብነቱ ካብ መለኮቱ ኣይተፈልየን ኣይተወሰኾን እውን። ናይቲ ዝሞተ ክርስቶስ ደቂ መዛሙርቱ ድማ በዚ በትሪ መስቀል እዚ ተኣምራት እናገበሩ ኣጋንንቲ ኣባሪሮም ናይ ጣዖታት እውን ሰባቢሮም። በዚ ምኽንያት እዚ ድማ ናይ ቅዱስ ወንጀል መምህራን ብምሳሌ ልዑል ፈጣሪ ንመስቀል ንድንግል ማርያም

0: ነሳታ ብርቲ ከማይማት ከጉላ ምህለላና ንጋዓርና ንሃ ሰማይ ረገና እግዚኣብሔር ኣምላክ ጉባኤና ዝተባርኸ ተቐደሰ ይብልና ንግደትና ንግደተ ኢየሩሳሌም ግብረና እግዚኣብሔር ኣምላክ ንዓመት ከምዚ ብሰላም የፅሓና ጉባኤ ተቐደሰ ስሙን ቅዳስ መንግስቱን ባረሰ ቃዓልና በፀ መስቀሉ ቤዛውና እግዚኣብሔር ኣምላክ ፀጋ መንፈስ ቅዱስ የውደልና ሓያላን ይዕግሰልና ቅጥዑ ናብ ሰላም መለሰልና እግዚኣብሔር ብርሃን ልመስቀሉ ዘፅሐ ብርሃን ልዶት ድማ ብሰላም ይፅሐና ጉባኤና ዝተባርኸ ተቐደሰ ይግበለልና ነብሳተ ኩሎሙታን ሃገረ ትብሰይት ምድረ ርስትን ይርሰና ኣቦታትና ኣብርሃም ይስሃቅ ያዕቆብ ይደምረልና ኣቡነ ዘበሰማያት ንበትቀደሰም ገፃገስተከበ ይኮን ፈቃዲ ከበከማ በሰማይ ከምኣሆን በምድሪ ሰናለለትና
1: ኣራይ ክቡራንን ክቡራትን ህዝበ እግዚኣብሔር ኣብቲ ናይ መፈፀምታ ዓወት ወይ ሽግ ምህርቲ ዝሕፈሰሉ ቅዱስ ኣቦና ብቅዱስነቶም ብለባስያን ተሰንዮም ምስ ብፁዓን ኣቦታትን መራሕትን ሃይማኖትን ተኸቲሎም ናይ ስነ ስርዓት ምውላዕ ሽግ ክኸድዮም እሞ በዚ ኩልና ብዕልልታ ክነሰንዮም ቅዱስ ኣቦና ፓትርያርክ ወርሰ ደቂ ጳጳሳት ናይ ስነ ስርዓት ሽግ ምውላዕ ብለባስያንን መራሕቲ ሃይማኖትን ተሰኒዮም

ብፁዕ ወቅዱስ ኣቦና ናይ ስነ ስርዓት ናይዚ ምውላዕ ሽግ ስለ ግዜኡ ዝኣኸለ ብለባስያን ተሰንዮም ብጳጳሳትን መራሕቲ ሃይማኖትን ተሰንዮም ናብቲ ሽግ ዘላቶ ብ4 ማእዝን ባሪኾም ንምውላዕ ሽግ ካብ ናይ ክብሪ ቦትኦም ናብቲ ዳሜራ ዘለዎ ይጓዓዙ ኣለው። ስለዚ እግዚኣብሔር ኣምላኽና ከምቲ ቅዱስ ቃላት ክብለና

ሻድሻይ ፓትርያርክ ወርተ ሊቃነ ጳጳሳት ዘሃገረ ኤርትራ ብለባስያንን ብፁዓን ኣቦታትን ብራዕተ ሃይማኖትን ብምሕደራትን ተሰኒዮም ናብቲ ናይ ክብሪ ሽግ ዘለዎ ምልክት ንእፀ መስቀልና ዝተረኽበሉ ከምቲ ኣብዚ መግለፃዊ ወይ ከዓ መግለፂ ስእሊ ክንሪኦ ዝፀናሓና ናይ ምብራኽ

0: ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።
1: ቀዳማይ ስርዓተ ቡራኬ በወገን ምዕራብ ኮይኖም ናብ ምብራቅ በምጥማት ስርዓተ ቡራኬ ፈጺሞም ኣለው። በወገን ምብራቅ ኮይኖም ንምዕራብ ዝባር ኩሉ ስርዓት ከዓ በፂሖም ኣለው።
0: በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።
1: አራይ ከምቲ ቅዱስ ቤተ ክርስቲያንና ሐዋርያዊትን አጽናፋዊትን በመዃና መሰረት ሕጅዊን በርባዕተ ማእዝን ክባረኽ ስለ ዘለዎ ብወገን ደቡብ ኮይኖም ንወገን ሰሜን ቡራኬ ወይ ከዓ ስርዓተ ቡራኬ ክፍፅሙ ናብቲ ቦታ ወይ ከዓ ናብቲ ክቢ ዓንኬል ወይ ዙረት ይጓዓዙ ኣለው።
0: በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።
1: ሃራይ እዚ ቡራኬ እዚ ንድሕነት ንሰላም ንረድኤት ዝኸውን በርባዕተ ማእዝን ማለት እግዚአብሔር አምላኽና ብኩሉን ኣብ ኩሉን ዝምስገን ከም ምዃኑ ንዘመልክት እዩ። ትእምርተ መስቀል ከዓ በርባዕተ ማእዝን እዩ ትዝርአ ወይ ከዓ ቅርፁ ስእጭ ከዓ ወገን ሰሜን ኮይኖም ንወገን ደቡብ ይባርኹ ኣለው።
0: በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።
1: ሃራይ ስርዓተ ቡራኬ በርባዕተ ማእዝን ተፈጺሙ ከም ሕግን ስርዓትን ኣዋላልዓ ናይ ሽግ ንኽብሪ ናይዚ ክቡር ቦታን ወይ ከዓ እዚ ዞባና ዞባ ማእከል ወይ እውን ርእሰ ከተማ ኣስመራ ብሃገር ደረጃ ዝበዓለሉ ዘሎ ክቡር ስርዓትን ሕግን ስለ ዝፍፀም ዘሎ ንክቡር ሓላፊ ምምሕዳር ናይ ዞባ ማእከል ኣቶ ዘርኢት ሂቦም ናይ ክቡር ኣካያዲ ስራሕ ናይ ዞባ ማእኸል ኣቶ ዘርኢት ሂቦም ብክብሪ ንምውላዕ ኣንሽግ እንሆ ይኸዱ ኣለው። ክቡር ኣካያዲ ስራሕ ዞባ ማእኸል ኣቶ ዘርኢት ምስ ብፁእ ወቅዱስ ኣቦና ብምዃን ስርዓተ ምውላዕ ኣንሽግ ጀሚሮም ኣለው። ክብርን ምስጋናን ንእግዚአብሔር አምላክና ይሁን።

ስለ ዝኾነ ኩልና ብጸሎት ኢናቲ ክንከዶ ዝግብአና። ምክንያቱ እግዚኣብሔር ኣምላኽና ጻድቅ ውእቱ ይህድግ ኃጢአተነ ኣኮ በእንተ ዚኣነ ባህቲቱ ኣላ በእንተ ዓለም እኒ ኢሉ ክርስቶስ መድሓኒና ኃጢአትና ክገድፈልና ኣብ መስቀል ተሰቕለ። ምእንታና ጥራሕ ዘይኮነ ምእንቲ ዓለም ምልእ እሞ። ስለዚ ዓለም ምልኡ ምሕረት ክረክብ ጸጋ ክንረክብ ብብፁዕ ወቅዱስ ኣቦና ከምኡ ውን መራሕቲ ሃይማኖት ስለ ዘለውና ነዚ ክቡር በዓል ዝምልከት ብስርየት ጌርና ብጸሎት ጌርና ክንከይ ስለ ዝኾንና ወህትሙ ጸሎተኩሙ በጸሎተ ሃይማኖት ዝብል። ስለዚ በቲ ጸጋ እግዚኣብሔር ኣምላኽ ዘውህብ ጸሎት ጌርና ስርየት ጌርና ክንከይ ስለ ዝኾንና መጀመርታ ስርዓት ክነማልእ። ስለዚ ነቲ ክቡር መስቀል ብክብሪ ክንፅበዮን ክንሪዮን ፀኒሕና ሕጂ ከዓ መወዳእትኡ ብጸሎትን ከምቲ ብምህልላ ዛዚምና ናብ ሽግ ብውላዕ ዝኸድና ሕጂ ከዓ ብኣቡነ ዘበሰማያትን ብስርየትን ክፍፀም ስለ ዝኾነ እቲ ናይ መወዳእታ ምህርቲ እናሓፍሰሉ ከዓ ጸሎት እዩ። ስለዚ ወጸሎተ ሃይማኖት ይሃይዎ ለድዊ ንሕሙም ንሽጉር ንኩሉ ንመዓት ዘቑርር ጸሎት እዩ እሞ ጸሎት ክግብረልና ስለ ዝኾነ ስርየት ከይተገብረ ከይንንቀሳቀስ ሓራይ ኩሉ ግዜ ንእግዚኣብሄር ክነመስግን ንእግዚኣብሄር ክነገልግል ብፀጋ እግዚኣብሄር ክንመላለስ ሕድገት እግዚኣብሄር ኣምላኽ ክንረክብ እዩ። ስለዚ እዚ ኩሉ ውዕለት እዚ ገይሩልና ዘሎ ከዓ ንዓና ንድሕነትን ንረድኤትን ንበረኸትን ንሰላምን እዩ። ስለዚ ነዚ ክቡር በዓል እዚ ብፀጋም ብበረኸትን ተኣኪብና ውዒልና ዘለና እግዚኣብሔር ኣምላኽና ቅዱስ ፍቓዱ ኮይኑ ንሓንቲ መዓልቲ ክንዲሽሕ ዓመት ንሽሕ ዓመት ከም ሓንቲ መዓልቲ ቆፂሩ ዓሚ ተቋፂርናዮ ለሚልናዮ ኣብዚ ብፅሒና ሕጂ እውን እንሆ ንዓመታ ቅዱስ ፍቓዱ ኮይኑ ዘመንና ናይ ሰላም ወርሓትና ናይ ቅሳነት ኩሉ መዓት ሃዲኡ ሰላም ነጊሱ ብብርሃን እንመላለሰሉ ግዜን ሰዓትን ዘመንን ክገብረልና ቅዱስ ፍቓዱ ይኹን ይብሉ ብፁዕ ወቅዱስ ኣቦና። ስለዚ ንኩሉ ዘስልጥ እግዚኣብሄር እዩ። ንእግዚኣብሄር ከስልጥ ከሎ ግን ንዑ ክስጥ ዝኽእል ከኣኒ ተግባራት ናይ ደቂ ሰባት እዩ። ስለዚ ተግባራትና ሰናይ ኮይኑ ኪደትና ፅቡቕ ኮይኑ ተደኣ ኸድና እግዚኣብሄር ካባና ዝበቁ የብሉን ህይወቱ እኳ ዝኣክል ከይበቐቐ ንሞት ተወፊዩ ኣብ መስቀል ተሰቂሉ ስጉኡ ቆሪሱ ደሙ ፍሲሱ ውዕለት መስቀል ዝሃበና እዩ። ስለዚ ንሕና ከኣኒ ከምዚ ኩሉ ብኣምሳል ናይ ስእልን ብኣምሳል ናይ ትምህርትን ክንገረና ፀንሐ ንድሕነትና እሞ ውፅኢት ናይ ዝበኣ ናትና ሓድነት ናትና ፍቕሪ ናትና ኺደት ናትና ሰላም እዩ። ስለዚ ንሰላም ካብ ኢድና ዘግድፈና ነገር የለን። ስለዚ ከግድፈና ዝኽእል እንተሃልዩ ከዓ ናትና ዘይምእማን ናትና ዘይምውሕዋድ ናትና ዘይምስላፍ እዩ። ስለዚ ንሕና ፀኒዕና በቲ ክርስቶስ ዝፈትዎን ሰብ ዝግልገለሉን ከይና ክንከይድ በዚ ዕለት እዚ እግዚኣብሔር ኣምላኽና ክብር ምስጋና ይኹኖ። ከምቲ ኣብ መስቀሉ ኮይኑ ምእንታና ጥራሕ ዘይኮነ ምእንቲ ዓለም እየ እኒኹ ኣነ በጃ ሓልፈልኩም ኣለኹ ኢሉ ንሕማምና ፀይሩ ኣበሰና ተሰኪሙ ዝሓለፈልና

0: ኸኣኒ ውዕለቱ ክትዝክር እዩ ዝበዓል እዚ ዝገብር ወይ ከዓ ዝኽበር ዘሎ። ስለዚ ድሕነትናይ እሞ ብዝኾነ ርሑስ በዓለ መስቀል፣ ርሑስ በዓለ ዘመን፣ ርሑስ ወርሓት እንኳዕ ናብዚ ክቡር በዓለ መስቀል ብሰላም ኣብፅሓና። ወገብረ ሰላመ በደመ መስቀሉ ለዘበ ሰማይ ወለዘበ ምድር፣ ኣብ ሰማይን ምድርን ዘለው ብደመ መስቀሉ ሰላም ገበረ። ነቲ ኣብ መንጎ ሰማይን መሬትን ዝነበረ ባእሲ ኣብ መስቀል ተሰቂሉ ቃል ዕርቂ ኣንበረ ዝብል እግዚኣብሔር ኣምላኽ ምስ ደቂ ሰባት ዕርቂ ወይ ከዓ ክታም ናይ ዕርቂ ፈፂሙ፣ ክታም ናይ ዕርቂ ምልክት ከዓ ሰንደቕ ዓላማ መስቀል ገይሩ ዝሃበና እዩ እሞ ደጊምና ክብርን ምስጋናን ንእግዚኣብሔር ኣምላኽና ንህብ። ስለዚ ነዚ ክቡር ተሳትፎ ዝገበረ ህዝቢ እዚ ከዓኒ ብጣዕሚ ነመስግን። ብዝኾነ ናይ በዓልና ፍፃሜ ኮይኑ ስለ ዘሎ ጸሎት ብብፁዕ ወቅዱስ ኣቦና ክወሃበልና እዩ።
1: ሕራይ በዓልና ናይ ሓጎስ ናይ ደስታ ግበረልና። ነዚ በዓል እዚ ክቡር ክገብሩ ካብ ኣካላት መንግስቲ ካብ መንበረ ፓትርያርክ ኮላ ኩሉ ፍጡር ዝኾነ ነዚ በዓል እዚ ክኸውን ክገብሩ እግዚኣብሔር ኣምላኽ ጉልበትኩም የፅርዓዮ ዝለዓልኩም ተከኣልኩም ንዓመት ከዛ ከምዚ ብሰላም የፅርሕኩም እግዚኣብሔር ኣምላኽ ዘርእኹም ይባረኽ። ነዚ ጉዳይ ዝስራሕኩም እግዚኣብሔር ኣምላኽ ንዓመት ከም ሰላም የፅርሐና። በዓልና ናይ ፍስሓ ናይ ሓጎስ ናይ ደስታ ይግበረልና። ፅሙም ንቅዳስ መንግስቱ ንብረሰብ ክዓና ሃይማኖትና የፅንዓና። እግዚኣብሔር ኣምላክ ዘመኑ ሰመነ ሰላም ይግበረልና። ሓያለን ይዕግሰልና። ውጡዕና ብሰላም ይመሰልና። ኣንቀ ተማያትን ፍርያተ ምድርን ይባርኸልና ይቐድሰልና። ኣቡነ ዘበ ሰማያት ንብል
0: ራይ ሓንሳብ ስሬት ኣሎ ስሬት
1: እግዚ ናብ ኣምላክና መድሃይና ኢየሱስ ክርስቶስ ካህን ሊቀ ካህናት ስርሓት ያት ወድምሳሲ ኣበሳ መፍቀሬ ንስሓ በዘውሃቦ ብስልጣነ ዳኣኮነት በደሙ ይስረይ ለኩም ሃጢኣቶኩም ንስኩም እስከ ግዜ ኣበዊ ካህናት ዋህብ ዲያቆናት ኣገርቱ ኣይማት ኩኑ ፍትሓን ወንፅሓነ ይረስየን ይረሲኩም ድሎ ለመንግስተ ሰማያት እግዚኦ መሃረነ ክርስቶስ ንበል። ዘገበርነ በኣእምሮ ወየኣእምሮ በዝሓለፈ ይምሃረነ ወዘይመፅእ ይቀበልነ በ እንተ ግዝእትነ ማርያም ንበልከማኹ እንተ ግዝእትነ ማርያም
0: ሓርናይ በዓልና ዝተፈፂምሎ ከምቲ ክንኣቱ ስርዓት ዝኣተናይ ሕጂ ከዓ ኣቦታት ጳጳሳትን ሊቃን ኣባሳትን ብቅዱስ ኣቦና ጀሚሩ መራሕቲ ሃይማኖት ኣቦታት ዓበይትን ከምኡውን ሓለፍቲ ናይ መንግስቲ ግንባራት ከምኡውን ናይ ዲፕሎማት ኣጋኝ ስለ ዘለውና ቅድም ንዕኦም እቲ ዕድላት ናይ ቦታ ምሕለፍ መንገዲ ክንገድፍ። ስለዚ ወለዲ ምኽባር ዓበይቲ ምኽባር ኣጋይሽ ምኽባር ሕራይ ብዕልልታን ጣቕዒትን ጌርና ኣጋይሽና ነፋኑ ኣጋይሽና ክሳብ ዝሓልፉ መንገዲ ወይ ቀዳምነት ንዓቶም ንሃብ።

ሰላምታ ናብፃሕኩም። ኣብ ውሽጢ ሃገርን ወፃእን ብምዃን ንምርባት ኤሪ ቲቪ ኣብ ምክትታል ዘለኹም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ዘቕርበሉ ሰዓት ኣኺሉሎ ኣብዚ ንክልተ ሰዓት ዝፀንሕ ናይ ኣየር ሸፈንና ከም ወትሩ ምሳና ሓቢርኩም ክትፅንሑ ዕድሜና እዩ። ከም መእተው መደብና እትኸውን ደርፊ ክንጋብዘኩም ኢና። ኣብ ዓመተ 2026 ኣብ በዓልና ፅነት ኣብ ስታድዮም ኣስመራ ካብ ዘቕረባ ደርፍታት ሓበን ወለዶታት ዘርእስታት ደርፊ ናብ ኣኸበለኩም።

0: ሚቱም ተሕስብለይ
1: ሰሚር ሕጂ ኣና ወላ ብል ኣለም ንብሉ ሕፃን ክላስ ካብ ሓገልኩ ኣነ ይተስተንደብሉ ቲ ዓስር መረጣእካን መስተንደለትላቕ ቃብል ክላስ እኪት ርሕና ርኣና ናዛሕደኩም
2: ዋስር ምስ ምንደበስላ ዘክረክረለ
0: ላላ ኣለም ኣዳም ሰሚዒቱ ለመለየይ ዝብል ለምስሉ ገይስ ለበራፋይ ኦሮ
1: ኣትወድድ ሓንቲ ምሽክለት ኣለውን መልኣፍ ለይጣቱ ናይ ኢለ ኣብየና ክለና ኢኸ ዓስር መረጣእ ካን መስተንደለት ቃብል
0: ንሕናሉ ከምቶም ናብላሕ ደ እንተይ ዝበለኒ መርሓባ ወት ግንዳ
3: የሚ ሓዳስ ስሜት ኣፍገርግርግና
0: ሓቢቢ ሰለማይ ፃዕዳ ሕብሪ ሓሊ እንታይ በፃሕካ

0: አልহামዱሊላህ አልহামዱሊላህ አዘ በጻሕኩ ወመጽልይኩ
1: እንደ ፍዛካ ልዴኒ ታዓብከምሽ አና መሰሰላም ዲ መስናናለ ጋሻይ ወብና
0: ኸላስ ኸላስ ኸላስ ተማም ላኪን ብለክልይኩ ናብራና ብራ ወገጽ ፋርሕ ሁሉ ሱፍሉ ልለይኩ ወላሂ
1: ኩሉ ግራካቱ ይባይ ምን ለሃሉማ ጁዋይናት ዮም አታብራቱ ለነገስ ዮም

0: ሓንቱ ፍቲ ሰባት ናብ ምራት ገፅኩም ይንገብር ሽክረት ይኹ
1: ሚቱ ንዓለም በጠርኪ
0: ካርከይ ሜረ ዓለምና በላሳዛት